ክቡራትን ክቡራንን ተኸታተልትና ካብዚ ብምቕፃል ቀሪብናን ዘለና ደርፊ ከላለየኩም እየ። ኣብ ትሕዝቶ መደብ ህርመት ሰሙናዊ ዝተፈላለየ ትሕዝቶታት ዘለዎም ደርፍታት ሃገራዊ፣ ባህላዊ፣ ዘመናዊ ብብዙሕ ስራሕ ዝተሰርሑ ደርፍታት ሃገርና ኢና ናበኹም ነቐረብ። ዘይቀረበ ደርፍታት ኣሎ ዝብል ርኢቶ እንተ ሃሊኩም ድማ ኣብ ምዛም ትሕዝቶና ብእንሕብረኩም ቴሌፎን ስራሕና ደዊ ኢልኩም ከተዘኻኽሩና ትኽእል ኢኹም። ንሕጂ ቀሪብናን ዘለና ደርፊ ገለ ኮይነ እትብል ብመንሰይ ድምፃዊ ሃኒባል ዓለም ዝተደርፈ ደርፊ እያ ክትህልወና። ካብኣ ተኸቲላ እትቐርብ ደርፊ እውን ናይ ድምፃዊ ቶማስ ኣልኣዛር ኩሉ ይሓልፍ ዝብል ኣርእስቲ ዘለዋ ናባኹም ክትቀርብ እያ።

ገለ ካብቲ ኣብ ብምዛም ትሕዝቶና ዝመፀና ርእቶታት ክቡራትን ክቡራንን ተኸታተልትና ናይ ገዳይም ድምፃውያን ሃገርና ፈቲሽና ዳሲስና ኣብ ትሕዝቶ መደብ ህርመት ናባኹም ከነቐርብ ዝብል ርእቶታት ይመፀና ይረኸቡ ይትሳኑ ንሕጂ እውን ቀሪብናያ ዘለና ደርፊ ናይ ገዳይም ድምፃዊት ኣበባ ሃይለ ካብ ደርፍታት ኢና ቀሪብና ዘለና ምቁር ሕልሚ እትብል ደርፊ ቀሪብና ኣሉና ካባ ቀፂላ እተቐርብ ደርፊ ናይ ድምፃዊ ቶማስ ኣሰፋው ካብ ናይ ቶማስ ንሕጂ ቀሪብናያ ዘለና ደርፊ ኣለናልኪ ዝብል ኣርእስቲ ዘለዋ ክትከውን እያ።

ክቡራትን ክቡራንን ተኸታተልቲ መደብ ርመት ደጊምና ተመሊስና ኣለና። ዘለዋና ደርፍታት ከነላልየኩም ትሕዝቶታትና ዳርጋና ብምዛም ገፂኡ ዝተርፋና ሰለስተ ደርፍታት ክኾና የን። ሓንቲ ኣይጣዓኹን እትብል ናይ ድምፃዊ ኣቤል መልኣ ካብ 2025 ዝደረፋ ክትከውን እያ። ካባ ቀፂላ እውን ኣይተማሲ እትብል ብድምፃዊት ዳናይት ዮሃንስ ዝተደርፈት ደርፊ ክትልወና እያ። ኣብ ብምዛም ቀሪብና ዘለና ደርፊ ንምልላይ ደጊመ ክምለሰኩም እየ። ኣቐዲመን ነዘን ዘለኹኹም ደርፊ ኣስተማቅርዋን

ኣብ ምዝዛም ቀሪብና ዘለና ደርፊ ክቡራትን ክቡራን እንተኸታተልትና ናይ ናራ ደርፊ ክትከውን እያ ብክልተ ገዳይም ድምፀን ሃገርና ዝተደርፈት ብዓድም ፋይድ ዓምር ምስ ማሕሙድ ማሕመድ ኣጋር ኣብ 2007 ዝደረፈዋ ደርፊ ክትከውን እያ ብኣ ክንዛዝም ኢና። ክቀርብ ዝፀንሐ ትሕዝቶታት መደብር መታዛና ይፀኒሐ ክኸውን ተስፋ ይሙሉኡ ኣብ ዝመፅእ ሰሙን ባህለ ትሕዝቶታት ይክኸውን ምረኻብና ክሳብ ዝመፅእ ሰሙን በብዘለናዮ ወገን ሰላምን ጥዕናን ንኽልና ኣብ ትሕዝቶታትና ንዝህልወኩም ሃና ፅሪት ይኹን ኣፌታ ድማ ብ2820 ኣብ ናይ ስራሕ ሰዓታት ደውሉልና ክንቀበለኩም ድልዋት ኢና። ሰሰናዩ ምን ምስ ተርፉ መድባት ኤርቲቪ ክገድፈኩም ብወገነይ ሰላም።

ትሕዝቶ ናይዚ ዝተመስርሐ ቪድዮ እዚ ወካሊ ናይቲ ብዙሕን ሓድሕድ ከተበላልፆ እምብዛ ዘሸግርን ቅያይም እዞም ንሪኦም ዘለና ጀጋኑ ካብ መራሕቲ ጋንታ ክሳብ መራሕቲ በጠሎን እውን መሬት ዝተንከፈ ዕማም ዝፍፅሙ መራሕቲ እዮም። ኩናት ቅድመ ውግእ ዝፍፀም ንዝብል ወታደራዊ ስነ ሓሳብ ይትግብሩ። ካብቲ ብዙሕን ረቂቕን ሓይሊ መሪሕነት ህዝባዊ ግንባር ብግብራዊ ተመክሮ ዝተረጋገጸ እዝን ቁፅፅርን እዩ ንቑኑዕ ሓበሬታ

0: ከም ምንጭ ሓይሊ ብምጥቃምካ ወድዓዊ ቁኖዕ ዘይተጋነነ ክሳብ እቲ ናይ መወዳእታ ሓቂ ንምብፃሕ ብዘይምሕላል ይሰርሕ። ግነት ወይ ምግናን ሓደ ካብ ፅዩን ልምድታት እዩ ኣብ ህዝባዊ ግንባር። መቕሉልነትካ መግለፂ ፍልጠትን ብቕዓትን እዩ። ንጸላይኻ ከም ግናዕ ጻዕዳ ኢድካ ምፍላጥ ዓቕምን ብቕዓቱን ብልክዕ መስፈር ምምዛን ከዓ ከም ባህሊ ዝሰረፀ ኣገባብ እዩ።
1: ንመጥቃዕቲ እዚ ዋላ እኳ ኣብዚ ውድብ ዝተፈላለየ ቅድሚ ሕጂ ከምኡ ፍፀም እንተኾነ ከም ተመክሮ ንዓይ ከም ውልቂ እዚ መጥቃዕቲ እዚ ብግብሪ በዕለይ ምስታፈ እቲ ስርሒት ከዓ ዕውት ኮይኑ ምውፁ ኣብኡ ዝነበረ ሓፈሻዊ ናይ ተጋደልቲ ተወፋይነት ናይ ተጋደልቲ ቆራፅነትን ብኡ መጠን ከዓ ኒተዓወት ኣብ ዝሓፀረ ናይ 30 ደቂቀ ምውድኡ ንዓይ ከም ሓደ ኣብ እንታይ ሽሙ ኮይኑ ስምዓኒ

0: መሪሕነት ህዝባዊ ግንባር ካብ ልደቱ ክሳብ ሙሉእ ግብዝኑ ካብ ንኡስ ዓቕሙ ክሳብ ደርማስ ብቕዓቱ ዝተኸተሎ መስመር ሓቂ ብልክዕን ቁኑዕን መረዳእታ ምምራሕ እዩ። ብወድዓዊ ንባብ መድረኽ ብቕኑዕ ገምጋም ግስጋስ ዓቕምን ብቕዓትካን እናዕበኻ ናይ ምሕሳብን ምትግባርን ክእለትካ እናዓዘዝካ ምጓዓዝ ኣብ ገዛ ርእስኻ ተኣማሚንካ ንኹሉ እንተታት ምድላው
1: ስለዚ እትኻል ተኽሲ ዕላማ ተወቂዑ ግን ንዘይዓኒ ብክልተ ገባባት እንትኻል ንገብር እዳ ርሕቀት ዘይተቃይሩ ኣብኡ ኸልና ተኽሲ ንደቂ ምዝገባ ርሕቀት ከይቀየርኒ እዳ ምዝገባ ርሕቀት ትቕየር ኮይኑ ግን ዓምቅር ክቀየር ኣለዎ እቲ ዓምቅር ከዓ ክውስኽ ወይ ከዓ ክጎድድ ይኽእል ማለት እዩ። ካልእ ምትኻል ተኽሲ ኣብ ቋሚ ንመኣዝን ኣሎ
2: ብዕቅሚ ምፍንታት ውቃዕ ብሚል ዝምለ ኣብ ከምዚ ኩነት ኩሉ ግዜ ድሕሪ ተኽሲ ንፃር እንደገና ክመዓራረ ንፃር እንደገና ምስተመዓራረየ እታ ውቃዕ ኣበየናይ ምልክት ካልእ እቲ ትኻል ተኽሲ ኣብ ርሕቀት ትኻል ተኽሲ ኣብ ርሕቀት ቋም ዝኸውን ሰለስተ ገባባት ከም ዘለዉ ዓቐን ፍንታት ውቃዕ ከምገም ዘይተኻኢሉ ግን ብዓቐን ዝያዳ ዘርብሕ እርማት ተኽሲ ይፍፀመ ዓቐን ዝያዳ ዘርብሕ እርማት ኩሉ ግዜ ኣብቲ ኣገባባ ኣረኻኽባ ርሕቀትና እዩ ዝመልኩ ሽጉጥ ኮይኑ ግን 100 ሜትሮ ንወስድ ንቢኤም ፍሉይ ቦምባ ከዓ 200 ሜትሮ ንወስድ ብምክንያት ድማ ርሕቀት ንወስድ ማለት እዩ። ንኣብነት ተደኣ ብሽሕን 600 ትኩስ ፀኒሕና ቀዳማይ ተኽሲ ታውቃዕ እንተደኣ ተሪፋ ብሽሕን 800 እንደገና ታውቃዕ እንተደኣ ተሪፋ ብ200 ትኩስ ማለት እዩ። ኣብ ከምዚ ኩነት እንተደኣ ታውቃዕ ሓሊፋ ግን ብከምዚ ልክዕ በቲ ዝገምገምናዮ መሰረት ተኽሲ ይብፅእ።

መብፅዓ ሓሶትን ዝተጋነነ ሓበሬታን ንሰራዊቱ ዘየስነቐ መርሒነት ህዝባዊ ግንባር ምእንቲ ሞራል ሰራዊቱ ብምባል ንናይ ጸላይ ዓቕምን ብዝሕን ለተቐቢሉ ኣይገልጽን። ስንቁን ትሕዝትኡን ብዓብኡ ሎጅስቲካዊ ዓቕሙ ንናቱ ኣጋኒኑ ንናይ ጸላይ ኣነኣይሱ ሓቢሩ ኣይፈለጥን። ኣብ ቅድሚኡ ዓብን ደርማስን ዓቕሚ እንተላይ ረዳት ከም ዘሎ ሓቢሩ ብልክ ኣፍሊጥ እዩ ናብቲ ዓውደ ውግእ ዝኣትዎ። እቲ እናተራብሐ ዝቕጽልን ዘይሕለልን ሞራል ተጋደልቲ ኸ ቅድመ ግምት ብዘይምንኣስ ናብ ዝዓበየን ዝተሓላለኸን ውግእ ይኣቱም። እዚ ኻዩ ነቲ ሚዛን ዝቐያይሮም ሓደ ክንዳ 100 ኮይኑ ክጋደል ድሉ ዝኸውን።

0: Hvad gør du? Ah, sæt det der.
1: Sådan er det, når det har.

0: ነፍሲ ወከፍ ካልኢት ኣብ ምድሪ ኤርትራ ናይ ገዛ ርእሳ ምዕራፍ ፅሒፋ እያ ትሓልፍ። ኣብ ብስብርባር ደቓይቕ እውን መወዳእታ ዘይብሎም ምንቅስቓሳት ይፍጠሩ። እቲ ምንቅስቓስ እቲ ንጥፈታት እቲ ትግሃት፣ ንቕሓት፣ ሓቦን ተስፋን ጽንዓትን ተጸዋርነትን ብዓብዪ ድማ መንፈስ ሓርበኘት ይሃንጽ። ብእምነት ዝተጓዓዘ እግሪ ሰጣሕ ጐላጉል ሰጢሑ ጫፍ ዘይርከቦ ጥርዚ ሓኺሩ ፈርሲ ዳንጉ ኣይረዝዝን። ቃዕ ኣብ ዝበለ ፀሓይ ሃፈስታ ምድሪ ኣብ ዝሸልቆ ምድሪ ይግስግስ። ክሳብ መወዳእታ ይቕጽል። ትርጉምን ዕዙዝ ዕላማን ዝቐለሶ ጉዕዞ ሓርነት ኤርትራ ብቕኑዕ ምርጫን ንጹር መንገድን ስለ ዝተቓለሰ፣ ባርኣይነት ስለ ዝተመርሐ፣ ብምሉእ ተበጃውነት ስለ ዝተተግበረ እቲ ክኸውን ይኽእል ዘይበሃል ዝነበረ ግድል ተፈቲሑ ሓቅታት ብልክዕን ብኣንጻባራቕን ዓወት ተዛዚሙ
1: ንኔው እንዳተወርወርካን እንዳጐይኻን ዝኾነ ቦታ መሓዝ ነይሩ። ምኽንያቱ ትብራ ኸነጥም ዝተታሕዘ ጸላእይ እንታይ ከም ዝገብር ጠፊእዎ ነናሓያዱ ክተሓገዝ ፈጺሙ ኣይከኣለን። እንደገና እቲ ብየማን ዝነበረ ኣሓዱና ናህና ማለት እዩ ኣብታ ናይ ብሪጌድ መምርያ ትበሃል ዝነበረት ቀያሕ ቦታ 14.5 ተኺልላ ነይሩ። ብኡ ዝኣተወት ጋንታ ናህና ኣብ ውሽጢ ክልተ ሕኹር ምስ በለት ገለ ክልተ ቦምባ ምስ ደርቤት እቲ ቦታ ሒዝኒያ እቲ 14.5 ከዓኒ ክንትኩሰሉ ንኽእል ኢልና ተቋፂርና ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ኸነጥብን እቲ የማና ዩ ዘሎ ዝቐይሕ ቦታ ናይ ብሪጌድ መምርያ ዝበልኮን ክልተ ጋንታ ነይረናና። ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ረፍሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና። እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርእን ከየጥፋ ክሕዘአን ከሏ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዓጅታት ካልእ ሓይሊ ናይ ጸላኢ ገሊኡ ተማሪኹ ገሊኡ ተቓጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቓጸላን። ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብሪጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከም ዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና። እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰቦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዜካ ዝጠቐስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጥያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጥያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተውክቲ ብብዝሒ ነይሩ። ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊእዎ እዩ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና። ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ እኳ ቀዲመን ኣኻታት ናብኡ ከምዝሓለፋ ንፈልጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቕድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቕድሚ ዘጥቃዕ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሎ። ልክዕ ከም ዝበልና እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕእውን ኣውሪድና ኣውሪድና ከነኽቦ ፈቲና ብሩባ ሩባ ይኹም ብካልእ መጥቅዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታት ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኸበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላእ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና

0: ጽነትና ተሓርሓሪ ሓይሉ መስከንፈረ ካብ ዕንጋለቲ ህፃን
1: ቅድሚ 38 ዓመት መጋቢ 1988 ህዝባዊ ግንባር ነቲ ኣጋር መካናይዝድን ሰራዊት ሓይሊ ኣየርን ኢትዮጵያ ብወታደራውያን ኣማኽርቲ ሕብረት ሶቪየት ነበር ተደጊፎም ጽኑዕ ዕርድ ናቕፋ ዝሃነፀ ወታደራዊ ሰራዊት ኢትዮጵያ ራዕሪዑ ሃደሽደሽ ከም ዘበሎ ኣሚኑ እቲ እምነት እቲ እቲ ናይ ምትግባር ብቕዓትን ርእሰ ተኣማንነትን ግን ካብ ማና ዝወረደ ህያብ ኣይነበረን ብሃያል ስራሕን ጻዕርን እዩ ልዕለ ብቕዓት ተጠሪሙ
2: الاستعدادات هو فعلا في هذا المرحلة بالنسبة في هذا العام إذا رأينا التحركات العدو أكثر وأكثر اللي قام فيه هو الجيش الشعبي خلال الخطوط الورى للعدو في دواحي مدن أسمرة وبالذات في جنوب وهذه التحركات العسكرية هذه أعطى للعدو عشان يدخل في برنامجنا أو في العمليات بتاعنا ومن خلال هذه هو كعمود اللي شاله في جبهاته ومن جبهات هذه يقوم عشان يقاوم المعارك اللي كان تسيطر تحت المدن أو تحت الخطوط وراء العدو وفي هذه الساعة الجبهة الشعبية هو قام بالعمليات الهجومية في الجبهات وكان هو هذه البرنامج أو اللي خلانا نحن نهجم الجبهة النقفة وعشان نستولي أي الموجود هناك وعشان نكسر كمان بالذات البرنامج بتاعه
1: ثورة إرترا كبوليتيكا نابقونات كمدرخ كفلتات نابزبا وحيلتات ዝተሰግረ ተመክሮ መቕድም ናይቲ ዓበ ሓይሊ እዩ ነይሩ ቁኑዕ ሰነድ ንሕናን ዕላማናን ፅሒፉ በብቕሩብን ሰብን መሬትን ሓራ ክወፅእ እስትራተጂ ሓንፂፁ ንሓሳባቱ ንምትግባር ኣብ ዘብቅዕ ቁመና ከበፅሕ ብሉፅ ክብርታት ኣብ መንፈስ ተቐለስቲ ኣስሪፁ እዩ ከምኡ ክንዲ ዝኾነ ኸ 1977 ውሕዳት ከተማታት ገዲፍካ ሓራ ክወፅእ ኣይተሸገረን እቲ ብናይ ደገ ሓይልታት ዝተደገፈን ሚዛን ሓይሊ ዝቕይር ዓቕሚ ጸላይ ብዝግባእ ኣጽኒዑን ተረድዩን ተደራጊ ስጉምቲ ክወስድ ተራዩ መጥቃዕቲ ህዝባዊ ግንባር እውን ካብ ኣፍ ደገ ስምራ ኣብ ዝተመልሰሉን እናተቖጥዐ ኣብ ዘዝለቐሉን እዋን እውን ካልእ ታሪኽ ይሰሪሑ ሽዑ እውን ንተጋደልትን ህዝብን ሓደ ስጉምቲ ንድሕሪት እናበለ ከዘለቕ ምዃኑ ዳ እምበር ናብቲ እናሃለለ ዝመጽእ ማዕበል ብዓይኒ ብለይ ስኒ ብለይ ክገጥም ኣይተገተረን
3: መጀመርያ እቲ መጥቃዕትናትና ምስቲ ናይ ግንበራት ዝነበረ ኣብ ዕለት 17 ዝጀመረ ድሕሪኡ ናይቲ ግንባርቲ ድሕሪ ምፍራስ ናይ ሓደ መዓልቲ ናትና ክጅምር እዩ ተመዲቡ ንዚ ዕለት 18 ሰዓት 5 ንሕና ጀሚርና ኣብ ውሽጢ ሰዓት ሰዓት እቲያም ናይ መጀመርያ ዝነበረ ድፋዓት ብምሉእ ተቋፂርና እያ ማለት እዩ ስለዚ ናይ ደብር ሓሊት ዶባ ፍዓበት ብቐጥታ ዘሎ ማለት እዩ ሸነኽ ምዕራቡ ዝነበረ ተራትር ክሳብቲ ሩባ ናይ ላብካ ዳኣሰረ ድፋዓት ብምሉእ ምስኡ ምስ ደቡባዊ ምራቅ ጥወ ናይ ቃርስዒት ገለ ዝብሎት ኣባታት ምስኡ ተኣሰረ እዩ ነይሩ ምስ ናይ የማን ብምውሃት ኩሉ እዚ ውሽጢ ሓደ ሰዓት ድሕሪ ምቁፃር ነቲ ናይ ብሰሜን ድግስግስ ዝነበረ ኣሃብታት ናትና ብግንባራት ድሕሪ ምፅባይ ናይ ምሸትካ ብቐጥታ ሰዓት 5 ጀሚርና ማለት እዩ ኣብዚ ምሸት ንዕኡ ጀሚርና ነዚ ናይ ክርብናይ ዝብሎ ልዕሊ ናይ ናደውኡ ዝነበሮ ድፋዓት ነዚ ድሕሪ ምቁፃር ስጋብ ኩሉ ድዋሃት እቲ ናይ ሰሜን ይኹን የማን ዝነበረ ኣህወታት ብምሉእ እቲ ብግንባራት ብግስግስ ነበረ ናትና ኣብ ደለናይ ሓጀርና ሽዑ ኣብ መወዳእታ ሰዓት 6 ንጉሆ ጀሚሩ ኣብ ውሽጢ ሓደ ሰዓት ከዓ ነታ ከተማ ምልጣ ክንቋፀር ኽኢልና ኣብዚ ምናልባት ምስቲ ዝነበሩ ዓቕሚ ናይ ጸላኢ ኣብ ታንክታት ኣብ ረሻሻት ይኹን ዋላ ምስ ናይ መዳፍዕ ብተሪድ ክቃወመካ ዝፅበዮ ከም ተፀበናዮ ግን ኣይነበረን ትውግብ መሰረቱ ቀልጢፉ ምስተጀመረኡ ከሎ ጥራሕ ዳርጋ ንብረቱ ረራሕሪሕዎ ጥራሕ ተባታትነ ከግቢሉ ማለት እዩ ኣብ ውሽጢ

0: ድሕሪ ሓፈሻዊ ምዝላ ካብ 1978 8 ወራራት እዩ ሓሊፉ ካብ ምክልኻል ናብ ጸረ መጥቃዕ ተሰጊሩ ድሕሪ 10 ዓመትካ ካልእ ለውጢ ተፈጢሩ ተሪርን ጽኑዕን እምባ ዝተሃንፀ ሰራዊት ህዝባዊ ግንባር ናብ ደምሳሲ ስልቲ ኩናት ኣምርሕዩ ኣብቲ 10 ዓመት ዝወሰደ ጽዑቕ ስራሕ ተሰርሐ ስለያዊ ሓበሬታ ኣሃዱ ህዝባዊ ግንባር ናብ መሰጋገሪ ጫፍ ረገጸ መሪሕነት ህዝባዊ ግንባር ናደው ሕጂ ክንበልዖ ኣለና ናብ ዝብል ውሳነ በጽሐ ሰራዊት ተርጊ ክፍጽም ተልእኮ ተዋህበ
1: ፅፈጥረ ኣሎ ቢኤም
2: ዳሓንደ ሰልተካሎ
1: እዋ ኩሉ ፀፊፍ እየ ጅዳ
2: ዳርጋ ተማዕራሪ
1: ተማዕራሪ የኸሉ ሕጂ ስቲ ናይ ሸክ ዛይድ እሱኢታት ገለ ጥራሕ ኣባሃ ንድሕሪ ታሽሙ ኮይኑ እቲ ናይ ወድቐሻ እቲ ምሳና ዝነበረት ነዋይ
2: ትበሃላ
1: ዳርጋ ምስቲ ናይ ኣቦይሮንዳ
2: ትበሃላ ኩሉ ደረጀ ሎ
1: ዋላ ኩሉ ኩሉ ዝሓር ክንበካ እሞ ንዑ ፃፍፍ ተቢልካሲ ብወገና ድልው ዘሎ ኸሎ
0: ሓያልን ዘይዕርፍን መኸተን ምርብራብን ወታደራዊ ሓይሊ ኢትዮጵያ ተስፋ ይቑሪፅዎም ናይ መጀመርታ ህቦብላ ንፋስ ጥፋኣት ክሸቦ ጀመረ ወታደራውያን ኣማኽርቲ ሕብረት ሶቪየት እውን ነቲ መድረኽ ክትንትንዎ ተሰምዑ ከም ሳዕብኑ ኣዛዝናደው እዝ ብርጋዴር ጀነራል ታረኩ ያይነ ብኮሎኔል መንግስቱ ሃይለ ማርያም ብናይ ሞት ስጉምቲ ተቐጽዐ ቀዳማይ ሰሙን መጋቢ 1988 ኮሎኔል መንግስቱ ሃይለ ማርያም ከም ግዜያዊ ኣዛዝናደው ንኮሎኔል ጌታነ ሃይለ መዘዞም ነቲ ኣብ ግንባር ናቕፋ ዝዓረደ ሰራዊት ህዝባዊ ግንባር ንመጥቃዕቲ ክዳሎ ኣዘዞም ኣስታት 20 ሽሕ ኣጋር ሰራዊት መካናይዝ ሰራዊት ሎጂስቲክን ሓይሊ ኣየርን ክድግፎ ምዃኑ እውን ኣፍለጦም ነዚ ሓበሬታ ዝረኸበ መሪሕነት ህዝባዊ ግንባር ናይ ምድህላል ስልቲ ተጠቒሙ ኣብ ግንባር ናቕፋ ውዕውዕ ስፖርታዊ ግጥማት ወደበ ናቕፋ ዘይትመክኽ ሓይልያ ተቐይራም
3: ካልእ ክሳብቲ ብቕድም ኣጥቂዑ ናባና ዝኣቱ እቲ ብየማነ ፀጋም ዘሎ ናሓና ቀዳማይ ቦጠለና ካባነ ፀጋም ኣሎ ናይ ብርጌድና ማለት እዩ ብጀካዚ ናይ ካልኣይ ብርጌድ ኣሃዱ ስጋብ ንሱ ደፊኡ ናባና ዝሕወስ ወይ ድማ ምሳና ዝኣስር ጢኢት ከቐብለና ዝኽእል ዓቕሚ ወይ ንዓ ናባና ነጢሩ ክበፅሕ ዝኽእል ዓቕሚ የለን ነብሲ ወከፍ ሰብ ኣብ ገዛእ ርእሱ ተኣማሚኑ ትስራሕ ክውድኦ ከም ዝኽእል ኣብ ግምት ኣትዩ ከይድ ኣለዎ ናይ ተኽሲ ናይ ጢኢትን ቦምባን ናይ ምውዳእ ሕቶ ውን ኣብ ግምት ክኣት ኣለዎ ንሓደ ምሉእ መዓልቲ ብውሕዱ ከዋጋኣና ከም ዝኽእል ክኸውን ኣለዎ ትጠያይትና በዚ መሰረት ሓንቲ ጢኢት ንሓደ ሰብ ዝብል ጭሮ ሒዝና ክንብገስ ኣለና ስለዚ እቲ ቅድሚ ሕጂ ንዳልወሉ ዝነበርና በብግዜኡ ፀላኣ ውሕድ ከም ምዃኑ ድኹም ዓቕሚ ከም ዘለዎ ብናይ ዋርድያ ሓለዋታትና ብካልእ ዝተፈላለየ ዝርዳኣና ንፈልጦን ዝነበርና ሕጂ ሎም ምዕልቲ ማለት ፅባሕ ናይ ንግሆ ወዲእናዮን ተዓዊትናሉን እቲ ናይ ኩልና ድልየ ዝነበረ ክንውዕል ምዃንና ብዝለዓለ ሞራልን ብዝለዓለ ድልየትን ክንብገስ ከም ዘለና ጥራይ እንተዘይኮይኑ ካልእ ብዙሕ ክንብሎ ንኽእል ነገር የለን እዚ ኣተኣሳሲርና ክንገልፆ ንኽእል ብዘካቲ ንንቕሓትናን ንኻልእ ኣካዳሚያዊ ኣቕምናን ክብ ንምባል ካብ ሓደ ዓመት ንላዕሊ ዝገበርናዮ ኣብ ውሽጢ ዝኣሃዱ እዚ ከም ምስቆምና ማለት እዩ ክፍለ ሰራዊት 16 ኣብ ዝሓፀረ እዋን ካብ ወርሒ ንላዕሊ ዝወሰደ ግዜ ብዝያዳ ኣብ ምጥቃዕ ዘተኮረ እሞ ናይ ለይቲ ውግእ ባህርያት ዘለዎ ወታሃደራዊ ትምህርቲ ክንወስድ ከም ዝወራሕና ንኩሉና ብሩ እዩ ብግቡእ እውን ኩልና ከም ዝጨረሽና ነብሲ ወከፍ ሰብ እውን ናይ ተኽሲ ልምምድ ከም ዝገበረ ብረቱ ከም ዝፈተነ ነብሲ እውን ክሳብ ክንደይ ቴንሽን ከም ዝመልኽ ከም ዝፈተነ ብሩህ እዩ ስለዚ ኣብዚ ክንገብሮ ዝቐነና ናይ ዝተፈላለየ ቅርፂ መሬት ዘለዎ ዓይነት ተዕሊም እዚ ኣሃዱ ወላ እኳ ብወግዒ ንስኻ ኮማንዶ ኢኻ ተባሂሉ ተዘይተገልፀሉ ካብቲ ክግበር ዝቕንየ ተዕሊምን ዘለና ስነ ኣእምራዊ ምቅራባትን ክተረዲእናያ ከም ዘለናን ገምጊምናያ ከም ዘለናን ምስቲ ተዋሂብና ዘሎ ዕላማ ወይ ሸቶ ኣነፃፂርና ክንሪኦ ከለናን ኩማንዶ ዓይነት ስርሒት ነካይድ ከም ዘለና ወይ ድማ ልክዕ ከም ናይ ኩማንዶ ኣሃዱ ኮይና ንኣቱ ከም ዘለና ብሩህ እዩ ምክንያቱ እቲ ዝገበርናያ ተዕሊም ልክዕ ንዑ ዘመልክት ከም ዝነበረ እቲ ናይ ሕጂ ስራሕ ሰሊኽ ኳ ንንቕጣታት ናይ ፀላኢ ኣብ ከባቢኻ ዘሎ የማነ ፀጋም ኣብ ቅድሚኻ ዘሎ ፈንጢስካ ኣብ ውሽጢ መስመር ፀላኢ ኣቲኻ ነቲ መምርያን ካልእ ኣገደስቲ ንብረትን ንምድምሳስ ስለ ዝኾነ ከምዚ ዓይነት ስርሒት ወላ ብወግዒ ኩማንዶ ተባሂሉ ተዘይተገልፀ ካብቲ ኩማንዶታት ዘካይድዎ ስርሒታት ዘይፍለ ስለ ዝኾነ ብተዘዋሩ መንገዲ እውን ዝኣሃድና ከም ኩማንዶ ምዃኑ ብሩህ ማለት እዩ

0: ሰራዊት ኢትዮጵያ ንናቕፋ ንምጥቃዕ እናተሸባሸበ ኩናት ግንባር ናቕፋ ተበገሰ። ኣብ ሓመድ ድበናደው ተረኺብና ኣሎና። ነውሲ ወከፍ ካኻ ሓሓደ ባዴላ ክድርብ ትዕደም ዝብል ቃል ኣስምዐ ውጩ። በንጻሩ ሰራዊት ኢትዮጵያ ቀዳመይቲ ጥይት ተኰሱ። ብልጭታ ጥይት ብሰማያት ቀምጨዋይ ተራየም። ወጋህታ 17 መጋቢት 1988 ህዝባዊ ግንባር ጸረ መጥቃዕ ተበገሰ። ኣብ ቅድሚቲ ሓይሊ ደው ክብል ዝኽእል ዓቕሚ ኣይተረኽበን። ካብ ብከባቢ ፈልከት ናብ ጎላጎል ኣዝህራ፣ ካብ ምብራቕ ናብ ምዕራብ ጽዑቅ ኩናት ቀጸለም።
1: ቀደም ብሎ በታሕሳስ ወር ውስጥ በሁለተኛ ክፍለ ጦር ግንባር ውጋ ተከፍቶ ነበር። በአጭር ጊዜ ነው ውጋው ያበቃው። ከዛ ቀጥሎ ደግሞ በናዶ እዝ ላይ ማለትም በሶስቱ ክፍለ ጦሮች ላይ ጦርነት ተከፈተ። ለ53 ሰዓት ያላይ ያህል ማለትም ውጋው ከተጀመረበት ጊዜ ጀምሮ እስካበቃበት ጊዜ ድረስ ለ53 ሰዓታት ያህል ውጋ ተካሂዷል። ከዛ በጠቅላላ የናዶ እዝ ተደምስሶ የተረፈው ጦር ወደ ምዕራብ ማለትም ወደ ከረን መንገድ አፈግፍጓል። አዎ፣ በመጀመሪያ ጦሩ ማፈግፈግ ሲጀምር ለማስተባበር ሞክረን ነበር፣ አልተቻለም። ከዛ በኋላ ወደ ከረን መንገድ በግራ በኩል ነበር ይሄን ነው ሰሜናዊ ባህሪ በሚባል አካባቢ ነበር የተያዝኩኝ የተማረኩኝ። ያው ከዛ ተመልሼ ወደዚህ መጥቻለሁ።
0: ሰራዊት ደርግ ካብ ብቀምጨዋይ ብሕዳይ ናብ ድሕሪት ኣንሰሓቡም ኣንፈቶም ኣጥፉ T-54 T-55 ታንክ ተዓግታም ንዓሽሩም ክሓልፋ ሃቀና። ድሕሪ 12 ሰዓት ክሳድ ዓሽሩም ተቐርጸ። ሰራዊት ሓቂ ናብ ኣፍዓበት ሓለፈ። 19 መጋቢት ሓርነት ኣፍዓበት ተቓልሐ። ኣስታት 50 ታንክታት ተማረኻ። ኣስታት 100 መካይን፣ ኣስታት 60 መዳፍዕ፣ ኣስታት 20 መዳፍዕ ከበድቲ ጸረ ነፈርቲ ሮኬት ብብዝሒ ንኣሽዱ ኣጽዋርን ተተኰስትን ኣብ ኢድ ህዝባዊ ግንባር ኣተወ። ብ21 መጋቢት ናብ ቲያትር ውግእ ዝበጽሐ ጋዜጠኛን ኣሰናረ ጋዜጣ ቶሮንቶ ሳን ፒተር ወሪዚንግተን ድሕሪ ኩናት ድየን ቢን እቲ ዝዓበይ ዓወት ክብል ገለጾም። ኣብቲ ኩናት ልዕሊ 8,000 ምዉትን ውግእን ልዕሊ 5,000 ምሮ

0: ኮይኑ ተዛዘመ። ብዘይካዚ ኣበስታት 15 ወተሃደራዊ ኣማኽርቲ ሕብረት ሶቪየት ብኮሎኔል ዩቬጌኒ ሶክሮቭ ዝምርሑ 12 መኮንናት ተመልሱ። ኮሎኔል ዩሪ ፒትሮቪች ካሊስትሮቭን ዩቬኒ ኒኮላቪች ይችራይፈንን ለተናል ኣሌክሳንደር ቪክቶሮቪች ኮቫልዲንን ተማርኹ።
1: እንተ ኮይኑ ፅቡቅ እዩ ውግእ ፅቡቅ ክነብር ከሎ ንሕና ዝኣተንያ ቦታ ብዙሕ ዘጋጠመና ነገር የለን። ምክንያቱ በትን ወገና ዝነበራ ኣፅናሓና ኣይከኣላ ጨርጊፍና ደሽካ ብቴን ነይርና እቲ ደሽካ ጌርና ንሕና ደሽካ ብቴን እኳ ብዙሕ ይሰራሕና ኣሉ ደሽካ ግን ስጋባ ብዙ ፅቡቅ እንዳሰርሐ ናብ መጠረሽታ ኣብዚ ካላስ ኣውሪድና ብዛዕባ ተቃውሞ ናትን ብዙሕ ኣይርእና ንሕና ዝተዓቕሙ ናትና እናተን ሰማይ ንምድርኒ ፈፅንሓና ኣይከኣላ ናኣነ በዚ ከዓ ተዓዊትና ኣሎን ካብዚ ቦታ ዝበፅሕና። ንዓይ በታ ተሓሳስባ ናተይ ፅቡቅ ኮይኑ ስማኣኒ ምክንያቱ ምስ ተሓሲብናን ብናራሲ እዚ ቦታ ዝወሪ ቅድሚ ሕጂ ከም ሕክያ ንሰምዓ ነበራ ቡርተይ ኮይኑ ስማኣኒ ከምኡ ተፀበና ግን ምስ ርኤና ከዓ ከምዚ የፀበና ከዓ ከምኡ ይፀንሐና ንኣነ ሓቂ ዕውት ንፅቡቅ ንምኳን ንታይ ተመልክተልካ ዝሃል
2: መጀመርታ እቲ ኣማፃፃኣና ንሕና ብሰሜናዊ ባሕሪ ኣቢልና ናብዚ ቦታ ዝመፅና ድሕሪዚ ኣብ ጉዕዞን ከለና ከም ሓፈሻዊ መደብ ዕላማ ንከተማ ፋዕበት ከም ምዃኑ እቲ ስራሕና ተገሊፅልና ኣብዚ ክንመፅእ ከለና እቲ ዝነበረና ፅፉፍ መገዲ ብፅፉፍ ስራሕ ክንውድእ ከለና እቲ ቀንዲ ንዓይ ዝመሰጠኒ ግን ኣብ መወዳእታ ናይቲ መጥቃዕቲ ምስዘገርም ቅልጣፍን ኣብ ውሽጢ ሓፂር ሰዓታት ንዝሰፍሐ ከተማ ኣብ ዓበት ምቁፅፃርና እዩ።
3: ብዛዕባ እዞም ተማሪኹም ዘለዉ ደቂ ሶቪየት እንታይ ተሰምዐካ ምስ ማረኩም?
2: ብዛዕባ ናይ ደቂ ሶቪየት ሎሚ መጀመርታ ንማርኩም ዘለና ብምዃኑ ሓጎሰይ ኣብ ዝወሰን ይብሉ
4: ብደንደን ዲቡ ኩነታት ከ ወዴና ኣለና ዲቡ ዲብ እባ ድሕሪት ናይ ምንግራ ናይ ጨጋር ዲቡ ኣቴና ዲቡ ከማን እንታ ዲቡ ላዕለይ ኣምሓሩ ወላ ሓቲ ሒለት ያደበኒ ዲቡ ኣቴና ወላ ላልትማረክ ማረክና ወላ ለልቀትር ከማን ቃተልና ዲቡ ወላ እምበር ፀገም እዩ ዓላ ግናኒ ፅቡቅ ግሩም ኩም ሰልዓልና
5: ኣለና ኢላ ትሕብር ነይራ። እንደገና ብማእከል ዝኣትዋ ዝነበረ ኣብ መንጎታ ብፀጋም ዝኣትወት ሓይሊ ንኮሚንታን ግብራ ክነጥብን ቲየማና ይደሎ ዝቀይሕ ቦታ ናይ ብርጌድ መምርያ ዝበልኮን ክልተ ጋንታ ነይረናና ኣብዚ ክልተ ጋንታ ዝኣትዎ ለጥላጥ ቦታ ክልተ ታንክን 14 ዘይኮነስ ፀረ ነፈርቲ ርሻሽ ማለት እዩ ክልተ ኣፉ ዝፀዓና ሲስፕ ዝበሃል ኣማካይን ነይረን። ስለዚ ኣብኡ 4 ሞተራይዝድ ነይረን ማለት እዩ ክልተ ታንክን ክልተ ከዓ ዘን ሲስፕ ዝበልኮን ኩለን ከዓ ፅዋር ዝፀዓና እዘን ክልተ ጋንታ ኢድ ብኢድ ምስ ዘን ታንክታት ብምትሕዋስ ከም ዘለዎ ተን ታንክታት ሞተርአን ከየጥፋ ክሕዘአን ከልዋ እቲ ዝትኩስ ዝነበረ ናይ ታንክ መድፋዕ ዕጅታት ካልእ ሓይሊ ናይ ፀላኢ ገሊኡ ተማሪኹ ገሊኡ ተቃጢሉ ተን ማካይን ይኹን ተን ታንክታት ከዓ ኣይተቃፀላን ብዜካ ናይ ጥይትን ናይ ቦምባን ትንኳሕ ካልእ ወላ ሓንቲ ዝተባላሸኦን ካልእ ነገራትን ኣይነበረን። ኣብዚ ከባቢ ዘን ታንክታት ዝነበርኦ ብየማን ካብታ ብቲ ቀይሕ ቦታ ወይ ናይ ብርጌድ መምርያ ትበሃል ዝነበረት ብየማን ካብኡ ከዓኒ ዝዓፅፋ ናብቲ ፀድፊ ገፁ ከምዝኣቱ ዝገብራ ንፀላኢ ወይ ከምዚ ሃድም ዝገብራ ክልተ ጋንታ ነይረናና እዚአን ከዓ ብድሕሪ ተጠውየን ነቲ ሓይሊ ናይ ፀላእና ሰብሰብኦ ኩሉ ከም ክቢ ምስ ሓዝናዮ ኣብኡ ዝነበረ ዶኩሜንትታት ናይ ፀላኢ ኣብኡ ዝነበረ ኩሉ ኣገዳሲ ንብረት ናይ ፀላኢ ክተሓስኪ ኢሉ ብዘካ ዝጠቀስኩልካ ካልእ ቢቴን ነይሩ ዝተታሕዘ ካልእ ጠያይቲ ናይ ካላሽናት ካልእ ማእከሎት ፎኮስትን ዝተፈላለየ ዓይነት ብረታት ናይ ታንክታት ናይ ቦምባታት ናይ 14.5 ጠያይቲ ናይቲ ፀረ ነፈርቲ ክልተ ኣፍረሻሽ ጠያይቲ ኣብኡ ዝተታሕዘ ካልእ ዘይተቐብረነ ተኩቲ ብብዝሒ ነይሩ ኮታቲ ታባ መምርያ ስለ ዝነበረ ናይ ፀላእ ናይቲ ከባቢ ኣብቲ ግንባር ዓሪድ ዝነበረ ናይ ብሪጌድ ምእዘዝ ቦታ ስለ ዝነበረ ብዙሕ ዶኩሜንታትን ብዙሕ ኣገዳሲ ንብረትን መሊኡ ወይ ዝነበረ። ስለዚ ብከምዚ መንገዲ ኢና ነቲ ቦታ ተቋፂርና ብድሕሪኡ ፀረ መጥቃዕቲ ንኸይገብር ወይ ብሸነ ክናሮ ንኸይመፅእ ወላ ኳ ቀዲምን ኣካታት ናብኡ ከምዝሓለፋ ንፈለጥ ተነበርና ወይ እውን ካብታ ብራኸ ነጥብ ናይ ኮሚንታን ግን ሰሜን ዘሎ ቦታታት ፀላእ ንኸይምለስ ብታሕቲ እውን ሃሃዲሙ እቲ ብቅድሚ ዘጥቅዖ ዝነበርና ንሕና ብድሕሪ ስለ ዘለና ወይ ኣብ ውሽጢ መስመር ስለ ዘለና ካብተን ብቅድሚ ዘጥቃዓ ዘሎ ኣሃታትና ሃሃዲሙ ባና ንኸይመፅእ የማነ ፀጋም ሓለዋ ብምግባር ኣብቲ መደያይቦ ኩሉ ኣውሪድና ኣሉ ልክዕ ከም ዝበልናያ እውን ናባና ገፁ ሃሃዲሙ ክፅጋዕ ዝፈተነ ነይሩ ከም መከላኸሊ ቦታ ንዓ ክጥቀመላ ንዕ እውን ኣውሪድና ኣውሪድና كنخبو

0: ፈቲና ብሩባ ሩባ ይኹን ብኻልእ መጥቀዕ ቦታታት ኣሃታትና መፃ ስለ ዝነበራ ሰን ከዓ ናባና ገፀን እንዳሓዝኦ መፅን ኣብ መወዳእታቲ ሓይሊ ናይ ፀላኢ ብኣና ፀቕጥታት እናግበርናሉ ማለት እቲ ካባና ዝሃደመ የማነ ፀጋም ብታሕቲ ከዓ ኣሃታትና እናኽበብኡ መፃ ስለ ዝነበራ ካልኦት ማለት እዩ ብመሰረቱ ከም ዝማርኽ ኮይኑ ብሓፈሽኡ ካብቲ ዕርድቲ ወፂኡ ክበሃል ዝከኣል ሓይሊ ናይ ፀላኢ እንድሕራልዩ ሓደ ክልተ ወረ ምላሽ ንምሃብ ወይ ወረ ንምሃብ ተዘይኮይኑ ብምሉእ ከም ተቐትለን ከም ዝተማረኸን ጥራይና ተረዲእና ዘለና
1: ተጋደልቲ ሰራዊት ሓቂ መምሃራን ሓቀኛ ቓልሲ እዮም። እዞም ኣኽራናት እዚኣቶም ድማ ትምህርቲ ጽንዓት እዮም። እቲ ተመክሮ እቲ ትምህርቲ ብቐሊል ክትንተን ዝኽእል ኣይኮነን፣ ምኽንያቱ ብዋጋ ደምን ትንፋስን ብዋጋ መውጋእትን መስዋዕትን ይተሃኒጹ። ነዚ በቓዕቲ እዚ ንምድላብ 100 ግዜ ምውዳቕ 101 ግዜ ብምትሳእ ተረኺቡ። እዚ ብቐሊል ወታደራዊ ዓወት ጥራይ ኣይግለጽን እዩ፣ ምኽንያቱ ነዚ ዘይሰዓር ህዝቢ ኤርትራ ገድሊ ስንቅልቡ መርሓ መንገዱ ኣንጉዕ ዓጽሙ ልዕልና መንፈሱ ዝሃነፀ ሕመረት መንነቱ ስለ ዝኾነ

0: እዚ ሰላምታና ተቐበሉ ፈንወና ኣብ ምክታል እትርከቡ ዝኸበርኩም ተዓዘብትና ከመይ ትውዕሉ ንሎም ረቡዕ 5 ናሓሰ ሰዓት 5 ዝተዳለወ ሃገራውን ኣህገራውን ዜናታት ሒዝናልኩም ቀሪብና ዘለና ሮቤል በረኸት ምስ ኣቕራቢት ቋንቋ ምልክት ሰናይት በረኸት ብምዃን ኢና ንምክታልኩም ብክብሪ ንዓደምና ብቐንዲ ኣርእስቲ ዜና ንፍልም ልምዓታዊ መደባት ንምሕያል ውህደት ኣተግብርቲ ኣካላት ክዓዝዝ ሚኒስትር ዞባዊ ምምሕደራት ፀዊዑ ሚኒስትር ፍትሒ ዓመታዊ ኣኼባ ግምጋም ብምክያድ ኣብ ውጥን ናይ መጻኢ መደባት ስራሕ ዘትዩ ፌስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ኣብ ከተማ ኤድመንተን ብድምቀት ተኻይዱ ጃፓን ንዞባ ኤስያ ኣብ ሓደጋ ዘእቱ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ኣጠንቂቓ ብደረጃ ዓለም ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ኩቱር ጥሜት ክፅንበሩ ከም ዝኽእሉ ተኣሚቱ ደሴት ታይዋን ን10 መዓልታ ዝቕፅል ወታደራዊ ልምምድ ከም ጀመረት ገሊጻ ዝርዝር ዜና ምምሕዳር ዞባ ደቡብ ኣብ ዘቃንዖ መንፈቓዊ ገምጋም ስራሕ ልምዓታዊ መደባት ንምሕያል ውህደት ኣተግበርቲ ኣካላት ክዓዝዝ ሚኒስትር ዞባ መምሕደራት ፀዊዑ ወኪል ኤሪና ፊሊሞን ትካቦ ብመልክዕ ፀብጻብ ዘዳለወ ትሕዝቶሎ ይስዕብ
1: ልምዓታዊ መደባት ብሓፈሻ ትሕቲ ቅርፃውን ሕርሻውን መደባት ድማ ብፍላይ ንምሕያል ውህደት ኣተግብርቲ ኣካላትን ህዝብን ክዓዝዝ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ ፀዊዑ ብ45 ናሓሰ ኣብ ከተማ ንደፈራ ብዝተቓንዐ መንፈቓዊ ገምጋም ስራሕ ምምሕዳር ዞባ ደቡብ ኣብ ዘስምዖ ቃል ሚኒስተር ዓብደላ ህዝቢ ውዳብኡን ንቕሓቱን እናበሪኹ ኣብቲ ዝሰላሰል መደባት ልምዓት እጃሙ ከበርክት ኩለን ኣካላት መንግስቲ ብቐንዱ ድማ ምምሕዳራት ብዕቱብ ክስርሓ ከም ዝግባእ ኣስሚሩሉ ኣድማዕነት ትግባረ መደባት ኣብ ምክትታልን ምቁፃርን ስራሕ ከም ዝምርኮስ ብምጥቃስ ከኣ ኩሉ በብዓውዱን መዝነቱን ግቡኡ ከበርክት ተላብዩ ሓለፍቲ ክፍልታትን ኣመሓደርቲ ንኡሳን ዘባታትን ናብ ዘቕርብዎ ፀብጻባት ኣብ ቀዳማይ መንፈቕ ሰፊሕ መደባት ምፍዋስ ማይክዖታት ምፅጋን ናይ ሓመድ ፅርግያታት ምዝርጋሕ መርበባት ኤሌትሪክ ምድጋፍ ስድራ ስዋእትን ካልእን ዘጠቓለለ ንጥፈታት ከም እትዓመ ክገልፁ ከለዉ ኣብ 7 ዓድታት ኣብ ህንፀት ዝፀንሐ ቀረብ ስርዓተ ማይ ከም እተዛዝመ ሓቢሮም ኣብቲ ፀብጸባት ዝናብ ኣዝመራ ብሓፈሻ ፎኪስን ዝርግሐ ዘይነበሩን ከም ዝነበረ ኣብ 13 መደበራት 2.2 ሚልዮን ፈልስታት ተዳልዩ ንገረብቲ ከም እተዓደለ ከምኡ ውን ምህርቲ መዓርን ቃቑሖን ክብ ንምባል ዝካየድ ዘሎ ዕማማት ዘተባብዕ ውፅኢት ይርከቦ ከም ዘሎ በሪሁ ኣብ ማሕዳር ዞባ ደቡብ ኣቶ ሃብጣብ ተስፋፅኦም ብወገኑ ኣብ ምብራዊ ኣፃድፍን ማይ ኩዕታት ፅልማን ዝናኣድ ንጥፈታት ምዕቃብ ማይን ሓመድን ይዕመም ከም ዘሎ ብምጥቃስ ኣብ ተፅንዐ ከባቢታት ንምስፍሑ መደብ ከም ዘሎ ሓቢሩ ኣብ መወዳእታ ድማ ህንፀት መጠነ ንኡስ ዲጋታት ምፍዋስ ማይ ኩዕታት ምዝርጋሕ ኣገልግሎት ቀረብ ማይ ምህናት ትካላት ቅድመ ትምህርቲ ከምኡ ውን ምምዕባል ሕርሻዊ ንጥፈታት ካብ መደባት ካልኣይ መንፈቕ ከም ዝኾነ ኣብሪሁ
0: ናብ ካልእ ዜና ምስ ንሰግር ሚኒስትር ፍትሒ ኣብ ኣስመራ ኣብ ዘቃንዑ ናይ 2 መዓልትታት ኣኼባ ግምጋም ስራሕ ብምክያድ ኣብ ናይ መፃኢ መደባት ዘትዩ ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳለዎ ፀብፀባሎ ገረ መስቀል ገረ ዝግሄር ክቕርቦ እዩ
2: ሚኒስትር ፍትሒ ብ34 ናሰ ኣብ ኣስመራ ዓመታዊ ኣኼባ ገምጋም ብምክያድ ኣብ ውጥን ናይ መፃኢ መደባት ስራሕ ዘትዩ ሚኒስትር ፍትሒ ፈውዚ ሃሽም ኣብ ዘስምዑቶ ቃል ሕመረት መደባትና ዝኾነ ምርግጋፅ ማሕበራዊ ልኡላውነት ሎሚ ዝተፈጥረ ሓድሽ ሓሳብ ዘይኮነ ስርዓት ኣነባብራ ህዝቢ ኤርትራ ከምኡ ውን ዕጥቃዊ ገድልን ናፅነት ኣብ ማሕበራዊ ልኡላውነት ዝተሰረቱ ምንባሮም ኣረዲኣ ኣብ ማሕበራዊ ልኡላውነት ዝተሃንፀ ከም ዝሰረቱ ስርዓተ ሕጊ ንታሪክ ባህልን መንነትን ህዝቢ ኤርትራ ዝውክል ብምዃኑ ህዝባዊ ሰረት ኣውሒሱ ልዕልና ሕጊ ማሕበራዊ ስኒት ኩሉ መዳያዊ ልምዓትን ህዝባዊ ኣመኔታን ኣብ ምድራኽ ወሳኒ ተራ ከም ዘለዎ ድማ ገሊፃ ሚኒስትር ፈውዚያ ስዒባ ካብ ስድራ ቤት ዝጅምር ከም ዝሰረቱ ስርዓተ ሕጊ ነቲ ዘገልግሎ ሕብረተሰብ ማእከል ገይሩ ዝህነፅ ብምዃኑ ኪኖ ምፍታሕ ክርክራት ኣብ ምዕቃብ ማሕበራዊ ርግኣትን ስኒትን ኣገዳስነትን ልዑል ምዃኑ በዚ መረዳእታ እዚ ሚኒስትሪ ፍትሒ ኣብ ኮም ሰረቱ ስርዓት ሕጊ ከይበኸረ ክሰርሕ ምፅንሑ ተዳልዩ ዘለውጥን እውን ኣብዚ መዳይ እዚ መሰረት ዝገበረ ከም ዝኾነ ሓቢራ ኣብቲ ኣኼባ ፀብጻብ ንጥፈታት ኣብያተ ፍርድን ቤት ፅሕፈት ኣኽባር ሕግን እስትራቴጂያዊ ውጥን 5 ዓመታት ከምኡውን ምምዕባል ስርዓተ ሓበሬታን ቴክኖሎጂን ናይቲ ሚኒስትሪ ዝምልከት መግለፂ ምስ ቀረበ ተሳተፍቲ ኣብ ጉጅለታት ተኸፋፊሎም ኣብ ምህናፅ ኮም ዝሰረቱ ስርዓተ ፍትሒ ምምሕያሽ ሕግታት ምምዕባል ሰብኣውን ትካላውን ዓቕሚ ምብራኽ ንቕሓት ሕብረተሰብ ዕቀባን ምምዕባልን ቅርሲ ሕጊ ኣብ ዝብሉ ዛዕባታት ብሰፊሑ ዘትዮም ኣብ መወዳእታ ሚኒስትር ፈውዝያ ብደረጃ ምምሕዳራት ከባቢ ተወዲቡ ዝካየድ ዘሎ ተሳትፎ ህዝቢ ብደቂቕ ተገምጊሙ ምስ ታሪክ ልምድን ክብርታትን ሕብረተሰብ ኤርትራ ዝሳነን እዋናውነት ዝለበሰን ውዳበ ብወግዒ ክእወጅ ምዃኑ ሓቢራ ሚኒስትር ፈውዝያ ብተወሳኺ ሕግታትና ንዓና ክመስሉን ሸተታትና ከዕውቱን ምስ እዋናውነት ብምዝማድ ከምዝስራሐሎም ሞያውን ማሕበራውን ፍልጠት ብጉዕ ተመክሮን ስነ ምግባርን ዝዓጠቐ ዝፀጋ ሰብ ንምህናፅ ድማ ኣድላይ ዘበለ ፃዕሪ ክግበር ምዃኑ ነዚ ንምስማር ኩሉ ኣባል ብቐፃሊ ንቕሓቱን ናዕበየ ንምዕዋት እዚ ውጥን እጃሙ ክበርክ ታዘኻኺራ
0: ፌስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ፅንዓትና ውሓስና ብዝብል ቴማ ብሓደን ክልተን ናሓሰ ኣብ ከተማ ኤድመንተን ብዓብ ድምቀት ተኻይዶ እዚ ካብ ከተማታት ኤድመንተን ካልጋሪ ሰስካቱን ዊኒፐግ ቫንኩቨር ብሩክስ ረጃይና ቶሮንቶን ካልኦት ከተማታት ካናዳን ከምኡውን ካብ ሕቡራት መንግስታት ኣሜሪካ ዝመፁ ብርክስ ዝበሉ ዜጋታት ዝተሳተፍዎ ፌስቲቫል ባህላውን ስነጥበባውን መሰናድኦታት ከምኡውን ስፖርታዊ ንጥፈታትን ምርኢት ቀያሕቲ ዕምባባን ብዘጠቓል መደባት ደሚቑ ምንባሩ እቲ ዝበፅሓና ሓበሬታ ኣፍሊጦም ኣቦ እምበር ሽማግለ ሃገራዊ በዓላት ኣቶ ዕቑባይ ተስፋ ስላሴ ኣብ ዘስምዑ ቓል ፌስቲቫል ኤርትራ ኣብ ምዕራብ ካናዳ ኣስታት 4 ዓመታት ዘቝፀረ ምዃኑ ብምጥቃስ እዚ ብራእን ፍቕሪ ሃገርን ዝፈለመ ሃገራዊ ምትእኻብ ናይ ኩሉ ኤርትራ ውርሻ ከም ዝኾነ ገሊፆም ኣብቲ ኣጋጣሚ ኣብ ህሉው ኩነታት ሃገር ከምኡውን ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ብናይ ክብሪ ዕዱም ኣቶ ኤልያስ ኣማረ ተኻይዶ ዓለማዊ ቅነ ፀባደ ብደረጃ ሃገር ንመበል 24 ግዜ ኣብ ኣስመራ ተዘኪሩ ነቲ ትማሊ 4 ሓሰ ዝተኻየደ መደብ ዝተኸታተለት ወኪል ኤሪና ዞባ ማእከል ቤትኤል ሰሎሙን ዘዳልወቶ ፀብጻብ ይስዕብ
3: ፀባጡባደ ኪኖ መግቢ ኣብ ምድልዳል ዝምድና ኣደን ዕሸልን ዘለዎ ተራ ኣቕሊልካ ዝረአ ኣይኮነን እዚ ካብ ደን ህፃን ዝውሃብ ክቡር ህያብ እዚ ኣብ ጥዕና ህፃናት ልዑል ኣበርክቶ ከም ዘለዎ እዩ ዝግለፅ ስለዝኾነ እዩ ብደረጃ ዓለም ዓመታዊ ብክብ ዝበለ ክብሪ ዝዝከር ዓለማዊ ቅነ ፀባደ ቀዳማይ ውሕስ ጥዕና ህፃናት ስለዝኾነ ልዕሊ 2 ዓመት ንቐፅሎ ብዝብል ቴማ ብደረጃ ሃገር ኣብ ኣስመራ ተዘኪሩ ኣብቲ መደብ ኣብ ሚኒስትር ጥዕና ሓላፊ ተሃዱ ስነ መግቢ ሲስተራም ለሰት ሓጎስ ኣብ ዘስምዑቶ ቓል ፀባደ ዝኾነ ተወሳኺ መግቢ ዘየድልዮ ብተፈጥሮ ድሉ ፅሬት ሕሉ ንዕቤትን ምዕባለን ዕሸል ድማ እቲ ዝበለፀ ትሕዝቶ ዘለዎ ባህርያዊ

0: ምግቢ ከም ዝኾነ ገሊጻ። ንጸባ ጡባ ቋናጺቡ ናብ ሰብ ሰርሖ ጸባ ከም እንዝምብል ዝገብር ዝንቡዕ ምውዕዋዓት ይስስን ከም ዘሎ ዝጠቐሰት ሲስተር ኣምለሰት ነዚ ንምግታእ ኣዴታት ኣብቲ መሰረታውን ባህርያውን ምግቢ ህፃን ከተኩራ ሓበራዊ ዘተን ተገዳስነትን ዝሓትት እዋናዊ ዕማም ከም ዝኾነ ኣገንዚባ። ኣብ ሚኒስትር ጥዕና ሓላፊ ኣሃዱ ምብሃሃልን ስልጠናን ኣቶ ኣማኑኤል ግርማ ጽዮን ብወገኑ እቲ ዕለት ተጠቃምነት ጸባ ደብ ምትብባዕ ኣብ ህፃናት ወፍርን ምግባር ድርኺ ዝፈጥር ከም ዝኾነ ብምግላጽ ዕቤት ህፃናት ንኣደ ጥራይ ዝግደፍ ሓላፍነት ስለ ዘይኮነ ተራ መጻምትንኩምን ክዓዘዝ ኣተሓሳሲቡ። ኣብቲ ኣጋጣሚ ብማሕበር ሓካይም ኤርትራ ዝተማእዘነ ኣብ ጸባ ደ ዘተኮረ ንጠንቅታት ቀልጢፍካ ምቁራፅ ጡብ ከምኡውን ተራ ኣቦታት ኣብ ምጥባው ዝድህስስ ዓውደ ዘተ ተኻይዱ። ተሳተፍቲ ድሕሪ ዘካይድዎ ዘተ ህላወ ምውዓል ህፃናት ኣብ ትካላት ክሰፍሕ ንኣዴታት ዝውሃብ ናይ ሕርሲ ዕረፍቲ ዳግመ ግምት ክግበረሉ ከምኡውን ዝካየድ ጎስጓሳት ክሕይል ተላብዮም። እዚ ከምዚ ኢል ከሎ ብምክንያት ጥቅነ ኣብ ኣገዳስነትን ረብሓታትን ጸባ ዳ ኣተኪሩ ኣብ ዝተኻየደ ውድድር ሓፈሻዊ ፍልጠትን ዝተዓወቱ ሽልማት ተዓዲሉ። ዓመት መፀ ካብ 1 ክሳብ 7 ሓሰ ዝዝክር ዓለማዊ ቅነ ጸባ ደ ሎሚ ዓመት ብደረጃ ዓለም ንመበል 34 ብደረጃ ሃገር ከዓ ንመበል 24 ግዜ እዩ ዝዝከር ዘሎ። ጸባ ጡባ ደ እቲ እንኮ መተካእቲ ኣልቦ ምሩፅ መግቢ ህፃናት እዩ። እዚ ኣብ ዕቤትን ምዕባልን ህፃናት ልዑል ተራ ከም ዘለዎ ዝእመነሉ ተፈጥሮዊ ፀጋ ዝኾነ መግቢ ንዝያዳ ኣድማዕነቱ ንክልተ ዓመትን ልዕሊ እዩን ክቕፅል ተራን ኣበርክቶን ኩሉ ኣካል ክዓዝዝ መልእኽቲ ናይ ዝቕነ እዩ። ምስኣላይ ዙቤር ስዒድ ቤትኤል ሰሎሙኔ ካብ ኣገልግሎት ዜና ዞባ ዋክል ሃገራዊ መወከሲ ሆስፒታል ኦሮታ።
1: ኣብ ንኡስ ዞባ መንደፈራ ዝነጥፉ ሲቪል ሰራሕተኛታት መንግስቲ ብ4 ሓሰ ብዝወሰደዎ ተበግሶ 87 ከረፂት ደም ከም ዝለገሱ ኣብ ሃገራዊ ባንኪ ደም ሓላፊ ኣገልግሎት ልግስ ደም ኣቶ መሓረ ብርሃም ሓቢሮም። ብመሰረት ውጥን ሃገራዊ ባንኪ ደም ኣብቲ ንኡስ ዞባ ኣብ ዓመት 2 ግዜ ናይ ሰራሕተኛታት ናይ ልግሲ መደብ ከም ዝካየድ ብምጥቃስ እቲ ናይ ሎሚ ዓመት ብኣዋዳድብኡን ኣካየድኡን ካብቲ ናይ ዝሓለፈ ዓመታት ዝተፈለየ ከም ዝነበረ ገሊጹ። ኣደ መንበር ማሕበር ወለንተዋይን ለገስቲ ደም ኣብቲ ንኡስ ዞባ ወይዘሮ ኤልሳ ሃብተፂን ብወገና ሕብረተሰብ ብሓፈሻ መንእስያት ድማ ብፍላይ ነዚ ናይ ሕልና ዕረፍቲ ዝፈጥር ተግባር ክስዕቦ ተላቢያ። ለገስቲ ኣብ ዝሃቦ ሓበሬታ ብዝትካእ ደም ዘይትካእ ህይወት ንምድሓን ቀወምቲ ለገስቲ ክኾኑ ዘለዎም ድልውነት ኣረጋጊፆም። ሲቪል ሰራሕተኛታት መንግስቲ ኣብ ንኡስ ዞባ መንደፈራ ኣብ ዝሓለፈ ወርሒ ጥሪ እውን 61 ከረፂት ደም ምልጋሶም ዝዝከር እዩ። እስዕብ ዜና ወፃኢ ንምክታልኩም ደጊምና ብክብር ንዕድም። ዜና ወፃኢ ጃፓን ንዞባ ኤስያ ኣብ ሓደጋ ዝእቱ ወተሃደሮ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ኣጠንቂቓ። ሰሜን ኮርያ ነዚ መጠንቀቕታት ዝሃበት ጃፓን ስራሓት ኣሜሪካ ዝኾነ ቶማሃውክ ዝተባህለ ክሩዝ ሚሳይል ከም ዝፈተነት ብምጥቃስ እያ። መንግስቲ ሰሜን ኮርያ ነቲ ምዕባለታት ይከታተሎ ከም ዘሎ ብምጥቃስ ሃገሩ ተመሳሳሊ ስጉምቲ ክትወስድ ከም ትኽእል ኣሚትሎም። እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ጃፓን፣ ደቡብ ኮርያን ፊሊፒንስን ትገብሮ ዘላ ሓበራዊ ወተሃደራዊ ንጥፈታት ከተቋርጾ ሰሜን ኮርያ ደጊማ ተማሕፂና። እቲ ሓበራዊ ንጥፈታት ንፀጥታ ዞባ ኤስያ ኣብ ሓደጋ ይእትዎ ከም ዘሎ ዝገለፀት ሰሜን ኮርያ ሃገራቲ ዞባ ገዳማዊ ምትእታው ክቃወማ ፀዊዓ። ኣሜሪካ ቀንዲ ጠንቂ ቅልውላው ሓውሲ ደሴት ኮርያ ምዃና ሰሜን ኮርያ ብተደጋጋሚ ክትወቅስ ፀኒሓ እያ። ኣብ ጃፓንን ደቡብ ኮርያን ብጠቕላላ ኣስታት 80,000 ወተሃደራት ኣዋፊራ ዘላ ኣሜሪካ ኣብተን ሃገራት ዝተራቐ ስርዓተ መከላኸሊ ሚሳይል ዝርከቦ ኣፅዋር ክተዋድድ ፀኒሓላ። ሰሜን ኮርያ ክተካይዶ ፅንሐት ተደጋጋሚ ፈተነታት ሚሳይል መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ዘካይደኦ ዘለዋ ሓበራዊ ወተሃደራዊ ልምምድ ምዃኑ እያ እትሕብር። ክስተት ኤልኒኖ ከስዕቦ ብዝኽእል ሕፅረት መሰረታውያን ጠለባት ህይወት ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ክቱር ጥሜት ክፅምበሩ ከም ዝኽእሉ ዓለማዊ ውድብ ምግብን ሕርሻን ኣሚቶም። ኣብዚ ዓመት እዚ ኤልኒኖ ክኽሰት ልዕሊ 80% ተኽእሎ ከም ዘሎ ዝተቐሰቲ ውድብ ብሰንኩ ኣብ ዝመፅእ ዓመት ብደረጃ ዓለም ኣብ ክቱር ጥሜት ወዲቖም ናይ ዘለዉ ሰባት ቁፅሪ ናብ ልዕሊ 274 ሚልዮን ክብክብል ከም ዝኽእል ግምታቱ ሂብሎም። ዞባታት ማእከላይ ኣሜሪካ፣ ደቡባዊ ኣፍሪቃን ገለ ክፋል ኤሮጳን በቲ ተፈጥሮዊ ክስተት ሕልፊ ካልእ ከባቢታት ክጥቅዑ ከም ዝኽእል እዩ ዝግለጽ። ኣብ ሰፊሕ ክፋል ኤሮጳ ተኸሲቱ ዘሎ ክቱር ዋዒ ዘስዓቡ ሓደጋታት ባርዕ መሮር ምልክታት ክስተት ኤልኒኖ ክኸውን ከም ዝኽእል ክኢላታት ይጠቕሶ። ብዘይካዚ ኣብ ሞያዊ ኣካላት ተኸሲቱ ዘሎ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝተገልጸ መጠን ዋዒ ነተ ርእዮታት ኤልኒኖ ከም ዘመልክት ተፈሊጡሎም። ودب حبرات هجرات أب مفا

ኣረቅ 226 ርእዮታት ኤልኒኖ ክኽሰት ከም ዝኽእል ምጥንቃቑ ዝከር እዮም። እቲ ብገምጋም ኣብ ነውሲ ወከፍ 2 ወይ እውን 7 ዓመታት ዘጋጥም ክስተት ንመጠን ዓለማዊ ዋዒ ብልዕሊ 1.5 ዲግሪ ሰንቲግሬድ ክብከብሎ ከም ዝኽእል እዮም ክእላታት ግምታቶም ዝህቡ ዘለዉ። ኤልኒኖ ኣብ 223 224 ኣብ ሰፊሕ ክፋል ዓለምና ኣጋጢሙ ምንባሩ ጸብጸባት ሜትሮሎጂ የረድኡ። ደሴት ታይዋን ን10 መዓልትታት ከም ዝቕፅል ዝገለጸቶ ብቐጥታ ተኽሲ ዝተሰነየ ወተሃደራዊ ልምምድ ሎሚ 5 ነሓሰ ኣበጊሳ። ዕላማ ናይዚ ክሳብ 14 ነሓሰ ዝቕፅል ልምምድ ናይ ምውጋዕ ዓቕምን ውህደትን ሰራዊት ክብ ንምባል ምዃኑ እታ ደሴት ገሊጻላ። እዚ ከምዚ ኢሉ እንከሎ ልምምድ ንህዝባዊት ሪፓብሊክ ቻይና መልእኽቲ ዘመሓላለፍ ክኸውን ከም ዝኽእል መልሲ ግብሪ ክትህበሉ ተኽእሎ ከም ዘሎ ይእመት። ኣካል ልዑላዊት ግዝኣታ ንዝኾነት ደሴት ታይዋን ብሓይሊ ክትፅምብራ ከም ትኽእል እተጠንቅቕ ቻይና ኣብ ከባቢታ ደሴት ተደጋጋሚ ወተሃደራዊ ልምምድ ክተካይድ ከም ፅንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማ ምትእታው ብትሪ ከም ትቃወሞ ጸብጸባት የረድኡ። ኣሜሪካ ምስ ደሴት ታይዋን ወተሃደራውን ቁጠባውን ዝምድናኣ ንምምዕባል እተካይዱ ንጥፈታት ምስ ቻይና ከተፋና ጸኒሕሎም። እስራኤል ኣብ ወሽመጥ ቃዛ ምቁራጥ ተኽሲ ክግበር ንዝተበፅሐ ስምዕ ብምጥሓሳ ብትሪ ከም ዝኾነንኦ መንጎኛታት ናይቲ ስምዕ ዝኾና ቱርኪ፣ ግብፅን ቀጠርን ሓቢረን። እስራኤል ኣብ ወሽመጥ ቃዛ ሓድሽ መጥቃዕትታት ኣበጊሳ ከም ዘላ ዝፍለጥ ኮይኑ እቲ ስጉምቲ ቅልውላውቲ ወሽመጥ ብሰላም ንምዕራፍ ንዝካየድ ዘሎ ፃዕሪ ኣብ ሓደጋ ዘእቱ ምዃኑ ሰለስቲኤን ሃገራት ወቒሰን። ወተሃደራዊ ወፍሪ እስራኤል ኣብ ወሽመጥ ቃዛ ንዞባዊ ርግኣት ዝዘርግ ምዃኑ ብምጥቃስ ድማ ባይቶ ፀጥታ ሕቡራት ሃገራት ኣብ ልዕሊኣ ፀቕጢ ክግበር ፀዊዐን። ምንቅስቓስ ሓማስ ዝርከቦም ፍልስጥማውያን ዕጡቓት ትግባረት ስምዕ ምቁራጥ ተኽሲ ንምቅልጣፍ ዕጥቆም ከውርዱ እንተተሰማምዑ እኳ እንተተገልፀ እቲ ተበግሶ ክስጉም ከምዘይክእል ይመት። ምንቅስቓስ ሓማስ ጠቕሊሉ ዕጥቁ ከየውረደ ኣብቲ ወሽመጥ ኣዋፊራቱ ንዘላ ሰራዊት ክትስሕቦ ከምዘይኮነት እያ እስራኤል እትገልጽ። እቲ ሃገር ኣብ መወዳእታ 223 ኣብቲ ወሽመጥ ወተሃደራዊ ወፍሪ ድሕሪ ምብጋሳ ንዝዓበየ ክፋሉ ኣብ ትሕቲ ቁፅፅራ እትያቶ ከም ዘላ ይፍለጥ። ብመጥቃዕታት እስራኤል ዛጌት ልዕሊ 73,000 ፍልስጥማውያን ከም ትቐትሉን ኣማኢት ኣሸሓት ከም ዝቐሰሉን ጸብጸባት ይረድኡ። ኣብ 226 ብደረጃ ዓለም ዝካየድ መጠን ቀጥታዊ ወፍሪ ብሰንኪት ፀጥታዊ ቅልውላው ነቲ ዝድልዕ ዕብየት ከመዝግብ ከም ዘይክእል ክኢላታት ቁጠባ ኣሚቶም። ኣብ ዞባ ማእከላዊ ምብራቕን ዩክሬንን ተኸሲቱ ዘሎ ወተሃደራውን ፀጥታውን ኩነታት ቀንዲ ጠንቂ ናይቲ ንግዳዊ ምቁልቋል ከም ዝኸውን እዩ ዝግለጽ ዘሎ። ብዘይካዚ ልዑል መጠን ቀረፅ ንግዳዊ ክርደናን በይናዊ እግዳታትን እውን ኣሉታዊ ተርኦም ክትፃወቱ ከም ዝኽእሉ ግምታት ኣሎም። ኣብ 225 መጠን ቀጥታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚ ዓመት ክናፅር እንከሎ ብ600 ሚእታዊት ከም ዝወሰኸ ጸብጸባት ውዱብ ሕቡራት ሃገራት ሓቢሮም። ኣብ ዝሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም እተኻየደ ዝተቐስቶም ጸብጸባት መጠን ቀጥታዊ ወፍሪ ኣብ ምዕቡላት ሃገራት ብ11 ሚእታዊት ኣብ ምምዕባል ናይ ዝርከባ ድማ ብ2 ሚእታዊት ከም ዝዓበየ ኣረዲኦም። ፍርያት ቴክኖሎጂ፣ ፍርያት ፀዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተኻይደሎም ምንባሮም እዩ ዝሕበር። ይኹን እምበር እቲ ዝተመዝገበ መጠን ዕቤት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻኢሉሎም። ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልፀ ብርሰት ዕምባባታት ባሕሪ ከም ተመዝገበ ጸብጻብ ኣከባቢ ሓቢሮም። ኣብቲ ዝተጠቕሰ ዓመታት ብገምጋም 50 ሚእታዊት ካብ ዕምባባታት ባሕሪ ዓለምና ከም ዝበረሰ ተገሊጹ። ጠንቂ ናይቲ ኣከባብያዊ ብርሰት ክሊማዊ ነውፂ ዘንቅሎ ዘይነብር ወሰኽ ሙቐት ማያዊ ኣካላት ምዃኑ ዝሓበሩ ክኢላታት ኣብ ህይወታዊ ብዙሕነት ውቅያኖሳትን ባሕርታትን ከቢድ ሃስያ ከም ዘውረደ ኣረዲኦም። ኣብ 224 ምስተርዮ ክሊማዊ ክስተት ኤልኒኖ መጠን ሙቐት ማያዊ ኣካላት እቲ ዝለዓለ ምንባሩ ዝተቐስቶም ክኢላታት ኣብዚ ዓመት እዚ ተመሳሳሊ ክስተት ክስዕብ ከም ዝኽእል ይእምቶ። ኣብ ኣውስትራልያ ዝርከብ ብደረጃ ዓለም ዝሰፍሐ ዕምባባታት ባሕሪ ዝርከቦ ኣከባቢ ሕልፊ ካልእ ከም ተሃስየ ይግለጽ ኣሎ። ብርሰት ዕምባባታት ባሕሪ ንምክልኻል ዝተዋህደ ስጉምቲ ክውሰድ ሕቡራት ሃገራት ክጽውዕ ጸኒሕሎም። ዜናታት ንምዛም እምበኣር ኣርእስቲ ዜና ክደግመልኩም። ልምዓታዊ መደባት ንምሕያል ውህደት ኣተግበርቲ ኣካላት ክዓዝዝ ሚኒስትር ዞባዊ መምሕደራት ጸዊዑ። ሚኒስትር ፍትሒ ዓመ

ታው ኣኼባ ግምጋም ብምክያድ ኣብ ውጥን ናይ መፃ መደባት ስራሕ ዘትዩ ፌስቲቫል ኤርትራውያን ነበርቲ ምዕራብ ካናዳ ኣብ ከተማ ኤድመንተን ብድምቀት ተኻይዱ። ጃፓን ንዞባ ኤስያ ኣብ ሓደጋ ዝእቱ ወተሃደራዊ ንጥፈታት ካብ ሚክያድ ክትሕየብ ሰሜን ኮርያ ኣጠንቂቓ። ብደረጃ ዓለም ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ኩቱር ጥሜት ክፅምበሩ ከም ዝኽእሉ ተኣሚቱ። ደሴት ታይዋን ን10 መዓልታት ዝቕፅል ወተሃደራዊ ልምምድ ከም ጀመረት ገሊጻ። ንስሰዓት እዚ ዝተዳለዎ ዜናታት ተዛዚሙሎ ምስ ተረፉ መደባትና ንሓድገኩም ብወገና ብሩኽ ምሸት።

ሰላም ሰናይ ንኣኹም ይኹን ዝኸበርኩም ተኸታተልቲ መደማእገር ከመይ ትቕንዩ ንሎምን ሰዓትና ኣኺሉ ዘተፈላለዩ ትሕሶታት መደማእገር ብምሓሳብ ሰዓትና ተረኺብና ኣሎና ንስኻትኩም ድማ ብወገንኩም ክሳብ ፍጻሜ መደብና ምሳና ክትሓብሩ ብኽብሪ ንዕድም።

ዝኸበርኩም ተኸታተልትና ካብ ኣስመራ ኣስታ 36 ኪሎ ሜትር ተጓዒዝና ኣብ ሓልሓለ ብምዃን ኢና መደባትና ናብኹም ክነብሎ። ኣብ ሓልሓለ ዘሎ ትካል ኣዝዩ ውፅኢት ፀባ ብምዃን ድማ ኣብዚ ቦታ ከምቲ ወትሩ ግዜ እንገብሮ ኣብ ዝተፈላለዩ ትካላት ኬና ዘለዉ ደሎ ሞያን ስራሕ ናባኹም እነላልዮ። ንሎሚ ድማ ኣብዚ ትካል እዚ ተረኺብና ኣብዚ ትካል ዘሎ ውፅኢት ፀባ ንኣሰራርሑ ዝምልከት ከምኡ ድማ ንሓፈሻዊ ቅርፂ ዝትካል እንታይ ከም ዝመስል ኢና ናባኹም ክነላልዮ። ደጊመ ነዚ እውን ክሳብ ፍፃሜ ምሳና ክትሓብሩ ብኸብረ ይዕድም።

0: ናይ ነባይ ከምዚ ኣቐዲምና ክንከታተሉ ፀንሕና ወላ ነተዓዘብትና ውን ከም ዝሓብርና እዮም ኣብ ሓልሓለ ዝርከብ ኣብቲ ቀንዲ ኣብቲ ናይ መሸጣ ቦታ ዘይኮነስ ኣብቲ ቀንዲ ፍርያት ዝፈርየሉ ቦታ ናይ ኣዜብ ትካል ውፅኢት ፀባ ኢና ዘለና እሞ ንሓፈሻዊ ንቅርፂ ትካልኩም ነቲ ኣሰራርሓ ዝምልከት እንታይ ዝመስል ተረድ
1: ወ ሕጂ ከምቲ ዝገለፅክዮ ስራሕና ናይ ፀባ ምስ ምኳኑ ፀባ ኢና

ከም ሮ ማቴርያል ከም መበገሲ ሓስቦ ንፀባ እዩ። ስለዚ ሕጂ ፀባ ብዓብኡ ናትና ፍርያት ፀባ ኣለና። ሕጂ ንዕኡ ዝኾና ጥሪት ኣለዋና ካብአን ዝኣከብናዮ ፀባ ካብ ደገ ከዓ ነፍሶ ከፍ ናይ ዞባ ደቡብ ንኡሳን ዞባታት ከም በዓል ንዞባ ደቀ ምሓረ፣ ንዞባ መንደፈራ፣ ንዞባ ድዋርዋ እውን ፀበአን ንጎንጎ እየም ፃልናየን። ሕጂ ካብ ኩሉ ዝተኣከበ ፀባ ደረጅኡ መታን ክሕሉ ንእሽተይ ላቦራቶሪ ኣለና። ድሓሩን ከይደ ከርእየ ክኽእል ኣብኡ ከመይ መፂልና እቲ ፀባ ፅቡቅ ዶ መፂልና ድሕር ምርግጋፅና ኣብ ሽዑ መዓልቲ ጎዲልና ዘሎ ፍርያት እንታይ ምኳኑ መስቶም ዘለዉ ኣባላት ናይ ቴክኒክ ተረዳዲእና። ሎሚ ንኣብነት ፎርማጆ ውሒዱሎ ተተባሂሉ ናብ ፎርማጆ ንሰርሕ። መብዛሕትኡ ግዜ ርግኦ ቀጻሊ ስለ ክስራሕ ዘለዎ ግን ርግኦ ከዓ መዓልታዊ ንሰርሕ። ቡሮ እውን ናይ ውፅኢት ናይ ፀባ ስለ ዝኾነ ንሰርሕ። ሕጂ ብዝተፈላለየ እዚ ትሪዮ ዘለ ሕጂ እንታይ ኢና ንገብር? ፀባ ናትና ተጠቂምና ካብ ደገ እውን ዝመፀና ፀባ ተጠቂምና ስታንዳርድ ደረጅኡ ሓሊና ናብ ዝሪኦ ዘለኹ ፍርያት ንቕይሮ ማለት እዩ። ሕጂ ነፍሶ ከፋብ ዝትሪዮም ዘለኹ ፍርያት ነናቶም ዝኾነ መስርሕ ኣለዎም። ኩሎም ሓደ ማለት ኣይኮኑን፣ ግን ኩሎም ከዓ ነናቶም መስርሕ ሓልዮም። መዓልቶምን ሰዓቶምን ነናቶም ክኢላታት ከዓ ኣለዎም። ቀመማትን ነናቶም ንቕርብ ኢና፣ ብኡ መጠን ከዓ ንሰርሕ ማለት እዩ። ሕጂ ብዛዕባ ፍርያቱ ሓደ ብሓደ ክሕብረኩም ተደሊኺ እሱ ሓደ ከም ምርጫ ክንሪኦ ንኽእል ኢና።

0: ሀያ ደረጃት እንደመጽሐፍ ነቱ አዳም ማረፈት
1: ነጃት ማረፈት አቢታ ሄና ለብዕዳት ምእላ መሰአልኩ ተሓፍዞ መንዘረሴ ነሰምዕ ማሻላ ረባ ሃይባት

0: ኣነ
1: ብኣመርኮ ሕኩ ሕሙ ለት ዕያዶት ምፅእ ብለኒ ንገዛ ብጀማልቱ
0: ተሓል በሎ እቲ ኮም ሱዳን ደረፍ ዓይ መፅልሃላ እልግል ሕኩ ክታልቀ ወርግሉ ክርዩቱ ማ ዓስር እናተሰነዲ ቤ ዓብሽናይ ማህረባ ጃርዲንከ ክርዩቱ ጀፊ
1: ምና ቅስምኩም ካረፍ ዘማዓብዲ ሕኩ ይኹ
0: ከዘማዓብዱ ምንገቢእ እትሕፍረ ሕፍረት ኣነግ ከረታሕ

0: 次再约了，弄个空。
1: الإقصار صلى الله عليه وسلم.
2: هذا ماذا؟

0: ያው ማስቆም ተው ከወት ዋለኩ
1: አሎ ሸቶ
0: ታፈለ ከመለ
1: ነው ለእስኪ አትስልዲ አያ በጻ ከበል
2: ሃሎ ሃሎ ለባኖሪ
0: ሃሎ ጀማል አያ በጻኩ
2: ተአኸርኩኝ ለጁዋቲ ረህና እታይ ጁዋ ነው ሰይጣ በረኪ
0: ኮስ
1: አሃ ምበሌክ
0: ካርስ ለነ በላ
1: በልኮኪ ተማሚ እሊ ኦሮ ከዛብቱ በዲርማ መንጁዋ ነገለ ተሰልት ጋላ
0: ያው ህግ ያዘ ህግ ያዘው ምን ነው ስለ ህይወት ነው ምላ رب العافيه
1: አን ግሲ አና ብራህ ግል አረኪቱ ከዛ ምን ነው

ዝኸበርኩም ተኸታተልቲ መደብ ማእገር ናይ ሎሚ ትሕዝቶ መደብ ማእገር ካብ ከተማ ኣስመራ ውፅእ ብምባል ከምቲ ኣብ መእተዊ መደብና ዝሓበርናኩም ኣብ ሓልሓለ ኮይና ኣብ ትካል ኣዜብ ውፅኢት ፀባ ብምዃን ኢና መደባትና ናባኹም እነብሎ ዘለና ደጊምና ምክትታልኩም ብኽብሪ እናዓደምና ምሳ ወትሩ ሰንበትን ረብዑን ኣብዚ ሰዓት እዚ ትፍኖ መደብኩም መደብ ማእገር እኹም ዘለኹም።

0: ዓለም ኣብ ነፍሲ ወከፍ ብራቕ ፀሓይ ናይ መዓልቲ ብሓድሽ ርኽበ ስነ ፍልጠትን ምዕባለ ቴክኖሎጅን ንቕድሚት ኣብ ትጎየሉ ዘላ እዋን ዳርጋ ኣብዚ እዋን እዚ ንኹሉ ዕዮታት ወዲ ሰብ ተካይ እናተባህለ ዝንገረሉን ኣብ ባይታ ድማ ንዓያይ ክእለቱ ንምንፅብራቕ ዝስራሓሉ ዘሎ ምህዞ ዝኾነ ሓደ ኤኣይ ወይ ድማ ሰብ ዝሰርሖ ብልሒ እዩ። ኣብ ናይ ሎሚ ንኡስ መደብ ትሕዝቶ መቓልሕ መንእሰያት ብዛዕባ እቲ ዘለዎ ኣወንታዊ ሸነኹ ክንዕንዘብ ኢና። ሰናይ ምክታል፣
1: ኣብ ሕጂ እዋን ካብቲ ቀንዲ ኣዛረብ ነገር ኮይኑ ዘሎ እዚ ኤኣይ ንብሎ ዘለና ነገር እዩ። ብትግርኛ ድማ ሰብ ሰርሖ ብልሒ ልክ ከምቲ ቃላት ነግረና ዘላ ሰብ ሰርሖ ብልሒ እዩ። ንሕና ሰባት በዓልና ምሄርና እቲ ክኾን ዘለዎ በቲ ዝደለናዮ ነገራት እናመሃርና ንብሎማት ቅድሚ ሕጂ ሓንቲ ዝኾነት ነገር ጠቢዕካ ናታ መልሲ እትህበካ ነይራ። ኣብዚ ሕጂ እዋን ግን እቲ ኤኣይ ንብላ ዘለና ንሓንቲ ብዝተፈላለዩ ነገር ብዙሕ ምሄርና ከም ንዓና ድሕሪ ከም ሓጋዚት ኮይና ትሕግዘና ትኽእል ማለት እዩ። ብቐለል ዝበለ ንኣብነት ኮምፒዩተር ድሙ እንታይ ምዃና ኣይትፈልጣን እያ። ንኣብነት ንሓንቲ ኮምፒዩተር ግን ኣዝዩ ብዙሕ ኣሳእል ኣሸሓት ስእሊ ናይ ድሙ እንተይብከያ ግን እንታይ ምዃናት ዋላ ብዓይነ ክሳብ ዘይረኣያታ ግን እንታይ ምዃና ናይ ምፍላጥ ተኽእሎ ኣሎ ማለት እዩ። ከምኡ ድማ ኣብ ዝተፈላለዩ ዓይነት ትምህርቲ ዓውድታትን ማለት እዩ። ሕጂ በዓልና ከምቶም ደቂ ሰባት እናመሃርና ዝተፈላለዩ ነገር እናሃብና ንምህሮ ሲስተም ወይ ድማ ፕላትፎርም ንዓና ድማ ኣብ ስራሕ ይሕግዘና ማለት እዩ።
0: ኣብ በበይኑ እዋናት ዝቐረቡ ዝተፈላለዩ ምህዞታት ንህወት ደቂ ሰባት ኣብ ምቕላል ዓብዪ ኣበርክቶ እዮም ዝገብሩ ዘለዉ። ምህዞ ኤኣይ ድማ ሓደ ካብዚኦም እዩ።
1: ኣብቲ መዓልታዊ ህወት ፅቡቅ ጌርና ኢና ንጥቀመሉ። ዋላ ሕጂ እዚ ኤኣይ ዝበሃል ኣርእስቲ እውን ፅቡቅ ገይሩ ከይገነና ካብ ቅድም ዝሓለፈ ነዊሕ ዓመታት ስነ ንጥቀመሉ ኢና ነርና። ንኣብነት ሞባይልና ክንኸፍታ ንከለና ናይ ካሜራ ጌርና ክንኸፍታ ንኽእልና። በዕላ በታ ካሜራ ኣላልያትና ተኸፍታ። እዚ ሕጂ ከመይ ከም ንመስል እታ ኤኣይ ተማሂራ ንገጽና እያ ተኸፍተልና ዘላ ማለት እዩ። ሕጂ ካረንትሊ ንዝነዊሕ ዓመታት ስኒ ኣብ ክንዲ ብፓስወርድ ብምእታው ገጽና ብምርኣይ ድምፅና ብምፍላጥ ዝተፈላለዩ ነገር ጌርና ንጥቀመሉ ጌርና ኢና። ኣብዚ ሕጂ እዋን ድማ እዚ በፂሕንዮ ዘለና ዘመን ድማ ኣብ ከም መዓልታዊ ኣማኻሪት ወይ ናይ መዓልታዊ ሓጋዚ ኮይኑ ንረኽቡ ኣለና ማለት እዩ። እዚ ድማ ናይ ዝተፈላለዩ ኣብ ዝተፈላለዩ ዓውድናቱ ኣብ ሕክምና፣ ትምህርቲ፣ ሶፍትዌር ዲቨሎፕመንት፣ ዲዛይን ኮታ ዚኣትዎ ዓውዲ ዳርጋ የብሉን ክንብሎ ንኽእል። ናብዚ ሕጂ እዋን ኣብ ኩሉ ዓውድናቱ ዝተፈላለዩ ዓይነት ዕማማት ኣብ ምቅላል ይርከብ ኣሎ። ብዙሕ ዓይነት ስራሕት እናቃለለ ድማ ምኻ እቲ ንረኽቦ ብኡ ጌርና እቲ ውፅኢት ድማ ኣዝዩ ዓብን ብሉፅ ዝኾነ ነገር ንምስራሕ ይሕግዘና ኣሎ ማለት እዩ።
0: ኣገዳስነትን ጥቕምን ኤኣይ በቲ ኣወንታዊ ጎኑ ክንሪኦ ከለና
1: ከምዚ ንሪኦ ዘለና ሰኒ ዳርጋ ኩሉ ንኣብነት ሶፍትዌር ንኣብነት በዝናና ሞያ ክንዛረብ እንተ ኮይና ሓንቲ ሶፍትዌር ክትሰርሓ ኣዝያ ብዙሕ ኣዋርሒ ዝወስደልካ ዝነበረ ኣብ ኮዲን ኣብዚ ሕጂ እዋን ብኤኣይ ተሓጊዝካ ኣብ ሓፂር እዋን ክትገብሮ ትኽእል ኢኻ። ኣብቲ ካልእ ነገር ተድህም ማለት እዩ። ሕጂ ከምኡ ስለ ዝኾነ ብዙሕ ሓይል ኣለዎ፣ ብዙሕ ኣድቫንቴጅ ኣለዎ። ዲዛይን ክንገብር ከለና

0: ፖስተራት ክንሰርሕ ናይ ትምህርቲ ናይ ስራሕ እንጂ ብጣዕሚ ብዙሕ ስለ ዝሕግዘሉ ብዙሕ ዓይነት ነገራት ኣብቲ ማዕታዊ ሂወና ዘቀላጥፈናን ዘቕለልናን ዘሎ ማለት እዩ። ዛስ ዋይ ዓለም ሙሉእ ቦ ትዛርብ ዘላ ብዙሕ ነገራት ኣድቫንቴጅ ንርእሉ ስለ ዘለና ማለት እዩ ሳጅዋ
1: እዚ ምህዞ እዚ ሽቕለት ኣልቦነት ንኸይፈጥር ዘለዎ ስጋት ኣብ ደቂ ሰባት ዓብዩ እናተባሃለ እውን ይንገረሉ እዩ።
0: ከም ሓቂ ግድን እዩ ብዙሕ ናይ ስራሕ ዕድላት ክወስድ፣ ግን ከም ዝኾነ ቴክኖሎጂ ክመፅእ እንከሎ ምስቲ ናይ ስራሕ ዕድላት ዝወስዶ ናይ ስራሕ ዕድላት ድማ ናቱ ክፈጥር እዩ። ማለት ኤሌክትሪክ ክመፅእ እንከሎ ብዙሕ ናይ ምስ ነዳዲ ዝተኣሳሰር ይጠፍእ ነይሩ። ንኣብነት መኻይን ክመፃ እንከለዋ ናይ ካሮሳ እዩ ነይሮ እዩ ካሮሳ ተሪፈን መኻይን መፅእዩ እንጂ እተን ናይ ካሮሳ ዝነበራ ትካላት ጠቕላላይ እንተኣለየን ናብቲ ናይ መኪና ዓለማት እዩ። ኣብዚ ሕጂ እዋን ግን እቲ ናይ መኪና ኢንዳስትሪ ካብቲ ዝዓበየ ቢዝነስ ንሪኦ ኣለና። ኤኣይ ድማ ልክዕ ካብኡ ዘፍለ የብሉን ልክዕ ከምቲ ካልእ ቴክኖሎጂ ናቱ ብዙሕ ናይ ስራሕ ዕድላት ክወስድ እዩ ክእለ እዩ፣ ግን ብኡ መጠን ኣዝዩ ብዙሕ ናይ ስራሕ ዕድላት ድማ ክፍጠር እዩ። ንኣብነት ሕጂ ካብቲ ቀንዲ ዘቐለና ስራሕት እንተርኢና ምስ ኤኣይ ዝተኣሳሰር ነዊሕ ሰዓታት ዝወስድ ኣህላኽን ኣድካምን ዝነበረ መኸዓ ብቐሊሉ ክስራሕ ዝከኣል ዝነበረ ኣብ ክንዲ ብሰብ ጌርካ ትሰርሖ ብኤኣይ ብምግባር ነቲ ስራሕ ከየቀላጥፈልካ ማለት እዩ። ጆም ዝኾን ብሎን ከና ዝወስድ ብኤኣይ ተሓጊዙ ዝእለ ናይ ስራሕ ዕድላት ኣሎ። ብኡ መጠን ድማ እዚ ኤኣይ ዝመፁ እዚ ድማ ኣዝዩ ብዙሕ ካልእ ናይ ስራሕ ዕድላት ከም ዝፍጠር ድማ ትባዕሉ እናተምሃርና እናኸዶ ዘለና ናይ ታሪክ እዩ ማለት እዩ።
1: እዚ ናይ ቴክኖሎጂ ፍርያት ዝኾነ ምህዞ ኤኣይ ኣብ ምምዕባል ዘለዋ ሃገራት ብኸመይ ክሕግዘን ወይ ድማ ክፀልወን ይኽእል?
0: ቀንዲ ካብቲ ኣድቫንቴጅ ማት ንዓና ትረብሑ ድማ ንዓና እዩ ቀንዲ ንምዕበል ዘለና ሃገራት ማለት ቅድሚ ሕጂ ከምዚ ክንብሎ ፀናሕና ንሓንቲ ስራሕ ክንሰርሕ ኣዝዩ ነዊሕ ግዜ ዝወስደና ዝነበረ ብኣይ ተሓጊዝና ኣብ ሓፂር እዋን ክንገብሮ ንኽእል እንተለና ነቲ ምዕባለ ናይ ሃገርና ኣብ ሓፂር እዋን ናብ ዝተፈላለየ ናብ ዓብዪ ደረጃ ንክንኸይድ ሓገ ዝኾነና ማለት እዩ። ኣብ ኩሉ ኣብ ጥዕና፣ ኣብ ትምህርቲ ኮታ ኣብ ሕርሻ ዝኣቱ ዓውድታት ንኣተና ብኩሉ ነቲ ሃገር ብዝተፈላለየ ነገር ናብ ዝለዓለ ንኽዕብና ይሕግዘና ማለት እዩ። በዚ ክንሪኦም ከለና ሕጂ ንኣብነት ናይ ትምህርቲ ዕድላት ማለት እዩ። ኣብ ቅድሚ ሕጂ ትነኽቦ ዝነበርና ኢንፎርሜሽን ኣዝዩ ውሑድ ክኾኑ ከሎ ኣብዚ ሕጂ እዋን ግን ብኣይ ተሓጊዝካ ኣዝዩ ብዙሕ ፍልጠት ኣብ ሓፂሩ እዋን ከዓ ብዝፀፈፈን ብዝቐለለን ክንርዳእን ክንመሃር ንኽእል። ናብ ጥዕና ከምኡ ዝተፈላለየ ምስ ኤኣይ ዝተኣሳሰሩ ሲስተምስ እናተኣታተኸ ብቐሊሉ እቲ ዓይነት ሕማማትን ካልእን ምፍላጥ ዲዛይን ኮታስ ኣብ ኩሉ እቲ ዓውዲ እናኣተና ቀጢፍና ነቲ ናይ ተበፂሑ ዘሎ ኣብ ካልእ ዓለማት ናብኡ ንክንጎይ ይሕግዘና ማለት እዩ።
1: ኣብ ትምህርቲ ዘለዎ ኣገዳስነት ወይ ድማ ጉድኣቱ ክንዕዘብን ከለና
0: ሕጂ ከምዚ ዝበልናዮ ቴክኖሎጂ ምምፅእ ይተርፎን እዩ። ሕጂ ነቲ ቴክኖሎጂ ከም ዝበልናዮ ድማ ናቱ ጥቕምን ጉድኣትን ከም ዘለዎ ሒዝና ከመይ ጌርና ኢና ነቲ ቴክኖሎጂ ናብናና ዓውዲ በዓልና ንቓንዮ ኢና ክንሓስብ ዘለና። ሕጂ እዛ ናይ ትምህርቲ ዝበልክ ካብታ ዝዓበየት ኣርእስቲ ብዓለም ደረጃ ዝነበረት ነዝሓለፈ እዋን እያ። ኣብዚ ሕጂ እዋን ዝተፈላለዩ ናቱ መፍትሒ እናገበሩ ክዱ ኣለዉ። ማለት ሓደ ተምሃራይ ኣሳይመንት ተዋሂቡ እዮ ገዛ ይወሃብ ከይዱ ንኤኣይ ህብ ኣቢሉ በዕለ ኩላ ሰሪሓ ኮፒ ፔስት ገይሩ ንመምህር እንተይቦ ተምሃራይ ይኸስብ ዘይኮነ ይኸስር እዩ ዘሎ። ፅባሕ ንጎ ስኒ ኦኬ ነቶ ፈተና ሓሊፉ ኣሎ 10 ካብ 10 ፅባሕ ንጎ ግን እንታይ ሒዙ እንተይልና ወርሓንቲ እታ ትምህርትስ ትርጉም ይብላን። ሕጂ ኣብ ከምዚ እቲ ንቕሓት ናይቲ ሕብረተሰብ ካብ ተምሃሮ መምህራን ወለዲ ኣብ ኩሉና ይከኣቱ ዘለዎ ማለት እዩ እንጂ እቶም ተምሃሮ እንተኾኑ ብኤኣይ ሓጊ ገይሮም ኣቢሎማ ትርጉም ከምዘይብላ ንዖም ክትርድኦም ኣለዋ። መምህራን ወለዲ ቅድሚና መምህራን ምኸና ወለዲ ድማ ብኡ መጠን ተረድዮም ኣብ ምንታይ ዓይነቶም ተምሃሮ ንደቆም ከመይ ገይሮም ጋይድ ክገብሮም ኣለዉ። ማለት ኤኣይ ኣይንጥቀመሉን ማለት ኣይኮነን ኣብ ትምህርቲ ክንጥቀሙ ኣለና ንኩሉ ንሪፈረንስ ድዩ ዝተፈላለዩ ነገራት ክንጥቀመሉ ግድን እዩ። ግን ከመይ ጌርና ኢና ኣብቲ ሪዛልት ንጥቀመሉ ማለት ኩሉ ቡ ንሰርሑ ማለት ኣይኮነን ካብኡ ሓሳብ ወሲድና ባዕልና ነቲ ትምህርቲ ክንሰርሑ እንጂ ከምኡ ናግበር ተምሃራይ ኣበይን ከመይ ንጥቀመሉ ማለት ኣገባባ ጠቃቀሙ እዩ ጠቕላላይ ተኣለ ክንብላ ይንኽእል ኢና። ምክንያቱ ባዕልና ኢና ድሕረት ንፅውዕ ዘለና ግን ከመይ ጌርና ጋይድ እናገበርናዮ ንኸይድ ኣብ መንጎ ተምሃሮን ወለድን ዘለዎ ርክብ የብል ማለት እዩ። ኣብ መምህራንን ኣብ ናይ ትምህርቲ ትካላትን እንተመፂና ድማ ኣብ ናይ ደገ ሕጂ ኣብዚ ሕጂ እዋን ተተኣታት እዩ ዘሎ ብኤኣይ ዝተሰርሐ መልስን ብሰብ ዝተሰርሐ መልስን ናይ ምፍላጥ ፕላትፎርም ስተኣታሎ እጂ ከም ናይ ሰብ ጌር ክመልስለይ ገለ ጌጋታት ሓውሱ ትብለ ኢኻ ነዚ እውን ኩሉ ዲቴክት ገይረን ጌጋ ምዃኑ ናይ ኤኣይ ከም ዝተሰርሐ ዝነግራሉ ሕጂ እዚ ድማ እቲ ከም ሃገር ማለት እዩ ኣብ ከም ስታንዳርድ ክንሕሶ ዝግባአና እዩ። ከምኡ ዓይነት ኣብ ነፍሲ ወከፍ ትምህርቲ ክተኣታሉ መምሃራን ብኤኣይ ዝተሰርሐን ብኤኣይ ዘይተሰርሐን ናይ ምፍላጥ ክእለቶም ክዓብ ኣለዎ። ሕጂ እቲ ስራሕ ስነ ናይ ኩልና እዩ።

0: ሕጂ ስፐሲፊክ ምስ ኤኣይ ክንዛረብ እንተኮይና ዛዕበየ ናይ ኩሉ ግዜ ኩሉ ሰብ ዝዛረቦ እዩ እቲ ናይ ኢንተርነት ሊሚቴሽን ሕፀረት ናይ ኢንተርነት ነቲ ዓውዲ ኣብቲ ዝግብኦ ደረጃ ንኸይበፅሕ ካብቲ ዝሕዘና ዘሎ ነገር እዩ። ግን በቲ ዘሎ ሪሶርስስ ወይ በቲ ዘሎ ተቐሪቡ ዘሎ ፀጋታት እንታይ ተገይሩ እንተይልና ግን ብፍላይ ካምፓስ ናይ ኢንጂነሪንግ ኮሌጅ ዝተፈላለዩ ዓመት ዓመት ኣዝዩ ብዙሕ ፕሮጀክት ምስ ኤኣይ ዝተኣሳሰር እዩ ዝዳሎ እንጂ ክትሪኦን ከለካ ብጣዕሚ ዓበይቲ ኣብ ዝተፈላለየ ኣትዩ እውን ክሰርሕን ክብልን ዝኽእል ማለት እዩ። እጂ ነዚ ባይታ እንተዝዋሃቦ ወይ ናይ ኢንተርነት ወይ ድማ ጂፒዩ ዘለዎን ማት ዓበይቲ ኮምፒዩተራት ንዕኡ ራን ክገብራ ዝከኣል ተማሃራይን ብሓፈሻ ተዓውዲ ናብ ዝለዕለ ክከይድ ምስ ከኣሉ ኮይኑ ስማዕና ካረንትለ ግን ኣዝዩ ብዙሕ ብሉፅን ዝኾነ ስራሓት ይግበርሉ በቲ ዘሎ ፀጋታት ማለት እዩ።
1: መዞ ኤኣይ ኣብ ሃገርና ኣብ ከመይ ኩነታት ኣሎ ብኸመይ ከ ክንጥቀመሉ ኣለና
0: እጂ ከምዚ ክንብሎ ዝፀናሕና ገለገለ ንኣብነት ካብተን ተማዕቢለን ዘለዎ ንኣብነት ናይ ቅድሚ ሕጂ ፍርያት ክንዛርብ እንተኮይና ኤሪቻት ትብላላትና ኣፕሊኬሽን እዚ ሕጂ ልክ ሓምተን ናይ ኣብ ደገ ዝማዕበላ በዓል ፖኬት በል ላይላኤን ካልኦት ኣፕሊኬሽናት ብውሽጣዊ ዓቅሙና ዘማዕበል ናይ ኣፕሊኬሽን እዚ ኣፕሊኬሽን እዚኣ ልክዕ ከምአን ኮይና ኦፍላይን ማለት ብዘይ ኢንተርነት ክንጥቀመላ ንኽእል ሲስተም እያ። ኣብ ሞባይልና ትፃዓን ብዙሕ ኣይትሕዝን እያ። ኣብዝሃለና ቦታ ኮይና ክንጥቀመላ ንኽእል ኣፕሊኬሽን እያ። ብዝተፈላለዩ ትካላት እውን ን ብዙሕ ኣካል ናይ ሕብረተሰብና ፅዒኑ ዝጥቀመለን ዘሎ ኣፕሊኬሽናት እያ እንጂ ክንሪኦን ከለና ሰብ ተጠቃምነት ምኻ ኣብቲ ሕብረተሰብና ብጣዕሚ ዓብዪ ኢምፓክት ንርኢ ኣለና ካብ ንኣሹ ክሳብ ዓበይቲ ማለት እዩ ኩሉ ፅቡቅ የብሎ ኣሎ። ኣብዚ ክንመፅእን ከለና ግን ካብቲ ቐፃሊ ነማዕብሎ ወይ ክንውስኸሉ ንደሊ እዚ ናይ ትግርኛ ዝበሃል እዩ እንጂ እዚ ኣፕሊኬሽን ጥራይ ዘይኮነ ጀነራል ክንሓስብን ከለና ናይ ትግርኛን ካልእ ቋንቋታት ናይ ሃገርና ክንዛርብን ከለና ምስቲ ዘሎ ዋሕዲ ናይ ሪሶርስስ ኣብቲ ዝግብኦ ደረጃ ይበፅሕና ኣሎ። ኣብ ኢንተርነት ንረክብ ኢና ኣፍኮርስ ተን ዓበይቲ ናይ ዘለዋ ብዓቻ ጂፒቲ ጀሚና ኣብ ፅቡቅ ደረጃ ናይ ምትርጓን ኣብፅሒን ኣለዋ ንትግርኛ ተን ካልኦት ቋንቋታት ድማ ከምኡ እናስዓበ ኸዳ ኣለዋ። ከም ሃገር ግን ባዕልና ከነማዕብሎ ምኻ ምስቲ ዘለና ዳታ ፅሩይ ዝኾነ ትግርኛ እናተጠቀምና ቁኑዕ ዝኾነ ናይ ኤኣይ ንዝተፈላለየ ዓውዲ ክሕግዝ ዝኽእልን ከነዳልወሉ ንኽእል ሚንስ ክፍጠር ኣለዎ ኣይተገብረን ዘሎ ኣብ መስርሒ ዘሎ ውድእ ዝኾነ ፕሮዳክት ክሳብ ሕጂ ከምቲ ዝተደለየ ኣይተበፅሐን ግን ኣብ ቀፃሊ ምዕባል ይርከብ ማለት እዩ። ሓንቲ ገለ ፕሮጀክት ኮ ገሊፅና ፀኒሕና ቅድሚ ሕጂ ከምኡ ንኣብነት ምስ ሃገርና ዝተኣሳሰር ኤኣይ ና ኣፍኮርስ ተዓቢሎ ምስኣና ዝተኣሳሰር ንኣብነት ንዓይነ ስውራን ተሕግዝ ኣፕሊኬሽን ብኤኣይ ተሓጊዛ ንኣፋ ስካን ምስ ገበርካያ ክንዲዚያ ኢላ ተብለክ ኣፕሊኬሽን ተዳልያ ነራ ኣፍኮርሳ ምፅፋፍ ትርከባላ ናይ ፅሙማን ኤኣይ ትግርኛ ባዕላ ስፒክ እናገበረት ማለት ተርእያ ተን ብሙሉን ተን ቅርፅታት ማለት እዩ ተን ሳይን ላንጉጅስ ባዕላ ተርጊማ ካብትን ብኤኣይ ተሓጊዛ ማለት እዩ። ልክ ኣብቲ እዋንና ተዛረብካ ስኒ እቲ ትዛረቦ ተቐይራ ናብቲ እቲ ከዓ ማሓፍሻ ቱ ወይ ኮሚኒኬሽን ካብትን ዝገብር ሲስተምስ እዝታት ተዳልዩ ኣሎ። ብተወሳኺ ድማ ኣብ ዝተፈላለየ ናይ መንግስታዊ ትካላት ናይ ውልቂ ከምኡ ዓይነት እናተኣታተወ ይኸይዳሉ ብዙሕጂ እዋን ማለት እዩ። ዝተሰርሐ ከም ዝበልነ ውሕድ ዝበለ ኣፕሊኬሽናት እንተኾነ ግን ኣብ ምምዕባል ዝርከብ ብጣዕሚ ብዙሕ ፕሮጀክትስ ኣሎ።

ዓበይቲ ኣርእስተን ከም ዝበል ናይ ኤኣይ ጥቕሙ ብፍላይ ንኣብ ምምዕባል ንርከብ ዘለና ሃገር ሰነይ ከምቲ ክዚ ንሪዮ ዝፀናሕና ብጣዕሚ ውፅኢት ክሳብ ዝሃለዎ ኣብኢና ሞር ፎካስ ሞር ክንጎየሉ ዘለና ማለት እዩ። ጀኹም ስለ ክሳብ ዝኾነ ግዲ ናይ ኮምነን ኣብቲ ናይ ኮምፒተር ዓውዲ ዘሎ ሰብ ጥራይ ክምልስ ኣብ ኩሉ ዓውድታት ዘሎ ነቲ ናይ ኤኣይ ነገር ተረድዩ ከመይ ገይሩ ክዕብዮ ንኣብነት ኣብ ሜዲካ እንተለና ኣብ ኣጋር ሓካይም ኣብቲ ዝኸዱ ኸይዶም ብዲጂታል ተሰኒዮም ነቲ ኤኣይ ገይሮም ነቲ ዳታ ኣናላይስ ክገብሩ ናይ ትምህርቲ ከም ዝበልናዮ ዲጂታል ቱተር ብምግባር ንኣብነት ጃምዚ ክንብሎ ፀናሕና ሓደ ተምሃራይ ከመይ ኣለዎ ትምህርቱ ንምፍላጥ ክትሕግዘና ትኽእልያ ንኣብነት ሕቶን መልሲ እናሃበት ብዝተፈላለዩ ተሓቶሞ ኣብ ምንታይ ዝያዳ ክፅናዓለዎ ኣብ ምንታይ ደኺሙሎ ኣብ ምንታይ ፅቡቅ ኣሎ ብኤኣይ ተሓጊዝና ክንምልሰሉ ንኽእል ኢና ሕጂ ኣብ ዝተፈላለየ ዓውዲ ዝኣት እዩ። ነዚ ከነገብሮ እንተኮይና ሕጂ ንኩልና እቲ ኤኣይ ከም ዘገድሰና ክንፈልጥ ኣለና ከመይ ገርና ክንጥቀመሉ ድማ ክንጎየሉ ኣለና። ብፍላይ ኣብቲ ናይ ኮምፒተር ዓውዲ ዝርከቡ ክኢላታት ድማ ኣካል ናይቲ ሶፍትዌር ዴቨሎፕመንት ኦፍኮርስ ሕፅረታት ክህሉ ይኽእል እዩ፣ ግን ምስኡ በቲ ዘለና ኣቕሚ ከመይ ጌርና ሓደ ከነማዕብል ንኽእል ኣብ ዝተፈላለዩ ነገር ክንኣቱ ንኽእል ክንሓስብ ክንገብርና ኣለና ማለት እዩ። ብፍላይ ኣብዚ ሕጂ እዋን ሕብረተሰብና ዝፈርሖ ነገር እንተሎ ኤኣይ እንተይልካ ስኒ ከምዚ ሰገጥ ይብል እንጂ ከም ምባል ዘየብል ኣይኮነን። ምክንያቱ ምስቲ ንሪኦ ዘለና ንሓደ ሰብ ዘይገበሮ ገይሩ የብሎ ዘይተዛረቦ የዛርቦ ብዙሕ ነገር ስነርኢ ኣለና እሞ ከዓ ቅድሚ ሕድስ ንፈልዮ ኮን ዮና እንታይ ተሰሪሑሎ እንታይ ሓደ ኤኣይ ኣይኮነን። ኣብዚ ሕጂ እዋን ብጣዕሚ እናፀረየን ልክዕ ክትፈለየሉ ዘይትኽእል ደረጃ እዩ በፂሑ ዘሎ እንጂ እዚታት ፍርሒ እዚታት ስግኣት እዚታት ሽግር ኣለዎ ዘይብሉ ይኮነን፣ ግን ስለ ዘለዎ ክንገድፎ ወይ ከነብሎ ዘይኮነ ንኣብነት ልክዕ ኤሌክትሪክ ስኒ ብዝግባእ እንተ ዘይተጠቂምናላ ናይ ክንደይ ሰብ ሂወት እያ ተጥፍእ ሓዊ ከምኡ ዝተፈላለየ ካራኸማ ትጠቕማ ብጣዕሚ ብዙሕ እዩ፣ ግን ብኡ መጠን ድማ ታግቡ እንተ ዘይተጠቂምናሉ የጥፋና እዩ። ሕጂ ኣብ ሃገርና ምስ መፃና ብዙሕ ይፍተን እዩ ብዙሕ ነገራት መፅእ ኣሎ። ከመይ ጌርና ንሕና ንቓንዮ ኢና ንሓስብ ክንፈርሖ ዘይኮና ዘለና ነቲ ዝመፀ ልክዕ ከምቲ ሰብ ዝሰርሖ ብልሒ እዩ ንሕና ድማ ናብቲ ናድና ክንቓንዩ ንኽእልና። ንኣብነት ገለ ካብቲ ለንቅነ ኣብ ዝተፈላለየ ቪድዮ ከማ ንሪኦ ኢና ብዛዕባ ኤርትራ እንተሓቲትካ እያ ስኒ ኤርትራ ዕፅውቲ ደውብያ ኣካል ናይ ካልእ ሃገር እያ ገለ ኮም መልሲ ትበ እዚ ሕጂ ካበይ ተምፅኦላ እንተልና ያ ካብ ኢንተርነት ኣብ ካልእ ሃገራት ዝተመልአ ዳታ ባየዝድ ዝኾነ ኢንፎርሜሽን እዩ እንጂ እዚታት ንሕና ኢና ንቓንዮ ንሕና ናብቲ ግቡእ መልክዑ ነትሕዞ እቲ ሓቀኛ ኢንፎርሜሽን ሞር እናመሃርና ነብሎ ማለት እዩ እንጂ ንኤኣይ ክንፈርሖ ዘይኮነ ዘለና ንሕና ናባና ቀይርና ከመይ ጌርና ንጥቀመሉን ነቓንዮን ኢና ክንሓስብ ዘለና።

ናብ ከምኡ ድሌት ዘለዎ ሰብ ብፍላይ ምስ ኮምፒተር ኤንድ ምስ ኤኣይ ዝተኣሳሰር ትምህርትታት ወይ ድማ ኣብኡ ክሰርሕ ዝደሊ ቀዳማይ ኣብዚ ሕጂ እዋን ኢንፎርሜሽን ዳርጋ ክንድልየና ዝኾነ ዘመን ና ዘለና ካብ ዝተፈላለዩ ኣምፂና ኣብ ገዛና ኣብ ሞባይልና ኣብ ላፕቶፕ ክንምሃርን ዝተፈላለዩ ክነብን ንኽእልና ተወሳኺ ድማ ከም በዓል ፖሊቴክ ዝገብሮ ዘሎ ናይ ኤኣይ ትምህርትታት ኣብኡ ኸድና ስልጠና ክንወስድ ንኽእል ኢና። ከምዚ ክንብሎ ዝፀናሕና ኣብ ሞባይል ዝፀዕና ከም በዓል ኤሪቻት ፖኬት ባል ኣፕሊኬሽናት ፅዒና ምስቲ ኤኣይ ሞር ግዜ ምሕላፍ ድማ ባዕሉ ክምህረና ንኣብነት ጠቕላላ ሓደ ሞያ ዘይነበረካ ምስኡ ዝያዳ ኮፍ ኢልካ ብምምሃር ኣዝዩ ብሉፅ ዝኾነ ናይቲ ሞያ ክኢላ ትኾን ትኽእል ኢኻ። እዚ ሕጂ ንኩሉ ሞያታት ዝተንከፍ እዩ ኣፍኮርስ ዓበይቲ ሞያታት ክብሉ ክእል እዮም ኣብ ናይ ስኪል ናይ ስራሕ ዓይነት ሞያታት ዘለዎ ግን ከምዝሕግዘና ማለት እዩ። ኣብ ክረምታዊ ምስ ኤኣይ ዝተኣሳሰር ትምህርትታት ብዙሕ መፅእ ኣለዋ ኣብኡ እናኸናውን ክንምሃር ንኽእል ኢና። ኮታ ኢንፎርሜሽን ኣብዚ ሕጂ እዋን ብዙሕ እዩ ኣብ ዝተፈላለዩ ኣቲና እውን ባዕልና ኤንድ ኣብ ትካላት ኬልና እውን ክንምሃር ንኽእል ኢና ማለት እዩ። ብክልቲኡ ኣድቫንቴጅ ኣለዎ።

ተገብሮ ማለት ኣብ ነፍሲ ወከፍ ኦፍኮርስ ቅድሚ ኣይ እቲ ዲጂታሊዜሽን ዝበሃል ኢና ክነእትዎ ዘለና ብኡ ተሓጊዝና ድማ ኣብ ነፍሲ ወከፍ ዓውድና ኣተና ብኡ ተሓጊዝና ኣዝዩ ብሉፅ ዝኾነ ፍርያት ክንገብር ቋንቋና እቲ ብሉፅ ዝኾነ ቋንቋታት ናይ ሃገርና ኣፍልጦ ኣብ ዓለም ሙሉእ ክረክብ እንተኮይኑ ብዓናይና ሰሪሕና ክበፅሕ ዘሎ ኮታስ ብሙሉእን ተንቋታት ናይ ሃገርና ዘለዋ ብኩሉ ነገር ስነ እቲ ዲጂታሊዜሽን ዝበሃል ብዝግባእን ኣብ ብሉፅ ዝኾነ ነቲ ሃገር ከተዕብያን ተስፋ ይገብር ማለት እዩ። ኤኣይ ከምቲ ክንብሎ ዝፀናሕና ክንፈርሖ ዘይብልና ነገር እዩ። እኳ ደኣ መሊሱ ዘዕብየና ከምዚ ክንብሎ ዝፀናሕና ሓንቲ ስራሕ ናይ ኣዋርሒ ዝነበረት ኣብዚ ሕጂ እዋን ኣብ ኣዝዩ ሓፂር እዋን ክሰርሓትካ ዝኽእል ዓብይ ንዓና ሓገዝ ኣለዎ ብጣዕሚ ኣብ ሓደ ከብፃሕና ዝኽእል ነገር እዩ። ሕጂ ከመንስያት ድማ ብጣዕሚ ከመንስያት ኣክቹሊ መንስይ ጥራይ ዘይኮነ ካብ ንኣሹ ጀሚርና ክሳብ ዓበይቲ ኣብ ኩሉ ዓውድታት ንነጥፍ ሰባት ድማ ኣዝዩ ብሉፅን ሓድሽን ሞኻኽ ዓብዪ ነገር ዝኾነ ክገብረልና ዝኽእል ብምዃኑ ክንጥቀመሉን ኣብ መዓልታዊ ሂወትና ድማ ብኡ እናተሓገዝና ሓድሽ ነገር ክንገብርን ይላቁ ማለት እዩ።

0: ናይ ተስፋንኬር ዘርኡ በሃል
1: ኣይ ኣቶ ተስፋንኬር ከምዚ ንሪኦ ዘለና ኣብ ትካል እዚ ውፅኢት ፀባ ኢና ዘለና ኣብዚ ከዓ ከፍቲ ነቲ ፀባ ዘህባ ዝርከባሉ ቦታ ኢና ዘለና ሞ ንሓፈሻዊ ንኣተሓሕዘን ዝምልከት ናይዘን ከፍቲ እንታይ ዝመስል
0: ኣተሓሕዘን ዘን ከፍቲ ኩሉ ግዜ ዝስሪዕ እዮን ዝበልዖ እቲ መግቢ ክንበን ከለና ኩሉ ኣለዎን ሓሪጭ ካብ ባርካ ይመፀን እኽሊ ብብዝሕ ኣለዎን ኣብቲ መግበን መጀመርያ እኽሊ ንህበን እቲ ሓሪጭ ንህበን ንዑኡ እንዳበልዓ ከዓ እቲ ኣልፋ ኣልፋ ኣለዎን ዝበልዖ ከምኡውን ሳዕሪ ኣለዎን ኩሉ ኣለዎን ዝኣክል መብሊዕን ንቕርበለን ቀሪብና ምስ በልዓ ምስ እኸላ ሽዑ እቲ ውፅኢት ፀባ ከዓ ምስ ሓለብናየን ከዓ ፅቡቅ ውፅኢት ህባና ተተሓላልባ ከምዝመስል
1: ፀባ ካብ ሓሊበን
0: ካብዚ ተሓሊዩ ንትካል ኸይድ

0: ትካል ከዓ ተቆቢሉ ከዓ ኣብ መስርሕ ውዕሎ ማለት እዩ።
1: ብሓፈሻ ክቲ ፅሬተን ወይ ኣብቲ ክንክነት ጥዕነአን ገለገለ
0: ጥዕነአን ፅቡቅ እዩ። ከምዛ ትርእይዎን ዘለኹም ፅሩይ ዝቦተአን መጋባቢና ንሕዘን ኩሉ ግዜ ዕብአን ንፀርገለን ከይታኣሽሙ ኣብ ዘነእትዎ ዝመኸድ ኣለዎ ዝክሉ ኩናለ ስለ ዘለዎ ብፅሬትና ንሕዘን ኩሉ ግዜ እንተዳረፊሐን ንሓፅበን ተኣሽሙ ንገብረን ክንወላ ሓንቲ ጥዕነን ጥያት እዩ።
1: ፅቡቅ
0: ሃ ምክንያቱ ናይ ጥዕናን ዝሓት ዘለኩ ግዜ ዝተዘይ ዓይነት ዝወፅ ዘለዎ ብኡ ይተሓዝ ብፅፈት ኢና ንሕዞ ሉ ግዜ ኣለዎ መስርሕ ኣለዎ ግዜ ክመፅእ ከሎ ቪደነታት ክመፃና ከሎ ብፅፈት ኢና ንሕዞ ኣፅሒፍና ንሕዞ ኣፅሒፍና ንሓልበን ከይረስሓ ኩሉ ነገር ኩሉ ኢና ንገብረለን ንሓፅበን ነፅርየለን ንፀርገለን ኩሉ ትመግበን ዳኣክል ዝመብሊዕ ንትሪኢ ኣሎ ኩሉ ምግቢ ኢና ንመልኣለን እዚ ከምዚ ክበልዓ ንዝውዕላ ንህርግ መሊ እዚ እኹል ምግቢ እየ ዘሎ እኹል ፀባካ ይህባ

ኣብ ዝሓለፈ ወርሒ ክልተ መጽሕፍቲ ናብ ኢድ ኣንበብቲ ብምብጻሕ ስነ ስርዓት ምምራቕ ተኻይድለን ነይሩ። ኣብ ክልቲአን መጽሕፍቲ ዝተኻየደ ጽምብል ብርክት ዝበሉ ዕዱማት ኣጋይሽን ስነ ጥበበኛታት እውን ተረኺቦም ነይሮም።

ፈለማ ብመብራቱ ተክለ ሃይማኖት ወዲ ወይኒ ዝተጻሕፈት ማሰን መልቀስን እትብል ኮይና ንያታዊ ኣነባብራ ሕብረተሰብናን ጥበባዊ መግለፂታትን ዝሓቆፈት መፅሓፍ እያ። እዛ መፅሓፍ መሰረታውያን ፍልጠታትን ሓቅታትን ቀዳሞት ኣቦዋት ሒዛ ከም ዘላን ኣንበብቲ ብዙሕ ትምህርቲ ክቐስሙላ ትኽእል ምዃናን ሃየስትን ገምገምትን ኣብቲ ኣጋጣሚ ገሊፆም ነይሮም። ኣብ ውሽጢ ቀፅሪ ኣዳራሽ ዳዕሮ ስነ ስርዓት ምልላይ ዝተኻየደላ መፅሓፍ ከዓ ብደራሲ ግርማፅዮን ኪዳነ ስየ 333 እትብል ቀዳማይ ክፋል ካልኣይ ሕታሙ ናይ ምልላይ ስነ ስርዓት ተኻይድላ ነይሩ። እዛ መፅሓፍ እዚኣ ኣብ ሓቂ እተመርኮሰ ልብወለዳዊ ዛንታ ዝሓዘት እያ። ብዘይካዚ ኣቐዲመን ብደራሲ ምልላይ ዝተኻየደለን መፅሓፍቲ ኣብቲ ኣጋጣሚ ንምርኢት ቀሪበን ነይረን።

0: ሽሜ ስኒት ኣብርሃ ይበሃል። ኣብዚ ትካል ኣዘይ ውፅኢት ፀባ ዝሰርሕ ሕጂ ዘሎም ዓንቲ በቲ ከምቲ ክትሪእዎ ፅናሕኩም ኣብቲ ፋብሪካ ኮሊልኩም ይኹም ኩሎ ሪኢኹምዎ እቲ ቺዝ ሞሳሬላ ገለ ጌርና ተጠቂምና ብቐሊል ዝበለ በቲ ደይከኣል ወይ ኣብ ደገ ወፂና ክንሰርሖ ወይ ክንረኽቦ ጥራሕ ክንገዝኦ ንሓስቦ ፒሳሲ ኣብ ገዛና ብቐሊል ድበለ ብውሕድ ወፃኢታት ኣብ ገዛና ዝርከቡ ነገራት ጌርና ብቐሊል ድበለ ክንሰርሐ ኢና ሎም ማዓንቲ ማለት እዩ ፒሳ ኣገባብ ኣሰራርሑ ድምልከት ፎርኖ ገለ ከይተጠቀምና ኣባዴላ ኣብ ገዛና ብከምዚ ኣባዴላ ኣብ ጋዝ ክንሰርሖ ንኽእል ኢና ብቐሊል ድበለ ማለት እዩ። ንሓንቲ ፒሳ ከምዚኣ ዓቕነ ባዴላ ሓንቲ ኩባያ ፊኖ ሓንቲ ጨው ፍርቂ ማንካ ናይ ቡን ሓንቲ ፍርቂ ማንካ ናይ ሻሂ ከዓ ቤኪ ፓውደር ጌርና ለዊስና ከምዚኣ ንገብራ ማለት እዩ። ከምዚኣ ለዊስና ከምቲ ዝጠጠልና ንገብራ እዚኣ ሕጂ እታ ፒሳ ንሰጣ ደለና ምክንያት ከመይ ስከ ገሊኡ ሰብ ከመይ ገብራ ከምቲ ቀጢን ናይ ቅጫ ሌጣ ንገብሮ ኣብ ገዛ ከምኡ ገይሩ ድገብራ ኣለዉ ግን ከምቲ ጥዑም መቐረት እዩ ትመፀለና ከምቲ ኮርሽም ኮርሽም ድብል ምሻሎ ከምኡ ሰይ ትመፀለና ከምዚኣ እንዳሕር ሰጢጥና ጌርና እያ ግን ከምቲ ልክዕ ከምቲ ንሪኦ ካልእ ወፂና ሲ ከምኣ ትኾነልና ትኽእል ማለት እዩ። ሽዑ እዚኣ ከምዚኣ ጌርና ንሰጢጥና ብድሕሪኡ እንታይ ንገብር ኣብ ባዴላ ኢና ንገብራ ነታ ባዴላ ከይትሕዘና ዘይትለኺና ካብዚኣ ንገብረላ እዚኣ ንገብሮ ማለት እዩ። ሽዑ እዚኣ ከዓ ስልሲ እያ እዚኣ ስልሲ ኣብ ገዛና ብዝርከብ ዝኾነ ነገር ጌርና እቲ መዓልታዊ ኣብ ገዛና ንሰርሑ ስልሲ ክኸውን ንኽእል እዩ በርበረ ስለ ንጥቀም ማለት እዩ ገዛ ድሕሪ በርበረ ዘይንፈቱ ድሕሪ ኮይና ከዓ ኖርማል ሳልሳ ክንጥቀም ንኽእል ኢና። ኖርማል ሳልሳ ጌርና ሽዑ ፒሳን እዚ ጥሑም ፎርማጆ ኣለና ሞሰሬላ ከዓ ኣለና ማለት እዩ። እዚኣ ሓዳሽ መፃደላ ኣብ ስራሕና ድማ ናይ ፒሳ ቺዝ ኮይና ሲ እቲ ሞሰሬላ ኣብ ክንዲ ብሞሰሬላ ንጥቀመሉስ ከም ቺዝ እቲ ቺዝ ኮይኑስ ሓኺኽና ኖርማል ክንገብራ ንኽእል ኢና ማለት እዩ። ኣብ ክንዲ ሞሰሬላ ተገልግለና እዚኣ እዚኣ ንፒሳ ጥራሕ እዚኣ ንፒሳ ጥራሕ ኢላ ትስራሕ ዓይነት ፎርማጆ ኮይና እቲ ምጥጥ ዝብል ምሻሎ ኣብ ክንዲ ሞሰሬላ እንዲ ምጥጥ ዘብሎ ሕጂ ናይ ቺዝ መቐረት ሃልይዎ ሞከዓ ናይ ሞሰሬላ ጥቕሚ ክገብረልና ድኽእል ክልቲዩስ ኣብ ሓንቲ ግዜ ማለት እያ። እዚኣ ሽዑ ካብኣ ሓኺኽና ከምዚኣ ኸ ታድሰጠጥናያ ታስልሲ ጌርና ካብዚኣ ንገብረላ ማለት እዩ። ድሕር ቁር መቐረት ክውስኸልና ደሊና ከዓ ካብዚ ቺዝ ጥሑን ፎርማጆ ኣሎ ድሽየት ሳ ከዓ ንገብረላ ሕጂ ና ሓንቲ ፒሳ ተለየና እዚኣ 100 ግራም ትኸውን ሓንቲ ኩባያ ኢልና ኣለና ሓንቲ ኩባያ ጌርና ለዊስና ሰጢጥና ሳልሳ ዝኾነ ስልሲ ወይ ሳልሳ ጌርና ኣብ ገዛ ክንረኽቦ ንኽእል እዚኣ ቺዝ ጥሑን ንድሕር ኮይኑ 100 ግራም ኖርማል ተኣኽለና 100 ግራም ጌርና ካብዚኣ ከዓ 50 ግራም ወይ 100 ግራም ገለ ተገርና ላስ ንሰለስተ ገለ ክኾና ኣለና ኢን ማለት እዩ። ከምዚኣ ባዴላ ሽዑ እዚአን ሰለስተ እን ጌርና ሲ ወላ ሓንቲ ሓንቲ ፒሳ ክትከውን ትኽእላ ማለት እዩ። ከምዚኣ እዚኣስ ኖርማል ፒሳ እያ እዚኣ ኣብ ኩሉ ከምታ ድበልናዮ ማለት እዩ። ከምቲያ ኩሉ ቀመማ ደለዋ ሕጂ ንድሕር ኣብ ገዛ ነንቃቕሖ ኣብሲልና ክንገብር ክንጥቀም ንኽእል ኢና ቃቕሖ ክነብስል ንኽእል ኢና እዚኣ ፍራ ውልያ ዓላትና ፍረ ውልያ ክንገብረሉ ንኽእል ኢና ንቃቕሖ ኣብሲልና ስጋ ክህልወና ይኽእል እዩ። ጥሑን ስጋ ተገበርናዮ ድበለፀ ወላ ኡከሎ ስጋ ንረኽቦ ከዓ ንሱ ተገርናዮ ከ ወላ ሓንቲ ፀገም የብሉን ማለት እዩ። ንድሕር ካብአን ጌርናየንሲ ከምዚኣ ክትኮነልና ከምዚኣ ዓይነት ፒሳ ክትከውን ማለት እዩ። እዚኣ ሕጂ እታ ስፔሻል ፒሳ ኢልካ ትሽየጥ ማለት እዩ። ካብዚአን ሰለስተ ብላዕሊ ወሲኽነስ ስፔሻል ጌርና ኣለና ማለት እዩ። ከምቲኣ ኖርማል እቲኣ ቺዝን ሞሰሬላን ጌርና ከዓ እታ ማርጋሪታ ትበሃል እታ ኖርማል ፒሳ ንሳ እያ ማለት እዩ።
1: ፅቡቅ ከምዚ ክትገልፆ ዝፀናሕቲ ስኒት ማለት እዩ። ውሕድ ወፃኢታት በቲ ኣብ ገዛና ዘሎ ቀረብ ጌርና ነቲ ወፂና ክንገብሮ እንኽእል ነገራት ብቕልል ዝበለ ክንሰርሑ ያታ ኢና ፀኒሕኪ እዚ ከዓ ኣብ ከባቢና ኣብ ቀረባና ስለዝርከብ ማለት እዩ። ኣዝየ ዘመስግነኪ ደይመ
0: ይቀነዩ
1: ክቡራት ከታተልትና ጌና ካብ ትካል ኣዘይ ውፅኢት ፀባ ከይወፀና ድማ ነቲ ኣብ ከባቢና እንረኽቦ ወይ ድማ ውሽጢ መንበሪ ቤትና እንረኽቦም ዝተፈላለዩ ነገራት ኣብ ዝተፈላለዩ ንፀብሒ መስርሒ እንጥቀመሎም ነቲ ወፂና ወይ ድማ ኣብ ዝተፈላለዩ ናይ መሸጢ ትካላት ከይድና እንረኽቦ ፒሳ ብቕልል ዝበለ ኣብ ገዛና ብኸመይ መንገዲ ክንሰርሖ ከም ንኽእል ድማ ስኒት ክተርእየና ፀኒሓ። ክቡራት ተኸታተልትና ትሕዝቶታትና ጌና ቀፃሊ ዘሎ ሕጂ ድማ ናብታ ስዒባ ተቐርብ ትሕዝቶም ድማ ገር ከስክረኩም

ሳዋ ኩለንትናዊ ዕብት መንእስያትናን ሃገራዊ ሓድነትናን ዝረጋገፀላ ስፍራ እያ። ስለዝኾነ ድማ ካብ ዓመት ናብ ዓመት ዙርያ እንዳተቆፅረ ኣባላ 39 ዙርያ ሎሚ ናብ ሳዋ ዝበገሱ ዘለዉ ብርክት ዝበለ ህዝቢ ከም ዝትዕዘብዎ ዘለኹም ኣብ ጎደናታት ብምውፃዩ ንኣባላ 39 ዙርያ ሃገራዊ ኣገልግሎት ናብ ሳዋ ከፋንዎም ንዕዘብ ዘለና። እቲ ሃዋሁ እንታይ እዩ ዝመስል ብሓባር ክንከታተሉ ኢና። ናብቲ መደብ ክነስክለኩም።

Hazırlıyorum.

Suffering.

0: መጀመርታ ስመይ ሳሙኤል ዓለም ሰገዲ ቤት ትምህርተይ ከዓ ካልኣይ ደረጃ ቤት ትምህርቲ በባርካ እዩ። ሰዋ ሓንቲ ናይ ዲስፕሊን ናይ ኩስኮሳ ናይ መንእሰያት ዓላሚት ዝኾነት ቦታ እያ። ባይዘ ወይ ናብ ሰዋ መኻዲ ከዓ ሓጎስ እዩ ዝስምዐኒ። ከምኡ ድማ ካብ ዓበይቲ ኣሕዋት እዩ ዝወረስኮ ብዙሕ ተመክሮታት ኣሎ ናይ ሰዋ ሰዋ እንታይ እንታይ ኣለዋ ሰዋ ምስ ሰባት ምርድዳእ ትፈጥር ባርያት ዝተፈላለየ ዓይነት ሰባት ተፅንዕ ኮሚታታ ሰባት ትጠቅም። ካብ ገዛና ስጋ ሕጂ ሓሙሽተ እዮም ከይዶም ዘለዉ መበል ሻልሻያ ነኸይድ ኣለኹ። ብፅቡቕ ነጥቢ ሒዞም እዮም ተመሊሶም። ኣነ ውን በዓል ዓብ ተስፋ እያ ከምኦም ነጥቢ ሒዛ ክምለስ።
1: መምህር ሰመረ ገብሮ ልዑል ይበሃል። ዳይረክተር ቤት ትምህርቲ ብካልኣይ ደረጃ ባርካ ኮይኑ የሰርሕ ዘለኹ። ኣብ ኦሮንተሽን ሕጂ ኤግዛም ውድእ መሰበሉ እንታይ ክመፆም ከም ዝኽእል ምስ መን ሕወሶኹም ዘለዎም ምስ ኣሕዋቶም ዘሎ ዘይድሊ ጭርቃን ከም ባህልኻ ቅሩብ ሰብ እንዳንበብካ ክትከይድ ከም ዘለካ ውፅትካ ካብ መላእ ኩርናዕ ናይዚ ሃገር እዚኣ ዝመፁ ስለ ዝኾኑ ምስኦም ተዋሂድካ ናይ ምንባር ሰብ ሰብ ዘብሎ ተዋሂዱ ክነብር ከሎ ምዃኑ እዚ ኩሉ እዚ ሂብናዮም ኢና ከም ተምሃሮ ማለት እዩ። ሕጂ ሕውነት ብፃይነት እዚ ኩሉ እዚ ወሲዶም ኣለዉ። ዝያዳ ካብዚ ከዓ ሓወይ ሓብተይ እንዳሉ ስለ ዝመሃሩ ነበሩ። እዚ እውን ናይ ደቂ ሓንቲ ሰበይቲ እካብ ኣይኮኑ ነሮም ናከባቢ 2,000 ገለ ተምሃሮ ተሓዊሶም እዮም ትኾኑ ነሮም ኦልሞስት ናብ 880 እንትኾኑ ተምሃሮ ኢና ንሰድ ዘለና ሕጂ። ስለዚ ተዋሂዶም ክከዱኹም ዘለዎም ስጋዕ ሳዋ ዘጋጥሞም ካብ ክላይመት ጀሚርካ ከጋጥሞም ዝኽእል ፈሊጦም እዮም ዝኸዱ ዘሎ ዞም ቆልዑ ዘለዎ ንኩሉ ነገር ድልዋት ጌርና እያ ነፋኖም ዘለና ስሩሓት እዮም ዞም ተምሃሮ እዚኦም ንኩሎም ተምሃሮ ዓወቱ ሒዞም ክመፁ ብጥዕንኦም ክመፁ ሞራሎም ሓፍ ኣቢሎም ክመፁ ኢና ንሕና ንፅበ።
2: ይርከቢል ሳሙኤል ይበሃል። ኣብ ቤት ትምህርቲ ቀይሕ ባሕሪ መምህር ናይ ኬሚስትሪ ማለት እዩ። እዞም ተምሃሮ ንሰዋ ዝወርዱ ዘለዉ ድማ ኣካዳሚያዊ ጥራይ ደይኮነ ማሕበራዊ ሂወት ከመይ ዓይነት ብድሆታት የጋጥሞም ንዕኸ ብኸመይ ይሰግርዎ ብዙሕ ሰሚናራትን ኤንድ ምኽሪ ካብ መምሃራን ብኣካዳሚ ወገን ከዓ ሂኖቲ ካብ ሶኒክ ሳብ ፍራይደይ ዝመሃሩ ናይ ቀዳም ቀዳም እዳተምሃሩ ብዙሕ ሓገዛት ተኸይድሎም እዩ ማለት እዩ። እቲ ክሰንቅዎ ዝደልዩ ኣይሚን እቲ ክሰንቅዎ ዘለዎም ናይ ብመፅሓፍቲ ድዩ ወላ ብካልእ ሓሳባዊ ሓገዝ ድማ ተኸይድሎም ማለት እዩ። ንኩሎም ዝወርዱ ዘለዉ 39 ዙርያ ሰናይ መንገዲ ይግበረልኩም ኤንድ ብሰላም ናብ ቤቶም ክምለሱ ማለት እዩ። ሹሪ ከዓ ንኩሎም ፅቡቕ ነጥቢ ሒዞም ናብ ቤቶም ክምለሱ ዕድመን ጥዕናን ከዓ

0: ሸመይ ተመረዘ ንበሃል ካብ ሳዑዲ ዓረብያ ጀዳ መፂና ሳዋ መፅአ ዘሎ እንታይ ዝበሃል እንዲ ከም ኩሉ መጠን ኤርትራዊ ጉቦይ ክፍፅም ምስ ህዝበይ ክላሊቀ ምስ ጎለትን ትሽዓተ ብሄራት ከ ፅቡ ገደ ክፈልጦም ክላሊ ዳርጋ ከም ጥራይ እዩ ጉቦ እዩ ሳ ሳዋ ክወርድ ሳዋ ሙራዲስ ጉቦ እዩ ከም ኩሉ መጠን ኤርትራዊስ ጉቦ እዩ ሳዋ ሙራድ ምስ ህዝበይ ተላለየ መፅ እዚ ዓብ መክሰብ እያ እዚኣ ብጣዕሚ ዕድለይ ትርከብ ዕድልያ ምስ ህዝበይ ተራዮ ምምፃእ ዓብ ዕድልያ
1: መጀመርያ ሽመይ ቤተልሄም ገብሪሂወት ይበሃል ካብ ካልኣይ ደረጃ ቤት ትምህርቲ ሓርነት የመፀ ዕላዋና መጀመርያ ኣብ ትምህርቲ ዘተኮረ ማለት ስቐንዲ ነገርና ኣናስ ትምህርቲ እዩ መኸይድና ብምክንያት ክንፈልጥ ኣለና ተማይረን ነብሰይ ኮይነ ንስድራይ ካብኡ ካሊፈ ከዓኒ ሃገረይ ካሃንፅ ካልኣቱ ንኩሎም ንሳዋ ድብገሱ ዘለዉ ተምሃሮ ሰናይ ጉዕዞ ክብሎም ፈቱ
2: ሰዋ ደምሱር ናይ ኤርትራ ዝ ሰዋ ምህለዋ ናይ ሓቂ ዓበ ክብሪ ዘለዎ ደቅና ከይዶም ምስትሽሓተ ብሄራት ተረኺቦም ክፋሊጦም ቋንቆም ሃገሮም መሬቶም ህዝቦም ክፍጦም ይኩሉ ክመፁ ከለዉ ናይ ባሓቂ ሰዋ ዓባይ ዩኒቨርስቲ

ኣብርሃም ሰባገርግሽ ይበሃል። ሓላፊ ምፋር ኩባንያ መጓዓዝ ሓረ ዞባ ማእከል። ንሕና ናይ መሓቂ ካብ ዕለት 6 ናይ ወርሒ 7 ጀሚርና ፍሉይ ምድላዋት ነዚ ዝካየድ ዘሎ ናይ ጉዕዞ ናይ ሰባ ማለት እዩ ዝኾነ ነገራት ንኸየጋጥም ተባሂሉ ፍሉይ ምድላዋት ጌርና ፅቡቅ ከዓ ንኸይድ ኣለና ማለት እዩ። ክሳብ ሕጂ ፅቡቅ ጉዕዞ ይኽየድ ኣሎ ማለት እዩ። ከባቢ 570 መኪና ኣንቀሳቂስና ኣለና ክሳብ ሎሚ ማለት እዩ። እቲ ብወገን ቴክኒክ ዝግበር ቴክኒክ ናይ ብሓቂ ቀዳሚ ሰንበት ከይበሉ ህዝባዊ በዓላት ከይበሉ ነዚ ጉዕዞ ንምስላጥ ክሰርሑ ቀኒዮም ማለት እዩ። ኩሉ እቲ ዘድልየን ፅገናታት ከዓ ገይሮምለን ኣለዉ። ንሕና ከዓ ብወገና እቲ ነተን መኪና ኣብ መንገዲ ንዘጋጥም ብልሽት ሪዘርቫ ወይ ከዓ ተጠባበቕቲ ጌርና ከዓ ዳሊና ንሰድድ ኣለና ማለት እዩ።

መምህር ዮሐንስ ሰለሞን ይበሃል ኣብ ጨንፈር ትምህርቲ ዞባ ማእከል ሓላፊ ኣሃዱ ካልኣይ ደረጃ ኣብዚ ናይ 39 ካብቲ ናይ ዓሚ 7912 ጥራይና ኣሳቲፍና ነርና ኣብዚ ናይ ዝዓመት እዚ ግን 8548 እዮም ከይዶም ዘለዉ ናይ 64 ዝኣክል ናይ 564 ዝኣክል ፍልሊ ወይ ወሳኺ ገር ኣሎ ኣብዚ ክነብል ንድሕሪ ኮይና መብዛሕትኡ ናይ ዞባ ማእከል ድከዳ እቲ ዝያዳ ቁፅሪ ናይ ደቂ ኣንስትዮ እዩ ንኣብነት ኣብዚ ሓለፈ ኣብ 2 ጉጅለ እዮም ዝኸዱ ኣብዚ ዳሓለፈ ጉጅለ 4248 ክኸዱ ከለዉ ኣብዛ ናይ ሕጂ ግን 4299 እዮም ዝኸዱ ዘለዉ ኣብዚ ተሳታፍነት ናይተን ደቂ ኣንስትዮ 56.2% እተን ደቂ ኣንስትዮ እየን ድከዳ ዘለዋ ዓመት ሙሉእ ትሰርሑ ስለ ዝኾነ ምስቲ ዝሓለፈ ተመክሮታት ኩሉ ካብ ዳሓራት ትርእዮም ኣለኹ።

0: ሕና ንሪኦም ኣለና ፖሊስ ንሪኦም ኣለኸ ምምሕዳር ዞባ ማእከል ሕክምና ንገዛ ርሳ ዘና ኣምቡላንስ ከዛ ዘለዋ ኮታ ካልኦት ዘይተጠቕሱን ብምልኦም ዝሳተፍዎ ስራሕ ስለ ዝኾነ ወላ ሓንቲ ፀገም የብሉን ካብ ዓመት ንዓመት ከዓ እቲ ተመክሮታት እንዳኸደ ዩ ድኸይድ ንሕና ሓጉሳት ደቅና ሓጉሳት ተምሃሮና ሓጉሳት እዮም ንክዶ ኣሎ
1: ይሳቀ ያቆብ በሃል ሓላፍ ምቁፅፃር መፅዓትን ፖሊስ ትራፊክ ዘባ ማእኸል ካብ ድሩ ምፅዓና ትሕዝና ፖሊስ ትራፊክ ዘባ ማእኸል ምስ መደበራትና ኮይና ኩሉ ኣባል ፖሊስ ከም ዝሳተፍ ጌርና ንድሕነት ብድሕነት ክንዲኸዳ እንዳተገብረ ይስርሕራ ኣለሎ ሕጂ ከዓ እዘን መፅናና ዘለዎም ኣካይን ብዙሕ ኣለዎን ፀዓቕ ኣለዎን ንሕና ተቐቢልና ንዞባ ዓንሰባ ክንርከበና ካብ ዞባ ዓንሰባ ከዓ ናብ ዞባ እንዳተቀባበሉ ብውሑስ መገዲ ናብ ሰባ ከም ዝበፅሓ ንምግባር ተዳሊና ኣለና ማለት እዩ ኩሉ ፖሊስ ትራፊክ ካብ ዞባታት ስለ ዘሎ ዓጅቡ ስጋብታ መፈፀምታ ናይ ሰባ ከብፅሖም ምዃኑ ሙሉእ ተኣማሚኖም ክበፅሑ ምዃኖም ንሕብር ማለት እዩ።

ዝኸበርኩም ተኸታተልትና ናይ ሎሚ ትሕዝቶ መደማእገር ኣብዚ ተዛዚሙሎ በዚ ፀንሐ ትሕዝቶታት መደማእገር ድማ ገለ ትምህርታዊ ሓበሬታ ኣቃሲምኩም ትኮኑ ተስፋ ይገብር። ኣብ ዝመፅእ ሰሙን ብካልእ ትሕዝቶ እዩ ክኸውን ምረኻብና። ክሳብ ሽዑ ሰሰናይ ብሩህ ቅነ እናበልኩ ቅድሚ ምስንባት ምስኹም ዝፀንሐና ሰኣላይ ሳሙኤል ዮሃንስ ከምኡ ድማ ጋዜጠኛ ሳምራይ ቲቪ ብምዃን ኢና ሕጂ ድማ ናብ ዝተረፉ መደባት ኤሪ ቲቪ ነስግረኩም።

0: ፍሉያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ኽእለተይ ብፀሓያዊ ፀሓት ትሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእስራብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣብ ትምህርቲ የለንስ
1: ሳልሳይ ደረጃ ሕጂ በፂሕካ ካልኣይ ደዋል እኒሃ
0: ኣራይ ቁጥሪ ሰለስተ
1: ቁጥሪ ሰለስተ ሃራይ እንከይድና ነፍታሕቶ ንኡስ ክፍሊ ዓለም ማለት ሳብ ኮንቲነንት ብዝብል ቅፅል እውን እትልላ ሃገር መን እያ?
0: ሳብ ኮንቲነንት ትበሃል
1: እዋ
0: ማለት
1: እንታይ እዮም ዝብልዋ መስለካ? ከምዚ ንኡስ ክፍሊ ዓለም ብልዋ ሳብ ኮንቲነንት ብዝብል ቅፅል እትልላ ሃገር ኣላ እታ ሃገር መን እያ?
0: ቁሩብ ከባቢ ትርከብ እዚኣ
1: እዚኣ ዳ ሞ ይነግረካ ነ እዚኣ እዚ ከማን ቀላል እኒያ እታ መልሲ ኣብ ሳልሳይ ስለ ተሰርዖዋ እምበሪ ክልተ ዕድል ክበካ ድሓ
0: ከም ሃገር ከም ክፍሊ ሃገር እንዲኣ ዘዘና
1: ሕጂ ክልተ ዕድል እኒያ ክበካ ብንኡስ ክፍሊ ዓለም ማለት ሳብ ኮንቲነንት ብዝብል ቅፅል እትልላ ሃገር መን እያ? ቴሌቭዥን ከፊትካ ኣለካ ዲኻ?
0: ዎ ከፊት ኣለኹ።
1: ህንዲ ኣምሽ
0: ዎ ህንዲ
1: ብኸመይ እዮም ከምኡ ኢሎማ እንተደኣ እሳ ኮይና ተመልሲ
0: ኣብዚ ናይ መግዛእቲ ብሪጣንያ ገለ ከለዉ ኣብ 19 ክፍለ ዘመን ብኸመይ እዮም ምስ ፓኪስታን ሓዊሶም ስሪላንካ ባንግላዴሽ ገለ መስለኒ ብኸምኡ ኣብ ታሪክ ሓደ ግዜ ብሓንቲ መፅሓፍ ረኪበ እየ ነይረ።
1: ቁኑዕ መልሲ ምስ መብሪ እዩ ብጣዕሚ ንፉዕ ሸ8ያን ብዘይባል ሓደ ሓገዝ ወፂእካየን ማለት እዩ። እታ ከምዚ ክትብሎ ፀናዕካ እቲ ሃገረ ህንዲ ብንኡስ ክፍሊ ዓለም ብዝብል ኣፀዋውዓ ትፈለጥ እምበር ኢንዲያን ሳብ ኮንቲነንት ከምዚ ክትብሎ ኣፀናሕካ ማለት እዩ። ህንዲ፣ ባንግላዴሽ፣ ፓኪስታን፣ ቡታን፣ ማልዴቭ፣ ስሪላንካ ዝኣመሰለ ሃገራት የጠቃልል ማለት እዩ። ቁኑዕ መልሲ ሮቤል ተወልደ ካብ ዓዲ ቀይሕ ምሉእ መልሲ ረኪብካ ኣለካ 8:80 ኣብ ሞባይልካ ክነሰጋገረልካ ኢና ይቀኒየልና። ሮቤል ናብ ካልእ ቴሌፎን ክንሰግር ኢና። ሃሎ መርሓባ፣ መደብ መልሲ ኣብ መስመር። ሃሎ ሰላም፣ ድሓን ደው ኢልኪ መን ክብል መን ኢልኪ? ቅሳነት ኣረይ ካበይ ድለኽ? ቅሳነት ሃዘጋ ድምፅኸ ግን ቁሩብ ትሕት ኢልን ኣሎ። ቅሳነት ውሳኽ ክትብል ኢኽ ድምፂ ኣራይ ሳልሰይቲ ደዋሊት ኢኺ ቅድሚ ክትፀኒሐ ሮቤል ተወልደ 8:80 ውሲድ ኣሎ ከም ናቱ ክትዕወት ተስፋ ገብር። ቁፅሪ ክንደይ ክትመርፂ? ምረፂ ቁፅርታት ኣሎ ብዘይካ ሓደን ሸውዓተን ማለት እዩ ኣርባዕተ ሓራይ ምርጫ ኣለዋ እዛ ሕቶ ሓሲብ ክትምልሲ ክንከይድ ኢና ናፍታ ሕቶ። ቅሳነት ካብ ሃዘጋ ምስ ቀይሕ ባሕሪ ዶብ የብላን ሀ እስራኤል ለ ዮርዳኖስ ሐ ቀጠር ሀ እስራኤል ለ ዮርዳኖስ ሐ ቀጠር ዝሕግዝ ኣለዎ ክድዮም በይኒ ኸኺ ኣረ እታ ቴሌፎን ኣቅርብ ተተበልያ እታ ሞባይል ኪ ፅቡቅ ምተሰማምዕና ነርና ድምፂ ትሕትን ኣለኺ። ሐ ቀጠር ቁኑዕ መልሲ። ቅሳነት ካብ ሃዘጋ 110 ኣለኪ ተቐፅለ ዲኸ ኣራይ ቁፅሪ ክንደይ? ቁጥሪ ሰለስተ ድምፂ ግን ኣይትሕግዝንን ኣለኺ። ኣብ ካልኣይ ደረጃ ሕቶ ቁፅሪ ክንደይ?

0: ኣብ መስመር ኣለዎ ሰምዖም ኣለዎ ተዳልዮም ኣለዎ ንዖም ክቕበል እየ ሲራክ ዮሴፍ 330 ይኣኽለኒ ኢሉ ወፂ ኣሎ ማለት እዩ ናራይ ሃሎ መርሓባ መደብ መልሲ ኣብ መስመር
1: ሄሎ ዳሓንዶ ስለ
0: ከመይ ውዒልና
1: ከመይካዳሓለ
0: ምስ ብዙሓት ሰባት ይኻ ዘለካ ትመስል
1: ሰለስተ ኢና
0: ሰለስተ ኣለኹም ሲራክ ዮሴፍ ኣብ 330 ኣንሳሒቡ ምስ ወፀ እዙ

0: ብከመይ ዳ ትረክቦ ሳልሳይ ሰሙን ከ ሓጂ ተኣቱ ዘለካ ማለት ድ ፍሉይ ዕድል ኣለካ ስኻ
1: መሪትና
0: ረኪብካ ኣይትፈልጥን ዝኽሉናትኻ
1: ዝኽሉ
0: ና ቃበላ ጀዋ ሓጂ ምስቶም ምሳኻ ዘለዉ ሰባት ኮንኩም ተሓጋጊዝኩም ውሰድዎን ዘን 8 ኣራይ መን ክብል ኢል ሽማይ ሓተትኩን ኣለኹ ኣቤል በየና ካበይ ካብ ኣስመራ
1: ኣስመራ
0: ኣቤል እውን ካብ ምባት ካላ ከኣቲ ነይሩ ቀዳማይ ደዋሊ ይተዓወተን እምበሪ ሓራይ ሞ ኣቤል ፅቡቅ ምጅማር ግበረልካ ቁፅሪ ክንደ ካ ክትመርፅ ኣብ ቀዳማይ ደረጃ ሕቶታት
1: ስክሪን እንደ ይብልና
0: ቁፅሪ ክንደይ
1: ሸዓተ
0: ተሓቲታ እያ ቁፅሪ ሸዓተ
1: ቁፅሪ ሰለስተ
0: ቁፅሪ ሰለስተ ኣላ
1: ሰለስተ
0: ኣ ቁፅሪ ሰለስተ ምርጫ እያ ሓንቲ እያ ትዕድል ማለት እዩ ናይ ምርጫ ከም ፍሉጥ ኣብ ኣስመራ ብቀፃሊ መፃሕፍቲ ዝምረቐለን ሲነማ ሀ ሲነማ ሮማ ለ ሲነማ ካፒቶል ሐ ሲነማ ሓማሴን ሮማ ንባዓልካ ላ ካ ትመስል ተኸይዲ ካ መምረቕታታት ማለት እዩ ትሳተፍ ኢኻ
1: ይሳተፍ እዩ ዘሓወ ኣ
0: እንታይ ትገብር
1: ይሳተፍ እዩ ሓወን እ
0: ሒዝልካ መፅእ ሳ ደምፅብልካ ተንብብ ማለት እዩ
1: ኣነከዓ
0: ግን ምካድ ኣገዳሲ እቲ ምክንያቱ እቲ መምረቕታት ዝገብር ዘለዎ ወይ ከዓ መላለዩ ዝገብር ዘሎ ሰብ ኮ ማሪኻ ዕዳጋ ክርክብ ኣለዎ ሓቀይ ፅቡቅ ስለዚ ኣተለቂሕካ እዩ ተንብብ ትኾንካ ገዚእካ ንብብ ትብብ ዓይነት ነቲ ፀሓፊ ኣራይ ሲነማ ሮማ ቅኑዕ መልሲ ካልኣይ 110 ኣላትካ ከመይ ኢኻ ሕቶ ቁፅሪ ኣብ ካልኣይ ደረጃ ሕቶ ቁፅሪ ሰለስተ እኳ ተሓቲታ እንድያ ሸዓተ ኣላ ቁፅሪ ሸዓተ ኣላ ኣራይ ኣብ ንኸይዳ ኣለና ናፍታ ሕቶ ኣብ ዕጥቃዊ ቃልሲ ህዝቢ ኤርትራ ዝተፈፀመ ብወፍሪ ቀይሕ ኮኸብ ዝፍለጥ ሻድሻይ ወራር ኣብ 226 ክንደይ ዓመት ገይሩ እንታይ ኢልካ226 ክንደይ ዓመት ገይሩ እያ ትብል ኣርባዓን ኣርባዕተ ቁኑዕ መልሲ ሓወካ ይሓጊዝካ እዚኣ ናትካ ይኮነት ንምሽ ና ምንታይ ቀዲሙካ ግን ስፒከር ከፊትኩም ኣለኹ መስለኒ ናይ ቴሌፎን ሓቀ እዩ ሕጂ እሱ ቅሩብ እንታይ ይገብር ኣሎ ፅቡቅቲ ገይሩ ንፃር የብሉ ንቲ ድምፂ ሕጂ ኖርማል ተተመለስካ ሓይሽ 44 ቅኑዕ መልሲ 330 ኣለካ ትቕፅል ዲኻ ወይስ ከም ናይ ሲራክ ኢኻ ኣራይ ትቕፅል ትኾንካ ኣራይ ክንከይድና ናፍታሕቶ ቁፅሪ ክንደ ኢኻ ትመርፅ ኣብ ሳልሳይ ደረጃ ሕቶ ቁፅሪ ሸውዓተ ኣላ ኣራይ ንኸይድ ናፍታሕቶ ኣብ 1977 ኣብ ምሕራር ከተማታት ዝበዝሓ ተሽከርከርቲ ዝተመንዝዓላ ከተማ ሀ ቆሮራ ለ ናቕፋ ሐ ኣፍዓበት

0: ጅና ኣፍልጦኻ ናይ ኤስያ 44.6 ሚልዮን ትርቢዒት ኪሎ ሜትር እዩ። ሰማዕኒ ዘለኻ
1: ሰማዕካ።
0: ሰሜን ኣሜሪካ 24.5 ሚልዮን ትርቢዒት ኪሎ ሜትር እዩ። ደቡብ ኣሜሪካ 17.8 ሚልዮን ትርቢዒት ኪሎ ሜትር እዩ። ኣንታርክቲካ 14.2 ሚልዮን ትርቢዒት ኪሎ ሜትር እዩ። ከም ሕቶውን ክመፅ ስለ ዝኽእል እየ ሕጂ ዝጠቕሶ ዘለኹ ንካልእ እዋን። ኤሮፓ 9.9 ሚልዮን ትርቢዒት ኪሎ ሜትር እዩ። ኣውስትራልያ 7.7 ሚልዮን ትርቢዒት ኪሎ ሜትር እዩ። እ ኣፍሪካ ተሪፋ ትካላ ማለት እዩ። ኣገናዝቡ ሕጂ ምዝኽበካ ትፀናሕ ቁፅርታት ፅቡቅ ሓገዝ እንዲዙ ንቐፃሊ እውን ከም ሕቶ ክመፅእ ኽእል እዩ ማለት እዩ። መደብ መልሲ መስመር ሳሙኤል ህጣምካ ጠፍኡ ፈፂምካ የለኻን ዋላ ድምፂ ብልካ
1: ኣለኹ
0: ኣስራ ካልኢት ክበካ ከምኣ ትሓይሽ ምክንያቱ ግዜ ወሲድካ ብጣዕሚ ብዙሕ። ግዜ ተኸደካ ኣላ

0: ካብ ስቱድዮ ናይ ኤሪቲቪ እዚ ሰላምታና ተቐበሉ ዘኽርኩም ተዓዘብትና ከመይ ኣምሲኹም ሰዓት ትሽዓ ተባሂሉ ንሎም ሮብዕ ሓሙሽተን ሓሰ ዝተዳለዉ ዜናታት ውሽጥን ወፃእን ሒዝናልኩም ቀሪብና ኣለና። ንምክታልኩም ብክብሪ ዝዕድም ፊልሞን ዞሜ ብቕንድርስተ ዜና ፍለእ ልምዓታዊ መደባት ንምሕያል ውህደታት ተግበርቲ ኣካላትን ህዝብን ክዓዝዝ ሚኒስተር ዞባዊ ምምሕዳራት ፀዊዖም። ሚኒስትሪ ፍትሒ ዓመታዊ ኣኼባ ገምጋም ስራሕ ብምክያድ ኣብ ውጥን ናይ መፃእ መድባት ዘትዩ። ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ሎም ረቡዕ ሓሙሽተ ነሓሰ ብወግዕ ፈሊሙ። ጃፓን ንዞባ እስያ ብሓደጋ ዘእቱ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ጠንቂቓ። ብደረጃ ዓለም ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ክቱር ጥሜት ክፅምበሩ ከም ዝኽእሉ ተኣሚቱ። ደሴት ታይዋን ን10 መዓልታት ዘቕፅል ወታደራዊ ልምምድ ከም ዝጀመረት ገሊጻ። ዝርዝር ዜና መምሕዳር ዞባ ደቡብ ባብ ዘቃንዖ መንፈቃዊ ገምጋም ስራሕ ልምዓታዊ መደባት ንምሕያል ውህደታት ተግበርቲ ኣካላት ክዓዝዝ ሚኒስተር ዞባዊ ምምሕዳራት ፀዊዑ። ወኪል ኤርና ፊልሞን ትካቦ ብመልክዕ ፀብጻብ ዘዳለዎ ትሕዝቶ ይሰብ።
1: ልምዓታዊ መደባት ብሓፈሻ ትሕቲ ቅርፃውን ሕርሻውን መደባት ድማ ብፍላይ ንምሕያል ውህደት ኣተግበርቲ ኣካላትን ህዝብን ክዓዝዝ ሚኒስተር ዞባ ምምሕዳር ኣምባሳደር ዓብደላ ሙሳ ፀዊዑ። ብ45 ናሓሰ ኣብ ከተማ ደፈራ ብዝተቓንዐ መንፈቓዊ ገምጋም ስራሕ ምምሕዳር ዞባ ደቡብ ኣብ ዘስምዖ ቃል ሚኒስተር ዓብደላ ህዝቢ ውዳብኡን ንቕሓቱን እናበሪኹ ኣብቲ ዝሰላሰል መደባት ልምዓት እጃሙ ከበርክት ኩለን ኣካላት መንግስቲ ብቐንዱ ድማ ምምሕዳራት ብዕቱብ ክስርሓ ከም ዝግባእ ኣስሚሩሉ። ኣድማዕነት ትግባረ መደባት ኣብ ምክትታልን ምቁፃርን ስራሕ ከም ዝምርኮስ ብምጥቃስ ከኣ ኩሉ በብዓውዱን መዝነቱን ግቡኡ ከበርክት ተላብዩ። ሓለፍቲ ክፍልታትን ናብ ማሕደርቲ ንኡሳን ዘባታትን ናብ ዘቕርቦ ፀብጸባት ኣብ ቀዳማይ መንፈቕ ሰፊሕ መደባት ምፍዋስ ማይክዑታት፣ ምፅጋን ናይ ሓመድ ፅርግያታት፣ ምዝርጋሕ መርበባት ኤሌትሪክ፣ ምድጋፍ ስድራ ስዋእትን ካልእን ዘጠቓለ ንጥፈታት ከም እትዓመ ክገልጹ ከለዉ ኣብ 7 ዓድታት ኣብ ህንፀት ዝፀንሐ ቀረብ ስርዓተ ማይ ከም እተዛዘመ ሓቢሮም። ኣብቲ ፀብጸባት ዝናብ ኣዝመራ ብሓፈሻ ፎኪስን ዝርግሐ ዘይነበሩን ከም ዝነበረ ኣብ 13 መደበራት 2.2 ሚልዮን ፈልስታት ተዳልዩ ንገረብቲ ከም እተዓደለ ከምኡ ውን ምህርቲ መዓርን እንቃቁሖን ክብ ንምባል ዝካየድ ዘሎ ዕማማት ዘተባብዕ ውፅኢት ይርከቦ ከም ዘሎ በሪሁ። ኣብ ማሕዳር ዞባ ደቡብ ኣቶ ሃብጣ ተስፋፅኦም ብወገኑ ኣብ ምብራዊ ኣፃድፍን ማይኩዑታት ፅልማን ዝናኣድ ንጥፈታት ምዕቃብ ማይን ሓመድን ይዕመም ከም ዘሎ ብምጥቃስ ኣብ ተፅንዐ ከባቢታት ንምስፍሑ መደብ ከም ዘሎ ሓቢሩ። ኣብ መወዳእታ ድማ ህንፀት መጠነ ንኡስ ዲጋታት፣ ምፍዋስ ማይኩዑታት፣ ምዝርጋሕ ኣገልግሎት ቀረብ ማይ፣ ምህናት ትካላት ቅድመ ትምህርቲ ከምኡ ውን ምምዕባል ሕርሻዊ ንጥፈታት ካብ መደባት ካልኣይ መንፈቕ ከም ዝኾነ ኣብሪሁ።
0: ናብ ካልእ ዜና ምስሰገር ሚኒስትሪ ፍትሒ ኣብ ኣስመራ ኣብ ዘቃንዖ ናይ 2 መዓልታት ኣኼባ ገምጋም ስራሕ ብምክያድ ኣብ ናይ መፃእ መደባት ዘትዮ። ጋዜጠኛ ሳሙኤል ሃብተ ሚካኤል ዘዳልዎ ፀብጻብ ኣሎ ግርመስቀል ገረዝጊሄር ከቕርቦ እዩ።
2: ሚኒስትሪ ፍትሒ ብ3/4 ናሰ ኣብ ኣስመራ ዓመታዊ ኣኼባ ገምጋም ብምክያድ ኣብ ውጥን ናይ መፃእ መደባት ስራሕ ዘትዩ። ሚኒስትር ፍትሒ ፈውዚ ሃሽም ኣብ ዘስምዑቶ ቃል ሕመረት መደባትና ዝኾነ ምርግጋፅ ማሕበራዊ ልኡላውነት ሎሚ ዝተፈጥረ ሓድሽ ሓሳብ ዘይኮነ ስርዓት ኣነባብራ ህዝቢ ኤርትራ ከምኡ ውን ዕጥቃዊ ገድልን ናፅነት ኣብ ማሕበራዊ ልኡላውነት ዝተሰረቱ ምንባሮም ኣረዲኣ። ኣብ ማሕበራዊ ልኡላውነት ዝተሃንፀ ከም ዝሰረቱ ስርዓተ ሕጊ ንታሪክ ባህልን መንነትን ህዝቢ ኤርትራ ዝውክል ብምዃኑ ህዝባዊ ሰረት ኣውሒሱ ልዕልና ሕጊ ማሕበራዊ ስኒት ኩሉ መዳያዊ ልምዓትን ህዝባዊ ኣመኔታን ኣብ ምድራኽ ወሳኒ ተራ ከም ዘለዎ ድማ ገሊፃ። ሚኒስትር ፈውዚያ ስዒባ ካብ ስድራ ቤት ዝጅምር ከም ዝሰረቱ ስርዓተ ሕጊ ነቲ ዘገልግሎ ሕብረተሰብ ማእከል ገይሩ ዝህነፅ ብምዃኑ ኪኖ ምፍታሕ ክርክራት ኣብ ምዕቃብ ማሕበራዊ ርግኣትን ስኒትን ኣገዳስነቱን ልዑል ምዃኑ በዚ መረዳእታ እዚ ሚኒስትሪ ፍትሒ ኣብ ኮም ሰረቱ ስርዓት ሕጊ ከይበኸረ ክሰርሕ ምፅንሑ ተዳልዩ ዘለዉ ውጥን እውን ኣብዚ መዳይ እዚ መሰረት ዝገበረ ከም ዝኾነ ሓቢራ። ኣብቲ ኣኼባ ጸብጻብ ንጥፈታት ኣብያተ ፍርድን ቤት ጽሕፈት ኣኽባር ሕግን እስትራቴጂያዊ ውጥን 5 ዓመታት ከምኡውን ምምዕባል ስርዓተ ሓበሬታን ቴክኖሎጂን ናይቲ ሚኒስትሪ ዝምልከት መግለፂ ምስ ቀረበ ተሳተፍቲ ኣብ ጉጅለታት ተኸፋፊሎም ኣብ ምህናፅ ከም ዝሰረቱ ስርዓተ ፍትሒ ምምሕያሽ ሕግታት ምምዕባል ሰብኣውን ትካላውን ዓቕሚ ምብራኽ ንቕሓት ሕብረተሰብ ዕቀባን ምምዕባልን ቅርሲ ሕጊ ኣብ ዝብሉ ዛዕባታት ብሰፊሑ ዘትዮም ኣብ መወዳእታ ሚኒስትር ፈውዝያ ብደረጃ ምምሕዳራት ከባቢ ተወዲቡ ዝካየድ ዘሎ ተሳትፎ ህዝቢ ብደቂቕ ተገምጊሙ ምስ ታሪክ ልምድድ

0: ሕብርታትን ሕብረተሰብ ኤርትራ ዝሳነን እዋናውነት ዝለበሰን ውዳበ ብወግዒ ክእወጅ ምዃኑ ሓቢራ። ሚኒስተር ፈውዝያ ብተወሳኺ ሕግታትና ንዓና ክመስሉን ሸተታትና ከዕውቱን ምስ እዋናውነት ብምዝማድ ከም ዝስርሐሎም ሞያውን ማሕበራውን ፍልጠት ብቑዕ ተመክሮን ስነ ምግባርን ዝዓጠቐ ዝፀጋ ሰብ ንምህናፅ ድማ ኣድላይ ዘበለ ፃዕሪ ክግበር ምዃኑ ነዚ ንምስማር ኩሉ ኣባል ብቐጻሊ ንቕሓቱን ናዕበየ ንምዕዋት እዚ ውጥን እጃሙ ክበርክ ተዘኻኺራ።
1: ፌስቲቫል ኤርትራውያን ንብርቲ ምዕራብ ካናዳ ጽንዓትና ዋሕስና ብዝብል ቴማ ብሓደን ክልተ ናሓሰ ኣብ ከተማ ኤድመንተን ብዓቢ ድምቀት ተኻይዱ። እዚ ካብ ከተማታት ኤድመንተን፣ ካልጋሪ፣ ካስካቱን፣ ዊኒፐግ፣ ቫንኩቨር፣ ብሩክስ፣ ረጃይና፣ ቶሮንቶን ካልኦት ከተማታት ካናዳን ከምኡን ካብ ሕብራት መንግስታት ኣሜሪካ ዝመፁ ብርክ ዝበሉ ዜጋታት ዝተሳትፎ ፌስቲቫል ባህላውን ስነ ጥበባውን መሰናድኦታት ከምኡውን ስፖርታውን ንጥፈታትን ምርኢት ቀያሕቲ ዕንበባን ከም ብዘጠቓልል መደባት ደሚቆም ምንባሩ ዝበፅሐና ሓበሬታ ኣፍሊጦም። ኣብ ቦምበር ሽማግለ ሃገራዊ በዓላት ኣቶ ዕቑባይ ተስፋ ስላሴ ብዘስምዖ ቓል ፌስቲቫል ኤርትራ ብምዕራብ ካናዳ እስታት 40 ዓመታት ዝቆፀረ ምዃኑ ብምጥቃስ እዚ ብራእን ፍቕሪ ሃገርን ዝፈለመ ሃገራዊ ምትእኻብ ናይ ኩሉ ኤርትራዊ ውርሻ ከም ዝኾነ ገሊፆም። ኣብቲ ኣጋጣሚ ኣብ ህልው ኩነታት ሃገር ከምኡውን ዞባውን ዓለማውን ምዕባለታት ዘተኮረ ሰሚናር ብናይ ክብሪ ዕዱም ኣቶ ኤልያስ ኣማረ ተኻይዶም። ጨንፈር ትምህርቲ ዞባ ደቡባዊ ቀይሕ ባሕሪ ኣብ ኣገዳስነት ምስፋሕ ኣገልግሎት ቅድመ ትምህርቲ ዘተኮረ ዓውደ ዘተ ብ4 ሓሰብ ከተማ ዓሰብ ኣካይዱ። ኣብቲ ኣመሓደርቲ ንኡ ዞባታትን ኣብ መሻርክቲ ኣካላትን ዝተሳተፎ ዓውደ ዘተ ሓላፍቲ ጨንፈር መምህር ፍሳሀ ኪዳነ ብዝሃቦ መግለፂ ምስፋሕ ኣገልግሎት ቅድመ ትምህርቲ ብቕዓት ትምህርቲ ብምርጋፅ ኣብ ሃገራዊ ምርምራታት ዝረአ ዝነበረ ድኻማት ንምፍዋስ ዓብ ግደ ከም ዘለዎ ብምጥቃስ ተራኮም ክዓዝዝ ወለዲ ድማ ኣብ ክሊ 4 ክሳብ 5 ዓመት ንዝርከቡ ደቆም ናብ ትምህርቲ ክልእኹ ተላብዩ። ሓላፊ ኣህዶ ቅድመ ትምህርቲ መምህር ሃይለ ማቴዎስ ብግድኡ ኣብ ርሑቕ ከባቢታት ናይቲ ዞባ ዝርከቡ ህፃናት ዕድል ትምህርቲ ንክረኽቡ ኣብ ዓመተ ትምህርቲ 2026-2027 9 ማእከላት ብምኽፋት 45 ሓደስቲ ትካላት ቅድመ ትምህርቲ ንምስራሕ መደብ ከም ዘሎ ኣረዲኡ። ተሳተፍቲ ብግድኦም ኣብ ምጅማር ትምህርቲ ዝረአ ምድንጓይ መምሃራን ምፍትሒ ክናደየሉ ኣብ ዝሓለፈ ዓመት ዝተረኣየ ውሁድ ፃዕርታት ብዝሓየለ ክቕፅል ንጥፈታት ምቁፃርን ምክትታልን ብስሩዕ ንምክያድ ኣገልግሎት መጓዓዝያ ክፍታሕ ከምኡውን ሕፅረት መምሃራን ንምፍዋስ ብኣጋ ክሕሰበሉ ተላብዮም። ኣብ ማሕዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘም ቓል ትምህርቲ መሰረት ምዕባለ ስለ ዝኾነ ህፃናት ኣብ ጉቡእ ዕድሚኦም ዕድል ንክረኽቡ መንግስቲ ንርሑቕ ገጠራት ጠመተ ብምግባር ትካላት ቅድመ ትምህርቲ ንምስፋሕ ዝገብሩ ዘሎ ወፍሪ ንክሰምር ንቑሕ ተራ ሕብረተሰብ ወሳኒ ከም ዝኾነ ብምሕባር ኣብ ማሕደርቲ ንኡ ዞባታት ዓብ ቆላሕታ ክህብዎ ተማሕፂኑ። ኣብ ንኡ ዞባ መንደፈራ ዝነጥፉ ሲቪል ሰራሕተኛታት መንግስቲ ብ4 ሓሰብ ብዝወሰዶ ተበግሶ 87 ከረፂት ደም ከም ዝለገሱ ኣብ ሃገራዊ ባንክ ደም ሓላፊ ኣገልግሎት ልግሲ ደም ኣቶ መሓር ኣብርሃም ሓቢሮም። ብመሰረት ውጥን ሃገራዊ ባንክ ደም ኣብቲ ንኡ ዞባ ኣብ ዓመት 2 ግዜ ናይ ሰራሕተኛታት ናይ ልግሲ መደብ ከም ዝካየድ ብምጥቃስ እቲ ናይ ሎሚ ዓመት ብወዳድብኡን ኣካይድኡን ካብቲ ናይ ዝሓለፈ ዓመታት ዝተፈለየ ከም ዝነበረ ገሊፆም። ኣደም እምበር ማሕበር ወለንታውያን ልገስቲ ደም ኣብቲ ንኡ ዞባ ወይዘሮ ኤልሳ ሃብተፅዮን ብወገና ሕብረተሰብ ብሓፈሻ ምንእስያት ድማ ብፍላይ ነዚ ናይ ሕልና ዕረፍቲ ክዝፈጥር ተግባር ክስዕብዎ ተላብያ። ለገስቲ ብዝሃብዎ ሓበሬታ ብዝትካእ ደም ዘይትትካእ ህይወት ንምድሓን ቀወምቲ ለገስቲ ክኾኑ ዘለዎም ድልውነት ኣረጋጊፆም። ሲቪል ሰራሕተኛታት መንግስቲ ኣብ ንኡ ዞባ መንደፈራ ኣብ ዝሓለፈ ወርሒ ጥሪ እውን 61 ከረፂት ደም ምልጋሶም ዝዝከር እዩ። ንወርሕን 2 ሰሙንን ዝቕፅል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ሎሚ ረቡዕ 5 ሓስቦ ውግዕ ፈሊሙ። ኣብቲ መኽፈት ስነ ስርዓት ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተኽላይ ሃብተስላሰ ብዘስምዖ ቓል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ካብ ግዜ ናብ ግዜ ምዕባለ ይርኢ ከም ዘሎ፣ እዚ ድማ መርኣያ ናይቲ ብደረጃ ሃገር ኣብ ዓውዲ ስፖርት ዝግበር ዘሎ ገዚፍ ወፍሩ ምዃኑ ብምጥቃስ እቲ ውድድራት ብፅፈት ክካየድ ንዝወደቡ ኣካላት ብምምስጋን ንተወዳደርቲ ሰናይ ምንሆቱ ገሊፆም። ስታፍ ጎስጓስን ሓበሬታን ሓይሊ ኣየር ኤርትራ ሜጀር ኣማኑኤል ተስፋ ገርግስ ብግድኡ እዚ ኣብ ከ2 ዓመት ዝውደቡ ውሽጣዊ ስፖርታዊ ውድድራት ብተሳትፎ 8 ጋንታታት ደቂ ተባዕትዮን ደቂ ኣንስትዮን ከም ዝካየድ ብምሕባር ኩዕሶ እግሪ፣ ኩዕሶ ሰኪዐት፣ ኩዕሶ መርበብ፣ ኣትለቲክስ፣ ቸዝ፣ ቢልያርዶን ጨመተ ተኹስን ከም ዘጠቓልል ሓቢሮም። ሜጀር ኣማኑኤል ኣስዒቡ እቲ ዕላማ ነታ ብስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ንሓይሊ ኣየር ወኪላት ተሳተፍ ጋንታ ክንፊ ዝምግቡን ንሃገር ዝውቅ

ኩሉም ብቕዓት ስፖርታውያን ንምፍራይ ምዃኑ ብምጥቃስ ፍሉይ ብቕዓትን ክእለትን ክንፀባርቕ ትፅቢት ከም ዝግበር ኣረዲኡ ኣብቲ መኽፈት ስነ ስርዓት ምሕዝነታዊ ግጥም እውን ተኻይዱ። ዝስዕብ ዜናታት ሃገራት ወፃኢ ኩራት ዓዘብትና ንምክታልኩም ደጊምና ብክብሪ ንዕደም። ዜና ውፃኢ፣ ጃፓን ንዞባ ኤስያ ኣብ ሓደጋ ዘእቱ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ጠንቂቓ። ሰሜን ኮርያ ነዚ መጠንቀቕታት ዝሃበት ጃፓን ስራሕቲ ኣሜሪካ ዝኾነት ቶማሃውክ ዝተባሃለ ክሩዝ ሚሳይል ከም ዝፈተነት ብምጥቃስ እያ። መንግስቲ ሰሜን ኮርያ ነቲ ምዕባለታት ይከታተሉ ከም ዘሎ ብምጥቃስ ሃገሩ ተመሳሳሊ ስጉምቲ ክትወስድ ከም ትኽእል ኣሚቱ ኣሎ። ዘምዚ ኢሉ እንከሎ ኣሜሪካ ምስ ጃፓን፣ ደቡብ ኮርያን ፊሊፒንስን ዝገብሮ ዘሎ ሓባራዊ ወታደራዊ ንጥፈታት ከተቋርጾ ሰሜን ኮርያ ደጊማ ተማሕፂና። እቲ ሓባራዊ ንጥፈታት ንፀጥታ ዞባ ኤስያ ብሓደጋ የእትዎ ከም ዘሎ ዝገለፀ ሰሜን ኮርያ ሃገራት እቲ ዞባ ግዳማዊ ምትእታው ክቃወማ ፀዊዓ ኣላ። ኣሜሪካ ቀንዲ ጠንቂቕ ልውላዊ ሓውሲ ደሴት ኮርያ ምዃና ሰሜን ኮርያ ብተደጋጋሚ ክትወቅስ ፀኒሐ። ኣብ ጃፓንን ደቡብ ኮርያን ብጠቕላላ ኣስታት 80,000 ወታደራት ኣዋፊራ ዘላ ኣሜሪካ ኣብተን ሃገራት ዝተረቐቐ ስርዓተ መከላኸሊ ሚሳይል ዝርከቦ ኣፅዋር ከተዋድእ ፀኒሓላ። ሰሜን ኮርያ ከተካይዶ ፅንሐት ተደጋጋሚ ፈተነታት ሚሳይል መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ዘካይድኦ ዘለዎ ሓበራዊ ወታደራዊ ልምምድ ምዃን እያ ትሕበር። ክስተት ኤልኒኖ ከስዕቦ ብዝኽእል ሕፅረት መሰረታውያን ጠለባት ሂወት ኣስታት 50,000,000 ተወሳኺ ሰባት ኣብ ደረጃ ክቱር ጥሜት ክፅምበሮ ከም ዝኽእሉ ዓለማዊ ውድብ ምግብን ሕርሻን ኣሚቱ። ኣብዚ ዓመት እዚ ኤልኒኖ ክኽሰት ልዕሊ 80% ተኽእሎ ከም ዘሎ ዝጠቐሰት ውድብ ብሰንኩብ ዝመፅእ ዓመት ብደረጃ ዓለም ኣብ ክቱር ጥሜት ወዲቖም ናይ ዘለዉ ሰባት ቁፅሪ ናብ ልዕሊ 274,000,000 ክብክብል ከም ዝኽእል ግምታቱ ሂቡሎ። ዞባታት ማእከላይ ኣሜሪካ፣ ደቡባዊ ኣፍሪቃን ገለ ክፋል ኤውሮጳን በቲ ተፈጥሮዊ ክስተት ሕልፊ ካልእ ከባቢታት ክጥቅዑ ከም ዝኽእሉ እዩ ዝግለጽ። ኣብ ሰፊሕ ክፋል ኤውሮጳ ተኸሲቱ ዘሎ ክቱር ዋዒ ዘስዓቡ ሓደጋታት ባርዕ መሮር ምልክታት ክስተት ኤልኒኖ ክኸውን ከም ዝኽእል ክኢላታት ይጠቕሱ። ብዘይካዚ ኣብ ማያዊ ኣካላት ተኸሲቱ ዘሎ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝተገልጸ መጠን ዋዒ ንተርእዮታት ኤልኒኖ ከም ዘምልክት ተፈሊጡ ኣሎ። ውድብ ሕቡራት ሃገራት ኣብ መፋርቅ 226 ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ምጥንቃቕ ዝዝከር እዩ። እቲ ብገምጋም ኣብ ነፍሲ ወከፍ 2 ወይ እውን 7 ዓመታት ዘጋጥም ክስተት ንመጠን ዓለማዊ ዋዒ ብልዕሊ 1.5 ዲግሪ ሰንቲግሬድ ክብከብሎ ከም ዝኽእል እዮም ክኢላታት ግምታቶም ዝህቡ ዘለዉ። ኤልኒኖ ብ 2023 2024 ኣብ ሰፊሕ ክፋል ዓለም ናጋጢሙ ምንባሩ ጸብጻባት ሜትሮሎጂ የረድኡ። ደሴት ታይዋን ን10 መዓልታት ከም ዝቕፅል ዝገለጸቶ ብቐጥታዊ ተኽሲ ዝተሰነየ ወታደራዊ ልምምድ ሎሚ 5 ነሓሰ በጊሳ። ዕላማ ናይዚ ክሳብ 14 ነሓሰ ዝቕፅል ልምምድ ናይ ምውጋእ ዓቕምን ውህደትን ሰራዊት ክብ ንምባል ምዃኑ እታ ደሴት ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ እቲ ልምምድ ንህዝባዊት ሪፓብሊክ ቻይና መልእኽቲ ዘመሓላልፍ ክኸውን ስለ ዝኽእል መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ይእመት። ኣካል ልኡላዊ ግዛኣታ ንዝኾነ ደሴት ታይዋን ብሓይሊ ክትፅምብራ ከም ትኽእል እተጠንቀቕ ቻይና ኣብ ከባቢታ ደሴት ተደጋጋሚ ወታደራዊ ልምምድ ከተካይድ ከም ዝፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእታው ብትሪ ከም ትቃወሞ ጸብጻባት የረድኡ። ኣሜሪካ ምስ ደሴት ታይዋን ወታደራውን ቁጠባውን ዝምድናኣ ንምምዕባል ተካይዶ ንጥፈታት ምስ ቻይና ከተፋና ጸኒሕ ኣሎ። እስራኤል ኣብ ወሽመጥ ጋዛ ምቁራፅ ተኽሲ ክግበር ንዝተበፅሐ ስምምዕ ብምጥሓሳ ብትሪ ከም ዝኽንንኦ መንጎኛታት ናይቲ ስምምዕ ዝኾና ቱርኪ፣ ግብፅን ቀጠርን ሓቢረን። እስራኤል ኣብ ወሽመጥ ጋዛ ሓድሽ መጥቃዕትታት ኣበጊሳ ከም ዘላ ዝፍለጥ ኮይኑ እቲ ስጉምቲ ቅልላውቲ ወሽመጥ ብሰላም ንምዕራፍ ንዝካየድ ዘሎ ፃዕሪ ኣብ ሓደጋ ዝእቱ ምዃኑ ሰለስተን ሃገራት ወቒሰን። ወታደራዊ ውፍር እስራኤል ኣብ ወሽመጥ ጋዛ ንዞባዊ ርግኣት ዝዘርግ ምዃኑ ብምጥቃስ ድማ ባይቶ ፀጥታ ሕብራት ሃገራት ኣብ ልዕሊ ኣፀቕጢ ክገብር ፀዊዐን። ምንቅስቓስ ሓማስ ዝርከቦም ፍልስጠማውያን ዕጡቓት ትግባረ ስምምዕ ምቁራፅ ተኽሲ ንምቅልጣፍ ዕጥቆም ከውርዱ ከም ተሰማምዑ እኳ እንተተገልጸ ብሰንኪ ወታደራዊ ተጻብኦታት እስራኤል እቲ ተበግሶ ክስጉም ከም ዘይክእል ይእመት። ምንቅስቓስ ሓማስ ጠቕሊሉ ዕጥቁ ከይውረደ ኣብቲ ወሽመጥ ኣዋፊራቶን ዘላ ሰራዊት ክትስሕቦ ከም ዘይኮነት እያ እስራኤል ትገልጽ። እታ ሃገር ኣብ መወዳእታ 2023 ወሽመጥ ወታደራዊ ወፍሪ ድሕሪ ምብጋሳ ንዝዓበየ ክፋሉ ብትሕቲ ቁፅፅራ እትያቶ ከም ዘላ ይፍለጥ። ብመጥቃዕታት እስራኤል ዛጌይቲ ልዕሊ 73,000 ፍልስጤማውያን ከም ትቐትሉን ኣማኢታ ሸሓት ከም ዝቐሰሉን ጸብጻባት ይረድኡ።

ኣብ 226 ደረጃ ዓለም ዝካየድ መጠንቀቕታ ወፍሪ ብሰንኪ ጸጥታዊ ቅልውላው ነቲ ዝድልዕ ቤት ከመዝግብ ከም ዘይክእል ክኢላታት ቁጠባ ኣሚቶም። ኣብ ዞባ ማእከላይ ምብራቕን ዩክሬይንን ተኸሲቱ ዘሎ ወታደራውን ጸጥታውን ኩነታት ቀንዲ ጠንቂ ናይቲ ንግዳዊ ምንቁልቋል ከም ዝኾኑ እዩ ዝግለጽ ዘሎ። ብዘይካዚ ልዑል መጠን ቀረጽ ንግዳዊ ክርደናን በይናዊ እግዳታትን ኣሉታዊ ተርኦም ክጻወቱ ከም ዝኽእሉ ግምታት ኣሎ። ኣብ 225 መጠን ቀጥታዊ ዓለማዊ ወፍሪ ምስቲ ናይ ቅድሚ ዓመት ክነጻጸር ከሎ ብ600ታዊት ከም ዝወስኸ ጸብጻባት ውድብ ሕቡራት ሃገራት ሓቢሮም። ኣብዚ ሓለፈ ዓመት ኣስታት 1.6 ትሪልዮን ዶላር ዝግመት ቀጥታዊ ወፍሪ ከም ተኻየደ ዝተቐስቶም ጸብጻባት መጠን ቀጥታዊ ወፍሪ ኣብ ምዕቡላት ሃገራት ብ11ታዊት ኣብ ምዕባል ናይ ዝርከባ ድማ ብ200ታዊት ከም ዝዓበየ ረዲኦም። ፍርያት ቴክኖሎጂ፣ ፍርያት ጸዓት፣ ፍርያት ኢንዱስትሪን ማዕድናትን ካብቶም ዝለዓለ መጠን ወፍሪ ዝተኻየደሎም ምንባሮም ይዝሕበር። ይኹን እምበር እቲ ዝተመዝገበ መጠን ዕብየት ብደረጃ ዓለም ውዱን ከም ዘይነበረ ክፍለጥ ተኻኢሉ ኣሎ። ኣብ ዝሓለፈ 30 ዓመታት ብደረጃ ዓለም ኣሰካፊ ተባሂሉ ዝተገልጸ ብርሰት ዕምባባታት ባሕሪ ከም ተመዝገበ ጸብጻባት ኣከባቢ ሓቢሮም። ኣብዚ ዝተጠቕሲ ዓመታት ብገምጋም 500ታዊት ካብ ዕምባባታት ባሕሪ ዓለምና ከም ዝበረሰ ዝተገሊጹ። ጠንቂ ናይቲ ኣከባብያዊ ብርሰት ክሊማዊ ነውፅ ዘንቀሎ ዘይንውር ወሳኺ ሙቐት ማያዊ ኣካላት ምዃኑ ዝሓበሩ ክኢላታት ኣብ ህይወታዊ ብዙሕነት ውቅያኖሳትን ባሕርታትን ከቢድ ሃስያ ከም ዘውረደ ረዲኦም። ኣብ 224 ምስተርዮ ክሊማዊ ክስተት ኤልኒኖ መጠን ሙቐት ማያዊ ኣካላት እቲ ዝለዓለ ምንባር ዝተቐስቶም ክኢላታት ኣብዚ ዓመት እዚ ተመሳሳሊ ክስተት ክስዕብ ከም ዝኽእል ይእምቱ። ኣብ ኣውስትራልያ ዝርከብ ደረጃ ዓለም ዝሰፍሐ ዕምባባታት ባሕሪ ዝርከቡ ኣከባቢ ሕልፊ ካልእ ከም ተሃስየ ይግለጽ ኣሎ። ብርሰት ዕምባባታት ባሕሪ ንምክልኻል ዝተዋሃደ ስጉምቲ ክውሰድ ሕቡራት ሃገራት ክጽውዕ ጸኒሕ ኣሎም። ዜናታት ምዝዛም ኣርእስቲ ዜና ክድግመልኩም። ልማዓታዊ መደባት ንምሕያል ውህደታ ተግበርቲ ኣካላትን ህዝብን ክዓዝዝ ሚኒስተር ዞባዊ ምምሕዳራት ጸዊዑ። ሚኒስትሪ ፍትሒ ዓመታዊ ኣኼባ ገምጋም ስራሕ ብምክያድ ኣብ ውጥን ናይ መጻኢ መደባት ዘትዩ። ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ሎሚ ረቡዕ 5 ነሓሰ ብወግዒ ፈሊሙ። ጃፓን ንዞባ ኤስያ ብሓደጋ ዘእቱ ወታደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ጠንቂቓ። ብደረጃ ዓለም ኣስታት 50 ሚልዮን ተወሰኽቲ ሰባት ኣብ ደረጃ ክቱር ጥሜት ክጽንበሩ ከም ዝኽእሉ ተኣሚቶ። ደሴት ታይዋን ን10 መዓልታት ዝቕጽለ ወታደራዊ ልምምድ ከም ጀመረት ገሊጻ። ንሳዕት እዚ ዝተዳለወ ዜናታት ተዛዚሙሎም ዝተረፍ መግባትና ንሓድገኩም ብወገነይ ሰናይ ምሽት።

0: መራሕትን ልሂቃንን ስርዓት ብልፅግና ንባሕርን ኣፍ ደገ ባሕርን ኣመልኪቶም ወግሐ ፀብሐ ዘቕርብዎም ዘለዎ ሓደስቲ ዘስደምሙ ሓሳባት መትሓዚ ይብሎምን ናትናዩ ክንመልሶ ኢና ኢሎም እናፈከሩ፣ በንጻሩ ድማ ናብ ቀይሕ ባሕሪ ካብ ምኻድ ቀይሕ ባሕሪ ናብ ኢትዮጵያ ከም ዝመፅእ ምግባር ዝብል ሓድሽ ማይ ዘይጣዓመ እማመ ሒዞም ቀሪቦም ኣለዉ።
1: የባህር በር ለማግኘት ኢትዮጵያ ወደ ባህር ከምትጓዝ ለምን ባህሩ ወደ ኢትዮጵያ ኣይመጣም የሚሉ ኣማራጮች ይሰማሉ።
0: ኣፍ ደገ ባሕሪ ንምርካብ ኢትዮጵያ ናብ ባሕሪ ካብ እትጓዓዝ ስለምንታይ ባሕሪ ናብ ኢትዮጵያ ዘይመፅእ ዝብሉ ኣማራፀይታት ይስምዑ እዮም። ናብ ገምገም ቀይሕ ባሕሪ ካብ ምኻድ ንባሕሪ ብመስረብ ጌርካ ምምፁ ዝብል ኣማራፂታት ዝቕርቡ ምሁራት ኣለዉ። እዚ ማራፂ እዚ ክሳብ ክንደይ ክዕወት ይኽእል?
1: ወደ ባህር ዳርቻ ከመሄድ ባህሩን በቦይ ቀዶ ዳርቻውን ማምጣት የሚል ኣማራጭ የሚያቀርቡ ምሁራን ኣሉ።
0: ነቲ ዝሓልምዎን ዝብህግዎን ቀይሕ ባሕሪ ብኸመይ ከም ዝውንንዎን ንጹር መንገዲ የብሎምን። ዝጭበጥ ሕጋዊ መርትዖ ስለ ዘይብሎም ሓንሳብ ብሓይሊ ካልእ እዋን ድማ ብሕጊ ብእንካን ሃባን ብታሪኽ ብጂኦግራፍ ብበዝሒ ህዝቢ ብልማኖ ወዘተ እናተባህለ ተጋላባጥን ሓድሕዱ ዝጋጮን

0: ማመታትን ሓሳባትን ይቕርቡ።
1: ኢትዮጵያ በታሪክ አጋጣሚ የባህር በር ባጣችባቸው ዓመታት ሁሉ ዳግም መተንፈሻ ለማግኘት በህግ
0: ኢትዮጵያ በታሪካዊ አጋጣሚ አፍደገ ባህሪ ካብ ሰአነትሎም ዓመታት ዳግማይ መተንፈስን ምርካብ በሕጊ ብዲፕሎማሲ ብእንካን ሃባን በኢኮኖምን ብዙሓት ሓሳባት ቀሪቦም ኣለዉ። ካልእ ድማ ምህንድስናዊ ኣማራፂ እዩ። ከምቲ ግብፃውያን መትረብ ስዌዝ መሬት ኩዒቶም መትረብ ብምድላው ዝገበርዎ ነቲ ባሕሪ ስሒብካ ናብ ኢትዮጵያ ክኣቱ ይከኣል እዩ ዝብል ምህንድስናዊ መፍትሒ እዩ።
1: እንደ ግብፁ ስዊዝ ካናል መሬት ቆፍሮ ቦይ በማበጀት ባህሩን ወደ ኢትዮጵያ ስቦ ማስገባት የሚል የኢንጂነሪንግ መፍትሄ።
2: ቀይ ባህር 1000 ኪሎ ሜትር ኦልሞስት ብዙ ሀገሮችን ያካልላል። ስለዚህ ከዛ ውስጥ በኢትዮጵያ ድንበር ጋር ያለው ርቀት ምን ያህል ነው?
0: 1000 ኪሎ ሜትር ገምገም ዘለው ቀይ ባህሪ ንብዙሓት ሀገራት ይዋስን። ካብ ደቡብ ኢትዮጵያ ክንደይ ዝኣክል ርሕቀት እዩ ዘለዎ? ኣብ ኣርባዕተ ቦታታት 34 43 54 ከምኡውን 63 ኪሎ ሜትር ርሕቀት ኣለዎ። ንሕና መትረብ ክንሰርሕ ከለና ኣብታ ፀበበት ቦታ ኣብ 34 ኪሎ ሜትር ኢና እንመርፅ። ነቲ 34 ኪሎ ሜትር ሰብ ዝሰርሖ መትረብን ወደብን እንተ ደኣ ተዃዒቱ እቲ ወደብ ኣብ ውሽጢ መሬት ኢትዮጵያ ክስራሕ ይከኣል እዩ። እቲ ወደብ ዝተሃንፀ ማይፍኖ በቃ ተራኺቡ ማለት እዩ። ንቀይሕ ባሕሪ ኣስፊሕናዮ ማለት እዩ።
2: ወደቡን በኢትዮጵያ ድንበር ውስጥ መስራት ይቻላል። ከተገነባ በኋላ ውሃው ያው ግራውንድ ብሬኪንግ ሲለቀቅ ይገባል። በቃ ተገናኘ ማለት ነው። ቀይ ባህርን አሰፋ ነው ማለት ነው፣ በሌላ አባባል ማለት ነው።
3: ከዚህ ጀምረን እስከ አሰብ ድረስ ያለው አካባቢ ብንቆፍር ወይም እስከ ቀይ ባህር አካባቢ ያለውን ብንቆፍር ምን ውጤት እናገኛለን?
0: ካብዚ ጀሚርና ክሳብ ከባቢ ዓሰብን ቀይሕ ባሕርን ምስ ንኩዕት ውፅኢቱ ከመይ ክኸውን? ክሳብ ዓሰብ ክሳብ ቀይሕ ባሕሪ ንምኩዓት ቁመቱ፣ ዕምቆቱ፣ ስፍሓቱ ክንደዩ ክኸውን ኢልና ካብ መበገስ ሓሳባት ተመርኪስና ፅንዕናዮ። ካብ ዓሰብ ሰመራ ክሳብ ቱጀራ ዝኸይድ መስመር እዩ። ኣብ ሶማልናትና ዝነበረ ዙቤ ዝበሃል ወደብ ኣሎ። ብኡ እውን ከም ኣማራፂ ክንጥቀም ንኽእል ኢና። ኩሎም ካብ 71 ኪሎ ሜትር ይሓልፉን እዮም።
3: ጠቃሚ እንደ ኣማራጭ ልንጠቀም እንችላለን ከሚሉ ኣንጻር ነው። ሁሉም ግን ከ71 ኪሎ ሜትር በላይ ኣይወስዱም። ካፋር ወደ ቀይ ባህር አካባቢ ስንሄድ 71 ኪሎ ሜትር ይሄዳሉ። እነኛ 71 ኪሎ ሜትር ሂደን
0: ካብ ዓፋር ናብ ቀይሕ ባሕሪ 71 ኪሎ ሜትር ምስኩዓትና ዕምቆቱ 150 ጎኑ 180 ሜትሮ ስፍሓት ክህልዎ እዩ። ንዕኡ ኩዒትና ማያት ቀይሕ ባሕሪ ክነምፆ ንኽእል ኢና። ወደብ ፈጢርና ማለት እዩ።
3: የቀይ ባህርን ውሃ ማምጣት እንችላለን። ወደብ ፈጠርን ማለት ነው። አሁን ቀይ ባህር ውሃውን ያንን ቆፍረ ካመቻቸለት
0: ንቀይሕ ባሕሪ ከም መትረባት ስወፅን ፓናማን ኩዒትና ነቲ ማይ ከም ዝመፅእ ንገብሮ። ወደብ ፈጢርና ማለት እዩ። ብምፅዋዕ ክንጥቀም እዩ ነይሩ ድሌትና። ንሱ ዘይከኣል እንተኮይኑ ግን ባዕልና ወደባትና ክንፈጥር ንኽእል ኢና።
3: ምፅዋዕ ለመጠቀም ነበረ። ያ ካልተሳካ ግን በራሳችን ምን ወደቦች መፍጠር እንችላለን የሚለውን
0: በዞም ልሂቃን ብዛዕባ ዝቀረበ መፅናዕቲ ቅድሚ ምዝራብና ተኸታተልቲ ስርዓታትን ሰብ ፍሉይ ረብሓን ኢትዮጵያውያን ነዝልዒሎሞ ዘለዉ ወፈራ ምውናን ቀይሕ ባሕሪ ብዘይካቶም ፈሊጦም ፀመሙ ሕጋውነትን ሓቅነትን ከምዘይብሉን ከምዘይዕወትሉን ኣፀቢቖም ይፈልጡ እዮም። እዚ ኩሉ ዓወድ በድን ምዕልባጥን ድማ ኮንዶኾን ንዕወት ዘንቀዶ ዳኣ እምበር ብሕጊ ይኹን ብሓይሊ ብፍጹም ከምዘይሰልጦም በዞም ፕሮፌሰራትን መሃንድሳትን ቀሪቡ ዘሎ ምህንድስናዊ ሓሳባትን ኣማራፂታትን ሓደ መርኣያ እዩ። እዞም ልሂቃን ከምቲ ግብፃውያን ዝገበርዎ ብምባል እዮም ኣብነታት ዘቕርቡ ዘለዉ። እንተኾነ ናይ ግብፃውያንን በዞም ኢትዮጵያውያን ዝሕለም ዘሎ ሓሳባትን ፈጺሙ ዘራኽብ የብሉን። ግብፃውያን ንመትረብ ስዌፅ ኣብ መሬቶምን ኣብ ማያቶምን እዮም ሃኒፆሞ። እዞም ዝሓልሙ ዘለዉ ጎረባ ብትናኸ ኣብ መሬት መን እዮም መትረብ ክኩዕቱ? ማያት መን ስሒቦም ብመሬት መን እዮም ክሕልፍዎ? ከምቲ ቅጻል ዝምድርዎ ገማግም ቀይሕ ባሕሪ ዝውንንዎን ዝብፅሖም እንተ ደኣ ኮይኑ ንቀይሕ ባሕሪ መትረብ ኩዒቶም ናብ ግዛኣት ኢትዮጵያ ከም ዝኣቱ ምግባር ዝብል ሓሳብ ከ እንታይ ኣድልዮም? ባሕርን ኣፍ ደገ ባሕርን ይብፅሓና ይንምባል ብመራሕትን ሓለፍትን ጉጅለ ብልፅግና زيتفحر

0: ጉድጓድ የለን። ፈራሕ ዓሰርተ መስሉ ብታሪክ ጂኦግራፍ ስነ ህዝብን ኣልዒሎም ወነንቲ ከም ዝነበሩን ከም ዝግብኦምን ክማጎቱ ይፍትኑ። ብሔር ዓፈርን መሬቱን ሓደ ካብቲ ከም መጣልዒ ክኾኖም ዝፈሓሓርዎ ዘለዉ ኣጀንዳ እዩ። ብሔር ዓፈር ኢትዮጵያዊ ይብሉን ኣለዉ። ነቶም ኣብ ውሽጢ መግዛእት ዊዶብ ኣብ ገማግም ደቡባዊ ቀይሕ ባሕሪ ዘለዉ ኤርትራውያን ብሔር ዓፋር ከይተረፈ ኢትዮጵያውያን እዮም ክሳብ ምባል በቶም ኣለዉ። ክትበልዓ ዝደለኻ ባ ጉንባሕ ዛግራያ ትብላ እዩቲ ነገር።
1: ይሄ የምታዩት የአፋር ትሪያንግል ይባላል።
0: እዚ ትርእይዎ ዘለኹም ስሉስ ኩርና ዓፋር ማለት ዓፋር ትሪያንግል ይበሃል። ደቂ ዓፋር ኣብ ጅቡቲ ኢትዮጵያን ኤርትራን ኣለዉ። ብስነ ህዝቢ ማለት ዲሞግራፊ እንተዘርእኹሞ 1.5 ሚልዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኢ ተኸልኪሉ ኣሎ።
1: በመስመር ቀይ ባህርን እንዲያያይ ተደርጎ ይኖራሉ።
2: ከአሰብ ጀምሮ መቀነቱን ተከትሎ እስከ ዳህላክ ድረስ የአፋሮች መሬት ነው።
0: ካብ አሰብ ክሳብ ዳህላክ ናይ ደቂ ዓፋር መሬት እዩ። ከም ግዳ ሓቂ ኤርትራ ዕፅውቲ ማለት ላንድ ሎክት ክትከውን ዘለዋ እምበር ደቂ ዓፋር ኣይኮነን።
2: እንደውም ሎክላንድ መሆን ያለባት ኤርትራ እንጂ የአፋር ህዝብ አይደለም።
3: በጣም ቅርበት ያለው እኛ በደንብ የምንፈልገውን ነገር በቶሎ
0: ኣዝዩ ዝቐረበ ንሕና ብእንደልዮ ብቕልጡፍ ክበፅሓና ዝቕልብ ዓሰብ እዩ። ዓሰብ ድማ ብታሪክ ናይ ኢትዮጵያ ሱልጣናት ኣዳል ዝቆፃፀርዎ እዩ ዝነበረ። ብምሉእ ገማግም ቀይሕ ባሕሪ እንተላይ ናይ ኤርትራ ብምሉእ ዝቆፃፀርዎ ኣዳላውያን ዝበሃሉ ደቂ ሓፋር እዮም።
3: ዘ ሆል ኮስት ላይን ኢንክሉዲንግ ኤርትራን ኮስት ላይን ብምሉእ የሚቆፃፀሩት ኣዳሎች ኣዳል የምንላቸው ያው ዓፋር ህዝብ ማለት ነው።
0: 1.5 ሚልዮን ህዝቢ ዓፋር ቀይሕ ባሕሪ ከይርኡ ተኸልኪሎም ኣለዉ ዝብል መግለፂ መራሒ ብልፅግና ዓፋር ይኹኑ ካልኦት ብሄራት የብዙሑ ይውሓዱ ብተፈጥሮ ይኹን ብሕጊ ኢትዮጵያ ትበሃል ሃገር ትኹን ብሄራታ ቀደም ይኹን ሕጂ ቀይሕ ባሕሪ ኣይምልከቶምን እዩ። መራሕቲ ብልፅግና ምፅኦሞ ዘለዉ ምጉት ንኣህጉራዊ ሕጊ ዝጻረር ኣህጉራዊ ዶባት ሃገራት ዘዘናብልን ንሰላም ርግኣትን ቀርኒ ኣፍሪቃ ዝዘርግን እዩ። ቅድምታ ኢትዮጵያ ተባሂላ ኣብ መበል 19 ክፍለ ዘመን ዝቖመት ሃገርን ኤርትራ ብመልክዕ ፈደሬሽን ብኢትዮጵያ ክሳብ እትጉበጥን ዓሰብ ካብ መሳፍንትን ሃፀያትን ኣቢሲንያ ነፃ ኮይና ብሱልጣናት ደቂ ዓፈር ትመሓደር ዝነበረት ምስ ምእታዊ ጣልያውያንን ምሕንጻፅ መግዛእታዊ ዶባትን ድማ ኣካልታ ብ1890 ዶባታት ዝተነፀረ ኣብ ውድብ ሕቡራት ሃገራት ግዝእቲ ኢጣልያ ሃገር ኤርትራ ተባሂላ ናይ ዝተሰሜት ሃገር ወደባዊት ከተማያ ነይራ። ብ1991 ድማ ከም ኩሉ ክፋላት ኤርትራ ብኸቢድ መስዋዕት ህዝቢ ኤርትራ ካብ መግዛእቲ ኢትዮጵያ ሓረ ኮይና ኤርትራዊት ወደባዊት ከተማ ኮይና ትቕጽላላ። እዚ ኩሉ ብዛዕባ ዓሰብ ብኢትዮጵያውያን ዝቕርብ ዘሎ ዓጀውጀው ቅንጣብ ሓቅነትን ሕጋውነትን የብሉን።
4: 1300 ኪሎ ሜትር የቀይ ባህርን ኮስት በተን በተንም ብለው ቢሆን አፋሮች ይኖሩበታል። በኤርትራ ያለውንም በጅቡቲ ያለውንም እስከ ፖርት ሱዳንም ይኖራሉ አፋሮች።
0: ወላኳ ፋህ ዝበሉ እንተኾኑ ን1300 ኪሎ ሜትር ገማግም ቀይሕ ባሕሪ ደቂ ዓፋርዮም ዝነብርዎ ኣብ ኤርትራ፣ ጅቡቲ ክሳብ ፖርት ሱዳን ዓፋርዮም ዝነብርዎ። እዛ በዓልቲ ስልጣን ብልፅግና ተወላዲት ኢትዮጵያ ዓፋር እየ ባህሊት እያ። ጂኦግራፍን ስነ ህዝብን ሃገራ ዘይፈለጠት ብዛዕባ ገማግም ቀይሕ ባሕርን ህዝቡን መን ኣበይ ከም ዝነብር ህዝቢ ኣኪባ ተስተምህራላ። ኣብ ኤርትራ ኣየናይ ብሄር ኣበይ ይነብር ሕቶ ኣይኮነን፣ ኣብ ዝመረፆ ብዝደለዮ መንገዲ ይነብራሎን ክነብር እውን እዩ። ከምቲ ናቶም ብብሄር ቋንቋን ሃይማኖትን ዝተሃናኾት ህዝቢ የብልናን። ንኣፍልጦኣን ኣፍልጦቶም ብጌጋ ተስተምህሮም ዘላ ግን እቲ ዝተጠቐሰ ንውሓድ ገማግም ቀይሕ ባሕሪ ኤርትራ ብሔረ ዓፋር፣ ብሔረ ራሻይዳ፣ ብሔረ ሳሆ፣ ብሔረ ትግራን ካልኦት ብሔራትን ዝሓቆፈን ብሓባርን ብስኒትን ዝነብርዎን ምዃኑ ክትፈልጦ ዝግባእ ሓቂ እዩ።
4: እንደዛ ተበትነው ግን የኢትዮጵያ ኬዝን ኢትዮጵያዊ ነኝ ካልክ በቂ ነው።
0: ወላ እኳ ፋሕ ዝበሉ እንትኾኑ ኢትዮጵያዊ የምባል እኹል እዩ። ካብ ፖርት ሱዳን ክሳብ ራስ ዱሜራ ዘሎ ማሕበረሰብ ዓፋር ሓያል ሓላዊ ዶብን ንኢትዮጵያውነት ክብሪ ዝህብን እዩ።
4: ጠንካራ እንደሆነ አሁንም ኢትዮጵያዊነት ትልቅ ክብር የሚሰጠው ጉዳይ ነው። በዛ አካባቢ
5: ከዳህላክ ጀመረ፣ ከምጽዋ ጀመረ እስከ ታጆር ድረስ ያለውን ከ1000 ኪሎ ሜትር በላይ ያለው
0: ካብ ዳህላ ክሳብ ምጽዋዕ አንታ ጆራን ዘሎ 6 ኪሎ ሜትር ገማግም ባህሪ ብዘይካ ህዝብ ዓፋር ካላኡ ዝነብር ህዝብ የለን ደቂ ዓፋር ጥራያም ዝነብርዎ
5: ቀይ ባህር ጠራፍ መመሃል ሌላ ማንም ማህበረሰብ ሳይኖር ዓፋር ብቻ ነው መኖርበት በዛ ጠራፍ ላይ
2: ቀደም ብሎም በአፄ ምኒልክ ጊዜም ቢሆን
0: አቀዲሙ አብ ጊዜ አፄ ምኒልክ አፄ ኃይለ ሥላሴን ኢህ አደግን አብ ኢትዮጵያ አብ ልዕሊ ዝካሄድ ፖለቲካዊ ምንቅስቃሳት ሓያል መርገፅ ዝነበረ ህዝቢ እዩ
2: ኢትዮጵያ ውስጥ በሚደረገው ማንኛውም ፖለቲካ እንቅስቃሴ ውስጥ በጣም ጠንካራ አቋም የነበረው ህዝብ ነው።
0: እዚ ሰብኣይ ናይ ብሓቂ ኣንፈቱ ስሒት ኣሎ ታሪክ ፖለቲካ ውትድርና ይተሓዋወሰ ኣሎ ብዘይ ካብ ኢትዮጵያ ኣብ ካልእ ዓፋር ዝበሃሉ የለውን ይብል ኣሎ። ንምዃኑ ንኤርትራን ህዝባን ክወርር ኣንቂሉ ኣገልጋሊ ልኡኽ ስርዓት ብልፅግና ከምዚ ምዝራቡ ዘገርም ኣይኮነን። ንኣይተ ጻድቃን ናሓቶ ግን ኣሎ ሓፀይ ምኒልክ ኣብ ዘመኑ መዓስ እዋን ምስ ህዝቢ ዓፋር ርክብ ዝነበሮ ምኒልክ ንደንከርን ዓሰብን ከ ረጊፅዎ ይፈልጥ ድዩ? እቲ መልሲ ኣይፋልን ድዩ። ሓፀይ ምኒልክ ግዛኣት ኢጣልያን ዝነበረት ኤርትራን ገማግም ባሕራን ከይረግፅ ምእንቲ ብ1889 ኣብ ውጫለ ዝተገብረ ውዕል ነዚ ሕጂ ተሓዋውሶ ዘሎ ታሪክ እኹል መልሲ እዩ። ዝጠፈሸ ነጋዳይ ናይ ቀደም መዛግብቱ ይፍትሽ ዝብል ምስለ ኣበዋት ንህሉ ኣካይዳ ስርዓት ብልፅግና ዘነፀር እዩ። ባሕሪ ብፃሓናይ ንምባል ኣይተንከፍዎ ርእስቲ የለን። ናይ መወዳእታ መጣልዒት ኢሎም ዝሓሰብዋ ደቂ ዓፋሪና ዝብሉ ተረፍ መረፍ ስርዓት ደርግን ተኽተልቲ ብልፅግናን ከምኡ ውን ዓለም ዝጸለመቶም ጀነራላት ኢና ዝብሉ ኣኻኺቦም ዓፋር እትብል መዝሙር ክኽስዋ ይረአዩ ኣለዉ።
2: አፋሮች ቦርደር የላቸው። እኔ ብዙ ጊዜ ከነሱ ጋር ስለቆየ
0: አፋር ዶብ ይብሎምን አነ ብዙ ጊዜ ምስኦም ስለዝነበርኩ ሓደ ዓብ ቀቢላ ካብ ኣፅቢ ውርድ ኢሉ ከነባ ወይ ድማ ፈረስ ድጌ ኣብ ዝበሃሉ ቦታታት ትረኽቦ ካብኡ ሓሊፍካ ውን ካብ ውሬ ክሳብ ኢራፋይለ ካብ ኣውሳ ክሳብ ዓሰብ ይርከቡ። ኣብ ዘካይድዎ ናይ ንግዲ ምንቅስቃስ ኣብ መንጎ ዓፋር ዶብ ዝበሃል የለን ከም ዝደለይዎ ይረኸቡን ይነግዱን።
2: ይሄ ቦርደር አርቲፊሻል ነው። እንደፈለገ ነው የሚገናኙት፣ የሚንቀሳቀሱት፣ የሚነግዱት፣ የሚሰሩት።
0: አብ ገማግም ባሕሪ ዘለዉ ብሔረ ዓፋር ይኹኑ ኣብ ካልኦት ከባቢታት ዝነብሩ ኤርትራውያን ነቲ ካብ ጊዜ መሳፍንትን ሃፅያትን ጀሚሩ ክሳብ ዕለተ ናጽነቱ ብኢትዮጵያውያን ገዛእቲ ኣብ ልዕሊኡ ዝተፈጸመ ኣሬሜንነት፣ ግፍዒ፣ ዝምታ፣ ምጽናት ዓሌት ረሲዑ ንኢትዮጵያ ክብሪ ዝህብ ኤርትራዊ ኣሎ ኢሎም ምእማኖም ዘስደምም እዩ። ትማሊ ብሰንኪ ገዛእቲ ስርዓታት ኢትዮጵያ ህዝቢ ዝተሰከሙ ኣድራዕ ዝወግአን ተረስዐ ዝተወግአ ግን ኣይርስዕን እዩ እቲ መልሱ። ህዝቢ ዓፋር ንመሳፍንትን ሃፅያትን ኣቢሲንያ መሬቱ ዘየድፈረ ኣብ ግዜ ፖለቲካውን ብረታውን ቃልሲ ህዝቢ ኤርትራ ብኣብነት ዝጥቀሱ ሓያላት መራሕትን ተቓለስትን ዘፍረየ ነቶም ምእንቲ ናጽነት ሃገሮም በረኻ ዝወፈሩ ጀመርቲ ሰውራ ኤርትራ ህዝባዊ ሓይልታት ኣብ ከርሱ ዓቂቡ ዝተኸላኸለ ኣብ ጉዕዞ ቃልሲን ናጽነት ምስ ኤርትራውያን ኣሕዋቱ መስዋእቲ ዝኸፈለ ሕጂ እውን ዘይከም ሕልሚ ሰበ ስልጣን ብልጽግና ንሉኣላውነት መሬቱን ባሕሩን ብትብዓት ዝከላኸል ዘሎ ኤርትራዊ ህዝቢ እዩ። ርሑቕ ከይክርና ኣብ ቅድሚቶም ኣብ ሓምሳታት መሰልና ረጊፆም ዝጓዕፀፁናን ዝጸለሙናን ውድብ ሕቡራት ሃገራትን ማሕበረሰብ ዓለምን ዳግማይ መሰልናን ናጽነትናን ብድምፅና ዝደራዕናሉን ረፈረንድም ኢትዮጵያዊ ስምዒት ኣለዎ ዝበሃል ዘሎ ህዝቢ ዓፋር ዝረኣየዎንን ውፅኢት ምርጮን ድማ ንሓሶታትን ሕልምን ሰበ ስልጣን ብልፅግናን ዕሱባቶምን ህያው ኣብነት እዩ።
6: ክነሃርላ መሮቶም ሰነታ ክነሃራል ነገደህታን ፎርሰታ ኣሳኩ ወዲሪ ዓለም ዱረት ህዮልቱ ዱርሚ ከዳእ ምነታ ያላ ክልዮ لانه فرصت نمجدكي فرصت مدى دورايا الفرصه ان ذهبت لا ترجع انا فرصتي لتدوره اوكا سعيدي فرحاني فرحا قياس مالي مالك تايسي ولا نمو حياتك اي تايسي حياتها قبل
7: كلهم ايثيوبيا وسط يالو غوساو تي بحر برا
0: ከምዞ ኣብ ኢትዮጵያ ዘለዉ ኣብ ካልኦት ሃገራት ዘለዉ ቀቢላታት ወይ ብሄራት ኩሎም ኣፍ ደገ ባሕሪ ኣለዎም። ኣብ ካልእ ዘለዉ ሶማላውያን ኣብ ህንዳዊ ውቅያኖስ ኣፍ ደገ ባሕሪ ኣለዎም። ናትና ሶማላውያን ግን ኣፍ ደገ ባሕሪ የብሎምን። ኣብ ኢትዮጵያ ዘለዉ ደቂ ዓፋር ኣፍ ደገ ባሕሪ የብሎምን። ኣሕዋቶም ግን ቀይሕ ባሕሪ ኣለዎም። ኣብ ኢትዮጵያ ዘሎ ኦሮሞ ባሕሪ የብሉን። ኣብ ኬንያ ዘሎ ግን ኣፍ ደገ ባሕሪ ኣለዎ።
1: ጅቡቲ ያለው ሶማሌ ግን ቀይ ባህርን ኣክሰስ ያደርጋል። ሶማሌ ያለው ሶማሌ ደግሞ ቀይ ባህርንም።
0: ኣብ ጅቡቲ ዘሎ ሶማላዊ ቀይሕ ባሕሪ ኣለዎ። ኣብ ሶማልያ ዘሎ ሶማላዊ ቀይሕ ባሕርን ህንዳዊ ውቅያኖስን ይውንን። ኣብ ኩሉ ዘሎ ሶማላዊ ባሕር እናተጠቕመ፣ ኣብ ኢትዮጵያ ዘሎ ሶማላዊ እንታይ ስለ ዝበደለ እዩ ተኸልኪሉ ዘሎ?
1: ህዝብ እዚም ካለ እዚያም ካለ ለምንድን ነው ለብቻ የተከለከለው?
0: እዞም መራሕትን ልሂቃንን ስርዓት ብልፅግና ኣበይ ናይ ዓለም ከም ዝነብሩን ኣበይ ከም ዝተማሃሩን ዘገርም እዩ። ኣብ ሶማል ዘሎ ሶማላዊ ባሕሪ ስለ ዘለዎ ኣብ ኢትዮጵያ ዘሎ ሶማላዊ ባሕሪ ክህልዎ ኣለዎ ዝብል ስነ መጎት ብልፅግና ብኸመይ ክግለጽ? ከም ኣባህልኦም ልኡላውያን ሃገራት ክፈርስ ኣለዎን። ኣብ ክልተ ጎረባብቲ ሃገራት ዝርከብ ናይ ሓደ ብሄር ህዝቢ ዶባት ፈሪሱ ክትሓወስ ኣለዎ፣ ዶባት ክህሉ የብሉን ማለት እዩ። ከም ስነ መጎት ስርዓት ብልፅግና ኣብ ካልኦት ሃገራት ዘሎ ብልጫታት ኩሉ ግድን ኣብ ኢትዮጵያ ክህሉ ኣለዎ። ንመራሕትን ልሂቃንን ስርዓት ብልፅግና ኣነፂርካ ክግለጸሎም ዝድለ ኣብ ኢትዮጵያ ዘለዉ ሶማላውያን ኦሮሞን ዓፋርን ኣፍ ደገ ባሕሪ ንክረኽቡ ካብቲ ተዓፂዮሞ ኣለዉ ዝበልኩሞም ናይ ኢትዮጵያ ዶባት መሬቶም ሒዞም ኣፍ ደገ ባሕሪ ናብ ዘለዎም መሰልቶም ኦጋዴን ናብ ሶማል፣ ኦሮሞ ናብ ኬንያ፣ ዓፋር ናብ ኤርትራ ወይ ጅቡቲ፣ በኒሻንጉል ምስ ግድብ ኣባይ ናብ ደቡብ ሱዳን ክፅምበሩ ኣለዎ ማለት እዩ። እዚ ብመራሕትን ልሂቃንን ስርዓት ብልፅግና ዝቐርብ ዘሎ ዘይቁርዒ መግለፂታት ነቲ ንዶባት ሃገራት ዝምልከት ብ1964 ብሕብረት ኣፍሪቃ ኣብ ዋዕላ ካይሮ ዝጸደቐ ሕጊ ዝጻረርን ዞባዊ ህውከትን ቀውስን ዝፈጥርን እዩ። ከም መግለፂኦም እቲ ብፀቕቲ ኣሜሪካን እንግሊዝን ብ1948 ናብ ኢትዮጵያ ዝተጸንበረ ኦጋዴን ብህንዳዊ ውቅያኖስ ኣፍ ደገ ባሕሪ ንምርካብ ናብቲ ዝነበሮ ግዝኣት ሶማል ክምለስ ኣለዎ ማለት እዩ። ኤርትራ ልዕሊ 1200 ኪሎ ሜትር ገማግም ባሕሪ ትውንን። ኢትዮጵያ ድማ ሃብታም ልሙዕ መሬት ፈለግ ኣባይ፣ ኣዋሽ፣ ኦሞ፣ ዋብሸበሊ፣ ባሮን ካልኦትን ኣለውዋ። ንሕና ካብዞም ኣፍላጋትን ልሙዕ መሬትኩምን ምቐሉና ቃሕ ይብሉና ኣለዉ ኣይበልናን። ከምቲ ዝተባህለ ናትና ኣይንህብን ዘይናትና ኣይንደልን እዩ። ነፍሲ ወከፍ ሃገር ይሕመቕ ይጸብቕ እትውንኖ ተፈጥሮኣዊ ሃብትን ጸጋታትን ኣለዋ። ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ንጹር መግዛእታዊ ዶባት ኤርትራ ብ1902፣ 1908 ብዝተገብረ ውዕላት ተሓንጺጹ። ካብቲ እዋንቲ ድማ ኤርትራ ትበሃል ሃገርን ኤርትራዊ ዝበሃል ህዝብን ብወግዒ ኣካል ማሕበረሰብ ዓለም ኮይኑ ከም ኩለን ኣብ ትሕቲ መግዛእቲ ዝነበረ ሃገራት ኣፍሪቃ ድሕሪ ካልኣይ ኩናት ዓለም ናጽነተን ዝረኸባ ኤርትራ እውን ከምተን ናብ ትሕቲ ኢጣልያ ዝነበራ ሶማልን ሊብያን ናጽነታ ክትርክብ ተገብአ። እንተኾነ ንረብሓታት ሓያላን ሃገራት ተባሂሉ ካብ 1952 ኤርትራ ብሓይሊ ብስም ፌደሬሽን ኣካል ኢትዮጵያ ከም እትኸውን ተገይሩ። ህዝቢ ኤርትራ ድማ ነቲ ብዓመፅ ዝተመንጠሎ መሰሉ ንምርግጋጽ ብዘካየዶ መሪር ቃልስን ዝኸፈሎ ከቢድ መስዋእትን ብቕልጽሙ ናጽነቱ ኣረጋጊጹ። ኤርትራ ናጻን ልዑላዊትን ሃገር ተባሂላ ባንዴራኣ ኣብ ቅርዓት ውድብ ሕቡራት ሃገራት ኒውዮርክ ማዕረ ዓለማ ክተንበልብልን ከላ ሕጋዊ ጉዳይ ኤርትራ ሽዑ ተዛዚሙ። ሕጂ መራሕቲ ብልጽግናን ብጽልኢ ዝኸሓኑ ኢትዮጵያውያን ስለ ዘዕለበጡ ዳግማይ ንድሕሪ ዝምለስን ዝቕየርን ውሳኔን ዝለዓል ምጉትን የለን። 4 ነጥቢ። መራሕቲ ብልጽግና ፈለማ ይፍክሩ፣ ድሒሮም ከም ቈልዓ ይበኽዩ፣ ከም ሓያላት የጓዕበኡ፣ ጽንሒሎም ድማ ብሰላማዊ መንገዲና ንደሊ ይብሉ። ይስለጦም ኣይስለጦም ድፍረቶም ደረት የብሉን። ልዑላዊ መሬትን ባሕርን ኤርትራ ሕምባሻ ኾይኑ ያእይ ተጓዓሚሙ ክወሃቦም ፍቐዱ ሃገራትን መራሕትን ክልሙኑ ይውዕሉ ኣለዉ።
1: ብሕጋዊና ንግግር ሊፈታ ይችላል ኖ
0: ብሕግን ልዝብን ክፍታሕ ይኽእል እዩ። ንብዙሓት ሃገራት ተዛሪበ ኣለኹ። ቤት ምኽሪ ክፈልጦ እንተተደልዩ ግን ንአሜሪካ፣ ቻይና፣ ሩሲያ፣ ኤሮጳን አፍሪቃ

0: ተዛሪበ ኣለኹ። ንቤት ምኽሪ ክገልጾ ዝደሊ ግን ናይ ኢትዮጵያ ኣፍ ደገ ባሕሪ ናይ ምውናን ጉዳይ ዘይተርፍ ስለ ዝኾነ በእጃኹም ሸምግሉና መፍትሒ ምፅሉና ዝብል ይሕቶና።
1: እባካችን ሸምግሉንና መፍትሒ ምፅሉን እዮ ጥያቄያችን እኛ።
0: ኣብዚ ሓፃር መግለፂ መራሒ ብልፅግና ልመና ሓይሊ ምፍርራሕ የጠቐልል ብሕጊ ክብል ፀኒሑ ምውናን ኣፍ ደገ ባሕሪ ዘይተርፍ ከም ዝኾነ ተኣማሚኑ ይገልጽ። እተን ዝተቐሰን ሃገራት ድማ ልዕሊ ሕጊ ኮይነን ሉኣላዊ መሬትን ባሕርን ኤርትራ መንዚዐን ክህበዎ ይምሕፀን።
1: ቀይ ባህርን ኢትዮጵያ ለማጣት 30 ዓመት ከዚያ በላይ
0: ኢትዮጵያ ንቀይሕ ባሕሪ ክስእኖ 30 ዓመታትን ልዕሊኡን ዝወሰደ ቃልሲ ከም ዝነበረ ትፈልጡ ይኹም። ኣብ ውሽጢ እዚ 30 ዓመታት ቃልሲ ብናይ ብዙሓት ምትሕባርያ ኢትዮጵያ ባሕሪ ዝሰኣነት፣ ሕጂ ግን ባሕሪ ንክትረክብ ካልእ 30 ዓመታት ከድልያዩ ኢለ ግን ኣይሓስብን።
1: ሌላ 30 ዓመት ያስፈልጋታል ብዬ ግን ኣላስብም።
0: ሰበ ስልጣንን ልሂቃንን ስርዓት ብልፅግና ባሕርን ዝብል ኣልዒሎሞ ዘለዉ ኣጀንዳ ንጹር መካትዒ ነጥቢ የብሎምን። ኩሎም ነናቶምን ዘዝመስሎምን ፋሕ ዝበለ ሓሳባት እዮም ዘቕርቡ። ከምቲ ዝብልዎ ዘለዉ ባሕሪ ዝብፅሖምን ወነንቱን እንተ ነይሮም ክንዲዚ ምዕልባጥን ልኽዕኽዓን ኣይመድልዮምን።
2: የኤርትራ ኣሰብ ለኛ ይገባናል ስትል ኣንደኛው ኢንተርናሽናል ሕግን ተከተለ ነው። ምክንያቱም በመጀመሪያ ደረጃ ቲፒኤልኤፍ ወይም ደግሞ ኢፒአርዴፍ ብለው ከፈለግ ፈርመው ኤርትራን ነፃ ነች ብለው እንዲሁም ከፊት ሆነው በዩናይትድ ኔሽን አልጸደቁ።
0: ሓሳብ ይግባኣልና እዩ ክትብል ፈለማ ኣብ ኣህጉራዊ ሕጊ ተመርኪስካ እዩ። ምክንያቱ ፈለማ ኢህደግ ኤርትራ ናፀያ ኢሎም ፈሪሞም። ኣብይ ምስ መፀ ድማ ስዑዲ ኸይዱ ምስ ኢሳያስ ተፈራሪሙ። ኣብ ቅድሚ መንግስቲ ስዑዲ ልኡላውነት ክልቲአን ሃገራት ክንኽብር ተሰማሚዕና ኣለና ኢሎም ፈሪሞም። በዚ ምኽንያት እዚ ድማ ተሸላሚ ኖቤል ኮይኑ
2: ሁለታችንም የሁለታችንንም ሶቨርን ራይት ብኣገር ደረጃ ልናከብር እስማምተናል ብለው ኖቤል ፕራይስ የሚያገኘው በዛ ምክንያት ነው።
0: ኣብዚ ክንፀር ዘለዎ ህዝቢ ኤርትራ ናፅነቱ ብቕልፅሙን ድምፁ እንዳኣንበር ብትካቦ ልማኖን ብምድንጋፅን ናይ ዝኾነ ወገን ኣይረጋገፀን። ንኢህደግ ይኹን ንማሕበረሰብ ዓለም ኣይለመነን ንሰሙን ኣይትኸብሉን። ተጋዳላይ ኢሳያስ ኣፈወርቂ ኣብ ቀዳማይ ውዕላ ኢህደግ ኣብ ኣዲስ ኣበባ ተረኺቡ ናፅነትና ፍለጡልና ኣይበለን እኳ ደኣ ኣብ ማእከሎም ተረኺቡ ብኩርዓት ብዛዕባ ኤርትራ ዘለዎም መርገፅን ናይ መጻኢ ኣንፈታቶምን እዩ ሓቲትዎም። ኣብቲ እዋን ኢህደግ ንህዝቢ ኤርትራ ናፅነት ክህብን ክኽልእን መሰል ዓቕምን ሞራልን ኣይነበሮን።
3: ካብዚ ኮንፈረንስ እዚ ይኹን ካብኡ ዝወፁ ናይ መንግስቲ ትካላት ክንፈልጦ እንደሊ ከዓ እዚ ስርዓት እዚ ወይ እዚ ሕጂ ዝፍጠር ዘሎ ኩነታት በቲ ናይ ቅድሚ ሕጂ ዝፀንሐ ኣገባብ ፅውፅዋይ ብምፍጣር ኮነ ዝተፈላለየ ምስምሳት ብምምሃዝ ኩናት ክቕፅል ድዩ ዝደሊ ሰላም እዩ ዝደሊ ክንዕዘብ ኢና መፂና። ከም ተቐዲመ ዝበልክዎ ንሰላም ዝተበገስቲ ክኸውን ተስፋና ላዕሊ እዩ።
0: ፕረሲደንት ኢሳያስን መራሒ ብልፅግናን ንልኡላውነት ክልቲአን ሃገራት ንኽብር ኢሎም ኣብ ስዑድ ከይዶም ተፈራሪሞም ዝተባሃለ ድማ ፈለማ ዝሕጂ ወደብዶ ኣፍ ደገ ባሕሪ እናበለ ዝርበጥ ዘሎ መራሒ ብልፅግና ኣብ ስልጣን ኣብ ዝመፀሉ ዕለት ንውዕል ኣልጀርስ ብዘይቅድሚ ኩነት ተቐቢለ ኣለኹ ስለ ዝበለን ብ2018 ድማ ኣብ ኣስመራ ኣጠቃላሊ ውዕል ሰላም ስለ ዝፈረመን ኣብ መንጎ ክልቲአን ሃገራት ኣንጸላልዩ ዝነበረ ደበና ኩናት ተኣልዩ ናይ ሰላም ተስፋ ስለ ዝመፀን እዩ።
1: ከኤርትራ መንግስቲ ጋር ለዓመታት ሰፍኖ የቆየው ኣለመግባባት እንዲያበቃም ከልብ እንፈልጋለን።
0: እንተኾነ እዚ እውን ካብቶም ቅድሚኡ ዝነበሩ ቅልመት ዝባህርኦም መራሕቲ ስርዓታት ኢትዮጵያ ኣይተፍልየን ኣይሰሙን ኣይሳልስቲ ብዛዕባ ባሕርን ወደባትን ኤርትራ ሓሊሙ።
2: የኢንተርናሽናል ኮሚኒቲ ዩናይትድ ኔሽን የሚያውቀው አሁን ያለውን ማፕ ነው። አሰብን ጨምረን ይሄ ሁለተኛው ነገር ነው።
0: ውድብ ሕቡራት ሃገራት እንተላይ ዓሰብ ዘጠቃለለ ናይ ሕጂ ካርታ እዩ ዝፈልጥ። ኢትዮጵያ ብዝሒ ህዝባ 120 ሚልዮን ኣብ 2050 ድማ 200 ሚልዮን ክበፅሑ ይበሃል። ክንዲዚ ዝኣክል ብዝሒ ህዝቢ ብዘይ ኣፍ ደገ ባሕሪ ክነብር ስለ

ዘይክእል ወደብ ስለ ዘድልዮ መፍትሒ ክነምፅእ ኣለና ይበሃል። ክልተ ኣማራፂታት ኣለውና። ቀዳማይ ኣህጉራዊ ሕጊ መሰረት ምግባር እዩ። ሓደ ሰባት ብኣህጉራዊ ሕጊ ክንረኽቦ ንኽእል ኢና ይብሉ። እንተኾነ ኣብ ኣህጉራዊ ደረጃ ኣብ ዓበይቲ ዩኒቨርስታት ካብ ዝምህሩ ዘለዉ ወለ ሓደ ካብኣቶም ብመሰረት ዓለምለኻዊ ሕጊ ንኢትዮጵያ ይብፅሓ እዩ ኢሉ ዝፀሓፈ የለን። ብኣህጉራዊ ሕጊ ወደብ ክትውንን ኣይትኽእልን እያ

0: ንዓሰብ ብኩናት ስዕርና ምውናን ጥራይ ዘይኮነ ብቐጻልነት ክንጥቀመሉ ብእንኽእል መንገዲ ዓቂብና ጸጥኡ ክነውሕስ ዓቕሚ ኣለና ዶ? ነዚ ንምትግባር ፖለቲካናን ቁጠባናን ክጻወሮ ዝኽእል ሓይሊ ኣሎ ዶ ዝብል ሕቶ ቅድሚት ክርአ ክኽእል ኣለዎ። እቲ መልሲ ድማ ኢትዮጵያ ሕጂ ብዘላቶ ኩነታት ይትረፍ ተወዲቡ ናይ ወፃእ ሓገዝ ክእቱ ንሓይሊ ፋኖ ክስዕር ዘይከኣለ መንግስቲ እዩ ዘለና።
1: መልሱ ደሞ አሁን ኢትዮጵያ ባለችበት ሁኔታ እንኳንስ ኦርጋናይዝድ ሆኖ የውጭ እርዳታ ሁሉ ሊያስገባ የሚችል መንግስትን ይቅርና የፋኖን ሀይሎች ማሸነፍ ያልቻለ መንግስትን ያለ
2: ለዚህ ያለ ወደብ መኖር አይቻልም የሚለው የማይሆን ትርክት ነው። ነገር ግን በህጋዊ መንገድ ልናመጣ የምንችልበት ምንም እድል የለም። ስለዚህ አሰብን እና የህዝቡን
0: ብዘይ ወደብ ክንነብር አይንኽእልን ኢና ዝብል ትረኻ ዘይከውን እዩ። ብሕጋዊ መንገዲ ክነምፆ እንኽእል ዕድል እውን ፍጹም የለን። ዓሰብን ናይ ህዝቢ ሃገራዊ ረብሓን እናተኳተኹ ከም ፈረስ ከጋልቡና ናይ ዝፍትኑ ዘለዉ ሰባት ኣጐል ሕልሚ እዩ። ኩናትን ህልቂትን ክመጽእ ከሎ ንሳቶም ኣብኡ ኣይርከቡን እዮም። ኣብ ከምዚ ዓይነት ናይ ዓያሹ ጸወታ ንሕናን ሓፋሽ ህዝብን ክንእቱ የብልናን። ንህልቂት ዝኸውን ውግእ ክመጽእ እንከሎ መን ኣብኡ ኸይዱ ከም ዝመውት ግን ንፈልጥ ኢና።
2: እኛም እንደ ዜጋ ሰፊውም ህዝብ እንደ ህዝብ መግባት የለበትም። ለልቂት የሚሆን የጦርነት ምልመላ ሲመጣ የሄደ የሚሞተው ማን እንደሆነ እናውቃለን።
0: ኣብዚ እዋን ብልሂቃንን ሰበስልጣንን ብልጽግና ዝረአን ስማዕን ዘሎ ጽላልን ዳንኬራን ንጎን ገዲፍና እቲ ኣባይታት ዘሎ እዚ ዝሰማዕናዮ ውሕዳት ለባማት ኢትዮጵያውያን ዝህብዎ ዘለዉ ትንተና እቲ ሓቅን ክውንነትን እዩ። ድሕሪ መላእ ናጽነት ወደባት ኤርትራ ንኢትዮጵያ ምሉእ ኣገልግሎት ሂብ ከም ዝነበረ ስኑት ታሪኽ እዩ። ኢትዮጵያውያን ነቲ በዕሎም ዝተሓሰምዎ ወደባትን ኣፍ ደገ ባሕርን ኤርትራ ሎሚ ተመሊሶም ተዓጺና ተኸልኪልና እናተባህለ ዝገብርዎ ዘለዉ ዋጭዋጭ ወላ እኳ ነቲ ዝደፍእዎ ዘይሓፍስዎ እንተኾኑ ተሃዊኸን ይደፍኦ ተመሊሰን ይሓፍስኦ ኢልናዮም ኣለና።
3: ቀይ ባህርን በይመለከት በተደጋጋሚ ኣንስቻለሁ። ደግሜ ኣቋሜን ለመግለጽ እንዲመቸኝ እስራኤል የጎላን ተራራ ለምን ያዘች?
0: ብዛዕባ ቀይሕ ባሕሪ ብተደጋጋሚ ተዛሪበ ኣለኹ። ደጊመይ መርገጽ እየ ይከነጽር። እስራኤል ስለምንታይ ንጎቦታት ጎላን ትቈጻጺራ? እስራኤል ንጎላን ዝቈጻጸረቶ ንሃገራዊ ድሕነታ ንህላዊ ኣሽግር ንኸየጋጥማ ኢላ ስለ ዝኣመነት እዩ። ኢትዮጵያ ኣፍ ደገ ባሕሪ ኣየድልያን ኢሉ ዝኣምን ንሕጊ ተፈጥሮ ዝሰሓተ እዩ። ሰብ ይወልድ፣ ይዓቢ፣ ይኣርግ፣ ይመውት፣ ተፈጥሮ ስለ ዝኾነ ቀይሕ ባሕርን ኢትዮጵያን ድማ ከምኡ እዩ።
3: ሳተ ይመስለኛል። ሰው ይወለዳል፣ ሰው ያድጋል፣ ሰው ያረጃል፣ ሰው ይሞታል። ይሄ ተፈጥሮ ነው። ቀይ ባህርና ኢትዮጵያም እንደዚሁ ናቸው።
0: አንጭዋ ክንደ ሓርማስ ክኸውን የላ ተተኩሳ ሞተት። ህውተታ መራሒ ብልጽግና ነዛ ኢትዮጵያ ትበሃል ሃገር ናበዩ ከም ርሓ ቀሲልካ ዝረአዩ እስራኤል ብ1967 ንጎላን ንልዑላዊ መሬት ሶርያ ብዓመፅን ሓይልን ስለ ዝጎበጠቶ ኢትዮጵያ ድማ ንቀይሕ ባሕሪ ብሓይሊ ክትቆጻጸሮ ኣለዋ ይመገትኡ። ቀይሕ ባሕሪ ንምቁፅጻር እተካይዶ ዘለኻ ዘመተን ወተሃደራዊ ምቅርራባትን ድማ ዓቕሚ ይሃብካዩ መልስና። ወግሒ ጸብሐ ካብ መራሕቲ ብልጽግና ዘስደምሙ መግለጺታት ምስማዕ ኣየቋርጽናን። ኣብ ዓሰብ ዘሎ ትካላት መንግስቲ ኢትዮጵያ ሃኒጽዎሞ ምለሱልና ድማ ይበሃል ኣሎ።
3: ዓሰብ ላይ የኢትዮጵያ መንግስት ፖርት ገነባ፣ ኤርፖርት ገነባ፣ መንገድ ገነባ፣ ሪፋይነሪ ገነባ።
0: መንግስቲ ኢትዮጵያ ኣብ ዓሰብ ወደብ፣ መዕርፎ ነፈርቲ፣ መንገዲ፣ ሪፋይነሪ ሃኒጹ። ምስ ተባኣስናት ሃብቲኡ ተሪፉ። መንግስቲ ኢትዮጵያ መጻረዪ ነዳዲ ወደብ መዕርፎ ነፈርቲ እንተዝወስድ ብኸመይ ክረአ ይከኣል?
3: መንግስቲ ሪፋይነሪውን ፖርቱን ኤርፖርቱን ቢወስድ ከዚህ ኣንጻርስ እንዴት ነው ይታይ?
0: ነዚ ዘይብሱል መራሒ ብልጽግና መልስና ብምስምስ ሃኒጽናዮ ዝበሎ ወደብ፣ መጻረዪ ነዳዲ፣ ጽርግያ ዳግማይ ናብ ገማግም ባሕሪ ኤርትራን ወደባቱን ክረግጽ ማለት ዘበት እዩ። ኣብቲ ኤርትራ ብትሕቲ መግዛእትኩም ዝነበረትሉ 30 ዓመታት ዘህለቕኩሞ ህዝቢ፣ ዘዕነኹሞን ዝራሰኹሞን ሃብቲ

ድሌትኩም ዝተጠቕምኩሎም ወደባትን መዕርፎ ነፈርትን ናብ መጻኢ ዘማዕዱ ልቦና ዘለዎ ህዝቢ ኤርትራ ምእንቲ ሰላምን ስኒትን ምትሕብባርን ጎረባብቲ ህዝብታትን ዞባናን ሰጊርዎ እንተኾነ ገና ህዝቢ ኤርትራ ዘየልዓሎ ሰፍ ዘይብል ሕቶታት ከም ዘለዎ እንተ ትፈልጡ እዛሃጠውቀጠዎ ሕቶታት ኣይመልዓልኩምዎን። መራሕትን ልሂቃንን ኢትዮጵያ ብፍጹም ዘይተዋሕጠሎም ጉዳይ ምስ ብዝሖምን ዝረኽብዎ ዝነበሩ ደገፋትን ዝነበሮም ገዚፍ ወተሃደራዊ ሓይልን ብምንፅጻር ከመባህሎኦም ብውሕዳት ወንበቴታት ተሳዒርና ምባል ስለ ዘሕፍሮም ነቲ መላዕ ዓለም ዝፈልጦ በይኑ ኣንጻር ሓያላት ተቓሊሱ ባሕሩን መሬቱን ዘምለሰ ህዝቢ ኤርትራን መሪሕ ውድቡ ህዝባዊ ግንባርን ንምንእኣስ ብምትሕብባር ካልኦት ያ ኢትዮጵያ ባሕሪ ሲኢና ብምባል ብኻልኦት ሓያላት ከም ዝተሳዕሩ ከምስሉ ይፍትኑ። ኣብዚ እዋን ዘሎ ፍኸራን ተሃዲድን መራሒ ብልፅግናን ኣዳኸርቱን ፃሕታራይ ደርሆስ ርእሲ ብኡ ኣውፀ እዩቲ ምኽርና

0: ዋ ኣትስታዋ እንዳጥፈ መጥኺ
1: ትወደከ ደቂስሎ ቀልጢ ፈመጤ
0: ኣነ ደኣ ዶንጌለ እንዴት ሰኪ ፈፀኒ ሕ እምበር ወድኽስ ደስ ኢልዎ ደቂስ እየ ገዲፈ መጤ
1: ሎሚ ደኣ ስክፍታና ተቐንጢጡ እንዲ ደቅና ኣብ ጥቓና ንሕና ኣብ ጥቓ ደቅና እሙ ከዓ እንዳስራሕና ኣብዛ ትካልና መዋዕለ ህፃናት ኢሎም ካብ ዝገብሩልና ኳ ውሽጥና ቐስ ኢሉ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክንወፍር ከለና ኳ ውሽጥና ብሻቕሎት ይዝውዕል ነሩ
0: ናተይ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውሉደይ ስለ ዝኸውን ኣብ ስራሕ ብዙሕ ኣይድምዕኒ ነይረ
2: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራ እዩ ዘለዎ
1: ምሽላም ጥራ ስምዕስከ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
0: እበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዩ ሰዓታት ክንዕንግሎን ኩነታት ብቕረባ ክንከታተሉን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡ ዘምፀ ውፅኢት ዓብ እዩ
3: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡን ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
4: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል
5: ለውጥን ምዕባልን ንምምጻእ
4: ከይዕረፈ ይሓስብን ይሰርሕን ሚሳል ሚሳል ሚሳል ኣብ ኤርቲቪ ኣብ ቴክኖሎጂ
5: ሕርሻ
4: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
5: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
4: ዕልመን ጾታን ብዘይፈሊ
5: ንዅሉ ፈጠራዊ ሓሳባት ከለሊ
4: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል

0: ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐፀልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
1: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ የ ሓሳብ ኣቕሪበ ዘለኹ
2: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ
3: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
4: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

Ha, ha, ha, ha.

0: ዓዊትና ፀባ ሰቲና ፀባ ሰዩ ፀባ ሰዩ
1: ዝገደፍና ለ ናይ

0: መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምሎም እንቲነ ናይ ሰለስተና ናተይ ናይ ወዲ ጎዛይ ናይ መናጃ ምርጫ ይብልና ምክንያቱን ሓይልታት እውን ተዳኺመን እየን ከም ዝብለካ ዘለኹ
1: ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውእና ብዙሓት ነይሮም
2: ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ወፅ እዩ እዚ ብርሃን እዚ 3 ድ 4 ፊስቶይ ዳሓር ከም ዘረጋገፅናዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ
3: ስርሒት ዓሰም ውግእ ደረብ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለት 2/4/1991 ናይ ዋዴ ውግእ ምዛዘመ ጸላይ ከይተወደበ እንከሎ እግሪ እግሩ ስዒቡ በይሉ ንምብጻሕ ስለ ዝሓሰበ ሽዑ ምሸት መንገዲ ዝፍትሽ ገለ ዓቕሚ ካብ ሃንደሳን ሓደ ሓይሊ ኣጋርን ሰለስተ ታንክታትን ንቕድሚት ሓሊፎም ኣብ ጋሓረ ከም ዝሓድሩ ተገይሩ ዕለት 3/4/1991 ድማ እዚ ናይ ቅድሚት ኣሃዱ ናብቲ ቅድሚት ከባቢ ደረብ በጺሑ ናይ ሓለዋ ነቑጣ ድሕሪ ምምስራት ኣብ ከባቢ ደረብ ውሕድ ሓይሊ ናይ ጸላይ ምህላዉ ገምጊሙ ብዕለት 4/4/1991 ኣጋ ምሸት ኣብ ዋዴ ተሪፉ ዝነበረ ዓቕሚ ናብ ደረብ ገስጊሱ ምሸት ኣብ ክሳድ ደረብ ምስ በጽሐ ኣብቲ ቦታ ዓሪዱ ዝነበረ ሓደ በርጌዝ ዝኸውን ናይ ስፓርታክያት ፍሉይ ኮማንዶ ምስ ሰለስተ ታንክታት ማእከላይ ኣፅዋራትን ገይሩ ክከላኸል ፈቲኑ
4: ባዕር መጥቃዕትና ንቅፅል ኢና ገለ ኣህታት ድሕሪ ለንኪ ክስዕባያን ቋንቁ ዝሓዝካያን ኣሃዱን ወዲ መሓመድን ዝሓዝዋ ናይ ሃንደሳ ኣሃዱ ከዓ ሒዝኩም ተበጎሱ ተባሂልና ዳርጋ ሰዓት 7 ናይ ምሸት ኢና ተበጊስና ካብ ጋሓረ ምስ ወፃና ታባታት ኣሎ እቲ ታባታት ብፅሕ ምስ በልና እዚአን እንታይ ፃዊዘናልና ፀኒሐን ቴንቲ ከምዚ ዓበይቲ ፍሽቶታት ብታይም ቦምብ ዝትኮስ ጌረናልና ፀኒሐን ብዝኾነቲ ዕድልና እንታይ እዩ ኣብቲ ቃንያ ድን ተጋግን ዋላ እንታይን ብዙሕ ከይተፀጋዕና ከለና ይተፈጂሩ ተፀጊዕና ነርና ትኸውን ሓያለ ማሃሰይቲ መሮ ዘለና ምክንያቱ ደረ ፅርግያ ኣብ ደረ ፅርግያ ገይረንኦ ስለ ዝነበራ ከቢት ስጋኣት መምፀልና ነይሩ ግን ቀልጢፊ ይመስለኒ ወይ ንሕና ድኛ ዞም ጌና ይደኖ እቲ ግዜ ኣኺልዎ እቲ ፍሽተታት ስለ ዝተባርዐ እቲ ሓደጋ ድሕና ማለት እዩ ብዝኾነ ቀፂልና ሙሉእ ለይቲ ክንከይድ ሓዲርና ኣብዚ ሃንደበታት ስለ ዝኾነን ክልተ ታንክ ትሪፍላ
3: ወገን ነዚ ኣብ ክሳድ ደረብ ዓሪዱ ዝነበረ ኣሃዱ ደፊኡ ክቕፅል ተኽእሎ እኳ እንተነበሮ ገለገለ ቦታታት እውን ኣብ ሓፂር ግዜ ዝሕዘሉ ጀሚሩ እንተነበረ ኣብዚ ግዚ ጸላይ ኣብ ጸቢብ ፅርግያ ፈንጂ ስለ ዝተኸለ እታ ትመርሕ ዝነበረት ታንክ ወገን ስለ ዝተሃርመት መካናይዝድ ወገን ክሓልፍ ስለ ዘይከኣለ ምድንጓይ ተፈጢሩ መሬት እውን ናብ ምጉሑ ስለ ዝኸደ እንተወጊሕ ድማ ንመካይን መዐሸጊ ዝኸውን ይኹን ሰራዊት ክውዕለሉ ዝኽእል ስቱር ቦታታት ስለ ዘይነበሮ ወገን ኣብቲ ቦታ ሓደ በርጌድ ሓለዋ ገዲፉ ዝተረፈ ኩሉ ዓቕሚ ዕለት 5/4/1991 ናብ ጋሓረ ተመሊሱ ከም ዝውዕል ተገይሩ ጸላይ ዕለት 5/4/1991 ሰዓት 10 ባዶባዶ ኣቢሉ ወገን ዘንሰሓበ መሲልዎ ክኸውን ይኽእል ንኽፍትሽ ሓደ ሻምበል ዝኸውን ሰራዊትን 5 ታንክታትን ኣሰሊፉ ተገዲሙ ኣብ ድብያ ናይትን ሓለዋ ተሪፉ ዝነበረ በርጌድ ወገን ኣትዩ ሓንቲ ታንኪ ብኣርቢጂ ተቓጺላቶ ሰንቢዱ ከትከለ ሓዲሙ ተመሊሱ ወገን ሽዑ ኣጋምሸት 16 ባዶባዶ ንዝቕፅል መጥቃዕቲ ክሕግዞ ዝኽእል ኣገደስቲ ቦታታት ምቁፅጻር ኣብቲ ኣብ ቅድሚ ዝነበር በርጌድ መጠነኛ መጥቃዕቲ ወሲዱ ገለገለ ተረተራት ሒዙ ሓዲሩ ዕለት 5/4/1991 ምሸት ኣብ ጋሓረ ዝወዕለ ናይ ወገን ሰራዊት ኣርኪቡ ምስቲ ኣብ ደረብ ክዋጋእ ዝወዕለ ኣሃዱ ተደሪቡ ናብ ዕለ 6/4/1991 ኣብ ዘውግሕ ለይቲ መጥቃዕቲ ጀሚርዎ
5: ኣብ ዕለ 6 መጥቃዕቲ ስፓርታካይ ተቐቢሉና መጀመርያ ንጎ ወጋሕታ ፀልሚቱ ኣጋጣሚ ኣብታ ንሕና ዝነበርና ሓደ ኣባል ናይ ስፓርታካያ ምልክት እዩ ኣሪፒ ዳሓዘ ማሪክና ሽዑ ኣጋጣሚ እቲ ኣብ ቅድሜና ዘሎ ኩነታት ተሓበሬታ ቀልጢፍና ወሲድና ዝኾነ ፅቡቅ ገዝኪስና
3: እንተኾነ ምስ ጸልማትን ምስ ገለገለ ተኣሳሲርካ ናይ ምጥቃዕ ዝነበረ ዘይምውሃድን እቲ ውግእ ጠርበሽበሽ ክብል ስለ ዝሓደረ ኣይሰለጦን ይኹን እምበር መሬት ክወግሕ ምስ ጀመረ ወገን ነታ ዝተሃርሞቶ ታንኪ ይዕርዩ ኣብቲ መስመር ዝነበረ ፈንጅታት ብኣባላት ሃንደሳ ከም ዝወፅእ ገይሩ ኣጋርን መካናይዝድን ኣዋሃይዱ በርቃዊ መጥቃዕቲ ምስ ፈነወሉ ከየት ከለ ብህ ድማ ናብ ጎላጉል ወሪዱ ኣኳሊሙ ኣኽቢቡ ክጭፍልቆ እኳ ሓሳብ እንተነበረ መሊቑ ብህ ድማ ብዙሕ ከይከሰረ ንበይሉል ገዲፉ ናብቲ ድሕሪኡ ግንባር በይሉል ተባሂሉ ዝተፀውዐ በረኽቲ ቦታታት ናይ ዓስካሪ ብምድያብ ምስቲ ካብ ግንባር ደቀ መሓረ ዘምፆ ኣብኡ ዝፀንሐ 22 ክፍሎ ጦር ተደሪቡ ሒዙ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/1991 ንበይሉል ሓራ ውፅኡ ነቲ ዓዲ ድሕሪኡ ብምግባር ኣብቲ ዘይምቹእ ቅርፂ መሬት ንምክልኻል ግዜያዊ መከላኸሊ መስመር መስሪቱ
6: ኣብ ቤሉል መግለፂያ ሓንቲ ነገር ኣላ እንታይ እዮም ገይሮም ገሊፆምላ እቲ ኣራዳና እውን ተረዳእናዮ ስጋለት ቀጣል ገይሮም እዮም ገሊፆምላ እቲኦም ዓፋር ማለት እዩ መስቲ ገረብ ዘሎ መስቲ ገለ ዘሎ መስቲ ዘሎ ጫካ ኣዝዩ ጥንቃቐ ዝደሊ የማን ፀጋም ከዓ ዘይርግፅ እዩ ስለተባሃለ ከቢድ ጥንቃቐ ጌርና ኢና ንቤሉል ከይድናዮ ንቤሉል መጥቃዕቲ ጌርና ኣትና ቤሉል ከም ዝሓዝና ኣይፈልጥናን ንኸይድ ንሕና ቤሉል ድሕርያና ትሪፋ ከላ ቤሉል ከም ዝሓዝና ቤሉል ክንረክብ ጎቦ ጥሕና ፅጋዕ ይርና ንሕና ቤሉል ሒሽኩማ ዶም ዝብል ከዓ ኣይሓዝና ኢና ንብል ኣብ መንጎ እዚ ኣብ መንጎ መራሕቲ ብርጌድን ኣብ መንጎ መራሕቲ ቦጣን ትርከብ ተቋሪፁ ትወልጎል ምዃኑ ማለት እዩ ስለ ተቋረፀና እሞ ስጉምቲ ንውሰድ ኢልና ተማኸርና ማለት እዩ ንወስድ ስጉምቲ ሕጂ ዘይፈለጥናዮ እንታይ መፅእ 22 ክፍለ ጦር ክልተ ብርጌድ ኣብቲ እግርና ፀጊዕ ኣለዉ ዝኾነ ብገስ ንስበልና ነፈርትን ገለን ገይረን ንሓንቲ ቦጠርኒ የዳ ኸምኣ ርክብ ንምስርት እሞ ንምሸት ይኹን መጥቃዕቲ ተባሂሉ ንምሸት ንፅቤቲ መጥቃዕቲ ምሸት ፅራሪግና ምስከድና ነዚኦም ጎቦታት ንዕንሕዝ ንፅባ ሓይቲ ንግሆ ብጎልጎል ገይሩ ፀላእ ታንክታት ሸኸረ ንሪኦኹም ዘለኹም ናብኦን ኣቱ ቁሩብ ዘራርገና ድሕሪኡ ተወዳዲምና ንቤሉል ነተን ድፋዓት ተታሕየ ነሩ ንዓይኒ ሒዝና ኢና ጠው ኢልና ዋ
7: ንሕና ንቤሉል ገፅና ክንቅፅል ፀላእውን ፀረ መጥቃዕቲ ክወስድ ምስ ሜካ ሓምሻይ ሞተራይዝድ ናይ ፀላእዩ ኣብ መንገዲ ኢና ተራኺብና ኣብ መንጎ በይሉሉን ኣብ መንጎ እቲ ናይ ጋሕደ ዝበሃል ቦታታት ኣለዎ ስብርባ መሬት ኣብ ኢና ተራኺብና ኣጋጣሚ ተንኣህታትና ብምሉእን ስለ ዝተበገሳ እቲ ክብለኩም ፅናሕ ኳ ፅቡቕ ናይ መዋዳደብ ዕድል ሂቡና ስለ ዝነበረ ንፀላእቲ ወፊሩ ዝነበረ እውን ኣዝና ኢና ኣዳኺብናዮ ብዝኾነ ክወኪብና ዕለት 6 በይሉል ኣትና ማለት እዩ
4: ኣብ መወዳእታ ተረትር ናይ መወዳእታ ንቤሉል ዘግምግም ተረትር ገለ ሒዝናሉ ገለ ከዓ ረዳት መፂና ዳርጋ ከብ ዓምናን ላዓሊ ኮይኑ ንየማን እንዳመጠጠና እንዳመጠጠና ስለ ዝኸደ እተን ኣብ ጋሓረ ዝገዘፍናያን ኣሃብታት ብምልአን ባዕሎት ብመዝሓዞን ከም ድስዕባ ተገይረን ኣርኪበን ሙሉለይቲ ክዋጋእ ሓዲረን ንጎ ግን ንሕና ብዚ ፅርግያ ቤሉል ስለ ዘለና ትክልና ፅርግያ ምስ ሓለፍና ንቤሉል ዓዲ ገፅና ምስከና እቲ ትረትር ሒዝ ነበረ ፀላእ ከዓ ብኩሉቱ ክደን ስለ ዝጀመረ ኣብኡ ከሎ ደሽ ኢሉ ውሪዱ ተታሓሒዝና ንቤሉልና እቲና
8: ንቤሉል ክንቅፅል ከለና ኣብ መንገዲ ኣብ ፍርቂ ምስ በፃሕና ሒሉ

0: ኮፕተራት ከኣልባይለን ንመሬት ብዙሕ ፃዕሪ ገብራ ሕጂ እንታይ ምግባር ሓይሽ ዳ እዚ ሄሊኮፕተር ቡምባ እተዝህልዎን ምተኮሱልና ኣብ ጎልጎል እዚአን ግን እንታይ እን ብልሓተን ገለልና ንጠራጠር ሕጂ ውርድ ኢልካ ብኡ ማይ ሸያኽ ነይሩ እቶም ኣምሓራ ክሰት ኢሎም ናብቲ ማይ ሸያኽ መፁ ማለት እዩ ሕጂ ንሕና ከዓ ኣብ ኣኹንኩም ፅንሕዎም ሞ ደዲ መፁ ሓዝዎም ተባሂልና ከዓ ንኸይድ ሕጂ ብኣምሓርኛ ንዛረቦም ሄሊኮፕተር ዳእታይ ኮይነነን ገለመለ ምስ በላ ኣንድ ሻለቃ ኣለ በዛ ሄደ ንዑ ንምውሳድ ኢለንን ዓሊመን ንክወስድኡ መፅን ይብሉና በዚኣ ከይዱሎ ብሉና በሉ ተበጎሱ ንበሃል ንሕና መስርዕ ንኸም ንጎይ ማለት እዩ ተበጊስና እዛ ጎቦ ውፅእ ክንብል ከለና ካብኡ ንንው ዝቐፀለ ሰብ ስለደየለ እዚ ሻለቃ ቁርፂ ቀይሩ ንድሕሪት እንዳኸደ ብእሰር ከይንረኽቦ ናብ ዓርኮብ ኮባይ ካኣቱ ኣብ ላዕሊ ክንበፅሕ ርኢነ ኬድና ብኡ ኮፍ ኢሉ ፀኒሕና ተን ሄሊኮፕተር ንዕኮዛይ እንድመፃ ነይረ ድሓር ንመፅእ እጅ ወደላይ ገለ ኢልናዮ ዕጥቁ ዝሽጉጡ ገለ መለ ፈቲሕና ሒዝናዮ
1: ምርብራብ ግንባር በይሉል በይሉል ካብ ዓሰብ ንሰሜናዊ ምዕራብ 16 ኪሎ ሜትር ርሒቓ እትርከብ 1740 ብዝሒ ተቐማጦ ዝርከብዋ ታሪካዊት ዓዲ እያ በይሉል ብዕሙር ኣግራብ ናይ ዓርኮብ ኮባይ ኣብ ዝተሸፈነ ገማግም ሩባ ዝተደኮነት ሓንቲ ካብተን ኣብ ገማግም ባሕሪ ዝርከባ ዓድታት እያ ብኣፈ ታሪክ ከም ዝንገር ቅድሚ በይሉል ከም ዓዲ ምምስራታ ኣብዚ ከባቢ ሉል ይርከብ ከም ዝነበረን ፀኒሑ ብካምሲን ተደብዲቡ ከም ዝጠፍአን ይንገር ብቋንቋ ዓፈር በይሉል ማለት ሉል ጠፍኡ ማለት እዩ ኣማፃፃ ናይ ዝሕጂ በይሉል ዝበሃል ዘሎ ዓዲ ከዓ ብኡ ዝመንጨወዩ ይበሃል ካብ በይሉል ንዓሰብ ንደቡብን ደቡባዊ ምብራቕን ገጽካ ኣብ 5 ኪሎ ሜትር ርሕቐት ዘይመልእ ብከቢብ ዶናጉላ ዝተረግረገ ዓስካሪ ተባሂሉ ዝጽዋዕ ሰንሰለታዊ በረኽቲ ቦታታት ይርከብ ጸላይ ወገን ንዋዲ ምስ ተቆጻጸረ ንወደብ ዓሰብ ክሳብ መጨረሻ ክከላኸለሉ ዝኽእል ቦታ እዚ ናይ ዓስካሪ ገዛኢ ቦታታት ምዃኑ ስለ ዘጽንዐ ካብ ኣብ ግንባር ደቀ ምሓረ ዓስኪሩ ዝነበረ 22 ክፍሎ ጦርን ኣብ ግንባር ጊንዳዕ ካብ ዝነበረ 21 ክፍሎ ጦርን ምስ ሙሉእ ዓቕሞም ብነፈርቲ ዓሰብ ኣውሪዱ ናብዚ ቦታ እዚ ኣምፂዎም እዚ ስጉምቲ እዚ ምውሳዱ ንወደብ ዓሰብ ከም ናይ መወዳእታ ስትንፋሱ ከም ዝርያ ዘመልክት እዩ ነይሩ
2: ፀላኢ ዘለዎ ዓቕሚ ክፍትን መፅኡ ካብ እስመራ 17 ቅድም ስሒብዎ ኣሎ ክልተ ክፍለ ሰራዊት ካብ በዓል ጓድን ድመፁ ኣለዉ እንደገና ሕጂ ከዓኒ 22 ካብ እስመራ የምፅእ 22 ካብ እስመራ ምፅኡ ማለት ፈተናታት ዘከይድ እትናይ 22 እኳ ብዙሕ ዝገበሮ ፅልዋን ክሳኒ ኣይነበረን ፅቡቅ ተዓዊትና ሉ ገለ ታንክታት ውን ማሪክና ኣሉ ቀፂሉ ኣይደን ጎዮን ከዓኒ 22 ምስ ተዳኸመ 21 ከዓ መፅ እዩ
1: ጅግና ህዝባዊ ሰራዊት ሓርነት ኤርትራ በዕለ 6/4/1991 በይሉል ምስ ተቆፃፀረ ጸላኢ ካብ በይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛኢ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹው ቦታ ስለ ዝዓረደ ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጉል መከላኸሊ መስመር መስሪቱ በቲ ሓደ ነዚ ገዛኢ ቦታታት ንቁፅፅር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላኢ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት 1 ወርሕን 3 ሰሙንን ካብ ዕለት 9/4/1991 ክሳብ ዕለት 25/5/1991 መሪር ውግኣት ኣካይዱ
3: በይሉል ክንቅፅል ኣይከኣልናን ንላዕሊ ገጽካ ማለት ናብቲ ዝባነ ዝባነ ዓሰብ ዘገምግም ቀፅሎ ተባሂሉ ነይሩ ግን ምስ ዝነበርና ምድኻም ምስ ሓድሽ ሓይሊ ናይ ጸላኢ ምውሳኽ ስፓርታ ክያዲ ዋላ ካልእ ካልእ ዝኾነ ዕለት 6 በይሉል ኣትዩ ተኣሃታትና ካብ ዕለት 6 ክሳብ ዕለት 25/5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ
4: ንኣስታት 50 መዓልቲ ዝኸውን ኣብታ ግንባር ኣብታ በይሉል ኣብታ እግሪ ተረባሪብና መጥቃዕታት ናይ ቀፃል ናይ መጥቃዕታት ነይሩ ፀረ መጥቃዕቲ ንወስድ መጥቃዕቲ ይገብር መጥቃዕቲ ይገብር ብዙሕ ስልካታት ነይሩ ብፀጋም ንሕና ኢና ነርና ኣብ መንጎቲ ሒዝናዮ ዝነበርናን ኣብ መንጎቲ ገምገም ባሕሪ ምስቲ ማዕበል ምስቲ ንፋስ ምስቲ ገለ ዝኾነ ፀላኢ ሰልዩ ከኣትዩ ዝኾነ ይኹን ዝገበሩ ዕንቅፋት ኣይነበረን ካብ ገለ ተሳሒቡ ንድሕሪት ከም ዝምለስ ተገይሩ
1: ህዝባዊ ሰራዊት ሓርነት ኤርትራ በይሉል ምስ ተቆፃፀረ ድሕሪ ናይ ክልተ መዓልቲ ዕረፍትን ምውድዳባትን ንዕለ 9/4/991 ሰዓት 5:30 ንፀላይ ከጥቅዕ ስለ ዝመደበ ብመሰረት ዝተወጠነ ድማ ኣህዱታት ወገን ነናብ ዝተመደብሉ ሸቶታት

0: ንምቕናዕ ካብ ድፋዓቱ ወፂኡ ኣብ ዝጠራነፈሉ ዝነበረ ግዜ ጸላ ብወገኑ ንጸረ ስልያዊ ተልእኮ ሓደ ሻለቃ ዝኸውን ናብ መዛግብ ወገን ብሸነኽ ግማግም ባሕሪ ስለ ዘንቀሳቐሰን ሰራዊት ወገን ካብ ቦትኡ ወፂኡ ብምጽንሑ ከፋት ቦታ ስለ ዝረኸበን ትኺኢሉ ሓሊፉ ሳዕ 24/15 ኣብ ልዕሊ ታንክታት ወገን ተኽሲ ኸፊቱ። ወገን ኩነታት ናይ ዝሰሊኹ ተርግእ ዝፈጸመ ኣህዱ ጸላኢ ከየህደአ መጥቃዕቲ ክፍጽም ስለ ዘጸግሞ ወጢንዎ ዝነበረ መደብ መጥቃዕቲ ኣቋሪጹ ናብኡ ኣድሂቡ። እቲ ሰሊኹ ዝነበረ ሻለቃ ብቦምባ ኢድን ኣርቢጅን ኣብ ልዕሊ ሓንቲ ታንኪ መጠነኛ ጉድኣት ኣውሪዱ። ሓደ ውጉእ ሓዲጉ ተኽሲ ምስ ተኸፍተሉ ናብ መበገሲ እዩ ተመሊሱ።
1: ሓደ ግዜ ኣብ መንጎ ትድፋዕናን ኣብ መንጎ ቤይሉሉን ዝነበራ ታንክታት ሓደ ሻለቃ ኹን ኣትይዎን መዓት ገልጠምጠም ነይሩ ለይቲ እዩ። ብዝኾነ ካብተን ታንክታትና ዝወረደ ክሳራ የለን። ካብ ድሕሪት ኣህርታት ስሒብካ ነቲ ሓሊፉ ዝነበረ ሓይል ጸላይ ከም ዝምለስን ከም ዝድምሰስን ተገይሩ
0: ንዕለት 9/4/1991 መደብ ውጥን መጥቃዕቲ ምስ ፈሸለ ወገን ነቲ መደብ ንዕለት 11/4/1991 ክቕጽል ኣሰጋጊርዎ። እንተኾነ ሕጂ እውን ጸላይ ኣቐዲሙ ዕለት 10/4/1991 ለይቲ ሰዓት 1 ባዶ ባዶ ብሸነኽ ገማግም ባሕሪ ዘሎ ጎላጉል ብክልተ ብርጌዳት ማለት 48 49 ናይ 22 ክፍሎ ጦር መጥቃዕቲ ፈኒ።
2: እዚ 22 ክፍሎ ጦር ከም ንመፀ ፈሊጥና ብሓንሳብ ጥቕልል ኣቢሉ በርባዕትኦም ብርጌዳት ወይ ጅንሱ እንታይ ገይርዎም ትገምገም ባሕሪ ኣለዎናና ኣብታ ዓገፋ ኣትዩ ታንኪ ሪኢኹም እንተለኹም ሰለስተ ታንኪ ተዋሒጠ ኣለዋ ወሪዱ በታ ዓገፋ ገይሩ ኣብ ማእኸሊ ኣትና ሱጂ ብባሕሪ ሒዝኒ ኣለና ብድሕሪት ከፋት ነይሩ ብቅድሚት እውን ከፋት ነርና ገፍሐ ኣለዎ ብላዕልኻ ኣለና ማይ ከዓ ሒዝና ኣለና እዚ 22 ነጅ ትኽኢል ናብያት እዩ
3: ብባሕሪ ገይሩ ድሕሪት መፂእና ማለት እዩ ክልተ ብርጌድ ዝኸውን ብቓላይ ገይሩ ክሳብ መዓንጡ ማይ እንዳረገፀ ብቐጥታ ኣብቲ መጥባሕቲ ኣህዱና ዝነበሮን መኽዘና መኻዚንና ስንቅና ዝነበሮን ኣትዩ ኣብ ውሽጢ እቲ ግንባር ከዓ መጥቃዕቲ ኸፊቱ ኣብቲ ኣዝዝቲ ብርጌታት ብፍላይ ዝነበርናዮ ከዓኒ ናባና ኢለን ድመፃ ናይ ሰለይ ኣህዱ ናይ ጸላኢ ናብታ ምሳና ተጎዝጊዛ ዝነበረት ናይ ሞርታር ኣጋር ከቢድ ብረት ናብኡ ወጥቅዐን ኩሉ ኩነታት ተሓዋዊሱ በይሉል ብድሕሪት ተኽሲ ቃልቃል ኢሉ ተዓርከቦ ከባይን ገለመለን እንደገና መጥባሕቲ ኣህዱና እዩ ተኽሱ ዘሎ ኣብ ስንቅና እዩ ተኽሱ ዘሎ መሃዚና ናብ ቁጠባና ኣብ ምሳና ከ ኣብዚ ከዓ ንዓና ደጥቅዕ ከዓ መፅ እዩ ሕጂ ናባና ዝሓሰቦ እየን ናብቲ ሓይሊ ኣትየን እቲ ፅቡቕ ዕድል ንዓና ንምድምሳስ ዝነበረ ናብቲ ሓይሊ ኣትየን እቲ ሓይሊ ከዓ ገጢማትለን ፀፊዓትን ጨፍሊቃትን ማለት እዩ ተመልሲ ከማነ የነበረን እቲ ናይ ጸላኢ ሻለቃ ሕሪ መሬት ወጊሑ ስጋዕ መሬት ዝወግሕ ጫቕጫቕ ነይሩ መትሓዚ ተሳኢንዎቲ ኩነታት መሬት ምስ በርሀ ኩሉ ገፅ ስለ ዝሃበና ነቲ ብድሕሪት ዝነበረ ብመዓኮርና ተጠው ዩ ዘሎ ናብ በይሉሉ ዝተቆፃፀረ ንዑ ዝዕግስ ሰራዊት ሰዲድና ኣብኡ ደምሲስናዮ ገለ ታንክታት ተማሪኸን እተን ተረፋ ታንክታቱ ክሳብ ሕጂ እውን ኣብኡ ኣለዋ ኣብቲ ሰልሚ ተታሒዘን 4/5 ዝኾና ታንክታት ገለ ቁሩብ ቁንጣሮ ካብኡ ተመሊሱ ማለት እዩ።
1: እዘን ክሳብ ሕጂ ቅርሲ ወይ ኣሰር ናይቲ ድፋዕ ኮይነን ዘለዋ ታንክታት ናይ ቤይሉል ናይ ጸላኢ ንሰን ዝተሸኽላሉ መዓልቲ ነይሩ። ኣብዚ እውን ብቆንዱ ሓደ ክልተ ሻለቃ ኢና ንግምቶ ነቲ ቤይሉል ዝበሃል ዓዲ ኣረጊትን ሓድሽን እዩ ዝበሃል ዓዲ ከም ስሙ ኣብኣትዩ
4: ቤይሉል ምስ ሓዝና ንቤይሉል ንምምላስ 22 መፅዩ 22 እውን ፀረ መጥቃዕቲ ወሲድናሉ ፀረ መጥቃዕቲ መሰል ንዑ ደገፍ ተኽሲ ክባ ድመፃ ዘንተሸኺለን ዘለዋ ክልተ ታንኪ እታ ሳልሰይቲ ንዓ ክስሕብ ኢላ ድመፀት እያ ታንኪ ኮነትን እዚአን ንዑ ደገፍ ክባኢላ ድመፃ ፀረ መጥቃዕቲ ስለ ዝወሰድና ንሰኑ ናብ ሰልማእትን ተሸኺለን ንዐን ገዲፈነአን ከይደን ተኸባኺብና ኣብ እግሪ ናይ ቤይሉል ንሕዝ ማለት እዩ
5: ናይ መድፍዕ ሓንቲ ሓይሊ ናይ ዓዘን ኣብኡ ነራትና ንዓ ንምሕጋዝ ኢና ሓይሊ ሃብታብ ተኽልኣብ ብድሕሪት ንብገስ ኣብ ወዲ ከዓ ኮፍ ንብል ሪዘርቫ ምክንያቱ እቲ ውግእ ኣዝዮ ጠራጣሪ ስለ ዝነበረ እቲ ቦታ እውን እንዳፀበበ ከይ ስለ ዝነበረ ንዓ ንምሕላው ኣብኡ ኮፍ ንብል እዛ ሓይሊ እዚኣ ግን ኣብ በይሉል ውሽጢ ስለ ዝኣተወት ብባሕሪ ብመራኸብ ብቅድሚት ብደብዳብ ብላዕሊ ካ ብንፍርቲ ብጣዕሚ ተወኽ ነይራ ንሶም ካልኦይትን መዓልቲ እንዳተኮሱ ኣብኡ ታሪክ እዩ ተሰሪሑ መዳፍዕ ምስ ካሊእ ረሻሽ ንበል

0: ታንከኛ ንብል ምስ ኣጋር ሰራዊት ንብል ምስኡ ተዘማሚዱ ሰለስተ መድፍዕ ኣብኡ ነይረብቲ ውሽጢ እታ ሓይሊ ሒዛቶ ነበረት። ሕጂ እንዳ ተኮሰት ኮርላ ሓንቲ መዓልቲ ኣብ ተኽሶ ክሎ ኣብ ርሱን ተኽሶ ክሎ ነፈርቲ መፃሞ ይኽሸፉ ምስ ተኽሽፉ ዝግበር ነገር የለን መድፋ ሓፍ ብልካ ክትዕልዩ ትኽእል ኣይኮነ ክትኽወል ትኽእል ኣይኮነን ጥው ኢላ ቡምባ ሰዲዳ ምስ ገደፈት ኣብ ልዕሊ 122 ትዕልብ እሞ ገብረ ትንሳኤ ደምሴ ኢና ንብሎ ነርና ኣዝዩ ብሉፅ መድፋዕ እጂ ምስ ብፀይቲ መንእሰይ ሓሊማ ምስ ብፀይቲ ሶፍያ ዝበሃላ ኣዝየን ብሉፃት ተቐበልቲ ሕድሪ ዘነበራ ተጋደልቲ ብጅግንነት ሓሊፈን ማለት እዩ። እቲ መድፍዒ ከዓ ካብ ሰራሕ ወፃኢ ኮይኑ ምክንያቱ ብቐጥታ ኣብ ልዕሊአን ስለ ዝዕለበትሉ ኣዝዩ ከቢድ ተፈራረድ እዩ ነይሩ።
1: ለይቲ ውግእ ሓዲሩ መሬት ምስ በረሀ ወገን ፀረ መጥቃዕ ትፈኒዩ ንፀላይ ፀፊዕዎ ዕለት 11 ወር 4991 እውን ፀላይ ተመሳሳሊ መጥቃዕቲ ናይ 22 ክፍሎ ጦር ብርጌዳት 50-51 ኣሰሊፉ መጥቃዕቲ ካይዱ ወገን ድማ ፀረ መጥቃዕቲ ካይዱ ንፀላይ 10 ኪሎ ሜትር ዝኸውን ኣርሒቕዎ። ወገን ነቲ ኣቐዲሙ ዝወጠኖ መጥቃዕቲ ምዝ ናይ ዕለት 11 ወር 4991 ኣተኣሳሲሩ ክቕፅሎ ስለ ዝደለየ ንፀላይ ካብቲ ዕሙር ኣግራብ ማለት ኣጌፋታት ኣልቂቑ ንበረኽቲ ቦታታት ናይ ዓስካሪ ንምቁፅፃር ዝዕላምኡ 5 ናይ ህጁም መጥቃዕትታት ኣካይዱ እንተኾነ ኣይሰለጦን። ፀላ እውን በንጻሩ ዝተፈላለየ መጥቃዕትታት ኣካይዱ ኣይተዓወተን።
2: ኣብ በይሉል ግን ፀላ ኣትኪሉ ንዕናኻ ደው ኢሉ በይሉል ፅቡቕ ቦታ ስትራቴጂካዊ ዝኾነ ቦታ ኣለዎ ንፀላይ መከላኸሊ ክኸውን ትኽእል ንሕና ካብኡ ትሕት ኢልና ኢና ነቲ ቦታ ንሕዞ ፀላይ ምሸት ምሸት እዩ ድፍትን ከልቀና መበገሲና ደጀን ኣዝዩ ርሑቕ ኢና ገዲፍና ዘለና መግቢ ካብ ሕድ ጊጎ ሒዝና ዝተበገስና ግረሲኒ ውጪ ኢልና ንፀውዐ ነበርና ንወፍሪ ዝኾና እሰን ግዜ በዝሒ ወንሲ ነቐዝ መሊአኒ ተነቐዝ ነጊፍካ ኢኻ ትምገበን ሰብ ምድሪ ተወጊኡስ ናይ ምድሓን ዕድሉ ይፀብብ ብሰንኪቲ ዘለዎ ናይ ፀሓይ ምቆት ማያዊ ኣካላት ናይ መፋፍሒ ተወገለ ኣልሜም ኣብኡ ዋጋ ከፊልና ኢና
3: ንሕና ዕብ እግሪና ፀላዕ በሪኺ ብፍላይ ዝነሃና በጠለኒ ካብኡና ውንቲ ሓይልና ናይቲ ሓይልና ጥራሕ ክገልፅ ንሸነኽ ባሕሪ ስለነበርናቲ ባሕሪ ኩሉ ጨው ቤት ለይትን መዓልትን ብዘይ ዕረፍትኻ ትዋጋእ ኣይቋርፅኒ ትውግእ ቤት ማይ የለን ኩሉ ቆርበት ክዳና ቆርበት ይኮይኑ ጨው ይመሲሉ እቲ ምረት ኣብዚ እዩ እቲ ድኸበደ ምረት ድነውሐ ግዜን ድወሰደልና ኣቢሉሉ
1: ዕለት 12 ወር 4991 ውግእ ብክልቲኡ ኣንጻራት የዕሪፉ ውዒሉ ወገን ኣተሓዝኡ ንምድልዳል ክሰርሕ ውዒሉ ፀላይ ብዕለት 13 ወር 4991 ብየማናይ ክንፊ ናይቲ ግንባር መጠነኛ መጥቃዕቲ ፈቲኑ ኣይሰለጦን። ኣብዚ ናይ ክልተ መዓልቲ ውግእ ወገን ንዓወት ዘየብቅዖ ምክንያት ፀላይ ኣብቲ ቦታ ናይ ቅድም ሰፊሕ ድፋዓት ክነብረን ከሎ ታንክታቱን ረሸሻትን ድማ ኣብ ውሽጢ ዓጌፋ ኣብ ዝተሰርሐ ጎዳጉዲ የእትዩ ብናይ ወገን ፀረ ታንኪ ከምዘይርከባ ገይሩ ይዋጋእ ስለ ዝነበረ በንጻሩ መካናይዝድ ወገን ክዝርግሓሉን ክንቀሳቀሰሉን ዝኽእል ኣዝዩ ፀቢብን ረግረግ ጭቃ ዘለዎን ወሰን ባሕሪ ስለ ዝኾነ እቲ ቅርፂ መሬት ንቀዋሚ ተኸላኻለይ ዝምችእ እምበር ንዘጥቅዕ መካናይዝድ ምቹእ ስለ ዘይነበረ መጥቃዕቲ ወገን ክዕወት ኣይከኣለን።
4: ካብ ዓሰብእየን ዝበገሳ ነይረ ነፈርቲ ነፈርቲ ኣርፖርት ከም ዘሎ ዓሰብ ዳርጋ ብዙሕ ሰብ ዝፈልጥ ነይሩ ኮይኑ ስምዓል ኣረብ ወገን ኣይፈልጥ ነይ ነይረ ግን ቀልጢፈን ነፈርቲ እንዳተመላለሳ ኣብቲ ጎላጎል ካርማካ ክልዋ ኣብኡ ሰዶ ነበራ ዝመላለሶ ዝነበራ ብዝሕን ነቲ ነበረ ውግእ ፀቕጥ ዝገብራ ዝነበራ ዳርጋ ክዝክር ዝግብኦ ኮይኑ ይስምዓኒ። ካብኡ ሓሊፉ ሓንቲ ላ ዝዝከረኒ ኣብ ቤሉ እንኮለና ኣብ ባሕበሽ ዳርጋ ብድሕሪት መፅ ነይሩ ኣነ ካብቲ ናይ መእዘዝ ቦታ ነይረ ካብ ቁትር ተን ነፈርቲ ንታሕቲ ገፀን ምብፃየን ልክዕ ማዕረ ዳርጋ ካብዚ ናይ ዝፋላሶ ደረጃ ይቲ ፓይሎት ዝመፅ ነይሩ ንሪኦ ኣለና ካስኮ ገልታት ኣለዎስ ኣብ ባሕበሽ ዮ ሹፍ ኢሉኒ እዚ ፋይሎት ረኪቡና ሽጋራ ሓይዙሎ ኢሉኒ እታ ሽጋራ ከመ ኢልዋ ናይ ዝክረኒ ግን ክልተና ከምዚ ኢልና ንሰደና ረሻሽ በዓል ኸይዱ ሃሪሙና ኣይሃርመና ንሓሊፉና ኸይዱ ማለት እየ።
1: ወገን ድሕሪ ናይ 3 መዓልቲ ዕረፍቲ ዕለት 15 ወር 4991 ወጋሕታ ሰዓት 5 ባዶባዶ ንፀላኢ ካብ በረኽቲ ቦታታት ዓስካሪ ፀሪጉ ናብቲ ድሕሪኡ ዘሎ ጎላጉል ኣውሪዱ ናይ ምክልኻል ዓቕሙ ከም ዝምህምን ንምግባር ዝዓለመ ሰፊሕ መጥቃዕ ትፈኒዩ ኣብዚ መጥቃዕቲ እዚ ክልተ ቦጠ

0: ሎኒ ናይ ኮማንዶ ብርጌድ ባደ 7 ተወሲኾኖ ስለ ዝነበራ ካብቲ ቅድሚኡ ቁሩብ ደልዲል እዩ ነይሩ።
1: ክልተ በጠሎኒ ደሎ ሕጂ እውን ሓንቲ በጠሎኒ ራማ ስለ ዝገደፍነ ካልኣይቲ በጠሎን ሳልሰይቲ በጠሎንን ሓንቲ ሓይሊታ ናይ ኣጋር ከቢድ ብረት ከምኡንቶም ሃንደሳን ስልያን እዮም ዘለዎ ማለት እዩ። ለ7 ወር 4 ካብ ደቡብ ተበጊስና 5 መዓልቲ ወሲልና መገዲ ማለት
2: እዩ። ኣጅሮ ንሕና ኣዋዲ ሰዓተና ኣቐዳሚት መዓልቲ ጋጣሚ ንፈርቲ ኸማን ሃሪማና ናሸዋ ዋዴብታ 4 ተዕረፍና ታሓንቲ ወጠሎኒ ታናትያ ኸማን ዝያዳ ኣፅዋርና ተጠያይትና ተተኮስና በሎ ናይ ሪክምና ሬድዮ ስንቅና ኩሉ ፀላቃፂሎ ነይሩ።
3: ውግእ ናይ ደንከል ንሕና ከም ኣሃዱ ዳርጋ ብቐርና እያ ተቐቢልሃና ክብል ክእል እየ ደንከል ካብ ጢዖ ክንብገስ ከለና ኣብ ውሽጢ 10 ኪሎ ሜትር ዘይከውን ልዕሊ 9 ሰዓት ወሲድና ሓንቲ ማኪና ተኣቱ ንዓ ነውፃእ እንደገና ታደእተናያ ደውፃእናያ ከዓ መልሻ ተኣቱ ዳርጋ 9 ሰዓት ዝወሰደልና ግዜ ነይሩ። ኩላህና ካብ ጉድጓድ ዝወፃእናዊ ካርያ ኢና ንመስል ነርና። ምክንያቱ ኣብ ኣድድሕሪ ወጊሓ ከዓ ነፈርቲ መፅን ከዓ ካሃር መእኒን ታኦራላኡ ተውፅእ ነበረት ንባዕላ ረሲና ክትቃፀል ደልያ ዝኾነ ግን ምሉእ ለይቲ ክንከራኸር ሓዲርና ውፅኢና እናኣፋንበየን ውዕልና ማለት እዩ። ካብኡ ንዋድን ምስኣተና ውን ንሕና ንጎሆ ጋሕታ ኣቲና መመውዓሊና ምስ ሓዝና ነተን በጠለና ንብረት ፅዒነን ነበራ ማካይ ነፋሪት መፅያ ቃፂላተን ይምዳድናዊ ተቓፂሉ ሕክምናናዊ ተቓፂሉ ስንቅናዊ ተቓፂሉ ገለ ናይ መራኸቢታት ትሕዝቶናዊ ናዊ ተቓፂሉ ኣብ ሓይሊ ክልተ ረድዮ ሒዝና ኢና ኣቲና
1: ዕለት 13 ከባቢ ከዓ በይሉል ናኣቱ ሕጂ ንሕና በይሉል ምስ በፃሕና ግን እቲ ኣብኡ ዝነበረ ኣህቶታትና ንማይ በይሉል ንድሕሪኡ ገይሩ ኣብ ከቢድ ምትላኽ ናይ ፀላይ ፀኒሕና ተናብኡ ዝነበረ ኣህቶታት ሕጂ ቅድሜናተን ኣህቶታት ነቲ በሪኽ ቦታ ናይ ኣስከሪን ክሕዛ ተደጋጋሚ ፈተነታት ኣካይደን ነይረን ግን ንኣስከሪ ክቆፃፀራ ስለ ዘይከኣላ ኣብቲ ዝነበሩ መከላኸሊ ቦታ ተመሊሸን እየን ክከላኸላ ፀኒሕናና ፀላእ እውን ቀፃሊ ምትላኽ ገብር እኳ ነበረ እኳ እንተነበረ ንዕ ንደፊኡ ግን ካብቲ ቦታ ከልቀቐን ኣይከኣለን። ኣብ ከምዚ ዓይነት ኩነታት ከለዋና ሕጂ ንሕና ንበይሉል ንመፅእ ማለት እዩ። ሕጂ ዕለት 14 እቶም ሓለፍቲ ነቲ ንዕለት 15 ንሕና ከነጥቃዓሉ ዝተመደበና ሃብታ ንምርኣይ ኮለላታት ኣካይድና ነርና ዕለት 15 ከዓ ኣስከርን መሓዝ ከም መደብ ተዋሂብና ተበጊስና ሃዱና።
0: ኣብዚ መጥቃዕቲ እዚ ዝነበረ ኣሰላልፋ ወገን ክልተ በጠሎኒ ኮማንዶ ባደ 7 ብየማናይ ጫፍ ናይቲ ግንባር ክስለፍ ከሎ እቲ ካልእ 3 በርጌዳት ድማ ካብኡ ንፀጋም ብማእከል ናይቲ ግንባር ምስ ናይ የማን ምዕባለታት ተኣሳሲሩ ፊት ንፊት መጥቃዕቲ ክካየድ ተወጢኑ
1: ሕጂ እቲ ዓቕሚ ፀላይ ኣብኡ ኣሎ ዝተባሃለ ሓበሬታ ወሲድና ኣብኡ መጠንካእተን ክልተ በጠሎ ናሃና ብፀጋምና በቲ ጎልጎል ዘጥቃዓ ገለገለ ኣህታት እውን ነረን እየን ግን ትቐንዲ ወሳኒ ኣንፈት መጥቃዕቲ ንዓስከሪ ስለ ዝነበረ ተን ክልተ በጠሎ ናሃና ናብኡን ተመዲበን።
0: ናይ ፀላይ ኣሰላልፋ ኣብዚ ውግእ ድማ 22 ክፍለ ጦር 4 በርጌዳቱን ምስ ተደረብቲ ሻለቃታቱ ፍሉይ ኮማንዶ ስፓርታኪያድ በርጌድ 2813 ከምኡውን ገለ ክፋል መበል 113 ቢኤም ባትሪ ሶስተኛ ናይ 130 ሚሜ መድፍዕ ሻለቃ መበል 507 መድፍዕ ሻለቃ መበል 504 ታንከኛ በርጌድ ኣሰሊፉ ነይሩ። ኣብዚ ናይ ዕለት 15 ውግእ እቲ ብየማን ጫፍ ዝኣተወ በጠሎኒ ኮማንዶ ባደ 7 ምስቶም ብፀጋሙ ዝኣተዉ 3 በርጌዳትን ሓደ በጠሎንን ኮማንዶን ከይተኣሳሰረ ንየማን ፍንትት ኢሉ ብሸነኽ ኣውቶቡስ ተባሂሉ እፅዋዕ ዝነበረ ታባ ንምብራቕ ዝውርውር ተረተር ሰጊሩ ኣብ ማእከል ምስ በፅሐ ከምቲ ኣብ መፅናዕቲ ተሓቢሩ ዝነበረ ሓደ ሻለቃሎ ዝተባሃለ ዘይኮነ ሓደ ብርጌድ ሙሉእ ፍሉይ ኮማንዶ ስፓርታኪያ ስለ ዝፀንሖ ብየማነ ፀጋሙ ተኽሲ ፃዕፂዕዎ ክቕፅል ኣይካለን። ወገን ሸትኡ ክወቅዕ ዝያዳ ውሕስነት ኣንበልቢሉ ዝነበረ ድማ ናይዚ በጠሎኒ ግስጋሰ እዩ ነይሩ። ድሕሪ ናይ ሓፂር ሰዓታት ውግእ ግን እቲ በጠሎኒ ከንሰሓብ ተገዲዱ
1: ኣስከሪ ደይበን እቲ ውግእ ተኸፊቱ ኣብኡ ኣዝዩ ደማዊ ዝኾነ ውግእ እዩ ተካይዱ ግን ከምቲ ኣቐዲመ ጥቀስኮ ኣፍልጦ ናይ ፀላእ ኩል ስለ ዘይነበረና እቲ ቅድም ዝተሓበረናን ኣብታባዕ ኣስከሪ ነተን በጠሎንታት ዝፀንሐን ግን ፍልል ነይሩ ኣዝዩ ብዙሕ ፀላይኡ ፀኒሕዎን ተኣፃፃፊ ዝኾነ ዳርጋ ናይ ኢድ ብኢድ ደማዊ ዝኾነ ውግእ ተካይዱ ኣብ መወዳእታ ግን ምስቲ ብዙሕ ናይ ፀላእ ዝዳረግ ስለ ዘይኮነ ተኣቕምናሃና ተመሊሸን ኣብቲ ናይ መከላኸሊ ቦታና ኮይነን ኣብ ቦተን ክኣርዳኸም ዘለዎ እንተገይሩ ማለት እዩ። ድሕሪኡ ድፍኣትና ሒዝና ንዝመፅእ ናይ ፀላእ መጥቃዕትታት

0: እናተኸላኸልና ኢና እቲ ግዜ ከነሕልፎ ጀሚርና
1: ሕና ነቲ ቦታ እውን ሓደስ ኢና ንፈልጦ ኢና ርኢና ንፈልጥና ዋላ ኩሻ ፋማን ሓንቲ መዓልቲ ርኢናዮ እታ ሕዛናይ ፀላኢ እጅቲ ዝበረኸ ቦታታት ዝገፍሐን ንዓና ተዋሂቡና ብዓቕሚ ንሕና ዝሓሽና ኢና ሰን ተዳኺመን እየን ዝክሉ ውግእ ፀላኢ ከዓ ነቲ ቦታ ነቲ ዝያዳ ታርጌት ዝገበረሉ ትበረኽቲ ቦታታት እዩ ካብታ ጫፍ እናበረኸ እናበረኸ ከይዲ መጨረሻ ዝበረኸ ቦታ እዩ ድቋፀር ካብዚ ቦታ ንድሕሪት ገፅካ ምምላስ የለን ዋላ ስጋ ሓሙሽተ ሰብ ተርፍ ኣህዱ ንድሕሪት ቁሩብ መሬት እናገደፍና ከም ጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ ተቐዳሚይቲ መዓልቲ ሕጂ እንታይ ነራታ ሸቶ ናይቲ መጥቃዕቲ ከም ዝተገልፀልና ዝበረኸ ቦታ ፀላኢ ተቋፂሮ ነበረ ሒዝካ ንዓሰብ ብደብዳብ ተርክበሉ ርሕቀት ክትበፂሓ ተቐዳ ናይ ዕለት 15 ዝብላ ዘሎ
2: በጠሎ ናይ በዓል ራያ ብሸነ ኸማ ናይ ግንባር ናይ ወዲ ባሊን ኣብ ማእከል ካብ ወዲ ባሊን ፀጋም ዘሎ ከኣኒ ቶም ኣብኡ ዝፀንሑ ሓይልታት ማለት እዩ ወዲ ጉብሳ ዝሓዛ ሓንቲ ሓይሊ ኣጋር ከቢድረት ናይ ሓገዝ ተወሲ ክትገብር ትምድብ ማለት እዩ ኣብ መንጎ ናይ በዓል ራያ ቦጦለንን ኣብ መንጎ ናይ በዓል ወዲ ባልዲን ቦጦለንን ሕጂቲ ኮይናት ከምቲ ዝተኣመመ ኣይ ሰለጠን ብፍላይ ናይ በዓል ራያ ቦጦለኒ እቱ ምሰብሉ ፀላኢ ልዕሊ ዓቕሞም ክሳብ ሓደ ክፍለ ጦር ዝኸውን እዩ ኣብኡ ዓሲሉ ፀኒዑ ክዕወቱ ኣይከኣሉን ቀልጢፉ ኣብ ከበባ የእትዋ ኣብ መውፃእ ፀገም ክኸውን ማለት እዩ ብዝኾነ እንዳተኸላኸሉ እንዳተዋግኡ እንዳተኸላኸሉ እንዳተዋግኡ ይወፁ ኣጋምሸት ኮይኑ ሓያል ምርብራብ እዩ ነይሩ ፀላኢ ቅፃል ሞርታራት ድብድብ ነይሩ ፍፃመን ኣፍንጫ ዓተርን ብዛዕባ እቲ ኩነታት ገለ ክዘራረቡ ኢሎም ናብ ሓንቲ ቦታ ምስ ቀረቡ ሓንቲ ሞርታር መፅያ ንክልቲኦም ኣብቀተሃርሞም ኣብሃ ስውኡ ማለት እዩ
3: ፀቕጢ ናይ ማይ ፀገም ኣሎ ማይ ካብ ርባ ተምፃእ ስጋዕ ዶምፅ ዋጋ ሓንሳብ ነቲ ጀሪካን ፍርቂ ገይሮም መመፁ ኣብ ፍሉሕ ማይ ዝቕየር ስለዚ ሲ ሓንቲ ካብቶም ማነጅሹ ምሳና ዝነበሩ ሓንደ ብርሃን ዝበሃል ቆልዓ ነርና ብጫ ዓይና ንፅዎ ብዝቐዳማይ ወራር ናይ ወያነ ተሰው እዩ ሕድሪ ኢልኒ ማይ ክፀግብ ስለ ዘይክእል ኣብታ ዒላ ከይድ ኢልኒ ቂድለዮ ከይዱ ፀጊቡ ነብሱ ማይ ኣሊኽዎ ክዳኑ ገለ መሊእ ተሓፂቡ መፅኢ ጅዋላ ተተሰዋእኩ ፀገም የለን እዩኒ ኢለ ፀጊበ ታዒላ ኣርእያ ኢልኒ
4: እቲ ብፀጋም ናይ ዝቦጠሎኒ ብማእከል ፊት ንፊት ተሰሊፉ ዝነበረ ሰለስተ በርጌዳትን ሓደ ቦጠሎንን ድማ ሰዓት 5 ባዶባዶ መጥቃዕቱ ምስ ጀመረ ብኩሉ ወገን ንቀዳማይ መከላኸሊ መስመር ሰይሩ ፅቡቅ ግስጋሴ እኳ እንተረአየ ድሕሪ ሓፂር ግዜ ፀላኢ ብፀጋም ሓይሊ ደራሪቡ ንገለ ክፋሉ ንድሕሪት ክመልሶ ስለዝኸኣለ ኣስዒቡ ብየማንን ፀጋምን ነቲ ብማእከል ዝነበረ ከዋቅዖ ምስ ጀመረ ወገን መጥቃዕቱ ቋሪፁ ናብ ቦትኡ ክምለስ ኣገደድዎ በዚ ድማ ናይ ዕለት 15 ወር 4991 መጥቃዕቲ ስለዝፈሸለ ወገን ዓቕሙ ስለዝተጓደለ ውጋኣቱ ክሳብ ዝምለስዎ መከላኸሊ መስመሩ ኣብ ምድልዳልን መዛግቡ ኣብ ምስራሕን ኣትዩ ኣብዝ ሓፀረ ግዜ መዕቆብን መታኮስን ድፋዓት ብምስራሕ ንፅዑቕ ደብዳባት ፀላኢ ኣምኪንዎ
0: ተክለ ሰንበት ኪዳነ ዝበሃል ርስም ነይሩ መራሕ ጋንታና ሕጂ ድፋዕ ሓዲርና ናይ ንግሆ ነይሩ እስከ ከመይ ሓዲርና ክንብሎ ኢና ኢሉ ረዲኡ ሒዙ ንቅድሚት የካይድ ነቲ ድፋዕ ክርእሉ ሕጂ ሕዳርባይ ንብሎ ከራሪ እድሪስ ዝበሃል ዋርድያ ነይሩ ቀዳማይ ዋርድያ ሕጂ ረስን እናኸደ ከሎ ንቅድሚት እዛ ራድዮ ሒዙ ድንን ድንን ኢሉ እናኸደ ውጋእ ኣይነብረ እዛ ጢት መፅእ በዛ ፀጋመይቱ ልቡ በዚ ኣትታእቱ በዛ ጃኬቱ ገይራ ኣብ ውሽጢ ስቕቱ እዛ ጢት ሕጂ ከራር ያ ዶቶር ዶቶር ዶቶር ዶቶር ይብል ኣነ ከዓ ነራ ሓኪም ጋ እንታ ካሽዑ እንዳጎየኹ ይኸይድ ረስኒ ረስኒ ረስኒ ብለኒ ንታሕቲ ገፁ ፀዲፉ ወድቕ እታ ረድዮ ታሕቲ በፂሓ ኣነ ብኡ ብፅሕ ክብል ከለኹ ሕጂ ዘና ፃብዕቱ ቀጥቀጥቀጥቀጥቀጥቀጥ ብል ፍርፈር ብል ዝፀንሐኒ ኣይ ፀንሐን ሽዑ ከይደዚ ናይ ኢዱ ገለ ከምዚ ገይራ ሕዚ ገለ ምሰበልኮ ዓሪፉ ሕጂ ሓዉ ነይርዎ ኣብ ማኦ ምስ ናይ ማኦ ቦጠሎ ንክልተ ብርጌዳ 49 ናይ ክፍለ ሰራዊትና እንዳ 96 ረስሚ ምስ ቀበርናዮ ልክዕ 15 ደቂቕ ከባቢ 20 ደቂቕ ንገብር ንታሕቲ ምስ ወረድና እቲ ሓዊ መፅእ ሓዊ መፅእ ተክለ ሰንበዳ የለን ይብለና ረስኒ ደኣኒ ናይ ሓለፍቲ ኣኼባ ኣሎ ሞ ኣኼባ ኢለ ከይዱ ንብሎ ማለት እዩ ሕጂ እምባ እብል ኩሽፍ ፅሊ ሜላ ገይሩ ነይሩ ብዜቶ ከምዚ ተሓንጊጥዋ ድሓንበሌና ይመፅእ ነይሩ

እኳ በልዎ በዜማ ንኩሚና ደለና ብለ ፈሊጥና የለና ንሕና ኣብታ ሩባ ስለደላ የለየ ናብታ ናይ ረዓኖ ብድሕሪ እስቴፋኖስ ባጡ ትበሃል ወዲ ገዛማ እናጠለን መታ ዓቢትና ነይሩ ምስኣ ምስታበጦለኒ ሕጂ ትማኒ ደኣ ከመይ ነይሩ እዚ ኩነታት ንሕና በዚ ዘለና ስ በዛ ጫፍ ባሕር እንዳወረዳ ኢና ሰኪሕናና በዚ ዘለኹምሞ ግን ዕረፍቲ ይብሉ ንውግእ ወ መፅን እንደን ከምዚ ኢለን ገለ ሞ ዳ ሓንዲ ከመይ ነይሩ ንበሃል ኣብ ትሩባ ማለት እዩ ብ ማይ ከነምፅእ ምስ ተረኸብና ዋዕ ሰብ እምበር ለኪመን ኣለና ይብለኒ እንታይ ትዛረብ ኣለካ ወደ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬ ንባዓል ንዑ ለኪመን ኣለና ትማለ ባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።

0: ፍሉያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ብባጣይም እቲ መቅጣና ልጥሄ ድሓፈት ወለደላይም ተዓደ ዲቡ ምናብዑር ግልቲ ሰርግል መጣግም ህተጣብጣት ሄራረውሒና በንዳግም ኢትሓክዩ ምስጢርና እተቡ መላግም ዎ ሽምብሬብ ከደቶ ሽምብሬብ ከደቶ
1: ኣብሽርካ ኣብሽርካ የረኢመነኒ ወድመነኒ ምስጢዕርካ ኩብቱ ምንእኩ ይወሰኒ

ቀላሉ ወታቱ ግንድል ሀለባካታ ለኢሎም ቀየንታቱ ሽምብሬ ብከደቱ ዓንሰባታት ለምዓዲ ለትከቦ ተዕብዕለት ሸየም ለሰባ ሰማዲት ህያብ ለምሮ ምርወት ይኮነ ከይመዋዲት ሽምብሬ ብከደቱ ሽምብሬ ብ

0: ከቦታ
1: ማሰለ ስምብሬም
2: ከቦታ ምድር ወንደለ
1: ከቦታ ስምብሬም
0: ከቦታ ምትወድለኩም ከቦታ

ሕዚ ሰላምታና ተቐብሉ ፈኖውና ብምክታል ትርከቡ ዘለኹም ዝኸብርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓን ኣኺሉን ሎሚ 6ሓ ዝተዳለዉ ሃገራውና ግራውን ዜናታት ሒዘልኩም ቀሪበ ኣለኹም ንምክታልኩም ብኸብሪ ዝዕድ ምስኻትኩም ፀንሕ ሚካኤል ሓድጎ ፈለማ ግን ብቀነጡታቱ እፍለም ኣብ ዞባ ደቡባ ብምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ ማሕበረኮም ኤርትራውያን ነበርቲ ቀጠር 10ይ ጉባኤ ኣብ ኣዶሓ ኣቓኒዑ ኣብ ዞባ ደቡባ ውቅሒ ባሕሪ ብምስፋሕ ኣገልግሎት ቅድሚ ትምህርቲ ዘተኮረ ዓውዱ ዘተ ተኻይዱ ኣብ ዜናታት ወፃኢ ቻይና ናብ ኣሜሪካ ክትልእኾ ንፅንሕቲ ንሲቪላውን ወተሃድራውን መዓላታት ከገልግል ዝኽእል ፍርያት ከም እትድርቱ ኣፍሊጣ ብሪጣንያን ዩክሬን እትገብሮ ወተሃድራዊ ደገፍ ብዝለዓለ መልክዑ ከም እትቕፅሎ ገሊጻ ኤሮጳዊ ሕብረት ኣብ ዝሓልፈ 6ዱሽተ ኣዋርሒ ሓሳት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ዓዲጉ ዘዘ ዜና ኣብ ዞባ ደቡባ ብምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ዝገምገመ ኣኼባ ብ5 ሓሰ ኣብ መንደፈራ ተኻይዱ ኣብቲ ካብ 12 ንኡስ ዞባታት ዝተወከሉ ኣባላት ኮሚተ ምውጋድ ጎዳእቲ ልምድታትን ወከልቲ ጨናፈር ሚኒስትርታትን ዝተረኽብሉ መንፍቓዊ ገምጋም በብንኡስ ዞብኡ ዝተሰላሰለ ዕማማትን ዝነበረ ብድሆታትን ቀሪቡን ተዘትዩሉን ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት መምህር ቃልኣብ ተስፋ ስላሴ ኣብ ዘቕረቦ ፀብጻብ ዕላማ ኮሚተ ምውጋድ ጎዳእቲ ልምድታት ኣፍልጦን ንቕሓትን ዜጋታት ብምዕባይ ኣብ ልዕሊ ደቂ ኣንስትዮን ህፃናትን ዝፍፀሙ ጎዳእቲ ልምድታት ብሓፈሻ ክሽቦ ደቂ ኣንስትዮን መርዓ ትሕቲ ዕድመን ድማ ብፍላይ ንምውጋድ ከም ዝኾነ ብምጥቃስ ኣብዚ ሓለፈ 6 ወር ሓሳት 148,000 ዜጋታት ዝተሳተፍዎ ጎስጓሳት ከም እተኻየደ ኣፍሊጡ እቲ ጎስጓሳት ሳዕቤናት ጎዳእቲ ልምድታት ብመንፅር ኣካላውን ኣእምራውን ጥዕናን ሕግን ዘጠቓለለ ከም ዝነበረ ብምጥቃስ ሕብረተሰብ ጥዑያትን ኣፍሬትን ዜጋታት ንክህልዎ ጎዳእቲ ልምድታት ኣብ ምውጋድ ተርኡ ክዕዝዛ ዘኻኺሩ ተሳተፍቲ በጎኖም እቲ ኣኼባ ሓድሕዳዊ ተመክሮ ክለዋወጡ ከም እውን ጽልዋ ዝፈጥሩ ኣካላት ሕብረተሰብ ብምልላይ ጎስጓሳቶም ክሕይሉ ከም ዝሕግዞም ብምሕባር ጎዳእቲ ልምድታት ዝፍጽሙ ወገናት ኣራ ምስጉምቲ ክውሰደሎም ተማሕጺኖም ኣመሓዳር ዞባ ደቡብ ኣቶ ሃብታብ ተስፋፅየ ናብ ዝሃቦ መዛዘሚ ቃል ልምድታት ኣብ ሓፂር ግዜ ክቕየሩ ትፅቢት ከም ዘይግበር ብምዝኻር ካብ ዞባ ክሳብ ዓዲ ተዘርጊሖም ዝርከቡ ኣባላት ኮሚተ ምውጋድ ጎዳእቲ ልምድታት ናይ ባህሪ ለውጢ ንምምፃእን ንምስራፅን ከይተሓለሉ ክሰርሑ ተላብዩ ናብ ካል ዜና ምስንሰግር ማሕበረኮም ኤርትራውያን ነበርቲ ቀጠር ብሓባር ናብ ብሩህ ፅባሕ ብዝብል ቴማ ብ31 ሓምለ ኣብ ኣዶሓ 10 ጉባኤ ኣቃኒዑ ኣብቲ ብርክት ዝበሉ ኣባላት ማሕበረኮም ዝተረኽብሉ ጉባኤ ኣምባሳደር ኤርትራ ኣብ ሃገረ ቀጠር ኣቶ ዓሊ ኢብራሂም ኣብ ዘስምዖ ቃል ንተራን ኣበርክቶን ማሕበረኮም ኣብ ሃገራዊ መረባት ብምጓስ ኣብ መንጎ ኣባላት ዝረአ ናይ ምትሕጋዝ ስኒትን መንፈስ ንሓድነቶም ብዝበለፀ ዘደልልን ረብሓታቶም ዘገልግልን ስለ ዝኾነ ብዝሓየለ ክኽስኮስ ኣዘኻኺሩ ተሳተፍቲ ኣብ ስራሕ ዝፀንሐት ኣካየዲት ኣካል ማሕበረኮም ኣብ ዘቐረበቶ ፀብጻብ ስራሕ ድሕሪ ዘካይድዎ ዘተን ክትዕን ተራን ኣበርክቶን ማሕበረኮም ንምዕዛዝ ኣብ ዝዓለመ ናይ መጻኢ መረባት ተረዳድዮ ኣብ መወዳእታ ጉባኤኛታት ሓዳስ ኣካየዲት ኣካል መሪፆም ኣምባሳደር ዓሊ ኢብራሂም ኣብ ዘመሓላልፎ መዛዝብ መልእኽቲ ጉባኤኛታት ንዘረኣይዎ ንጡፍ ተሳትፎ ድሕሪ ምምስጋን ሓዳስ ዝተመርፀት ኣካየዲት ኣካል ሓድነትን ምትሕጋዝን ኣባላት ማሕበረኮም ንምድንፋዕ ከምኡ ውን እጃሞም ኣብ ሃገራዊ መረባት ንምብራኽ ኣበርቲዓ ክትሰርሕ ተላብዩ ጨንፈር ትምህርቲ ዞባ ደዋ ውቅሒ ባሕሪ ኣብ ኣገዳስነት ምስፋሕ ኣገልግሎት ቅድሚ ትምህርቲ ዘተኮረ ዓውዱ ዘተ ብ4 ሓሰ ኣብ ከተማ ዓሰባ ኣካይዱ ኣብቲ ኣብ መሓደርቲ ንኡ ዞባታት መሻርክቲ ኣካላትን ዝተሳትፎ ዓውዱ ዘተ

ሓላፊቲ ጨንፈር መምህር ፍሳይ ኪዳን ኣብ ዝሃቦ መግለፂ ምስፋሕ ኣገልግሎት ቅድሚ ትምህርቲ ብቕዓት ትምህርቲ ብምርጋፅ ኣብ ሃገራዊ ምርመራታት ዝረአ ዝነበረ ድኻማት ንምፍዋስ ዓብዪ ግደ ከም ዘለዎ ብምጥቃስ ተራኮም ክዓዝዝ ወለዲ ድማ ካብ ክሊ 4 ክሳብ 5 ዓመት ንዝርከቡ ደቆም ናብ ትምህርቲ ክልእኹ ተላብዩ ሓላፊ ኣሃዱ ቅድሚ ትምህርቲ መምህር ሃይለ ማቴዎስ ብግድዩ ኣብ ርሑቕ ከባቢታት ናይቲ ዞባ ዝርከቡ ህፃናት ዕድል ትምህርቲ ንክረኽቡ ኣብ ዓመተ ትምህርቲ 226-227 9 ማእከላት ብምኽፋት 45 ሓደስቲ ትካላት ቅድሚ ትምህርቲ ንምስራሕ መደብ ከም ዘሎ ኣረድዩ ተሳተፍቲ ብግድኦም ኣብ ምጅማር ትምህርቲ ዝረአ ምድንጓይ መምህራን መፍትሒ ክናድየሉ ኣብዝ ሓለፈ ዓመት ዝተረኣየ ውሁድ ፃዕርታት ብዝሓይለ ክቕፅል ንጥፈታት ምቁፃርን ምክታልን ብስሩዕ ንምክያድ ኣገልግሎት መጓዓዝያ ክፍታሕ ከምኡ ውን ሕፅረት መምህራ ንምፍዋስ ብኣጋ ክሕሰበሉ ተላብዮም ኣብ መሓዳር ዞባ ዱባዊ ቄሒ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዝም ቃል ትምህርቲ መሰረት ምዕባለ ስለ ዝኾነ ህፃናት ኣብ ጉቡእ ዕድሜኦም ዕድል ንክረኽቡ መንግስቲ ንርሑቕ ገጠራት ጠመተ ብምግባር ትካላት ቅድመ ትምህርቲ ንምስፋሕ ዝገብሮ ዘሎ ወፍሪ ንክሰምር ንቑሕ ተራ ሕብረተሰብ ወሳኒ ከም ዝኾነ ብምሕባር ኣብ መሓደርቲ ንኡ ዞባታት ዓብዪ ቆላሕታ ክህቦ ተማሕፂኖም ኣብ ዞባ ማእከል ተፃዋርነት ዘጥሪ ሕማም ቲቪ ንምልላይ ንምቁፃርን ዝተጀመረ ስራሕ ኣተባብዓ ውፅኢት ርከቦ ከም ዘሎ ኣብ ጨንፈር ሚስ ጥዕና ዞባ ማእከል ክኢላ ህዝባዊ ጥዕና ወይዘሮ ሰምሃር ጎይቶም ሓቢራ ብደረጃ ዞባ ካብ ዘለዋ 36 ትካላት ጥዕና እተን 14 ምርምራ ሕማም ቲቪ ከም ዘካይዳ ሆስፒታላት ሓዝሓዝ ጎዳይፍን ቤት ማኸን ድማ ብጂን ኤክስፐርት ዝፍለጥ ዘመናዊ መምርመሪ ከም ዝዓጠቓ ብምጥቃስ ከም ኣሳለጥቲ ሕማም ቲቪ ዝነጥፋ ልዕሊ 70 ኣዴታት ድማ ዓብዪ ኣበርክቶ ይገብራ ከም ዘለዋ ኣብሪሃ ንጠንቅን ባህርያትን ናይቲ ሕማም ከምኡ ውን ኣገባባት ምትሕላፉ ዝገለፀት ወይዘሮ ሰምሃር ቀንዲ ምልክታቱ ልዕሊ 2 ሰሙን ምስዓል ረሃፅ ኣብ ግዜ ለይትን ረስኒ ኣብ ግዜ ቀትርን ቃንዛ ኣፍ ልቢ ሕብሪ ዓቕታ ከምኡ ውን ምጉዳል ሚዛን ሰብነትን ምዕፃው ሸውሃትን ከም ዘጠቓልል ገሊፃ ሕማም ቲቪ 80 ሚእታዊት ንሳምቦ 20 ሚእታዊት ድማ ካብ ሳምቦ ወፃኢ ከም ዘጥቅዕ ብምሕባር ድማ ኣብ ዞባ ማእከል ብዝካየድ ቀፃሊ ፃዕሪ ሓድሽ መልከፍቲ እናነከየ ከም ዝመፀ ብኣሃዛት ኣሰኒያ ኣረዲያ ንሕማም ቲቪ ቁልዓት ዝኾኑ ምስ ኤች ኣይቭን ሽኮርን ዝነብሩ ከምኡ ውን ነፍሰ ጡራት ምዃኖም ዘዘኻኽረት ወይዘሮ ሰምሃር ኣብዚ ዓመት እዚ ብዝተገብረ ምርመራታት ውሁድ መልከፍቲ ቲቭን ኤች ኣይቭን 7.3 ሚእታዊት ከም ዝነበረ ኣረጋጊፃ ኣብ መደምደምታ ወይዘሮ ሰምሃር ሕማም ቲቪ ኣብ ህዝቢ ዝእከበሉ ኣዳራሻትን ኣውቶቡሳትን ስለ ዝመሓላለፍ ኣብ እዋን ምህንጣስ ኣፍ ምኽዳን ማስክ ምግባርን ክዝውተር ኣዘኻኺራ ንወርሒን 2 ሰሙንን ዝቕፅል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ትማል 5 ሓሰ ብውግዒ ፈሊሞ ኣብቲ መኽፈቲ ስነስርዓት ኣዛዚ ሓይሊ ኣየር ኤርትራ ሜጀር ጀነራል ተኽላይ ሃብተ ስላሳ ኣብ ዘስምዖ ቃል ውሽጣዊ ስፖርታዊ ውድድራት ሓይሊ ኣየር ኤርትራ ካብ ግዜ ናብ ግዜ ምዕባለ የርኢ ከም ዘሎ እዚ ድማ መርያ ናይቲ ደረጃ ሃገር ኣብ ዓውዲ ስፖርት ዝግበር ዘሎ ገዚፍ ወፍሪ ምዃኑ ብምጥቃስ እቲ ውድድራት ብፅፈት ክካየድ ንዝወደቡ ኣካላት ብምምስጋን ንተወዳደርቲ ሰናይ ምንየቱ ገሊጾ ስታፍ ኮስኳስን ሓበሬታን ሓይሊ ኣየር ኤርትራ ሜጀር ኣማኑኤል ተስፋ ገርግስ ብግድዩ እዚ ኣብ ከክልተ ዓመት ዝውደብ ውሽጣዊ ስፖርታዊ ውድድራት ብተሳትፎ 8 ጋንታታት ደቂ ተባዕትዮን ደቂ ኣንስትዮን ከም ዝካየድ ብምሕባር ኩዕሶ እግሪ ኩዕሶ ሰክዔት ኩዕሶ መርበብ ኣትለቲክስ ቸዝ ቢልያርዶን ጨመተ ተኹስን ከም ዘጠቓልል ሓቢሩ ሜጀር ኣማኑኤል ኣስዒቡ እቲ ዕላማ ነታ ኣብ ስፖርታዊ ውድድራት ሓይልታት ምክልኻል ኤርትራ ንሓይሊ ኣየር ወኪላ እትሳተፍ ጋንታ ክንፊ ዝምግቡን ንሃገር ዝውክሉን ብቑዓት ስፖርታውያን ንምፍራይ ምዃኑ ብምጥቃስ ፍሉይ ብቕዓትን ክእለትን ክንፀባርቕ ትፅኢት ከም ዝግበር ኣረድዩ ኣብቲ ናይ መኽፈቲ ስነ ስርዓት ምሕዝነታዊ ግጥም ተኻይዱ ፀበርኩም ተዓዘብቲ ስዕቡ ዘቕርብ ዜናታት ሃገራት ወፃኢ ክኸውን ንምክታልኩም ክትቀፅሉ ደጊመ ብቕብሪ ዕድም ዜናዊ መሰናዶ ኤር ቲቪ ይቕፅላሎ ዝኽርኩም ተዓዘብቲ ስለምክታልኩም ኣዘይ መስግን ዜና ወፃኢ ህዝባት ሪፓብሊክ ቻይና ናብ ኣሜሪካ ክትልእኾ ንፅንሕ ንሲቪላውን ወታድራውን መዓላታት ከገልግል ዝኽእል ፍርያት ከም እትድርቶ ኣፍሊጣ እቲ ስጉምቲ ንግዳውን ፀጥታውን ድሕነታ ንምሕላው ምዃኑ ዝገለፀ ቻይና ካብ ትማል 5 ሓሰ ተግባራዊ ከም ዝኾነ ኣረድያ ኣሜሪካ

ካብ ህዝባዊት ሪፓብሊክ ቻይና ክትገብሮ ንፀንሐት ሸመተ ተንቀሳቀስቲ ሮቦታት ከም ዘቋረፀቶ ዘፍለጥ ኮይኑ ቻይና ረብሓታታ ንምሕላው ነቲ ስጉምቲ መልሲ ገይሩ ከም እትህበሉ ኣጠንቂቃ እያ። ተወሲዱ ዘለዎ ሓድሕዳዊ ስጉምታት ንንግዳዊ ፍልያት ክልትን ሃገራት መሊሱ ዘግፍሕ ምዃኑ ይጥቀስ። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናበሳት 490 ቢልዮን ዶላር ከም ዝወረደ ፀብፃባት የረድኡ። እቲ ምንቁልቋል ሳዕቢናት ናይቲ ኣብ መንጎን ተፈጢሩ ዘሎ ንግዳውን ጂኦፖለቲካውን ረብሓታት ዝጠንቁ ዘይምቅዳው ምዃኑ ክኢላታት ይገልፁ። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ መልክዑ ከም ትቕፅሎ ኣፍሊጣ። እዚ ዝተገልጸ ሓድሽ ጸሓፊ ምክልኻል ብሪጣንያ ዌስ ስትሪንግ እቲ ማሊ 5 ናሓሰ ምስ ፕረዚደንት ቮሎዲሚር ዘለንስኪ ኣብ ከተማ ኪየቭ ኣብ ዘካየዶ ዝርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ዌስ ስትሪቲንግ ክትገብረላን ፅንሕት ደገፍ ብዓይነትን መጠንን ክብ ከም እተብሎ ኣረድዩ። ከም ኣካልቲ መደብ ብሪጣንያ ደገፍ ስርዓት መከላኸሊ ሚሳይል ከም እትገብርን ንሰራዊት ዩክሬን ክትህቦ ፅንሕት ስልጠና ከም ተስፍሖን ኣነፂሩ። ብሪጣንያ ንዩክሬን ተወሳኺ ወተሃደራዊ ደገፍ ክትገብረላ ከም እትገብረላ ትገልጽ ዘላ ሩስያ ኣብ ልዕሊ ዩክሬን እተካይዶ መጥቃዕታት ኣስፊሓቶ ኣብ ዘላትሉ እዋን እዩ። ብሪጣንያ ካብ 222 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝለኣኽትላ ጸብጻባት የረድኡ። ኤሮጳ ሕብረት ኣብ ዝሓለፈ 6 ዋርሒ ጥራይ ኣሳት 10 ሚልዮን ቶን ብመልክዕ ፈሳሲ ዝዳልዎ ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ጸብጻባት ሓቢሮም። እቲ ኣሃዝ ምስ ናይ ቅድሚኡ ዓመት ተመሳሳለ ዋርሒ ክነጻጸር እንከሎ ብ18 ሚእታዊት ከም ዝወስኸ እቶም ጸብጻባት ብተወሳኺ ኣረድዮም። ዝበዝሐ ካብቲ ዝተላእከ ጋዝ ፈረንሳ፣ ቤልጅየምን ስጳኛን ከም ዝዓደግኦ ክግለጽ እንከሎ ሩስያ ካብቲ መሸጣ ኣሳት 7 ቢልዮን ዶላራታዊ ከም ዝረኸበ ተፈሊጡ ኣሎ። ኤሮጳ ሕብረት ካብ ሩስያ ክሽምቶ ንፀንሐ ባህርያዊ ጋዝ ካብ ፈለማ 227 ጠቕሊሉ ከቋርጾ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተኽእሎ ጸቢብ ምዃኑ ይእመት። ቅድሚ ምውላዕ ኩናት ዩክሬን ኣሳት 45 ሚእታዊት ናይ ጋዝ ጠለባቱ ካብ ሩስያ ዝነበረ ኤሮጳ ሕብረት ኣብዚ እዋን እዚ ናበስታት 14 ሚእታዊት ወሪዱ ከም ዘሎ ጸብጻባት ይገልጹ። ጃፓን ንዞባ ኤስያ ኣብ ሓደጋ ዘእቱ ወተሃደራዊ ንጥፈታት ካብ ምክያድ ክትሕየብ ሰሜን ኮርያ ጠንቂቓ። ሰሜን ኮርያ ነዚ መጠንቀቕታ ዝዝሃበት ጃፓን ስራሓት ኣሜሪካ ዝኾነ ቶም ሃውክ ዝተባሃለ ክሩዝ ሚሳይል ከም ዝፈተነት ብምጥቃስ እያ። መንግስቲ ሰሜን ኮርያ ነቲ ምዕባለታት ይከታተሎ ከም ዘሎ ብምጥቃስ ሃገሩ ተመሳሳሊ ስጉምቲ ክትወስድ ከም እትኽእል ኣሚትሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ጃፓን፣ ደቡብ ኮርያን ፊሊፒንስን ትገብሮ ዘላ ሓባራዊ ወተሃደራዊ ንጥፈታት ከተቋርጾ ሰሜን ኮርያ ደጊማ ተማሕፂና። እቲ ሓበራዊ ንጥፈታት ንፀጥታ ዞባ ኤስያ ኣብ ሓደጋ ይእትዎ ከም ዘሎ ዝገለጸ ሰሜን ኮርያ ሃገራት ዞባ ግዳማዊ ምትእትታው ክቃወማ ፀዊዓ። ኣሜሪካ ቀንዲ ጠንቂ ቅልውላው ሓውሲ ደሴት ኮርያ ምዃና ሰሜን ኮርያ ብተደጋጋሚ ክትወቅስ ጸኒሐ። ኣብ ጃፓንን ደቡብ ኮርያን ብጠቕላላ 80,000 ወተሃደራት ኣዋፊራ ዘላ ኣሜሪካ ኣብተን ሃገራት ዝተራቐቐ ስርዓት መከላኸሊ ሚሳይል ዝርከቦ ኣፅዋር ከተዋርድ ጸኒሓላ። ሰሜን ኮርያ ከተካይዶ ጽንሕት ተደጋጋሚ ፈተነታት ሚሳይል መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ዘካይዶ ዘለዋ ሓባራዊ ወተሃደራዊ ልምምድ ምዃንያ ክትሕብር። ክስተት ኤልኒኖ ከስዕቦ ብዝኽእል ሕፅረት መሰረታውያን ጠለባት ህይወት ኣስታት 50 ሚልዮን ህዝቢ ኣብ ደረጃ ኩቱር ጥሜት ክፅምብር ከም ዝኽእል ዓለማዊ ውድብ መግብን ሕርሻን ኣሚቶ። ኣብዚ ዓመት እዚ ኤልኒኖ ክኽሰት ልዕሉል ልዕሊ 80 ሚታዊ ተኽእሎ ከም ዘሎ ዝጠቐሰት ውድብ ብሰንኩ ኣብ ዝመፅእ ዓመት ብደረጃ ዓለም ኣብ ኩቱር ጥሜት ወዲቖም ናይ ዘለዉ ሰባት ቁፅሪ ናብ ልዕሊ 274 ሚልዮን ክብ ክብል ከም ዝኽእል ግምታቱ ይብሎ። ዞባታት ማእከላይ ኣሜሪካ፣ ደቡብ ኣፍሪቃን ገለ ክፋል ኤውሮፓን በቲ ተፈጥሮዊ ክስተት ሕልፊ ካልእ ከባቢታት ክጥቅዑ ከም ዝኽእሉ እዩ ዝግለጽ። ሰፊሕ ክፋል ኤውሮጳ ተኸሲቱ ዘሎ ኩቱር ዋዒ ዘስዓቡ ሓደጋታት ባርዕ ሞሮር ምልክታት ክስተት ኤልኒኖ ክኸውን ከም ዝኽእል ክኢላታት ይጠቕሱ። ብዘይካዚ ኣብ ማያዊ ኣካላት ተኸሲቱ ዘሎ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝተገልጸ መጠን ዋዒ ንተርእዮታት ኤልኒኖ ከም ዘመልክት ተፈሊጡ ኣሎ። ውድብ ሕብራት ሃገራት ኣብ መፋረ 226 ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ምጥንቃቑ ዝዝከር እዩ። እቲ ብገምጋም

ኣብ ነፍስ ወከፍ 2 ወይ እውን 7 ዓመታት ዘጋጥም ክስተት ንምጥን ዓለማዊ ዋዒ ብልዕሊ 1.5 ዲግሪ ሴንቲግሬድ ክብከብሎ ከም ዝኽእል እዮም ክኢላታት ግምታቶም ዝህቡ ዘለዉ። ኤልኒኖ ኣብ 2023 ከም ድማ 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሞ ምንባሩ ፀብጻባት ሜትሮሎጂ የረድኡ። ደሴት ታይዋን ን10 መዓልታት ከም ዝቕፅል ዝገለፀቶ ብቕታዊ ተኽሲ ዝተሰነየ ወተሃደራዊ ልምምድ ትማል 5 ናሓሰ ኣበጊሳ። ዕላማ ናይዚ ክሳብ 14 ናሓሰ ዝቕፅል ልምምድ ናይ ምውጋ ዓቕምን ውህደት ሰራዊት ክብኒ ምባል ምዃኑ እታ ደሴት ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ እቲ ልምምድ ንህዝባዊ ሪፓብሊክ ቻይና መልእኽቲ ዘመሓላለፍ ክኸውን ስለ ዝኽእል መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ይእመት። ኣካል ልዑላዊ ግዛኣታ ንዝኾነ ደሴት ታይዋን ብሓይሊ ክትፅምበራ ከም እትኽእል ተጠንቅቕ ቻይና ኣብ ከባቢታ ደሴት ተደጋጋሚ ወተሃደራዊ ልምምድ ከተካይድ ከም ዝፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእትታዊ ብትሪ ከም እትቃወሞ ፀብጻባት የረድኡ። ኣሜሪካ ምስ ደሴት ታይዋን ወተሃደራውን ቁጠባውን ዝንድናኣ ንምምዕባል እተካይዶ ንጥፈታት ምስ ቻይና ከተፋንና ፀኒሑ ኣሎ። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም፣ ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገሚቱ። ማሕበረኮም ኤርትራውያን ነበርቲ ቀጠር ዓስራይ ጉባኤ ኣብ ኣዶሓ ኣቃኒዑ። ኣብ ዞባ ደባዊ ቀይሕ ባሕሪ ኣብ ምስፋሕ ኣገልግሎት ቅድሚ ትምህርቲ ዘተኮረ ዓውደ ዘተ ተኻይዱ። ኣብ ዜናታት ወፃኢ ቻይና ናብ ኣሜሪካ ክትልእኾ ንፅንሐት ንሲቪላውን ወተሃደራዊ መዓላታት ከገልግል ዝኽእል ፍርያት ከም እትድርቱ ኣፍሪጣ። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ መልክዑ ከም እትቕፅሎ ገሊጻ። ኤውሮጳዊ ሕብረት ኣብ ዝሓለፈ 6 ኣዋርሕ ኣሳት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ዓዲጉ። ዝኸበርኩም ተዓዘብቲ፣ ነዚ ቀትሪ ዝተዳለዉ ዜናዊ ምስናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። መሳርሕተይ ሙሴ ገብሪ እግዚኣብሔር ንዕለታዊ ዜና ስፖርት ሒዙ ክመፀኩም ብወገነግም ሰላም።

ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ዝተዳለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለዉ ንምክታልኩም ብክሪ ዝዕድም ሙሴ ገብረ ዝጋብሄረ ሰናይ ምክታል። ክረምታዊ ውድር ግራስሩት ዞማእክል ትማረቡ ኣብ ስታድዮም ኣስመራ ኣብ ውድር ኣትለቲክስ ናይ ተፈላለዩ ርሕቀትን ዕድመን ፀወታት ኣሰላሲሎም። በዚ መሰረት ኣብ ናይ ፍጻሜ ውድር ትሕቲ 17 ዓመት ናይ 800 ሜትሮ ፀወታ ኣድሃም ዓብደልሰላም ካብ 4 ኣስመራ፣ ሄኖስ ቢንያም ካብ በሪኽ፣ ከምኡ ናይ ኤብ መርሃዊ ካብ ሰንበል ተዓዊቶም። ኣብ 100 ሜትሮ ሜሮን ተወልደ ካብ ሰንበል፣ ሙባረኽ ኣሕመድ ካብ ጋላ ነፍሒ፣ ሚልኪያስ ኮይቶም ካብ ጉዳይፍ ክዕወቱ እንከሎ ብደቂ ኣንስትዮ ኣብ ትማሳ ርሕቀት ንኣሚ ያቆብ ካብ በሪኽ፣ ብረኽቲ ዓንደ ብርሃንን ትእማር ወልደ ሚካኤልን ካብ ሰረጀኻ ካብ ቀዳማይ ክሳብ ሳልሳይ ኣትየን። ኣብ 100 ሜትሮ ውድር ትሕቲ 15 ዓመት ዮሴፍ ቢንያም ካብ ገጅረት፣ ላሜካ ኣብርሃም ካብ ሰንበል፣ ያፌት ቢንያም ካብ ዕዳጋ ሓሙስ፣ ከምኡውን ሉልያ ተወልደ ካብ በሪኽ፣ ማርታ ጥዑምዝጊ ጋላ ነፍሒ፣ ኤልዳና ሳሙኤል ኣባሻውል ተዓዊቶም። ኣብ 100 ሜትሮ ውድር ናይ ትሕቲ 13 ዓመት ኣቤል ተወልደ ካብ ጋላ ነፍሒ፣ ናኤል ኢሳ ካብ 4 ስምራ፣ ዮኣስ ክፍሎም ካብ ጋላ ነፍሒ፣ ኣብ ናይ ደቂ ኣንስትዮ ድማ ኣርሴማ ረዘነን፣ ሚለ ሚካኤልን ካብ በሪኽ፣ ደሊና ዮሃንስ ካብ ዕዳጋ ሓሙስ ፀብለል ኢሎም። ኣብ 400 ሜትሮ ሱራፊኤል ምሕረትኣብን፣ ህያብ ጌይተሆን ካብ ኣኽርያ፣ ሶሎሞን ዳዊት ካብ ጎዳይፍ፣ ከምኡውን ኣብ ናይ ደቂ ኣንስትዮ ሆሳኣና ተስፋኣለም ካብ በሪኽ፣ ፍትሓዊት ግብረ ብርሃን ካብ ኣኽርያ፣ ሚለን ሚካኤል ካብ በሪኽ ተዓዊቶም። እዚ ከምዚ ኢሉ እንከሎ ብሰንኪ ዝናም ናይ ቀዳማይ ዙርያ ፀወታት ዘቋረፀ ጋንታት ኩዕሶ እግሪ ደቂ ተባዕትዮ ትሕቲ 15 ዓመት ኣብ ዘካየዶ ፀወታት ዕፅራት ንሰንበል 3-1 በሪኽ ንኣኽርያ 2-1 ሪቴነን።

ኣብ ናይ ደቂ ኣንስትዮ ድማ ጎዳይፍ ንኣርባዕተ ስምራ ብገፊሕ ኣርባዕተ ባዶ ሰኒፋታ። እዚ ናይ ኩዕሶ እግሪ ውድራት ፅባሕ ዓርቢ ኣብ ናይ ካልኣይ ዙርያ ውድራቱ ብናይ ትሕቲ 13 ዓመት ክቕፅል እንከሎ ውድራት ኣትለቲክስ ድማ ሎሚ ሓሙስ ኣብ ተፈላለዩ ርሕቀት ኣብ ስታድዮም ኣስመራ ይካየድ ምህላው ተሓቢሩሎም። ሃገራዊ ውድድር ፍርቂ ማራቶን ሰንበት 9 ነሓሰ ኣብ ዞባ ደቡብ ከተማ መንደፈራ ክሰላሰል ምዃኑ ሃገራዊ ፌደሬሽን ኣትለቲክስ ሓቢሮም። ኣብዚ ናይ 21 ኪሎ ሜትር ውድድር ናይ ክልቲኡ ፆታ ኣትሌታት ካብ ተፈላለዩ ዞባታት ክሳተፉ ትፅቢት ኣሎም። ብዘይካዚ ናይ 5,000 ሜትሮ ከምኡ ናይ 1 ማይል ማለት 1.6 ኪሎ ሜትር ናይ ክልቲኡ ፆታ ጉያ እውን ኣካል ዝሃገራዊ ውድድር እዩ። እዚ ውድድር ዝሓለፈ ዓመት ኣብ ጋሽባርካ ከተማ ባሮንቱ ምስሊ ሳሩ ይዝከር። ዝሓለፈ ወቕቲ ካብ ሊቨርፑል ተፋነወ ግብፃዊ መሓመድ ሳላሕ ናብ ቱርካዊት ክለብ ትራብዞን ስፖርት ተሰጋጊሮም። ሳላሕ ኣቐዲሙ ምስ ሊቨርፑል ክሳብ ሰነ 2027 ዝፅንሑ ውዕል ብናይ ሓባር ምርዳእ ኣፍሪሱ ካብታ ጋንታ ድሕሪ ምፍናው ውዕል ኣልቦ ተፃዋታይ ኮይኑ ፅኒሖም። ወላ እኳ ብዙሓት ክለባት ከም ዝደልዮ ይግለጽ እንተነበረ ዝያዳ ቱርካዊት ክለብ ቤሽክታሽ ክተፈርሙ እያ ክበሃል ቀኒዩ። ይኹን እምበር ካልእ ቱርካዊት ክለብ ትራብዞን ስፖር ትማሊ ብናጻ ሓድሽ ኣባላ ከም ዝገበሮ ተወግዓው ገይራ ትማል ረቡዕ ማልያዛ ክለብ ገይሩ ናብ ቱርኪ ኣብ ዝኣተወሉኻ ብደገፍቲ ዓብዪ ናይ ምቕባል ስነ ስርዓት ተገይሩሉ። ናይ 2 ዓመታት ፈሪሙ ዘሎ ወዲ 34 ዓመት ሳላሕ ዓመታዊ 17 ሚልዮን ዩሮ ክኽፈል ምዃኑ ይግለጽ። እዚ መህያዚ ኣብ ሊግ ቱርኪ ዝለዓለ ተኸፋልዮ ጸውዖም። ኣብ ሊቨርፑል ቁፅሪ 11 ኣብ ሃገራዊት ጋንታ ግብፅኻ ቁፅሪ 10 ዝለብስ ነበረ እዚ ብሉፅ ናይ ክንፊ ጥቃዓይ ኣብዚ ሓዳሽ ክለቡ ቁፅሪ 61 ክለብስ ምዃኑ ተገሊጹሎም። እዛ ቁፅሪ ፍልይ ዘብላ ወግዓዊት ታርጋ ተሽከርከት ናይታ ከተማ ብምዃናን ብደገፍቲ ድማ ከም ምልክት እታ ከተማ ትሕሰብ ምዃና እዩ። ደገፍቲ እዛ ክለብ ኣብ ነፍሲ ወከብ ፀወታ ድማ ኣብ መበል 61 ደቂቕ ዓብዪ ናይ ፅምብል ኣገባብ ክገብሩ ይረኣዩ። ሓደ ካብ ስሙያት ናይ ቅድም ተጻወቲ ኩዕሶ እግሪ ሉዊስ ፊጎ ፕሬዚደንት ፊፋ ዘሎ ጃኒ ኢንፋንቲኖ ካብ ስልጣኑ ክለ ፀዊዖም። ኢንፋንቲኖ ድሕርቲ ብርክታት ዋንጫ ዓለም ናይ ክልቲኡ ፆታ ናብ ዕዳጋ ክወርድን ውልቃወይን ኣፈርቲ ክውንዎ ዘኽእል ሓሳብ ምቕራቡ ፌደሬሽናት ዓለም ብሓፈሻ ካብ ስድራ ቤት ዝዓውዲ ዓብዪ ተቃውሞ ከም ዝገጠሞን ይገጥሞ ምህላውን ይዝከር። ወላ እኳ መደባቱ ከም ዘቋረፆ እንተገለጸ ስልጣኑ ክለቁ ዝፅውዑ ወገናት ግና እናበዝሑ መፁ ኣለዎም። ሓደ ካብኦም ከ ካብ ጥቅምቲ 2017 ጀሚሩ ኣማኻሪ ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ ኮይኑ ዝሰርሕ ዘሎ ሉዊስ ፊጎ እዩ። እዚ ፖርቱጋላዊ ካብ ዝረአኾም እቲ ዝተሓተ ዝያዳ ኣተሃልን ናይ ውልቁ ረብሓ ዘቐድም ባህሪ ክብል ንኣካይዳ ኢንፋንቲኖ ድሕሪ ምንቃፍ ኢንፋንቲኖ ነቲ ልዕል ከብሎ ቃል ዝኣተወሉ ቤት ጽሕፈት ፕሬዚደንት ፊፋ ኣዋሪድዎ እዩ። ሓስዩ ኣታሊሉ ብዋጋ ናይቲ ከገልግሎ ዝኣተዎ ፀወታ ናይ ገዛ ርእሱ ሰፈር ከማች ፈቲኖ ክብል ኣብ ባርሴሎናን ሪያል ማድሪድን ተዘካሪ ግዜ ዘሕለፈ ሉዊስ ፊጎ ኣምሪሩ ነቒፍዎም። ብዘይካዚ ፊጎ ብዛዕባ ጸገማት ፊፋ 10,000 ቃላት ምጻሓፍኩም እንተኾነ እቲ ፍታሕ 3 ቃላት ጥራይ ዘድልዮም ኢንፋንቲኖ ክወፅ ኣለዎም ኢንፋንቲኖ ማስትጎ ክብል ካብ ስልጣን ንኽእለ ጸዊዑም። እዚ እናኾነ ኢንፋንቲኖ ትማሊ ኣብ ሞሮኮ ኣብ ዝነበረ ኣኼባ ንምሻጥ ብርክታት ፊፋ ዘምፆ መደብ ጌጋ ምንባሩ ብምግላጽ ይቕሬታ ሓቲቶም። ገለ ላዕሎት ሓለፍቲ እውን ጌጎ ይቕረኢሎም እዚ ስዊዘርላንዳዊ ከም ፕሬዚደንት ፊፋ ክቕጽል ደገፎም ገሊፆም ኣለዎም። እዚ ከምዚ ኢሉ እንከሎ ንሓሳባት ፊፋ ኩሉ ሰብ ነጺጎ ማለት ኣይኮነን። ዛጊት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማለት ካፍ መርገጹ ይፍለጠን ዘሎም ገለ ካብቶም ጸለውቲ ሰባት ናይዚ ኮንፌደሬሽን እውን ንመደባት ፊፋ ከም ዘድንቕዎ ይግለጽ። ሓደ ፍሉጥ ኣይቨራዊ ጋዜጠኛ እውን ኢንፋንቲኖ ብዘቕረቦ ብሉፅ ሓሳብ ሽልማት ነውል ይግብኦ ክብል ገሊጹ ነይሩ እዩ። ኩዕሶ እግሪ ኣፍሪቃ ልዕሊ ካልኦት ኣህጉራት ኣብቲ ፊፋ ዝህቦ ገንዘብ ዝያዳ ከም ዝምርኮስ ዝግለጽ። ሪያል ማድሪድ ንሓደ ካብ ወሰን ተጻወታ ዝኾነ ቪንሰንስ ጁኒየር ምሳኽ ተጽንሖ ብምድላያ ዝተመሓየሸ ውዕል ቀሪባትሉላ። ኣብ ሰነ 2027 ዝብቅዕ ኣብ ናይ መወዳእታ 12 ኣዋርሒ ውዕሉ ዝርከብ እዚ ብራዚላዊ ካብ ዝሓለፉ ሳምንቲ ጀሚሩ ኣብ ዕላማ እንግሊዛዊት ክለብ ኣርሰናል ምእታዊ ይግለጽ። ልዑል ድሌት ምውናን ቪንሴስ ዘለዋ እዛ እንግሊዛዊት ክለብ ኣብ ውልቃዊ ግዳያቱ ከም ተሰማዓተ እውን ይሕበም። ይኹን እምበር ሪያል ማድሪድ ተወሰኽቲ ናይ 18 ኣዋርሒ ውዕል ምቕራባን ውሳኔኡ ትጽበ ምህላዋን ምንጭታት ሓቢረን። ኣብዚ ጉዳይ ባዕሉ ኣትዩ ምህላው ዝግለጽ ሓድሽ ኣሰልጣንያ ሆዘ መሪኖ ከምኡውን ላዕለዎት ኣባላታት ድማ ውዕሉ ክሕድስ ተተስፍዮም ጽበይዎ ኣለዉ። ምፍራም እንተሓንጊዱ ግና ኣርሰናል ድሌታይ ዕብያ ናይ ምፍራም መስርሕ ክተቃለጥፎ ምዃና ርድዩም። ኣርሰናል ጸጋማይ ክንፊ መስመር መጥቃዕታ ንምሕያል ትሰርሕ ብምህላውያ ንቪንሰስ ከም ቀዳማይ ዕላማ ሒዛ ትሰርሕ ዘላ። እዚ ከምዚ ኢሉ እንከሎ ናይ ክንፊ ጥቃዓይ ሪያል ማድሪድ ፍራንኮ ማስታንቱኖ ብልቓሕ ናብ ኢጣልያዊት ክለብ ፊዮረንቲና ተሰጋጊሮም። ዝሓለፈ ክረምቲ ብ45 ሚልዮን ዩሮ ካብ ናይ ሃገሩ ክለብ ሪቨር ፕሌት ናብ ሪያል ማድሪድ ተጸንበረ ማስታንቱኖ ሓደ ካብቶም ትስፉዋት መንእስያት ተጻወቲ ምዃኑ ይእመነሉ። እንደኾነ ዝሓለፈ ወቕቲ 2025 2026 ኣብዛ ስጳኛዊት ክለብ ጽልኡ ከርእ ተጸጊሙን ኣብ 23 ናይ ሊግ ግጥማ ተሰሊፉ ሓንቲ ሸቶ ጥራይ ከም

0: ምስግብ ክኢሉን። እዚ እናኾነ ግና ጌና ኣብ ንውስ ዕድሚኡ ምስ ምህላው ምስ ግዜ ንሊጋት ኤሮጳ ርዒሙ ኣብ ናይ ሃገሩ ሊግ እንከሎ ዘርዮ ነበረ ብሉፅ ቁመና ክደግም ትፅቢት ይግበረሉ። በዚ ድማ ሪያል ማድሪድ ዝያዳ ናይ ምስላፍ ዕድል ክረክብን ተመክሮ ክቐስምን ኢላ ብልቓ ሓፋንያቶላ። እዚ ውሳነ ንዝመፅእ 14 ሓምለ 19 ዓመት ዝመለ ኣርጀንቲናዊ ኣብ ዘለዎ ንውስ ዕድመ እውን ንዕቤቱ ሓጋዙ ምዃኑ ይእመን። ኣብ መወዳእታ ሓፀርቲ ዜናታት ዝሓለፈ ወቕቲ ካብ ብሬንትፎርድ ናብ ኣርሰናል ብ15 ሚልዮን ፓውንድ ተሰጋገረ ክርስቲያን ኖርጋር ትማሊ ብወግዒ ብናይ 2 ዓመታት ውዕል ናብ ኤቨርተን ተጸንቢሩ። ናብዛ ኣብ ከተማ ሪቨርፑል ትርከብ ክለብ ክሰጋገር ምዃኑ ክሕበር ዝቐነየ ኖርጋር ብትሕቲ ፍርቂ እቲ ኣርሰናል 8 ዋጋዩ ብ7 ሚልዮን ፓውንድ ኤቨርተን ሓድሽ ኣባላ ጊራቶ ዘላ። ኣርሰናል ነዚ ወዲ 32 ዓመታት ካፋሊ ኣፈሪማ ክጥቀመሉ ከይከኣል ተፋኖ ብምህላዋ ሓደ ካብቶም ዝፈሸሉ መስርሕ ምስጋራ ኮይኑ ይፅብፀብ። ኣብ ታሪክ ኩዕሶ እግሪ ሓደ ካብቶም ናይ ኩሉ ግዜ ዝበሉ ተፃዋቲ ዝኾነ ኣርጀንቲናዊ ሊዮኔል ሜሲ ድሕርቲ ኣብ ዋንጫ ዓለም 2026 ኣብ ፍጻሜ ፀወታ ብስጳኛ ምስዓሮም ሎም ሓሙስ ወጋሕታ ኣሜሪካዊት ክለብ ጋንቱ ኢንተር ሚያሚ ንሳን ሉዊስ ዝተባሃለት ክለብ 4-2 ኣብ ዝረታዓትሉ ፀወታ ተሰሊፉ 2 ሸቶታትን ሓንቲ ናይ ሸቶ ቐርብ ብምህንዳስ ብሉፅ ናይ ምልሶት እዋን ኣሕሊፉ። ብሰንኪ ሓይሊ ዝህብ መድሃኒት ናይ 4 ዓመታት መቕጻዕቲ ተበይኑሉ ይግባኢሉ ግና ድሕሪ ብዙሕ ፃዕሪ ተዓወተ ማይክሎ ሙድሪክ ትማሊ ጋንቱ ቸልሲ ኣንጻር ጁቨንትስ ኣብ ዘካየደቶ ናይ ምሕዝነት ፀወታ ተቐይሩ ብምእታው ድሕሪ 20 ዋርሕ ናይ ፈለማ ፀወቱ ሰላሲሉ። ሙድሪክ ዝሓለፈ መዓልታት እዩ ናይ 4 ዓመት መቕጻዕቱ ብቑዕ ከም ዘይነበር ብምግላጽ ካብቲ መቕጻዕቲ ነፃ ተባሂሉ ክፃወት ተፈቒዱሉ ዘሎም። ኣብቲ ኣብ ቻይና ከተማ ሆንኮንግ ተኻይደ ፀወታ ጁቬንቱስ ሓደ ባዶ ተዓዊታ።
1: ባርከስ ዝኾርኩም ተዓዘብትና ንሎሚ ዝተዳለወ ዕለታዊ ዜና ስፖርት ኣብዚ ክንዛዝም ምስ ተረፉ መደባት ኤረቲቪ ግርፈኩም ሰሰና እዩ።

0: ዝኸበርኩምን ዝኸበርክንን ተኸታተልቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ኣለኹም? ባርከስ ንሎም እውን ከም መቐፀልታ ናይቲ ኣብ ዝሓለፈ ክነቕርበልኩም ዝቐነና ውድድራት ናይ ቀዳማይ መድረኽ ሳልሳይ ዙርያ ሒዝናልኩም ኢና መፂና ዘለና። ንምሉእ ትሕዝትኡ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ተወዳደርቲ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ። ዳንኤል ተስፋ ማርያም ካብ ቤት ትምህርቲ ሰሓርቲ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ፣ ከውሰር መሓመድ ቤት ትምህርቲ ድያ፣ ዮሳን ጎይቶም ካብ ቤት ትምህርቲ ተኽለ ዓገባ። ናይ ተወዳደርቲ እንኳዕ ብድሓን መፃኹም። ቀዳማይ ተወዳዳሪና ዳንኤል ተስፋ ማርያም፣ ስምካን ዝመፃኸሉ ቤት ትምህርትን ከተላልየና።
1: ስመይ ዳንኤል ተስፋ ማርያም ባህል ዝመፃኹሉ ቤት ትምህርትካ ቤት ትምህርቲ ሰሓርቲ ዞባ ጋላነፊ።
0: ራይ ዳንኤል፣ ኣብዚ ውድድር ተዳሊ ሓድካ መፂኻ ዘለኻ?
1: ተዳሊ።
0: ብኸመይ ኢኻ ናብዚ ውድድር ክትመፅእ ወሲንካ?
1: ታሪክ ሃገረይ ንክፈልጥ እየ መፅ
0: ትፈልጥን ክትወዳደርን ኢኻ መፅኻ ማለት እዩ። ራይ እምበኣር ተዳሊ ሓድካ ሞ ናብ ቀዳሚ ትሕቶካ ክንሰግር ኢና። እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ? ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ?
1: ሐ ዓንሰባ።
0: ሙሉእ መልሲ ረኺብካ ኣለኻ ዳንኤል። ሕቶኻ እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ እያ ትብል ነይራ። ተንምረፅ ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ ነይረን። ስለዚ መልስና ሐ ዓንሰባ ኮይና ብ19 መስከረም 1968 ኣብ ኦሮታ ዝበሃል ናይ ዓንሰባ ከባቢ ተኻይዱ ማለት እዩ። ካልኣይ ተወዳዳሪና ዓወት ነጋሽ ካብ ድሃን መፅኻ
2: ንፅናኹም።
0: ካበየናይ ቤት ትምህርቲ ኢኻ መፅኻ ዓወት?
2: ካብ ቤት ትምህርቲ ባርካ።
0: ካብ ቤት ትምህርቲ ባርካ። ክንደይ ክፍሊ ኢኻ?
2: ኢለቨንስ ኣስታደ
0: ኢለቨንስ። ሓራይ እሞ ከመይ ኣለዎ ናይ ኢለቨንስ ሃዋህ ምድላዋት ንሳዋ?
2: ድሓኒ
0: ፅቡቅ። ናብዚ ውድድር ከተዳሊኻ ዲኻ? ሓራይ ናብ ቀዳሚ ትሕቶኻ ንሰግር ኢና። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ? ሀ 1964፣ ለ 1987፣ ሐ 1970፣ መ 1978?
2: ሐ 1970።
0: ሙሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ ነይራ ተሕቶ? ሀ 1964፣ ለ 1987፣ ሐ 1970፣ መ 1978? ስለዚ መልስና ኸ ሐ 1970። ድሕሪ እቲ ዝነበረ ናይ ኩናት ሓድሕድ ሃዋህው እዩ ኣብ ዝተፈላለየ ቦታታት ብዝነበራ ዝተፈላለየ ጉጅለታት ሰሚረን ነዚ ስሙር ሓይሊ ንብሎ ዘለና ብምቓም ህዝባዊ ሓይልታት ሓርነት ኤርትራ ተመስሪታ ማለት እዩ። ከውሰር መሓመድ ጃሃር፣ ካበይ ናይ ቤት ትምህርቲ ኢኸ መፂኺ?
3: ካብ ቤት ትምህርቲ ድያ።
0: ክንደይ ክፍሊ ኢኸ?
3: ኢለቨንስ።
0: ኢለቨንስ። ከመይ ኣሎ ምድላዋት ንሳዋ?
3: ሓኒ።
0: ቀሪብኩም ኢኹም? ራይ ፅቡቅ። ናብ ቀዳሚ ትሕቶ ክንሰግር ኢና። ተዳሊኽ ዲኺ? ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበየናይ ጉባኤ ተዳልዩ? ሀ ኣብ ቀዳማይ፣ ለ ኣብ ራብዓይ፣ ሐ ኣብ ካልኣይ፣ መ ኣብ ሳልሳይ?

0: ኣብ ሳልሳይ
1: ኣይረኸብክያን ከውሰር ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበየ ናይ ጉባኤ ተዳልያ ነራ ተሕቶ ሀ ኣብ ቀዳማይ ለ ኣብ ራብዓይ ሀ ኣብ ካልኣይ መ ኣብ ሳልሳይ ክኾና ከለዋተን ምርጫ መልሲ ሀ ኣብ ቀዳማያ ኣብ ልዕሊ እዚ ኣብ ልዕሊ እቲ ቀንዲ ዕላማታት ሃገራዊ ዲሞክራስያዊ ፕሮግራማት ወግዓዊ ልሳን ውድብ ዝነበረት መፅሄት መሪሕ ክትሕተም ተወሲኑ ተወሳኺ ድማ ዓወት ንሓፋሽ ዝብል ጭርሖ ናይ ውድብ ጭርሖ ንክኸውን ተወሲኑ ማለት እዩ። እዚ ከዓ ብጥሪ 1977 ኣፋሕ ዝበሃል ናይ ሳሕል ቦታ እዩ ተኻይዱ። ራብዒቲ ተወዳዳሪትና ዮሳን ጎይቶም ከመይ መፅኺ?
2: ፅቡቅ እግዚኣብሔር ይመስገን።
1: ካበይ ናይ ቤት ትምህርቲ ኢኹ መፅኺ?
2: ኣነ ዝመፀኽሉ ቤት ትምህርቲ ካብ ንእዞባ በሪኽ ቤት ትምህርቲ ተከላ ዓገባ መባእታ ማእከላይ ካልኣይ ደረጃ
1: ራይ። ፅቡቅ ቤት ትምህርቲ ተክላ ዓገባ ንሰለስትኡ ደረጃታት ዘጠቃለለ እዩ ማለት እዩ። ከመይ ሞ ምውሃድ ምስቶም ቀዳማይ ደረጃ ማለት መባእታ ማእከላይ ካልኣይ ደረጃ ከመይ ተዋሂድኩም ትምሃሩ?
2: ኣዝዩ ብጣዕሚ ፅቡቅ እዩ ትምዋሃድና ማስቲ ንሕና ከም ኣብኡ ከም ዓበይቲ መጠን እቶም ናእሽቱ እቶም መባእታ ካባና ዝመሃርዎ ብዙሕ ነገር ፅቡቅ ኣሎ። ስለዚ ድማ ኣዝዩ ወላ ንተሓጋገዝ ስለ ዝኮና ብዙሕ ጥቕሚ እዩ ዘለዎ።
1: ብዙሕ ረብሓታት ኣለዎ። ክንደይ ክፍሊ ኢኸ
2: ተማሪት? 11 ክፍሊ።
1: 11 ክፍሊ ፅቡቅ። ናብ ቀዳሜት ሕቶ ክንሰግር ኢና ተዳልዩ ክዲ ኸ ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቃቂሉ ነይሩ? ሀ ኣብ 3 ለ ኣብ 5 ሐ ኣብ 6 መ ኣብ 4

0: ኣብ ሰለስተ
1: ኣይ ረኸብኪ ኣንዮሳን ጎይቶም ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቓቒሉ ነይሩ እያ ነራ ሕቶኺ ኣብ ሓሙሽተ ክፍልታት እዩ ተመቓቒሉ ነይሩ እዞም ሓሙሽተ ክፍልታት ድማ ሓሙሽተን ነናይ ገዛ ርእሰን ፍሉጥ ከባቢታትን ስርሒትን ዝነበረን ወታደራዊ ክፍልታት እየን ነይረን ማለት እዩ ስለዚ ኣይረኸብክያን ዳንኤል ተስፋማርያም ናባኻ ተመሊስና ኣለና ውድድር ከመይ ተጀሚሩ ኣሎ
2: ውድድር ፅቡቅ ተጀሚሩ
1: ትፅቢታትካ ንዛ ውድድር ዝፀንሐ ክውንነትን ከመይ ይጋጠሙ ደ ከመይ ሓ ተፀቢሓ መፅሓ
2: ድሓን እዮም ሓያላት ክኾን መወዳድርተ ተፀቢየ ውን ሓያላት እዮም ደሎ
1: ፅቡቅ ሕራይ ስኻውን ካብኣቶም ሓደ ሓያሊኻ ማለት እዩ ናብ ካልኤይቲ ሕቶኻ ክንሰግር ኢና ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ
2: ሃገር ንብላ ሓንቲ ውሱን ዝኾነ ዶባትን ናይ ገዛ እርሳ ህዝቢ ዘለዋን ልኡላውነት ዘለዋን ናይ መንግስቲ ዘለዋን ሃገር ንብላ ሃገራውነት ንብላ ከዓ እቲ ነቲ ሃገር ከዓ እተበርክቶ በትምህርቲ ክኸውን ይኽእል ወይ ድማ በቲ ደለካ ናትካ ሞያ እተበርክቶን
1: እቲ መግለፂ ፅቡቅ እንዳ ትገልፆ ዘለካ ግን ዝምድና ኣብ መንጎ ሃገርን ሃገራውነትን ዘሎ ዝምድና ግለፂ ያታ ሕቶ
2: ሃገር እንዳር ክትህሉ ኮይና ሃገራውነት ክህሉ ኣለዎ ሃገራውነት ክህልወካት ኮይንካ እቲ ሃገር ክትህሉ ኣለዋ
1: ክልተ ነጥቢ ረኺብካ ኣለኻ ዳንኤል ሕቶኻ ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ እያ ነይራ መልሲ ድማ ዝምድና ሃገርን ሃገራውነትን ክልተ ማኣዶታት ዘለዎ ኣብ ማዕባበላ ዝኽተል ኮይኑ እቲ ሓደ ሃገራውነት ናብ መስርሕ ምቋም ሃገር ይመርሕ በቲ ካልኣይ ሸነኹ ድማ ሃገራት ድሕሪ ምምፀአን ዘማዕበሎ ኣተሓሳስባ እዩ ስለዚ እቲ ዝምድና ብከምዚ ክንገልፆ ንኽእል ማለት እዩ ዓወት ነጋሽ ኣብ ቤት ትምህርቲ ባርካ ካብ ትምህርቲ ወፃኢ ካልእ ትሳተፎ ንጥፈታት ኣሎ ድዩ ኣብ ምንታይ ሃሳተፍ
3: ናይ ሃማማተ ከም ካድር መጠን ማለት እዩ ብቤት ትምህርትና ዝካየድ ክለባት ስለ ዘለዋ ኣብኡ ንሳተፍ ኢና ካልእ እውን ከም መሪሕ ኮይና ነቶም ተምሃሮስ ነማእዝን ወይ ንመርሕ ኢና ማለት እዩ
1: ሓራይ ካድረ ናይ ቤት ትምህርቲ ባርካ ኢኻ ማለት እዩ ኣበይነይቲ ክለብ ኢኻ ተሳተፍ
3: ክለብ መሪሕ ብቐንዱ ክለብ ጥዕና ከዓ
1: ሓራይ ፅቡቅ እሞ ናብ ካልኤይቲ ሕቶ ንሰግ

0: ሪና ተዳሊ ሃደሃ መግዛቲ ኢትዮጵያ ብልሳኑ ወይ ድማ ብጎሮሩ ከምዝተታሕዘ ዝተኣመነሉ ኣየነይቲ ከተማ ምስተታሕዘት እዩ?
1: ባፅዕ
0: ምሉ መልሲ ረኺብ ካለካ ዓወት። መግዛቲ ኢትዮጵያ ብልሳኑ ወይ ድማ ብጎሮሩ ከምዝተታሕዘ ዝተኣምነሉ ኣየነይቲ ከተማ ምስተታሕዘት እዩ? መልሲ ባፅዒ ነይሩ። ባፅዕ ማዕስያ ተታሒዛ
1: ስርሒት ፈንቅል 1990
0: ምሉ መልሲ ረኺብ ካለካ ኣብ ስርሒት ፈንቅል ኣብ 1990 ኣብ ዝተካየደ ስርሒት ባፅዕ ተታሒዛ ብድሕሪኡ ናፅነት ንክትመፅ እውን ብዙሕ ግዜ ኣይወሰደትን ማለት እዩ። ከውሰር ናባኸ ተመሊስና ኣለና። ናብ ካልይቲ ሕቶኸ ክንሰግር ኢና። ሃገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ?
2: ኣብቲ ስክራምብል ፎር ኣፍሪካ ወይ ከዓ ምምቕቓል ኣፍሪካ ወይ ምግጉዛይ ኣፍሪካ ዝገበርዎ ኤሮፓውያን ኣብ ምፋረቅ 19 ክፍለ ዘመን
0: ራይ ግዜ ስለ ዘለክ ቁርባ ማዕራርያ ብልያ ብትኽክለኛ ኣበየናይ ክፍለ ዘመን ማዕቢሉ እያ ትብል ትሕቶ? ግዜ ስለ ዘለኪ ፈትኒ።
2: ኤሮፓውያን ንኣፍሪካ መጓዛዚዋ ምስ ጀመሩ ኩሉ ሰብቲ ኢንተርናሽናሊቲ ወይ ከዓ ሃገራውነት ዝበሃል ካብ ሽዑኡ ክምዕብል ጀሚሩ ማለት እዩ።
0: ኣበየናይ ክፍለ ዘመን
2: ምስ ፋሮ 18 ወይ 19 ክፍለ ዘመን
0: ክልተ ነጥቢ ረኺብ ክለኺ ከውሰር። ሕቶኺ ሃገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ እያ ትብል ነይራ። መልሲ ድማ ኣብ 20 ክፍለ ዘመን እዩ ማዕቢሉ። እዚ ስነ ሓሳብ እዚ ዝሓየለ ፖለቲካዊ ኣተሓሳስባ ናይቲ ዝሓለፈ 300 ዓመታት ኮይኑ ምስ ሃገርካ ዝህሉ ስምዒታውን መንፈሳውን ምትእስሳር ከምኡ ውን ማሕበረ ቁጠባውን ባህላውን ዝምድናታት ዝገልጽ እዩ ነይሩ ማለት እዩ። ዮሳን ጎይቶም ናባኸ ተመሊስና ኣለና። ኣብ ትምህርቲ ከመይ ኢኸ ዮሳን?
3: ድሓነ ቶፕ ስሪ
0: ፕራይዝ ዊነር ኢኸ። ኣርት ዲኸ ሳይንስ
3: ኣርት
0: ትፈትዊያ ዓይነት ሳብጀክት እንታይ?
3: ሂስትሪ።
0: ሂስትሪ። ስለዚ ኣብ ዓውዲ ኸ ክትወዳደር ደለኹ ማለት እዩ። ፅቡቅ። ናብ ካልእ ትሕቶኸ ክንሰግር ኢና። ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ድማ ኣፍሪቃ ብኸመይ መንገዲ እዩ?
3: ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ኣፍሪቃ ብኸመይ መንገዲ እዩ ዝብል ሕቶ ምስ ምምፃእ መግዛእቲ ናይ ኤሮጳውያን ሃገራት እዩ።
0: ራይ ፅቡቅ። ታሊካ ክትወስኽ ትኽእል ኢኸ።
3: እተን ሽዑ ዝገዛ ዝነበረ ሃገራት ኤሮጳውያን ምዃና ፈሊጥና ኢላና። ምሽ በቲ ሓያል መግዛእቲ ኣዝዩ ሓያል ዝኾነ መግዛእቲ እዩ ነይሩ ማለት እዩ። ብከምዚ ድማ ሳልሳይ ዓለም ኣፍሪካ።
0: ምሉእ መልሲ ረኺብ ክለኺ ዮሳን። ታሪክ ኣብ ማዕባብላ ሳልሳይ ዓለም ኣፍሪቃ ብኸመይ መንገዲ እዩ ነይሩ እያታ ሕቶ? መልሲ ድማ ምስ ምምፃእ ኤውሮጳዊ መግዛእትን ምኽላል ግዛኣታትን ብመግዛእታዊ ሓይልታት እናባዕበለ ዝመፀ እዩ ንብ

ኣርቴሃ ስለዚ ኣብቲ ኣብ ድስዮሃ ዘለሃ ማለት እዩ ሕራይ ጥቡቕ ናብ ሳልሰይቲ ሕቶካ ክንሰግር ኢና ኣብ ዓንሰባ ማዕሚዳ ሰሜናዊ ሳሕል ከባቢ ደንደን ወይ ድማ ናቕፋ ዝተኻየደ መበል ክንደይ ወራር ነይሩ ሀ ሻድሻይ ለ ሳልሳይ ሐ ቀዳማይ መ ራብዓይ ምረፅ ስለ ዝኾነት ሓንቲ ዕድል እያ ዘላትካ ሓሲብካ መልስ

0: ክኸውን ክእል እዩ ይብል።
1: ሕራይ ፅቡቅ ምስ ትምህርትኩም ከ ከመይ ዕንቅፋት ኣለዎ ድዩ
0: ይብሉ?
1: ተወሃህዶ ይኹም ማለት እዩ ነናቱ ግዜ ትሰርዕሉ። ሕራይ ፅቡቅ ናብ ናይ መወዳእታ ሕቶካ ክንሰግር ኢና። ታሪክ ንምንታይ ይጠቅም? ክልተ ጥቐስ።
0: ናይ ሕሉፍ ጌጋና ንኸይንደግም፣ ካልኣይ ከዓ ነቲ ንመፃኢናስ ንክንግምቶ ማለት እዩ።
1: ሙሉ መልሲ ረኺብካ ኣለኻ ዓወት ነጋሽ። ሕቶካ ታሪክ ንምንታይ ይጠቅም ክልተ ጥቐስ እያ ነይራ። ስለዚ ታሪክ መንነት ሕብረተሰባት ተዓቂቡ ከም ዝቕፅል ይገብር። ካልኣይ ታሪክ ህልው ኩነታት ንምርዳእ ይሕግዝ። ከም ሳልሳይ ድማ ታሪክ ብልጫታትን ድኽመታትን ንምልላይ ይሕግዝ። ሕራይ ከውሰር ናባ ክሰጊርና ኣለና። ናይ መወዳእታ ሕቶ ኸኣ ክትከውን እዚያ ምርጫ ስለ ዘለኪ ኣስተውኢል ክመልሲ። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ? ሀ ሓፋሽ ይወደብ ይተዓጠቕ ይንቃሕ። ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ። ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። መ ሓፋሽ ይተዓጠቕ ይወደብ ይንቃሕ።
2: ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ።
1: ምሉ መልሲ ረኺብ ክለኺ ከውሰር። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ እያ ትብል። ሀ ሓፋሽ ይወደብ ይተዓጠቕ ይንቃሕ። ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ። ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። መ ሓፋሽ ይተዓጠቕ ይወደብ ይንቃሕ። ስለዚ መልሲ ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። ብኸመይ ኣሳ ቅንዕቲ ትኸውን ኢል ክትሓስቢ?
2: መጀመርያ ሓፋሽ ክንብል ከሎና እቶም ህዝቢ ኤርትራ ማለት እዩ። መጀመርያ እቲ ንቕሓት ኣብ ርእስና ክመፅእ ኣለዎ። ቅድሚ ዝኾነስ ርእሲ ተኣሚን እዩ ዝኾነ ነገር ክሰርሕ ዝኽእል። ካልኣይ እቲ ውዳበ ኣብ መንጎና ዘሎ ክተርር ኣለዎ። ብድሕሪኡ ከዓኒ እቲ ዕጥቂ ይመፅእ ማለት እዩ። ሕጂ ኣብ ሰውራ ክንሪኢ ከሎና እቲ ዕጥቂ ብረትን ማሽናትን እዩ ነይሩ። ብድሕሪ ናፅነት ኤርትራ ከዓኒ እቲ ዕጥቂ ናይ ተምሃሮ ፍልጠትን ሓድነትን ክኸውን ክኢሉ ማለት እዩ። ስለዚ ከዓ እዚ ታጭርሖ ናይ ሓፋሽ ኮይና።
1: ሕራይ ፅቡቅ መልሲ እዩ ከውሰር። ስለዚ መጀመርታ ንቕሓት ሽዑ ውዳበ፣ ኣብ መወዳእታ ድማ ዕጥቂ እዩ ድመፅእ ማለት እዩ። ናይ መወዳእታ ተወዳዳሪትና ምስ ናይ መወዳእታ ሕቶኺ፣ ቅድሚ ምውዳእኺ ግን ውድድር ከመይ ፀኒሑ?
3: ውድድር ብጣዕሚ ፅቡቅ ፀኒሑ። ሓያላት ተወዳደርቲ እዮም። ከምዚ ካብዚ ስታይ ትርዳእ ትምህርትስ ወይ ክምህረካ ዝኽእል መምህር ጥራሕ ኣይኮነን ዋላ ተማሃራይ ክምህረካ ዝኽእል። ስለዚ ሓያለ ተማሃሮ እዮም ዘለዉ ተወዳደርቲ ማለት እዩ።
1: ፅቡቅ። ስለዚ ትምህርቲ ከላይ ሒዝ ክትኸድ ኣለኹ ማለት እዩ። ፅቡቅ ዮሳን፣ ናብ ናይ መወዳእታ ሕቶ ክንሰግር ኢና። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ መ ሃገራውነት፣ ረ ኩሎም መልሲ እዮም።
3: ለ ማሕበራዊ ፍትሒ።
1: ምሉ መልሲ ረኺብ ክለኺ ዮሳን። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ኣየና እዩ እያ ነይራ። ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ ሐ ተወፋይነት፣ መ ሃገራውነት፣ ረ ኩሎም መልሲ እያ ነይራ። መልሲ ድማ ለ ማሕበራዊ ፍትሒ ትኸውናላ ማለት እዩ። ክቡራንን ክቡራትን ተኸታተልትና፣ ናይ ቀዳማይ መድረኽ ሳልሳይ ዙር ኣብዚ ወዲእና ኣለና። ኣብ ዝመፅእ ናይ ካልኣይ መድረኽ ውድድር ሒዝናልኩም ኢና ክንምለስ። ክሳብ ሽዑ ሰሰና እዩ።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ኽእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
5: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
6: ኣብ ቀረባ እዋን ኣብ ኤርቲቪ

0: ብቁፅሪ ኣዝየን እየን በርኪተን። ከም ብዝሓን ድማ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ዝተፈላለየ ኩርናዓት ሃገርና ንዝዓነወ ትሕቲ ቅርፂ ኣብ ምፅጋንን ቅድሚ ሕጅት ሓሲቦምን ኣብ ግምት ኣትዮምን ዘይፈልጡ ዓበይቲ መስመራት ኣብ ምህናፅ ይርከባ። ንኣብነት መስመር ባፅ ዓሰብ፣ ከረን ገለብ፣ ከረን ሓልሓል፣ ባፅዕ ሽዕብ፣ ከምኡ ውን እቲ ኣዝዩ ዓይኒዩ ዝነበረ መስመራት ኣስመራ ባፅዕ፣ ኣስመራ ከረን፣ ከረን ተሰነይ። እዘን ነዚ መትንታት ሃገር ዝሃንፃ ዘለዋ ኩባንያታት ናይ ሚኒስትሪ ህንፃ ክፍሊ ፅርግያታት ሃይወይ፣ ኩባንያ ህንፃ ሰገን፣ ኩባንያ ህንፃ ገደም፣ ሮዳብ ኤንተርፕራይዝስ፣ ኣስቤኮ ዝኣመሰላ ኮይነን ኣብዚ እዋን እዚ ዘመናዊ ማሽነርን ልዑል ሰብኣዊ ዓቕምን ብምውናን ዝናኣድ ኣበርክቶ ዝገብራ ዘለዋ እየን። ናይ ሎሚ ትንታኔ ግና ግን ብዛዕባ ዘን ኩባንያታት ኣይኮነን። እቲ ዝተጠረየ ክእለትን ተመክሮን ካበይ ዝመፀ እዩ ዝብል ሕቶ ንምምላስ እዩ። እቲ መልሲ ድማ ብዘረባ ዘይኮነስ ብግብሪ ነዎ። ኣፍራዛ ፑንታ ባዴላ እቲ ቐንድን ልዑል ጥንቃቐ ዝግበረሉን ዝነበረ መሳርሒታት ኮይኑ ኣብ ፍናንን ድልየትን ጥራይ ዝዓብለሎ መድረኽ ኣብ ስንጭሮታት ሳሕል ድምፁ ኸቀልሕ ጀሚሩ። እቲ ግዜቲ ዳግመ ምውዳብ ህዝባዊ ሓይልታት ዝተኻየደሉ ኣብ 1975 እዩ። ሰራዊት ብደረጃ ሓይልታት ዝተወድበሉ፣ እቲ ክፍልታት ዝበሃል ድማ ካብ 4 ብዘይሓልፍ ኣህዱታት ዜና፣ ዕቃበ ብረት፣ ሕክምናን ዕድግን ስንቅን ጥራይ ዝነበረሉ ግዜ እዩ። ኣብቲ ዳግመ ምውዳብ ጨንፈር መጓዓዝያን ህንፃን ዝበሃል ቆይሙ ካብ ሽዑ ጀሚሩ ህንፃ ከም ህንፃ ኮይኑ ንጥፈታቱ ከሰላስል ጀሚሩ። ኢንጂነር ሃብተ ልዑል ገብረ መድህን ምስ ምውዳብ ጨንፈር መጓዓዝያን ህንፃን ኣብ 1975 ከም ሓላፊ ኮይኑ ዝተመደበን ክሳብ ዛ ሰዓት እዚኣ ድማ ኣብ ዝተፈላለየ መደብ ስራሕን ብዝተፈላለየ ፅፍሕን ዘገልግል ዘሎ ኣባል ህንፃ ኮይኑ ብዛዕባ ዝሓለፈ ተመክሮ ስራሓት ህንፃ ብፍላይ ድማ ብዛዕባ ኣካል ፅርግያታት ኣብ ግዜ ቃልሲ ዝትረኽዩ
1: ትሕቶ ምናልባት ብዛዕባ እቲ ስራሓት ናይ ህንፃ እቲ ህንፃ ምስ ቆመ ድዩ ጀሚሩ ዝብል ሕቶ ብርግፅ ሽዑ ይኮነን ጀሚሩ። ቅድሚ ዳግመ ምውዳብ ምግባሩ ኣብቲ መጀመርያ ወርሒ ኣብ ውግ 5 ወርሒ 6 ክሳብ ወርሒ 8 እቲ ዳግመ ምውዳብ ዝግበር ብዙሕ ንጥፈታት ናይ ህንፃ ኣካየድ ነይሩ እዩ። ኣብቲ እዋንቲ ዝተፈላለየ ክኢላታት እኳ መፅኦም ተነበሩ። ብፍላይ ከዓ ነቲ ናይ ህንፃ ዝምልከት ኣነን መሓሪ ራሻይ ራጂኦሜትራን ስለ ዝነበርና ቴንዳታት ምትካልኹም ፅርግያታት እውን ናይ መጀመርያ በኽሪ ፅርግያታት ክንሰርዕ ንፍትን ስለ ዝነበርና እቶም ክኢላታት ምባሃር ቶም 2 ሽዑ ኢና ነርና ነቲ ንዝውር ነቲ ስራሕ ማለት እዩ። ስለዚ ከም በኽሪ ፅርግያታት ኣብቲ እዋንቲ ሓደ 3 ትራክተርን ሓንቲ መርሰደስን ካብ ከባቢ ወቂሮ መፅአን ኣብ ቀጣል መፅሐን ስለ ዝነበርና በቲ ናይ ሓይል ተዋጋኢ ሰራዊት ናሃና ንዕአን ንብሌቓት ንምእታው ካብ ተዓለምቲ 1600 ዝኾኑ ተዓለምቲ መሳርሒ እውን ብዙሕ ዘይብሉ ዝርከቡ ኣብ ዜናን ኣብ ገለ ዝነበረ ታእሽ መሳርሒ ሒዝና ካብ ብሌቓት ብወድጋን ሻምቆ ትበሃል ሓንቲ ክሳድ ንቁጣ እንተራኸብ ንዕኡ ሰሪሕካ ነዘን ትራክተራ እዚኣተን ናይ ምእታዊ ነይሩ። ዳርጋ ብፅፍሩ ሰሪሕ ወትሰብ ክበሃል ይከኣል። ኣብኡ ብዙሕ ነገር ነይርዎ ኸውን እቲ ምዱብ ስራሕ ክጅመር እዩ ዝተባሃለሉ እንድሕ ኮይኑ ባልዚአን ካብ ኣተዋ ካብ ሱዳንን ብሎሪ እንድሕሪ ክመፅእ ኢሉ ብሌቓት ካኣቱ ስለ ዘይክእል ስራሕ ፅርግያ ናይ ጉሬቶ ክስራሕ እንታይ ሽሙስታ ይግበር።
0: ኢንጂነር ኢዮብ ግርሜ ካብ 1977፣ ኢንጂነር ተኽለ ብርሃን ጌርሱስ ካብ 1976 ጀሚሮም ኣብ ህንፃ ዘገልገሉን ገና እውን ምዘን ምዕቡላት ኩባንያታት ህንፃ ኣብ ስራሓት ፅርግያ ተዋፊሮም ካብ ዘለዉ ኮይኖም ንሶምን ብዛዕባ ሕሉፍ ተመክሮ ህንፃን ዘሕለፍዎ ሽግራትን ዝተቐስመ ተመክሮን ዝተሃንፁ ኣደነቕቲ ስራሓትን ክዕልሉና እዮም።
2: ኣብቲ ንሕና ዝኣተናሉ ግዜ ህንፃ ዳርጋ ኣብቲ ቀዳማይ ደረጁ ብታሕቲ ደረጁ ነይሩ ክንብል ንኽእል ኢና። ምክንያቱ ተዓቕሙ ድሩት እዩ ነይሩ። እቲ ዝሰርሖ ዝነበረ እውን ኣብ ጎላጉል ምናልባት ምስቲ ናይቲ እዋንቲ ዓቕሙ ክትሪኦ ከለኻ እዚ ናይ ዓወት ዓገት ኣብ 76 ኣቢሉ ተሰሪዑ እጂ ዓወት ዓገት በቲ ናይቲ እዋን ተዓቕሚ ክረአ ከሎ ቀሊል ስራሕ ኣይነበረን። ምክንያቱ ብታሕቲ ክትከይድ ናይ ሳጃን ግለን ነይሩ ካልእ ውን ናቱ ፀገማት ነይሩ፣ ግን ብውሕዳት መሳርዕ ብሓይሊ ናይ ሰራዊት ክሳብዚ ንሕና ናብ ህንፃ ዝተሓወስናሉ መለሲ ዓቕሙ ዘፍቅዶ ኣብ ታሕተ ደረጃ ይሰርሕ ነይሩ ማለት እዩ።
3: እቲ ሓድሽ ዝስራሕ ዝነበረ ኣብቲ መድረኽቲ ምስ ዝነበረ ሕፅረት መሳርሒታት ዋላ ምስ ዝነበረ ዓቕሚ ዝተፈላለየ ዓቕሚ ናይ ትሕዝቶ ናይ መሳርሒታት ኩን ዋላ ናይ ሰባት መብዛሕትኡ ግዜ ዝምረፅ ዝነበረ ዝባህርያዊ ፅርግያ ነሩ ብሕልፊ ብቲ ደጀን ዝበሃል ኣብ ሳሕል ከምኡ ነሩ እቲ ፅርግያታት ዋላ ብድምሕሪ ምዝላቕ እውን ኣብ ከምኡ ኢና እንታይ ዝበሃል ከምኡ ብዙሕ ፅርግያታትናስ ኮሚታት ነሩ ሩባ ሩባ ይኽተል ነቲ ሩባ መኻይን ከም ዝሕልፍ ትገብሮ ብዛዕባ ናይ ክትኣልዮ ዘለካ ኣግራብ እውን ኣብ ክንዲ ኣሊኻ ሰጥ ዝበለ ፅርግያ ወይ ትኽ ዝበለ ፅርግያ ታ ዝበሃል ትገብር ምስ ዘለካ ናይ ምቑራፁ ድዩ ምእላዊ ድዩ ሕፅረት መሳርሒታት ተኣሊኻ ያ ክትሓልፍ ኢኻ ትመርፅ ዓበይቲ ደናጉላ ዘለዎ እንታይ ድበሃል ንድሕር ኮይኑ ተኣሊኻ ያ ትሓልፍ ብቐሊሉ ክተልዕሎ ንድሕር ዘይትኽእል ኮንካ በቲ ዘለካ ዓቕሚ ክላዓል ትከኣል ዝነበረቲ ግዜ እቲ ብፍራዛን ብበለንኪኖን ብማሳን እዚታት እንታይ ድበሃል ትግበር ጥቃዩ ነይሩ። ካብ እዚ ሩባሩባን ሳጃታት ዝነበረ እንታይ ድበሃል ንዕኡ ከም ዝመሓየሽ ምግባርን ኮይኑ እቲ መሳርሒታት ገለገለ እዋን ዋላ ዕንጨይቲ ከም በለንኪኖ ንጥቀመሉ እንታይ ድበሃል እውን ነይሩ እቲ ሕፅረታት ኣብ ዝህልወሉ ግዜ ዋላ እውን ፋሒል ካብ ትሰርሓሉ ኣብ ዘይርከበሉ ግዜ ከምኡ እንታይ ድበሃል ነይሩ። ካልእ እቲ ንምኩዓት ንጥቀመሉ ዝነበርና ዝኾነ ካልእ ምዕቡል መሳርሒታት ስለ ዘይነበረ ኣፍራዝ ኣባይ ዴላ እዩ
0: ንስርሓት ህንፃ ኣብ ቃልሲ ኣብ ክልተ መድረኻት ፈሊና ኢና ክንሪኦ። እቲ ቐዳማይ መድረኽ ካብ መምስራቱ ማለት ካብ 1975 ክሳብ ምሕራር ከተማታት ኣብ 1977 እዩ። ኣብዚ እዋን እዚ ከምቲ ኣቐዲሙ ዝተጠቕሰ ኣብ እግሪ ተኽሉ ታተ ዝብለሉ ዝነበረ እዋን ኮይኑ ናይ ምግባር ዓቕሙ ኣዝዩ ድሩት፣ ግን ከዓ ካብ ስራሕ ከይቦኸረ ዝተፈላለየ ህንፃዊ ስራሓት ዝተኻየደሉ መድረኽ እዩ። ገለ ካብቲ ናይቲ እዋንቲ ንጥፈታት ናብቲ ናይቲ እዋንቲ ደጀን ዝነበረ ከም ፋሕን ብልቓትን ዝኸይድ መስመራት ምስራሕ ነይሩ። እቲ ፈላሚ ናይ ፈተነ መስመር ግን ካብ መህሚመት ተበጊሱ ብግረቶ ኣቢሉ ፋሕ ዝኣቱ ዝነበረ እዩ። ድሒሩ እውን ካብ ፋሕ ብብልቓት ሰበርቐጠ ደብዓት ኣቢሉ ዓገት ዝኣቱ መስመር እውን ተሃኒፁ።
1: እታ መገዲ ገመል ሒዝና ንኸይድ ንዕ እውን ክንሰርሖ ዘድልየካ ተኣሽሙል እንታይ እሞ ክመፅእ ውሱን መሳርሒ ናይ ኣፍራዛ ባዴላ መፅ ይኸውን፣ ግን 400 ዝበሃሉ ተዓለምቲ ሸዓ ስለ ዝነበሩ ንዕኦም ሒዝና ከዓ ንዓ ስርሓ ፈቲና ማለት እዩ። ኣብኡ ብዙሕ ታሪክ ኣለዎ ማለት ማለት ኣብቲ ኩነታት ናይቲ ስራሕን ኩነታት ናይቶም ሰራሕተኛታት ኣብ ዝነበሩ ተዓለምትን መሳርሒታትና ክሪኦ እንተኮይና መሳርሒ ነርና ክንብል ኣይንኽእልና ውሱናት ማሳ ነረናና ፈላንኪና ዕንፀይቲ ቆሪፅና ኢና ገረብ ቆሪፅና ኢና ክንጥቀም ንፍትን ነርና ጥሜት ነይርዎ ፅምኢ ነይርዎ ነዚ ኩሉ ሰብ ብገመል ካብ ፋሒ ማይ ክከዶ ዘሎ ማለት ንግሮቶ ሽዑ ወይ ኩባያ ሻሂ ወይ ከዓ ኩባያ ማይ ኣታ ምርጫ ፅምኤ እንድሒልካ ስታ ኩባያ ሻሂ ክትርፈካያ ማይ ንሕሰት ይኽያ ማለት እዩ። ምስ ዝነበሮ ታእሽ መቂዒ በሊዕኻ ውን ናይ ታእሽሙ ብዙሕ ቅንፀትን ሕማም ዝመፀ ነይሩ ማለት እዩ። ግን ተወዲኡ ትስራሕ ስለዚ ጉሬቶ ሓንቲ ንቑጣ ናይ ታእሽሙ ኮይና ማለት እዩ። ከም ክስታይ ክንሪኦ ኣለና ካልኦት ውን ዝተሰርሑ ስራሓት ነይሮም ማለት ካብ ብለቓት ንሕክምና ሰበርቀጠ ገዝካ ንደብዓት ምስቲ ናይ ህዝቢ ሽዑ ታእሽሙ ዝኾነ ዝነበረ ብዙሓት ስራሓት ክካየዱ ፈቲኖም ማለት እዩ። ኣብ መወዳእታ ውን ንፈልከት ገፅና ኸይድና ኣብቲ ምውዳብ ተባሂሉ ኣነ እውን ከም ሓላፊ ተረቑሑ ካ ተነበርኩ ስራሐይ ከይጀመርኩ ከዓ እዚ መገዲ ሓርነት ንብሎም መወዳእታ ካብ ማህመት ብቐጣን ፈልከት ኣቢልካ ብሓምሉል ንዒን ክሳብ ዝበፅሕ ከዓኒ ተዓለምቲ መንጎ እንዳወሰድካ ምዝነበረና ፀገም ናይ ስንቂ ምቕራብ ናይ ሎጂስቲካል ፕሮብለም ዳርጋ ምርፅ ኣቢልና ሰባት ውሕዳት ሒዝና ክንከይድ ንፍትን ርና ማለት እዩ መሳርሒ ስለ ዘይነበረና ክንዕ መብዛሕትኡ ግዜ ፅርግያታትና ክጥቀቦ ናይ ግድን ነይሩ ማለት እዩ ገረብ መቕሮ ፀፋሳት እውን ስለዝሓፀናስ ንገረብ እውን ክንጥቆያ ናይ ግድን ነይሩ ማለት እዩ
3: ቅድሚኡ ቅድሚ ዝን ዓይነት ወቅቲ ምጥቃምና ግን መብዛሕትኡ ሓብ ደንጎላ እንድሕር ኮይኑ ወይ ተኣሊኻያ ትሓልፍ ክእለ ናይ ግድን እንድሕር ዘለዎ ኮይኑ ከዓ ሓውር ሲንካ ማይ ጌርካ እንደገና ብማሳን ብቡምታን ጌርካ ኣናእስካ ፈናጪልካ ክተኣልዮ ትፍትን ካልእ ምዚ እዚ ባህርያዊ ዓይነት እንታይ ድበሃል ወይ ሩባሩባ ትኽተል ወይ ሓደሓደ ጎቦታት እንታይ ድበሃል ወይ ንክሳይ ግበር ነይሩ ብፍል ብሕልፊ ምስ ምብርካት ናይ ተኻትብሎ እቲ ሩባታትን ዝሳጃታትን ኣሸጋር እናኾነ ክኸይድ ከሎ ወይ ከዓ ኣብ ሩባሩባ ክትከይድ ፀኒሕካ ወይ ጎልጎል ጎቦብ ዘጋጥም ንዕኡ ቆሪፅካ ክትከይድ ኣብ ዝሕሰበሉ ጉልበት ጥራይ ዝሳተፎ እንታይ ድበሃል ወይ ነይሩ ኣብ ሳሕል ከምዚ ናይ በዓል ዓገት
2: ሕጂ ትሪኦ ከለኻ ዓወት ዓገት ክትሪኦ ከለካ ሕጂ ምዚ ሕጂ ክንሪኦ ከለና ከምዚ ንእሽተይ ፅርግያት ምስል ትኸውን ግን ኣብቲ እዋንቲ ንዝነበሩ ኣኻውሕ ንምስባር ጎማ ተጠቒምካ ሓዊ ተጠቒምካ ኣርሲንካ ነቲ ከውሒ ማይ ክዒኻ እንዳጫጨፍካ ነተን ዘጋጥማ ዝነበረ ኣብቲ እዋንቲ ክረአ ከሎ ዳሕራይ እቲ መስመር ብፅዑቕ ኣግራብ ዘለዎ ንኸይከይድ ብስሑ ዝበለ ግራብ ከምዝ ኸይድ ኣብ ክንዲ በዚኣ ጌርካ ብሓፂር ትኸይድ ኣኑ ሓቢልካ ተጠዊኻ ትኸይድ ምክንያቱ ቆጥቋጥ ተኮይነ ነተን ቆጥቋጥ ተሓልፍ ዓበይቲ ዓላታት ተኮይኑ ሕጂ ናቱ ክብደት ስለ ዘለዎ ምስ ዝነበረ ዓቕሚ ንስ ውን እሊኢልካ ከም ተሓልፈሉ ኢኻ ትገብር ሕጂ ፅርግያ ንሕሪ ርእናያ ከም ሽንቲ ብዕራይ ዚግዛግ እንዳገበረ ግን ናብቲ ዝደልዮ ከም ዘብፅሓካ ግበር
0: ህንፃዊ ስራሓት ብፍላይ ድማ ምህናት ፅርግያታት ጎሊሑ ዝተረኣየሉን ብቕዓትን ተወፋይነትን ኣባላት ዝተመስከረሉን ግን ኣብቲ ካልኣይ መድረኽ ማለት ድሕሪ ምዝላቕ ብ1978 እዩ ኣብዚ ግዜ እዚ ደጀን ህዝባዊ ግንባር ኣብ ሓድሽን ዝተወሰነ ከባብን ከም ዝሰፍር ስለ ዝተገብረ እቲ ዝተመርፀ ቦታ ድማ ቅድሚ ሽዑ ይትረፍ ፅርግያ ከነብሮስ ኣግማል ክኸደ እውን ንጋዳ ዝነበረ ቦታታት እዩ ግን ምስቲ ሽዑ ዝነበረ ምህንዳት ጸላኢ ድሕነት ትካላት ህዝባዊ ግንባር ክሕልው ውሕስነት ዝነበሮም እዚኦም ቦታታት ጥራዮም ነይሮም ቅድሚዚ እዋን እዚ ህዝባዊ ግንባር ዝጥቀመሉ ዝነበረ ካብ ደጀን ብጎላጉል ኣቢሉ ናብ ቃሮራ ካብኡ ቐፂሉ እውን ናብ ሱዳን ዝረኸብ መስመር ምስ ኩነታት ምዝላቕ ጸላኢ ብቐሊሉ ክበጽሖ ይኹን ብደብዳብ ክቈጻጸሮ ስለ ዝኽኣለ ሓደስትን ስቱራትን መስመራት ክምረፁ ናይ ግድን እዩ ነይሩ
2: ጸላኢ ብማርሳ ተኽላይ ምቅልቓል ምስ ኣምፀ ንሕና መጀመርያ ዝተዋህብህና እዮ ገዛ ከም ደጀና በዓል ዓንበርበብ በዓል ዓራግ ኮታስ በዓል ሓሊቤት እዚኦም በዓል ግርግር ኣብዚኦም እዮም ነይሮም ሕጂ እታ ዝሓፀረ ዝነበረት መንገዲ ከዓ ዝወሓሰት መንገዲ ከዓ ናይ ቡድያ ነይራ መጀመርያ ካብተን መጀመርያ ኣብ ምዝላቕ ዝረገፅናያን መስመራት ቡድሆ እዩ ነይሩ
1: ስለዚ ናይ ቡድሆ ነፅና ቡድሆ ይጅመር ቡድሆ ነዊሕ ግዜ ከምዝ ወስተልና ኣብ ግምት ንእቱ ምክንያቱ ኣይኮነን ክሰርሖ ገረብን ካልእቲ ኣሽሙ እንዳሓዝና ኢና እቲ ክንቅስ ኮልና ውን ሓልፎ ነርና ማለት እየ ሕጂ ፓራለል ማዕርማዕርኡ ዝኸይድ እንታይ ንገብር መስመር ናይቲ ኣሽሙ ክህልወና ኣለዎ ስንቅዳን ግለናን ዝኣቱ ሓደ ፖርሱዳን እዩ ወይ ከዓ ከሰላ ክኾን ኣለዎ ምስ ተጋሉ ሓድነት እቲ ሓደ ግዜያዊ ስምምዕ ግበር ሽዑ ናይ ሕሽክብ ክንሰርሕ ኣነ ምስ ሓደ ጉጅለ ምስ ናይ መጓዓዝያ ገለ ዘለዎ ብሕሽክብ ኣቢልና ከዓኒ ከሰላ ንኣቱ ተመሊስና ትስራሕ እውን ክንጅምሮ ንፍትን
3: ናይ ብድሆ ፅርግያ ልክዕ ዝምዝላቕ ምስ ኮነ ዕለት ወርሒ 12 ዕለት 17 78 ማለት እዩ ተጀሚሩ እዚ ሓደ ዝተወሰነ እንታይ ድበሃል ምስ ከደ ምስቲ ስትራቴጂካዊ ኣገዳስነቱ ፀላኢ ንቃሮራ ዝነበረ መስመርና ከዓፁ ይህንደድ ብምንባሩ እዚ ናይ ብድሆ ንግዜኡ ዋላ ኣገዳሲ ተኾነብቲ ተኻትብሎ ብቀብሩ ውእት ጌርካ ክክየድ ስለ ዝከኣል ንዓድራግ ክትመፅእ ዋላ ሽዑ ንብኡ ዝክየድ ነይሩ ንመኒካትብሎ ብዒላ ፃዕዳ ጌርካ ንቃሮራ ይክየድ ነይሩ

ግን ንዑ ክዓፁ ህርድግ ይብል ስለ ዝነበረ መዓት ምርብራብ ይካየድ ስለ ዝነበረ እዚኣ ተወንዚፋ ፀኒሓ እታ ናይ ጥርቁሩቕ እንድሕር ፈቲሕካ እዛ ከም ሓደጋ ተንፃላሉ ዝነበረት ናይ መዕፃው ክትፍታሕ ስለ ትኽእል ተባሂላ እታ እዛ ናይ ብድሆ ፀኒሓ እቲያ ክምቲ ስራሕ ተገይሩ። ስለዚ ብቐዳምነት መኒኻ ትውልያ ተሰሪሓ እዛ ናይ ጥርቁሩቕ ንብላ ሕጂ መጀመርታ ቅድሚ ናይ ጥርቁሩቕ ኣብዚ ብድሆ ስለ ዝነበረ ዝተጀመረ ብዓንበር

0: ጸርግያ ብድሆ ሽሙ ኸም ዝሕብሮ ንምስርሑ ይኹን ንምጓዓዓዙ ናይ ብሓቂ ብድሆ እዩ ነይሩ። እዚ መስመር እዚ ምስቲ ዝነበረ ጽዑቕ ወተሃደራዊ ወራራትን ምህንዳድን ጸላኢ ህዝባዊ ግንባር ከም ዘይሰዓርን ጸላኢ ዝዓጸወን ተዓጸወ ዝገበረን ተገበረት ሰውራ ኸም ዘይምብርከኽን ዘነጸረ ጽርግያ ኮይኑ ብድሆ ዝብል ስም ድማ ተዋሂብዎ። ጽርግያ ብድሆ ካብ ዓንበርበብ ተበጊሱ ኣጻድፍ ብድሆ ሓሊፉ ብሓሊበት ኣራግ ሓወልዕ ዓየት ኣቢሉ ንመራፊት ዝወስድ እዩ። እዚ ጽርግያ እዚ ንደጀን ዘገልግል ጥራይ ዘይኮነ ቀንዲ ቁጠባዊ መስመር እውን እዩ ነይሩ።
1: ሕጂ ምናልባት ኣብቲኦም ቀንዲ ቀንዲ ክንምለስ ብድሆ ንኣብነት ኣብ ሰማንያታት ክስራሕ ከሎ ሲ ሓደ ተዓቅሙ ዝበልካዮ መሳርሒ ውሑድ ነይሩ ንባዕሉ ብቲ ቅርፂ ናይ መሬት ንብድሆ ክትፍትሻ ምፍታን ክትሪዮ ምፍታን እስካዕ ጅ ምን ስልካ ብድሆስ ከመይ ከም ቅርፂ ንዘይፈልጦ ሰብ ከመይ ይመስል ብድሆ ብኸመይ ተሰሪሑ እንታይ ሃልክ ሓሊፍዎ ፅርግያ ስጋዕ ክንደይ እዩ ብኸምኡ ክኸውን ተሓሲቡ
2: ሕጂ እንታይ እዩ ኣብ ሓፂር ናይ ጋድማዊ ርሕቐሲ ኣብ መንጎ ክሳድ ብድሆን ኣብ መንጎ እታ እግሪ ናይ ሓሊበት ክበፃሓያታ ማይጨው ንብላ ዘሎ ብራኻ ፍልሊ ካብ 650 ክሳብ 700 ሜትሮ ፍልሊ ናይ ብራኻ ፍልሊ ነይርዎ። ኤሌቬሽን ዲፈረንስ ነይርዎ። ኣብቲ እዋንቲ ይስራሕ ኢልካ ይተሓስብን ኣነ ኣብዚ ሕጅስ ምስ ገንዘብ ምስ ግዜ ምስ ገለ ኩሉ ሓሲበ ኣብ ንብሩ እዋን ፅርግያ እዚ ይስራሕ ኢለ ከም መሃንድስ ኣይመረፅክዎን። ትሕቶ ግ እንታይ እዩ ዝመፅእ ኣብታ እዋንቲ እያ ንሳት ዘይስርሕናስ የለና ምስ ህላዊ ኢካ ተተሓሓዞ
3: ብከውሒ ምፃእ ብተረይን ምፃእ ኮታሲ ዳርጋ ካብቶም ኣዝዮም ዝተሓላለኹ ዝበሃሉ ኣቋውማ መሬት ዘለዎም ኣብ ኤርትራ ብድሆ እዩ ነይሩ
4: መብዛሕትኡ። ሕጂ እቲ ሓደ ካብቲ ሓደ ክከፍ ይኽእል እምበሪ ብሕልፊ እዘን ብድሆን ሸንኮለትን ብድሆን ሸንኮለትን ብኡ ፅርግያ ከተውፅእ ኢልካ ክትሓስብ ኣይትኽእልን ኢኻ። ናይ ግድን ንሱ ጥራይ ስለ ዝኾነ እቲ ኣማራፂ ናይ ግድን ተኣትዩ ኣብ መፅናዕቲ ዝከያደሉ ዝነበረ እግርኻ ክትረግፀሉ ዘይትኽእል እንታይ ድባ ሸታሕታሕ እዩ ነይሩ። ኣዝዩ ፀዳፊ እዩ ነይሩ። ሽኻል ክትሸክል ድዩ ዋላ ምልክታት ክትገብር ኣብዚ እንታይ ድበሃል ወይ ክተፅኒዕ ኢልካ ክትንቀሳቀስ ገሊኡ ፀዳፍ ኣዝዩ ፀዳፍ ስለዝኾነ መንገዲ ስለዘይብሉ ተጥኸዋል ኢልካ ከድካ ብቲ ሓደ ስግር ኮይንካ እንታይ ድበሃል ክትገብር ትፍትን ክትንቀሳቀሰሉ ኣዝዩ ኣፀጋሚ እዩ ነይሩ። ኮታ ሸታሕታሕ ኣዝዩ ከመይ ሞ ክትብሎ ኢኻ ብርቱዕ ፀድፊ እዩ ነይሩ። ሕጂ እቲ ዝናይ ብድሆ እቲ ደቡባዊ ሸነኹ ቀስ ኢሉ እንታይ ድበሃል ድኸይድ ጀንትል ክስታይ ዘለዎ እዩ እዚ ዕቃበ ዘለዎ እዩ በብቕሩብ እናደየበ ዝኸይድ መርገፂ ወይ እንታይ ድበሃል ኣይትስእነሉን ብተዛማቲ ስራሕ ከማን ምስቲ ኣይወዳደርን እዩ ምስቲ ሰሜናዊ ገፅ እቲ ሰሜናዊ ገፅ ፈፂሙ ኣዝዩ እንታይ ድበሃል እዩ ኣዝዩ ፀዳፍ እዩ ክሳብ ኩዕታ ክሳብ 18 20 ሜትሮ ቆሪፅካ መንደቕ ከዓ ንክሳብ 11 ንታሕቲ ዝግበሮ ቦታታት ነይሩ
3: 32 ወይ 36 መመላለሲታት ወይ ስዊችባካት ኣለዎ። ፀዳፍነት ናቱ መዐቀኒ የብሉን። መጀመርያ ምስከድና ግን እንታይ እዩ ነይሩ ነዚ ዝህንደ ዝነበረ ፀላኢ መዐገቲ ክግበሩ ኣለዎ። ስለዚ እታ መጀመርያ ምስ ተረአየት እዛ ሓንቲ ኣብ ህንፃ ዝነበረ ፅብቕቲ ነገር ከም ዓባይ ባህሊ ትውርስ እዚ ኣይከኣልኒ ዝበሃል ነገር የለን። እታ ኣይከኣልኒ ትበሃል ኣይነበረትን። እዚኣ ክንዲዚኣ ክትወስደልና ትኽእል። እዚኣ እዚ መሳርሒታት እዚ የድልየና፣ እዚ ዓቕሚ እዚ የድልየና። እተዘይኮይኑ ኖኖ እዚ ክኸውን ኣይክእልን። እጃ ኣነ ተመሊሶ ክዝክሮ ከለዉ ገለገለ ሰባት ክዛርብ ብቡድሆ ፅርግያ ክትሰርሑ ትሓስቡ ኣለኹም እሞ ተፀሊልኩም ክትኮኑ ኣለኩም በር ዝብሉ ነይሮም። ሽዑ ግን ክንሰርሖ ኢና ግን ቅሩብ ግዜ ክወስድ ይኽእል። ሽዑ ከምቲ ኣቐዲመ ዝበልኮ እቲ መዐቀኒ ኩሉ ግዜ ናይ ስራሕትና ግዜ እዩ ነይሩ። ክንደይ ግዜ ይወስደልኩም ነትብል ሕቶ እዚኣብ ሰለስተ ወርሒዶ ትውድእዋ ኢሉ ሓደ ሰብ

0: ክርስትናሽ እዚ ኣብ ሰለስተ ወርሒ ክንውዳእ ንኽእልኒ ኢና። እዚኣ ካብ ትሽዓተ ክሳብ ዓመት ክትወስደልና እያ እሞ ግዜ ክወስድ እዩ እሞ ኣብ ኣፈሊጥና ጥራይና ክንከይድ ንኽእል። ስለዚ ንድሕሪ እዚ ግዜ እዚ ዘይዋፃና ኮይኑ ምክንያቱ ኩሉ ናህና ምስ ግዜ ስለ ዝኸይድ ካልእ ኣማራፂ ክንረክባልና ሕጂ ናይ ቡድሆ መፅናዕቲ ጀሚርና እሞ ካልእ ኣማራፂ ይረከብ ተባሂሉ ግን መጀመርያ ካልእ መተካእታ ኣይነበሮን ቡድሆ ክስራሕ ነይሩዋ። ክስራሕ ስለ ዝነበረ ከዓ ነፍሲ ወከፍ ሰብ ኣብታ ስራሕ ዝተዋፈረ ካብ ላዕሊ ትሒዝካ ካብ ላዕሊ ካብ ፖለቲካ ወይ ፅሕፈት ነታ ስራሕ እቲኣ ንክትፍፀም ክግበር ዝከኣል ዓቕሚ ዘፍቅዶ ማለት እየ። ኣብቲ እዋንቲ እያ ሽዑ ኮምፕረሰር ተገዚእሃልና ሓንቲ ኮምፕረሰር፣ ምክንያቱ ቡድሆ ክስራሕ ነይርዎ። ካብ ባፅዒ ዝመፃ ቁሩብ ቲኤንቲ ነይረን። ቲኤንቲ ውን ካብ ሱዳን ብገለ ክመፅእ ተጀሚሩ፣ ምክንያቱ ቡድሆ ክስራሕ ነይርዎ።
1: ከምዚ ዝኣመሰለ ፅርግያ ንምስራሕ ህላወ ኩሉ እቲ ንሓደ ፅርግያ ንምህናፅ ዘድሊ መሰረታዊ ነገራት ነይሩ እንተ ዝነበር ንዓና እውን ብዙሕ ኣይመገረመናን ኣይምትዛረብናሉን እውን። ፅርግያ ብድኾን ካልኦት ድሒሮም ዝተሰርሑን ፅርግያታት ግን ብቐንዱ ብኣፍራዛን ባዴላን እዮም ተሃኒፆም ክትብልን ከለኻ ብዓይኑ ዘይረኣየ ክኣምነካ ኣሸጋሪ እዩ። እቲ ሓቂ ግን ንስ እዩ። ነዚ ጭቡጥ ኣብነት ዝኾነና ኣብ ነፍሲ ወከፍ መዓልቲ ዝፈሰሰ ጉልበት ዝነበረ መሳርሒ ዝሃለኸ ነዳድን ካልእን ኣብቲ ግዜ እቲ ብደቂቕ ይትሓዝ ብምንባሩ ሕጂ ከም ሰነድ ኮይኑ ነዚ ንዛረበሉ ዘለና ጭቡጥ መርትዖ ክኾነና ይኽእል። ኣብ መጀመርታ ወርሒ ናይቲ ስራሕ ዝነበረ ፀብጻብ ከም ኣብነት እንተወሲድና ንጠቅስ፣ ኣብ መዳድባ ናይ ኢድ መሳርሒታት፣ ኣብ ቀዳማይ ወርሒ ናይ ስራሕ መደብ ዝወዓለ ናይ ኢድ መሳርሒታት ኣፍራዛ 228፣ ባዴላ 242፣ ማሳ 29፣ ማሴታ 9፣ ማርቴሎ ኣይነበረን፣ ማለንኪኖ 39፣ ፑንታ 38፣ ዓረብያ 8፣ ቢንዳ 3፣ ፋስ 3፣ ምሳር 1፣ መብረድ ኣይነበረን፣ ፎርጃ ኣይነበረን፣ እንኩዲኖ ኣይነበረን፣ ምንቀርቀር ኣይነበረን። ከምዚ ዝረኣናዮ ናይ ሙሉእ ዓመት ንጥፈታትን መሳርሒታትን ብደቂቕ ፀብጻብ ቀሪቡሎ። እቲ ፀብጻብ ኣብ መሳርሒ ጥራይ ዘይኮነ ብዝሒ ዝተሳተፈ ጉልበት፣ ዝሃለኸ ነዳዲ፣ ዝተሰብረ መሳርሒታትን ዝተሳተፈ ዓይነት ማሽነሪን እውን የጠቓለል እዩ ነይሩ።
2: እቲ መሳርሒ ከምዚ ዝገለፅ ኩልካ እዩ። ንኣብነት ኣብ በዓል ብድሆ ሓንቲ ዶዘር ብካቦ እንታይ ትበሃል ብጣዕሚ ኣረጊት እንታይ ትበሃል ነራ ሓንቲ ፊያት ዲፎርት ብላዋላዲ ገለውን ነራ እዚአን ከም ተኻትብሎ ይሳተፋ ነይረን። ኣብቲ ተኻትብሎ ግን ሓንቲ ሶሙን እንድሕር ሰሪሐን እዚአን ወርሒ ድዩ ኣላ ክልተ ወርሒ ከማን ዝፅገናሉ ግዜታት ነይሩ። ንክፅገና ዝተጠውብላ ብሕፅረት መሳርሒታት ድዩ ዝተፈላለየ ምብልሓታት ጌርካ እንታይ ትበሃል ይግበር ነይሩ። ተባላሒቶም ይፅግኖን የብሎን ግን ከም ዓቕሚ ወይ ድኹማት ገለ ስለ ዝነበራ እቲ መብዛሕትኡ ዝሰርሑ ዝነበራ ንሳተን ኣብዚ ኣዝዩ ፎኪስ ሓመድ ወይ ከዓ እቲ ጉልበት ዝኳዓተለን ንምጉሓፍ ንኮሚታት እዚ ኮይኑ እዚ ትርድ ዝበለ ስታያት ክገብራ ክእል ኣይነበራን። እዚ ኣብኡ ነይረን ኢልካ ንምጥቃስ ተዘይኮይኑ እቲ ዝበዝሕ ስራሓት ዋላ እቲ ቀንዲ ስራሕ ብጉልበት ብፍራዛ ባዴላ በለንኪኖ ብኮሚታት እዩ ተሰሪዑ።
1: ፅርግያ ብድሆ ካብ ኣስታት 9456 ሜትር ብራኸ ካብ ፅፍሒ ባሕሪ ናብ 720 ሜትር ፅፍሒ ባሕሪ ይወርድ። እዚ ፅርግያ እዚ ንውሓቱ ካብ ብድሆ ክሳብ ሓሊበት ከባቢ 19 ኪሎ ሜትር እዩ። ኣብ ውሽጢ 2 ኪሎ ሜትር ዘይነውሕ ርሕቀት ድማ 32 መጠዋዊ ኣንጎሎታት ኣለዎ። ነዚ ፅርግያ እዚ ንምህናፅ 365 ፈረቓን መዓልትታት ወሲዱ። ብ17 ታሕሳስ 1978 ተጀሚሩ ብ20 መስከረም 1979 ተፈፂሙ ድማ ኣገልግሎት ክህብ ጀሚሩ።

0: ከምቲ ኣቐዲሙ ዝተጠቕሰ ጎኒ ጎኒ ምህናት ጽርግያ ብድሆ ኣብ 1979 ካብ ዓራክ ተበጊሱ ብጥርቑሮቕ ፍልሒት ኣቢሉ ንዓየት ረጊጹ መራፊት ዝኣቱ ብኣይንን ብርከኽን ዝፍለጥ ኣገዳሲ ጽርግያ እውን ተሓኒጹ ነይሩ እዩ። ብዘይካዚ ብቐሊሉ ዘይግመት ኣብቲ ግዜት ዝተሃንፀ ጽርግያታት ትሕሽክምን ሂምቦልን እውን ኣሎ። ድሕሪ ጽርግያ ብድሆ ብትሪ ይኹን ብዝፈሰሰ ጉልበትን ሓንጎልን ብኻልኣይ ደረጃ ዝስራዕ እቲ ኣብ እዋን ሸድሻይ ወራር ዝተሃንፀ ካብ ሂምቦል ተበጊሱ ክሳድ ንሃባይ ኣዶብሓ ሓሊፉ ናብቲ ቐንዲ ደጀን ናይቲ ግዜት ዝነበረ ዓራርብ ዘብፅሕ ጽርግያ ሸንኮለት እዩ። እዚ ገቦ እዚ ብዅሉ መለክዒታት ካብ ብድሆ ብዙሕ ዝፍለ ኣይኮነን። እዚ መስመር እዚ እውን ኣብቲ ጸላኢ ገና ምህንዳዱ ዘየቋረጸሉ ህሞት ዝተሃንፀ ጽርግያ ብድሆ ኣብ ሓደጋ ከይወድቕን ከም ካልኣይ ኣማራጺ ዝያዳ ስቱርን ውሑስን ክኸውንን ተባሂሉ ዝተጀመረ እዩ።
1: ሸንኮለት ከቢድ ስራሕ እዩ ነይሩ። ሸንኮለት ምናልባት ብንውሓት ክትሪኣ ከለኻ ምስ በዓል ብድሆ ብዙሕ ንእስ ዝበለ ትመስል ትኸውን። ናታ ግን እንታይ እዩ ነይሩ፣ ዝርከቡቱ ቦታ ክውሕ እዩ ነይሩ። ግን ሸንኮለት ክስራሕ ነይሩዋ ናይ ግድን። ምክንያቱ እዛ ኮሪዶር ናይ ዓየት በዓል ሓሊቤት ናይ በዓል ዓረርብ ንገዛእ ሰውነቱ ኣብ ስግኣት ወይ ከዓ ደብዳብ ናይ ፀላእ እናመፀ ሕጂ ዝሓሸ ውሕስነት ዘለዎ መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብ ኣለዎ ዝብል ነይሩ። መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብ ካ እታ መወዳእታ ቤት ትምህርቲ ሰውራ ዝነበራ ናይ ዓረርብ ንሳ ተፀኒዓ እቲ ካልእ ሆስፒታል ከማን ዝሓሸ ቦታ ክረክብ ኣለዎ ተባሂሉ እንዳ ህዝቢ ዝሓሸ ቦታ ክረክብ ኣለዎ ተባሂሉ ነዚ ኩሉ ካልእ ናህና ናይ ቁጠባ ኣካላት ክእንግዝ ዝኽእልካ እዚ ናይ ዓረርብ ኮይኑ ናይ ዓረርብ ንምኽፋት ሕጂ ብመራፊት ብበዓል ዓይትዋይ ጌርካ ንክሳድ ሕሽክብ ክትመፅእ ኣለካ። ናይ ክሳድ ሕሽክብ ከፊትና ናይ መን ሕጂ ምኽፋት መፅያ ናይ ክሳድ ናህባይ መፅያ ሕጂ ሕሽክብ ተኸፊቱ ናህባይ ተኸፊቱ ሸንኮለት ተኸፊቱ እዚ ሕሽክብ ተኸፊቱ ዓረርብ ተኸፊቱ ሕጂ ኩሉ እቲ መስመር እቲ ግንባርና ብቐሊሉ ከም ዝብፅሕ ኮይኑ ማለት እዩ።
2: ሕጂ ብክብደት ናይ ስራሕ ክረአ እንድሕር ኮይኑ ዋላ ብኣገዳስነት ውን እዚ ናይ ሸንኮለት ኣዝዩ ኣገዳሲ እዩ ነይሩ። እዚ ናይ ሸንኮለት ተማዕዳዊ ምስ ብድሆን እዚ ናይ ጥርቁሩቕ ንብሎ ዘለናን እዚ ናይ ሂምቦልን ናይ ሸንኮለትን ንብሎ ዘለና ክልቲኡ መስመራት ንሱዳን ዝኣት እዩ። እዚ እዚ ናይ ሕሽክብ እባ እዚ ናይ ሸንኮለት ምስ ብክብደቱ ካብ ብድሆ ብካልኣይ ክስራዕ ዝኽእል እዩ ኣዝዩ ፀዳፍታይ ድበሃል እዩ ነይሩ። ክብድ በለ ስራሓት ውን እዩ ተካይድሉ ዋላ ኣብቲ ዝተሰርሓሉ እዋን ውን እንድሕር ኮይኑ እዚ ኣብ እዋን ሻድሻይ ወራር ስለ ዝተሰርሐ መብዛሕትኡ ግዜ ብለይቲ ይስራሕ ነይሩ።
1: ሸንኮለት ሸንኮለት ለይቲ ኢና ንሰርሐ ነርና። ምክንያቱ ዳርጋ ጅምር ከነብላ ከለናስ ፀላእ ፈሊጡ ይዝንብዮ ስለ ዝነበረ ሰዓ 6ዱሽተ ንፍደስ ንጎ ሰዓ 6ዱሽተ ናይ ምሸትካ ስራሕ ንጅምር። ሕጂ ኣብ ሓደ ከባቢ ብፍላይ ዝነበረ 30 ሜትሮ ከጋኖንኩ ከምተር ዝበለት ጎቦ ነይራ። ነዚኣ እቲ ሰብ ንድሕራ ክኣምነሉ ኣለዎ መደብ ነቲ መደብ ይኣምነሉ ነይሩ። እቲ ስራሕ ክግበር ኣለዎ ክማላእ ኣለዎ ኢሉ ናቱ ተወፋይነት የረጋግፅ ኮሚቴን ኤብሪቦዲዎት ኮሚቴን። ሕጂ ንድሕሪኢኻ በዚ ገመት ተኣሲሩ ሰብ ብፍራዛ ገይሩ ነዚ ይኩዕት ነይሩ እንዳኳዓተ ነዚ ብምሉኡ ንእንታእሽሙ ፅርግያ ከም ዝኸውን ተገይሩ። ምክንያቱ ካልእ ምርጫ ይነበሩ በቲኣ ትኸድካ ካብኣ ዝገደት በቲኣ ትኸድካ በቲኣ ዝኸደት። ሕጂ ናይ በዓል ሸንኮለት ከቢድ እዩ ነይሩ።
0: ጽርግያ ሸንኮለት ካብ ናይ ብድሆ ብተዛማዲ ዝሓሸ መሳርሒ ይኹን ናይ መጽናዕቲ ግዜ ከም ዝነበሮ ሰነዳት ናይቲ ግዜ ትሕብሩ። ኣብ ግዜ ምስራሕ ጽርግያ ሸንኮለት ኣብ እዋን ምስራሕ ጽርግያ ብድሆ ዘይነበሩ መዐቀኒ መሳርሒታት ማለት ናይ

ሰርቬይ መግበሪ ድሮታኣታት እዮም ነይሮምን ክኢላታት ድማ ንመጽናዕቲ ዝሓሸ ግዜ ነይርዎምን ክበሃል ይከኣል። እዚ ግን ነቲ ኣብ ልዕሊኦም መዓልታዊ ዘንጸላሉ ዝነበረ ደብዳብ ነፈርትን እቲ ጽርግያ ንኽውዳእ ዝነበረ ወተሃደራዊ ጽቕጥን ንጐኒ ገዲፍካ እዩ። ቅድሚዚ ጽርግያ ዝምስርሑ ድሮ ክፍልታት ህዝባዊ ግንባር ከም ሕክምናን ቤት ትምህርቲ ሰውራን ኣብ ዓራርብ ሰፊሮም ብምንባሩን ኣብቲ መስመር መጓዓዝያ ዘይነበሩ ቦታታት ውግኣት ብባሬላ ብጉልበት ሰብ እዮም ዝሓልፉ ነይሮም።

0: እዘን ዝጠቐስናየን ጽርግያታት ካብ ኩሉቲ ዝተሰርሐ ከም ኣብነት ኢና ወሲድናያ እምበር ኣብ ነፍሲ ወከፍ ስንጭሮ፣ ኣብ ነፍሲ ወከፍ ዕርዲ፣ ኣብ ነፍሲ ወከፍ ሰራዊትን ህዝብን ዝነበሮ ቦታታት ንኣገልግሎት ዝተሃንፁ ጽርግያታት ቁፅር ይነበሮምን። እቲ ስራሕ ምስ ወተሃደራዊ ኩነታት ዝተኣሳሰረ ብምንባሩ ኣብ ነፍሲ ወከፍ ወተሃደራዊ ምጥቃዕቲ ዝካየደሉ ከባቢታት ንመጓዓዓዚ ዕጥቅን ስንቅን ካልእ ኣገልግሎትን ዝውዕል ጽርግያታት ክህነፅ ግድን እዩ ነይሩ። እቶም ቀንዲ ኣብ ግዜ ስላሕታ ወራር ዝተሃንፀ ንሓልሓል ዝኸይድ ናይታ ብ10 መስመር ካብ ናቕፋ ንሮራ ዝድይብ መስመር ካብ ሂምቦል ብጻብራ ንናቕፋ ዝረኽብ ብ1986 ዝተሃንፀ ድሕሪ ምድምሳስ እዝናደው ንሮራ መንሳዕ ዝድይብ መስመራት ድሕሪ መጥቃዕቲ ከተማ ባፅዕ ካብ ባፅዕ ብሩባ ሓዳስ ናብ ዓዲ ቐይሕ ዝኣቱ መስመር ኣብ 1980 ዝተሃንፀ 300 ኪሎ ሜትር ዝንውሓቱ ካብ ሓስታ ብምህናጅ ሃንበክታ ገይሩ ንመራፊት ዝኣቱ ሳልሳይ መስመር ካብቶም ቀንዲ ቐንዲ መገብቲ ጽርግያታት ህዝባዊ ግንባር እዩ ነይሩ። ንውሓት ናይ ኩሎም ዞም ዝተሃንፁ ጽርግያታት ንግዜኡ ብደቂቕ ዝተተሓዘ ሰነድ እኳ እንተዘይረኸብና ብገምጋም ናይቶም ኣብቲ ስራሕ ተዋፊሮም ዝነበሩ ክእላታት ግን ከምዚ ይመስል።
1: ንውሓት ናይ ጽርግያታት ናይ ኩሎም ኣይበካን ብዙሕ ኣብ ዝተፈላለዩ እዋናት ብዙሕ ሰሚናራት ብዙሕ መፅናዕትታት ንገብረሉ ስለ ፅናሕና ኣነ ካብኣቶም ከዓ ሕጂ ብፍላይ ካብ 93 ናብ ምክልኻል ንምፅሑስ እቲ ሰሚናራት ውስ ገዲፈ የ ማለት እየ ሕጂ ድሮ 8 ዓመተይ ወይ ገረገርለኹ ምክልኻል ማለት እየ። ግን ኣነ ዝከረኒ እንዲሕ ኮይኑ ኩሉ እንዲሕ ኮይና ልዕሊ 10,000 ኪሎ ሜትርስ ብዙሕ ሰሪሕና ኣላ ማለት እየ። ነፍሰከፍ ፕሮጀክት ነፍሰከፍ መስመር ክንደይ ነይሩ እኳ ዘይብልናስ ንገዛእሱ ካብ ናቕፋ እንድሕሪ ዓይተርባ ኣቲና ወይ ድማ መራፊት ንኣትልና ኮይና ሓደ ናይ 400 ኪሎ ሜትር ሰሪሕና ኣለና ማለት እዩ ብካልእ ኣዛርባ።
0: ክንዲዚ ዝኣኽሉ ፅርግያታት እሞ ከዓ ብዝተደረተ መሳርሒ ንዘይሕሰቡ ጎቦታትን ስንጭሮታትን ክስንጥቕን ብቑዕ መስመራት ክትሃንፅን ምኽኣል ዕላማን ድሌትን ምህላው እንተዘይኮይኑ ካልእ ዝወሃቦ መልሲ የለን።
2: እቲ ኩነታት እዩ እቲ ዝደፍአ ከምኡ ንክትገብር ሓደ ኩሉ እቲ ኣብኡ ዝነበረ ከምታ ዝገለፅኩልካ ሰብ እዩ እቲ ተሃትብሎ ክገብሮ ኣለኒ እንድሕሪ ኢልካ ዘይግበር ነገራት የለን። ኦፍኮርስ እንድሕሪ ኣብርህ ኮይኑ ዝደፍአካ ነገራት ስለዘየለ ካልእ ኣማራፂታት ካ ትደሊ እቲ ዝነበረ ኩነታት ግን ናይ ግድን ይኸም ክትገብር ዳይ ከምኡ እዩ ነርቲ ኣራዳዳእ ናይ ዝኾነ ኣብኡ ይንኣስ ይዕበ ዋላ ሽማግሌታት ደቂ 70 ዝነበሩን ዋላ ደቂ 18 ዓመት ዝነበሩ ፊተወራርን ሓደ እዩ ነርቲ ተኻትብሎ ክንገብር ኣለና እቲ ተኻትብሎ በዚ ከምዚ ዓይነት ኩነታት ኣሎ። ስለዚ መዋፅኦ ክንፈጥር ኣለና ስለ ዝኾነ ኣብርህ ኩነታት ከምኡ ክግበር ኢልካ ክትሓስብ ኣይከኣልን እዩ ብዝኾነ መለክዕ ክኸውን ኣይክእልን እዩ።
0: ኣብ እዋን ምህናፅ ናይዞም ንዛረበሎም ዘለና ፅርግያታት ይኹን ኣብ ካልኦት ስራሓት ሎሙን ኣሎ ኢልካ ዘይትግምቶ ኣወዳድባ ስራሓትን ኣተሓሕዛ ፀብፀባትን ነይሩ እዩ። ኣብዚ ንሪዮ ዘለና ሰነድ ኣብ ነፍሲ ወከፍ ናይ ስራሕ ዓለት ዘጋጠመ ብደቂቕ ተገምጊሙን ትሰኒዱን ኣሎ። እዚ ሰነድ እዚ ብኮምፒውተር ዘይኮነ ኣብ እዋኑ ብኢድ ዝተፃሓፈ እዩ። እዚ እቲ ስራሓት ብወጃሃላ ዘይኮነ ክሳብ ክንደይ ብጥንቀቐን ብዓብዪ ፍናንን ይስራሕ ምንባሩ ዘረዳኣልና እዩ።
1: ብዘይካዚ ንዓና ኣብቲ ስራሕ ዝያዳ ዝኾነና ሕጂ እውን እትሓዘ ይብሎ ኣነ ኣብቲ ዋንቲ ንሕዞ ዝነበርና ፀብፀባትና እዝዩ ፅፉፍ ነይሩ። ናይ ገንዘብ መልክዕ ኣይንህቦን ነርና ንኸውን ብገንዘብ ኣይንዛረብን ስለ ፅናሕና ብገንዘብ ኣይንዛረብሉ ነርና ንኸውን እንታይ ዓቅም ሰብ ወፊሩ እንታይ ዓይነት መሳርሒታት ነይሩና ክንደይ ጠፊኡ ክንደይ ኣሎ ክንደይ ተሰይሩ ክንደይ ከነበርክት ንኽእል ሓደ ሰብ ምስ ሓደ ክኢላ ወይ ተኣሽሙ ወይ ክንደይ ክኩዕ ትኽእል ኣብ መዓልቲ ምስ ገለ ጉር መሳርሕትና ከመይ ገርና ከ ንውዝዖ ወይ ድማ ፋሕ ንብሎ ንክንደይ ሰብ እዩ ዝውሃቦ እቲ ኣድማዕ ዝኾነ ስራሕ ቨሪ ኤፌክቲቭ ክኸውን ሲ ከመይ ይኸውን ፅቡቅ ኣተሓሕዛ እዩ ነሩና ሽዑ።
0: ኮሚሽን ህንፃ ክፍሊ ፅርግያታት ኣብ ግዜ ቃልሲ ኣብ ዘበርከቶም ስራሓት ነፍሲ ወከፍ መስመር ንናቱ ታሪክ ዘለዎ እዩ። ኩሉ ተደማሚሩ ድማ ነቲ ፅንኩር ሂወት ገድሊ ኣፋኺሱ ጥራይ ዘይኮነ ንህላዊ ሰውራውን ኣረጋጊፅ እዩ። መስመር እንተዘይህሉ ማይ ኣይመሃለወን፣ መስመር እንተዘይህሉ ውግእ ኣይምድሓንን፣ መስመር እንተዘይህሉ ኣፅዋር ኣይምተተኮሰን፣ መስመር እንተዘይህሉ ጉዕዞ ሰውራ ኣዝዩ ኣፀጋሚ ምኾነ ሂወት እውን ኣይመቐፀለን። ካብዞም ኣብ ዝፀንክር እዋን ዝተሃንፁ ተኣምራታት ገድሊ እንምሃሮ ድማ ኣዝዩ ብዙሕ እዩ።

0: ፌስቲቫል ኤርትራ 2026 ካብ 18 ክሳብ 26 ሓምለ ንትሽዓተ መዓልታት ብዕውት ኣገባብ ተዛዚሙ እዩ። ኣብዚ ናይ ሎም ዓመት ፌስቲቫል ዝተረኣየ ኩሉ መዳያዊ ንጥፈታት ንገስጋስ ሕርሻዊ ቴክኖሎጂ ባህልን ካልእን ዘጣመረ ብዓሰርተታት ኣሽሓት ዝቆፀሩ ተዓዘብቲ ዝተሳተፍዎ እዩ። ብወገና እውን ነቲ ኣመዞን ሰንዓን ዝቐረበ ትሕዝቶታት ተኸታቲልና ኣብ ዝሓለፈ ሰሙን ቀዳማይ ክፋሉ ኣቕሪብና ነርና። ንሎሚ ድማ ኣብ ስራሓት ኢንዱስትርያዊ ማሽነረታትን ካልእን ዘተኮረ ካልኣይን መወዳእታን ክፋል ነቕርቦ ኣለና። ሰናይ ምክትታል። ኣብዚ ሓለፉ ዓመታት ኣብ ምፍራይ ዓበይቲ ማሽነርታት ክሰርሕ ዝፀንሐን ዘሎን ዮናስ ሓደራ ካብቶም ዳርጋ ኣብ ፌስቲቫል ኤርትራ ከይተፈለዩ ንነዊሕ ዓመታት ፍርያን ምህዞን ሰንዓን ዘቕረቡ እዩ። ካብዚ ሓለፈ ዓመት ጀሚሩ ድማ ኣብ ቁጠባ ፀዓት ኣተኪሩ ብዘገልገለ ዘይት ሞተር ዝሰርሕ ፍርያት ኣቕሪቡ እዩ። ንሎሚ ዓመት እውን ንዓበይቲ ውራያትን እኩባት ህዝቢ ኣብ ዘለውዎን ከገልግል ዝኽእል ምህዞ እዩ ሒዙ መፅዩ። ኩለን ዘቕረበን ድማ ኣብዚ ኣብ ህዝቢ ንዝርዮ ኣሰራርሓ ዘቃልልን ፍታሕ ዝኸውንን እዩ። ካብቲ ብዙሕ ብሉፅን ስራሓቱ ድማ ንሎሚ እዘን ዝስዕባ ብከምዚ ዝስዕብ ኣቕሪብዎን ኣሎ።
1: እንኳዕ ድሓ መፃእኹም ኣብ 2000

26 ዘ መፅአ ዘለኹ መደብ ነቲ ብዩዝድ ሞተር ኦይል ወይ ኦልዮ ብሻቶን ይብሎ ኣብ መሬት እንተተዋዒዩ ሳዕሪ ዘየብቅል ሓንቲ ሊትሮ ኦልዮ ብሻቶ ኣብ ማይ ድሕር ኣትያ ወይ ኣዋሓይዝ ክሳብ 1 ሚልዮን ሊትሮ ከተባላሹ ትኽእል። ነዚ ናብ ጥቕሚ ወዲ ሰብ ከም ድውዕል ጌርና ካብ ገፅ መሬት ነጥፎ ኣለና። እዚ ከዓ ብከመይ ዓይነት ሲስተም ተዳኢልና ምሳሌ እዚ ሕጂ ብኦልዮ ብሩሻቶ ዝሰርሕ መቕሎ እዩ። መቕሎ ክንብል ከለና እዚ መቕሎ እዚ ዓተር ክንቀልወሉ ንኽእል ተወሳኺ ናይ ስዋ መጠቃ ክንስንክተሉ ንኽእል። ብ3 ሊትሮ ኦልዮ ከዓ 7 ሊትሮ 7 ኪሎ ዓተር ክንቀልወሉ ንኽእል። ናይ 50 ኪሎ ቢሕቕ ናይ መጠቃ ከዓኒ ብ6 ሊትሮ ክንስንክቶ ንኽእል ማለት እዩ። እዚ ብከመይ ኣገባብ ከምዚ ናይ መጎጎ ዓይነት ቅድሚ ሕጂ ዝገበርናያ ብከምኡ ሲስተም እዩ። ካልእ እዚ ናይዚ ሲስተም ኣብዚኣ መጎጎ ወስደካ እዚኣ ከዓ ልክዕ ከምኣያ ካብታ መቕሎ ዋላ ሓንቲ ፍልል የብላ እታ ፍልልያ እዚኣ ጭቃ መጎጎ ስለዝኾነት እቲኣ መቕሎ ስለዝኾነት እያ። ስለዚ እቲ ኦልዮ ብሩሻቶ ኣብዚ ኢና ንመልኦ። ኣብዚ መሊእና በዛ ድሮፕ እዚኣ ኣብ ውሽጢ ይኸይድ ሞ በዚኣ ኣዳፕተር እዚኣ ፋን ኣላታ። እዛ ፋን መንበድበዲት እያ። ከንበድብዶምን እቲ ልክዕ ሓዊ ምስ መፀ ኣብ 10 ደቂቕ ትረስን ኣብ 10 ደቂቕ ንኒ ከዓኒ ስራሓ ጅምር ትኽእል ማለት እዩ። ብተወሳኺ ካልእ መዕብል ዝበለ ጌርናያ ዘለና ከዓ ኣብዚ እቶን ማለት እዩ። እዚ እቶን እዚ ናይ ፀብሒ መብሰሊ እቶን እዩ። እዚ ናይ ፀብሒ መብሰሊ እቶን ንብሎ ዘለና ንእኩባት ሰባት፣ ንመርዓ፣ ኣብ ብዝሒ ህዝቢ ዘለዎ ኣብ ርሑቕ ቦታታት ዘሎ ከም ማእቶት ዝኸዱ ወይ ገለ ብዕንጨይቲ እዮም ምስሖም ድዩ ዝኾነ ነገር ዝሰርሑ። እዚ ግን ልክዕ ብከምኡ ብኦልዮ ብሩሻቶ ኣብዚ መሊእኻ በቲ መቃፀሊ ባእታ ጌርካ ፀብዕኻ ከተፍልሕ ትኽእል ማለት እዩ። እቲ ፀብሒ ዝኽፈልሕ እንድሕር ኮይኑ ናይ ግድን ኤሌክትሪክ ዘይብለይ ኣይትብልን ኢኻ ብናይ መኪና ባትሪ ጌርካ ትወልፎ ከተስርሖ ትኽእል። ስለዚ ንኽልተ ብዕራይ ናይ ውራይ እንተደኣ ከነብስለሉ ደልና ንምሳሌ ብሓደ ጀሪካን ወይ ብ20 ሊትሮ ኦልዮ ብሩሻቶ ሓደ ባዕራይ ከነብስል ንኽእል ማለት እዩ። ስለዚ እዚ ኣብዚ ናይ 2016 ኣማዕቢልና ኣምፅሐ ዘለኹ ማለት እዩ። እዋ እቲ ስራሕ ኩሉ ግዜ ሓንቲ ነገር ምስተሰርሐ ኣድቨርታይዝ የድል ሰብ ክፈልጦ ክኽእል ኣሎ ብማስ ሜድያ ድዩ ብካልእ ካልእ ነገራት ብቴሌቭዥን ብሬድዮ ክቃልሕ እንተ ደኣ ክኢሉ እቲ ዘይፈልጥ ሰብ ንቕሓቱ ይዓብይ እሞ እንታይ እዩ ትስራሕ ኢሉ ክመፅእ ይኽእል። ስለዚ ካብቲ ናይ ቅድሚ ሕጂ ዝነበረ ናይ ደብዘበን ይሓይሽ ማለት እዩ። ምክንያቱ ዓሚ ዘዳለኽዎ ብብዙሕ መጎጎታት ሰሪሐ ይሸይጥ ምክንያቱ ብኸምእየ ዝመሓዳደራነ ብብዙሕ መጎጎታት ሰሪሐ ይሸይጥ መቕሎታት ሰሪሐ ይሸይጥ ከምኡውን እዚኢታት እዚ ሕጂ እንታይ እቲ ናይ ሃልኪ ናይ ኦልዮ ብሩሻቶ ካብ ጋራጃት ካብ ካልእ ካልእ ቦታታት ንእክቦ ናብ ጥቕሚ ነውዕሎ ማለት እዩ። ድሮስ እውን ኣብ ዕዳጋ ክሸጥዎ ጀሚሮም ኣለዉ ማለት እዩ። ስለዚ እንታይ እዩ ብሕሱር ነገር ነቲ ህዝቢ ዓብ ነገር ፀጋ ተንጣልለካ ማለት እዩ ወይ ይጥቀማሎ ተጠቃሚ ይኸውን ኣሎ ማለት እዩ። እቲ ካብቲ ዲስኣድቫንቴጅ ኣድቫንቴጅ ይዓብዶ ኣይዓበይን ንምንፅፃር እቲ ስራሕ ባዕሉ እዩ ዝነገር። ምክንያቱ ሰብ ክጋገ ይኽእል እዩ ወይ ክሕስው ይኽእል እዩ፣ ስራሕ ግን ኣይሕስም። ፕራክቲካል እንታይ መስል እቲ ስራሕ ናቱ ውፅኢት እንታይ እዩ፣ እቲ ካብኡ ዝወፅእኸ ትኪ ኣለዎ ድዩ የብሉን ድዩ ዝኾነ ዝነድድ ነገር ትኪ ዘይብሉ የለን። ዕንጨይቲ ንባዕሉ ቢተይን ዝበሃል ጋዝ ዘውፅ ካብ ቀደም ወዲሰብ ምስተፈጠረ ክሳብ ሕጂ ብዕንጨይቲ እዩ መግቡ ዘብሰ ዓባያትና ስኡፍ እንዳበላ ዒግ እንዳበላ ዓይነት ትክ እንዳኣተወን እንዲሰርሓ ነይረ። እዚ ግን እኩብ እዩ ናቱ 3 ዓይነት

0: ካርድ አለን።
1: ቀይህ፣ ቢጫ፣ እንደገና ሰማያዊ። ሰማያዊ እንተዳቀሙ ሙሉ ናን ካርቦራይዝድ ፉል አውቶማይዝድ ማለት ቀይሕን ብጫን እንተዳቀሙ ካኒ ትክ ስለ ዘለዎ ኩሉ ግዜ ካርቦራይዝድ። ስለዚ ስራሕ እንታይ እዩ? ኣብቲ ኮምቢኔሽን ናይቲ ኣሰራርሓ እዩ። ሰማያዊ ሓዊ እንተደኣ ኣለካ ኩሉ ግዜ ካብቲ ካልእ ውሑስ እዩ። እቲ ካብዚ ድወፅካ ትክ የብሉን ሃፋ እዩ ዘለዎ። እቲ ሃፋ ድማ ካብዚ ሰሪሕና ዘለና በዚ መውፅእ ትኪ እቲ ሃፋ በዚ ንላዕሊ ስለ ዝኸይድ በቲ ኣትሞስፌሪክ ኤር ይብተን እሞ ካብቲ ጉድኣቱ እቲ ጥቕሙ እዩ ዝበዛ። ስለዚ ከምዚ ዓተር ዝበልናዮ ማለት እዩ። እጅ እንታይ እዩ እቲ ኦልዮ ብርሻቶ ብኸመይ ንእክቦ? ኦልዮ ብርሻቶ ኣብ ዝኾነ ታንከራት እዩ፣ ኣብ ፊሶታት እዩ። እንተ ተዓቂሙ ኣይሃፍግን እዩ፣ ኣብ ፅርጊ የብሉን፣ ተዓቂሙ ክፀንሕ ክእል እዩ። እቲ ጉድኣት ናቲ ግን እንታይ እዩ? ኣብ ውሓይዝ ክፈስስ የብሉን፣ ኣብ መሬት ክፈስስ የብሉን። እዚ ጥራሕ እዚ እንተደኣ ኮይኑ ብከላ ናይ መሬት ኣሎ ኢንቫይሮንሜንታል ማለት እዩ። እንተ ደኣ ተዓቂቡ ግን ናብ ኢነርጂ እንተ ቀርና ንኸስበሉ ኢና ደለና እምበር ሳይንጎቦ የለናን ማለት እዩ። ካልእ ብተወሳኺ እውን እዚ እኽሊ ዘኽይድ ማሽን ኣምፅእ ኣለኹ። እዚ ማሽን እዚ ቅድሚ 2 ዓመት ተሰሪሑ ካብቲ ቅድሚ 2 ዓመት ተሰሪሐ ብ2016 ሰራሕኹዋ ማሽን ከምዚኣ ንመጀመርታ ግዜ ኣብ ኤርትራ ማለት እዩ። እሳ ተሰሪሓ እሳ ከዓ ብፒቲኦ ሻፍት ፓወር ትራንስሚሽን ኣውትፑት እያ ትሰርሕ ነራ። እዚኣ እንተ ኣላትካስ ትራክተር ክትህልወካ ኣለዋ ማለት እዩ። ሕጂ ግን ካብኣ ብዝሓሸት እዚኣ ናይ ነፍሳ ሞተረ ዝዓጠቐት እያ። ሞተረ ብድሕሪት ኣለዋ። ብሓደ ሊትሮ ናፍታ ከዓ ሓደ ሰዓት ክትሰርሕ ትኽእል። ኣብ ሓደ ሰዓት ከዓ 19 ተቐሚጦ ወይ ድማ ብእኽሊ እቲ እኽሊ ህጡር እንተ ኮይኑ 10 ኩንታል እንተ ስሑ ዝበለ ኮይኑ ከዓ 7 ካብ 7 ስካብ 10 ኩንታል ዝኣክል ከተኺደልና ትኽእል ብሓደ ሊትሮ ኢና ንብለ ፕላስ ተወሳኺ እቲ ዓጢቃቶ ዘላ ሞተር ብማይ ዝዝሕል ሞተር ነቲ ብማይ ዝዝሕል ብሰርኩሌሽን ግን ካልእ ተወሳኺ ካብቲ ናይ ዓዱ ወፃኢ ራድያተር ተገጢሙሉ። ስለዚ 8 ሰዓት ብዘይ ምቁራፅ ክትሰርሕ ትኽእል ማለት እዩ። ስለዚ እቲ ሞተር እውን ኣብዚ ድሕሪት ኣለዎ ትሪእዎ ትኽእሉ ኢኹም። እዚ ሞተር እዚ ናይ ስራሓት ቻይና እዩ። ንጀነሬተር፣ ንማይ መስሓቢ፣ ንካልእ ካልእ ነገራት ንጥቀመሉ እዩ። ግን እዚ ሞዶፊክ ተሰሪሕዎ ኣሎ። ምክንያቱ እዚ ክዝሕል እንተደኣ ኮይኑ ወተር ኩሊን ፓምፕ ኣሎ ምስኡ ዝኸይድ ነቲ ውዒ ስዒቡ ናብ ፊሶ ይመልሶ ሞ እቲ ዝርአ ከዓ ንደገና ናብዚ ድኣቱ ነሩ። እዚ ሓረስታይ እዚ ግን ፊሶ ተሸኪሙ ብኣድጊ ብጅርባ ክኸይድ ይኽእል እዩ። ስለዚ እንታይ ንግበር? ነዚ ሞተር እዚ ናቱ ራድያተር ጌርና እዚ ራድያተር ዝክግበሮ ከሎ ከዓ እዚ ክራንክሻፍት ፋሕ ኣቢልካ ካብቲ ንቡር ናይ ሓዱሽ ገለ ነገር ተመሊእዎ ኣሎ ነቲ ፋን ከዝረልና ማለት እዩ። ስለዚ በዛ ኣብዚኣ ዘላ 8 ሰዓት ናን ስታፍ ክትሰርሕ ትኽእል። ተወሳኺ እዚ ተጠቂምና ዘለና ማተርያል ብሙሉኡ ብጀካ ዝሞተረ ኣብ ውሽጢ ሃገር ዝርከብ ማተርያል። እዚ ማተርያል እዚ ዝላሜራ ናይ ኮንቴነር ተቆሪፁ ተዓሪ ዝኣተወ እዩ። እዚ ጎማ ከምኡ ናይ ካልኦት ዝወደቃ ማካይን ዝነበረ እዩ። እዚ ከምኡ ናይ ካልኦት ዝዓነዋ ጀነሬተራት ካውንተር ወይት እዩ። እቲ ካልእ ካልእ ከዓ ኣብዚ ሃገርና ፈሊሑ መኺኹ ዝፅረብ ኮሎጃታት እዩ። ስለዚ 90% ኣብ ውሽጢ ሃገርና ዝርከብ ማተርያል ኢና ንሰርሖ ዘለና። ስለዚ ዱራቢሊቲ ኣለዎ። እታ ቅድሚ 2016 ተሰርሐት ማሽን ስቲል ናው ኣብ ስራሕ ውዒላ ክሳዕ ሎሚ ተባላሻ ኣይትፈልጥ። ብትክክል ትሰርሕ ኣላ። እዚኣ ከዓ 2 ዓመት ሰሪሓ መፅያ ከም ትሪዋ ምስ ደሮና ንኤክስፖ ኤግዚቢሽን ምስ ህዝቢ ንክነላለያ ኣብ ስራሕ
2: ኣደለ።
1: እዚኣ ተሸይጣ ሰብ ይእዘካ ትሰርሓሉ ይሽየጥ። ምስ ናይ ካልእ ዓይነት ከሚሳት ዘሎ ካብቲ ናይ ደገ ናይ ወፃኢ ሸርፍ ከፊልካ ካብ ምምፃእ ኣብ ውሽጢ ሃገርና ከዓ ነፍርዮ ኣለና ማለት እዩ። ስለዚ ብዝተላቀቐን ብሕሱር ዋጋ ጉልበትን ነፍርዮ ኣለና ማለት እዩ።

0: ኣብዚ ናይ ሎም ዓመት መዞን ሰንዓን ፍሉይ ኣቓልቦ ካብ ዝረኸባ ሓንቲ ንዘለዎ ስንክልና በዲሁ ስንክልና ናይ ኣእምሮ ዳኣ እምበር ኣካላዊ ስንክልና ከምዘየለ ብግብሪ ዘረአየ ኣባል ማሕበር ጽሙማን ኤርትራ ዝኾነ መንእሰይ ተስፋ ኣለም ደየነ እዩ። ኣብዝ ሓለፈ ዓመት እውን ፍርያቱ ኣቕሪቡ እዩ። ንሎም ዓመት ድማ ነታ ዝሰንዓ ኣመሓይሹ ናብ ህዝቢ ኣቕሪብዋ። ንስራሓቱ ድሮ ዕዳጋ ክረኽበሎም ስለ ዝጀመረ ድማ ብጠለብ ብዝተደለየ ዓቐንን ብዝሕን ክሰርሕ ዘለዎ ምድላዋቱ ኣጻፈፊው ይርከብ። ንዝመጽለሉ ዓመታት ብሉጥ ስራሓት ንኽቕርብ ድማ ምትሕብባር ሞያውያን ብፍላይ ህዝቢ ድማ ብሓፈሻ ከይፍለዮ እናተላበየ እዩ ስራሓቱ ብኸምዚ ዝስዕብ ኣቕሪብልና።
1: ካብቲ ቕድሚ ሕጂ ተራኺብና ነርና እቲ ፍሉይ ዘብላ ኸዓኒ ክናይ ክልተ ፀብሒ ንሰርሓላ ከምኡ ድማ ማይ በዝም ሰሃብናዮ መዋዓይቲ ማይ ትህበና ከም ረዋዓይ ነገር ከዓኒ ንዕፉ መጥበሲ ኸዓኒ ንጥቀመላ ውሑድ ፀዓት ከዓ ትወስድካ ተቕድሚ ሕጂ ዝሰርሕናለ ዕንጨይቲ ወይ ኩቦ ነገር ንወስድ። ሓንቲ ነገር ክትገብር ተደልያ እዚያ ነይ ማይ ንገድፋ ማለት እዩ ማይ ከይገበርናላ ሃፋ ጥረይ ከም ተውፅ ትኸውን ማለት እዩ ናይ ዕፉን ጋ ከይጠበስናላ ንገድፋ ኣብዚያ ፀብሒ ንሰርሓላ እንድሕ ተጠቒምና ሉሲ ይጎድል ይሃልክ ካብ ኣርባዕቲ ተኮይኑ ፀዓት ትወስዳ ወስድያ ምክንያቱ እቲ ኩሉ ዝሃበቶ ረስንስ ምቆስ ምስሃበታት ትዕቁቦ እንዳ ምስ ዓቀበቶ ብዘይ ብዋሕዲ ዕንጨይትስ ንውሕ ዝበላ ንሰርሓላ ንኽእል ኢና። ምስሰራሕዋ ወለውጡ ገይረላ ምስሰራሕ ኩላ ብዙሕ ዕዳጋ ረኺበላ ኣለኹ ሸይጡዋ እውን ነይሩ ተሸይጣ ነይራ መብዛሕቱ በዚ ገጠራ ዘለዉ ካብ እቶን ብሓንቲ እቶን ኣርባዕተ ነገር ካብ ዝሰርሐ ውሰለስተ ነገር ንሰርሕ ኣጠቃላይ ንኸ ክኮነለን ወስዳ ላ ኣርባዕተ ሽሕን ሓሙሽተ ሚት ካብዚኣ ምዕብል ትበለት ብክልተ ነገር ትሰርሕ ኮይና ብሶላርን ብኤሌክትሪክን ትሰርሕን ምዕብል ድበል ትሰርሕ ሓሳብ ኣለኒ ይብላ ኣሎ ንዚያስ ብሶላርን ብኤሌክትሪክን ትሰርሕ ቅድሚ ሕጂ ናይ መጎጎ ናይ ጋዝ ብኤሌክትሪክ ሶላር ኣርባዕተ ተጠቃሊ ሰሪሐ ነረ ሕጂ ካ ከማ ደስን ከ ከማ ገይረ ከም ማዕብላ ካባ እውን ዝበለፀ ጣፀቢቃ ክሰርሐ
0: ናይ ሎም ዓመት ፍርያት መዞን ሰንዓን ነቲ ኣብ ዝተፈላለዩ ቤት ዕዮታት ዘሎ ዕቑር ዓቕሚ ኤርትራውያን መንእሰያት ዘርኢ ኣብ ዓበይቲ ማሽነርታትን ዓበይቲ ፍታሓትን ዘተኮረ እዩ ነይሩ። እዚ እቲ ውዱእ እንተኮይኑ እቲ ኣብ መስርሕ ዘሎ ደኣ ከመይ ማለት እዩ ዘብል ድማ እዩ። ገና ዝበለፀን ብዝያዳ ቴክኖሎጂ ዝተሰነዩን ዕዮታት ኣብ መስርሕ ከም ዘለዉ ዘርኢ ድማ እዩ። ካብ ዝቐፂልና እምበኣር ንኩሎም ኣቕረብቲ መምስ ዘቕረብዎ ስራሓት በብሓደ ኣቕሪብና ኣለና።
2: ዲጋጋ ትበሃል እዚኣ ንኸይዳ ክሊ ዲጋጋ ትበሃል ዲጋጋ ሓረሰ ሃገርና ካብ ናይ ብዕራይ ጌርዲ ሓርስ እዚኣ ንኩሉ ነገር ተኸይደሉ እኽሊ ማለት እዩ እዚ ተኸይዶ እኽሊ ንኮላይ ስርናይ ስገም ማሸላ ማለት እዩ ሕጂ እዚ ሳትወስ ሓይሊ ውሕድ ዋት እዩ ናይ 2.2 ኪሎዋት እዩ ኣብ ዝኾነ ቦታ ከይትካ ሲንግል ፌስ ስለ ዝኾነ ብከምኡ ክትጥቀሙ ክእል እዮም እቲ ጥበቁም
3: ኤሌክትሪክ
2: እያ ትወስድ ኣብ ሕሳይ ተኮይኑ ከሎ ናይ ሶላር ሲስተም ግን ክትጥቀም ሃል እዩ ናይ ፓነር እዮ ማለት እዩ እዚ ዲናሞ ስለ ዝኾነ ናይ 2.2 ኪሎዋት ስለ ዝኾነ ሰለስተ ፓነር ጌርካስ ትጥቀመሉ ትኽእል ቀንዲ እዚ

0: ውፅኢት ፎካስ ስለ ዝኾነት ብኢድ ዓረብያ ሃይናስ ከምዚኢላ ትንቀሳቀስ እያ ማለት እዩ። ከምዚኢላስ ካብ ቦታ ናብ ቦታስ ከምቢልትካ ክሳ ሕጂ እዚ ሳ ተኸይዶ ንኮለ ሓደ ክልተ ቐሚጦስ ትውድያ ዘ ኣብ ሰዓት ክልተ ቐሚጦ ትገብር ኣብ ሓንሳዓት ማለት እዩ። ክልተ ቐሚጦ ክትውድ ኮላ ናይ ሓሙሽተ ኩንታል ማለት እዩ ኣብ ሰዓት። እዚ እዚ ክሳይ በዚ ሃተእትዎ እዚ ቅሚፆ በዚ ሃተእትዎ በዚ መሰረተ ኸ ብሳዕሪ ሕጂ በዚ ምሃ እዚ ሓሰር በዚ መፅእ ሓሰር በዚ ወፅእ ሓሰር በዚ ምስ ወፅእ ኣብዚ ሕጂ ፋን ኣሎ ፋን ኣሎ ነዚ ገፈል ገለመታት በዚ የውፅእ እኽሊ ፅሩዩ ከላይ በዚ ወፅእ ማለት እዩ። እዚ መሰረ ኣብዚ ግራቢት ኣሎ በዚ ስሒሉ በዚ የውፅእ እዚ እኽሊ ሓሰር በዚ እዚ ገፈል መንፈል በዚ የውፅኦ እዚ እኽሊ ከ ፅሩይ በዚ ወፅ ሰለስተ ይፈላለያ ዝበካ ማለት እዩ። ኣብቲ ሕጂ ማቴራ ወዲያ ትለ ደለ ስጋዕ ናይ 4,000 ወዲያ ኣለ ማቴራ ዕድላት ናይ ማቴራ ተተረኪቡ ግን
1: ክጎዲ
0: ይኸሉ ናይ ማቴራል ፀገም ተዘይ ኮይኑ እዚኣ ናይ እምኒ መቆረፂ ትያ ዘ ከምዚ እምኒ ዓረ ኣሎ ፀሊም እምኒ ኣሎ ቀይሕ እምኒ ንኮለ ነዚ እናዓረ ቆሪፃ ልካ ናይ ድኮት ገይራ ቅርፂ ምስ ገበርካ እስላም ኣቀይርካ ከምዚ ዲዛይን ኮለ ተውፃልትመት ካነለ ሕጂ ምስ ተቆረፀ እምኒ ለሚፅ ስለ ዝኾም እቲ እምኒ ኮለ ሲሚንቶ ስለ ድሒ ዘልካ መሕርፈፍ ናት ንኮለ ኣሎ ዲስኮ ካልእ ዲስኮ ኣሎ
1: እንታይ ኮይኑ ዓብያ ኣላ ንድሕር እምኒ ቆረፂት ኮይና እዚ ንምንታይ ይጠቀም
0: እዚ ሕጂ ባስካ እዩ ማይ መቆቀሪ እዚ ባስካ ካብዚ ፖምፓላ ኣብ ሪሳይክል እዩ ዝገብር ካብኡ ሲሒባ ነቲ ዲስኮ ሃይረስን ናብ መተርቀስ ማለት እዩ። ሜንፃ ኣሎ ናይ ቤተክርስትያናት ናይ መዝጊድ ዝስራሕ ኣሎ እዚ ናይ ቀደም ኣንቲኮ ገዛውቲ ዝስራሕ ኣሎ ከርቢ ዓይነት ቦርሳታት በዚያ ኩሉ ነገር ክትገብሮ ትክእል ሰውን ካብኣ ትንሽ ኮይና ከመ ማለት
1: እዩናይ
0: እምኒ ኣብቲ መርሞ እውን እዚ ካቻቢሳን ማቴሪና ዝጥቀመሉ ስብርባር ማርሞ ኣሎ በዚ ካብዚ ተቆራፆ ተሰባቢሩ ክሳይ ሳይንበር በብስእሊ ጌርካ ቅርፂ ጌርካ ተቆርፀሉሽ
2: ሽመይ ሰይረ ዘነባር ዝተማቅል ዓውደ ኮነ ሚሽን ሾፕ ዲፓርትመንት ማለት እዩ ሚሽን ሾፕ ግራጁዌት ኣቢለ ሕዚ ሰርዖ ዘለ ዲፓርትመንት ኮነ ካብኮም ማለት እዩ ኢለውቶ መካኒካል ብማዕመት ሒዘ ኣቅሪበ ዘለኹ ሲኤስ ቢስኩት መኬረ ጥቕማ ከዓኒ ንስኻ ቢሑቕን እቲ መቐበል ናትካ ደይቲ ትህባ ሞኒ ንሳ ናስርዐ ትሂብካ ደለካ ብኮምፒተር ዲዛይን ኣብ ብግብሪ ተርእካ ማለት
1: እዩንስኻ
2: ዲዛይን ትህባ ብላፕቶፕ ትደሊካ ደለካ ዲዛይን ሞኒ ንሳ ኮላል ብመልክዕ ሽኮቲ ገራ ኣብ ግብሪ ትህበካ ማለት
1: እዩኣብ
2: ፕሌት ገራ ብመልክዕ ሽኮቲ ገራ ትህበካ ማለት
1: እዩስኻ
2: ኣብ ፈረስ ምእታዊ ጥራይኮንስኻ ደለኸያ ዲዛይን ዲኻ ትባል ፅሕፈት ዲኻ ትፅሕፈልካ ስእሊ ድኻ ስእለልካ እቲ ዝወፅእ ባታ ቢስኪት ምዃኑ እዩ እምበሪ ከም ቱዲ ፕሪንተር ጥቕማቱ ባዕላስ ዲዛይንና ድሮዊንግ
1: ናገለትንታይ ብሽኮት መሪፅካ
2: ኣብዛ ዓድና ሓደ ቀረባት ኣብ ከምዚ ኣብ በዓል ገለ ዝኸውን ከሎ ግዜ መብዛሕትኦ ናንስቲ ገለስ እዳ ብሽኮት ትኸይደን እየ ዝሰርሓ ምኮላይ ሪጋ ገይረን ቢደና ተቐበላ የ ንቆልፃ እዚኣ ዝመረፅኩላ ግና ኦልሬዲ ምምፀ እንደይተርፈኒ ንዲናብ ትዳፈርኖ ግን ሂበንኦም ጥራይ ከዳ ሞኒ ሓደ እቲ ግዜ በዓብ እዩ ንሓንቲ 99 ሴንቲሜተር ፕሌሲ ዊዚን 5 ሚኒትስ ትመልአልካ እያ ሰን በዕለን ክሰርሓ ዝጎደሎ ፍርፅዓት ገለ ኣይመልዓን ን ቢደን ገለ ንቆርፆ እዚኣ ግን ኩሉ እቲ ዲዛይን ሓደ እዩ ትምስርዑ ስርዑ ወላ ትቆራርፁ ኣቕመቱ ዝተፈላለየ ኮነ ሓደ ዓይነት ስለ ትገብሮ ፎር ፕሮዳክሽን ወላ ንገዛ ወላ ሙሉእ ሲ ኣሳልጦ ልወካ ማለት እዩ ተወሳኪ ላይ ማቻል ያ

0: እቺ ዘለዎ ግዜ ቻርጅ ገብራ ሞኒ ኢለች ዘይብሉ ግዜ በዓላ ቻርጅ ባትሪ ኣለዋ ናታር ቪሲ ሞተር ኩሎም ቪሲ ሞተር ስ ማክሲማም ክሳብ 250 ዋት በፂሓ ኩሎም ምክንያቶም ፓወርስ ለሱ ፓወርፉል እዮም ግን ዝወስዎ ፓወር ለሱ
1: ሕጂ
0: ኣብ ስራሕ ኣላ ኣብ ዓባይ ዲዛይን ኣላ ኣብ ሚኒሽተይ ዲዛይን ቤንች ታይፕ ኦሬዲታ ክስራሕ ኮላታ ዲዛይንት እዚኦም ትካል ደለማ ነበሩ ብከምዚ ዕቤት እንዮም ደለማ ነይሮም ሕጂ ግና ቤንች ታይፕ ክንገብራ መደባለ ሚኒሽተይ ሳይዝ ሓደ ዓይነት ሰርሖ ኮይኑ ግን ቤንች ታይፕ ንስኻ ንዓነት ኮምፒተር ያ ትነግራት ዓይነት ብዕዮ ኩሉ ሳያ ትዛ ወላ ፕሌት እውን ክፈላለ ክእል እዩ ዓበ ክትባ ትኽእል ንእሽተይ ትባ ትኽእል ነቲ ፕሌት በዕላ ኣይትፈልጦን እያ ንስኻ ግን ዳይሜንሽን ትህባ ናይቲ ፕሌት ሳይዝ ናይታ ፕሌትን ዓይነት ብሕብካን ን ኣበይ ሎኬሽን ኣቕሚትከላ ኣብ ማእከል ዲኻ ብፓርት ቕሚትከላ ትነግራ ሞኒ ንሳ ትፈልጦ ሕጂ ነርሳ እንታይ ማለት እዩ እትያ መውፅኢት ፓርት ናታ ሲ ኣበይ ሎኬሽን ኣላ ትፈልጣ እያ ናታ ዜሮ ፓርትን ኣበይ ሎኬሽን ኣንቀሳቂስካ ኣለኻ ትፈልጣ እያ ነርሳ ሕጂ ንዓ ምሳ ትእዛ ማለት እዩ ዓይነት ብሕብካ ትነግራ ሎኬሽን ናይ ፕሌት ባህላዊ ገርካ ኣላ ምክንያቱ ካብ እታ ፕሌት ወፃኸይት ስእል ሎኬሽን ትነግራ ዝተረፈ ኩሉ በዕለ ያ ማኔጅ ትገብሮ ኤል ስፒድ ኮለይ ትነግራ ማለት እዩ ክልጠፈ ማዕርክ እንደለሊካ ኣለኻ ክሳብ ኤት ኣዋርስ ብዘይዕረፍቲ ክትሰርሕ ትኽእላ
1: ክሳብ
0: 8 ሰዓት ብዘይዕረፍቲ ክትሰርሕ ትኽእል
2: እዚኣ ስራሕ ብዛዕባ ሓደ ሓዊ ኣብ ዘጋጥመላዊ ሓደ ትካልሲ እንታይ ዝበሃል ኣውቶማቲክ ነቲ ሓወቶ ጥፎ ትፍትን ማለት እዩ ካልኣይ ነገር ከላይ እንታይ ዝበሃል ንዓኸ ኣላርም ትገብረካ ማለት እዩ ምንታይ ና ከዓ ጌርና ዘለና ሰርሕና ዘለና ብሓደ ፒኤስ ዝበሃል ማለት እዩ ኣብ ውጭ ፒኤስ ካ ላደር ሎጂክ ዝበሃል ፕሮግራም ኣለና ማለት እዩ እዚ ፒኤስ ማለት ካ ፕሮግራም ብሎጂክ ኮንትሮል ማለት እዩ ንሓደ ሎጂክ ፕሮግራም ንገብሮ ሞ ኮንትሮል በት ፕሮግራም ጌርና ኮንትሮል ክንገብሮ ንክእልን ማለት እዩ ተጥፍያ ዋላ ትሕብረ ተጥፍያ ከዓ እዚ ስራሕ ብምንታይ ሓዊ ከምዘሎ ትሕብረና ኣላርም ኣለና ባዘር ኣለና ማለት እዩ ሪንግ ትገብር ማለት እዩ ካልኣይ ምሕበር ተጠቕምና ዘለና ከዓ እዚ ኢንዲኬተር ላምፕ ማለት እዩ እንታይ ዝበሃል ብርሃን ይውላዕልና ማለት እዩ ናይ ሓደጋ ብርሃን ሓዊ ጋጢሙ ከምዘሎ ቦጌራ ትሕብረና በዚ ኢንዲኬተር ላምፕ ጌራ ማለት እዩ እንታይ ዝበሃል ብምንታይ ተጥፍኦ ከዓ ማለት እዩ ኣብዚ ስፕሪንክለር ተጠቕምና ኣለና ማለት እዩ ስፕሪንክለር ብምንታይ ዝሕግዘና ብምንታይ ይሰርሕ በዚኣ ፓምፒ ሞተር ኣላትና ማለት እዩ በዛ ፓምፒ ሞተር ተሓጊዛ ማይ ጭንቋዓልና ማለት እዩ ካልኣይ ነገር ካ እንታይ ኣለና ኤግዘስ ፋንካ ኣለና ማለት እዩ እዚ ኤግዘስ ፋንካ ኣብ ዘሎ ጋዝን ዝመክል ነገ የውፅና ማለት እዩ ዲስ ሞተር ካ ኣለና ኣብ ዘሎ ትካል ፀንሐ ሰብ ማለት እዩ ሂወት ንምድሓን ማለት እዩ ኖርማል ይወፃልና በዛ ማዕፀም ዝተኸፈለት ማለት እዩ ሂወት ንምድሓን ማለት እዩ እዚኣ ስራሕ እዚኣ ኣብ ምንታይ ተገልግል ኣብ ሓደ ትካላት እያ ዝበዝሐ ግዜ ተገልግል ኣብ ገዛ ክንጥቀመላ ምስቲ ዋሓድ ገዛ ዘሎ እዚ ኮንትሮልን ብዓብዩ ስለ ዘድለየካ ኣብ ገዛ ክንጥቀመላ ብዙሕ ኣርዲኖታት ተጠቂምና ኢና ኣብ ገዛ ክንጥቀመላ ንኽእል ፒኤስ ንጥቀም ድሕልና ግን ኣብ ትካላት ዓበይት ትካላት ማለት እዩ ኣብ እንታይ ዝበሃል ኣብ ስቶር ገለ ማለት እዩ ጠቕመናዮ ማለት እዩ ብፍላይ ከዓ ላሕኩ ናይ ጓዝ ዘለዎ ቦታታት ማለት እዩ ሞራኣውቶት መዓልና ትኽእል እያ ማለት እዩ እዚ ኣብ ዝኾነ ክትከል ትኽእል እንደ እንታይ ዝበሃል ጥራይ ሓደ ኮንትሮል ሩም ክህልወካ ኣለዎ ፒኤስሲ ንያ ዘለና ማለት እዩ ነቲ ፒኤስሲ ፕሮግራም መግበሪ ማለት እዩ ወይ ከዓ ማይክሮ ኮንትሮለር ክንጥቀም ንኽእል ኢና ማለት እዩ ነዚኣ ኮንትሮል ገዛ ሓደ ክህልያ ማለት እዩ እዚ ሰንሰር ግን ኣብ ዝኾነ ገዛ ማለት እዩ ኣብ ዝኾነ ፖዚሽን ኣቐሚጥካስ ኣብ ዝኾነ ክሰርዕ ይኽእል እዩ ማለት እዩ ወላ ዓብ ትካል ክኾን ይኽእል እዩ ዋላ ንእሽተይ ትካል ማለት እዩ ዝያዳ ግን ኣብ ዓብ ትካል ንጥቀመላ ማለት እዩ ሰንሰር ምትካል ጥራይ እቲ ሰንሰር ኣብ ፖዚሽን ምናት ቦታ ምቕማጥ ጥራይ ኣሎ ተስፋ ዳ ኣማራ ተስፋ ሂቡ ከ ማለት ዝበዝሐ ብፍላይ እዚኦም ኢንዳስትሪ ገለ ዝሰርሑ ይደልይዋ እዮም ማለት እዩ ክትከል ማለት እዩ ከምዚ ኣብ ዋጋ ገለ ኣበይ ፖዚሽን ከመይ ገለ ኢሎም ሓትካ ማለት እዩ ሶ ካልኣይ ነገር ክላይ ኣብ ገዛ ሰብ ጋርእቶታት ንብረት ኣብ ገዛ ከመይ ኣብ ገዛ ክትከውን ትኽእል ዶ ሕጂ ኣብ ገዛ ክትኮን ኣይትኽእልና ሞስ ፕሮባል ምቾ ምክንያቱ ጋዝ ሰንሰር ንብል ንድሕር ኣለና ሲ ዝኾነ ጋዝ ኣብ ገዛ ካስ ኣብ ዝኾነ ገዛስ ጋዝ ንወልዕ ኢና ግድ ስለዚ ዝኾነ ሰንሰር ሰንስ ክትገብር እያ ማይ ክትከውዕያ ገለ ስለዚ ኣብ ገዛ ይብለካ ማለት እዩ ሰብ ካልእ ግን ኣብ ትካላት ግን ብዝያዳ ሰብ ይቕበላ ማለት እዩ
3: ከም መፃኢ መደባት ሕጂ ንሓስቦ እታ ጉሩፕና ዕድል ተረኪብና ማለት እዩ ግዜ ተልና እታ ጉሩፕና ከነቐፅላ እዩ መደብና ማለት እዩ ማለት ካብ ብካልእ ስራሕ ድና ወላ ነዚ እንዳማዕበልና ክንቅፅል መደብ ኣለና ማለት እዩ ሕና ከም ተወሳኺ ከዓ እዚ ከዓ ንድሕር ድጠልቦ ብፍላይ ትካላት ንድሕር ተረኪቡ መዋሊ ጌርካስ ክትከል ዝኽእል እዩ ማለት እዩ ሕጂ ኣብ ድመፅእ ከዓኒ ፊቸር ሕጂ ናይ እዚኣ እንታይ ኣለና ማለት እዩ ሲግናል ክነጠላ ማለት እዩ ዝኾነ ናብቲ ናትና ሓላፊ ናይ ትካል ወላ ናብቲ ድምልኮት ኣካላት ማለት ሆስፒታል ወላ ቲ ነቢንቦር እዩ ማለት እዩ ሓበሬታ ከም ትሰደና ኮሚኒኬሽን ከምኡ ንሓስበላ ኣለና ማለት እዩ

0: ቁሩብ ከምኡ ሓሲብና ነርና ቁሩብ ምስ ኢንተርነት ገለ ምስ በልና ሕጂ ቁሩብ ኣዋዲቕና ማለት እዩ ሕጂ ተኺልና በዚ
1: ኢንተርነት
0: ብከምኡ ከዓ ንሓስበላ ማለት እዩ ኣብ ቀፃሊ ቁሩብ ግዜ ሓፂራትና ናብዚ ጎይና እምበር ባዕላ እዚ ናይ ፋየር ፕሮቴክሽን ሻሎ ዝጋዝስ ባዕላ ከዓኒ ሰሎሜ ድፋል ኣዲሽን ጌርካ ከዓ ክሰኻ ትኽእል ነገር ማለት እዩ ነፃስ ከምኡ ንሓስበላ ማለት እዩ ስራሕና
1: ኣወት ምነ ኢልኩ ምክንያቱ ስተርፊ ጅምሮ ክኢልኩም ትውድዎ ዘይትኽእሉ ምክንያት የለን።
2: ሽመይ ቴድሮስ ኣሚነ ብርሃነ ባሃል እዚ ሕዚ የ ድመፃኹ ከዓ ጋቦን ኮይኑ ሬተ ብትግርኛ ማለት እዩ ጋቦን ብጥልያን ኢናንትዋ እዚ ሬተ እዚ ኣብ ሃገርና ቀደም እዩ ነይሩ ስታይካ መፃና ካብ ደገ ካ ድመፃና ነይሩ ንዓራ እንጥቀመሉ እዚ ጋቦን እዚ መብዛሕትኡ ግዜ ንዲጋ ንዓራት እንዳደሩት ኢና ንጥቀመሉ ሕጂ ብናና ብታሕትና ገርና ባህና ንሰርሖ ዘለና እዩ ሓድሽ ጀሚርና ኣለና ባህና ንሰርሖ ኣለና እዚ ኣንሕና መብዛሕትኡ ግዜ ሓፁርን እንዳደሩትን ኢና ንጥቀመሉ ንዲጋ ከዓ ዲጋ ከዓ ሓመድ ከይምሕጎፍ ኣብ ዲጋ ንጥቀመሉ ሕጂ የ ነዚ ክስታይ ኢለ ሰርሐ እያ ኣይ ወዳእ ኸዋን ከማ ብታሃታታይ ናትን እያ መዓልታ ኣኺላ ምስ በሉናስ ኣቆልና ኢና ተቐፀላ ዕብ ኣቢልካ እዚኣ በብ ዓይነቱ ሳይክ እንዳገበርካ ሰሪሕካ ንመሸጣ ወይ ከዓ እዚ ዘለና ፀገም ንዓነ ብቀላል ኢልና ኢና ሕጂ ኣብ ሃገርና ቀደም መንደቕ ኣይኮንካ እንትነድቕ ነርካ ፍርቂ ካብ ፍርቂ ነብስኻ መንደቕ ምስ ነደቕካ ሬተ ኢካ ዝጥቀመሉ ነርካ ትማዕርግ ነይርዎ ነቲ ዓዲ ሕጂ እዩ ኣብ መንደቕ ኣቲና ዋላ ጥልያ ናይ ኣፍቅደልካ ነሩ ሬተ ኢካ ትገብር ገዛኻ ሕጂ ኣንሕና እዚ መስርሒና ኣብ ዘሎ ዕዳጋ ካብ ደገ ስለ ዝመ ዘሎ ይኸብር ኣሎ ኣባና እንድሕር ተሰሪሑ ግን እቲ ደይተሰርሐ ስልክ እንድሕር መፅ ኣባና ተሰሪሑ ይሓስር እቲ ስሩሕ እንድሕር ክመፃኮ ኮይኑ ግን ጉቡር ይኽሉ ማዓልት ሕጂ ሕጂ ኣብዚ ኢና ንሕና እንጥቀመሉ እዚ ስልክ እዚ ኖርማል ኣምፂኻ ክሰርሖ ዑሙ ስሩሕ ከተምፅኦ ግን ዋላ ነቲ ተጠቃማይ ውቡር እዩ ካብ ሸቃጣይ መፅስ ንተጠቃማይ ክመፅእ ካብ ተጠቃማይ ከዓ እንደጋና ሕጂ ኣብ ሰለስተ ሳይድ ንኸይድ ኣባና ንድሕር መፅኢ ግን ኣብ ሓንቲ ስልኪ ሒዝካ ፀኒኻ ተጠቃማይ ትራኢኻ ትዎ እዚኣ ሕጂ ኣነ ኣብ ገዛይ ኮይነ እንደ ዝሰርሓ ዘለኹ ኣነ ኣብ ዓብ ቦታ ኮይነስ ይዕብየ በብ ዓይነቱ ሳይድ ገይረ ንመሸጣ ክቕርብ እቲ ዘሎ ፀገም ናይ ክስታይናስ ቁርብ ተቃለለልና ኢልና ኢና ክስታይና እቲ ዘለና ኣብ ድመፅን ዓመታ ብካሊእ ትሕዝቶ ኢና ንራኸብ ብካሊእ ትሕዝቶ ካሊእ ዝሓዝናይ ኣሎ ንድ ስለ ደይተወደ ኢና ክስታያት ኢና ከም ኣላት እና መሊሳ ናይ ሬተ ስልቂ እንዳጠምጠመ ትኸይድ ክስታይ ንገብር ኣሎ
3: ሕራይ ሽመይ ተኪ ኣብርሃም ይበሃል ዘለኹዎ ወይከዓ ዝሰርሓሉ ዘለኹ ከዓ ኣባል ማእከል ስልጠና ክፍሉ ሕልካት ሕጂ እዚኣ ሰሪሐ እየን ዘለኹ ከዓ እዚኣ ሜታል ዲቴክተር እያ እዚኣ ከዓ ኤሌክትሮኒክ ሜተር ማለት እዩ ሜተር ኤሌክትሮኒክ ሜተር ማለት እዩ ንዲስታንስ ኢና ንዕንቅንላ ሕጂ ንኣብነት ካብዚ ናብዚ ዘሎ ዲስታንስ እንተዳ ደሊና 48 ሰንቲሜተር ትብለናላ ማለት እዩ ክትቀርብ ከለካ ምሳኻ ትቐርባላ 8 ሰንቲሜተር ትብላላ እዚኣ ንኢንጂነርስ ኮይና ንደቕቲ ክኾኑ ክእሉ ዝተፈላለየ ክሳ ይሰርሑ ካልኣይ ነገር ከዓ ነዚኣ ክንሕቅና ይንኽእል ኢና ሕጂ ካብዚ ንላዕሊስ ሜትሮ ጌርና ክንሕቅና ተፀጊመና እያ ብቕልል ዝበለ መንገዲ ግን እዋ ነዚኣ ጌርና በዚያ ክንሕቅና ማለት እዩ ኢኮ እያ ክሰድድ በቲ ኢኮ ከዓ 3 ሜትሮ ንገለን ትብላ ላ ሓቂዶ ሕጂ እዚኣ ንዝተፈላለየ ማዕላታት ክነውዕላ ንኽእል ኢና ካልኣይ ነገር እንዳ ቢላርዶ ትካል ዘለዎ ኣብ ቢላርዶ መብዛሕቲ ግዜ ባእሲ ይፍጠር እዩ ብሰንኪቲ ምዕቃን ብበትሪ ገለ እዮም ዝዕቅንዎ ሕጂ ናይ ሌዘር መዕከንታት ኣሎ ገዜኻ ተምፅእ ትኽእል ኢኻ ንነዊሕ ርሕቀት ወይከዓ ሓፂር ርሕቀት ዝሕቅን ኣሎ ንሕና ግን ከመይ ጌርና ብውሽጢና ብውሽጣዊ ዓቕምና ከመይ ጌርና ነቲ ፀገማትና ንፈትሖ ብዝብልቲ ዘበገሰኒ ማለት እዩ እዚኣ ሕጂ ዝተፈላለየ ቦታታት ክንጥቀመላ ንኽእል ኢና እጂ ኦሬድ እዚኣ ድልውት እያ ዘላ ነቲ ዘድልየካ ርሕቀት እዚኣ ማክሲማም ክሳብ 8 ሜትሮ ትዕቅን እዚኣ እዚኣ ማለት እዩ 8 ሜትሮ ምስ እትደልዩ ክትውስኸሉ ምስ ደለካ ሰንሰራት ጥራሕካ ትውስኸላ ሰንሰራት ተጠቂምካ ሽዑ ሕጂ ሌዘር ግሪን ሌዘር ኣሎ ኮሊዳ ዝበሃል ኣሎ ክሳብ 15 ኪሎ ሜትር ዝዕቅን ማለት እዩ ካልኦት እውን ኣለዋ ዝተፈላለየ መዕቀኒታት ማለት እዩ ዝገጥም ማለት እዩ ሰንሰራት ጥራሕ ወሲሕካ ሕጂ ንርሕቀታት ትሽፍን ማለት እዩ ነቲ ዘድልየካ መዓላ ተውዕላ እዚኣ ማለት እዩ እዚኣ ኸ ኤሌክትሮኒክ

0: መብዛሕቲ ግዜ ኣብ ኣየርፖርት ከምኡውን ኣብ ስኔማታት ክኾኑ ይኽእል ኣብ ሾፒን ዝተፈላለየ ሃርሞፉል ዝኾኑ ነገራት መብዛሕቲ ግዜ ብሓፂን እዮም ዝስርሑ። ፈንጂ እንተይልና ብሓፂን ይስራሕ፣ ካራ እንተይልና ብሓፂን ይስራሕ። ምክንያቱ ፒር ስለዝኾነ ትሪ ስለ ዘለዎ ንክሓሲ ኢሎም ወይ ከዓ ነትክሳ ኢሎም ብሓፂን እዮም ዝሰርሕዎ ማለት እዩ። ነዚ ከዓ ኣብ ዝተፈላለየ ኣብ ኣየርፖርት ኣብ ስኔማታት ብኢዶም ምፍትሽናዮ መብዛሕቲ ግዜ ኣብዚ ምናትና ማለት እዩ ነተዓቕምና ገዚእካ ክቶም ፀወቲ ዘለካ ንምንታይ ከነና ዘይ ንሰርሖ በዓልና ዘይ ንሰርሖ ኢለ ተበጊሴካ ነዚኣ ሰርሐ እያ ማለት እዩ። እዚኣ ሕጂ ንሜታልያ ዲቴክት ትገብር ብዛዕባ ኣሰራርሓኣ ዝምልከት ኣብዚ ክልተ የልኢ ድለና ብጫን ቀይሕን ኣብዚኣ ከዓ ባዘራላትና ድምፂ ማለት እዩ። ሕጂ በቲ ብሊንክ ኢካ ትፈልዩ። ሕጂ ንኣብነት እዚ ሜታሊክ ፓርት ኣለዎ ነዚ ዲቴክት ክገብር ከለኹ ብሊንክ ትገብር እያ ድምፂ ከዓ ትገብር ኣላ። እንተ ደኣ ፒር ሓፂን እንተደኣ ኮይኑ እዚ ተወሊዑ ይሱቅ ትብል እዚአን ተወሊዐን ሱቅ ብላ እዚኣ ድምፂ ከዓ ትብርትዕ ማለት እዩ። ሕጂ ነቲ ሰብ ክትፍትሾ ከለካ ንኣብነት ሕጂ ሞባይል ትብለ ሞባይል ከተብለ ግን በልበል ትብል ኣላ እንደገና ክሳይሳ ኣይገበረት ፅሩይ ሓፂን ምስ ብረት ብቀዳማ ሕጂ ምስ ብረት ጌርና ርእና ነርና ዝተወልዑ ጠጠው ዝብል ከምዚ ኢሉ ተወልዑ ጠጠው ዝብል ሕጂ ዝተፈላለዩ ቦታታት ከዓ ከምዚ ጌርና ክንጥቀመለካ ተስፋ ይገብር ማለት እዩ። ፒር ሓፂን ስለ ዘይኮነ ሕጂ ውልዕ ጥፍእ ትብል ኣላ። እንተደኣ ፒር ሓፂን እተኮ ኮይኑ ግን ተወልዕ ይሱቅ ትብል ማለት እዩ።
1: ከምዚ ክንዕዘቦ ፅንሕና እምበኣር ትሕዝቶታት ምህዞን ሰንዓን ናብ ኢንዱስትሪ ደረጃ ከም ዝደየበ ዘረጋግፁ ስራሓት ኢና ክንዕዘብ ፀኒሕና። ንኩሎም ስራሓቶም ዘቕረቡ ኣብ ዝመፅእ ዓመት ብዝበለፀ ስራሕ ከም ዝመፁ እናተኣማመንኩ ብስም ተኸታተልቲ መደባት ቴክ ኢንሳይት ኤርትራ ምስጋናይ የቕርበሎም።

ኣሳልዮሞ ጉዕዞ ክዛዝሞ እዩ ደግፎሞ ርእሱ ክኽእል እዩ ዝብል ኣምራት ረቂቕ ሓይልን ሃብታም ባህሊ ምዕባለን ዝፈጠርን ዘሎ ክብርታት እዩ ምድይጋፍ ንርእሰ ምኽኣል ዘብፅሕ መንገዲ ብምዃኑ ኣብ መዳይ ትምህርቲ እውን ዝለዓለ ደረጃ እዩ ዝሕዝ ነቲ ሓሳብ ክውን ንምግባር ብዙሕ ፃዕሪ ይካየድ ደገፍ ዘድልዮምን ዝተፀገሙን ተምሃሮ ትምህርታዊ ሓገዝ ክወሃቦም ይስራሕ ብፍላይ ነቶም ብዝተፈላለዩ ኩነታት እቲ ዝድለ ናይ ፍልጠት ደረጃ ክበፅሑ ዘይከኣሉ ተምሃሮ ብፍሉይ ኣልያ ይግበረሎም ስሩዕ ክረምታዊ ስልጠና ይወሃቡ ዕውታት ኮይኖም ንኽወፁ ብመደብ ይፀዕረሎም

0: ብምሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ሚኒስትሪ ትምህርቲ ዞቦ ማእከልን ተወዲቡ ንተማሃሮ መባእታ ዝውሃብ ትምህርታዊ ደገፍ ሓደ ካብ ዝዓበዩ መደባት እዩ። ኣብ 2022 ካብ ዝበሃገሳት ሒዙ ን4 ዓመታት ክካየድ ጸኒሑ ዝዕግብ ውፅኢት ክረኣየሉ ስለ ዝኽኣለ ኸኣ ብቕርፅና ወዳድቡኡን እናሰፍሐን እናዓበየን መጺኡ
1: ማሕበር ምትሕጋዝ ቀዳማይ ዙርያ ዝበሃል ካብዚ ምስረት 4 ዓመት እዩ ዘሎ። ኣብ ውሽጢ እዚ 4 ዓመታት ከዓ ብኮሚቴታት ተወዲቡ ዝሰርሐ ቀኒ ወይ ከዓ ኣሎ ማለት እዩ። ሕጂ ሓደ ካብኣተን ኮሚቴ ትምህርቲ እያ ማለት እዩ። ኮሚቴ ባንክ ደማ ኣሎ።

ኮሚቴ ማእቶት ኣሎ፣ ኮሚቴ ስነ ጥበብ ኣሎ፣ ዝተፈላለየ ኮሚቴ ማእቶት ኣሎ። ስለዚ ዝተፈላለየ ኮሚቴታት ክሰርሕ ፀኒሐ ማለት እዩ። ሕጂ እቲ ሓሳብ ናይ ክረምታዊ ትምህርቲ ኣብ ዝኽሪ 20 ሰነ መዓል ሰማታት ኣብ 222 እዩ መፅኡ ብክቡር ሓለቃ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ እዩ ከም ለቦዋቅር እዩ። እንታይ ድብለና ማይ ድብነት ኣብ ተገብረ ናይ 20 ሰነ ኣብቲ ረዚ ዝኽሪ እዚ ዘለናይ ዓለም ናይ ሓሶት ዓለም እዩ።

0: ኮሚቴ ድማ ኣብ ቤት ትምህርቲ ደጎሊ ብ405 ተምሃሮ ጀሚሩ። ስለዚ ውፅኢቱ ስለዝተረኣየ ከዓኒ ኣብ 222 ከም ዝቀዲመ ዝበልኩ ከዓ ብ405 ተምሃሮና ጀሚርና ኣብ 223 ከዓኒ ውዳቤታትና ሓሽና ኣማሓሽና 169 ኣብ 3 ቤት ትምህርቲ ከም ዝመሃሩ ጌርና ማለት እዩ። ኣቤት ትምህርቲ መረብ ኣብ ጎዳይፍ ማለት እዩ ሰንበል ኣብዛ ደጎል ዝብለካ ዘለኹ ኣብዛ ማጮል ዝብለካ ዘለኹ ኣብ 4ን ከዓ 169 ኣብ ካልይ ዓመት ቀፂሉ ማለት እዩ። ስለዚ ከምዚ ክንገብር ከለና መሻርክቲ ከዓ ኣጥሪና ማለት እዩ። ምክንያቱ በይንኻ እውን ስለዘይ ከኣል ከም ማሕበር ጀማር እውን ስለዝኾነት ማሕበር መሻርክቲ ይብሉና ስለዝነበሩ በዓል ቶታል ኤርትራ ሸር ካምፓኒ ብዓብኡ ጨንፈር ሚኒስትር ትምህርቲ ዞባ ማእከል ናይ ኣንበሳ ኢዲድ ወስድ ኩሉ እቶም ኣምሃራኑ እቶም ንዖምዲ ምህሩ 11 ክልቶም ዝበለፁ ተምሃሮ እዮም ብኦም ጌርና ንምህሮም ቶታል ኤርትራ ታክሲ ጨንፈር ሚኒስትር ትምህርቲ ዞባ ማእከል ሃማማትአ እዚኣቶም ብምትሕብባር ከምዚ ንገብር ኣለና እሞ እንተሓጋገዝ ተባሂልና ክንተሓጋገዝ ጀሚርና። ስለዚ ኣብ 222 ብ405 ጀሚርና ኣብ 223 ከዓ ናይ 169 ኣዕቢናያ ማለት እዩ። ኣብ 224 ከዓ ብዛሓ የለ ዋላ ውድባዊ ጉዳያት ትግደፍ ስለዝኣቶ ከምዚያን ግበሩ ፅቡቕ ኣባል እዮም ፃሉ ስለዝተባሃለ ኣብ 224 ከዓ ናብ 2215 ተምሃሮ የዕሪግናዮም ማለት እዩ። ኣብ 225 እዚ ሕጂ ዳርጋ ኩሉ ፀላው ኣብ ሙሉእ ዞባ ኣብ ሙሉእ ሃገር ፀላው ኮይኑ ዝቐረበ ኣብ ሙሉእ ዞባ ማእከልና ምሄርና ኣብ ሙሉእ ዞባ ማእከል ኣብ 101 ቤት ትምህርትታት ኣብ 7 ንኡሳን ዞባታት ማለት እዩ ኣብ 101 ቤት ትምህርትታት 20500 ንኡሳን ተምሃሮ ምሄርና ማለት እዩ። ስለዚ እንታይ እዩ ክልተ ዕላማ እዩ ዘለዎ። ሓደ ነቶም ተፀገሙ ዝደኸሙ ኣብ ትምህርቲ ንሕግዝ ኣለና። ካልእ ነቶም ኣብ ግዜ ክረምቲ ዕረፍቲ ዘለዉ ተምሃሮ ኮሌጃት እዞም ብሉፃት ተምሃሮ ዝበሃሉ ታሻይ 10 11 ምሂሮም ንሳዋ ዝኸዱ እዚኦም 2 ዓመት ምሂሮም ንሳዋ ክሳብ ዝኸዱ ኣብ ግዜ ክረምቲ ከም ድምህሩ ጌርና ማለት እዩ። ስለዚ ኣዝዩ ዓብ ገምጋም ስለተገብረ ካ ውፅኢታዊ ስለዝኾነ ኣብ ሙሉእ ዞባ ማእከል ኣብዚ 225 20500 ተምሃሮ ኣምሄርና።
1: ኣበጋግሳ ናይዚ ናይ ክረምታዊ ትምህርቲ ዝካየድ ዘሎ ብማሕበር ምትሕግጋዝ ቀዳማይ ዙርያ ዝተበገሰ እዩ። ብኡ ተበጊሱ እቲ መደብ ካብ ክረምቲ ናብ ክረምቲ እንዳሰፍሐ ምስ ከደ ኣብዚ መደብ እዚ ሕጂ ብምትሕብባር ማሕበር ምትሕግጋዝ ቀዳማይ ዙርያን ጨንፈር ትምህርቲ ዞባ ማእከልን ብምትሕብባር ዝካየድ ዘሎ መደብ እዩ። ስለዚ ናይ ክልቲኡ ተሓባቢሩ ዝኸይድ ዘሎ መደብ ትካላት እውን ተሓዊሶ ንኡ ዘለዋ መደብ እዩ። ሃማድአ ሃማማትአ ኣብዚ ተሳታፍነቶም ልዑል እዩ ዘሎ። ስለዚ በዚ መደብ እዚ ዝካየድ ዘሎ ኮይኑ ናይ ብዙሓት ኣካላት ምትሕብባር ዝኸይድ ዘሎ እዩ።

0: ኣብ ትምህርቲ ንዝደኸሙ ተምሃሮ ኣለሌኻ ዝውሃብ ትምህርታዊ ሓገዛት ብኣልያዞም ዝተጠቐሱ ማሕበራት ዝካየዱካ እንተኾነ ብቐንዱ ነቲ መደብ ዝትግብሩ ግና ተምሃሮ መምህራን እዮም። እዞም ተምሃሮ መምህራን ካብ ላዕለዎት ደረጃ ትምህርትን ካብ ኮሌጃትን ብዝለዓለ ደረጃን ብወለንታን ዝተዋፅኡ እዮም። እዚ ብተምሃሮ መምህራን ዝካየድ ናይ ደገፍ ትምህርቲ ኣዝዩ ሓጋዚ ስለ ዝኾነ ልዑል ኣገዳስነት ከም ዘለዎ እዩ ዝእመን።
1: ሕጂ እንታይ ና ጀሚርና ብካልኣይ ብሳልሳይ ና ጀሚርና ብካልኣይ ክፍልን ሳልሳይ ክፍልና ጀሚርና ምክንያቱ ቆልዓ ብንኡስ እዩ ክትኩስኮሶ ዘለካ እዚ ብሂላ ቦታትና ቆልዓ ብንኡስ ቆርበት ስር ዝበሃል ካብ ንእሽቲ እዮም ካ ትኩስኩሶም ዘለካ ናይ ሓንቲ ሃገር ወይ መሰረት ሓንቲ ሃገር ካብ ታሕቲ እዩ ዝጅምር። ኣብ ታሕቲ ንድሕር ዳዲ ዕርኻ ሃገር ኣላት ምፍላይ ትኽና። ስለዚ እዞም ቆልዑ እዚኣቶም ካብ ታሕቲ ክንጅምር ኣለና ስለተባሃለ ካብ ቀዳማይ ናብ ካልኣይ ክፍሊ ዝተገሩ ነዚኣቶም ክንዮቲ ዝወሃብ ቁፅርን እንግሊዝን ንባህሎም መንነቶም ታሪኮም ዝፈልጡሉ እውን ሞራላውን ዘይግነታውን ትምህርቲ ይወሃብ ነይሩ ማለት እዩ። ከምቲ ኣቀዲመ ዝበልኩካ ንዖም ዝርድኦም ቋንቋ ካብ ታሕቲ ብዛዕባ ሃገሮም እንዳፈለጡ ክኸዱ ብዛዕባ መንነቶም ብዛዕባ ታሪኮም እንዳፈለጡ ንክበር ተባሂሉ ካብ ታሕቲ ጀሚርና ኢና ንዓቶም ንክስክሶም ማለት እዮም። እጂ መሰረት ናይ ሓደ ህንፃ ንድሕ ዘይደሊሉ ፈራሲ እዩ። መሰረቱ ፅኑዕ ዝኾነ ህንፃ ግን ዘለኣለም ነባሪ ማለት እዩ። ስለዚ ሓንቲ ሃገር ክታነስቲ ኮንካ ከዓኒ ካብ መሰረት ክኸውን ስለ ዘለዎ ንዞም ቆልዑ እዚኣቶም ካብ መሰረቶም ሀይልና ጀሚርና ብባህሎም መንነቶም ታሪኮም ከም ድኩ ንገብር ኣለና ማለት እዩ። ጎኒ ጎኒ ከዓኒ ስነ ጥበባዊ መደባት እንዳዳለና ንኸይድ ነርና ማለት እዩ።
0: ጥበብ ትምህርቲ ሓደ ካብቲ ፍልጠት ብዝቐለለን ብዝሓፀረን መንገዲ እዩ ዘሰጋግር። ናይ ደገፍ ትምህርቲ ደረጃታት ኣብ ምትዕርራይ ልዑል ኣበርክቶ ኣለዎ። ዕላማ ናይዚ ኣብ ክርምቲ ዝውሃብ ናይ ደገፍ ትምህርቲ ደረጃን ብቕዓት

0: ተን ደገፍ ዘለዮም ተማሃሮ ንምምሕያሽ እዩ ውፅኢቱ ኣብ ባይታ ክግምገምን ከሎ ከዓ
1: እቲ ውፅኢት ከምዚ ቀዲመ ትብልኩ ከዓ ምክታል ንገብርና ፈሎዋም ንገብር ኢና ኣብ 222 ክንጅምር ከለና ካልኣይን ሳልሳይ ዝነበሩ ኣብዚ ግዜ ሕጂ ሸውዓይ በፂሖም ኣሎ ሸውዓይ ክፍሊ በፂሖም ኣሎ ማለት እዩ። ስለዚ እዚ እቲ ዓብ ለውጡ ማለት እዩ። ክረምቲ ክመፅእ ከሎ ብማሕበር ምትሕጋዝ ቀዳማይ ዝርያ ዝዳሎ ናይ ክረምታዊ ትምህርቲ ኣሎ ስለዝበሃል ኣዝዩ ለውጡ ምፅኡ ሰዓብቲ ኣብዚሕና ማለት እዩ። ተምሃሮና በዚሖም ካብ ዓመት ናብ ዓመት ካብ ዓመት ካብ ናብ ዓመት ለውጢ እንዳገበረ መፅኡ ማለት እዩ። ስለዚ እቲ ኣቀዲሙ ዝበልካ ናይ ወለዲ ድሌት ሓደ ውላዱ ክመሃር ስለዝደሊ ኩሉ ነገር ገዲፉ ኣብ ትምህርቲ እዩ ፎካስ ትግብር ማለት እዩ። ስለዚ እቲ ለውጢ እንታይ እዩ? ሓደ ኣብቲ ድኻም ዝነበሮም ተምሃሮ ነይሮም ወላ ኣብ ምንባብ ኣብ መፅሓፍ ዝደኸሙ ነይሮም ካልእውን ፀገማት ዝነበሮም ምናልባት ኣብ ግዜ ክረምቲ እውን ከፍ ኢሎም ክመሃሩ ዘይክእሉ ነ ማለት እዩ። ስለዚ ነዚኣቶም ብሓደ ሓቂፍካ ነቶም ተፀገሙ ነቶም ዝደሙን ብሓንሳብ ጌርካ ይመሃር ነይሩ። እዚ ተኣልያ ወይ ከዓ እቲ ምምራፅ ብመኒ ድካ ነይሩ ብጨንፈር ሚኒስትር ትዘዋ ማእከል ብመንገዶም ዝካየድ ነሩ ማለት እዩ። ሕጂ ከምቲ ኣቀዲመ ዝበልኩካ ኣብ ማሓደርቲ ንእሳን ዘባታት ተወሲኽናና ምክንያቱ እሳተን ና ወይ እሳቶም እዮም ኣብ ምልላይን ኣብ ምቕራብን ፀጉማት ተምሃሮ እዚ ኢለን ተሓባራ ነረን ማለት። ስለዚ እቶም ተፀገሙ ቆልዑ ወይከ ተምሃሮ ኣብ ትምህርቲ ምስ ኣተዉ ካብ ዓመት ናብ ዓመት ካብ ዓመት ናብ ዓመት ለውጢ ገይሮም ማለት እዩ።
0: ጉዳይ ተምሃሮ መምህራን እውን ካብዞም ሓገዝ ዝወሃቡን ተምሃሮ ፈሊኻ ዝረአ ኣይኮነን ዕቱ ምክህታል እዩ ዝግበረሎም። ናይ ላዕለዋይ ደረጃ ትምህርቶም ዛዚሞም ናብ ማእከል ስልጠን ሃገራዊ ኣገልግሎት ኣብ ዘኽድሉ ክሳብ ሰዋ ብምብፃሕ ደረጃ ትምህርቶምን ሓፈሻዊ ኩነታቶምን ክትትል ይግበረሎም። ብዘካዚ ኩሎም እቶም ኣብዚ መደብ ዝሳተፉ ተምሃሮ መምህራን ናብ ሰዋ ቅድሚ ምኻዶምን ካብ ሰዋ ድሕሪ ምምላሶምን እውን ናይ ምትብባዕን ኣፍልጦን መደብ ይስራዓሎም። ከም መቐፀልታ ናይ ዝሓለፉ ዓመታት ሎሚ ዓመት እውን ነቶም ብወለንቶኦም ንንኣሽ ኣሕዋቶም ዝሕግዙ ተምሃሮ መምህራን ናይ ምትብባዕ መደብ ተኻይዱሎም ነይሩ።
1: ካብ ዓሚና ጀሚርና ማለት እዩ 2 ዓመት ምሂሮም እቶም ንሳዋ ዝኸዱ እሳቶም ንዓቶም ናይ መተባብዕን ናይ መለለያን ሽልማታት ተገይርሎም እዩ። ከምቲ ዝበልኩ ከዓ ናይ ክብሪ ኣቦ ወንበር ኣለና ክቡር ሓለቓ ጠቅላላ ስታፍ ሓይልታት ምክልኻል ኤርትራ እሱ ናይ ክብሪ ኣቦ ወንበርና እዩ። ሓይሊ ሓሳብ ኣሎ ይህበና እዩ። ሳዋ ከድና ክሳብ ንሪኦም ንገብር ማለት እዩ። ኣብ ሳዋ እውን ከድና ኣብቲ ፍርቀ ዓመት ፎሎዋፕ ንገብሮም ነጥቦም ንሪኦ ከመይ ከም ዶምፁ ኣብ መተባብዕ ንገብር ብድሕሪ እውን ምስ መፅብ እውን ከምዚ ትማ ዝረኣካዮ ናይ መዳልያን ናይ ገንዘብ መተባብዒ እውን ይግበር ማለት እዩ። ስለዚ ምናልባት እቲ መተባብዒ ብዙሕ እኳ እንተዘይኮነ እቲ ዕላማ ግን ኣለና እቲ ክውረስ ተደልዩ ዘሎ እቲ ከም ትውፊት ተሓሲቡ ዝኸይድ ዘሎ ምውርራስ ወለዶታት እዩ። ከምቲ ኣቀዲመ ዝበልኩ ከዓ ንሕና ካብ ኣያታትና ንድሃይለ ደቅና ካኻባና ክወርሱ ኣለዎም።

እዚ 22 ሓምለ 2026 ብናፃ ዝረኸብናዮ ብናፃ ንሃቦ ኣብ ትሕቲ ዝብል መሪሕ ጭርሖ ኣብ ባህላዊ ማእከል ዝተኻየደ ስነ ስርዓት ድሙቕን ምዉቕን ድባብ ተጋባእቲ ዝነበረሉ እዩ። ብጉጅለ ባህል ዋልታ ነዝዕለ ዘንፀባርቕ ግጥሚ፣ ድራማ፣ ደርፍታት ካልእ ዝተፈላለየ ስነ ጥበባዊ ምርኢት ቀሪቡ ነይሩ።

0: እቶም ኣብ ትምህርቲ ንዝደኸሙ ተምሃሮ ብወለንቶኦም ክምህሩ ዝጸንሑን ምስ 38 ዙርያ ንሳዋ ዝወረዱ ተምሃሮ ከምኡውን ምስ 39 ዙርያ ዝወርዱ ተምሃሮ መምህራን መዳልያን ገንዘባዊ ሽልማትን ክዕደልን ከሎ ሚኒስትሪ ትምህርቲ እውን ንኣካየድቲ ኣካላት ናይ ኣፍልጦ ምስክር ወረቐትን ሽልማትን ዓዲሉ
1: ኣብ 225 ካብዞም 49 እቶም 47 ልዑል ነጥቢ ሒዞም መፅኦም እቶም ኣሰሮም ዝሰዓቡ ኣብ ዓመተ ትምህርቲ 225-26 9 ተምሃሮ መምሃራን ንሳዋ ወሪዶም ነጥቦም ሒዞም ስለ ዝመፁ ከዓ ሎሚ ምሳና ኣለዉ ካብኦም ካብዞም 9 እቶም 84 ዲግሪ ክረኽቡ ከለዉ እቶም 3 ድማ ዲፕሎም ሒዞም መፅኦም ካብ 9 ተምሃሮ እቶም 87 ነጥቢ ሒዞም መፅኦም ኣለዉ ማለት እዩ ካብቶም 84 ዲግሪ ካብቶም 84 ዲግሪ ዘምፁ ድማ እቶም 29 ሙሉእ ነጥቢ ማለት ፎር ዘምፅ እዮም።

ሎሚ ዓመት ንሳዋ ኣብ መበል 39 ዙርያ ሃገራዊ ኣገልግሎት እነፋንውን ከዓ ኣብ ሸውዓትኡ ንጉሳን ዞባታት ዞባ ማእከል ኣብ መምሃር ዝተሳተፉ 456 ተምሃሮ መምሃራን ልክዕ ከም ሃበሪ ኣሕዋቶም ነጥቢ ብምምፃእ ኣስሮም ክስዕቡ ንፅበ።

0: እዚ ሓሳብ እዚ ዝነቐለሉ ምክንያት ድማ መንእስያት መጻኢ ናይዚ ሃገርን ተረከብቲ ሕድርን ከም ምዃኖም መጠን ጌና ኣብቲ ሙሉእ ፀዓትን ተቐባሊ ኣእምሮን ዘለዎም ዕድሚ ከለዉ ኣብ ኮሚኒቲን እናነጠፉ ዝሓለፈ መሪር ታሪክናን ዝተኸፍለ ከቢድ መስዋእትን ብግቡእ ክርድእዎን ነቲ ነዚ መሪር ታሪክን ከቢድ መስዋእትን ተፃዊሩ ናብ ዓወት ዘብፅሓና ክብርታት ናይ ህዝብናን ሰውራናን ክወርሱ ብምባል እዩ።
1: ንሳዋ ዘይናፍቃ የለን። ንኣነ ኣብ ዝተዓለም ኩሉ ጆን ዝበሃል ነይሩ መዳቕስትና። ሕጂ ሙሉእ መዓልቲ ክትዕለ ምሽ ትውዕል ለይቲ ደቂሱ ኮሎ ኣብ ድቃሲ ዝኸልኣልና ከመይ ጌርካ ስቕ ክተብሎ ሓደ መዓልቲ ፊስካ ምስተነፍሐት ናይ ናዕሪት ጥር ኢልወሪሉ ምስቲ ዓራት ከምዚ የማን ስመርሰም እዩ ኩላትና ከዓ ክየድና ፎሌን ንቁፀር ንቁፀር ንቁፀር ጆን ጆን ንዓናይ ባ ጆን ንዓናይ ባ ደቂሱ ኮይዶ ኣሎ ከምዚኣ ጆን ኣታ ጆን ንዓናይ ኣብ ቁፅር ተረኣኸ መን ተሪፉ ጆን እንታይ ኮይኑ ድዕ ምስቲ ዓራት ሰሚሩ ኣሎ ኣያይ ዝበሃል ዓላማይ ክብሉ ተረኣየስ ይሂታ ጆን እንታይ ከም ዝብሎ ጠፊኡ የማን ሰላም ዕረፍ ኣብ ሳዋ ኹም ይበቃ ግን ኩሉ
2: ስራሕ ትምህርቲ ስራሕ ሚኒስትሪ ትምህርቲ ጥራይ ኣይኮነን። ሚኒስትሪ ትምህርቲ ግን ኣብ ትምህርቲ ዝኾነ ንጥፈታት ናይ ትምህርቲ ካብ ዝተሓተ ጀሚሩ ስጋብ ዝለዓለ መሪሕ ተራ ዘሎ ኣልያ ዝገብር ኣካየዲ እዩ ማለት እዩ። ዝዝተረፈ ብዓብኡ ትቐንዲ ዋና ዝኾነ ተምሃራይ ወለዲ ኩሎም ሕብረተሰብ መሻርክቲ ንብሎም መሻርክቲ ዘይኮኑስ ንኣብነት ምምሕዳራት እንተወሲድና ኣብ ጉዳይ ናይ ትምህርቲ ዋናታት እዮም። ምክንያቱ ኣብ ትሕቲኦም ዝግበር ንጥፈታት ባዕሎም ክኣልይዎን ከማእዝውንዎም ስለ ዘሎ ማለት እዩ። ካልእ ማሕበራት እንተርኢና ሂግደፍ እንተወሲድና ካልእ በብወገኑ ንትምህርቲ ዝመላላእ ክፋል ናይ ሕብረተሰብ ኣበርክቶ እንተገይሩ ጥራዩ ትምህርቲ ናይ ብሓቂ ዝዕወት ማለት እዩ። ስለዚ እዚ ቃል ደስምዖ ዘለኹ በቲ ሓደ ወገን ኣዝዩ ኣገዳሲ ዝኾነ ተበግሶ ንዝወሰዱ ኣባላት ቀዳማይ ዙርያ ምናልባት ብዙሓት ማሕበራት ኣለና ማሕበራት ገድሊ ኹን ማሕበራት ካልእ ከም ማሕበር ቀዳማይ ዙርያ ነዚ ኣብ ትምህርቲ ዘሎ ድኻማት ናይ ተምሃሮ ንምፍዋስ ኣበርክቶኦም ንምግባር ዝወሰድዎ ስጉምቲ ብኣልያ ናይ ክቡር ጀነራል ምስጋና ኣፍልጦን ንምሃብ እዩ።
3: እንቋዕ ድሓን ፅናሕኪ ሳዕቢት ዝኣሰር እምነት እዩ እቲ መንገዲ እምነት ፅንዓት እምነት መትከል ኣብ እምነት እንተኣሚንኪ የልቦን ዘይስገር ኣሚንካን እንተኣሚንካን እዩ ዝስራሕ መስተንክር እንተ ኣሚንካ ኢኻ ትድቦት እምባ ምቁር መንገዲ የልቦን መከራ ኣሎ ፀበባ ኣብ ርሑቕ ሓሳብ እዩ ዝፍጠር ትሪኦ ቀረባ እምነት እዩ ሞተረት ጉዕዞ እምነት እዩ ትዳንጋ
4: መሃብን ምቕባልን ምዝራእን ምብቋልን ክህሉ ዓብ ስራሕ ይጠልብ። እዞም ተምሃሮ በቶም ዝቐደሙ መምህራን ብዝግባእ ተኸስኪሶምዮም ዓብዮም ሕጂ ድማ ንሶም ብግድኦም ካብቲ ዝቐስሞ ዘለዉ ፈልፋሊ ፍልጠት ቀዳሕቲ ኮይኖም ንናእሽ ኣሕዋቶም

0: ፍልጠት ይቐብሉ ኣለዉ። በዚ ድማ ዕግበት ከም ዝስምዖም ይገልጹ።
1: እቲ ናተይ ነዞም ኣሕዋተይ ዝቦም ለውበዋ ድማ እንታይ እዩ ቀዳምነት ንነፍስኻ ትከውን ከም ዘለካ ነፍሲ ሰብ ከይኮነ ንካልኦት ክኸውን ስለ ዘይክእል እዚ ኩሉ ድርኺት እዚ ኩሉ ዝግበረልና ደሎስ ቀዳምነት ነፍስና ክንከውን ነቲ ይኮነ ነቲ ይኮነ ቀዳምነት ነፍስና ምስ ከኣልና ነፍስኻ ጥራይ ምዃንካ ፅቡቕ ኣይኮነን። ምክንያቱ ብናፃና ትምህርቲ ንዋሃብ ደለና ኣብ ኮሌጅ እውን ልክዕ ከምኡ ይኸይድ ኣሎ። ለዚ ነዚ ኩሉ ዕድላት ናይ ትምህርቲ ኣብ ደገ ካልእ ነገራት ኣሸሓት እዩ ትኽፈል። ኣና ግን ብናፃ ስለ ዝኾነ ብናፃ ተዋሂብና መጀመርታ ነፍስና ኮይና ንኣሕዋትና ድማ ካብቲ ዘለና ተረፍ ግዜ ነፍስና ከይወፃዕና ንዕኦም ንዕብየሉ ማለት እዩ። እዚ ብፃይነት ንሕድር ማለት እዩ ብትምህርቲ
2: እቲ ዕድል ምስ መፀ ከምዚ ወላ ሓንቲ ፅቕና ንኣትናዮ መጀመርታ ብፍላይ ቮለንቲር ገለ ምስተምሃና ቮለንቲር ንኣትናዮ ምስ ኣተናዮ እቲ ሞያ ክሳብ ክንደይ ክብደት ከም ዘለዎ ማረ ተረዲእና መምሃራ ንዓና ኣብ ክላስ ገለ ክምህሩና ከለዉ ሓደ ሓደ ዘስ እንታይ እዩ ምሽ ባእታ ከምዚ ገይካ ዝተመኽኒ ብመምህር ግን እሱ ዝሓልፎ መድረኻት ግን ኣይትፈልጦን እያ ኣብኡ ምስ ኣተና ግን ባዕልና መምሃራን ኮይና ምስ ረኣናዮ ግን ኩሉ ዘለካ ሕፅረታት ከመይ ጌርካ ተማልእ ኩሉ ነገር በቃ ኩሉ እቲ ዘለካ ጌርካስ ከመይ ጌርካ ንስኻስ እቶም ተምሃሮካ ይምሃሩ ሞሃን ፅጉማት እዮም ትብሎም ኣለካ ማዕረ ስቦም ክሰርዑስ እንታይ ክትገብር ኣለካ ዝሓትት ብምዃኑ መድረክ ምዃኑ ንዓና ሓቂ ዘረባ ዓብ ትምህርቲ እዩ ነይሩ ካብ ንሕና ዝምሃርናዮ ዝተምሃርናዮ በዝሕ እዚ ኩሉ ክብደት ናይ እዚ ምፍላጠይን ተመሰ ድማ ንሓላፍነት መምህር ምስካመይን ብጣዕሚ ሚልዮን ማለት እዩ ብጣዕሚ እየ ኩርዕቲ ነቶም ኣብዚ ደረጃ ዘብፅሕኒ መምሃራን ድማ ካውሕሰኩም እየ ይብሎም ማለት ከምኹም ኮይና
3: ካብ ሎም እኮ ተጋሪም ኣይፈልጥን ጋሪምኒ ብለይቲ ዲ ጀሚር ትምግራ ከይገረመ ውዕለ ክሳብ ሕጂ ኣይገርመኩምን ንዓኹም ከ ተጋሪመ ኳ እየ ዝብለኩም ዘሎ ዓሚ ብጣዕሚ እንደ ተጋሪመ ነይረ ሎሚ ዓመት ግን ካብ ናይ ዓሚ ዝገለለ ተገሪመ ከምዚ ዶ ትግረም ይኸወደ ናይ ሎሚ ዓመት እኮ ገለ ዓይነት ኣጋራርማ እዩ ኣይገርመኩምን
4: እንታይ ኮይኖም እዮም ሞ ዝግረሙ ገሪምኒ ገሪምኒ ገሪምዎ ገሪምዎ ተገሪመ ተገሪመ ካብ ምሄር ምድረም ብኣኽስ ተገሪሞ ተገሪምሉ ራይ ስቕ እዮም ብጣዕሚ እዮም ተገሪሞም ዘሎ እንታይ ከ ኣገሪምኪ
3: እዋ ንስኻ ወላዲኻ ዘይተገረምካ
4: ተገሪመ እምበል
3: ብምንታይ ዳኣ ተገሪምካ
4: ኣጋራርማ እዩ
3: እሞ ትገራርማስ ከመይ ዓይነት ኣጋራርማ እዩ
4: ከምቲ ንዓኺ ገሪምኪ ዘሎ ተገሪመ ካብ ምሄር ምግራምካ እዞም ተዓዛብቲ የግረምሩም ኣለዉ በጃኽ እንታይ እዩ ኣገሪምኪ
3: ብጣዕሚ እንዲሞ ዘገርም ዝጉዳይ
4: ኣየ ናይ ጉዳይ ዘገርም
3: ብምንታይ ድኻ ተገሪምካ
4: ባዕሎም ተገሪሞምሲ የገርሙኻ ይብል ነይሩ ግርማ ይወዲ ግርማይካ በጃኽ ንገርና ብምንታይ ክተገሪምኪ
3: ኣነ ዳ ብምንታይ ተገሪመ መስለካ
4: ብምንታይ ተገሪምኪ
3: ብምንታይ ከምዚ ጅምሮ እንዲጠፍየኒ
4: ፍ ደኺመ ደኺመ እዚ ናትኪ ምግረም ዘይኮነስ ምጉሩምራ ምጉሩምራም ዝበሃል እንታይ ጌርናኪ ግን ንጎ ምድሪ ንነብስኺ ደኺምክስ ንዓና ከተድክምና ዲኽ መፂኽ ስድራኹ ኳዕሪፎም እዮም ዘለዉ እንታይ ዝገበረ ሰብ እዩ ክተድክም እዩ በጋራርማኺ እዞም ኣብ ቅድሚ ዘለዎ ዓበይቲ ሰባት እቲ ኮፍ ኢሎሞ ዘለዉ ሴድያ እዚ ደው ኢለሉ ዘለኹ እስቴ ዝዋና ደራሽ ደኺሞም
0: ድሕሪ ምዝዛም ስነ ስርዓት ምዕዳል ሰርቲፊኬትን ምትብባዕ ተምሃሮ መምህራን ወኪል ተመራቕቲ ኣብ ዘስማዓቶ መደረ ዝሓፍሰዎ ዘለዉ ዓወት ብሰላ ውልቃዊ ጻሮምን ውህደት ህዝቢ መንግስትን ዝተረኸበ ምዃኑ ብምግላጽ ብናፃነ ዘምህሮም ህዝቢ መንግስትን ብምምስጋን ብዝቐሰመዎ ፍልጠት ሃገሮም ካህንፁ ሕድር ከም ዘለዎም ገሊጻም
5: ዝኸበርኩምን ዝኸበርክንን እዝተጀሚሩ ዘሎ ምህሮ ውዳቤታቱ ብዝበለፀ ቀፃልነት ክህልዎን ምትብባዕ ክግበረሉን ለበዋይ የመሓላልፍ ዝኸበርኩምን ዝኸበርክንን እዚ ኩሉ ዕላሙ ንፁር እዩ ነቲ ብነፃ ዝምሃረካ ሕብረተሰብ ኣብ ታሕቲ ወሊድካ ምምሃር ድሕሪ ትምህርቲ እውን ኣብ ውሽጢ ሕብረተሰብ ኣቲኻ ማለት ኮሚኒቲ ሰርቪስ ምሃብን ዋልታ ህዝብኻን ሃገርካ ምዃን እዩ ስለዚ ድማ ንሕና ተመረቕቲ ተምሃሮ መምሃራን በቲ ዝተገበረልና ኩሉ ፅቡቅ ነገር እንዳመስገና ድሕሪ ስብሩቕ ትምህርቲ ናይ ኮሌጅ ኣብ ግዜ ክረምታዊ ትምህርቲ ዝጀመርናዮ መደብ ክረምታዊ ትምህርቲ ክንቅፅሎ ብሽም እዞም ተረኺብና ዘና 9 መሮ 38 ዙርያ ሃገራዊ ኣገልግሎት ቃልናኣቱ
6: ምሂረ ምሂረ ከብፅሕ ናብ ፍረ ፅዒረ ፅዒረ ክፈጥር ዝሕረ ኮፋ ኣቢለ ንባዕለይ ደው ኢለ ረኣየይ ነፂረ ኣብ ውሽጡ ስኢነ ብኡ ክምካዕ ንዝበፅሐብ ዝብፃሕ ሙሉእ መሊኡ እናሻዕ ክቕዳሕ ዘለኒ ሂበዮ ኣራቢሑ ክፍርዮ ሞያይ ኮይኑ ምህርና መምህር ኮይነ ምሂረ እዮም ፍረ ፃዕረይ ከርዑኒ ተምሃሮ ከለዉ ምሂሮ

እንስሳታት ክውለዱ እንከለዉ ኣዝዩ ዝሕጉሰካ። እንተኾነ ነቶም ኣብ ፅንተት ዝርከቡ እንስሳታት ነፍሲ ወከፍ ሓዳስ ህይወት ተስፋ ሒዘያ ትመጽእ። እዞም ሕጂ እንዕዘቦም እንስሳታት ኣብ ፅንተት ዝርከቡ ኮይኖም ኣብ ከባቢ ወዲ ሰብ እዮም ምንባሮም ጀሚሮም ዘለዉ። ቁሩብ ምስዓኸኹ ድማ ናብቲ መበቆሎም ዝኾነ በረኻ ክስደድዮም።

ጅግን ጉዕዞ ናይ ህይወቶም ንውልቆም ኣይኮኑን ክኸድውዎ። ኣብ ጎኖም እዞም ንኽናብይዎም ድልዋት ዝኾኑ ሰባት ኣለዉ። ስለዚ እዞም ኣብ ፅንተት ዝርከቡ ውሉዳት ናብ በረኻ ተመሊሶም ንጀር ናይ ወለዶኦም የውሕሱ ዶኾን ይኾኑ?

ኣብ ደሴት ናይ ማዳጋስካር እዚ እንኮ ነዞም ቀለቤታይ ዝጭርኦም ሊመር ዝተባህሉ ዓሌት ዘድሕን ማእከል ይርከብ። እዚኦም ንህበይ ዝመስሉ ኣብ ማዳጋስካር ዝርከቡ ምዕቡላት መጥበውቲ ኮይኖም በቲ ምጩ ትርኢቶምን ሽራጣት ጭርኦምን ድማዮም ዝያዳ ዝበሃጉ። እዞም ምስ ወዲ ሰብ ሕውስ ወይ ተመሓዛዊ ባህሪ ዘለዎም ዓሌት ብጉጅለ ተጠርኒፎም እዮም ዝነብሩ። ሕጂ ግን ብዝሒ ቁፅሮም እናም ቆልቆሎ እዩ ዝመፅእ ዘሎ። ምክንያቱ ኣግራብ ብብዝሒ ክቁረፁ ምስ ጀመሩን ብተወሳኺ ድማ እዞም ዓሌት ብዘይሕጋዊ መገዲ ከም እንስሳ ዘቤት ክሽየጡ ኣብ ዝጀመሩሉን ብተዓፃፃፊ ብዙሖማን ቆልቆለ። ኣብዚ ሕጂ እዋን ውሑዳት ኣሸሓት ሊመር ጥራሕዮም ኣብ በረኻ ዝርከቡ። ሎሚ መዓልቲ ግን ኣብዚ ማእከል ሓድሽ ተስፋ ተረኺቡሎ። ምክንያቱ ቅድሚ ውሑዳት ሰዓታት ሓዳስ ዝተወልደት ውላድ ናይ ሊመር ኣላ። እዚ ኦንዘ ዝተባህለ ናባይኦም እዚ ሓዳስ ውላድ ብምውላዳ ብሩህ ተስፋዩ ረኺቡ ዘሎ። ንሱ ከም ዝገልጾ ኣብዚ ማእከል ሓድሽ ውሉድ እንተ ደኣ ተወሊዱ ዳርጋ ኣውደ ዓመት እዩ፣ ኣዝዩ ሕጉስ መዓልቲ ድማ ይብል። ናይ ኦንዞ ሕልሚ ነዚ ሓድሽ ውሉድ ምስዞም ዘለዉ ጉጅለ ናብ በረኻ

ድሕሪ ክልተ ሰሙን ኣሳራ ኣብ ዕቤት ሰውነታ ፍሉይ ለውጢ ኣምፀት ካብቲ ዝነበረቶ ብዕፅፊ ወሰኸት ካብቶም ጉጅለ ድማ ብብዝሒ ኣቓልቦ ጥረየት ምኽንያቱ ልክዕ ከም ወዲ ሰብ እዞም ዓሌት ሓድሽ ዝተወልደ ውሉድ ኣዝዮም እዮም ዝፈትዉ ንኣሳራ ፍቕሪ ብዝመልኦ ሰውነታ ብመልሓሶም ይሓፅዋ ኣለዉ እዚ ድማ ነዞም ኣብ ፅንተት ዝርከቡ ዓሌት ምትእስሳር

0: ነዞም ብዘሕጋዊ ኣገባብ ክሽየጡ ዝተሓስቡ እሞ ዝድሓኑ ሊመር ምምጋብ ብዙሓልኪ ዝሓትት እዚ ናይ ድሕነት ማእከል ናይ ገዛእ ርእሱ ሕርሻ ይርከቦ
1: ኣማሪሳሰቱ ማኑሜሄቶኪ ሚስቻካቱ
0: ከም ነፍሲ ወከፍ ወላድ ዝገብሮ ድማ ኦንዞ ነዞም ዝናብዮም ዓሌት ጥዕና ዘለዎ ዓይነት ኣመጋግባ እዩ ብቐጻሊ ዝቕርበሎም ካሮቲ ኪኩምበር ሳላጣ ገለ ካብኦም ኮይኖም ፍሩታታት ድማ ካብዛ ናይዛ ከተማ ዕዳጋ የምፅኣሎም ሊመር 4 ዝተፈላለዩ ዓይነት ፍሩታታት ክምገቡ ዝኽእሉ ኮይኖም ማንጉስ ግን እቲ ብዝበለፀ ዝፈትዎ ዓይነት ፍሩታ እዩ ኣብ ሰሙን 35 ኪሎ ግራም ፍሩታ ክውድኡ ይኽእሉ
2: ምሰውተና ውን ማኪ
0: ኦንዞ ብቐጻሊ ካብዛ ድኳን ናይ ፍሩታ ዘለዋ ሰበይት እዩ ዝዕድግ ንሳ ድማ ኦንዞ ብቐጻሊ ዝመፅእ ዓሚል ስለ ዝኾነ ብፅቡቕ እያ ትቕበሎ ሰሙናዊ ዝግበር ናይ ፍሩታ ምዕዳግ መስርሕ ዛዚሙ ንኽምግቦም መፅእ ኦንዞ ከም ዝሕብሮ ማንጎ ምጥዕኖኦም ኣዝዩ ፅቡቕ እዩ ጠምዮም ድማዮም ፀኒሖም ይብል

እዞም ሊመር መግብኒ ክምገቡ ነንሕድሕዶም ክጋጭው ኢኻ ትዕዘብ። እዚ ድማ ነፍሲ ወከፎም ቦትኦም ንክፈልጡ ይሕግዞም። ኣሳራ ግን ዕድለኛ እያ፣ ምክንያቱ ኣድያ መራሒት ናይ እዛ ጉጅለ ስለ ዝኾነት። ጓል ንግስቲ ብምዃና ድማ ዝደለየቶ ፍሩታ መሪፃ ክትበልዕ ትኽእል። ክሳብ 4 ሰሙን ዕድመ ትመልእ ኣስናን ኣይከተውፅን እያ። ግን እዚ ነዚ ፍሩታ ንኸሰስተመቕር ኣይዓግታን እዩ።

0: ድሕሪ 5 ሳምንታት እዞም በብግዚኡ ካብ ዝተፈላለየ ቦታታት ዝተኣኻኽቡ ሊመር ክሰምሩ ጀሚሮም ኣለዉ። ነፍሲ ወከፍ መዓልቲ ሰውነቶም ንኸምኡ ፀሓይ ብምፅላውዮም ዝጅምርዎ። ሎሚ ኣሳራ ሓደ ክትሰግሮ ዘለዋ መስገደል ኣሎ። መብዛሕትኡ እዋን እዞም ዓሌት ኣብ 2 ወርሒዮም ምሕኳር ዝለመዱ። ስለዚ ኦንዞ ንኣሳራ ነዚ ንኽትላመድ መሳልል ሰርሓላ። ንሱ ከም ዝገልጾ ወላ እኳ እዚ መሳልል ኣሳራ ንኽትሓኽሮ ከቢድ እንተኾነ፣ ግን ኣብ ላዕሊ በፂሓ ንኽሪኣ ኣዝዩ ከገድሰኒ ይብል። ናይ ሊመር ኣፃብዒ ኢድ ልክዕ ከም ናይ ወዲ ሰብ ኮይኑ ንነገራት ዓትዒቱ ንኽሕዝ ይሕግዝ። ብተወሳኺ ኣእጋሮም እውን ልክዕ ከም ኣእዳዎም ይሕግዞም እዩ።
1: ከምኡ ሳራ ታይገን ታይገን

ድሕሪ ብዙሕ ፈተነ ኣሳራ ኣብ ላዕሊ ደይበት ወንዞ ድማ ንዚ ኣዝዩ ተሓወሰ። እዚ ነቲ ኣብ በረኻ ዝቕፅል ናይ ህወታ ጉዕዞ ዓብ ስጉሚ እዩ። መሬት ምስ መስአ ኦንዞን መሳርሕቱን ንዕላልን ፀወታን ዝኸውን ነፃ ግዜ ኣለዎም። ኦንዞ ኣብዚ ስራሕ ንኸገልግል ካብ ስድራ ቤቱ ተፈልዩ ዝርከብ። ንበዓልቲ ቤቱ ክርኢ እንተ ደኣ ኮይኑ መገዲ ክልተ መዓልቲ ክጓዓዝ ኣለዎ። ኣብ ቀረባ ግዜ ግን ኦንዞ ዘሐጉስ ዜና ሰምዐ። በዓልቲ ቤቱ ነብሶ ፀሪያ ዘላ። እቲ ቆልዓ ምስ ተወልደ ሰበይቱ ናብዚ ማእከል ክትፅምበሮ እያ። ክሳብ ሽዑ ግን ኣድህብኡ ኣብዞም ጉጅለ ሊ መርዩ ክኸውን።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
1: ሚሳል
0: ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዅሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅኦ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ቀጥልና ሽልማት ማእከላይ ደረጃ ክትዕ ወይ ድቤቲን ክኸውንዩ ነዚ ሽልማት እዚ ትዕድለልና ፕሬዚደንት ሃማደኤ ወይዘሮ ተኸዓ ተስፋ ሚካኤል ናብ መድረኽ ንዕድም። ወይዘሮ ተኸዓ ተስፋ ሚካኤል መምህር ተኸዓ ተስፋ ሚካኤል
1: ራብዖት ኮይኖም ተዓዊቶም ዘለዉ ካብ ንዞባ ጋላ ነፍሒዮም ኣሕመድ ኢብራሂም ሲዶን ዮናስ ካብ ጋላ ነፍሒ ኣሕመድ ኢብራሂም ሲዶን ዮናስ ሞባይል ሽሎም ኣለዉ። ሳልሳይ ኮይኖም ተዓዊቶም ዘለዉ ድማ ካብ ሳውዝ ዌስትዮም ባና ገብረ ልኡል ቢላል ኣንዋር ባና ገብረ ልኡል ቢላል ኣንዋር ብ547 ነጥቢ ሞባይል ተዓዊቶም ኣለዉ። ብንኡዞባ ደረጃ ወፂኡ ስለ ዘሎ እዩ ሳውዝ ዌስት እዮም እዚኦም። ካልኣይ ኮይኖም ተዓዊቶም ዘለዉ ሜሪና ቴድሮስ ሄርሞን መድሃነ ካብ ሳውዝ ኢስትዮም ብ548 ነጥቢ ታብለት ይሽለሙ ኣለዉ። ብ548 ነጥቢ ካልኦት ወፂኦም ኣለዉ። ቀዳማይ ኮይኖም ተዓዊቶም ዘለዉ ኣራም ሳይሞን ዮካቤድ ምስግና ብ584 ነጥቢ ካብ ኖርዝ ዌስት ድምቕ ዝበለ ዳቂዒት ብሽክለታ ተዓዊቶም ኣለዉ። ድምቕ ዝበለ ዳቂዒት

ሰላምታ ናይ ብፃሕኩም ኣብ ርሕቁን ቀረባን ኣብ ውሽጥን ወፃእን ትርከቡ ክቡራትን ክቡራን ተኸተልቲ መደባት ናትራን ከመይ ቀኒኹም ናትራ ናባኹም ዘብለሉ ሰዓት ኣኸሉ ሞ ክሳብ ፍፃሞ ነገር ትከባተሉና ድማ ዕድሚና እዩ ናይ ሎሚ ትሕሶና ኣብ ንኡስ መደብና ዓለም ስነጥበብ ጉዕዞ 85 ታሪክ ናይ ኤርትራ ኣብ ሓንቲ ቅብኣ ዘጠቓለለ መንእሰይ ስርሑ ብሓባር ክንዕዘቦ ኢና ኣብ ንኡስ መደብና ዘዋርት ካሜራ ባህላዊ ምግቢ ብሄርናግራ ሙራባ ሸርበ ዝበሃል ማለት እዩ እንታይ መሰሰራርሑ ብሓባር ክንዕዘብ ኢና ብዘካ ዜ ንስ መደብና ፍኖተ ሂወት ዳሳስና እውን ኣካል ትሕስን መደብና እዮም ፋኒ ክሊፕ ከምኡውን ሰውን እውን ኣካል ትሕስን መደብና እዮም ቅድሚ ኩሉ ግን ደርፊ ክነቐድምና ናብዛ ተቐፅል ደርፊ ከስክረኩም ሰነ ምክትታል

ናትራን ይኹም ኣብ ምክትታል ትርከቡ ብምክትታልኩም ድማ ነመስግነኩም ክቡራትን ክቡራን ተኸታተልትና ቀፂላ ንኡስ መደብና ዓለም ስነ ጥበብ ተቐሪባ ኣላ። ሎሚ ንኡስ መደብና ዓለም ስነ ጥበብ ጉዕዞ 85 ታሪክ ቃልሲ ኤርትራ ኣብ ሓንቲ ቅብኣ ጠርኒፉ ዝሰርሖ መንእሰይ እታ ስርሑ ብሓበር ክንዕዘባ ኢና። ቅብኣ ብዓብኡ ድማ ጥበብ እንድሕር ተዓዚብና ዝተፈላለየ መልእኽትን ሓሳባት ናይ ተቐባኣይ ኣብ ሓደ ጥርናፍ እዮም ዝሰርሑ። ሓደ ዝዓበየ ዕላማ ድማ የሕልፉ ማለት እዩ። ናይዚ መንእሰይ እዚ ከዳልዎ ከሎ 85 ዓመታት ዝሓዘ ታሪክ ከዳልዎ ከሎ እንታይ መስል ዕላሙ እንታይ መበገስ እዩ ንኹሉ ንክእክብ ዝሓለፈ ፃዕሪ ከ እንታይ ይኸውን ብሓባር ንከታተል ናብ ፌሩዝ ቢንያም ስ

0: ሞያኻ ተጠቂምካ ነባር ስራሕ ምስራሕ ንዘመናት ዝነብር ዕዮ ምብርካት እዩ። ከከም ኩነታቱ ብሰፊሕን ጸቢብን ኣገባብ ይቐርብ። እንተኾነ ናይ ዓመታት ታሪክ ኣብ ጸቢብ ኩርናዕ ክተቕርቦ ቀሊል ኣይኮነን። ጉዕዞ 85 ዓመት ናይ ኤርትራ ኣብ ሓደ ቕብኣ ተዳሊሎ እንተበልናኩም ከ ክቡራት ተኸታተልትና፣ ኣብ ሓንቲ ቕብኣ ነዚ ኩሉ ዓመታት ጠርኒፉ ታሪክ ብቕብኣ ዘስፈረ መንእሰይን ምስ ዘቕረባ ቕብኣን ዝዳሰሰ ይኸውን መደብና ምሳና ጽንሑ።
1: ራይ መጀመርታ ስመይ ዳንኤል ከበደ ይበሃል። ኣባል ሚኒስትሪ ፍትሒ ኮይነ እቲ ሓሳብ መበገሲታ ካብ 10 ናቕፋ ላ ካብታ ባጢራ 10 ናቕፋ ደለያ ወጫታ ባቡር ናይ 85 ዓመት ታሪክ ህዝቢ ኤርትራ ትጉዕዞ ክሳብ ሕጂ ዘለናዮ ማለት እዩ ካብ 1941 ክሳብ 226 ዘለናዮ ብስእላዊ መንገዲ ገይረ ኣቕሪበ ኣለኹ ማለት እዩ። ዕላማ ናይዛ ስራሕ ነቲ ሓዱሽ ወለዶ ብፍላይቶም ድመፁ ዘለዉ እቲ ታሪክ እቲ መንነት ንከይጠፍእ ብቕልል ዝበለ መንገዲ ጌርካ እንታይ ከም ዘሕለፈ እቲ ህዝቢ ኤርትራ ንምርዳእ እዩ እቲ ናታ ዓላማ። ኣብ 3 መድረኻት ከፋፊል ኣለኹ። እቲ ቀዳማይ መድረኽ ኢለፈፈለየ ዘለኹ ካብ 1941 ክሳብ 1961 እቲ ፖለቲካዊ ቃልሲ ዝነበረ ማለት እዩ። እቲ ካልኣይ መድረኽ ድማ ካብ 1961 ክሳብ 1991 እቲ ዝሓለፈ ብረታዊ ቃልሲ እዩ። ድሕሪ ናፅነት ካብ 1991 ክሳብ 226 ድማ ብመልክዕ ጋዜጣ ገይረ ቅሪበ ኣለኹ። እቲ ግዜ ዝወሰደቶ ኣብ መፅናዕት እዩ ትበዝሐ ግዜ ጠፍዩ ልዕሊ ሓደ ዓመት ድኸደ መፅናዕት እያ ወሲዳ። እታ ስራሕ ንክትስራሕ ግን ክሳብ 2 ሰሙን እያ ወሲዳ ትለይ ማለት እዩ። እቲ መፅናዕቲ ከዓኒ መፅሓፍቲ ብምንባብ ታሪክ ክሳብ ዝኾነ እቲ ኣፀቢያካ ክትፈልጠለካ ታሪክ ንባዕልኻ ነቲ ህዝቢ ቅድሚ ምምፃኻ ኣፀኒዒኻ ፅቡቅ ጌርካ ሓቲትካ ካብ ዝወዓሉ እቲ መፅሓፍትን ጋዜጣታት ኩሉ እቲ ዘድሊ ሪፈር ገይረ መፅኦ ዘለኹ ማለት እዩ። መፅሓፍቲ ሓደ ቀንዲ ምንጭ ናይ ሓሳብ መፅሓፍቲ

ጠቀም ኩሉ ማለት እዩ ነቲ መፅሓፍቲ ኣንቢበ ምስ ወዳእኹ ግን መብዛሕትኦም እቶም ደረስቲ ናይተን መፅሓፍቲ ከማን ረኺበ እየም እየ ዝያዳ መብርሂታት ካብኣቶም ረኺበ እቲ ናይ ድሕሪ ናፅነት ዝነበረ ዓመታት ከዓ ብጋዜጣ ካብ ጋዜጣ የ ተወኪሰ የ ኩሉ ማለት እዩ እቲ ናይ ቅድሚ ናፅነት ዝነበረ ካብ 941 ንደሎ ብፍላይ ግን መፅሓፍቲ እቲ ደዓበየ ምንጪ ዝያዳ ከዓ ነቶም ዝወዓሉ ብምውካስ ነቲ ሓሳብ ኣራጊድ ዮ ማለት እዩ እቲ መሳርሒታት እቲ ጀዲድት ጨርቂ ዓለባ ማለት እዩ ጣውላ ከዓ 3 ሜትሮ ብ2 ሜትሮ እዩ ናታ ስፍሓት ናይዛ ቅብኣ ማለት እዩ ሕጂ ክንዲዚ ዕብት ዘድለየትሉ ምክንያት ንብምሉእ ዝብ ዝደለ ሓሳባት ክጥር ንፈለይ ምእንታን ኢለ እቲ ዕብት ክሳብ ክንዲዚ ክገፍሕ ክስተገይረ ዩ ማለት እዩ ምክንያቱ ንድሕር ኣብ ደቂቕ ኮይኑ እቲ ብፍላይ እዚ ንኣሽሎ ብዙ ሓበሬታታት እሱ ከኣቱ ስለ ዘይክእል ኣብ ደቂቕ ክንዲዚ ዕብት ክትከውን ክስተገይረ ሓቲታትና ማለት እዩ ብመሰረት ዕቤት ኸ ናብዚ ትርእዋ ደለኹም ኮይኑ ማለት እዩ በቲ ቀዳማይ መድረኽ ክንጅምር ምስ ምምፃእ ናይ መግዛእቲ እንግሊዝ ተታሓሒዙ እዩ ዝቐርብ ሓደ ካብቲ መብፃዕታት መግዛእቲ እንግሊዝ ዝኣተወሉ ንህዝቢ ኤርትራ እቲ ምፍቃድ ናይ ማሕበራት ማለት እዩ ምቓም ማሕበር ፍቕሪ ሃገር ብሓሙሽተ ግንቦት 1941 ቆይማ ምስ ተበገሰት ግን እቲ ናታ ዕላማ ኣብ መንጎ ተጨውዩ ብምትእትታው ናይ መንግስቲ ኢትዮጵያ ማለት እዩ መሳርሒ ናይ ሕብረት እንዳኾነት ስለ ዝኸደት ተባታቲና እዞም ኣቦታት ኣቶ ኣቦና ወልዳ ወልደ ማርያም ከምኡውን ሼክ ኢብራሂም ሱልጣን ድማ ናይ ኣራቢጣል እስላምያን ናይ ኤርትራን ኤርትራውያን ወከልቲ ገይረ ኣቕሪበዮም ኣለኹ ሓፈሻዊ እቲ ዝነበረ ኩነታት ብምሉእ ናይ ኣለም ሰገድ ተስፋይ መፅሓፍቲ ንኩሉ እቲ ዝነበረ ኩነታት ኣፀቢቐን ስለ ዘብርሃ ኣነ ተወኪሰሉ ነዚ ስራሕ እዚ ንክጥቀን ንኽዳሉ ማለት እዩ ነቲ ካልእ ብፍላይ ቲ መንእሰይ ተሓድሽ ወለዶ ድማ ንዓተን ክውከስ ኢሎም ፅየና ኣለኹ ከም ኣብነት ኢሎ ማለት እዩ ብድሕሪ እቲ ካልኣይ መድረክ ንብሎ ካብ 1961 ብረታዊ ቃልሲ ምስ ጀመረ ብድሕሪ እቲ ብወግዒ እቲ ፌደሬሽን ናይ ኤርትራ ድፈረሰሉ ማለት እዩ ኣብ ትሕቲ ሙሉእ ጎበጣ ናይ ኢትዮጵያ ድኣተናሉ እዩ 1962 ማለት እዩ እዚ ናይ ሬሳ ስዋኣት ተጋደልቲ ተንጠልጢሉ ዘሎ ኣብ መፋርቅ ሱሳታት ማለት እዩ ዝነበረ ንህዝቢ ንምርዓድ ብዕላማ ኣብ ዕዳጋታት ኣምፂኻ እንዳሰቐልካ ነቲ ህዝቢ ናብ ሰውርኡ ንኸይፅንበር ወይ ድማ ደገፍ ንኸይገብር ዝዓለመ ማለት እዩ ብኣንጻሩ ግን እቲ ህዝቢ ነዚ ምስ ረኣየ ብዝያዳ ናብ ሰውራ ክፅንበር ዝጀሚሩ ማለት እዩ እዚኣ ዓገብ ትብል ደላ ናይ ዶክተር ምስማይ ገብሪ ሂወት ኣብ 202 ዝተሓተመት መፅሓፍ ድማ ሓፈሻዊ ናይ 100 ዓመት ታሪክ ኣሒዛ ዘላ ነቲ ዝነበረ ኩነታት ድማ ብዝያዳ ስለ ትትንትን ኣነ ተጠቂመላ ነቲ ካልእ ሰብ ድማ ንኸንብባ ይዕድማ ኣለኹ ማለት እዩ ካልእ እዛ ቀይሕ ኣየ ትብል ዘላ እውን ተመሳሳሊ ነቲ ዝነበረ ኩነታት ኣፀቢቓ ትደስስ መፅሓፍ እያ ናይ ተጋዳላይ ኢብራሂም ሳልም መፅሓፍ እያ ደራሲያ ኤርምያስ ኣብራህ እዩ እቲ ታሪክ ሂወት ግን ናይ ኢብራሂም ሳልም ኮይኑ ክሳብ ቲ ድሓር ናይ ስንክልና ሂወቱ ኣብ ፖርት ሱዳን ዝነበረ ናይ ስንኩላን ሂወት ኣብ ክሊኒክ ፖርት ሱዳን ማለት እዩ ብዝያዳ ኣፀቢቓ ስለ ተጉልሕ ንክትንበብ ኢለ ምፅያ ኣለኹ ማለት እዩ ካልእ እዚ ናይ ዑናን በስከዲራን ዝነበረ ናይ ህልቂት ናይ ዓድታት ሰኒሒታ 1970 ዝነበረ ብስርዓት ናይ ሃይለ ስላሴ ዝተፈፀመ ኣሰቃቂ ግፍዕታት ማለት እዩ ብዙሕ ኣብ ውሽጡ ምስኣደኻ ብዝያዳ ኣዝዩ ተንካፊ ዝኾነ ታሪክ ዝሓቆፈ እዩ እቲ ኣብ ልዕሊ እቲ ህዝቢ ዝወረደ ግፍዕታት ክሳብ 10 ዓመታት መፅናዕቲ ተወሲድዋ ዝተዳለወት መፅሓፍያ ነቶም ግዳያት ካብቲ ህልቂት ድድሓኑ ኣካላት እንዳሓተትካ ዝተገብረት መፅሓፍያ እዚኣ ኣዝያ ገዳሲት መፅሓፍ ስለ ዝኾነት ድማ ንክትንበብ ኢለ ብዚ ኣምፅ ኣለኹ ማለት እዩ ካልእ እዚ ናይ ቃኘው ስቴሽን ዝብል ዘሎ ቃኘው ስቴሽን ኣብ 1953 ኣብ መንጎ ሃይለስላሴን ኣሜሪካን ነቲ ዝነበረ ዲፕሎማሲ ንምዕባይ ዝተዳለወ ቦታ እዩ ኣብቲ ግዜ እቲ ኣብ ዓለም ቲዝዓበየ ናይ መራኸቢታት መሳርሒ ዝጥቀምሉ ዝነበሩ ቦታ እዩ እታ ቃኘው ትብል ዘላ ስም ፈረስ ናይ ምኒሊክ እያ ሕጂ ነቲ ዝነበረ ዲፕሎማሲኦም ንኽተርር ኢሎም እዮም እሱ ከም ሽም ጠቂሶሞ ዘለዉ ብተወሳኺ ኣብቲ ኩናት ናይ ሰሜን ኮርያ ዝካየድ ዝነበረ ብቲ እዋን እቲ ሓንቲ ቦጠሎኒ ቃኘው ቦጠሎኒ ትበሃል ተለኢኻ ነይራ ብኡ መሰረት ከዓ እቲ ቦታ ተሰሚዩ ኣለዎ ማለት እዩ ሕጂ እቲ ቦታ ማዓስከር ደንደን ተባሂሉ እዩ ዝፅዋዕ ዘሎ እንተኾነ ግን ብልምዲ ብቐጻሊ ቃኘው ተባሂሉ ስለ ዝጥቀስ ነቲ ደሎ ሓድሽ ወለዶ ዋላ ነቶም ድመፁ ድማ ከምኡ ኢሉ ንኸይፀንሕ ንፅባሕ ንጎሲ ንፅውፅዋያት መስርሒ ዝኸውን ኣሰራት ንኸይንገድፍ እዩ ቲ ዕላማ ማዓስከር ደንደን እትናቱ ሕጋዊ መፀውዒ እዩ ብኡ ንክቅፅል ኢለ ማለት እዩ እዚኣ ከም ኣብነት ኢለምፅ ኣለኹ ካልእ እዚ ናይ ግፍዒ ዝብል ዘሎ
ምስ ምምፃእ ናይ ስርዓት ደርግ ድሕሪ 1975 ብዝያዳ ማለት እዩ ኣዝዩ ጎሊሑ ዝተረአየ ኣብ መላእ ኤርትራ ዝተካየደ ግፍዕታት ብደቂቕ እትትንትን መፅሓፍያ እዚኣ ካብተን ቅፅታት ብኣሕተም ትሕድሪ ዝተዳለዋ መፅሓፍቲ ማለት እዩ ካልእ ካብቶም ዓበይቲ ፍፃሜታት ኢልና ንጠቕሶም ናይ 1977 እዚ ናይ ቀዳማይ ውድባዊ ጉባኤ ዝተካየደሉ ማለት እዩ ብዕለት ኣምፅኦ ኣለኹ ኩሉ ኣብቲ ጉባኤ ዝተካየደ እቲ ዝሓለፈ ውሳኔታት ኣብዚ ጠቂሶ ኣለኹ እዛ ባንዴራ ኮኸብ ዘለዋ ናይ ህዝባዊ ግንባር እውን ሽዑ ዝተዳለወት ማለት እዩ ምስ ኣርማ እቲ ዓወትና ሓፋሽ ኢልና ንጥቀመሉ ጭርሕና ንባዕሉ ሽዑ ዝተዳለወ እዩ ማለት እዩ ኣብቲ ጉባኤ ካብ ዝተመሓላለፉ ዓበይቲ ውሳኔታት ሓደ እቲ ሰብን መሬትን በብቕሩብ ሓራም ውፃእ ዝብል እስትራቴጂ ማለት እዩ ከም በዓል ናቕፋፍ ዓበት ደቂ ኣምሓረ ከረን ዝኣመሰላ ብዙሓት ከተማታት ኤርትራ ሽዑ ተሓሪረን ማለት እዩ ዳርጋ መላእ ሃገር እንትርፈ ውሱናት ከተማታት ኣብ ትሕቲ ሰውራይ ኤርትራ ኣትእዩ ከም ዝነበረ ንምግላፅ ኣምፅኢ ኣለኹ ማለት እዩ እዚኣ ካልእ እዛ ምስክር ፅንዓት ትብል ዘላ ናይ ተጋዳላይ ዓንደ መስቀል ክፍለ መፅሓፍ እውን ነቲ ዝነበረ ኩነታት ኣፀቢቓ ትትንትን መፅሓፍ ስለ ዝኾነት ከም ኣብነት ኢለ ምፅኢ ኣለኹ ብድሕሪ ዝነበረ ኩነታት እዚ ናይ 1978 ዝነበረ ምስ ምትእትታው ናይ ሕብረት ሶቪየት ዝሰዓበ እቲ ምልውዋጥ ሚዛን ሓይሊ ማለት እዩ ካብ ቀዳማይ ወራር ክሳብ ሓምሻይ ወራር ኣብዚ ምፅኦ ኣለኹ በብዕለቱ ብተወሳኺ ብዝያዳ ነቲ ዝነበረ ኩነታት ኣፀቢቓ ተጉልሕ መፅሓፍ ድማ ካብ ናቕፋ ናብ ናቕፋ ትብል ናይ ዶክተር ተኸስተ ፍቓዱ መፅሓፍ ከም ኣብነት ኢለ ምፅኦ ኣለኹ ማለት እዩ ኣነ ስለ ዝተወኮስ ኩሉ ብተወሳኺ ብድሕሪ ዝነበረ ኩነታት እቲ ናይ ሻርሻይ ወራር ዝነበረ ኩነታት እዩ ሻርሻይ ወራር ካብቲ ዳሓለፈ ካልእ ወራራት ፍሉይ ዝገብሮ ብኩሉ መዳያዊ ወፍርታት ስለ ኣዝዩ ዝተወዓውዐ እዩ ኣብ ወተሃደራዊ መዳይ ይኹን ኣብ ዲፕሎማስያዊ ይኹን ኣብ ኩሉ መዳይ ኣዝዩ ልዕሊ ወፍሪ ዝተገብረሉ ወራሪ ነይሩ ኣብዚ እቲ ጎሊሑ ዝጥቀስ ነገር ድማ እቲ ኣብ ዓለም ተወጊዙ ዝነበረ ቀመማዊ ኣፅዋር ንምጥቃም ስለ ዝኣወጁ ማለት እዩ ነዚ ግን ተጋዳላይ ህዝባዊ ግንባር በቲ ማስኬራ ባዕሎም ብምስናዕ ምፍሓም ጌርካ ገለ እዮም ተኸላኺሎሞ ማለት እዩ ኣብዚ ፍልል ናይቲ ዝነበረ ናይ ስርዓት ደርጊ ዝነበረ ተሃደእቲ ሰራዊትን እቲ ኣብ መንጎ እቲ ናይ ህዝባዊ ግንባር ዝነበረ ሰራዊትን ትፍልል እዩ ንምንፃር ኢለ ብብዕራይን ብተጋዳላይን ገይረ መሲለ ኣለኹ ማለት እዩ ኣብታ ጨራ ናይቲ ብዕራይ ድማ ናይ ሻውዓይ ወራር እቲ ብልምዲ ሰላሕታ ወራር ተባሂሉ ዝፅዋዕ ማለት እዩ ብድሕሪ ስዒቡ ዝመፀ እዩ ማለት እዩ ሕጂ ኣብዚ ፍሉይ ኢለ ድሓሰብኳ እዚኣ ኣብ ዝደላ ስእል እያ እሳ ድማ እታ 20 ሰነ ትብል መዓልቲ ሰማእታትና ከበይ ከም ዝመፀት ዝያዳ ነቲ ሓድሽ ወለዶ ንምርዳእ ኢለ የምፅእ ኣለኹ ብቕልል ዝበለ መንገዲ ማለት እዩ 20 ሰነ ዕለት 15 ለካቲት ሻርሻይ ወራር ዝጀመረሉ ዕለት ክኸውን ከሎ መዛዘሚ ድማ 20 ሰነ 1982 ዝበዝሑ ሰማእታት ዝተኸፍለሉ ዓውደ ኩናት ስለ ዝነበረ ድማ ሻርሻይ ወራር መዛዘሚ ናይቲ ዕለት ናቱ ነበረ እታ 20 ሰነ ካብኣ ወፅያ ማለት እዩ ንምባል ኢለ ምፅእ ኣለኹ እዚኣ ዜና ኣብዝያ ደለዋ ጨራሩ ድማ እቲ ንቃልሲ ናይ 9 ብሄር ንምሕባር ዝገበር ኮን እየን 9 ዝነፍራ ደለዋ ማለት እዩ ካልእ እዛ ጃልባ እዚኣ ድማ ናይ ሕጂ ናይ ሓይሊ ባሕሪ ኮይና ካብቶም ናይ ሓይሊ ባሕሪ ናይ ህዝባዊ ግንባር ዝተወረሰቲ ሓቦንቲ ተወፋይነትን ንምፅብራቕ ኢለ ምፅእ ኣለኹ ማለት እዩ እቶም ሓለውቲ ናይ ባሕርና ሓይሊ ባሕሪ ኤርትራ ማለት እዩ ካልእ እቶም ዓበይቲ ዝበሃሉ ፍፃሜታት ናይ ኤርትራውያን ኮማንዶ ቅያ ማለት እዩ ዝተሰርሐ ኣብ 84 ጉንቦት 21 ናይ ሰሎሞን ድራር መፅሓፍ ኣፀቢቓ ነቲ ዝነበረ ኩነታት ካበይ ብገስ ኣብ መወዳእታ ድማ ዓላሙ ብኸመይ ዛዚሙ ኣፀቢቓ ስለትትንትን ከም ኣብነት ኢለ ምፅእ ኣለኹ ኣዝዩ ሰፊሕ ሸፈነ ዘለዋ መፅሓፍ እያ ንክትንበብ ኢለ ምፅእ ኣለኹ ማለት እዩ ካልእ እዛ ድንገት ኣብ ዓጋመት ትብል ዘላ ክሳብ ትንጣብ ዝኽሪ ወራር ባሕሪ ነጋሽ ናይ መኮነን ኪዳነ ሻባይ ሕጂ ስውይ ብዝቐረባ ግዜ ኣፀቢቓ ነቲ ዝነበረ ኩነታት ትትንትኖ መፅሓፍ ስለ ዝኾነት ከም ኣብነት ኢለ ምፅእ ኣለኹ ማለት እዩ ተወሳኺ እቲ ኣብ 88 ዝተካየደ ናይ ናደው እዝ ምፍራስ ማለት እዩ ናደው እዝ ምስ ፈረሰ ሕንሕነ ናይ ናደው ኣብቲ ሰላማዊ ሰብ ኣብ ሽዕብ ዝተካየደ ግፍዕታት ማለት እዩ ናይ ጸላኢ እዩ ዝዝከር እቲ 12 ጉንቦት 1988 ኣብ ልዕሊ ህዝቢ ሽዕብ ዝወረደ ክሳብ 400 ዝኣኽሉ ቆልዓ ሰበይቲ ሰላማውያን ብታንክ ብምጭፍላቕ ኣሰቃቕ ዝኾነ ቅትለት ፈፂሞም ማለት እዩ ብድሕሪኡ ጎሊሑ ዝጥቀስ ኣብ ታሪክና እቲ ናይ ፈንቅል ስርሒት እዩ ስርሒት ፈንቅል ኣዝዩ በርቃዊ ዝኾነ መጥቃዕቲ ተኸይዱ ንናፅነት መላእ ኤርትራ ዘበሰረ ስርሒት እዩ ነይሩ እዛ ጃልባ እዚኣ ድማ
ካፕተን መሰረት ናይ ሓይሊ ባሕሪ ህዝባዊ ግንባር

0: ባር ዝነበራ ጃላ ብኮይና ኣብ ሰዓት እዚ ኣብ ቤተ መዘክር ዞባ ሰሜናዊ ቀይሕ ባሕሪ ንቅርሲ ኢላ ተቐሚጣላ ማለት እዩ። ካልእ እዘና ኣብዚኣ ዘለዋ ግማል 30 ይብዝሐን 30 ነቲ ዝነበረ ዝሓለፈ 30 መሪር ብረታዊ ቃልሲ ንምጥቃስ ኢለምፅየን ኣለኹ። እዘና እሹ 28 ኣግማል እዩ። እዚኣ መበል 29 ኣብ ደጀናት ዝነበረ ኩነታት ንምግላፅ ማለት እዩ። እታ መበል 30 ድማ ኣብ ሲየ ናይ ኣስመራ ተመጣጢራ ነቲ ሰንሰለት ናይ መግዛእቲ ብምብታኽ ናፅነት ኤርትራ ዳኣተወትሉ ንምብራህ ማለት እዩ ምፅ ኣለኹ። እዚኣ ካልእ ድሕሪ ናፅነት ካብ ዝነበሩ ፍፃሜታት እዚ ብጋዜጣ ሓዳስ ኤርትራ ገይረ ኣምፅኦ ዘለኹ። ካብቶም ዓበይቲ ዝበሃሉ ፍፃሜታት እቲ ናይ ረፈረንደም ዝተካየደሉ ማለት እዩ ውዕለቱ ኣብዚ ገሊፅ ኣለኹ። ብተወሳኺ እቲ ናይ ቀዳማይ ዙርያ ሃገራዊ ኣገልግሎት ናይ ሳዋር ዝወረድሉ ኣብ 1994 ኣብዚ ምፅኦ ኣለኹ። ብተወሳኺ እውን እቲ ናይ ሳልሳይ ውድባዊ ጉባኤ ዝተካየደሉ ኣብ ነቕፋ ኣምፅኦ ኣለኹ ማለት እዩ። እዚ ቀዳማይ ውድባዊ ጉባኤ ኣብ ፋሕ ተካየደሉ 77 እዩ። እቲ ናይ 87 ካልኣይ ውድባዊ ጉባኤ እንተልና ሳልሳይ ውድባዊ ጉባኤ ድማ ኣብ ነቕፋ 94 ተካይዱ ማለት እዩ። ብተወሳኺ እዚ ናይ 1997 ምምስራት ናይ ምጅማር ናይ ባጤራ ነቕፋ ማለት እዩ ብወግዒ ስርሑ ዝጀመረሉ እዩ። ብድሕሪ እዚ እቲ ቁጠባዊ ሓርነት ንኸይንእውጅ ናይ ዶብ ምስምስ ብምፍጣር ኣብ ልዕለና ኩናት ዝተኣወጀሉ እውን ኣብዚ ሎ 13 ጉንበት 1998 ገሊፀ ኣለኹ። እዛ መጓሃር እግሪ መኸል ትብለላ መፅሓፍ ድማ ናይ ዘርኢ ተወልደ የሱስ ኮይና ካበይ ጀሚሩ እቲ ኩነታት ብኸመይ ብገስ ብዝያዳ ድማ ኣብቲ ናይ እግሪ መኸል ዝነበረ ኩነታት ከመይ ከም ዝመስል ዝነበረ ኣፀቢቓ ትትንትን እያ። ክሳብ ኣብ ግንባራት እንዳኸደ እዩ ትደራሲ ባዕሉ ኣዳልዋ ማለት እዩ። ኣካል ሰራዊት ስለ ዝኾነ ኩሉ እቲ ዝነበረ ኩነታት ብንፁር ገሊፅዎ ኣሎ። ካልእ ኣብ 2002 እቲ ቀያድን ናይ መወዳእታ ምብሂን ዝበሃል ማለት እዩ ኣብቲ ናይ ዓለም ቤት ፍርዲ እቲ ሕጋዊ መሬት ምዃንናትና ዝተረጋገፀሉ እዩ። እዚ ብተወሳኺ እዚ ናይ 2009 ድማ ናይ ኣብ ልዕሊ ህዝቢ ኤርትራ ዘይሕጋዊ እገዳ ዝተበየነሉ ማለት እዩ። ኣብ ውሽጢ ሃገርን ኣብ ወፃን ዝርከብ ኤርትራዊ ድማ ዝዘረኣየ ተቃውሞ ንምግላፅ ኢለ ከም ኣብነት ኣምፅኦ ኣለኹ። እዚ ድማ እቲ ኣብ እገዳ እንዳሃለና ብውሽጣዊ ዓቕሚ ዝስራሕ ዝነበረ ስራሓት ህዝብን መንግስትን ሰራዊትን ብምትሕባር ማለት እዩ። ሰራዊት ከም ዝፍለጥ ኩሉ ግዜ ኣብቲ ውዑይ ኩነታት ክኾን ከሎ ኣብ ምክልኻል ሃገር ኣብቲ ተዛማዲ ሰላም ድማ ኣብ ልምዓት ሃገር ከም ዝወፍር ንምርዳእ ኢለ ሓሲብ እያ ማለት እዩ። ካልእ እቲ ናይ ሃይማኖታት ዘሎ ጥምረት ኣብ ኣፍሪቃ ከም ኣብነት ዝጥቀስ እቲ ጎሊሑ ዝረአ ማለት እዩ። እቲ ናይ ሃይማኖታት ጥምረት ማለት እዩ ተኸባቢርካ ናይ ምንባር ዘሎ ተኣሽሙ ንምግላፅ ማለት እዩ። እዚኣ እቲ ካልእ ናይ 2018 ኣብ መንጎ ኤርትራን ኢትዮጵያን ዝነበረት ናይ ሰላም ስምምዕ ዝተኸተመ ማለት እዩ። እሱ ነዊሕ ከይከደ ግን እቲ ኩነታት እዚ ሕጂ ዘለና ያደግ ስጋጢሙ ማለት እዩ። እዛ ኣብ ዝደላ ስእሊ ናይ ገመል ኣብ ኣፍ ደገ ቤት ትምህርቲ ቀይሕ ባሕሪ ኮይና እንዳተመገበት ከላ እቶም ኣኽላባት ኣብ ከባቢኣ መፂኦም ድርብሽዋ ዘለዉ እቲ ኩሉ ግዜ ድረ እቲ ደናትካ ናይ ምድላይ ባህርያት ከም ዘሎ ንምግላፅ ማለት እዩ። እቲ ናይ መወዳእታ ራብዓይ ከልቢ ዘሎ ካብ ክሳዱ ንታሕቲ ኣስከሬን እዩ ዘሎ ኣብ ቁመና ከምዚ ኣለዉ። ግን ናብ ሓንቲ ልኡላዊት ሃገር ዝካይድዎ ዘለዉ እቲ ፍቅራታትን ካልእን ንምግላፅ ማለት እዩ። እታ ናይ መወዳእታ ጋዜጣ ድማ ኣባላት መበል 38 ዙር ዝተመረቕሉ ናይ 11 ሓምለ 2026 ንምብራህ ማለት እዩ። እዞም ሰራዊት ኣብዚኣ ዘለዉ ድማ ካብ ቀዳማይ ዙርያ ክሳብ ሕጂ በፂሕንያ ዘለና ዙርያታት ዝውክሉ ኮይኖም እታ መልእኽቲ ሒዞማ ዘለዉ ካበይ ከም ዝመፅእካ ኩሉ ግዜ ይዘክር ናበይ ከም ትኸይድ ድማ ፈፂምካ ከይትርስዕ እያ ትብል። ዝሓለፍናዮ ታሪክ እዚ ብምሉእ እዩ እንድሕር ዳ ንብላ ኣለና ኮይና ንሱ እንድሕር ዳ ሒዝና ነቲ ዘለናዮ ኩነታት ብልክዕ ክንርድኦ ንኽእል ንድመፅእ ኩነታት ንምንባብ እውን ኣዝዩ ዝሕግዘና ንምባል የምፅያ ማለት እዩ። እዚ ዕላማ ናይዛ ስራሕ እዚኣ ነቲ ሓዱሽ ወለዶ ድመፅእ ደሎ ብፍላይ ምዝ ምምፃእ ሓዱሽ ቴክኖሎጂ ብናይ ኤኣይ ዝበሃሉ ማለት እዩ ኣለዋ ሓደሓደ ኣፕሊኬሽናት ናይ ኤኣይ ብዛዕባ ምምስራት ናይ ናቐፋ መዓስ ነይሩ ኢልካ እንድሕር ዳ ሓቲትካ ናብ 85 ትብለካ ብዛዕባ ረፈረንደም ኤርትራ ተሓቲትካ ረፈረንደም ኤርትራ ከምዘይተካየደ ኣምሲልካ ዝቐርብ ዘሎ ብዕላማ ማለት እዩ። ነቲ ንምግጋይ ዝዓለመ ስለ ዝኾነ ታሪክና ንኸይጠፍእ ብከምዚ ብቕልል ዝበለ መንገዲ ብስእላዊ መንገዲ ነቲ ሓድሽ ወለዶ ንምትሕልላፍ ዝዓለመት እያ ማለት እዩ። እጂ ብጠቕላላ ናይ 85 ዓመት ታሪክ ሒዛላ እዛ ስእሊ እዚኣ።
1: ክቡራት ተኸታተልትና ኣገዳስነት ቅብኣ ኣብ ምትሕላፍ ታሪክ ናብ ሓደ ሕብረተሰብ ጎሊሑ ዝተረኣየላ ብምዃና መልእኽቲ ናይዛ ቅብኣ ኪንብቲ ትዕዘቦ ብምስልን ሰሓብቲ ሕብርታት እንትሰኒዩ ዓውዲ ቅብኣ ኣፋ ውፅኡ ቃልሲ ህዝቢ ኤርትራ ዝመስከረሉ ኩነት ኢና ተዓዚብና። ንዝመፅእ ወለዶ እውን ካብ ምስማዕ ብምርኣይ እውን ታሪክ ክፈልጥ ትሕግዝ ቅብኣ ብምዃና ኣድናቆትና ክንገልፅ ንፈቱ። ኣብዚ ሞያ ትነጥፉ እውን

ንኡስ መደብና ዳሳስና ቀፂላ ተቐሪባላ ክቡራትን ክቡራን ተኸታተልትና ኣብ ንኡስ መደብ ዳሳስና ዝቐርቡ ትሕዝቶ መደባት ካብ ማሕበራዊ ሚድያ ብዝተወስዱ ትሕዝቶ ንስኹም ተዓዘብትና ድማ ኣብ ገለ ሓዱሽ ሓሳብን ሓበሬታ ኣብገለ ድማ ኣብ ዓለምና ከምዚ እውን ኣለዉ ዘብል ትሕዝቶ ዘይተነግረመ ዘይተገብረስ የለን ዘብል ትሕዝቶ ናነባኹም ንብሎ ንሕጂ ድማ

ሰባት ካብ ማዓስ እዋን ኣትሒዞም ብሳምና ምሕፃብ ጀሚሮም ይኾኑ። ቅድሚ ነዊሕ እዋናት ብምንታይ ሕፀቡ ነይሮም? ነዚ ዝስዕብ ትሕዝቶ ኣብ መደብ ዳሃሳስና ክንፍትሾ ፈቲና ኣሎና። ሰናይ ምክትታል። ምሕፃብ ኢድ ወይ ፅሬት ኣብ ፈለማ እዋን ምስ ሃይማኖት እተሓሓዝ ሰረት ዘለዎ እዩ ነይሩ። ንኣብነት ኣብ ቅድሚ ልደተ ክርስቶስ ዝነበሩ ኣይሁዳውያን ንመልከት። ኣብ ከም በዓል ባቢሎን ዝኣመሰሉ ሕብረተሰብ ግና ብኣንጻሩ ፅሬት ሰውነት ምስ ምልክት ሃብቲ የተሓሕዝዎ ነይሮም። ኣብ ከም ጃፓን ዝኣመሰሉ ሕብረተሰባት ከም ፍወሳ ወይ ሜዲኬሽን የተኣሳስርዎ። ኣብዚ ሕጂ እዋን ዘሎ ኣረዳድኣ እንተመጺእና ድማ ፅሬት ምስ ጥዕና ጥቡቕ ምትሕሓዝ ከም ዘለዎ ተረጋጊጹ ንረኽቦ። ኣብ ነፍሲ ወከፍ ሕብረተሰብ ዝነበረ ርድኢታት ሓደ ብሓደ ከመይ ይመስል ነይሩ? ዕቤትን ኣሰራርሓን ሳምና ብኸመይ ናብ ዝሕጂ ዘሎ ደረጃን ዓይነትን በፂሑ ከም ዘሎ ንርአ። ኣብ 1930ታት ዝነበሩ ተመራመርቲ ስነ ጥንቲ ኣብ ረኽበታቶም ሳሙና ካብ ምንታይ ከም ዝዳሉ ዝገልጽ ጽሑፍ ኣብ ጥንታዊት ባቢሎን 2800 ዓመተ ምህረት ቅድሚ ልደተ ክርስቶስ ዝገልጽ ኣሰር ረኺቦም። ኣብቲ ኣሰር እዚ ዓፋር ነገር ካብ ስብሒ ናይ እንስሳታትን ሓመኩሽትን ብምፍላሕ እዩ ዝዳሎ ዝብል ትሕዝቶ ዘለዎ ጽሑፍ ኣንበቡ። ግና ነዚ ረኽበት ዝኾነ ሽም ኣይሰየምዎን። እቲ ዝገርም ባቢሎናውያን ሳምና ንኢድ መሕፀብ ዘይኮኑ ንኽዳውንቲ ዝዳሎ ጡጡን ፀምረን ንምሕፃብ ዝጥቀምሉ ምንባሮም እዩ። እምነት ናይ ቀደም ባቢሎናውያን ፅሩይ ሰውነትን ክዳንን ምውናን ምልክት ሃብቲ እዩ ነይሩ። ምክንያቱ ሳሙና ኣብቲ ግዜ እቲ ብዋጋ ክትረኽቦ ኣዝዩ ክቡር ስለ ዝነበረ።

ኣብ ናይ ጥንቲ ግብፃውያን ምስ እንመፅእ ነቲ ዝነበረ ናይ ባቢሎናውያን መስርሕ ማለት ናይ እንስሳታት ስብሒ ወይ ቅብኣት ምስ ናይ ኣትክልቲ ቅብኣት ምስ ኣልካላይን ጨው ብምሕዋስ ዘዳልዎ እዩ ነይሩ። እዚ መስርሕ እዚ ግና ንመሕፀቢ ኣእዳው ዘይኮነ ንናይ ቆርበት ሕማም ንምፍዋስ ይጥቀምሉ ምንባሮም እዩ። ብተወሳኺ እውን ሬሳ ንከይባላሾ ኣብ ማሚፊኬሽን ክጥቀምሉ ጀሚሮም።

ብርኻዋን እውን ብወገኖም ነቲ ካብ እንስሳታት ዝስራሕ ዝነበረ ቅብኣ ብናይ ኣትክልቲ ሙሉእ ብምሉእ ቀይሮም ክጥቀምሉ ጀመሩ። ኣብ ሮማውያን ምስ እንመጽእ ንሳምና ልክዕ ከም ናይ ግብፃውያን ከም መድሃኒት ናይ ቆርበት እምበር ከም መሕፀቢ ኣይጥቀምሉን እዮም ነይሮም። ድሕሪ ዝተወሰነ ግዜኦም ሳምና እንተላይ ንመሕፀቢ ከም ዝጠቅም ዝተረድኡ ኣብ ኣብያተ መሕፀቢ ሰውነት ድማ ክጥቀምሉ ጀመሩ። እዚ ቦታ ናይ ብዙሓት ሰባት መእከቢ ብምንባሩ ዜና ናይ ኣገዳስነት ሳምና ኣብ ብዙሕ ከባቢ ክበፅሕ ናይ ብዙሓት ሰባት ኣድቦ ክስሕብን ግዜ ኣይወሰደን። ፖኒ ዝተባሃለ ሮማዊ ፀሓፊ ኣብቲ እዋንቲ ዝነበረ ኣገባብ ኣሰራርሓ ሳሙና ብሳይንሳዊ መልክዑ ብግቡእ ኣብ ፅሕፋቱ ሴፖ ብዝብል ስም ኣስፊርዎ ይርከብ። እዚ ሴፖ ዝብል ቃል ኣብዚ ሕጂ እዋን ሶፕ ብዝብል ቃል ተለዊጡ ንረኽቦ። ሮማውያን ኪኖ ምግዛእቲ ኣብ ካልእ ሕብረተሰብ ዘመሓላልፎ ነገር እንተደኣ ነይሩ ሳሙና ምጥቃም እዩ። ኣብ 467 ዓመተ ምህረት ግና ንግስነት ሮማውያን ብምውዳቑ ኩሉ ይወዲቑ እንተላይ ሳሙና። ኩለን ህዝባውያን መሕፀቢ ሰውነታት እውን ንእለቱ ተዓፅዋ። ኣብቲ እዋንቲ ዳርጋ እቲ እንኮ መሕፀቢ ኣካላት ዝነበረ ኣብያተ መሕፀቢ ሰውነታት ምስ ተዓፅወ ኣብ ኤሮጳ

ብርስሓት ዝመሓላለፉ ሕማማት ህይወት ብዙሓት ሰባት ቀዘፈ። ኣብ ፅሬት ሰውነት ናይ ሸሓት ዓመታት ዝነበረ ተመክሮ ሮማውያን ድማ ንእለቱ ኣንቆልቆለ።

ዘይከም ሮማውያን ብኣንጻሩ ኣብ ጃፓን መዓልታዊ ምሕጻብ ሰውነት ከም ባህልን ከም ፍወሳን ኮይኑ ቀጸለ። ኣብ ኣይስላንድ እውን ሰሙናዊ ኣብ ቀዳም ቀዳም ዝግበር ኣብ ብተፈጥሮ ዝርከብ ውዒ ማይ ምሕጻብ ቀጸለ። ኣብ ሃገራት ዓረብ ድማ ሳሙና ኣብ ህዝባዊ ቦታታት ዘይኮነ ነፍሲ ወከፍ ሰብ ገዚኡ ዝጥቀመሉ ኩነት ኣብ ዕዳጋታት ተፈጠሩ። ኣልራዚ ዝተባሃለ ኬሚስት ሳሙና ካብ ብናይ እንስሳታት ስብሒ ካብ ናይ ኣትክልቲ ዝርከብ ቅብኣ ዝምስራሕ ከም ዝበልፅ ሰፊሕ መፅናዕቲ ገበረ። መፅሓፍ ናይ ምስጢር ኣብ ዝተሰሜት መፅሓፍ ድማ ንረኽበታቱ ኣስፈሮ። ቅድሚ ሕጂ ዝነበረ ፎኪስን ንምትሓዙ ኣሸጋሪ ዝነበረ ሳሙና ኣብ ሃገራት ዓረብ ተሪር ቅርፂ ዝሓዘ ሳሙና ኮይኑ ተዳለወ። ንመጀመርታ ግዜ ድማ ካብ ዘይተኣውሊዕ ገይሩ እቲ ኣዝዩ ዝበለፀ ሳሙና ኣዳለወ። ኣብ እዋን ኩናት መስቀላዊ ማለት ክርሴድ ድማ ኤሮጳውያን ነዚ ኣደናቂ ስራሓት ብመልክዕ ንግዲ ኣቢሎም ናብ ኤሮጳ ብሓድሽ ገጽ ኣተኣታተውዎ።

ኣብ 1847 ኣብ ሆስፒታል ቪየና ዘጋጠመ ክስተት ንምልከት። ሳሙኤል ዋይስ ዝተባሃለ ሃንገራዊ ዶክተር ዝተዓዘቦ ነገር እዚ ነይሩ። ኣብቲ ሕክምና ክልተ ክፍልታት ነበራ። ተቐዳሜይቲ ብሓኪም ጥራይ ትእለ ዝነበረት ክፍል እያ። እታ ካልኦይቲ ድማ ብምሕረስቲ ኣዴታት ጥራይ ትእለ ነበረት።

ኣብታ ካልኣይቲ ክፍሊ ዝኣትዉ ሕሙማት ሓውዮም ክወፁ እንከለዉ ኣብታ ቀዳመይቲ ዝነበሩ ግና ዝበዝሑ ይሞቱ ነበሩ። ኣብ ቀዳመይቲ ካብ ካኣትዋ ኣብ ደገ ክሓርታ ዝመርፀ ኣዴታት ውሕዳት ኣይነበራን። ምክንያቱ ሞት ኣደን ዕሸልን ኣብ ቀዳመይቲ ክፍሊ ብሓሙሽተ ዕፅፊ ዝዛየድ ስለ ዝነበረ እቲ ምክንያት ብሰንኪ ጉድለት ፅሬት ዝብል መደምደምታ ተበፅሐ።

እቶም ኣብ ቀዳሚይቲ ክፍሊ ዝነበሩ ሓኻይም ምስ ረሳሓቶም ስለ ዝሕርሱ ብዙሓት ኣዴታትን ህፃናትን ይሞትዎም ነይሮም። እዚ ሳሙኤል ዋይስ ዝተባሃለ ሓኪም ኩሎም ሓኻይም ተሓፂቦም ከም ዝኣትዉ ምስ ገበረ ሞት ኣብ ሓደ ለይቲ ካብ 13 ሚታዊት ናብ 1.3 ሚታዊት ቀነሰ። ኮይኑ ግን ኣብቲ እዋነቲ ዝነበሩ ሓኻይም ነቲ ሳሙኤል ዋይስ ብዛዕባ ጀርመታት ዘስተምሃሮም ትምህርቲ ምቕባል ኣበይዎ፣ ብዙሕ እውን ተፃብእዎ። ብኣንጻሩ ንሓሳባቱ ብምንኣስ ካብ ሰብ ናብ ሰብ ብኣእዳው ዝሰጋገር ሕማም የለን ክብሉ ኮነንዎ። ኣብ 1869 ብሓሶት ኮሴሶም ኣብ ናይ ኣእምሮ ሕክምና ኣእተውዎ። ኣብ 2 ሰሙኑ ሓቅነቱ ከይተነግረ ኣብ መበል 47 ዓመት ዕድሚኡ ብሞት ሓለፈ። ድሕሪ 20 ዓመታት ድማ 2 ተመራመርቲ እቲ ኣቐዲሙ ብሳሙኤል ዋይስ ብዛዕባ ጀርምታት ዘቕረቡ ሓሳብ ብሳይንሳዊ መስርሕ ናብ ህዝቢ ኣቕረቡ። ጽሩይ ኢድ ህይወት ሰብ የድሕን ዝብል መጽናዕቲ ኩሉ ሓኪም ናይ ግድን ክገብሮ ዘለዎ ነገር ምዃኑ ከም ሕጊ ሰፈረ። ኣብዚ እዋን እዚ እምበኣር እቲ ጽሉል ተባሂሉ ኣብ ሕክምናኣትዩ ዝዓረፈ ሳሙኤል ዋይስ ስሙ ንእለቱ ዝተዘከረ፣ ዝኑኡ ድማ ተነግረ። ንዑ ዝገልጽ ሓወልቲ ኣብ ሃንጋሪ ተሰርሐሉ፣ ብሽሙ እትጽዋዕ ዩኒቨርሲቲ ድማ ተደኮናት። ኣብ 1791 ኒኮል ዝተባሃለ ኬሚስት እቲ 12 ሚታዊት ጥራይ ኣብ ዕዳጋታት ፈረንሳ ዝርከብ ዝነበረ ሳ

እና ናብ 79 ሚታዊት ክብከብሎ ዝኽኣለ ኬሚስት እናተባህለ እዩ ዝፅዋዕ። እቲ ባህላውን ዝኾነ ኬሚካል ዘይኣተዎ ውሑስ ሳምና ዝስራሐሉ ዝነበረ ግዜ ኣብዚ እዋን እዚ ነይሩ። ኮይኑ ግን ምስ ምኽሳት ቀዳማይን ካልኣይን ኩናት ዓለም ስእነት ናይ እንስሳታትን ኣትክልትን ቅብኣት ተረአየ። ምክንያቱ እንስሳታት ይሞቱ ኣትክልቲ ድማ በቲ ኩናት ይበርሱ ስለ ዝነበሩ። ነዚ ሽግር ንምፍታሕ ተባሂሉ ድማ ተመራመርቲ መተካእታቲ ባህላዊ ሳሙና ዲተርጀንት ዝበሃል ሲንተቲክ ባህሪ ዘለዉ ሳሙና ኣዳለዉ። ካብኡ ንድሓር ዝስርሑ ዘለዉ ሳሙናታት ካብ ኣትክልቲ ዘይኮኑ ብኬሚካል ዝስርሑ ዲተርጀንት እዮም። ብርስሓት ዝመፁ ሕማማት ክከላኸሉ ዓቕሚ ዘለዎም ወላ እኳ እንተኾኑ ሓፈሻዊ ካብ ኬሚካላት ስለ ዝስርዑ ካልእ ናይ ጥዕና ፀገማት ከስዕቡ ይኽእሉ ምዃኖም እዩ ዝንገር።

ኣብዚ ሰላምታና ተቐበሉ ፈነውና ምክታል ትርከቡ ዝኽርኩም ተዓዘብትና ከመይ ትውዕሉ ሎሚ ሓሙስ 6 ናሓሰ ሰዓት 5 ዝተዳልወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪበና ዘለና ኣዲብ ዓብዱ ምስ ኣቕራ ቤት ቋንቋ ምልክት ኣብርህ ተወልደ ብምዃን ኢና ንምክታልኩም ብክብሪ ንዓድምና ፈለማ ኣርስተ ዜና። ኣብ ዞባ ደቡብ ኣብ መወጋድ ጎዳእት ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ። ማሕበረኮም ኤርትራውያን ነበርቲ ቀጠር 10ይ ጉባኤ ኣብ ኣደውሓ ኣቃኒዑ። ኣብ ዞባ ማእከል ተፃዋርነት ዘጥረየ ሕማም ቲቪ ንምልላይ ይስራሕ ኣሎ። ሰራዊት ናይጀርያ ብዘካየዶ ስርሒት ጆሆ ተታሒዞም ዝፀንሑ ልዕሊ 300 ሰባት ናፃወ ኣውፅኡ። መንግስቲ ቱርኪ ንዕጡቓት ሰልፊ ሰራሕተኛታት ኩርዲስታን ፒኬኬ ናብ ሰላማዊ ህይወት ንምፅምባር ዘኽእል ሕጊ ነዲፉ። ሰሜን ኮርያ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። ዝርዝር ዜና። ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ዝገምገመ ኣኼባ ብ5 ናሓሰ መንደፈራ ተኻይዱ። ኣብቲ ካብ 12 ንኡስ ዞባታት ዝተወከሉ ኣባላት ኮሚቴ ምውጋድ ጎዳእቲ ልምድታትን ወከልቲ ጨናፍር ሚኒስትርታትን ዝተረኽብሉ መንፈቃዊ ገምጋም በብንኡስ ዞብኡ ዝተሰላሰለ ዕማማትን ዝነበረ ብድሆታትን ቀሪቡን ተዘቲሉን። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት መምር ቃል ኣብ ስፋ ስላሴ ብዘቕረቦ ፀብጻብ ዕላማ ኮሚቴ ምውጋድ ጎዳእቲ ልምድታት ኣፍልጦ ንቕሓትን ዜጋታት ምዕባይ ኣብ ልዕሊ ደቂ ኣንስትዮን ህፃናትን ዝፍፀሙ ጎዳእቲ ልምድታት ብሓፈሻ ክሽቦ ደቂ ኣንስትዮን መርዓ ትሕቲ ዕድመን ድማ ብፍላይ ንምውጋድ ከም ዝኾነ ብምጥቃስ ኣብ ዝሓለፈ 6 ዋርሕ 148,000 ዜጋታት ዝተሳትፎ ጎስጓሳት ከም ተኻየደ ኣፍሊጡ። እቲ ጎስጓሳት ሳዕቤናት ጎዳእቲ ልምድታት መንፅር ኣካላውን ኣእምራውን ጥዕናን ሕግን ዘጠቓለለ ከም ዝነበረ ብምጥቃስ ሕብረተሰብ ጥዑያትን ኣፍረይትን ዜጋታት ንክህልውዎ ጎዳእቲ ልምድታት ኣብ ምውጋድ ተርኡ ክዕዝዛ ዝኸኺሩ ሳተፍቲ ብወገኖም ተኣኺባ ሕድሕዳዊ ተመክሮ ክለዋውጡ ከምኡውን ፅልዋ ዝፈጥሩ ኣካላት ሕብረተሰብ ብምልላይ ጎስጓሳቶም ካሒሉ ከም ዝሕግዞም ብምሕባር ጎዳእቲ ልምድታት ዝፍፅሙ ወገናት ኣራም ስጉምቲ ክውሰደሎም ተማሕፂኖም። ኣብ ማሓዳር ዞባ ደቡብ ኣቶ ሃብቲ ኣብ ስፋ

ሓጢን ናብ ዝሃቦም እዛዝ ምቓል ልምድታት ኣብ ሓፂር ግዜ ክቕየሩ ትፅቢት ከም ዘይግበር ብምዝኽኻር ካብ ዞባ ክሳብ ዓዲ ተዘርጊሖም ዝርከቡ ኣባላት ኮሚቴ ምውጋድ ጎዳእቲ ልምድታት ናይ ባህሪ ለውጢ ንምምፃእን ንምስራፅን ከይተሓለሉ ክሰርሑ ተላብዩ። ማሕበረኩም ኤርትራውያን ንብርቲ ቀጠር ብሓባር ናብ ብሩህ ፅባሕ ብዝብል ቴማ ብ31 ሓምለ ኣብ ኣደውሓ 10ራይ ጉባኤ ኣቃኒዑ ኣብቲ ብርክት ዝበሉ ኣባላት ማሕበረኩም ዝተረኽብሉ ጉባኤ ኣምባሳደር ኤርትራ ብሃገረ ቀጠር

0: ክርስትያ ክትሰርሕ ተላብዩ። ኣብ ዞባ ማእከል ተፃዋርነት ዘጥረየ ሕማም ቲቢን ምልላይን ምቁፃርን ዝተጀመረ ስራሕ ኣተባብዓ ውፅኢት ይርከብኹም ዘሎ ኣብ ጨንፈር ሚኒስትሪ ጥዕና ዞባ ማእከል ክኢላ ህዝባዊ ጥዕና ወይዘሮ ሰምሃር ጎይቶም ሓቢራ ደረጃ ዞባ ካብ ዘለዋ 36 ትካላት ጥዕና ተን 14 ምርምራ ሕማም ቲቢ ከም ዘካይዳ ሆስፒታላት ሓዝሓዝ ጎዳይፍን ቤት መኽኣን ድማ ብጅን ኤክስፐርት ዝፍለጥ ዘመናዊ መምርመሪ ከም ዝዓጠቓ ብምጥቃስ ከም ኣሳለጢ ሕማም ቲቢ ዝነጥፋ ልዕሊ ሰብ ዓዴታት ድማ ዓብ ኣብርክቶ ይግብራ ከም ዘለዋ ኣብሪሃ ንጠንቅን ባህርያትን ናይቲ ሕማም ከምኡውን ኣገባባት ምትሕላፍ ዝገለፀት ወይዘሮ ሰምሃር ቀንዲ ምልክታቱ ልዕሊ 2 ሰሙን ምስዓል ረሃፅ ኣብ ግዜ ሌትን ረስኒ ኣብ ግዜ ቀትርን ቃንዛ ኣፍ ልቢ ሕብሪ ዓኽታ ከምኡውን ምጉዳል ሚዛን ሰብነትን ምዕፃው ሸውሃትን ከም ዘጠቓልል ገሊፃ ሕማም ቲቢ 80 ሚታዊት ንሳንቡእ 20 ሚታዊት ድማ ካብ ሳንቦ ወፃኢ ከም ዘጥቅዕ ብምሕባር ድማ ኣብ ዞባ ማእከል ብዝካየድ ቀፃሊ ፃዕሪ ሓድሽ መልከፍትና ንክየ ከም ዝመፀ ብኣሃዛታት ሰኒ ኣረድያ ንሕማም ቲቢ ቁልዓት ዝኾኑ ምስ ኤች ኣይ ቪን ሽኮርን ዝነብሩ ከምኡውን ነብሰ ፁራት ምዃኖም ዘዘኻኸረት ወይዘሮ ሰምሃር ኣብዚ ዓመት እዚ ብዝተገብረ ምርመራታት ውሁድ መልከፍቲ ቲብን ኤች ኣይቪን 7.3 ሚታዊት ከም ዝነበረ ኣረጋጊፃ ኣብ መደምደምታ ወይዘሮ ሰምሃር ሕማም ቲቢ ኣብ ህዝቢ ዝእከበሉ ኣዳራሻትን ኣውቶቡሳትን ስለ ዝመሓላለፍ ኣብ እዋን ምህንጣስ ኣፍ ምኽዳንን ማስክ ምግባርን ክዝውተር ኣዘኻኺራ። ኣብ ዞባ ማእከል ኣብ ዝሓለፈ መንፈቕ ብዘጋጠመ 1327 ሓደጋታት ትራፊክ 28 ሰባት ክሞትን ከለዉ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ጸብጻባት ፖሊስ ትራፊክ ይሕበር። እዚ ክንክ እንተኮይኑ ድማ ምብራኽ ኣፍልጦ ንቕሓትን ዘተኮረ ንጥፈታት ምክያድ የድሊ። በዚ መሰረት ንወነንቲ ዓበይቲ ናይ ፅዕነት መካይን ጎስጓስ ተኸይዱሎ ወኪል የሪና ዮናታን ዕብዮን ዘዳለዉ ትሕዝቶ ሚካኤል ሓድጉ ከቕርቦ እዩ።
1: ድሕነ ተሽከርከርቲ ዘተኮረ ጎስጓስ ብሓሙሽተ ነሓሰ ተኻይዱ። ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ኣብ ዝሃቦ መግለፂ ቀንዲ ዕላማ ናይቲ ኣኼባ ሓደጋታት ኣብ ህይወትን ንብረትን ዘውርዶ ጉድኣት ንምንካይ መራሕቲ መካይን ጥንቁቕ ኣመራርሓ ከዘውትሩ ንምዝኽኻር ከም ዝኾነ ገሊፆም። ኣብ ቀዳማይ መንፈቕ ናይዚ ዓመት ሕጊ ብምጥሓስ ካብ ዝተኸሳ 41463 ተሽከርከርቲ 28793 መካይን ልዕሊ 12,000 ድማ ብሽክለታታት ከም ዝኾና ብምጥቃስ ብጥቕላላ ልዕሊ 7.5 ሚልዮን ናፋ ከም እትቐፅዓ ኣፍሊጦም። ብዘይካዚ 1327 ሓደጋታት ትራፊክ ዘጋጠመ ብሰንኩ ድማ 28 ሰባት ክመቱ ከለዉ 356 ሰባት ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ከምኡ እውን ኣስታት 10 ሚልዮን ናፋ ዝግመት ዕንወት ኣብ ንብረት ከም ዝሰዓበ ኣፍሊጦም። ቀንዲ ጠንቂ ሓደጋታት ትራፊክ መሰሰቲኻ መኪና ምምራሕ ኩቱር ናህሪ ምልክታት ትራፊክ ዘይምኽባርን ርሕቀትካ ዘይምሕላውን ከም ዘጠቓልል ዝጠቐሱ ኣባላት ፖሊስ ትራፊክ ሕጊ ትራፊክ ብጥብቂ ክኽበር ተማሕፂኖም። ተሳተፍቲ ብወገኖም ዝተዋህቦ መግለፂ ኣብ ድሕነት ትራፊክ ንፀንሖም ፍልጠት ዝድርዕ ምዃኑ ብምግላፅ ብቕፃሊ ክካየድ ተላብዮም። ኣብ መወዳእታ ካየድ ስራሕ ኩባንያ ሊሎ ትራንስፖርት ኣቶ ሓየሎም ነጋሲ ኣብ ዘስምዖ ቃል መራሕቲ ዓበይቲ መካይን ነቲ ብፖሊስ ትራፊክ ዝተዋህቦም ሓበሬታ ኣኽቢሮም ዕለታዊ ንጥፈታቶም ከካይዱ ኣተሓሳሲቦም።
0: ኣብ ዞባ ሰሜናዊ ቀይሕ ባሕሪን መበል 28 ግዜኡ ዝካየድ ዘለዎ ወፍሪ ተምሃሮ ንልምዓት ኣብ 3 ንኡስ ዞባታትን 20 ማሕደራት ከባብን ኣድማዕን ፈታት ይሰላሰል ከም ዘሎ ተገሊፆም። ኣብ ዋሃዲ ናይቲ መደብ መምህር ፍሳሓ ፅኡን ተክየ ነሪ ናብ ዝሃቦ ሓበሬታ እቲ ወፍሪ ኣብ ንኡስ ዞባታት ናቕፋፍ ዓበትን ጊንዳዕን ኣብ ዝርከባ 15 ንቑጣታት ይካየድ ከም ዘሎ ብምጥቃስ ምዕቃብ ማይን ሓመድን ምስራሕን ምፅጋን ዛላታትን ከትርታትን ምቑራፅ ወረርቲ ኣግራብ ከምኡውን ምኩዓትን ምዝርጋሕን መስመራት ማይ ኣብ ጊንዳዕን ደንጎሎም ከም ዘጠቓልል ኣረድዮም። ኣብዚ ወፍሪ 79 ሚታዊ ደቂ ኣንስትዮ ዝርከቦም ልዕሊ 260 ተምሃሮ ኣሌይቲ መምህራን ክኢላታት ሕርሻን ኣጋር ሓካይምን ንሳተፉ ኣለዎም። ሳተፍቲ ብዝሃቦ ርእቶ ዝዕመም ዘሎ ንጥፈታት ውፅኢቱ ባይታ የርእይዎ ስለ ዘሎ ብዝሓይለ ከም ዝቕፅልዎ ኣረጋጊፆም። ዝበርኩም ተዓዘብቲ ዝስዕብ ዜናታት ወፃኢ ደጊምና ንምክታልኩም ብክብሪ ንዕድም። ዜና ወፃኢ ሰራዊት ናይጀርያ ብዝሓለፈ ሳለስብ ዘካየዶ ሰፊሕ ስርሒት ጀሆ ተታሒዞም ፀንሑ ልዕሊ 300 ሰባት ናፃ ከም ዘውፅእ ሓቢሩ። እቶም ቆልዓ ሰበይት ዝርከቦም ጀሆታት ካብ ዝሓለፈ ወርሒ ለካቲት ካብ ዝተፈላለዩ ከባቢታት ናይጀርያ ከምተጨው ሰብ መዚ ፀጥታ ገሊፆም። ቦኮ ሓራምን ካልኦት መንነቶም ዘይተፈልጠ ዕጡቃትን መባድልቲ ገንዘብ ንምርካብ ነቶም ጀሆታት ሒዞምዎም ከም ዝፀንሑ ዝቃላሕ ዘሎ። እዚ ከምዚ ኢሉ እንከሎ ኣብቲ ስርሒት ዓስርታት ዕጡቃት ሽበራውያን ከም ተቐትሉ ዝሓበሩ ሰብ መዚ እቲ ወታደራዊ ወፍሪ ይቕፅል ከም ዘሎ ኣረድዮም። ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወታደራዊን ቅልው ላው ትርዮታት መሓዝ ጀሆ ዳርጋ ልሙድ ፍጻሜ ኮይኑ ከም ዘሎ ናይ ቅርባ ተዓዘብቲ ይጠቕሱ። ሰፊሕ ክፋል ምብራቃዊ ናይጀርያ ኣብ ትሕቲ ሽብራውያን ወዲቑ ከም ዘሎ እዮም ፀብጻባት ዝገልፁ።

መንግስቲ ቱርኪ ንዕጡቃት ሰልፊ ሰራሕተኛታት ኩርዲስታን ማለት ፒኬኬ ናብ ሲቪላውን ፖለቲካዊ ንጥፈታት ንምፅምባር ዝኽእል ሕጊ ነዲፉ። እትስጉምቲ መቐፀልታ ናይቲ ኣብ መንጎ መንግስቲ ቱርክን እቶም ዕጡቃትን ዕርቅን ምግባር ክካየድ ፀንሐ መስርሕ ምዃኑ ተገሊጹሎ። በዚ ድማ እቲ ካብ 1980ታት ኣብ መንጎኦም ክካየድ ፀንሐ ዕጥቃዊ ግጭት ሰለማዊ ምዕልቦ ዝርከቦ ከም ዝመስል ናይ ቅርባ ተዓዘብቲ ይእምቱ። ኣንጻር መንግስቲ ቱርኪ ን4 ዓመታት ዝቐጸለ ዕጥቃዊ ቃልሲ ዘካየደ ፒኬኬ ኣብ ወርሒ ግንበት 2025 ዕጥቁ ከውርድ ከም እተሰማምዐ ጸብጸባት ይርዱ። ስለማዊ ተበግሶ ንቱርኪ ጥራይ ዘይኮነ ዝበባዊ ኣገዳስነት ከም ዘለዎ እዩ ዝግለጽ ዘሎ። ካብ 1984 ኣብ መንጎ ሰራዊት ቱርክን እቲ ዕጡቅ ጉጅለ ምስተኻየደ ግጭት ልዕሊ 40,000 ሰባት ከም ተቐትሉን ሚልዮናት ከም እተመዛበሉን ጸብጸባት ይረዱ። ሰሜን ኮርያ ትማል 5 ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። እቲ ሚሳይል ኣብ ከባቢ ማያዊ ግዛእታ ከም ትፈንጀረ ዝገለጸ ደቡብ ኮርያ ልኡላውነታን ምሕዋስ ኣድላይ ምላሽ ከም እትበሉ ኣጠንቂቓ። ሰሜን ኮርያ ግና ዘካየደቶ ፈተነ ኣካል ናይቲ ወታደራዊ ዓቕማ ንምድንፋዕ እትገብሮ ጽንሐት ወታደራዊ ምንቅስቓሳት ምዃኑ ብምሕባር ንካልኦት ወገናት ብኣሉታ ከም ዘይጸሉ ኣነጺራ። ደቡብ ኮርያ ምስ ኣሜሪካ ሓቢራ ተካይዱ ዘላ ልምድ ዘጠቓለለ ወታደራዊ ንጥፈታት ስግኣት ከም ዝፈጠረላ እትገልጽ ሰሜን ኮርያ ነቲ ስግኣት ንምግታእ ወታደራዊ ዓቕማ ብዓይነትን መጠንን ከተደልድል ጸኒሓላ። ጃፓን ስራሓት ኣሜሪካ ዝኾነ ባለስቲክ ሚሳይል ከም ዝፈተነ ዝኸሰሰ ሰሜን ኮርያ መልሰ ግብሪ ከም እትበሉ ብ5 ነሓሰ ምጥንቃቓ ዝከር እዩ። ህዝባዊት ሪፓብሊክ ቻይና ናብ ኣሜሪካ ክትልእኮ ንጸንሐት ንሲቪላውን ወታደራዊ መዓላታት ከገልግል ዝኽእል ፍርያት ከም እትድሪ ተፍሊጣ። እቲ ስጉምቲ ንግዳውን ጸጥታውን ድሕነታን ምሕላው ምዃኑ ዝገለጸት ቻይና ካብ ትማሊ 5 ነሓሰ ተግባራዊ ከም ዝኾነ ኣረድያ። ኣሜሪካ ካብ ህዝባዊት ሪፓብሊክ ቻይና ክትገብሮ ንጸንሐት ሸመተ ተንቀሳቐስቲ ረቦታት ከም ዘቋረፀቶ ዝፍለጥ ኮይኑ ቻይና ረብሓታታን ምሕላው ነቲ ስጉምቲ መልሰ ግብሪ ከም እትበሉ ኣጠንቂቓ እያ። ተወሲዱ ዘሎ ሕድሕዳዊ ስጉምትታት ንንግዳዊ ፍልያት ክልቲአን ሃገራት መሊሱ ዘገፍሕ ምዃኑ ይጥቀስ። ኣብ 2024 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልውዋጥ ኣሜሪካን ቻይናን ኣብ 2025 ናብ ኣስታት 490 ቢልዮን ዶላር ከም ዝወረደ ጸብጻባት ይረዱ። እቲ ምንቁልቃል ሳዕቤናት ናይቲ ኣብ መንጎኦን ፈጢሩ ዘሎ ንግዳውን ጂኦፖለቲካውን ረብሓታት ዝጠንቁ ዘይምቅዳው ምዃኑ ክኢላታት ይገልጹ። ብሪጣንያ ንዩክሬን ትገብሮ ወታደራዊ ደገፍ ብዝለዓለ መልክዑ ከም ትቕጽሎ ፍሊጣ። ዝተገልጸ ሓድሽ ጸሓፊ ምክልኻል ብሪጣንያ ዌስተር ቲንግ ትማሊ 5 ነሓሰ ምስ ፕረዚደንት ቭላድሚር ዘለንስኪ ከተማ ኬቭ ኣብ ዘካየዶ ዝርርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ዌስተር ቲንግ ክትገብርላ ንጽንሐት ደገፍ ብዓይነትን መጠንን ክብ ከም ተብሎ ኣረድዮም። ከም ኣካል ትመደብ ብሪጣንያ ደገፍ ስርዓተ መከላኸሊ ሚሳይል ከም ትገብርን ሰራዊት ዩክሬን ክትቦን ጸንሐት ስልጠና ከም ተስፋሑና ነጺሩ። ብሪጣንያ ንዩክሬን ተወሳኺ ወታደራዊ ደገፍ ከም ትገብርላ ትገልጽ ዘላ ሩስያ ኣብ ልዕሊ ዩክሬን ተካይዲ መጥቃዕትታት ኣስፊሓቶ ዘላትሉ እዋን እዩ። ብሪጣንያ 2022 ድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወታደራዊ ደገፍ ከም ዝለኣኸትላ ጸብጻባት ይርዱ። ኤሮጳዊ ሕብረት ኣብ ዝሓለፈ 6 ወርሒ ጥራይ ኣስታት 10 ሚልዮን ቶን ብመልክዕ ፈሳሲ ዝዳለዎ ባህርያዊ ጋዝ ካብ ሩስያ ከም ዝዓደገ ጸብጸባት ሓቢሮም። እቲ ኣሃዝ ምስ ናይ ቅድሚኡ ዓመት ተመሳሳለ ዋርሒ ክነጻጸር እንከሎ ብ18 ሚታዊት ከም ዝወሰኸ እቶም ጸብጸባት ብተወሳኺ ኣርድዮም። ዝበዝሐ ካብቲ ዝተለኣኸ ጋዝ ፈረንሳ፣ ቤልጅየምን ስፓኛን ከም ዝዓደግዎ ክግለጽ እንከሎ ሩስያ ካብቲ መሸጠ ኣስታት 7 ቢልዮን ዶላር ኣታዊ ከም ዝረኸበ ትፈሊጡሎ። ኤሮፓ ሕብረት ካብ ሩስያ ክሽምቶ ንጸንሐ ባህርያዊ ጋዝ ካብ ፈለማ 2027 ጠቕሊሉ ከቋርጹ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተቕሎ ጸቢብ ምዃኑ ይእመት። ቅድሚ ምውላዕ ኩናት ዩክሬን ኣስታት 45 ሚታዊት ናይ ጋዝ ጠለባቱ ካብ ሩስያ ዝነበረ ኤሮፓ ሕብረት ኣብዚ እዋን እዚ ናብ ኣስታት 14 ሚታዊት ወሪዶ ከም ዘሎ ጸብጻባት ይገልጹ። ዜናታት ምዝዛም ኣርእስታት ዜና ክደግመልኩም። ኣብ ዞባ ደቡብ ኣብ ምውጋድ ጉድኣት ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ። ማሕበረኮም ኤርትራውያን ነበርቲ ቀጠር 10ይ ጉባኤ ኣብ ኣዶብሓ ኣቃኒዑ። ኣብ ዞባ ማእከል ተፃዋርነት ዘጥረየ ሕማም ቲቪ ንምልላይ ይስራሕ ኣሎ። ሰራዊት ናይጀርያ ብዘካየዶ ስርሒት ጀሆ ተታሒዞም ፀንሑ ልዕሊ 300 ሰባት እናፃውፅዩ። መንግስቲ ቱርኪ ንዕጡቓት ሰልፊ ሰራሕተኛታት ኩርዲስታን ፒኬኬ ናብ ስለማዊ ህይወት ምፅምባር ዘኽእል ሕጊ ነዲፉ። ሰሜን ኮርያ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያ

ጃፓንን ከሲሰን ነው። ባርከስ ወርኩም ተዓዘብትነ ሰዓት ስዳለው ዜናታት ኣብ ሰዛዚምሎ ምስትረፍ መደባትና ንሓድገኩም ቦገና ሰናይ ምሸት።

ንኡስ መደብና ዘዋርድ ካሜራ ቀፂላ ተቐሪባ ኣላ። ክቡራትን ክቡራን ተኸታተልትና፣ ሎሚ ንኡስ መደብና ዘዋርድ ካሜራ ባህላዊ ምግቢ ብሄረ ናራ ሙራባ ሸርበ ዝበሃል ማለት እዩ ብሓባር ክንዕዘቦ ኢና። እዚ ባህላዊ ምግቢ እዚ ብፍላይ ንመርዓውቲ ቅድሚ ቁርሲ እዩ ዝቐርብ። ኣገባብ ኣደላልውኡ ከመይ ይመስል ዘለዎ ትሕሶ ኸ እንታይ ይኸውን ብሓባር ንከታተሎ፣ ፍሉይነት ኸ እንታይ እዩ ብሓባር ንተዓዘብ። መፈትሕ ሰበረት ከስክረኩም ሰነ ንክታል

0: ሽመይ ኸዲጀ እስማዒል ኣደም ይበሃል። ዞባ ጋሽባርካ ብሄረ ናራ ወኪለ ድመጻኹ እዚ ኣብዚ ፌስቲቫል ብናይ መርዓውን መርዓትን ሒዝና መራባ ሸርበ ዝበሃል መግብሎ ንዑ ክንሰርሕ ድመጻና ኢና ማለት እዩ። እቲ ሸርበ ልሙድ መግቢ እዩ። ልሙድ መግቢ ብቡልቱክ ተጣሒኑ ዝፅብቆ እንዲ ከምኡ ኢና ንገብሮ። ኣብቲ ግዜ መርዓ ግን ፍሉይ ንመርዓውቲ ጥራሕ ኢልና ኢና ንሰርሖ። ለይቲ ሰዓት 5:45 ተስኢና ቅድሚቲ ቁርሲ ናይቲ መርዓ ዝዳሎ ቅድሚኡ እቲኦም ደቂ ዓዲ ኣዋሊድ መርዓውቲ ንኣሽቱ ነሶም እንዳጣሓኑ እቲ ስብቆ እቲ ሸርበ ሰሪሖም ነቲኦም መርዓውቲ ይቕርበሎም ማለት እዩ። ቅድሚቲ ስድራ ዝቕርብሎም ቁርሲ ናይቲኦም ሻርበ እዮም ዝቕረብ ማለት እዋ እዎ። ምክንያት እቲ ሻርበ ልሙድ እንዲ ግን እቲ ቡልቱክ ቪታሚን ፕሮቲን ኣለዎ ሓይሊ ሂበካ እዩ። ሕጂ ነቲ ክልተ ሰሙን ነቲኦም መርዓውትን መርዓትን ብከምኡ ነቲ ሓይሊ ንምርካብ ኢሎም ዝቕርብሉ መግቢ ቡልቱክ ይጣሓን። ብጥረንዲ ድመፅእ ተጣሒኑ ሓርጭ ይኸውን። ጥሒንካ ምስ ኣምፃኻ ካትያ ካፍቶም ኣብ ክሽነ ዘለኻ ፅቡቆያ ትሰርሕ ኣፍሊሓ ተቕርበሎም። ኣቕሪባ ነቲያ ጋን ድበሃል ኣሎ መግቢ መዳለዊት ንዓ መሊኣ ከዓ ጠስሚ ሽኮር ገይራ ከዓ ተቕርበሎም ማለት እዩ። ንለጋ ሃካጋ ሄን ኣይጉ ነስኛ ዮሊ ኣረ እዚኣ ንሕና ኣብ ግዜ መርዓት ምራባ ሸርቤት ቶራ ኢና ንብል። ምራባ ሸርቤት ቶራ ክንብል ከለና ቅድም እቲ ቡልቱግ ዝጣሓን ቡልቱግ ጥሒና እቲ ሓርጭ ስብቆ ኢና ንገብራ ሻርቤ ማለት እዩ። ሕጂ ከምኣ ጌርና ናብቲ ክሽነላ እቲ ሻርቤ ነፍልሓሉ ኣብኡ ኮይና ከዓ እቲ ሻርቤ ኣፍሊሕና ንዳልወሎም ማለት እዩ። ምራባ ሸርቤት ቶራ ምራባ ሸርቤ ተውራ
1: ነገር
0: ዳስ እያ እንዳ መርዓውቲ ስብቆ ንሰርሓሉ ዳስ እያ ማለት እዩ። እዚኣ ተጣሒኑ ምስ ተወድአ ኣብዚኣ ትርእዋ ዘለኹም ዕሙቕ ኢላ ከም ዘንቢል ኣብ ኣይና ንገብራታ ሓርጭ እዚኣ ኪልኮት ትበሃል። ኪልኮት ምስ ተባሃለ ኣብኣ እቲያ ሓርጭ ኣኪብና ናብቲያ ዝፈልሐት ማይ ናይ ሸርቤ ኣብ ኣይና ከይድና ሸርበን ይብላል። እዚ ሕጂ ወዲኣቶ እያ ጥሕና ወዲኣ ሕጂ ኣብዚኣ ኪልኮት እዚ መጥሓን ሂላ ኢና ንብል በርቱ ሂላ ንብል ኣብኡ ጥሒና ወዲኣላ። እዚኣ ከዓ ሱፋል ተባሂላ ብቅድሚ ተኣቱ ንዓ ምስ ኣጣሓናኻ ኣብዚኣ ኪልኮት ንግምጥላ ማለት እዩ። እዋ ኪልኮት ከዓ ነቲ ሓርጭ ሒዘልና እያ ማለት እ ብላኻ እያ ትስራሕ። እዚ ሕጂ ጥሒነን ወዲአን ኣለዋ ነዚያ ሒዘን ከዓ ኣብቲ ዝሰርሓሉ ሸርበ ኣብ ኣይና ክንበፅሕ ማለት እቲያ ቦታ ኬነወል ኣላ ኬነወል እዎ ክሽነ ማለት እዩ ነዚያ ሒዝና

እዚኣ ሕጂ ካብቲያ መራባ ሻርቤቶራ ጥሕና እቲ ብልቱግ ጥሕና ምስ መፀና ዝሕርጅ ሒዝና መፂና ኣብዚኣ ክሽነ ኮይና ከዓ ሻርቤ ንገብራ ማለት እዩ። እዚኣ ማይ ኣፍሊሕና ሻርቤ ኢና ንሰርሕ ዘለና። ነዚኣ ሰሪሕና ምስ ኣብሰልናያ ከዓ ነቲ መርዓውቲ ንህቦም ዝዓይነት እዚአና ማለት ነቲ ሕሩጭ ሻርቤ እዮም ዝገብሩ ዘለዉ።

እዚ ከምዚ ገርና ካብቲ ሕሩጭ መሳብሰልና እዚኣ ቴን ትበሃል ቴን እያ ትበሃል እዚኣ መትሓዚና ሕጂ ቴን ማለት ከዓ ናይትያ ፃሕሊ ፃሕሊ ማለት እያ ናይታ ሸርበ ንሰርሓላ ኣብኡ ዝኣቱ ቀመማት ከዓ ጠስሚ ንእትዎ ሽኮር ከዓ ንገብረሉ ኣብ ጨው ነገርና ንክልተ ሰሙን ነትዮም መርዓውቲ ከምዚኣ ገርና ኢና ነስትዮም ማለት እዚኣ ከዓ መኾስያ ሱገ ንብል ንሕና ሱገ ኢና ንብል ነዚኣ ከዓ እ መኾስና እያ ማለት እዚኣ ንክትበስል ፀኒሐያ እዮምክን ፍርቂ ሰዓት ትፀንሓላ እያ ማለት ብልቱክ ስለ ዝኾነ ፅቡቅ ገራ ክትበስል ኣለዋ ሓዊ ከዓ ከምዚኣ ገርና ኣብ ሃዊ ኣጉድና ኢና ንሰርሓሉ ከናታና ካ ይበሃላ እዚአን ኣእማን ሰለስተ ኣእማን ገርና ኢና እዚኣተን ኣብኡ ንስክትታ ከናታና ከዓ ይበሃላ እዚአን ሰለስተ ኣእማን ኣምፅና ከናታና ኢልና ከዓ ሰርሓ ማለት ኣብኡ ሰቲ ክንሰክትትና ኢና ንሰርሖቲ ሻርበ እዚ ኣብ ስልና ከዓ ድሕሪኡ ጋን ዝበሃል ኣሎ መትሓዚ ናይትያ ሻርበ ኣብኡ ካብዚኣ ናብቲ ጋን ጌርና እንዳመርዓውቲ ነብፅሓሎም ዳሽ ጋን ከይቦ እዚኣ ወላ ሓንቲ የብሉን እዚኣ ወላ ሓንቲ የብላን ክልኮ ዲሶም እዚኣ ሕጂ ጋን እያ ትበሃል ናይትያ ሻርበ መትሓዚት እያ ተርፈሄን እዚኣ ከዓ ተርፋ ትበሃል ከም ማንካ መኾስ ኢና እዚ ማንካ ኢና ጭልፋ ከምኣ ኢና ንጥቀመላ በዚኣ ገርና ከዓ ናብዚኣ ጋን ንመልኣ ማለት እዚኣ ሕጂ ሻርቤ ኮይና ናብኣ ከዓ ጠስሚ ኣትዋ ሬንኩ ደጋ ንምንታይ ክልተ ሓደ ንመርዓውቲ ሓደ ከዓ ንመርዓት ጠስሚያ እዚኣ ትገብረሉ ደላ ብላዕሊ ጠስሚ ይግበረሉ ሓንቲ ናብ መርዓውቲ ክኸይድ ከሎ እቲ ሓንቲ ከዓ ናብ መርዓት እያ ትኸይድ ንከምኡ ኣብ ክልተ ንገብረሉ ማለት እ ሽኮር ትገብረሉላ ኣብ ልዕሊ ጠስሚ ሽኮር ይገበረሉ ሰትይዎ ማለት እዩ ሰሮጋብ ተርፈግትበርቦ እንተኒናብና እዚኣ ሕጂ ነቲ ምሕውዋስ ናይቲ ጠስሚን ናይቲ ሽኮርን ተሕወሶሉ ማለት ወ እዚ ሕጂ ናብቲ መርዓውቲ እቲ ሓንቲ ካብቶም መርዓውቲ ይእርክቱ ወዲ መፂ ሒዝዋ ድኸይድ ማለት እዩ ናብኡ እቲያ ከዓ እቲያ ጓል ሒዛተተኣቱ ናብቲያ መርዓት ማለት እዩ

0: መርሓባ ከምዚ ሕጂ ዝረኣናዮ እቲ ዓርኪ መርዓዊ ናብቲ እንዳ መራባወል ንብል እቲ መርዓዊ ዘለዎ ቦታ ሒዝቦ ምስ ከደ ትሻርበ ኣብኡዩ ሰትይዎ እትዮም ምስቲ ዕሩኽቲ ኮይኖም ሴትዮም ኣለዉ ማለት እዩ ንዕልታ ሒዛትላ ትመፅእ ሓፍቲ መርዓዊ ሳብ ስማታ ንብል ንሕና እሳ ሒዛትለን ትመፅእ ንስን ከዓ ብሓንሳብ ኮይነን ይሴትያ ማለት እዩ እዚኣ ከንተወል ከንተወል ትበሃል እትያ መርዓት ኣብዚኣ ከንተወል ፀንሕ ማለት እያ ኣብኣ ሒዝዋ ይመፅእ እዚኣ መርዓት ከዓ ንኣርባዕተ ወርሒ ኣብዚኣ ከንተወል እያ
1: ትሕፀን
0: ንኣርባዕተ ወርሒ ትሕፅነት ብሓፈሽ ንኣርባዕተ ወርሒ እታ መርዓት ኣይትወፅን እያ ካብ ገዛ እቲ መርዓዊ ግን ንክልተ ሰሙን ጥራሕ ድሕፀን ንክልተ ሰሙን ምስ ይዕሩኽቱ ንሱ ኣብቲ መራባወልዩ ድሕፀን ማለት እዩ ድሕሪ ክልተ ሰሙን ከዓ እሱ ወፍሪ ዝኣቱ እቲያ መርዓት ግን ኣይትወፅን እያ ካብቲ መርዓ ንኣርባዕተ ወርሒ ኣብዚኣ ትሕፀን ከንተወል ንብልና ሻርበ ሕፅኖ ጥራሕ እዩ ኣብቲ ክልተ ሰሙን ጥራሕ እዮም እዮም ሻርበ ዝሰትይዎ እምበር ድሕሪ ክልተ ሰሙን ድሓኒ ዝኾነ መግቢ ይበልዕዎ እዮም ማለት እቲ ሻርበ ከዓ ንጎ ቅድሚ ቁርሲ ንምቁራስ ዝተባሃለ እዩ እምበር ቁርሲ ይኮነን ኣንጊህና ኢና ነስትዮም እዚ ንመርዓዊ ክልተ ሰሙን መሕፃኑ ንመርዓት ንኣርባዕተ ወርሒ ዝበሃል ከዓ ባህሊና እዩ ባህልና ስለ ዝፀንሐ እቲ ባህሊ ንመርዓት ንኣርባዕተ ወርሒ ነቲ መርዓዊ ከዓ ንክልተ ሰሙን ምክንያቱ እቲ ወፊሩ ሰሪሑ ይኣቱ እታ መርዓት ግን ትሰርሕ ስለ ዘይብላ ኣብ ኣርባዕተ ወርሒ ትፀንሕ ከዛ ተሓፂና ትኸይድ ማለት እዩ ትምልሶት ንረብዓይ ወርሓ ሒዛታ ትኸይድ ምስ ሰበይቱ ድሕሪ እቲ 14 መዓልቲ ኣጋይሽ ኣእሩኽ ኩሎም ምስ ከዱ ድሕሪኡ ምሸት እዩ ዝረኸብ እምበር ቀትሪ እኳ ኣይኣተዋኒ ንስ እውን ቀትሪ ኣይፈልጣን ኣብቲ ምሸት ግን ይረኽባ እዩ ማለት እዩ እዎ ሕጂ እንታይ ኣሎ ካልእ ኣብዚ ከንተወል እታ መርዓት ነዚአን ክልተ ሰሙን እቲ መርዓዊ ምስ ይዕሩኽቲ እንዲደሎ እዚኣ መርዓት ከዓ ካብ እንዳዲኣ ድመፅዋ ደሳኒይዋ ክልተ ኣንስቲ ኣለዋ ግን ኣንስቲ ንምንታይ እንድመፃ ዘይቲ ሎ ዝልከ ታልዮታ እየን ዝበሃላ ቴን ማሕዙት ኣይኮነን ቴን ኣንስቲ ክልተ ታልዮታ እየን ዝበሃላ ሕጂ ንሰን ዘይቲ ለኸያላ ኩላ ነብሳ ነቴን 7 መዓልቲ ቀዳሞት ኣብቲያ ሻዋይ መዓልቲ ከዓ ኣብ ጡሽ እየን ዝገብርኣ ሕጂ ከምዚ ክንገብርሉ ወይ ከዓ ምኽርን ማዓዳን ነቲያ ጓል ንክህብዋ ኣሳኒዮማ ይመፃ ማለት እዩ ንክህባ ኣሳኒና ይመፃ ከምኡ ስለ ዝኾነ እዚ ከዓ ናይቲያ መርዓት ሕግታት እዩ ማለት እዩ ነዚአን ክልተ ሰሙን ከም ኣገረን የሳኒያ ነቲያ መርዓት ኣብ ጡሽ ምስ ገበርኣ ከዓ ንክልተ ሰለስተ መዓልቲ ጡሽ ኣብኤን ንገዘአን ይምለሳሰ ድሕሪ እቲ መርዓዊ ዝሓልፍ ማለት እዩ እታ ሓንቲ መርዓት እያ እዚኣ ዳሓመሓዛኣያ ምስኣ ኮይና ሓዳሽ መርዓት ኮይና ኣቲ ሓባብእ ዘላ እምበር እሳ መርዓት ኣይኮነትን መርዓትና እዚኣ

ፋን ክሊፕ ገለ ካብቶም ኣብ ናትራን ዝቐርቡ ትሕሶነ ኮይና ክቡራትን ክቡራን ተኸታተልትና ንዓኹም ድማ ንምዝናይ ነዳለዎም ትሕሶነ እዞም ዝስዕቡ ድማ ሄኖክ ፀሓየ ካብትን ካብ ማሕበራዊ ሚድያ ተወኪሱ ከስሕቁ ይኽእሉ እዮም ዝበሎም ቀሪቡና ኣሎሞ ንከታተሎም።

0: ኣእምሮ ህፃን ከምቲ ዝዘራእካዮ ዝሕፈስ ስቡሕ መሬት ክምሰል ይከኣል እዩ። ህፃን ዕድሚኡ ንትምህርቲ ኣኺሉ ንመጀመርታ ግዜ ካብ ስድሩኡ ሓሊፉ ብቐረባን ዝበዝሕ ግዜን ዝሕልፍ ምስ መምህር እዩ። ኣእምሮ ህፃን ዝሃብካዮ ቀሎም ዝቕበል ጻዕዳ ወረቐት ስለ ዝበሃል ድማ ዝሃብካዮ ዝቕበል ብምዃኑ ክግበረሉ ዝግብኦ ጥንቃቐታት ኣዝዩ ልዑል እዩ። ኣብዚ ድማ ካብ ስድራ ቤት ወጻኢ እቲ ዝዓበየ ሓላፍነት ዝስከም መምህር እዩ። መምህር ኣብ ሞይኡ ኩሉን ልዕሊ ኩሉን እዩ። መምህር መሃንደስ ደቂ ሰባት እውን እዩ። ምክንያቱ ኣእምሮ ደቂ ሰብ ስለ ዝሃንፅ ኩሎም ኣብ ዝተፈላለየ ፅፍሕታት ተዋፊሮም ዝሰርሑ ዘለዉ ሰባት ፍርያት መምህር እዮም። ኣብ ዝኾነ ሞያ ወይ ዓውዲ መምህር ኣሎ። መምህር መራሕን ኣማእዛንን እውን ክበሃል ይከኣል። ስለዚ መምህር ኣካዳምያዊ ትምህርቲ ዘስንቕ ጥራይ ዘይኮነስ ስነ ምግባርን ሞራልን ሓደ ሰብ እውን ኣብ ምህናፅ ዓብ ቦታ ዘለዎ እዩ። ክቡራት ተኸታተልትና፣ ንሎም እምበኣር ንነዊሕ ዓመታት ኣብ ሞያ መምህርና ዝሰርሑ ብወለንቶኦም ድማ ዝተፈላለዩ ንጥፈታት ዘካይዱ ኣቦ ኢና ከነላለየኩም። መምህር ሃብተ ሚካኤል ገብረ ስላሴ እዮም ዝበሃሉ። እዞም ኣቦ ኣብ ዝተፈላለየ ቦታታት ን44 ዓመታት ከም መምህርን መባእታን ማእከላይ ደረጃን ኮይኖም ዓዮም እዮም። ኣብዚ ግዜ እዚ ድማ ኣብ መንደፈራ እትርከብ ናይ መባእታ ቤት ትምህርቲ ከም ተቆፃፀሪ መምሃራንን ተምሃሮም ብምዃን ነቲ ልዕሊ ፍርቂ ዕድሚኦም ዝዓየዩሉ ዘፍቅርዎ ሞያ መምህርና ይቕፅልዎ ኣለዉ።
1: ብድሌትን ብማሕላን ዝወዳእኽዎ ትምህርቲ እዩ። ብኡ መሰረት ድማ መምህር ዝበሃል መራሒ እዩ፣ መምህር እዩ፣ ህርኩት እዩ፣ ርህርህ እዩ፣ ትጉህ እዩ። ንኩሉ ነዚ ንምብዳሕ ኣብ ዝኸድኩ ኣብያተ ትምህርቲ ኣስተዋፅኦ እንዳገበርኩ ስጋብ ሕጂ ኣብዚ በፂሐ ኣለኹ።
0: መምህር ሃብተ ሚካኤል ብዘለዎም ናይ 44 ዓመት ውህሉል ተመክሮ መምህር በቲ ዝኽእሎ ንተምሃሮ ቤት ትምህርትን ዘድሊ ነገራት ምቕራብን ሓላፍነት ኣለዎ ባህል እዮም። ስለዝኾነ ድማ ኪኖ ኣካዳማዊ ሓላፍነቶም ንሶም ከተግብሮ ዝኽእሉ ንጥፈታት ንኽገብሩ ቅሩብ ዝኾኑ መምህር ሃብተ ሚካኤል ኣብዛ ሕጂ ዝሰርሑላ ዘለዉ ናይ መባእታ ቤት ትምህርቲ ፍረቓልሲ ካብ ዝመፁ ን4 ዓመታት ኣቕፂሮም ኣለዉ። ኣብዛ ቤት ትምህርቲ ዝፀንሖም ሕፅረታት ብዓቕሞም ክቕይሩ ብምሕላን ድማ ነታ ቤት ትምህርቲ ብጉልበቶም ቀፅሪ ክሰርሑላን ከምኡውን ኣግራብ ክተኽሉላን እዮም ተበጊሶም።
1: ኣነ ሻሙናይ ክብለ ዳ ኣብዚኣ ተፈቲነላ እምበር ኣይተምሃርኩላን በዚ መሰረት እዚ ብዕና ፀኒሓትኒ ከመይ ላ ንፀኒሐት ኣነ እውን ነዛ ቤት ትምህርቲ እዚኣ ብዝተፈላለየ መዳያት ሓደ ብምግራብ ካልኣይ ድማ ኣብዚ ቀፅርታት ብምስራሕ ካልእ እውን ኣሎ ኣስተዋፅኦታት ምስቶም ዘለዉ ንመምሃራን እናተሓባበርኩ ሰርሕ ካብቲ ኣብዚ ዓመት እዚ ጀመርክዎ ምግራብ እዩ። ፍርቂ ሜትሮን ታሕቲ ፍርቂ ሜትሮን ጎኒ ወዳ ጉዲ ናይ ሰብዓ ኩዒተይ ኣዳለየ እቶም ኮሚቴን ቤት ትምህርትን ዘምፃእትለይ ተኽሊ ሕጂ እውን ኣብዚ ተኺለ ማይ እንዳምፃእኹ ተምሃሮ እንዳተሓጓዙ እንዳይኣልዩ ኣለኹ። ኣብዚ ስራሕ ዘከናውኖ ዘለና ብተምሃሮ ሓገዝ ማይ ንገብረሉ ዘለና ማይ ስለ ተወዳሕና ባስካ ዳ እምበር ፀገም ናይ እንዳተፃገመ ኩሉ ኢና ተምሃሮ ሕጂ ንመርኣያ ኢልና ኣምፂና መንበር ካብ ባስካ ኢና ማይነስቲ ማስካ ኣለና ማስካ ንመልእ ስለስጋም ንጭንጓዓ ግን ስለዚ ደንጎና ተኽሊ ከይሓረና ነዚ መንገዲ ዘካየድ እዩ።
0: መባእታ ቤት ትምህርቲ ፍረቓልሲ ኣብ ከተማ መንደፈራ ተዶኪና እትርከብ ቤት ትምህርቲያ። እዛ ቤት ትምህርቲ ዓመታዊ ቅድመ ትምህርቲ ንዝወድኡ ተምሃሮ ብምቕባል ክሳብ 50 ክፍሊ ተምህር። ኣብዚ ግዜ እዚ ድማ 963 ተምሃሮ ዘለውዋ ኣብ ንጡፍ ስራሕ እትርከብ ቤት ትምህርቲያ።
2: ብነዊሕ እዋን ልዕሊ 87 ዓመት ኣምሂሩ ዘሎ ቤት ትምህርቲ ምዃኑ ህንፃታት እውን ኣዝዩ ኣሰካፊ ኮይኑ ነይሩ። ኣብ 2025 ኣብ ወርሒ ሰነ ምስ ህዝቢ ተራርሪና ከዓ ሙሉእ ብሙሉእ ፅገና ከም ዝግበረሉ ተገይሩ እዚ ንሪኦ ዘለና ከዓ መርኣያ ናይቲ ኣበርክቶ ናይቲ ሕብረተሰብ እዩ ማለት እዩ። ስለዚ እቲ ሕብረተሰብ ኣዚ ቤት ትምህርቲ ዝገብሩ ኣበርክቶ ብዘይቀል ዓለም ኣዝዩ ዝነኣድዩ።
0: መምህር ሃብተ ሚካኤል ኣብዛ ቤት ትምህርቲ ምስ ዘለዎም ስራሕ ማለት ተምሃሮን መምሃራንን ናይ ምቁፅፃር ሓላፍነቶም እዮም ነዚ ናይ ምግራብ ቀፅሪ ናይ ምስራሕን ንጥፈታቶም ዘካይዱ። ንሶም ብተምሃሮን መምሃራንን ኣተባባዕ ደገፍ ከም ዝረኽቡ ይገልፁ። እዚ ድማ ነታ ቤት ትምህርቲ ጥራይ ዘይኮነ ንዕኦም እውን ኣካላውን ኣእምራውን ዕግበት ከም ዘለዎም ይዛረቡ።
1: ኣብዚ መደብ ናይ ቀፅሪ ግን ንርኣይ ኣይፈቲንዮ እቲ ዝፈተንክዎ ድማ ብዙሕ ሞራል ካብ ከባብን ካብ መምሃራንን ስለ ዝረኸብ ኩሉ ቀፂል እዮ። ሕጂ 150 ሜትሮ ኳን ኣለኹ በዚ መሰረት እዚ እዚ ኳን እዮ ዘለኹ ህዝቢ ብሕጎስ ብዙሕ ሞራል ድማ ሂብኒ ብኡ መሰረት ድማ ክቐፅልኩም ሰኹምኩ ቀዳማይ ፌዝ ወዲእ ኣለኹ ካልኣይ ሳልሳይ ፌዝ እንዳልኩ ነዛ ቤት ትምህርቲ ክሕውያ ኣብነታዊ መምህር ክኸውን እውን ግደ ስለ ዘለኒ በዚ መሰረት እዚ ፃዕላይ ይቕፅል ኣለኹ ተደንኩኹ ድማ ሰዓ 7 ኣብ ዘለኹ ኣብዚ ናይ ስራሕ ግን ሰዓት 5 ኣለኹ እዚ ሰዓት 5 ኣብ ዘለኹ ሰዓት 5 ጀሚረ ብዝሕልፊ እዚ ናይ መካባ ክኹን ከሎ ደሮና ከይኮነ ከሎ ንፋስ ከይኮነ ከሎ ኣብዚ ግዜ ዝሓሊ ከምዘ ይሰርሕ እዚ ድማ ንዓይ እንታይ ይብኒ ሓደ ንብሰ ይፎክስ ክልተ እቲ ክትሰርሕ ከለካ ባህት ኣለዎ ኩሉ ግዜ ኣብ ገዛ ዝስራሕ ክዎ ዋላ ኣብ ካልእ ዝስራሕ ክዎ ንዓይ ባህታ ስለ ዝበኒ ነብሰ ይፎክስ እዩ
0: መምህር ሃብተ ሚካኤል ብመምሃራን ፅቡቅ ተቐባልነት ዘለዎም መምህር እዮም ንሶም ኣብ ሂወቶም ማለት ነቶም ብዕድመ ካብኦም ዝንእሱ መምሃራን ኣርኣያን ኣብነትን ክኾኑ ከም ዝፅዕሩ እዮም ይዕሊሎምና መምህር ሃብተ ሚካኤል ብልሳን መምሃራን ከመይ ይግለፁ
3: መምህር ሃብተ ሚካኤል ዝበሃል መምህር ብዕድመ እኳ ካብ ኩሉ ሰብ ዝዓበዩ እዮም ኣብ ቤት ትምህርቲ ብናቶም ድሌት ኣነቕማን ከምዚ ኣይመሰለኒን ብጣዕሚ እዚ ቤት ትምህርትና ካንሸሎ የብሉ እናበልና ንሓምየ ነርና ግን ሰኣን ሰብ እዩ ካንሸሎ ዘይብሉ ኮይኑ ተሪፉ ስለዚ ብናቶም ቮሉንተሪ ብናቶም ድሌት ብዘይ ገለ ሓገዝ ካብ መምሃራን ይኹኑ ካብ ኮሚቴ ይኹኑ ካብ ወለዲ ይኹኑ ብዝኾነ ናቶም ተበግሶ ንዝኽሉ ንድቀሞ ናይ ብሓቂ ዝምስገኑ ሰብ እዮም ድ ዝገብረሎም ትካል ተደኣልዩ ክሕግዞም ዝኽእል ፍሉይ ሓገዝ ዝገብረሎም ኣነ ምስም እዞም ሰብኣይ እዚኦም ምስተዕድሚኦም ደረጃ ብጣዕሚ ፍሉይ ድ ናብ ምሕጂ ርአ ፈልጥን እየ ግን ኣብ ከተማ ዝቕመጥካ ከምዚ ክሰርሐ ኢለ ትፅቢት ኣይነበረኒ ዝሰሪሐሞ ዘለዉ ግን እዚ ቤት ትምህርትና ካንሸሎ ኣለዎ ኢልና ሕጂ ግን እንታይ ደሊ ዓቕሚ ሰብ ይደሊ ሰብ ተደሃል ከዓኒ ክንደቂዩ ካንሸሎ ክኸውን እዩ ማለት እዩ
2: እቲ ናይ ስራሕ እውን ዘለዎ ዘይቀላለም ሕጂ ስለትሪኦ ዝረአኹም መንበር ዘይረ ብዙሕ ነገር ዝገብር ሰብ እዩ እቲ መምህር ዝተፈላለዩ ነገራት ጎደሎታት ናይዚ ቤት ትምህርቲ ብፍላይ ናይ ጉልበት ዝሓትት ስራሕት ብምሉ ስባዕሉ ይሰሩ ብፍላይ እዛ ሕጂ ተበጊስዋ ዘሎ ከባቢ ናይ ሚትን ገለን ሜትሮ ብቮለንቱ ቤት ትምህርቲ ወላሓንቲ ዝገብረሉ ነገር የለን እቲ ናቱ እንታይ ሓንቲ ፅበት ኒሕ ሒዙ ኣብዚ ቤት ትምህርቲ ገለ ታሪክ ገዲፈስ ክኸይድ እየ ዝብል ሓደ ፅቡቅ ኒሕ ሒዙ ንሕና ብወገና ገለ ነገር ክንገብር ዕዮ ሂብና ኣሎ በቲ ንሱ ዝተበገሶም ሓፈሻዊ ግን እቲ ንባዕሉ ሓደ ታሪክ ገዲፈ ክኸይድ እየ ምባሉ እዋ እዚ ነቶም ንኣሹ ሓደ ዓብዪ እዩ ይበና ኣሎ ማለት እዩ
4: እቶም ካልኦት መምሃራን ዘለና ከምኣቶም ክንከውን ንዕኦም ርኢና እውን ውፍያትን ፃዕራማትን ክንከውን ይምነ ማለት እዩ ምክንያቱ ንሪኦም ኣለና ንሕና መምሄርና ክንከይድ ክንብል ከለና ሙሉ መዓልቲ እዚኦም ዝውዕሉ ኣብዚ ኣውዒሎም ከዓ ንሪኦም ይነድቁ የስትዩ ስለዚ ነዞም መምህር እዚኦም ኣጆኹም ክንብሎም ከነተባብዖም ጎኖም ሒዝና ከምኦም ክንከውን እየ ዝደላኒ ሙሉ መዓልቲ ነዚ እምኒ ነዚ ካንሸሎ ንሪእዎ ቀይሮሞ እስኪ ብጉልበት ናይ ካልእ ሰብ ንክትሪኦ ነዚ ክንደይ ጉልበት መወሰደልና ሶም ግን ንሪኦ በብመዓልቲ ካብታ ትጅመር ስጋብ ሕጂ ዋላ ንክንሪኣታ ቤት ትምህርትናስ ኣዝያ ውቅብትን ደስ ትብልን ኮይነ
0: ኣብ መወዳእታ መምህር ሃብተ ሚካኤል መምህር ድሕሪ ወላዲ ዘይኮነስ ማዕረ ወላዲ ኣብ ህወት ሰባት ዘይነዓቕ ፅልዋ ዘለዎ መፃን ረአን ናይ ተማሃራይ ንክሰርሕን ከተባብዕን ዝኽእል ንሱ ብዘፍረዮም ወለዶ ድማ ኣብ ህንፀት ሃገርን ሕብረተሰብን ዓብ ኣስተዋፅኦ ዘለዎ ምዃኑ እዮም ዝዛረቡ መምህር ማለት ድማ ዓብዪ ሓላፍነት ምስካብ ምዃኑ ይነግሩ
1: መምህር ክበሃል ከሎ ዋላ ከባቢ ኢሉ መምህር ይበዕሉ ክሊማ እውን መምህር እዩ መምህር ግን ትርጉም ናይታ መምህር ትውደላስ ከም ሓደ ኣብ ክፍሊ ኣትዩ ተማሃሮ ዘነቃሕ ጥራይ ዘይኮነ መምህር ትርጉም ኣለዎ ትርጉም ናይ ሓደ መምህር መራሒ ምሁር ህርኩት ርሩህ ስለ ዝኾነ ኣብቲ ቤት ትምህርቲ እቲ መምህር እንታይ እዩ ሓኪም እዩ እቲ መምህር ኣብቲ ቤት ትምህርቲ እንታይ እዩ ፖሊስ እዩ እቲ መምህር ኣብ ቤት ትምህርቲ እንታይ እዩ መምህር እዩ

ወ ጸላም ደምሲሱ ብርሃን ዘምፅእ ስለ ዝኾነ ንሕና ንተምሃሮና ብፍቕሪ ብኩሉ እንትንኡ ተምሃራይ ክምዕብለሉ ዝኽእለሉ መንገዲ በቲ ዓይነት ትምህርቲ ተታሒዙ ዘሎ ነፍሲ ወከፍ ናይ ንምዕባል ተምሃራይ ስለ ዝኾነ ተምሃራይ ማዕቢሉ ንመጻኢ ዕድሉን ዕድል ሃገሩን ክማዕበል ዝኽእል ብርሃን ጸላም ደምሲሱ ብርሃን ከንግስ ዝኽእል መምህር ተምሃራይ ተቕባልነት ክህብ ኣሎ። ወላዲ ድማ ዓብዪ መምህር ስለ ዝኾነ ሓጋ ዝኸውን ኣሎ። በዚ መሰረት እዚ ተምሃራይ ናይ መን እዩ? ናይ ኩሉ እዩ። ናይ ወላዲ እዩ፣ ናይ መምህር እዩ፣ ናይ ሶሳይቲ፣ ናይ ሕብረተሰብ እዩ። ስለዚ ተምሃራይ ንዑ ክሰማዕ ኣለዎ። ነቲ ናይ ሕብረተሰብ ባህልታት ድማ ተኸቲሉ ነቲ ዝውሃቦ ዘሎ ናይ ብርሃን ጮራ ሎሚ ዕንባባ እዩ፣ ፅባሕ ፍረ ክኸውን መታን ብዕቱብ እንዳተኸታተልካ ወ መምህር ብትርጉም ናይ ትሒዝዎ ዘሎ ስም ኣብነታዊ ኮይኑ ለውጢ ዘምፅእ ክኸውንን ተምሃራይ ድማ ብለውጡ ደመዙ ንስ እዩ። ለውጢ ናይ ተምሃራይ ደመዙ ናይ መምህር፣ ምክንያቱ እቲ ወለዶቲ ድማ ቀዳሕን ወራስን ክኸውን ኣለዎ።

0: ቤት ክወሰዱ ወለከ ቤት ታዘ ወለሱ ነዘ ብርሃና
1: ሃይ ንግዳቲ ገበ ቤት ቤትና
2: አነ ዘቃጠለለይ እንተ ተረኸበ ጽቡቅ ምልእቲ ሓፍተይ ኣይተረኽበን ግን እናለኹም ከዓነ ኣይገድፈኒ ወላ ኣነ ንኩለኹም ን ኣይገድፈኩም ቀጠሎ ዋይ
3: ደስ የኸፈላ መጋብሪ መንፅሩር ምዃኑ ኸ
4: እዎ ዝርያት እዮ
0: ሽማይሲ ንዓይኖም ክዘርየላ
4: ዘርዩላ ኮ የድብለካ ደሎ
0: ኣንታ ዝዕላል ንዓይ ተገላቢጡኒ
1: ኣርሓ እንታ ከመይ ትበልዎ ፅጋቢ ተሰሚዕካ ዶ
5: ብኣኽሊ ኮ ፃባ ሰተ የሳለ ዓድብ ዓዳብኣኸን ከም ትዛርብ ጌርክና ኖቦይ ትዘርጓል ከም ዘላቶ ክፍልጥ እምበር ሽመደልየወስ ከም ዘይበልኩምሞ ፅቡቅ ገይሮም ፈልጡ እዮም
4: ክሊ ኣቐዲመ ጓላን ወዳን መፍለጥ ኮ ነይረ
6: ተረፍ ሕርቃኑ ኣብ ዓይኖም ንዓይኖም እንተኽልእዎሲ ንወደይ
1: ወይለ ኣብ ዓይኖም ትዛይረኣብ ወዲ
6: ወይለከያበየ ኣለኹ
1: ዘይፈለጥኩ
0: ብድሓንዲ ኻ ደኣ ንተኸዓ ዘድሊ ነገር
7: ኣይረት ዘለያ ወደያ እንታ ዘፈለጥ
0: ዎወይ ተኸዓ ዛ ተኻሊት ነገርሲ ወዲ ዘጎደል

0: ሞይጣኻ
1: ሕሞ ወራ ኢና ከመይ ዘለኒ
2: ኣንታ ትሕት ርዳ ያዶ ንመስ ዋሕት ይትና ይነበረ
3: እዚ ኩሉ ድፍረታ ባህ ኢሉኒ
0: እሞ ባዕለይ ወጢጦ ከም ፃሳይ ትፀብር
4: ሽዑ ዳይርሃወይ ምርዕዋ ማለት
3: እዩ ናቱ ዝተሓንቀሲ ኢልና ደፋ ኢልና ንሪዮ

0: እቲ ዳርሲ ሰራ ዓይኖም ዘሪኻኢሉ እዩ ንሽማይ ተሃራሪ ውድኮ እዩ
1: ኣደይታይ ዝበልዖ ሕሙቶስ መበቐሽ ዮሰዎም ዩ ነገሩ ዋ ገርም እዩ
0: እዋይ ኣንተ ንክደኖ ምንበር እዚ እውን ከምተሓዊ ሕሱም እዩ ሕሱም
1: እንበር ክዋለ ኣዋል ዓዲ ሃገር ከም ዝተሰኣናስ ንዓይኖ ኣንተ ናይ ዚኦም ስንር እዩ
0: ንበይኒ እዚ ብሰብርሃ ዕጭ ኢልና ካህ ክንብል እኮ እዚ ንወዲ ከምዝን ከይመፀና ኢልና ኢና
1: ዋ እሞ ቂድሚ ምውዳድዕ ስሚዕዎ ኸይኩ
0: ኣይሰምዐ ብወዲ ቐሺ ቅድሚ ምንጋሩ ሽማግለታት ሰዲዱ ነይሩ ድዮ
1: ዶ
0: እሞ ነንቅነኮ ይርእ የለኹ
1: ናብዛዕ
0: ኣያሃሉ ርጉብ መርገመራ ግን ዝተዓደለውላ እንታ ከሓንኸሲ ምሰብኡ ክበኣስ
1: ኣቲ ናይ ባእትርሲ ደለ ምኾነ
0: እቲ ምትህራ ክንድብኡ ዝኣክል እንቲ ከመይ ዝመሰልዎ እዩ
1: ንምሸት እንደሞ ጓልያ ኩርዓትኒ ፀባእ ሰየአትኒ ይናይ ድኣ
0: ኣብ ቅድሚ ቦኣ ኸይዳ ክትር ኢላ እስክዋዓላ በልካ ክትብሎ ደኒኑ ርእሱ ኒኑ ከምዚኣ ገይሩ ዕዘብ ክብልን ሓንቲ ካ ኮነ ሰይ
1: ሓየአትኒ እዛ ጓል
0: ሓየት እያ
1: ጭደን ዝኾነት ቆልዓ እያ ዘላ ትክል
0: ዓይኒ ፀላእየ ኣ ድፈን ነገር
1: ኣሜን
0: እወ ኣሜን
1: እወ
0: ንምሻት ዳ ኣብ ፅቡቕ ብቃ በላ ኣመንተየ ንዎ ፍጣ ዳሓቃ ኣኮ ዓይኖ ክንዳዓሰር ተጎዶ እዚ
1: ዋዛ ከይመስለ
0: ኣይ
1: ስጋኽ
0: ዋይደዳኸይበላ ደኒኑ ሸኾኽ ሸኾኽ እንዳበለ ዕዘር
1: ሸኾኩብሉ እምበር ብክሳዶም ሰዓት ኣተቶበይ ክትገድፎ ሰናፍ ድያ ጓልክ
0: ወይ ኣብትን ክቁሩብ ዕልል ኣቢልና ከይንስሕቕ
1: ኣፋሉ ኪዳበላ መሲ እንድዩ መሲ እዩ
2: ወይ ዛፃሕ ወዒላ
3: ኣንተ ተኸ
2: ያ
3: ሓንዲ ቀኒኸ

0: እቲ ግራቶም ፀሓይ ኣይተጠፍጢፉስ ንዓይ ከዓ ብዘረባ ክትጠፍጠፈኒ ወይ ዓይኖ
1: ኣስጎኖ ሓያለ ግዜ ቤት ከተመላሊሶሞ ይረኸብኩኹ
2: ገሸቕኒ
1: ናይ ድሓን
2: ናይ ድሓኒ ሓትና ያላት ንብዝባን ዓዲ ሞ ክርአየለ ከይደቐኒ
1: ግር
2: ኣይሕዩ እንድዩ ኣያበርሀ ነጊርኒ ወዱ ዘጎደለየ ክሎ ምስ በለኒስ ኣይዕረፍኩካ
1: እወደለየ ክነረ
3: ቤት ኢልና ምንቲ ክንዕድልሲ ንቤት ክክመፀ
2: ሕይ ፈፂምካ ዘይንገር ድ ኮይኑ
1: ዳሓንዳሓን ድሓን ኣይትሃወኺ ኣይትትሃወኺ
2: ድሓን ዲኻ
1: ኣንተ ትኻ ቅሰኒ ይደብለክ ኣለኹ
2: ተቐሊኻ መቕና እዩ
1: ንምንታይ እኺ
2: እንታ ክብለኒ ክብል
1: ሰምዐኒ ኣለኽ እንዲኺ ቤትክ ክመፀክ የ ክዕለክ የ ደብለክ ኣለኹ
2: ኣራይበ
1: ስምዕኒ ዶ ደንቅነ ክትገሽ ዲኽ
2: ሓሳብ ስ የብለይ
1: ግረብ እሞርሓን ቤትክ ምስ መፃ ኹን ኣላ ከይደ
2: ማዓልቲ ተሓሚስካ መቕና እዩ እንታይ ክብለኒ እንተተወስፉ ወ ረኺብክታ ከዓ

0: ናይ ሳሙን ገዲፍ ክልተ ዘረባ ሓንቲ መዓልቲ ክንገጥሞ ዘይንኸ
1: በልና በልና
0: ክንቀትሎ ተዘየለካ ኢድ ብኢድ ንገጥሞ
1: ወይ ሳንዴ ከይ ዝቕፅል ኣዝያ ከይትምላ ሳንዴ ኣይተዓኽንንስክን ጥዕናካልፅና ነዊሕ ጌርክ
0: ኣትን ሳንደይ ካብዚ ምሕረት ዘፍሊ እንታይ እዩ ዘለክን
1: ዋ ዝሕሸኒ ፈሊጠ ጓል ዝሕሸኒ ፈሊጥ ትኮ ዝሕሸ ፈሊጥ እዩ ከም ዝገብር ሳንደይ ዋ በጃኸይለክና ዓይድሕር ሕጂ ብኣስ ወዲ ብኣስ ክትፅዋዕለይ ሳንዋ በጃይለክናሳንይ ብኣስ ወዲ ብኣስ ክትፅዋዕለይ
0: ክንዲትፈርሐ
1: ድፋኒ ድረፋኒ ኣብዛ ቀምሽና

0: ሓደ ፊት ዘለን ዚአ ስማዓ እስከ ሽማሓወ ድላይ ክዛረበካ ትውርድ ኢኻ
1: ድላይ ክበል
0: ብኣምሆ ኣቦይ እናተዛረበካ ከሎ ብዛዕባ ዓይኖም ምንታይ ኢኻ ሓቂ ዘይትነብሩ ንዓይኖም ቃሕ ከም ትብለካ ትነብሮ
1: ባዕለይ ስንባዕለየ ክነብሮ
0: ባላ ንዓይ ትነግረኒ ንበል እስኪ ዓይኖም ስ ወለዳ ትረና ድኣ ተሓፂ ክርን ተበለት ወሳደ ረኺባስ እንታይ ክትብል ኢኻ
1: ኣንተ ከመይቲ ኣፍ ክክላባ ትሽኑሉ ኣንተ ጥዑይ ሓሳብ የብልክኒ
0: ሓቀ እየ ኣጥቂቕካ ሓሰብ ኣይ ጥዑይ ሕሙም ከይኮምካ ዶ ግዳ ፈውስድ ለ
1: እንታይ ዘይገበርኪ የ
0: ትገብሮ ድኣ ንባዕለ ቦይና ደይን ቀስ ጌርካ ተረድኡ
1: እዚኣስከባድ እያ ታክል ንሽ
0: ዝብሉ ናባይ ግደፎ ንዓይ ምልከት
1: በሊ ትታወኺ ትድልዮም ንወይ ሓይ ክኾነኒ
0: ከከምዚኣ ጌርካ እንተተፀናኒዒካሲ ትዕወት ግዲ ትኸውን
1: ሰይ እጃ ክቕልድል ከፍተለካ
0: ዓይኖም ተላዓላ ድኣ ክብላዓልካ ድ
1: ተኸፈላኸ
0: እዋይ ቡ ኣነ ንስኻ ነይረ እንተዝኾውን

0: ገይ ኳ ነረ
1: ዶ
0: ምስ ሕድሩ ብሓደ ክንመፅ ኢና ስለዝበለኒ ገዲፈ መፅ
1: እዚ ወዲ ዘጎ ኸረኣ ናበየ በለ ንበረ ክዳሃየ ነጊረ ክመፅ ኢልኒ ወፅ እዩ
0: እንታይ ጣ ጓለይ ምስ ምስ በለ ማሓሾ

0: በለሲ ናብ ቤት ወዝ ዘጎዝብል ኣብልዎ
1: ምለስ ነራ
2: ሕራይ ወከዘብለ ንዳ ኣብሰተኹም ሰላም በ ወየ ምልእቲ ኸዳ ጠፊአ ዶ
0: ናይ ግድኸ
2: ሓዋ ኣባ ጉዳ ነይረን ንጌራ ዕንዲ ስንክታ ዝህልዋ መንዳ ክሕግዘኒ እሞ
0: ዋይ ታ ፅገ ጓለያ መልኣ ከትሕግዘ ንዓና ድማ ኣብዚኣ ወይና ንዓይኖምን ሕግዛና ግዲ
2: ንቂ ዓይኖም ታትካእሳላ ኣሎ ዕዮ ኣትሓግዝ እምበር ዕዮ ኣትግበር
0: ወይለይ ወይለይ ወይለይ ሳዳ ቀንዲ
2: ንዶወ
0: ቀንዲ እዛ ከተተሓዝ ኣለዋ
3: ነገር ተጣሚ እኳ እንዳኣሉ
0: ወወወ
2: ህላየ
3: ገላ ስኪ ክምለስ እየ
2: ኣወልባስተ እዩ
3: ዳሓን ዳሓን ክኸይድ ክምለስ እየ
0: ተቐፈመፅሐ
3: ድሓን ክምለስ እየ ዝተረፈ እንተሎ በዓል ክንምልእል ኣብሎ ይኸ
0: ክሳብ ትፈልሕ ሲ ጅምርምር ኣቢልናይ ክንፀምሕ ትበራብረ
2: ስክተ ትበላ ክነብላ ሞ
0: እንዶ
2: ሓይሸረብናስክተኣቢልና
3: ዓለም ከምኡ ጌርካ እናተጣበብካ እዩ
0: ታይዳ
3: ላስኪ መፃኹ
2: ቁኑባስተዩ
3: ይ ደሓን ደሓን ክምለስ እንዴ ዝጎደለ በዕል ክ እንዳመላላ ክንኪዳ
2: ስራሕ ኣብ ብላ ኣብ ሞ ሰክትት ከነብላ ዕዮና ክንገብር
0: ክምግበር

0: ዘይመለይክብ
1: ግርም
2: ግርም እምበሪ እምበል መፅዓኛ ኣዳሉ
0: ረግረ
2: ሕድሩን ሽማይን ከዓ ምስኻ ኮይኖም ዓዲ ፅንሑ ኣይትሕመቕ ከምዘንደቀ ወ ሓለዋ ተጠንቀቁ
3: መዝዕየ እንተሎ እደኢድካ ንበል
0: ኣይ ሕራይ እቲ ወዲ ዘጎ ኣንፀቤ እምበር ተመፀና
2: ኣንታ
4: ኣታ
2: ትበረ ከዳ ኣንታ ፀውዑ ጎባ
3: ወዲ ዘጎ ሕጅ ሎ ክዳህዮ
2: ፅቡቅ ግርም
5: ንዓ ወዳዲ መርዓኺት ንዓ ወረ ዋሕስ ክገብሩን እዮም ፅንሕ ኢሎም በት ከብላይ ዓዲ ተኸዓ ተኸዓ ናበኺ እቶም ኣብኡ ኣቲ ዝሓንዶ ውዒልኪ ፅቡቅ በሊ ኣይ ኣቱን እየ ሎሚ ናይ ተሓጓስ ጭድድ ፍንጭሕ ክንብል ኢና ከቢረ ኮሪዐ ኮሪዐ ተሓጉሸ እየ ዘለኹ
6: ኣንቲ
5: ትወዲ ዘውጎ ሲ ወዲ ዘውጎ ንሄለኪ ክምርዖ ደሊ ሰበይቲ ረኺቡ ሲ ወዳዲ መርዓ ምሳና ክትከይድ ኢኻ ኣይሎምን እሞ ጉሸ እየ ዘለኹ ክሪዐ ከመይ ኢለ የወፅየመ ሕጂ ደልዮኹምኒ
6: ኣይ ንዓይሲ ዋናት ዓጣቂት ኩንና ድ ኢሎም
5: ሽዲ በልሒ ናይ ብሓቂ ክርኺ
6: ሓቀይወ
5: ፅቡቕቲ መርዓ ከዓቲ ናይቲ ናይታ ሰበይቱ ወዲ ዘውጎሲ መገዲ ክልተ መዓልቲ ኢሎሞት ናይቲ ወረደ መርዓ ንዓልናይ ዝበለኒ
6: በዓል ፈልጥ ወላ መንገዲ ክልተ ሰሙንኹም
5: ይኹን ድሓንሱሲ ቋጥራሕ እዩ
6: ንሕና ብውሻጠ ንስኹም ብደገ ተሸባሸብ እዩ ኮይኑ
5: ተሸባሸብ ኮይና ኣላ ሕጂ
6: ግናያ ዝወዶ ዛውን ዓዲኣትዩ ክዘምድ ደኣ ኬና ዘይምነገርናዮ
5: እንዳ ዓዶምና ንዑብ ዕድመና ንዑብ መርዓና ስኸይ ብገዛእ ተው ኢሎም ኺ ንዓይ ከዓ ወዳድ መርዓ እንዳበልና ኣብዚ ከተፈልጥና ዓዲ ክትፈልጥና ትተንኮል በዓና እንዲ ክመስል ዳ ሕጂዳ እዚኣ ፅቡቕቲ ይኮነትን ሕጂ ትኸልና ጥራሕ ኣብታ ዘዛ ዓዶምና ጥራሕ ንግበር ሕጂ ናይ ሰውና ይትበል
6: ብሕልፊ ንዳየር ንዓይኖም መርዓ ከም ዝኸልእዎ ተፈሊጡ እሞ ድማ ኩሎም ወራደ መርዓ እንተኸይዶም ከዓ
5: ወ
6: ዋ ግርም ነይሩ
5: ኣንቲ ግደፊ ግደፊ ፋሕ ካይተብለልና ስኸይ ጥራሕ ኣብታ ከድክያ ዘለኺ ነጊሮም ክለው ዶ ወ እሞ ኣብኣ ጥራሕ ግደ ኣነ ከዓ ወራደ መርዓይ ክኸይድ ስቕበል
6: ሳውን እንተሸንክረልና
5: እንታይ ኮይነ ሽንክረና ኣነ ብኡ በፂሐ ምስ መፃኹ ኮ ክኸዶ ኮ ዕሪ ቁፅር ኣቢል እንታይ ከም ዝገበልና ክነግሮ እዩ እንታኹን ክዳ ኣይትፍርሒ ኣይትፍርሒ ጥራይ ንስኺ ደስታ ኩስኩስታ በርበረኻ ድልኻ ኩላ ካልእ ሰብካ ይትሕልፍ እታ ገዛ ከምዚ ጥራሕ በለ ተውፅ ከምዚ ካይዳ ናይ ንህ እወ ኣሕጎስሉ ኩለዎ ኣነ ከዓ መሪሕ እዮሞ ደገሽባ ኪዲ ጥራሕ ኪ ታስታይ ክጥራሕ ኣንድሪ ጥራሕ ኣብቲ ውራይቲ ስኢል ክጥራሕ ሸኮርተ ትበሊ ሓዝዮ ኩሉ ሓዝዮ ጥራሕ ኣነ ከዓ ሆ ላበልኩ ከዓ ኣትየ ሽባላቃብ ሽባ ጣልኩ ኩላ ክሕዛ እየ ክዲ ጥራሕ
7: እንታይ ዓሊም ኢኻ ትበለ
1: ኮይታይ ዳየር ሓወይ ነዛ ዓይኖም ትበሃል እንዳተ መርዓዋ ጋሙኡ ስቂሉ ብር ተበልኩስ
7: እሞ ዕልሚ ብግምጣሎም ላ
1: እምኾ ኮይታ
7: ዓይኖም ትበሃል ጎርዞ ተቐፊድ ኣብ ትሕተይ ክትቐት ኣለዎ
1: ኣቀሙ ኮይታይ እዛ ሓውቂ እኳ መቐሰኒ
7: ተርቡ ብዛዕባ ሓዉኻ ገዲፍካ ብዛዕባ ናይ ዓይኖም ምቕያድ ሕሶ
1: እሞ ኮይታ

ናትራና ብምክታል ዝውዓልኩም ክብራትን ክቡራን ተኸታተልትና ትሕሶና ኣብዚ ከንዛዝሚና ኣብ ቀፃሊ ብካልእ ትሕሶ ኣብ ልክዕ ሰዓት ክኸውን ንርከብና ክሳብ ሽዑ ግን ከምትወትዉ እንብሎ ኣብ መደባትና ሓሳብኩም ርእቶኹም ንቐፊታኹም ኣገዳሲ እሞ 12447 ናይ ስራሕ ቴሌፎንና ዕመታ ሰዓታትና ክድውሉና ድማ ክንቀበለኩም ከነግለኩም ድልዋት ኣለና ካብ ቀፅሪ ሚኒስትሪ ዜና ምስ ሰኣላይ ተስፋሎም ክትዘግርሽ ብምኳንና ቀሉን ዛሕልውን ደይቋርፅ ክራማት ይኮነልና ነዚ መፅሰሙን ሰባት ይበለና።

Gabba man night.

ሰላም ሰላም፣ ከመይ ትቕንዩ? ኣብ ኩሉ ኩነታት ዓለምና ብምዃን መደብና መደፊርና ንምክታል ተቐሪብኩም ዘለኹም ተኸታተልቲ መደፊርና ከመይ ቀኒኹም? ፅቡቅ ማርፊርና ንሎምውን ከም ልሙድ ንኣኹም ዘዘናግዑ ዘዛንዩ ከምኡን ይሕጉስ እዮም ዝበለቶም ትሕሶታት ኣዋሊዳ ኣብ ሰዓታ ደበኪላትና ዘላ ባር ነዞም ትሕሶታት እዚኦም ሓደ ድሕሪ ሓደ ናቦኹም ዘሳሲዮ ኣነ ዘህር መሓመድ ንበይ ባር ደጊመ ደጋጊመ መደብና ፈሊሙ ክሳዕ ዝዛዝም እዚ ሓቢርኩም ክከታተሉ ንዓደምኩ ደጊመ ደጋጊመ ድማ ርሑስ ጅማር ክረምታዊ ዕረፍቲ ክኾነልና ድማ ይምነ ማለት እዩ። ባርከስ ክተዋ ተኸታተልቲ መደፊርና ንሎም እውን መደብና ከም ልሙድ ብሓንቲ ጥዕምቲ ዜማ ጌርና ነዛ መደብ እዚኣ ክንፍልማ ኢና። ኣርእስቲ ናይዛ ዜማ ድማ ሸዊ ሸዊት እትብል ሓንቲ ጥዕምቲ ዜማ ክጋብዘኩም ማለት እዩ። ሞዘረባ ኸይንዋሕኩም ብቐጥታ ናፍታ ዜማ ክብለኩም እየ። ኣንድማ ብድሕሪኣ ክምለሰኩም እየ። ስናይ ምስትማዕ

0: ተሓዛጥን ዝኾነ ዜማ ዳግማይ ተራኺብና ኣለና። ኣብቲዋ ተኸታተልቲ መለፊርና ምኸመይ ነስተማቕራ ፀኒሕና ፅቡቅ ከምዚ ክንካተላ ፀናሕና ወለድናሲ እቶም ኣብ ሂወትና ዓብዪ ተራ ዘለዎም ብኦም ተመሕና ከም ንኸይድ እተስምዕ ጣዕሚ ዜማ ኢና ክነስተማቕሪ ፀኒሕና ማለት እዩ እሞ ካብዛ ጣዕሚ ዝኾነ ዜማ ኣስዕብ ኣቢለ ድማ ናብ ታ ተቐፅል ትሕሶና ማለት ትሕሶ ብራቮ ይክብለኩም ንሎም ማዓንቲ ብራቮ ድማ ኣብ መንጎ ተምሃሮ ዘሎ ውድድራት ተምሃሮ ዞባ ማእከል ዝነበረ ውድድር ኢ ክተርእየና ማለት እዩ መቦቕታ ዘለዎ ከይንዋሕኩ ናብ ብራቮ ክብለኩም እያ ንባብ ድሕሪያ ክምለሰኩም እየ ሰናይ ምክልና
1: ዮዳን

ብርሃነ ካብ ቤት ትምህርቲ ባና፣ ሶልያና ወደባት ካብ ቤት ትምህርቲ ብደቦ፣ ኤሮይ ካሕሳይ ካብ ቤት ትምህርቲ ዓወት፣ ዮርዳኖስ ገብረ ትንሳኤ ካብ ቤት ትምህርቲ ሓርበኛታት፣ ሉልያ ቢንያም ካብ ቤት ትምህርቲ ፊላን፣ ሄራን ዮናስ ካብ ቤት ትምህርቲ ደንበ ሰንበል፣ እልልታ ቴድሮስ ካብ ቤት ትምህርቲ ፍረሰላም፣ ላሜ ከማንኤል ካብ ቤት ትምህርቲ ጉንበት 24፣ ኤልናባይ ሳሙኤል ካብ ቤት ትምህርቲ ፍኖቶ ጥበብ። ንኹላቶም ሓደ ድሙቕ ታቂዒት ኣራይ ተወዳደርቲ ካብዚን ናይ ዕጫ ወረቐት ኣለኹም ኣልዕሉ ንዓንቲ ልዕሉ ሓራይ ንድሕሪት ንገለይ ንምለስን ኢና ትመደብ ተሰሪዑ ዘሎ ኤንግሊሽ፣ ሳይንስ፣ ሶሻል ስተዲ፣ ሲቲዘንሺፕ፣ ማቴማቲክስ ኢልና ሰሪዕና ኣለና። ካብ ኤንግሊሽ ስጋዕ ብጀካ ማቴማቲክስ ኩለን 30 ሰከንድ እየን፣ ማቴማቲክስ ግን 60 ሰከንድ ክትከውን እያ። ስለዚ ኣብ ማቴማቲክስ ረጊቑም ወረቐት ክፍቀደኩም ንኽእል እዩ ክትሰርዑ ኢኹም፣ ዝኾነ ተምሃራይ ግን ረጊኡ ይስራዕ። ኩላትኩም ንፉዓት ስለ ዝኾኑ መን ካብ መን ይበልፅ ንኸነውፅ እምበር ኩላትኩም ብሉፃት ይኹን። ስለዚ መደብና ክጅምር እዩ። ወረቐት በፂሕናኹም ኣለዋ፣ እተን ወረቐት ነጊሮኩም እየ። ሰለስተ ሕቶታት ኣለዋ፣ ተቐዳመይትን ሳልሰይትን ጥራሕኹም ትነግሩኝ፣ ታ ማእከለይቲ ግደፍዋ። ኩለን ከዓ ኤንግሊሽ ሳይንስ ኣለዎን። ተረድናኹም ነን። ካብ መጀመርያ ትሕተትዋ ኤንግሊሽ ኣላ፣ ድሕሪኡ ሳይንስ ኣላ፣ ሰሪዕና ኢና ኣለና። ሕቶና ንጅምር ኢና፣ ናብ ኤንግሊሽ ኢና ንቅፅል። ኩላትኩም ድልዋትኩኑ ክንጅምር ኢና፣ ብኤንግሊሽ ኢና ንጅምር። ተምሃራይ ዮዳን ብርሃነ ካብ ቤት ትምህርቲ ማታ ባና ቁፅሪ ክንደይ? ቁፅሪ 5 ኤቾክ ኢዝ ዩዝድ ዳሽ ራይት ቱ ኖትስ ኦን ደ ብላክ ቦርድ ኤ ቱ ቢ ፎር ሲ አት ዲ ዊዝ ሂምስ ኣም ሶሪ ሁከና ሰሪ ፎር ኣይ ኤንጂ ፎርማት እንድሕር ኣለዎ እንታይ ንጥቀም? ፎር ንጥቀም። ፎር ራይቲንግ ቱ ራይት ንብል። ኦኬ ሶልያና ወደባት ናምበር 9 ሺ ሊቭስ ኢን ከረን ዳሽ ሄር ግራንድ ፓረንትስ ኤ ቱ ቢ ዊዝ ሲ አት ዲ ኦን ዊዝ ኤክሰለንት ክላፌራን ሮይ ካሳይ ናምበር 2 ላስት ዊክ ዊ ወንት ቱ ባረንቱ ዳሽ ኤ ባስ ኤ ኢን ቢ ኦን ሲ ባይ ዲ 2 ባይ ሺ ሚስስ ምሶሪ ኦን ኤ ባስ ኣርቲክል ኣለዎ። ኣርቲክል ተሎ ተጠንቀቕሉ። ስሞል ቬክል ተኮይኑ ኢን ላርጅ ቬክል ስ ኮይኖም ከዓ ኦን ንጠቐም። ኦንዶ ወይ እንዳተምሃርና ንኽድ ሶሪ ዮርዳኖስ ገብረ ትንሳኤ ናምበር 6 ዶ ስኩል ኢዝ ዳሽ ዘ ሾፕ ኤን ደ ክሊኒክ ኤ ኦን ቢ ኢን ሲ ኣት ዲ ቢትዊን ኤክሰለንት ክላፕ ዮር ሃንድ ሉልያ ናምበር 7 We will have a national exam dash June A in B on C at D 4 A in A in excellent Okay Heran Yanas number 1 I do not like going out dash night A on B in C 4 D at excellent clap your hands

0: ሲበነረ ኤክሰለንት መልስካላ 24 ኦኬ ጉዮ ጀሚሮ ዘኖ እዚ ፊል ኢን ዘ ብላንክስ ዘ ሴል ኦርጋናይል ዩዝድ ፎር ጌቲንግ ኤነርጂ ፍሮም ፉድ ኢዝ ኤክሰለንት ኔክስት 25 The pesticide used to control rats and mice is rodenticide. Excellent. 20. The vacuum space in a thermoflask prevents heat loss or gain by dash and dash. Astoralimo. The vacuum space in a thermoflask prevents heat loss or gain by dash and dash. Yes, excellent. I told.
1: Number 27.
0: 27. List the cell organelles which are present in both plant cell and animal cell.
1: Cytoplasm, nucleus, cell membrane.
0: What's wrong again?
1: Three of them, they're present in both of them.
0: If you have another, find out.
1: Both of them.
0: Yeah, both of them.
1: Both of them is cytoplasm, cell membrane, nucleus, mitochondria.
0: So, mitochondria, that's what I'm talking about. Okay, next.
1: Number 20.
0: 21. The way in which heat energy transferred by current of liquids and gas is?
1: Convection.
0: Excellent. She answered. Okay, question.
1: Number 22.
0: 23. Elements on the right part of the periodic table are?
1: Non-metals.
0: Excellent.
1: 26.
0: When light bounces back from its surface, it is called? When lines bounce back from its surface, it is called? Bounce back.
1: Reflection.
0: Excellent. 19. The force exerted to a motion is called?
1: Effort.
0: Excellent. Number 22. Mitosis is a type of cell division takes place in dash.
1: Body cell.
0: Body cell. Excellent. Science ወዲና ናብ ሶሻል ስታዲ ንኸይዳለና
2: ድሕሪ ብራቮ ዳግማይ ተራኺብና ኣለና ፍትዋ ተኸታተልቲ መለፊዮና ሞነ ዝተዳልዩ ዝነበረ ትምህርታዊ ፍልጠት ከም ይኹን ካብ ሰለጠንሕና ክንደይ ካብቲ ክሕተ ዝፀንሐ መሊስኩም እወ ብራቮ ንዓና ንመዘኻኸሪ ኢላ እንዳምፅያቶ ዝበዝሕ መሊስና ክንከውን ከዓ ተስፋ ይገብር ማለት እዩ እምበር ፍትዋ ተኸታተልቲ መረፊዮና ካብዚ ቀፂለ ናብታ ተቐፀልቲ ሕሶና እንዲኸብረኩም ቅድሚያ ግን ሓንቲ ሕፀ ዝበለት ዕላለ ይክዕለኩም ሓደ ተምሃራ እዩ ወዲ 4 ዓመት ንመጀመርታ ግዜ ተምሃራይ መዋለ ህፃናት ማለት እዩ ንመጀመርታ ግዜ ትምህርቲ ዝኸይድ ነይሩ ሕጂ ትምህርቲ ከይድ ኣይደለየን እቶም ስ ዝርኡ ለሚኖም ለሚኖም ለሚኖም ናብ ትምህርቲ ከምዝኸይድ ገይሮሞ ማለት እዩ ሽዕ ትምህርቲ ምሰብ ፅሕዎ እቶም ስ ዝርኡ እንታይ ኢሎም ከምዝተሃንፅኦም ከመይ ልውዕ ይኸውን ፈቲዎ ዶ ይኸውን ገለ ኢሎም ተሃንፅኦም ሽዕ ገዛ ምስ ተመለሰ ከመይ ፀኒሑ ምፅእቱ ኢሉስ ናይ ጣዕሞቱ ደርቢዎ ገለ ሳሎን ረፋዕ ኢልኸፍ ኢሉ ከመይ ነይሩ ትምህርቲ ገለ ኢሎም ስሓትዎስ እንተ ከመይ ክኸውን ሕጂ ከዓ እኳ ፅባሕ መፁካ እዮም ክብሉና ኢልዎም ይበሃል እዚ ቆልዓ እዚ እንታይ ስከ 10 ወርሒ ሙሉእ ከምዝምሃር ኣይፈለጠን ነይሩ ማለት እዩ ሞነስ እዚ ቆልዓ እዚ ናይ 2 ወርሒ ሙሉእ ዕረፍቲ ለካ ተዝበሃል ሲ እንታይ ምበለልኩም ተሓስቡ ከምቲ ትፈልጥዎ ሓንቲ ሕቶ ክሓተኩም ክረምታዊ ዕረፍቲ ሲ ንፈታዊ ትምህርቲ ድዩ ዘሐጉሶ ወይስ ንፀላኢ ትምህርቲ ንፈታዊ ትምህርቲ እዩ ዘሐጉሶ ምክንያቱ ፈታዊ ትምህርቲ ከምቲ ትምህርቲ ዝፈትዎ ነቲ ክሳይ ነቲ ዕረፍቲ እውን ክፈትዎ እዩ ፀላእ ትምህርቲ ግን ነቲ ዕረፍቲ ንትምህርቲ መኒዎ ንዕረፍቲ እውን ሰሙን ምስ ገበረ ጥራይ ክመንዎ ስለ ዝኽእል ማለት እዩ ማርከስ ፍትዋ ተኸታተልቲ መረፊሩና ደጊመ ደጋጊመ

ዝሓፀረ መሰጋገሪ ዳግማ ተረኽብና ኣለና። ብሰባ ተኸታተልቲ ንረፊርና ካብዚ ስዕባ ቢሎ ድማ እታ ኩልኹም ብሃንቀወታት ትፅበይዋ ትሕሰ ድራማ ይኸብለኩም። ናይ ሎሚ ድራማ ተዋሳእትና ተቐሪቦም ተዳልዮም መፋነው ትብል ድራማ እዮም ሒዞብልና ቐሪቦም ዘለዉ። ከምቲ ኩልና ንፈልጦ ኣብ ክረምቲ ዝተፈላለየ ነገራት ኢና ንገብር። ትምህርትና ንዓፁ በለስ ንበልዕ። ሓንቲ ካብቲ ፍልይ ዝበልካ ተምሃሮ ናብ ሳዋ ይኸዱ ማለት እዩ። ኣሕዋትና፣ ጎረቤትና፣ ሓዝትና ናብ ሳዋ ነፋንወሉ ግዜ ተምሃሮ 11 ክፍሊ ድማ ናይ መፋነዊ ዝገብርዎ ፕሮግራማት ከመይ ከም ዝመስል ካብዛ ድራማ እዚኣ ክንከታተሎ ኢና ማለት እዩ። ብቐጥታ ናብ ድራማ ክብለኩም እየ። ሰናይ ምክትታል።

0: ነስ ገይላ ኩያ ክትሪኦ ደድዋ
1: ከነርያ እንዲና መቸም ከምናቶም ከም ትበልፅ ክሳምን ኣለዋ
2: ንሶም ከገይሮም ድያ ኣንታ ብዘይ ምዝከርታ ሰብ ክወርዱ እዮም መስለዲ
3: ክገብርእዮም ሓንቲ ጓል ክርቦ ማሓዞኦም ረኪብያ ነይረ ነዝናህና ቪድዮ ርአያ ከዓ ፈትያቶ ግን ከም ምዝራብ ዕቃበታት ገይራ ኣነስ ነዝናቶም ከማን ክርእዮም ደለኹ
0: ክላእ ከምዝና ናይ መፂ ድበጃኹም

0: ኣታ ርእዮም ኣታ እዚኦም ዳ ፍልይ ዝበለ ናዮም ክገብርዎ ባልጆኦም ጠርኒፎም ክኸዲኦም መስለኒ
1: ክላ ነጊርናኩም እጆ ኣዋፅርያ ባፅዕንክል ኢልናኩም ንስኹም ግን ምቆፂ ዘለኖ ሃሮ ላይኩም ኣታሪፍኩምና ራእይዎ በሉ ተቐዲምና
2: ኣታሞ ባፅዕ ናይ ዝኸድካ ድዩ ኣብዚ እንኮ ቤላ ናይ መዘከርታ ግዜ ኢና ሓሊፍና
1: ክላ እግረፉና በጃኹም ሕጂ ኣብ ባህሪን ገለ ክቃዛዝ እዮ ማለት እኳ
3: ኣታ ቀኒካሊኻ ኣጆኻ ካብስኻ ምስ መፅካ
2: ከይዲና ንባፅዕ ሕረዶ ንዘወሩ ኢና
0: ኣታታይ ዝግሪ ወደይ
2: ኣነ ግን ባፅዕ ዝኸዱ ይመስለኒ ከድና ዘይንሓቶም
0: ሓቂ ክጓደይ ንና ኬድና ንሕተቶም እያ ማለት ቀራኒስኩም ናብ ቤትኹም ተበጊስኩም
2: ኣሃ ናብ ቤት ትምህርትና ቤት ትምህርትና እንታይ ኣሎ
1: ጓላይ ሓቂ ኢዶ ክነግረኪ ማራኒ እናተሸርሽልና እዚ ናይ ለፈዝ ምፍናዊ መደብኩም ከመይ ኹም ክትሕልፎ ፍሉ ኣባፅዕ እንድዮ ግን ከመይ
2: ናብ ባፅዕ ኣይኮነን ከምዝናትኩም ናይ መዘናጋዕ መደብ ኣለና ዶ ተወሳኺ ከዓ
1: ባፅዕ
2: ዝኾነ ባልጃ ዝሓዘ ተምሃራይ ባፅዕ ድዩ ድኸይድ
0: እሞ ክዳውንትኹም ጠርኒፍኩም ናብ ቤት ትምህርትና እንታይ ኣሎ መቕናይኩም ድኹም
2: ዋዚዕና እዚ ከምስኹም ዝገመትኩሞ ክዳውንትና ኣይኮነን ዲብዛታትና እዩ ዲብዛታትና ድማ ብፅቡቅ ሓፂብና ኣስታሪርና ኣብዚ ባልጃ እዚ ጌርና ኣለና
3: ብተወሳኺ ክንመሃረሉ ዝሓገና ጥራውስትን ካልኦት ጠቐምቲ ፅሑፋትን ምስ ዲቪዛና ጌርና ብሓደ ናብ ቤትምና ንወስቶ ኢና
4: ብድሕናና ዝመፁ ምናልባት ተምሃሮ ዝተሸገሩ ከየልዉ ሞ ንዖም ክንዎም ክሓሲብና
2: ብተወሳኺ ኣብ ቤት ትምህርትና ናይ ፅጋናን ፅሬትን ወፍሪ ክንገብር ንዳይክተር ፍቓድ ክንሓትት ኢና
3: በዚ ድማ ዝጠቅም መዘከርታ ገቢፍና ሳዋ ክንወ መዲብና ኣለና
0: ዋዋዋዋዋ

ነዛ ድራማ ከመይ ክንከታተላ ፅንሕና ብተዋ ተኸታተልቲ መረፊርና ከምዚ ኣብዛ ድራማ ክንከታተሎ ፅንሕና ንሰባ ክንከይድ ከለና ንገብሮ ናይ ምዝንጋዕ መደባት ማለት እዩ። ምስለ ምዝንጋዕ ጥራይ ዘይኮነ ኣብ ውሽጡ ብዙሕ ቁም ነገር ዘለዎ ከምኡ ተዘካሪ ነገር ጌርና ክንከይድ ከም ዘለና በዚ መንገዲ እዚ ፍዮርና መኪናትና ኣላ ማለት እዩ። ንኣባላት 38 ዙርያ ብሰላም ምፅና፣ ንኣባላት 39 ዙርያ ድማ ነዞም ብሕጂ ሰባት ኸዱ ሰላም መንገዲ ክኾነልኩም ድማ በዚ ጋጣሚ እዚ ፍዮርና ምንዮታት ገልፀልኩም ኣላ ማለት እዩ። ባርከት ብተዋ ተኸታተልቲ መረ ፍዮርና ፍዮርና ንሎሚና ዳለቶም ዝነበረ ትሕሶታት እዚ ክትከታተልዎ ፅናሕኩም እዩ ነይሩ። ትሕሶታትና ዓጊብኩም ተዘናጊዕኩም ከምኡ ተማሂርኩም ክትኮኑ ተስፋ እናገበርኩ ምርኻብና ኣብ ዝመፅእ ሰሙን ብመለሳት ዘለዎም ትሕሶታት ይኸውን። ክሳዕ ሸዑ ግን ሰሰናይ ንኽእልና

0: ጃልያት ኤርትሪየን ስካን ቀጠር እብ ሕበር እስክበረት ፈጂር እባ ትብል ስቕላት እትዮም 37 ጁላይ ዲብ ኣዳውሓ 10ራይ ሙእተመራ ሰርገለት ዲባ ብዝሓም ኣንፋር ጃልያት ዝሓድረው ዲቡ ሙእተመር ሰፊር ኤርትሪያ ዲብ ቀጠር ሰይድ ዓል እብርሂም እተኣስምዓ ከሊመት ዶር ጃልያት ዲብ በራምጅ ወጠን እንዳሓመዳ ፍንጋ ኣንፋር ልትርኤ መተሰዳደይ ውሕደቶም እባ ሓየሰት እግል ተረድ እግል መንፋዓቶም ለከድም ሰበቱ እብለ ተረዳ እግል ረቤ ኣትፋቀዳ መሻርከት እቲ ሽቕል ፀናሓት መማቅርሓ ጃሃት ጃልየት ዲብላ ቀደመቱ ተቕሪር ሽቕል ሓቆሎ ሃድገው ወናቐሸው ዲቡ ዶር ጃልየት እግል ትወቀል ንእመማ ናይ ለመፅእ በራምጅ ትፈሃመው ዲቡ እደንጎባ ሙእተምሪን ሓዳስ መማቅርሓ ጃሃት ሓረው ሰፊር ዓል እብርሂም ዲባ ሓለፈያ ናይ መከለሲ ከሊመት ሙእተምሪን ኣዋ መሻረከት ፋዛዓት ሓቆል ሓመደ ሓዳ ስለተሓርየት መማቅርሓት ጃህት ውሕደት መሰዳዳይ ኣንፋር ለጃልየት እግል ተረድ ክምሰልማ ዲ በራምጅ ወጠን ዶሮም እግል ወቅሎ ነሻጥ ክምሰል ከድም ፋና እቲ ኣቕሊም ጋሽ ባርካ ብኣድረሶት ደርስ ለጣንሓያ ዝያስስ ምእት ምደርሳት ረውደት ዳሓረያ ተፋሲሉ ምን መንሱር ዑስማን
1: እታቕሊም ጋሽ በርካ ከደማት ረውደት እንደትወስዐ ብቕዒ ምህሮ ህግለት ደቃ ብብለገብህ ለጅህድ ዲብ መድረሰት ቦርዲን ጎኘ ህግል መደት ኦሮት ወርሒ ድረሶት ደርሳ ለፀንሐያ ዝያድ ስስ ምእት መደርሳት ሓዳይስ እትዮም 5 ኦጎስት ድሓረያ ለእፍዕል ወነዘርለት ሃየባ ተእሂል ካልእ መረቱ ክምሰልቱ ዝሓበረ ምዲር መድረሰት ቦርዲን ጎኘ እስታዝ ክብሮ መስመሮም ደረሳ ወመደርሳት ለአርአዊ ሕስር ወመትሰባል ሓመደ ዲብ ውዛረት ተዕሊም መስኡል ውሕደት ተዕሊም እመሳፈት እስታዝ መስፍን ሓሪ እብጀህቱ ከደማት ረውደት እግል ትወስዕ ብደረጀት ወጠን መራክዝ ተእሂል እንደቐማ ተሂላት ልትሃየብ ክምህል ሓበረ መስኡል ፈርዕ ተዕሊም ኣቕሊም ጋሽ በርካ እስታዝ ያሲን መሓመድ ሄ እስክላ ብለገብኣ ጅህድ እቲ ኣቕሊም ጋሽ በርካ ምእትዋ 55 ላዕላ ዓደት መእሰሳት ረውደት ዲብ 438 ክምዓባ ወዝያድ 27,000 ደረሳይ ከደማት ረክቦ ክምህለው እንዳሓበራ ዲብ ለመፅእ ሰነት ዓደድ መእሰሳት ዲብ 630 ወብዝሒ ደረሳ ሄ ዲብ 30,000 እግል ትወቀል ጅህድ ገብእ ክምህለ ሸርሓ ሓክም ኣቕሊም ጋሽ በርካ ሰፊር ማሕሙድ ዓልሕሩይ ዲብ ደንጎባ ዲብ ለሓልፈት ሰነ ነቲ ለኣንበታ በራምጅ ብንየት መእሰሳት ረውደት ወኣድረሶት ሓዳይስ መደርሳት ዲብ ኣውስዖት ከደማት ረውደት ወዓቦት ዓደት ደረሳ ፍገሪት ዓባይ ሰበትቡ እግልት ዓወት ዶር ምህም ወዱ ዝህለው መእሰሳት ወሰብሕቶት ሓመዳ ዲብ ለዓደት ካቲማ እብ ደረሳ ለዳለ ኣግቡይ ኣድረሶት ረውደት ለልአርኤ ዕፈት ቀደማ
0: እቲ ኣቕሊ ምግብ ካህላት ለጠዋራ ሕማም ቲቪ እግል ትእምር ወግል ራቅቦቱ ለኣንበታ ወራት ላታት ናይት ፍገሪት ትረከብ ምኑ ክምሰልህልየት ዲብ ፈርዕ ዓፍየት ኣቕሊም ምግብ በዓል መቕደረት ዓፍየት ሙጅተማ ሰይዳ ሰምሃር ጎይቶኦም ሓበረት ኣብ ደረጃት ኣቕሊም ዝህለያ 36 መእሰሳት ዓፍየት ለ14 ብሕስ ሕማም ቲቪ ክምሰል ወዳያ እስቢዳልየት ሓዝሓዝ ጎዳይፍ ወቤት መካ እየ እብ ጂን ኤክስፐርት ለልትእመር ኣላት ጥውር ናይ ፍሑስ ክምሰል ኣጃዘያ ሓቆል ሓበረት ዲብ ወረታት ሕማም ቲቪ ለሻቅያ ዝያት 70 እማትሄ ዶር ምህም ወድያ ክምሰለለያ ብርሃት ኣስባብ ጠባይዕ ለሕማም ክምሰልዎማ ኣግቡይ መተሓላላፉ ለሻርሓት ሰይዳ ሰማር ኣግዳ ኣሻይሩ ስዕለት ዝያት ክለሳምን ለህበት እቲ ወክድ ላሊ ወሓዝ እቲ ወክድ ኣምዕል ወጃዕ ንሓር ሕብር ዓልገት ክምሰልዎማ ነቐስ ሜዛን ገሮብ ወደቢ ሻነሃት ክምሰል ትርኢ ዲቡ ሻርሓት ሕማም ቲቪ 80 ምእታይት ሸነቢ 20 ምእታይት ሄ በራምን ሸነቢ ክምሰል ኣዳሚዕ እንዳሓበረት እቲ ኣቕሊም ምግብ እብላ ገቢእ ትልሉይ ጅህድ ዓዲዮ ሓዲስ ነቅስ ክምሰል ሃላ ኣፋመት ሕማም ቲቪ ዝረክቦም ምስል ኤችኣይቪ ወስከሪ ዝነብሮ ክምሰልዎማ ዓመሲ ክምሰልቶም ላትፋቅደት ኣሰይዳ ሰምሃር እትላ ሰነት እላ እብላ ገብኣ ፍሑስ ሕማም ቲቪ ኤችኣይቪ 7.3 ምእታይት ክምሰል ዓላ ኣከዳት እደንጎባ ኣሰይዳ ሰምሃር ሕማም ቲቪ ሸዓብ ዲብላ ልጀማዕ ዲቡ ቀዓት ወኣተቡሳት ክምሰላ ዓደ ዲብ ወቅት ሃንጠሾት ኣፉናሂ እግል ንድባ ወማስክ እግል ኒደ ኣትፋቀደት ዲብ ምድሬት ሓልሓል ዶር ሙጅተማዕ ዲብ ጠወሮት ክዳማት እጅትማዐት እግል ትወቅል ለሃድጋ እጅትማዕ ምንዮም 27 ጁላይ እስክዮም 5 ኦገስት ገብአ ምዲር ምድሬት ኣሰይድ ግርማፅን ኣብርሃ ምስል ዓባይ ዓድ ወሊጃን ደገጊት እብለ ወደዩ እጅትማዕ ዲብ ወክድ ወሊድ ዲብ ወክድ ወክድ ለልዳሌ ለህላ

እግል ብዕዳም ጅሃት ለእማማ ክምሰሊ ኢኮን ኣፍሃማት ግብለት ኮርያ ምስል ኣሜሪካ እብ ሕበር ተወዲዩ ለህሌት ተድሪብ ለሸምል ዓስከርያይ ወራታት ፈርሃት ክምስክልኻል ቃዲባ ዲባ ዝተሓብር ለህሌት ግብለት ኮርያ ለፈርሃት እግል ትክራዕ ዓስከርያይ መቕደረታ እብ ጅንስ ወብዝሐ ዲብ ተእተርፅ ኣንሓት ለየት ጃፓን ዲብ ኣሜሪካ ለሻቃ ባሊስቲክ ሚሳይል ክምሰል ጀረበት ሸኳት ተቀደመት ክብለት ኮርያ ብሊስ ክምሰል ተሂብ ዲቡ እትዮም 5 ኦገስት ሓዘረት ክዓለት ሓይሳም ሙተቕብለትና ለእግልዮም ድብሉ ላዕሊ ኣኽባር ቀደምተምም ኣርስ ኣኽባር ብድግማን እቲ ኣቕሊም ግብለት ዓዋዲ ደረ ግልስረት ለሰርጋለ ወራታት ጌማ ገብአግሉ ጃሌት ኤርትሪን ስካን ቀጠር ዓሰራይ ሙእተመሩ ሰርገላ እቲ ኣቕሊም ጋሽ ባርካ እብ ኣድረሶት ደርሳላ ፀንሓ ምደርሳት ናይ ረውደት ዳሕራያ ዲብ ናይጀርያ እብላ ወዳያ ለደሽ ዓመልቱ ክትጥፋም ለጠንሐ ዝያድ 300 ነፈር ሕርክ ምሰል ኣፍገረዮም ሓበራ ሕኩመት ቱርክያ ግል ስላሓም ሕዝብ ሸቀለ ኣክራት ቃኑን ኣፍገረትሎ ወዲብ ኣኽር ቅብለት ኮርያ ጀርበ ባሊስቲክ ሚሳይል ክምሰል ወድየት ግብለት ኮርያ ወጃፓን ሸኳተን ቀደማያ ሓይሳ ሙተቕብለትና መታባዓትኩም ዲብ ንሓምድ ለእግልዮም እድልዮም ላዓልና ኣኽባር ቀበታዓዶ ካርጅ ዲብልታ ምሃላ ወድሓንመዮ

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤር ቲቪ።
0: ኣብ ቴክኖሎጂ፣
1: ሕርሻ፣
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።

0: ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ኣለኹ።
1: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝ መፅኦ ዘለኹ ማለት እዩ።
2: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
3: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
4: መደብ ኒሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ኣነስ ናይ ምንታይ መርገ መወደይ ነይረኒ ሙዚት እንታይ ዲኾንኪ ሎሚ ስካ ናብ በት ፍርዲ
1: ኣረ ይብል ሓንግርፎ ማይ ኣውዒልካ ኣለኹብልና ነብስካ ተሓፀ
2: ሚካል ትግርና ደኹም ክዛርብ ደለኹ በይነይ ክደፍን በይነይ ክኸውን ደለ የብለክ ኣለኹ
1: ሓራይ ሓራይ በላይ ትሕረቕ
3: መን እዩ ክዝጎጉኢልካ
4: ስለ ዝፈልጠካ ሚልዮን ኣብሓንቲ ስራሕ ዶ ንስኻ ብቆም ነዊሕ ፀኒሕ
2: እቲ ሚካኤል ሓኒ ግንታ ምዃኑ ክሰምዖ ስለ ዘለኒ ማላስ ክሕለፍ ማነቐሲ ኢለ ክርክበኪ
1: እዚ ጉዳይ ንበይነይ ክመላለሶ ክሳብ ክንደይ ከቢድ ምዃኑ ርዳእካ ድዩ

0: መዓልቲ ደስ ኣይብልካን ዳሕኒ ከመይክ
1: ህደ እንደበል ክንገረካ እዩ ኣይታወኽ
0: ጥራሕ ክም ናይ ግሊፈ መፅ ሚካልካ ፅበየ ንኮ ይደለ
1: እዚ ዘጋጠመ ሓደጋ ዲና ክንብሎ ዋላ እንታይ እንደ ኣነ ንስኻን ጥራሕ ኢና ንፈልጦ እዚ ዘጋጠመ ሓደጋ ማዕረግ ንደይ ከቢድ ምዃኑ

0: ኣይጠፍኣካ ንኸውን።
1: ማይክ እንታይ ኸ ንዘረባ ኩሉል ትብሎ ዘለካ ትኽልካ ነተዛር
0: ብጣዕሚ ዘይነሕፅሮም ሓደ ዕማም ክወሃበካ እዩ። እዚ ሓሲበ ዘለኹ ዕማም ኣውሪደ ኣደይበ ንዓኻ ክሓሽ ኢለ ዝገብሮ ዘለኹ እዩ።
1: እንታይ እሱ
2: ምስ ትምህርቲ ደሞ ከመይ ክትገብሪ ኢኸ?
3: እንታይ ዝፀግማ ኣሎ? መደባትካ ተሰሪዕካ ይኩሉ እዩ ኣይሸግረካ። ስማዕ ባ ካብዚ ደርፊ ናይኮነው እዮ ደርፊ ባ
2: ስመኒ ኣብዚ ማእኸል ሰብ ክደርፈልኪ
3: እንታይ ፀገማ ኣለዎ? ድ
2: መጀመርያ ሞዴል ኹ ካይ ካይ ኣብዚ ማእኸል ኣብዚ ኣብዚ ክደርፍ
3: ኣተላሓቀሲ
2: ምሽ ሓደ ግዜ ዶ ብስኮላ ብሓሳብ ርኢ
3: ክገርመካ ኣብ ክላስ መተላለክተ ድያ ፈፂማ ያ ሰላም ኢላት ዘይፈለጥ
2: ሕጂ ናእታይ ተረኺቡ
3: ከምዚ ፍሉጣ ሰባት ገለ ከምዚ ከማከምሻ ኣለካ ንቀራይ ብኬፍ ዝቦ ሕጂ ንዓኻ ሰላም ክትብል ኢ ኣለ ኪማትኒ እምበር ምስኣ ዘለቕኒ ክነግረካ ይገል ሕጂ ከምዚ ዓርከ ገለ መሲልካ ብቕን እቶ ጊላ ኣላ
2: ወፂኻ ዛ ዘረባ
3: እባ ካብቲ ላዕለ ኣይቀፀልናየ ንበር ቆዳ መጀመርና ና መስለኒ
2: ተተረዲእ ክዳዎ
3: ዝኾነ ርድኢት ገለካ የብለይን እንድ ግና ስለምንታይ ኢኻ ድሌታትካ ብግልፂ ዘይትዘረብ
2: ሰሊና ክብለክ ዘይኮነ ከተን ብምንዲ እንዲ ዝግባእ ነይሩ ካብ ዘይኮነ ግን ዳ ኣነ ርከብ ንሕውነ ጥራይ ክኸውን ኣይደልኒ ዘለኹ
3: እንታይ ዳ
2: እዎኖ ኣሲ ካብ ሕውነት ሓሊፍ ናብ ፍቕሪ ክሰጋገር ባሕሪ ክንነብር መናብርቲ ክንከውን ናተይ ክትኮኑ ኹም ይድልየተይ እንታይ ዳ ስቂልኪ መልሲ ደ ይብልክ ክሓትት ግን
3: እንታይ ሞ ክብለካ ተሂኖክ
2: ሰሊና ገለባበሊ ዝበሃል የብልክን ፅቡቕ ተዘይብልክ ንኽዶ ፍቲ ምብፃሕ ኣካየደ ንብልክ ንኽድ
3: ንስ እንድሓን ገዲፍ እየ
2: ገዲፍ ከዮ ፅቡቕ ብሓደ ኣለና

0: እዚ ዝነግረካ ዘለኹ ምስ ወለ ሓደ ሰብ ክትዘራረበሉ የብልካ ዋላ ምስ ሚካል ማለት እየ። እዚ ከዓ ንዓኻ ክሓይሽ ኢለ ዝብሎ ዘለኹ እዩ።
1: እንታይ ኸ ክትብል ደሊኻ ፈፂመ ደ ሓስኩ ዘሎ
0: እቲ ካልኣይን ኣገዳሲ ነጥብ ከዓ ብዛዕባ እዚ ብቐዳማይ ዘጋጠመካ ሓደጋ እዩ።
1: ዘጋጠመካ እንታይ ደ እታ ጉዳይ ናብ ቤኒ ጠምዚስከያ ንክልተና ዲኮና ኣጋጢምና ተሓደጋ
0: እታ መኪና እኮ ባዕልካ ክሓስካያ ነርካ መስለኒ ሂወት ሰብኻ ሓሊፍካ እዚ ኸ ማዕርኽ እንደይ ከቢድ ገበን ምዃኑ ኣይጠፍአካን
1: እንታይ ክትብለ ደኻ ኮይ ሓስኳ

0: ዳንኤል ማዕረኹ ንዶ ዲኻ ዝሃሉ ድሓን ንዓሻ ደርጓሓሉ ካብ ኮነ እዚ ዝፈፀምካ የገበ ንዘለኣለም ሸፊነልካ ከይድ እንዳሕዳ ኮይነ ንስኻ ኸ ሙሉእ ምሕደራ ናይ ሃፍትኻ ናይ ገንዘብካን ከተረክበኒ ኢኻ
1: ከም ማለትካ ይቡ ኸመይ እምበርዶ ኸቲ ንፈልጠካ ሚካኤል ሓወ ኢኻ
0: ክልተ ማራፅ ኣለካ ክልተ ወይ ነዝብለካ ዘለኹ ምግባር ወይ ከዓ ብውሕዱ 20 ዓመት ህወትካን ሰበይትኻ ንገዲፍካ ኣብ ሸላ ምንባር
1: ንዓይን ዳንኤል ሓውኻ ሲ ዕሊፈ ክበካ ትብለን ኣለኻ
0: መቸም ህወተይን ሰበይተይን ባዕለዮም ፈልጡ እዩ ትብለን እንትኸውን
1: ናይ ህወተይ ስድሓ እንኾነ ዝኾነ ባዕለይ ኣለኹ እንተ ሚካል ንመፀኒ ሰብ ከምዘ ይፈቱግን ትፈልጥ ኢኻ
0: ሕጂ ፅቡቅ ተዛሪብካ ስለዚ ነዚ ኣነ ሓሲበ እየ ዘለኹ መሪፅካ ኣለኻ ማለት እዩ
1: እንታይ ትተሓስቦ
0: ፅቡቅ ሓወይ ስለ ዝኾንካ ክጭክነልካ ይደልኒ ግን ዓስቡ ዘይብሉ ነገር ክኸውን ስለ ዘይክእል ድማ ሙሉእ ስልጣን ምሕደራ ናይ ሃብትኻን ናይ ንብረትካን ከተረክበን ኣለካ
1: ብኸመይ
0: ንስኻ ሓደ ናይ ኣእምሮ ፀገም ከም ዘለካ ኮንካ ካብ ቅድስቲ ማርያምን ቤት ፍርዲ መረጋገፂ ወረቐት ከነውፅ ኢና እዚ መረጋገፂ እንተ ደኣ ሒዝና ከዓ ንስኻ ከተመሓድራ ይትኽእልኒ ኢኻ ተባሂሉ ሙሉእ ምሕደራ ናይ ሃፍትኻ ንብረትካ ኣነርከቡ
1: ኣታ ክደፍር ኢኻ
0: ክትሓስብ ድዕድል ክበካ
1: ስማዓኒ ሚካኤል እዚ ሞ ክኸውን ኢልካ ፅጋ ከይትሓስብ ከይትሓስቦ ኸማ

0: ሕጂ እንታይ ኣብ ካሊእ ክካሪኻ መፅኢኻ?
1: ኣቲ ማማ ኣነ ከይሓስብ እንዲ ዘለኹም ኩነታት እንዳረእኹስ እንታይ ይምልእ ኸሊኒ?
0: ዘለ ናይ ኩነታት ተዝርዳእካ ኒሩ ከምዚ ኢልካዮም ተዛረብካነ ቁሩብ ዘለኹ ስቅያ ትርዳእካ ድዩ?
1: ሓቂ ሞ ንዛረብ ማማ እዚ ጌይርከየ ዘለኹ ተግባር መፍትሕ ድ ድሓር ከኣስ ባባ እንታይ ስለ ዝበደለ ክሳብ ክንዲ ዝቕፅዕ ዝከኣሎ ዝገብር ንፉዕ ኣቦዶ ኣይኮነን። ከምቲ ንስኺ ትፈልጥዮ ኸዓ ናይ ጥዕና ፀገም ኣጋጢሞዎ ሓደ ዓመት ኮፍ ኢሉ ሕጂ ሞ ከዓ ዋላና ኣይ ክጨንቐን ጀሚሩ ዘሎ።
0: ግደፈና በጃ ኸይደካ ናይ ውልቅኻ ከዓ ክትሓስብ ኣለካ። ከምዚ ርእካ ዘለኹ ግን ፀግዕናት እዩኻ ኮንካ ዘለኻ።
1: ኣነ ከቀራርበኩም እየ ዝፍትን ዘለኹ ማማ።
0: ካብ ዝሓውካ ኣዋርሒ ኮይኑ ዘይሰርሕ ንስኻት ኮንካ ከምኡ ኣብዛእተ ከየስራሕ ዶ ይትቀውም?
1: እቲ ናተይ እንተ ኮይኑ ናይ ክልቲኹም ዘይምስምማዕ ዝፈጠሮ ፀቕጢ ናብ ዝኽሉ ብፅሕኒ ናይ ባባ ከዓ ሕጂ ስራሕ ጀሚሩ ኣሎኒ።
0: ግዜ ምስ ሓለፈ ሕጂ እንታይ ግበሪኻ ትብለን ዘለኻ?
1: ኣነ ዳኣኒ ገዛና ተመለሲ ነዚ ክስ ከዓ ሰር ዝየ ብለክ ኣለኹ።
0: ከምኡ ዝበሃል ነገር የለን። ሕገይ ዝበኒ ውሳነ ተቐቢለ ሰላም ክረክብ ግደፈኒ።
1: በቃ
0: በቃ
1: ማማ ንዓይ ከማን ከም ወዲ ክቕሩብ ክብረት ኣይትህብኒ እንታይ ብዛዕባ ኣይትሓስብ እንዲኸ
0: ዋ ብዛዕባ ኣይትሓስብ እንዲ ክኸኢልካኒ ወዲ ቴድሮስ እንታ ክብለኒ ክኽፅበ
1: ግደፍ ማማ ግደፍ ወዲ በይኒ ትግበርኒ ወዲ ከምዃነይ ካ ኣባይ ትረስአ
0: ወደይ ምዃን ካይትነግረኒ ኢኻ ሓራይ ዘምፀገገርካ ትኸይድ
1: ሕጂ ሞ ከዓ ብፍፁማ ደይዲ ክኸማን ተጠራጢረ ኣይትሓዝለይ እምበር ከምዚ ዓይነት ዘረባ ኸባ ክሰማዕ ኣይተፅቡኸ
0: ኢለካ ኳየ ተለኣኽካ ከምዝመፅኸ ድኣ መዓስ ጠፊኒ

0: ከምዚ ድሕር ኮንኪ ድሕሪ ሕጂ ከማን ክረክበኪ ደልኒ ምክንያቱ ከማ ከዓ ዓይነት ኣደላት ንክብል ከሕፍረኒ
1: ወዲ ቴድሮስ እንተ ክብለኒ ክክፅበ ስዲ ስድዎ ስዲ ድሓን ክንረአዩና
2: ማማ ረብሪፍ ክሪሀ ግን ጥለክዶ ክድርበክዶ ቆሪፍ ክሪሀ
3: ኣክለኒ ድሓንስ መውቀ ንሱ በዓል
2: ኣረ ዝኾነ ተደሊክበልፅዋኒ
3: ሓራይ ዘባ
2: ሳሎን ኣሎ
3: ኣራሽ

0: ኣነ ድሮ ስራሕ ጀሚረ ፅቡቕ ኣለኹ። ንስኻ ለውጢ ምፅእ ኣለኹ ትብልኽ ሕራይ ፅቡቕ እንታይ እቲ ለውጢ ምፅእ?
1: ቴድሮስ ኣይትጋገር፣ ሰሪሐን ነብሰይ ዘይከውን ኣይኮንኩን። እንታይ ይመስል ነይረ ድሮ ኣብዘን ሓፀርቲ መዓልታት እንታይ ይመስል ኣለኹ?
0: ይ ሙዚት ሓሲምና ብሓንሳብ ጥዒምና ብሓንሳብ ክንከውን ዘይኮንና ሚሒልና ቁሩብ ቁሩብ ዝዓወድኸመ ናይ ተሓስቡ ንዲኺ ስራሕ ከም ጀመርኩ ነገረክ ኣለኹ። ንስኹም ስራሕ ጀሚርኪ ሚልዮን ወድና እውን ብዓቕሚ ይሰርሕ ኣሎ። ሰለስቲና እንተሰሪሕናስ ኣይኣኽለና እንትብል ንሕና ኮይና ረኺብና እምበር ክንደይ ድኦም ብሓንቲ ደሞዝ ብዘይ ዝኾነ ፀገም ናብራ ዝመርሑ ዘለዉ። ገንዘብ ስለ ዘለዎም ግን ኣይኮነን ፍቕርን ምክኣን ስለ ዝሓዙ እዮም።
1: ነጨምላኽ ወዲኻ ተመኒኻዮ ካብ መጀመርኡ እውን ኣነ ንስኻ ንምረኸብና ንሚልዮን ምምፃና ንኮ ንእስነት ኣጋጊና በር ቁንዓ ይነበር
0: ተጋጊና ዲና ኣይተጋገና ይፅናሓልና ሞ ወላ እንተተጋገና እውን ከም ጌጋና ንኺድ ኣይትበለ ጌጋ ብጌጋ ይረምኒ ሙዚት
1: እሞኻው እንተኣለ ብለካኣለኹ ድሓር ከዓ ኣብ ቤት ፍርዲ ውሳነ ፍትሕ ዝፅበይ ዘለዎ ሰብ ሓዳር እንተተላዘብኮ ቁም ነገር ይብሉ።
0: ወለዱ ከለዉ ዘኽቲሙ ክነብር ደስ ይልኪ ስነ ኣእምራዊ ሕማቕ ከም ዘሎ ምግላፅ ኣየድልየክን። ካብዚ ዝተላዕለ ድማ እዩ ኣብ ዋለዲ ሕማቕ ኣመለኻኽታን ፅልእን ሕዲሩ ዘሎ። ምዝረኸቦ ቀልጢፉ ገራጮ ዓቕሊ ይስእን ኣምንቲ ምንታይ እዩ ዝኽሉ ሙዚት
1: ቴድሮስ ስራሕ ኣለና ክገድፈካ
0: ሓደራ ግን እዚ ግዜ ከይከድ ፅቡቅ ጌርካ ሕሰብሉ
1: ወላ ሓንቲ ዝሕሰብ ይብሉ።
0: ኣብ ሓሳብ ክሰብ ኣይትእቶ ሙዚት በጃኸ በይኒ ኮይንካ ሕሰብ ከይደ ኣለኹ።

0: ሚካኤል ጓለ ከመይ ቀንዲ ኸ ድሓ ንደቀኒ ክዛ ጓለ
1: ዳሓድሓድ ርከ ንፅቡቅ እግዚኣብሔር መስገን በልበል ፅቡቅ
0: እንታይ ዝሰብር ቆልዓ ኣለዋ እዩ ክንዲ ዝንብረት ተሰይሩ ዘሎ
2: ኣንቲ ሞተይ ስርደይ ትብሎ ወሊ ግርማ ከይኣተና ክንዘርብ
1: ከመይ ቀንዲኹምካ ድሓንዲ ክዳለይ ትምህርቲ ተዛዊርኩም
3: በዚ ቤተክርስትያን ዝፀንሕናሲ
2: ሰቑሕልና ዘቆልዓ ልልና ንርአየ ኢልና
1: ሚክኤል
0: ፈኢሎምከመይ
1: ቀንዲኹምካ
2: ስፋሕ ዳንኤል ከዳ የለ እንዲ
1: ዳነይ ንግሆ ስራሕ ረኪበ ኢሉ ውፅኢ ኢሉ ኣሎ
0: ዶ
2: እንታይ ደኣ ናይ ድሓንዲ ደኣ እዚ ፈናጅል ድሽዋሕዋሕ ኢሉ
1: ድሓነ ፍንጃሊ ካብ ኢደ ይመልኦ ተሰይሩ
0: ዝሰብር ቆልዓ ደኣ ከይተምፅእ
1: እንተልካ
0: እዛ ዝብለቂ
1: ባባ እንታይ ገይርካ ክንደይ ትምሕረኒ ወንተ እንታይ ገይርካ ሰላም ዶይ ትህበኒ ሮስና እዚኣ ክትዛሪብካ ንጎም ድራብ ገዛ ይመፅኸኒ
2: ኣንቲ ቆልዓ ካብ ምሳላ ፀርፀርቲ ብል ግዳ ኹም ነገር ደይ ትገብሪ
1: እንታይ እ ክገብር ዘለኒ እንታይ እ ክገብር ዘለኒ ስከ ንገሩኒ
0: ትገብረ ኣ ማዓስጠፍ እኪ ዓይነይሽተይ ንክደልኹ ወረ ክሳብ መዓሲ ዕድልክ እንዳፀልመተ ክነብር
1: መንስኹም ምሽለ ኣባማትኹም ንስኹም እንዲኹም ግድኹም ንትፈልጡ እንታይ ክገብር ከም ዘለና ኣማኽሩ ንብለኩም ኣለኹ
2: እንቲ ሚካኤል ጓለ ቀስሞ በሊ እዛ ጓለ ዓብዓዋይ ትበሊ ካብዚ ገይር ስናዕና ሓንቲ ውላድና ኩ ኢኺ ንሕና ንዛረበክ ዘለና እዚ ጉዳይ እዚ ኮ ንፅቡቅ ክድኣ እምበር ንሕና ስለዝለበብና ስኽ ስለዝዓሸኸ ማለት ኣይኮነን
1: ድሓን ድሓን ትክትብልዎ ዝደለኹም ፅቡቅ ገይሩ ተረዲ ንሎ ሚካል
0: እሞ እንታይ ዳ ወይስ በዕሉ ንፈልጡ ኢልክና
1: ባባ እቲ ዘለኽዎ ፀገም ፅቡቅ ጌርካ ትፈልጥ ኢኻ ነቲ ኣነ ዘለኽዎ ፀገም ነቲ ወሪድም ዘሎ ቀንዛካ ልዕለይ ክርድዎ ዝኽእል ሓደ ሰብ የለን
2: ወረ እንታይ ኢና ሕበበ ነብረ ዘለና ኣቦኹ ዝብለክ ደሎ ሲ ንእሽተይ ኹም ዕድል ክተጠቅምሉ እዩ ዝብለክ ደሎ
1: እቲ ቓል ኪዳን ምሒለ ዝኣተኽዎ ኺዳን ከብለክ ኣለኹ ኣነኻ
0: ሚካኤል ኣብ ሓዳሩ እንኮ ረጋ ከም ዝፀናሓካ ዝብል ምስለ ስርሕ እዩ
1: ፍትሕዮማ ካልእ ክትፍትን ድ ትዘረበኻ
2: እወቲ ሚካኤል ጓለ
1: እምቢ ከይተሓስብዎ ድሕሪ ሕጂካ እዛ ዘረባ እዚኣ ክሰምዓ ይደሉኒ
0: በቃ ኣኺልዋ መልሲ ክሳ
2: ምሕረት የውርደልኪ እንታይ ምክብለኪ ኢና
0: ንኺዳት ሰምዕ ቆልዓ ይኮን ንእመን

ዳንኤል ስክደውለል ማንጎ ደፈጨና ዜባሉ አልወል የሚካልተ ነገራ ምናልባሽ የሚካልተ ነገርዋ ክሰርሕ ዝኽእል ሓድሽ ሓሳብ ቀሪባ ክፀናሃለ

0: ሰላም
1: ከመይ ቀኒ ኸና
0: ካነ
1: ሓንዶ ቀና
0: ሰላም
1: ኣድያ ኸ ዳሓንዶ ኮይና
0: ዳሓነ ኣብላኸ መስከን ሕጅስ ዳሓና ኣለ ሓንዲ ኸዳ ደሌካ ኣለኹ ግደ ልካኒ

0: ሓቅኻ ስራሕ ግዲ በዝሓካ ኮይኑስ ክረኽበካ ኢለ ክረኽበካ ይከኣልኩ
1: እስ ሓቅኻ ቅርብ ስራሕ ፀዕቐነ ድሓር ከዓ ሕጂ ዝቐረበ ግዜ ንእሸ ናይ ኮርስ ናይ ሙዚቃ ጀሚረ ሲ ግዜ ምእኸል ኣብኒ
0: ድሓን ፅቡቕ ስራሕ ኣይሰኣን ድሓር ከዓ ምእስነትካ ተከናውኖ ምስዕበኻ ዓስብ ኣለዎ ብዝኾነ ብዛዕባ ሰሊና ክዘራርበካ ደለ
1: ብዛዕባ ሰሊና እንታይ
0: ሰሊና ንስምካ ካብ ዓፋይ ውፃዕቶ ይትፈልጥነ ሄኖኮም ዝገበረ ሄኖኮም ዝገበረ ለና በለት ንቕለትካ ክዝርዝር ትበል
1: ወሪድኒ ኣላ እንታይ ገይረላሞ ሳድ ገበረት ለ ደይ በዛ
0: ሄኖክ ብምህላዊ ኣቦይና ደየን ሓዊ ዘይወለድለ ይብልኒ እያ ትብል
1: እንታይ ኻ ክትብል ኢ ከይተረዳአኒ
0: ብቐዳማይ እንድራሌልካ ምስ መጻኻ የተዓዚበካ ሓሚመልካ ና እምበር ናይ ሕማም ኣይኮነትን ነራ
1: ብኸመይ
0: ዝሓመ ሰብ ዘርዮን ፅላኣት ሰብ ዘለዎ ዘርዮን ባህርያት በበይኒ እዩ ናትካ ከዓ ናይ ሕማም ዘይኮነስ ናይ ፅላኣት ሰብ እያ ነራ ምሰሊና ተኸሪቦም ኒኹ
1: ኣይተቀስናኣይተቀስና
0: ሓቂ ደኣ ሄኖክ ድሕሪኡ ናብ ትካል ጌፅካ ይመፃኻ ትካል ካብ ዝኽፈት እውን መስካፍ ሕጂ ይረእኸ ሄኖክ ትፈልጥ ትኾንኻ ሰሊና ካልእ ዝዓበየ ፀገም ኣለዋ እዚ ድማ ምሳኻ ማለት ምስ ልዕሊ ማንም ትሪእዮ ሰብ እንድሕር ዳኣ ተባኢሳ ተወሳኺ ፀቕጢ ክገብረላ ስለ ዝኽእል እየ ምሳኻ ክዛረር መሪፀ
1: ወ ሓቂ ከለ ካብቲ ድኳን ኣነ ይመፃኹ ግን ስለ ዝተባእስና ገለ ይኮኑ
0: ብግልፂ ንዛርብ ሄኖክ ድሮ ኸማ ዝን ክትብል ጀሚራ ዘይነበረ ባህሪ እዩ
1: ዎ ግን ሽግር ስምሳይ የብላን
0: ንሳኸ
1: ኣነ ሽግር የብለ
0: ኣነ እውን ዝኾነ ሽግር ክህልወኩም ኣይደለ ናይ ክልቲኹም ርክብ ኣብ ዝለዓለ ደረጃ ክበፅሐ ዝደሊ ሓተካ ዶ
1: ራይ
0: ብዛዕባ መፃኢ ስታይ ትሓስብ ማለት ብሰሊና ዘረካ ርክብ ብዛዕባ መፃኢኹም ስታይ ትሓስቡ
1: ሚኪ ሓቂ ብዘይ ሕበብ ክነግረካ ተኮይነ ኣነ ኣብ ልዕሊ ሰሊና ዘይወዳ ፍቕሪ እዩ ዘለኒ ማለ ኣብ ዝለዓለ ደረጃ ሳብ መወዳእታ ብሓደ ክነብር ይድሌጠ ከም ሓሳብ ን እዛ ሓሳብናተይ ሰብ ምስ ኣቕረብ ኩላ ክሳብ ሕጂ ግን መልሲ ይሃበትኒ
0: ድሓን ብዛዕባ እዚ ወላ ሓንቲ ፀገም የብሉ ግን ሓደ ነገር ክትፈልጦ ዝደለኹ ነገር ኣሎ
1: እንታይ እዩ ንሱ

ሰላም ከመይ ተምፅኡ ዝኸበርኩም ተኸታተልቲ ንሎሚ ሓሙስ 6 ሓሰ ሰዓት 9 ዝተዳለወ ሃገራውን ኣህጉራውን ዜናታት ሒዝናልኩም ቀሪብና ኣለና። ክትከታተሉና ብክብሪ ዝዕድም ጴጥሮስ መንግስት ኣርስተ ዜና። ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርግጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ። ማሕበረኩም ኤርትራዊ ነበርቲ ቀጠር 10ይ ጉባኤ ኣብ ኣዶውሓ ኣቃኒዑ። ኣብ ዞባ ጋሽ ባርካ ብስነ ምምህርና ክስልጥና ዝፀንሓ ልዕሊ 600 መምህራን ቅድመ ትምህርቲ ተመሪቐን። ሰራዊት ናይጀርያ ብዘካየዶ ስርሒት ጅሆ ተታሒዞም ዝፀንሑ ልዕሊ 300 ሰባት እናፃውፅዩ። መንግስቲ ቱርኪ ንዕጥቃት ሰልፊ ሰራሕተኛታት ኩርዲስታን ማለት ፒኬኬ ናብ ሰላማዊ ሂወት ንምፅምባር ዘኽእል ሕጊ ነዲፉ። ሰሜን ኮርያ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርግጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ዝገምገመ ኣኼባ ብሓሙሽተ ነሓሰ ኣብ መንደፈራ ተኻይዱ። ኣብቲ ካብ 12 ንኡዞባታት ዝተወከሉ ኣባላት ኮሚቴ ምውጋድ ጎዳእቲ ልምድታትን ወከልቲ ጨናፍር ሚኒስትርታትን ዝተረኽብሉ መንፈቃዊ ገምጋም በብንውስዝቡ ዝተሰላሰለ ዕማማትን ዝነበረ ብድሆታትን ቀሪቡን ተዘቲሉን። ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት መምህር ቃል ኣብ ተስፋ ስላሴ ኣብ ዘቕረቦ ፀብጻብ ዕላማ ኮሚቴ ምውጓድ ጉዳእቲ ልምድታት ኣፍልጦን ንቕሓትን ዜጋታት ብምዕባይ ኣብ ልዕሊ ደቂ ኣንስትዮን ህፃናትን ዝፍፀሙ ጉዳእቲ ልምድታት ብሓፈሻ ክሽቦ ደቂ ኣንስትዮን መርዓትሕቲ ዕድመን ድማ ብፍላይ ንምውጋድ ከም ዝኾነ ብምጥቃስ ኣብ ዝሓለፈ 6 ዋርሒ ኣስታት 148,000 ዜጋታት ዝተሳትፍዎ ጎስጓሳት ከም ተኻየደ ፍሊጡ። እቲ ጎስጓሳት ሳዕቤናት ጎዳእቲ ልምድታት ብመንፅር ኣካላውን ኣእምራውን ጥዕናን ሕግን ዘጠቓለለ ከም ዝነበረ ብምጥቃስ ሕብረተሰብ ጥዑያትን ኣፍረይትን ዜጋታት ንክህልውዎ ጎዳእቲ ልምድታት ኣብ ምውጋድ ተርኡ ክዕዝዝ ኣዘኻኺሩ። ተሳተፍቲ ብወገኖም እቲ ኣኼባ ሓድሕዳዊ ተመክሮ ክለዋወጡ ከምኡውን ፅልዋ ዝፈጥሩ ኣካላት ሕብረተሰብ ብምልላይ ጎስጓሳቶም ክሕይሉ ከም ዝሕግዞም ብምሕባር ጎዳእቲ ልምድታት ዝፍፅሙ ወገናት ኣራምስጉምቲ ክውሰደሎም ተማሕፂኖም። ኣመሓዳር ዞባ ደቡብ ኣቶ ሃብቲ ኣብ ተስፋ ፅን ኣብ ዝሃቦ መዛዝ ምቃል ልምድታት ኣብ ሓፂር ግዜ ክቕየሩ ትፅቢት ከም ዘይግበር ብምዝኽኻር ካብ ዞባ ክሳብ ዓዲ ተዘርጊሖም ዝርከቡ ኣባላት ኮሚቴ ምውጋድ ጎዳእቲ ልምድታት ናይ ባህሪ ለውጢ ንምምፃእን ንምስራፅን ከይተሓለሉ ክሰርሑ ተላብዩ። ማሕበረኩም ኤርትራውያን ነበርቲ ቀጠር ብሓባር ናብ ብሩህ ፅባሕ ብዝብል ቴማ ብ31 ሓምለ ኣብ ኣደውሓ 10ይ ጉባኤ ኣቃኒዑ። ኣብቲ ብርክት ዝበሉ ኣባላት ማሕበረኩም ዝተረኽብሉ ጉባኤ ኣምባሳደር ኤርትራ ኣብ ሃገረ ቀጠር ኣቶ ዓሊ ኢብራሂም ኣብ ዘስምዖ ቃል ንተራን ኣብርክቶን ማሕበረኩም ኣብ ሃገራዊ መደባት ብምምጓስ ኣብ መንጎ ኣባላት ዝረአን ናይ ምትሕግጋዝን ስኒትን መንፈስ ንሓድነቶም ብዝበለፀ ዘደልልን ረብሓታቶም ዘገልግልን ስለ ዝኾነ ብዝሓየለ ክኩስኮስ ኣዘኻኺሩ። ተሳተፍቲ ኣብ ስራሕ ዝፀንሐት ኣካየዲት ኣካል ማሕበረኩም ኣብ ዘቕረበቶ ፀብጻብ ስራሕ ድሕሪ ዘካየድዎ ዘተን ክትዕን ተራን ኣበርክቶን ማሕበረኩም ንምዕዛዝ ኣብ ዝዓለመ ናይ መፃኢ መደባት ተረዳድዮም። ኣብ መወዳእታ ጉባኤኛታት ሓዳስ ኣካየዲት ኣካል መሪፆም ኣምባሳደር ዓሊ

0: ድማ ብዝተመሓላለፎ መዛዝም መልእኽቲ ጉባኤኛታት ንዘርኣየዎ ንጡፍ ተሳትፎ ድሕሪ ምምስጋን ሓዳስ ዝተመርፀት ኣካየድት ኣካል ሓድነትን ምትሕግጋዝን ኣባላት ማሕበረኮም ንምድንፋዕ ከምኡውን እጃሞም ኣብ ሃገራዊ መደባት ንምብራኽ ኣበርቲያ ክትሰርሕ ተላብዩ። ኣብ ዞባ ጋሽባርካ ብስነ ምምህርና ክስልጥና ዝፅንሓ ልዕሊ 600 ምምህራን ቅድመ ትምህርቲ ተመሪቓን ወኪል ኤሪና ኢብራሂም ዓሊ ንዘዳለዎ ፀብጻብ ኣዲብ ዓብዱ ከቕርቦ እዩ።
1: ኣብ ዞባ ጋሽባርካ ኣገልግሎት ቅድመ ትምህርቲ ምስፋሕ ብቕዓት ትምህርቲ ንምሕያል ብዝካየድ ዘሎ ፃዕሪ ኣብ ሓዳሪት ቤት ትምህርቲ ጎኘ ንሓደ ወርሒ ብስነ ምምህርና ክስልጥና ዝፅንሓ ልዕሊ 600 ሓደስቲ መምህራን ብ5 ናሓሰ ተመሪቐን። እቲ ብክልሲ ሓሳብን ግብርን ዝተዋሃበ ስልጠና ንኻልኣይ ግዜኡ ምዃኑ ዝሓበረ ዳይረክተር ኣሕዳሪት ቤት ትምህርቲ ጎኘ መምህር ክብሮም ኣስመሮም ሰልጠንትን ኣሰልጠንትን ዘረኣይዎ ተገዳስነትን ተወፋይነትን ሞጊሱ። ኣብ ሚኒስትሪ ትምህርቲ ሓላፊ ኣሃዱ ትምህርቲ ብርሕቐት መምህር መስፍን መሓሪ ብወገኑ ኣገልግሎት ቅድመ ትምህርትን ምስፋሕ ብሃገር ደረጃ መሰልጠን ማእከላት ቆይሙ ስልጠናታት ይውሃብ ከም ዘሎ ሓቢሩ። ሓላፍ ጨንፈር ትምህርቲ ዞባጋሽ ባርካ መምሪ ያሲን መሓመድ ድማ ዛጊት ብዝተኻየደ ፃዕሪ ኣብ ዞባጋሽ ባርካ 155 ዝነበረ ቁፅሪ ትካላት ቅድመ ትምህርቲ ናብ 438 ከም ዝዓበየን ልዕሊ 27,000 ተምሃሮ ኣገልግሎት ይረኽቡ ከም ዘለዎም ብምሕባር ኣብ ዝቕፅል ዓመት ቁፅሪ ትካላት ናብ 630 ብዝሒ ተምሃሮ ድማ ናብ 39,000 ክብ ክብል ፃዕርታት ይካየድ ከም ዘሎ ገሊጹ። ኣማሕዳር ዝባጋሽ ባርካ ኣምባሳደር ማሕሙድ ዓሊ ሑሪ ኣብ መወዳእታ ኣብ ዝሓለፈ ዓመት ጀመረት ካልኣት ቅድመ ትምህርቲ ናይ ምስራሕን ሓደስቲ ምምህራን ናይ ምስልጣንን መደባት ኣብ ምስፋሕ ኣገልግሎት ቅድመ ትምህርትን ምዕባይ ቁፅሪ ተምሃሩን ልዑል ኣስተዋፅኦ ስለ ዘለዉ ንምዕዋቱ ልዑል ኣበርክቶ ንዝገብሩ ዘለዉ ትካላትን ውልቀ ሰባትን ምስጋና ኣቕሪቡ።
0: ኣብ ንዞባ ሓልሓል ተራኮም ኣብ ምምዕባል ማሕበራዊ ኣገልግሎታት ንምዕዛዝ ዘተርክባት ካብ 27 ሓምለ ክሳብ 5 ናሓሰ ተኻይዱ። ኣብ መሓዳርቲ ንዞባ ኣቶ ግርማ ፀን ኣብርሃም ምስ ዓበይቲ ዓድን ኣነባበርትን ኣብ ዝገብሮ ርክባት በቢግዜኡ ዝዋደድ ዘሎ ትካላት ማሕበራዊ ኣገልግሎት ህዝቢ ብግቡእ ክጥቀመሉን ቀፃልነቱ ከውሕስን ኣብ ዝሕግዝ መድያት ብዕምቀት ተዘትዩ። ንተራን ኣበርክቶን ነበርቲ ኣብ መደባት ልምዓትን ድሕነትን ዝመጎሰ ኣቶ ግርማ ፀን ትግባረ ዝውጠን መደባት ብግቡእ ክከታተሉን ተጠቃምነቶም ንምብራኽ ሓበራዊ ርድኢቶም ካሕይሉን ኣዘኻኺሩ። ነበርቲ ብግዲኦም ከምዚ ዝበለ ርክባትን ዘተን ብስሩዕ ክካየድ መደበር ጥዕና መለብሶ ናብ ማእከል ጥዕና እተዓብየሉ ኩነታት ክናደ ከምኡውን ፅርግያ ከረና ስማት ፅገና ክግበረሉ ዝብልን ካልእን ርእቶታት ኣቕሪቦም። ኣብ ዞባ ማእከል ኣብ ዝሓለፈ መንፋቅ ብዘጋጠመ 1327 ሓደጋታት ትራፊክ 28 ሰባት ክመቱ ከሎ 356 ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ፀብጻብ ፖሊስ ትራፊክ ይሕብር። እዚ ክንክን እንተኮይኑ ኣብ ምብራኽ ኣፍልጦን ንቕሓትን ዘተኮረ ንጥፈታት ምክያድ የድሊ። በዚ መሰረት ንወነንቲ ዓበይቲ ናይ ፅዕነት መካይን ጎስጓስ ተኻይዱ ኣሎ። ወኪል ኤሪና ዮናታን ዕብዮ ንዘዳለዎ ትሕዝቶ ሚካኤል ሓድጉ ክቐርቦ እዩ።
2: ኣብ ዞባ ማእከል ንመራሕቲ ዓበይቲ ናይ ፅዕነት ምካይን ኩባንያ ሊሎ ትራንስፖርት ኣብ ድሕነ ተሽከርከርቲ ዘተኮረ ጎስጓስ ብ5 ናሓሰ ተኻይዱ። ኣዛዚ ፖሊስ ትራፊክ ዞባ ማእከል ሜጀር ሃብተ ገብሩ ኣብ ዝሃቦ መግለፂ ቀንዲ ዕላማ ናይቲ ኣኼባ ሓደጋታት ኣብ ሂወትን ንብረትን ዘውርዶ ጉድኣት ንምንካይ መራሕቲ መካይን ጥንቁቕ ኣመራርሓ ከዘውትሩ ንምዝኽኻር ከም ዝኾነ ገሊፆም። ኣብ ቀዳማይ መንፈቕ ናይዚ ዓመት ሕጊ ብምጥሓስ ካብ ዝተኸሳ 41463 ተሽከርከርቲ 28793 መካይን ልዕሊ 12,000 ድማ ብሽክለታታት ከም ዝኾና ብምጥቃስ ብጥቕላላ ልዕሊ 7.5 ሚልዮን ናፋ ከም እትቐፅዓ ኣፍሊጦም። ብዘይካዚ 1327 ሓደጋታት ትራፊክ ከም ዘጋጠመ ብሰንኩ ድማ 28 ሰባት ክመቱ ከለዉ 356 ሰባት ከቢድን ቀሊልን ኣካላዊ ጉድኣት ከም ዝወረዶም ከምኡ እውን ኣስታት 10 ሚልዮን ናፋ ዝግመት ዕንወት ኣብ ንብረት ከም ዝሰዓበ ኣፍሊጦም። ቀንዲ ጠንቂ ሓደጋታት ትራፊክ መሰሰቲኻ መኪና ምምራሕ፣ ኩቱር ናህሪ፣ ምልክታት ትራፊክ ዘይምኽባርን ርሕቀትካ ዘይምሕላውን ከም ዘጠቓልል ዝጠቐሱ ኣባላት ፖሊስ ትራፊክ ሕጊ ትራፊክ ብጥብቂ ክኽበር ተማሕፂኖም። ተሳተፍቲ ብወገኖም ዝተዋህቦ መግለፂ ኣብ ድሕነት ትራፊክ ንፀንሖም ፍልጠት ዝድርዕ ምዃኑ ብምግላፅ ብቕፃሊ ክካየድ ተላብዮም። ኣብ መወዳእታ ካየድ ስራሕ ኩባንያ ሊሎ ትራንስፖርት ኣቶ ሓየሎም ነጋሲ ኣብ ዘስምዖ ቃል መራሕቲ ዓበይቲ መካይን ነቲ ብፖሊስ ትራፊክ ዝተዋህቦም ሓበሬቶ ኣኽቢሮም ዕለታዊ ንጥፈታቶም ከካይዱ ኣተሓሳሲቦም።
0: ኣብ ዞባ ሰሜናዊ ቀይሕ ባሕሪ ንመበል 28 ግዜ ብዝካየድ ዘሎ ወፍሪ ተምሃሮ ንልምዓት ኣብ 3 ዞባታትን 20 ምምሕዳራት ከባቢን ኣድማዓ ንጥፈታት ይሰላሰል ከም ዘሎ ተገሊፁ።

ኣዋድ ናይቲ መደብ መምህር ፍስሓ ፅን ተኬን የሪና ብዝሃቦ ሓበሬታ እቲ ወፍሪ ኣብ ንኡስ ዞባታት ናቕፋ ፍሓበትን ጊንዳዕን ኣብ ዝርከባ 15 ነቕጣታት ይካየድ ከም ዘሎ ብምጥቃስ ምዕቃብ ማይን ሓመድን ምስራሕን ምፅጋንን ዛላታትን ከትርታትን ምቑራፅ ወረርቲ ኣግራብ ከምኡውን ምኹዓትን ምዝርጋሕን መስመራት ማይ ኣብ ጊንዳዕን ደንጎሎን ከም ዘጠቐልላ ረድዩ ኣብዚ ወፍሪ 79 ደቂ ኣንስትዮ ዝርከቦም ልዕሊ 260 ተምሃሮ ኣለይቲ መምህራን

ለካቲት ኣብ ዝተፈላለየ ከባቢታት ናይጀርያ ከም ተጨውዩ ሰመዝ ፀጥታ ገሊፆም ቦኮ ሓራምን ካልኦት መንነቶም ዘይተፈልጠ ዕጡቃትን መባልቲ ገንዘብ ንምርካብ ነቶም ጅሆታት ሒዞሞም ከም ዝፀንሑ ዝቀላሕ ዘሎ እዚ ከምዚ ኢሉ እንከሎ ኣብቲ ስርሒት ዓሰርተታት ዕጡቃት ሽበራውያን ከም ተቐትሉ ዝሓበሩ ሰመዚ እቲ ወተሃድራዊ ወፍሪ ይቕፅል ከም ዘሎ ኣረድዮም ኣብ ናይጀርያ ተኸሲቱ ብዘሎ ፀጥታውን ወተሃድራውን ቅልውላው ተሪኦታት መሓዝ ጅሆ ዳርጋ ልሙድ ፍፃሚ ኮይኑ ከም ዘሎ ናይ ቀረባ ተዓዘብቲ ይጠቕሱ ሰፊሕ ክፋል ምብራቃዊ ናይጀርያ ኣብ ትሕቲ ሽበራውያን ወዲቑ ከም ዘሎ እዮም ፀብጻባት ዝገልፁ መንግስቲ ቱርኪ ንዕጡቃት ሰልፊ ሰራሕተኛታት ኩርዲስታን ማለት ፒኬኬ ናብ ሲቪላውን ፖለቲካውን ንጥፈታት ንምፅምባር ዝኽእል ሕጊ ነዲፉ እቲ ስጉምቲ መቐፀልታ ናይቲ ኣብ መንጎ መንግስቲ ቱርኪ ነቶም ዕጡቃትን ዕርቂ ንምግባር ክካየድ ዝፀንሐ መስርሕ ምዃኑ ተገሊጹ በዚ ድማ እቲ ካብ 1980ታት ኣብ መንጎም ክካየድ ዝፀንሐ ዕጥቃዊ ግጭት ሰላማዊ ማዕልቦ ዝርከቦ ከም ዝመስል ናይ ቀረባ ተዓዘብቲ ይእምቱ ኣንጻር መንግስቲ ቱርኪ ንልዕሊ 4 ዓመታት ዝቐፀለ ዕጥቃዊ ቃልሲ ዘካየደ ፒኬኬ ኣብ ወርሒ ጉንቦት 2025 ዕጥቁ ከውርድ ከም ተሰማምዐ ፀብጻባት የረዱ እቲ ሰላማዊ ተበግሶ ንቱርኪ ጥራይ ዘይኮነ ዞባዊ ኣገዳስነት ከም ዘለዎ እዩ ዝግለፅ ዘሎ ካብ 1984 ኣብ መንጎ ሰራዊት ቱርክን እቲ ዕጡቅ ጉጅለን ብዝተካየደ ግጭት ልዕሊ 400 ሰባት ከም ተቐትሉን ሚልዮናት ከም ተመዛበሉን ፀብጻባት የረዱ ሰሜን ኮርያ ተማሊ 5 ነሓሰ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን እቲ ሚሳይል ኣብ ከባቢ ማያዊ ግዛእታ ከም ተፈንጀረ ዝገለፀት ደቡብ ኮርያ ላዕላውነታ ንምውሓስ ኣድላይ ምላሽ ከም ትህበሉ ኣጠንቂቓላ ሰሜን ኮርያ ግና ዘካየደቶ ፈተነ ኣካል ናይቲ ወተሃድራዊ ዓቕማ ንምድንፋዕ ክትገብሮ ዝፀንሐት ወተሃድራዊ ምንቅስቃሳት ምዃኑ ብምሕባር ንካልኦት ወገናት ብኣሉታ ከም ዘይፀሉ ኣነፂራ ደቡብ ኮርያ ምስ ኣሜሪካ ሓቢራ ተካይዶ ዘላ ልምምድ ዘጠቓለለ ወተሃድራዊ ንጥፈታት ስጋት ከም ዝፈጠረላ እትገልፅ ሰሜን ኮርያ ነቲ ስጋት ንምግታእ ወተሃድራዊ ዓቕማ ብዓይነትን መጠንን ከተደልል ፀኒሓላ ጃፓን ስራሕት ኣሜሪካ ዝኾነ ባሊስቲክ ሚሳይል ከም ዝፈተነ ዝኸሰሰት ሰሜን ኮርያ መልሰ ግብሪ ከም ትህበሉ ብ5 ነሓሰ ምጥንቃቓ ዝዝከር እዩ ህዝባዊት ሪፓብሊክ ቻይና ናብ ኣሜሪካ ክትለኾ ንዝፀንሐት ንሲቪላውን ወተሃድራዊ መዓላታት ከገልግል ዝኽእል ፍርያት ከም ትድርቶ ኣፍሊጣ እቲ ስጉምቲ ንግዳውን ፀጥታውን ድሕነታ ንምሕላው ምዃኑ ዝገለፀት ቻይና ካብ ትማሊ 5 ነሓሰ ተግባራዊ ከም ዝኾነ ኣረድያ ኣሜሪካ ካብ ህዝባዊት ሪፓብሊክ ቻይና ክትገብሮ ንዝፀንሐት ሸመተ ተንቀሳቐስቲ ሮቦታት ከም ዘቋረፀቶ ዝፍለጥ ኮይኑ ቻይና ረብሓታታ ንምሕላው ነቲ ስጉምቲ መልሰ ግብሪ ከም ትህበሉ ኣጠንቂቓ እያ ተወሲዱ ዘሎ ሕድሕዳዊ ስጉምትታት ንንግዳዊ ፍልልያት ክልቴን ሃገራት መሊሱ ክግፍሕ ዝኽእል ምዃኑ ይጥቀስ ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናብ ኣስታት 490 ቢልዮን ዶላር ከም ዝወረደ ፀብጻባት የረዱ እቲ ምንቁልቋል ሳዕቤናት ናይቲ ኣብ መንጎን ተፈጢሩ ዘሎ ንግዳውን ጂኦፖለቲካውን ረብሓታት ዝጠንቁ ዘይምቅዳዊ ምዃኑ ጌላታት ይገልፁ ብሪጣንያ ንዩክሬን እትገብሮ ወተሃድራዊ ደገፍ ብዝለዓለ መልክዑ ከም እትቕፅሉ ሓፍሊጣ እዚ ዝተገልፀ ሓድሽ ፀሓፊ ምክልኻል ብሪጣንያ ዌስ ስትሪንግ ትማሊ 5 ነሓሰ ምስ ፕሬዚደንት ቮሎዲሚር ዘለንስኪ ኣብ ከተማ ኪየቭ ኣብ ዘካየዶ ዝርርብ እዩ ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለፀ ዌስ ስትሪንግ ይቕሬታ ዝተገብረላ ደገፍ ብዓይነትን መጠንን ክብ ከም ተብሎ ኣረድዩ ኣሎ ከም ኣካልቲ መደብ ብሪጣንያ ደገፍ ስርዓተ መከላኸሊ ሚሳይል ከም ትገብርን ንሰራዊት ዩክሬን ክትህቦ ዝፀንሐት ስልጠና ከም ተስፍሖና ነፂሩ ብሪጣንያ ንዩክሬን ተወሳኺ ወተሃድራዊ ደገፍ ከም ትገብረላ ትገልፅ ዘላ ሩስያ ኣብ ልዕሊ ዩክሬን እተካየዶ መጥቃዕትታት ኣስፊሓቶብ ዘላትሉ እዋን እዩ ብሪጣንያ ካብ 222 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወተሃድራዊ ደገፍ ከም ዝለኣኸትላ ፀብፀባት የረዱ ኤውሮጳዊ ሕብረት ኣብ ዝሓለፈ 6 ዋርሒ ጥራይ ኣስታት 10 ሚልዮን ቶን ብመልክዕ ፈሳሲ ዝዳሎ ባህርያ ወጋዝ ካብ ሩስያ ከም ዝዓደገ ፀብጻባት ሓቢሮም እቲ ኣሃዝ ምስ ናይ ቅድሚ ዓመት ተመሳሳለ ኣዋርሒ ክነፃፀር እንከሎ ብ18 ሚታዊት ከም ዝወሰኸ እቶም ፀብጻባት ብተወሳኺ ኣረድዮም ዝበዝሐ ካብቲ ዝተለኣከ ጋዝ ፈረንሳ ቤልጅምን ስፓኛን ከም ዝዓደግዎ ክግለፅ እንከሎ ሩስያ ካብቲ መሸጣ ኣስታ 7 ቢልዮን ዶላር ኣታዊ ከም ዝረኸበት ተፈሊጡ
ኤውሮጳ ሕብረት ካብ ሩስያ ክሽምቶ ንዝፀንሐ ባህርያዊ ጋዝ ካብ ፈለማ 227 ጠቕሊሉ ከቋርፆ ከም ዝኾነ

እኳ ይገልፅ እንተሎ ክትግበር ዘሎ ተቕሎ ፀቢብ ምዃኑ ይእመት። ቅድሚ ምውላዕ ኩናት ዩክሬን ኣስታት 45 ሚታዊት ናይ ጋዝ ጠለባቱ ካብ ሩስያ ዝነበረ ኤውሮጳዊ ሕብረት ኣብዚ እዋን እዚ ናብ ኣስታት 14 ሚታዊት ወሪዱ ከም ዘሎ ፀብፀባት የርዱ። ዝኸበርኩም ተኸታተልቲ ዜና ንምፍፃም ኣርስታቱ ኣብ ዞባ ደቡብ ኣብ ምውጓድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ። ማሕበረኮም ኤርትራውያን ነበርቲ ቀጠረ ዓስራይ ጉባኤ ኣብ ኣደውሓ ቃኒዑ። ኣብ ዞባ ጋሽባርጋ ብስነ ምምህርና ክስልጠና ዝፀንሓ ልዕሊ 600 መምህራን ቅድመ ትምህርቲ ተመሪቐን። ሰራዊት ናይጀርያ ብዘካየዶ ስርሒት ሂወት ተታሒዞም ዝፀንሑ ልዕሊ 300 ሰባት እናፃውፅ እዩ። መንግስቲ ቱርኪ ንዕጡቓት ሰልፊ ሰራሕተኛታት ኩርዲስታን ማለት ፒኬኬ ናብ ሰላማዊ ሂወት ንምፅምባር ዝኽእል ንሕጊ ነዲፉ። ሰሜን ኮርያ ፈተነ ባሊስቲክ ሚሳይል ከም ዘካየደት ደቡብ ኮርያን ጃፓንን ከሲሰን። ዝኸበርኩም ተኸታተልቲ ዜና ተፈፂሙ። ምስ ተረፉ መድባትና ሰላም።

0: ዋ ኣትስታዋ እንዳ ጥፈ መጽኺ
1: ትወደከ ደቂስዶል ቀልጢ ፈመጠ
0: ኣነ ደኣ ዶንጌል እንዴት ሰኪ ፈጠን ይሄ እንበር ወድኽስ ደስ ሲል ወደቂስ እግሪቴ መጽኺ
1: ሎም ደኣ ስክፍታና ተቐንጢጡ እንዲ ደቅና ብጥቓና ንሕና ብጥቓ ደቅና እሙ ከዓ እንዳስራሕና ኣብዛ ትካልና መዓለ ህፃናት ኢሎም ካብ ዝገብሩልና ኳ ውሽጥና ቐስ ንኢሎ እምበር ምስ ሰብ ኣብ ገዛ ገዲፍናዮም ስራሕ ክነወፍር ከለና ኳ ውሽጥና ብሻቕሎት ይዘዕኒዮ
0: ናተይ ሻቕሎት እሞ ከዓ ሕልፍ ዝበለ ኣብ ገዛ ገዲፈዮ ክመፅእ ከለኹ ውነይ ኩሉ ምስ ውለደይ ስለ ዝኸውን ኣብ ስራሕ ብዙሕ ይድምዕኒ ነይረ
1: ክገርመክ ዘና ሓፍተይ ነዚኣ ዝሓሰበ ክሽለም ጥራይ እዩ ዘለዎ ምሽላም ጥራይ ስምዕስከ ካብ ክንደይ ሻቕሎት ናይ ውሉድና እኳ ይድሕንና ዘሎ
0: እምበርከ ዋላ ነቲ ውሉድና ኮ ኣብ ዘድልዮ ሰዓታት ክንዕንግሎን ኩነታት ብቕረባ ክንከታተሎን ከለና ኮ ኣብ ዕቤት ኣካላቱን ኣእምሩኡን ዘምፀ ውፅኢት ዓብ እዩ
2: ከምዚ ዝኣመሰለ ዕድል ንምፍጣር መንግስትን ስርዓተ ጥዕናን ሲቪላዊ ማሕበራትን ብውልቅን ከምኡም ዝሳተፎ ዘየቋርፅ ኣበርክቶ ብምግባር ኣዴታት ኣብ ኩሉ ናይ ስራሕ ቦታአን መውዓል ደቀን ቦታ ብምድላው ንደቀን ንኸጥብዋ ምቹእ ባይታ ብምፍጣር ንመጻኢ ወለዶ ውሕስቲ ሃገር ንረክቦም
3: ጥዑያ ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል
4: ለውጥን ምዕባልን ንምምጻእ
3: ከይዕረፈ ይሓስብን ይሰርሕን ሚሳል
5: ሚሳል
3: ሚሳል
5: ኣብ ኤርቲቪ
3: ኣብ ቴክኖሎጂ
4: ሕርሻ
3: ትምህርትን ካልእ

0: ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ፆታን ብዘይፈሊእ
1: ንኹሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ኣለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: መጨረሻ ኣነ ክርስዖ ዘይደሊ ቁጠባ ኤምዳድ ብምሎ ምእንቲነ ናይ ሰለስተና ናተይ ናይ ወዲ ጎዛይ ናይ መናጃ ምርጫ ይብልና ምክንያቱ ሓይልታት እውን ተዳኺመን እየን ከምዝብለካ ዘለኹ
1: ካብ ኩሉ ቦታታት ናይ ደንከልሲ ኣብኡ ኢና ዝያዳ ክስታይ ከፊ ኢልና ምሩፃት መራሕቲ ሓይልታት ነይሮምና በዓል ወዲ ዓገባ በዓል ወዲ ሱሳ የሴፍ ወዲ ሱሳ መራሕቲ ሓይልታትና ኣብኡ ዝተሰውእና ብዙሓት ነይሮም
2: ቡም ኢሉ እቲ ቡም ዝበለ ጥቕላል ሓላልታ ወፅ እዩ እዚ ብርሃን እዚ 3 ድ 4 ፊስቶይ ዳሓር ከም ዘረጋገፅናዮ እዚ ብርሃን እዚ ልክዕ ከምዚ ሕጂ ዘለናዮ ብርሃን ነቲ መሬት ለዊጥዎ
3: ስርሒት ዓሰም ውግእ ደረብ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለት 2/4/1991 ናይ ዋዲ ውግእ ምዛዘመ ጸላይ ከይተወደበ እንከሎ እግሪ እግሩ ስዒቡ በይሉን ንምብጻሕ ስለ ዝሓሰበ ሽዑ ምሸት መንገዲ ዝፍትሽ ገለ ዓቕሚ ካብ ሃንደሳን ሓደ ሓይሊ ኣጋርን ሰለስተ ታንክታትን ንቕድሚት ሓሊፎም ኣብ ጋሓረ ከም ዝሓድሩ ተገይሩ ዕለት 3/4/1991 ድማ እዚ ናይ ቅድሚት ኣሃዱ ናብቲ ቅድሚት ከባቢ ደረብ በጺሑ ናይ ሓለዋ ነቑጣ ድሕሪ ምምስራት ኣብ ከባቢ

0: ደረብ ውሕድ ሓይሊ ናይ ጸላይ ምህላዉ ገምጊሙ ብዕለት 4/4/1991 ኣጋምሸት ኣብ ዋዴ ተሪፉ ዝነበረ ዓቕሚ ናብ ደረብ ገስጊሱ ምሸት ኣብ ክሳድ ደረብ ምስ በጽሐ ኣብቲ ቦታ ዓሪዱ ዝነበረ ሓደ በርጌዝ ዝኸውን ናይ ስፓርታክያት ፍሉይ ኮማንዶ ምስ ሰለስተ ታንክታት ማእከላይ ኣፅዋራትን ገይሩ ክከላኸል ፈቲኑ
1: ብዓር መጥቃዕትና ንቅፅል ኢና ገለ ኣህታት ድሕሪለን ክስዕባያን ቋንቋ ዝሓዝካያን ኣሃዱን ወዲ መሓመድን ዝሓዝዋ ናይ ሃንደሳ ኣሃዱ ከዓ ሒዝኩም ተበጎሱ ተባሂልና ዳርጋ ሰዓት 7 ናይ ምሸት ኢና ተበጊስና ካብ ጋሓረ ምስ ወፃና ታባታት ኣሎ እቲ ታባታት ብፅሕ ምስ በልና እዚአን እንታይ ፃዊዘናልና ፀኒሐን ቴንቲ ከምዚ ዓበይቲ ፍሽቶታት ብታይም ቦምብ ዝትኮስ ጌረናልና ፀኒሐን ብዝኾነቲ ዕድልና እንታይ እዩ ኣብቲ ቃንያ ድን ተጋግን ዋላ እንታይን ብዙሕ ከይተፀጋዕና ከለና ይተፈጂሩ ተፀጊዕና ነርና ትኸውን ሓያለ ማሃሰይቲ መሮ ዘለና ምክንያቱ ደረ ፅርግያ ኣብ ደረ ፅርግያ ገረንኦ ስለ ዝነበራ ከቢት ስጋኣት መምፀልና ነይሩ ግን ቀልጢፊ ይመስለኒ ወይ ንሕና ድኛ ዞም ጌና ይደኖ እቲ ግዜ ኣኺልዎ እቲ ፍሽተታት ስለ ተባርዐ እቲ ሓደጋ ድሕና ማለት እዩ ብዝኾነ ቀፂልና ሙሉእ ለይቲ ክንከይድ ሓዲርና ኣብዚ ሃንደበታት ስለ ዝኾነን ክልተ ታንክ ትሪፍላ
0: ወገን ነዚ ኣብ ክሳድ ደረብ ዓሪዱ ዝነበረ ኣህዱ ደፊኡ ክቕፅል ተኽእሎ እኳ እንተነበሮ ገለገለ ቦታታት እውን ኣብ ሓፂር ግዜ ዝሕዘሉ ጀሚሩ እንተነበረ ኣብዚ ግዜ ጸላኢ ኣብ ጸቢብ ፅርግያ ፈንጂ ስለ ዝተኸለ እታ ትመርሕ ዝነበረት ታንክ ወገን ስለ ዝተሃርመት መካናይዝድ ወገን ክሓልፍ ስለ ዘይከኣለ ምድንጓይ ተፈጢሩ መሬት እውን ናብ ምጉሑ ስለ ዝኸደ እንተወጊሕ ድማ ንመካይን መዐሸጊ ዝኸውን ይኹን ሰራዊት ክውዕለሉ ዝኽእል ስቱር ቦታታት ስለ ዘይነበሮ ወገን ኣብቲ ቦታ ሓደ በርጌድ ሓለዋ ገዲፉ ዝተረፈ ኩሉ ዓቕሚ ዕለት 5/4/1991 ናብ ጋሓረ ተመሊሱ ከም ዝውዕል ተገይሩ ጸላኢ ዕለት 5/4/1991 ኣት 10 ባዶባዶ ኣቢሉ ወገን ዘንሰሓበ መሲልዎ ክኸውን ይኽእል ንኽፍትሽ ሓደ ሻምበል ዝኸውን ሰራዊትን 5 ታንክታትን ኣሰሊፉ ተገዲሙ ኣብ ድብያ ናይትን ሓለዋ ተሪፉ ዝነበረ በርጌድ ወገን ኣትዩ ሓንቲ ታንኪ ብኣርቢጅ ተቓጺላቶ ሰንቢዱ ከትከለ ሓዲሙ ተመሊሱ ወገን ሽዑ ኣጋምሸት 16 ባዶባዶ ንዝቕፅል መጥቃዕቲ ክሕግዞ ዝኽእል ኣገደስቲ ቦታታት ምቁፅጻር ኣብቲ ኣብ ቅድሚ ዝነበር በርጌድ መጠነኛ መጥቃዕቲ ወሲዱ ገለገለ ተረተራት ሒዙ ሓዲሩ ዕለት 5/4/1991 ምሸት ኣብ ጋሓረ ዝወዕለ ናይ ወገን ሰራዊት ኣርኪቡ ምስቲ ኣብ ደረብ ክዋጋእ ዝወዕለ ኣህዱ ተደሪቡ ናብ ዕለ 6/4/1991 ኣብ ዘውግሕ ለይቲ መጥቃዕቲ ጀሚርዎ
2: ኣብ ዕለ 6 መጥቃዕቲ ስፓርታካይ ተቐቢሉና መጀመርያ ንጎ ወጋሕታ ፀልሚቱ ኣጋጣሚ ኣብታ ንሕና ዝነበርና ሓደ ኣባል ናይ ስፓርታካያ ምልክት እዩ ኣሪፒ ዳሓዘ ማሪክና ሽዑ ኣጋጣሚ እቲ ኣብ ቅድሜና ዘሎ ኩነታት ተሓበሬታ ቀልጢፍና ወሲድና ዝኾነ ፅቡቅ ገዝኪስና
0: እንተኾነ ምስ ጸልማትን ምስ ገለገለ ተኣሳሲርካ ናይ ምጥቃዕ ዝነበረ ዘይምውሃድን እቲ ውግእ ጠርበሽበሽ ክብል ስለ ዝሓደረ ኣይሰለጦን ይኹን እምበር መሬት ክወግሕ ምስ ጀመረ ወገን ነታ ዝተሃርሞቶ ታንኪ ይዕርዩ ኣብቲ መስመር ዝነበረ ፈንጅታት ብኣባላት ሃንደሳ ከም ዝወፅእ ገይሩ ኣጋርን መካናይዝድን ኣዋሃይዱ በርቃዊ መጥቃዕቲ ምስ ፈነወሉ ከየት ከለ ብህድማ ናብ ጎላጎል ወሪዱ ኣኳሊሙ ኣኽቢቡ ክጭፍልቆ እኳ ሓሳብ እንተነበረ ሞሊቑ ብህድማ ብዙሕ ከይከሰረ ንበይሉል ገዲፉ ናብቲ ድሕሪኡ ግንባር በይሉል ተባሂሉ ዝተፀውዐ በረኽቲ ቦታታት ናይ ዓስካሪ ብምድያብ ምስቲ ካብ ግንባር ደቀ መሓረ ዘምፆ ኣብኡ ዝፀንሐ 22 ክፍሎ ጦር ተደሪቡ ሒዙ ጅግና ህዝባዊ ሰራዊት ሓርነት ኤርትራ ብዕለ 6/4/1991 ንበይሉል ሓራ ውፅኡ ነታ ዓዲ ድሕሪኡ ብምግባር ኣብቲ ዘይምቹእ ቅርፂ መሬት ንምክልኻል ግዜያዊ መከላኸሊ መስመር መስሪቱ
3: ኣብ ቤሉል መግለፂ እያ ሓንቲ ነገር ኣላ እንታይ እዮም ገይሮም ገሊፆምላ እቲ ኣረዳእና እውን ተረዳእናዮ ስጋለት ቀጣል ገይሮም እዮም ገሊፆምላ እቲኦም ዓፋር ማለት እዩ መስቲ ገረብ ዘሎ መስቲ ገለ ዘሎ መስቲ ዘሎ ጫካ ኣዝዩ ጥንቃቐ ዝደሊ የማን ፀጋም ከዓ ዘይርግፅ እዩ ዝተባሃለ ከቢድ ጥንቃቐ ገርና ኢና ንቤሉል ከይድናዮ ንቤሉል መጥቃዕቲ ገርና ኣትና ቤሉል ከምዝሓዝና ኣይፈልጥና ንኸይድ ንሕና ቤሉል ድሕርያትና ትሪፋ ከላ ቤሉል ከምዚ ሓዝና ቤሉል ክንረክብ ጎቦ ጥሕያ ፅጋዕ ይርና ንሕና ቤሉል ሒሽኩም ማለዮም ዝብል ከዓ ኣይሓዝና ኢና ንብል ኣብ መንጎ እዚ ኣብ መንጎ መራሕቲ ብርጌድን ኣብ መንጎ መራሕቲ ቦጣን ትርከብ ተቋሪፁ ትወልጎል ምዃኑ ማለት እዩ ስለ ተቋረፀና መንስቡምትን ውሰድ ኢልና ተማኸይራ ማለት እዩ ንወስድ ስጉምቲ ሕጂ ዘይፈለጥናዮ እንታይ መፅእ 22 ክፍለ ጦር ክልተ ብርጌት ኣብቲ እግርና ፀጊዕ ኣለዉ ዝኾነ ብገስ ንስበልና ነፈርትን ገለን ገይረን ንሓንቲ በጦርኒ የዳ ኸምኣ ርክብ ንምስርት እሞ ንምሸት ይኹን መጥቃዕ ተባሂሉ ንምሸት ንፅቤቲ መጥቃዕቲ ምሸት ፅራሪግና ምስ ከድና ነዚኦም ጎቦታት ንዕንሕዝ ንፅባ ሓይቲ ንግሆ ብጎልጎል ገይሩ ፀላእ ታንክታት ሸኸረ ንሪኦኹሞ ዘለኹም ናብኦን ኣቱ ቁሩብ ዘራርገና ድሕሪኡ ተወዳዲብና ንቤሉል ነተን ድፋዓት ተታሕየ ነሩ ንዓይኒ ሒዝና ኢና ጠውኢልናዋ
4: ንሕና ንቤሉል ገፅና ክንቅፅል ፀላእውን ፀረ መጥቃዕቲ ክወስድ ምስ ሜካ ሓምሻይ ሞተራይዝድ ናይ ፀላእይ ኣብ መንገዲ ኢና ተራኺብና ኣብ መንጎ ቤይሉሉን ኣብ መንጎ እቲ ናይ ጋሕደ ዝበሃል ቦታታት ኣለዎ ስብርባ መሬት ኣብ ኢና ተራኺብና ኣጋጣሚ ተንኣህታትና ብምሉእን ስለ ዝተበገሳ እቲ ክብለኩም ፅናሕ ኳ ፅቡቕ ናይ መዋዳደብ ዕድል ሂቡና ስለ ዝነበረ ንፀላእቲ ወፊሩ ዝነበረ እውን ኣዝና ኢና ኣዳኺብናዮ ብዝኾነ ክወኪብና ዕለት 6 ቤይሉል ኣትና ማለት እዩ
1: ኣብ መወዳእታ ተረትር ናይ መወዳእታ ንቤይሉል ዘገምግም ተረትር ገለ ሒዝናሉ ገለ ከዓ ረዳት መፂና ዳርጋ ከብ ዓምላን ላዓሊ ኮይና ንየማን እዳመጠጠና እዳመጠጠና ስለ ዝኸደ እተን ኣብ ጋሓረ ዝገዘፍናያ ኣህታት ብምልአን ባዕሎት መህመድ ሓዞን ከምዲ ስዕባ ተገይረን ኣርኪበን ሙሉለይቲ ክዋጋእ ሓዲረን ንጎ ግን ድሕና ብዘ ፅርግያ ቤይሉል ስለ ዘለና ትክልና ፅርግያ ምስ ሓለፍና ንቤይሉል ዓዲ ገፅና ምስከና እቲ ትረትት ሒዝ ነበረታ ፀላእ ከዓ ብኩይሉቱ ክደን ስለ ዝጀመረ ኣብኡ ከሎ ደሽሉ ወሪዱ ተታሒዝና ንቤይሉልና እቲና
5: ንቤይሉል ክንቅፅል ከለና ኣብ መንገዲ ኣብ ፍርቂ ምስ በፃሕና ሄሊኮፕተራት ከዓልባኢለን ንመሬት ብዙሕ ፃዕሪ ገብራ ሕጂ እንታይ ምግባር ሓይሽዳ እዚ ንሄሊኮፕተር ቡምባ እተዝህልዎን ምተኮሱልና ኣብ ጎልጎል እዚአን ግን እንታይ እዮም ብልሓተን ገለ ኢልና ንጠራጠር ሕጂ ውርድ ኢል ካብኡ ማይ ሸያኽ ነይሩ እቶም ኣምሓራ ክሰት ኢሎም ናብቲ ማይ ሸያኽ መፁ ማለት እዩ ሕጂ ንሕና ከዓኒ ኣብ ኣኹንኩም ፅንሕዎም ሞ ደዲ መፁ ሓዝዎም ተባሂልና ከዓ ንኸይድ ሕጂ ብኣምሓርኛ ንዛረቦም ሄሊኮፕተር ዳእታይ ኮይነነን ገለመለ ምስ በላ ኣንድ ሻለቃ ኣለ በዛ ሄደ ንዑ ንምውሳድ ኢለንን ዓሊመን ንክወስድኡ መፅን ይብሉና በዚኣ ከይዱሎ ብሉና በሉ ተበጎሱ ንበሃል ንሕና መስርዕ ንኸም ንጎይ ማለት እዩ ተበጊስና እዛ ጎቦ ውፅእ ክንብል ከለና ካብኡ ንንው ዝቐፀለ ሰብ ስለደየለ እዚ ሻለቃ ቁርፂ ቀይሩ ንድሕሪት እንዳኸደ ብኣሰር ከይንረኽቦ ናብ ዓርኮ ኮባይ ካኣቱ ኣብ ላዕሊ ክንበፅሕ ርኢነ ኬድና ብኡ ኮፍ ኢሉ ፀኒሕና ተን ሄሊኮፕተር ንዕኮዛይ እንድመፃ ነይረ ድሓር ንመፅእ እጂ ወደላይ ገለ ኢልናዮ ዕጥቁ ዝሽጉጡ ገለ መለ ፈቲሕና ሒዝናዮ
0: ምርብራብ ግንባር ቤይሉል ቤይሉል ካብ ዓሰብ ንሰሜናዊ ምዕራብ 16 ኪሎ ሜትር ርሒቓ እትርከብ 1740 ብዝሒ ዝተቐማጦ ዝርከብዋ ታሪካዊት ዓዲ እያ ቤይሉል ብዕሙር ኣግራብ ናይ ዓርኮብ ኮባይ ኣብ ዝተሸፈነ ገማግም ሩባ ዝተደኮነት ሓንቲ ካብተን ኣብ ገማግም ባሕሪ ዝርከባ ዓድታት እያ ብኣፈ ታሪክ ከም ዝንገር ቅድሚ ቤይሉል ከም ዓዲ ምምስራታ ኣብዚ ከባቢ ሉሉ ይርከብ ከም ዝነበረን ፀኒሑ ብካምሲን ተደብዲቡ ከም ዝጠፍአን ይንገር ብቋንቋ ዓፈር ቤይሉል ማለት ሉል ጠፍኡ ማለት እዩ ኣብ ማፃፃ ናይ ዝሕጂ ቤይሉል ዝበሃል ዘሎ ዓዲ ከዓ ብኡ ዝመንጨወዩ ይበሃል ካብ ቤይሉል ንዓሰብ ንደቡብን ደቡባዊ ምብራቕን ገጽካ ኣብ 5 ኪሎ ሜትር ርሕቐት ዘይመልእ ብከቢብ ደናጉላ ዝተረግረገ ዓስካሪ ተባሂሉ ዝፅዋዕ ሰንሰለታዊ በረኽቲ ቦታታት ይርከብ ጸላይ ወገን ንዋዴም ዝተቆጻጸረ ንወደብ ዓሰብ ክሳብ መጨረሻ ክከላኸለሉ ዝኽእል ቦታ እዚ ናይ ዓስካሪ ገዛእ ቦታታት ምዃኑ ስለ ዘጽንዐ ካብ ኣብ ግንባር ደቂ ኣምሓረ ዓስኪሩ ዝነበረ 22 ክፍሎ ጦርን ኣብ ግንባር ጊንዳዕ ካብ ዝነበረ 21 ክፍሎ ጦርን ምስ ሙሉእ ዓቕሞም ብነፈርቲ ዓሰብ ኣውሪዱ ናብዚ ቦታ እዚ ኣምፂዎም እዚ ስጉምቲ እዚ ምውሳዱ ንወደብ ዓሰብ ከም ናይ መወዳእታ ስትንፋሱ ከም ዝርያ ዘመልክት እዩ ነይሩ
6: ፀላኢ ዘለዎ ዓቕሚ ክፍትን መፅኡ ካብ ኣስመራ 17 ቅድም ስሒብዎ ኣሎ ክልተ ክፍለ ሰራዊት ካብ በዓል ጓዴን ድመፁ ኣለዉ እንደገና ሕጂ ከዓኒ 22 ካብ ኣስመራ የምፅእ 22 ካብ ኣስመራ ምፅኡ ማለት ፈተናታት ዘከይድ እቲ ናይ 22 እኳ ብዙሕ ዝገበሮ ፅልዋን ክሳይ ኣይነበረን ፅቡቅ ተዓዊትና ሉ ገለ ታንክታት ውን ማሪክና ኣሉ ቀፂሉ ኣጀም ጎዮን ከዓኒ 22 ምስ ተዳኸመ 21 ከዓ መፅ እዩ
0: ጅግና ህዝባዊ ሰራዊት ሕርነት ኤርትራ ብዕለ 6/4/1991 ቤይሉል ምስ ተቆፃፀረ ፀላኢ ካብ ቤይሉል ንደቡባዊ ምብራቕ ኣብ ዝርከብ ገዛእ ቦታታት መከላኸሊ ዕርድታት ሰሪሑ ኣብ ምቹው ቦታ ስለ ዝዓረደ

0: ወገን ድማ ካልእ ኣማራፂ ስለ ዘይነበሮ ንበይሉል ንድሕሪኡ ገይሩ ኣብ ሰጣሕ ጎላጉል መከላኸል መስመር መስሪቱ በቲ ሓደ ነዚ ገዛ ቦታታት ንቁፅፅር ናብ ወደብ ዓሰብ ንምግስጋስን በቲ ካልእ ድማ ጸላይ ንወገን ካብዚ ከባቢ ንምርሓቕን ንምድምሳስን ኣብ ዘካይዶ ዝነበረ ናይ ሞትን ሕየትን ውግእ ንምክልኻል ኣብዚ ግንባር እዚ ንኣስታት ሓደ ወርሕን 3ለስተ ሰሙንን ካብ ዕለት 9/4/991 ክሳብ ዕለት 25/5/991 መሪር ውግኣት ኣካይዱ
1: በይሉል ክንቅፅል ኣይከኣልናን ንላዕሊ ገጽካ ማለት ናብቲ ዝባነ ዝባነ ዓሰብ ዘገምግም ቀፅሎ ተባሂሉ ነይሩ ግን ምስ ዝነበርና ምድኻም ምስ ሓድሽ ሓይሊ ናይ ጸላኢ ምውሳኽ ስፓርታ ክያዲ ዋላ ካልእ ካልእ ዝኾነ ዕለት 6 በይሉል ኣትዩ ተኣታትና ካብ ዕለት 6 ክሳብ ዕለት 25/5 ግንባር በይሉል ተመስሪቱን ኣብቲ ግንባር ከቢድ ምርብራብ ነይሩ
2: ንኣስታት 50 መዓልቲ ዝኸውን ኣብታ ግንባር ኣብታ በይሉል ኣብታ እግሪ ተረባሪብና መጥቃዕታት ናይ ቀፃል ናይ ፀረ መጥቃዕታት ነይሩ ፀረ መጥቃዕቲ ንወስድ መጥቃዕቲ ይገብር መጥቃዕቲ ይገብር ብዙሕ ስልካታት ነይሩ ብፀጋም ንሕና ኢና ነርና ኣብ መንጎቲ ሒዝናዮ ዝነበርናን ኣብ መንጎቲ ገምገም ባሕሪ ምስቲ ማዕበል ምስቲ ንፋስ ምስቲ ገለ ዝኾነ ጸላኢ ሰልዩኸ ኣትዩ ዝኾነ ይኹን ዝገበሩ ዕንቅፋት ኣይነበረን ካብ ገለ ካብ ገለ ተሳሒቡ ንድሕሪት ከም ዝምለስ ተገይሩ
0: ህዝባዊ ሰራዊት ሓርነት ኤርትራ በይሉል ምስ ተቆፃፀረ ድሕሪ ናይ 2 መዓልቲ ዕረፍትን ምውድዳባትን ንዕለ 9/4/991 9:30 ንጸላኢ ከጥቅዕ ስለ ዝመደበ ብመሰረት ዝተወጠነ ድማ ኣህዱታት ወገን ነናብ ዝተመደብሉ ሸቶታት ንምቕናዕ ካብ ድፍዓቱ ወፅኡ ኣብ ዝጠራነፈሉ ዝነበረ ግዜ ጸላኢ ብወገኑ ንጸረ ስልያዊ ተልእኮ ሓደ ሻለቃ ዝኸውን ናብ መዛግብ ወገን ብሸነኽ ገማግም ባሕሪ ስለ ዘንቀሳቐሰን ሰራዊት ወገን ካብ ቦትኡ ወፅኡ ብምፅንሑ ከፋት ቦታ ስለ ዝረኸበን ትኺሉ ሓሊፉ ሳዕ 24/15 ኣብ ልዕሊ ታንክታት ወገን ተኽሲ ኸፊቱ ወገን ኩነታት ናይ ዝሰሊኹ ተርግእ ዝፈጸመ ኣህዱ ጸላኢ ከየደአ መጥቃዕቲ ክፍጽም ስለ ዘጸግሞ ወጢንዎ ዝነበረ መደብ መጥቃዕቲ ኣቋሪጹ ናብኡ ኣድሂቡ እቲ ሰሊኹ ዝነበረ ሻለቃ ብቦምባ ኢድን ኣርቢጅን ኣብ ልዕሊ ሓንቲ ታንኪ መጠነኛ ጉድኣት ኣውሪዱ ሓደ ውጉእ ሓዲጉ ተኽሲ ምስ ተኸፍተሉ ናብ መበገሲ እዩ ተመሊሱ
1: እቲ ሓደ ግዜ ኣብ መንጎ ትድፋዕናን ኣብ መንጎ በይሉሉን ዝነበራ ታንክታት ሓደ ሻለቃ ኹን ኣትይዎን መዓት ገል ጠምጠም ነይሩ ለይቲ እዩ ብዝኾነ ካብተን ታንክታትና ዝወረደ ክሳራ የለን ካብ ድሕሪት ኣህርታት ስሒብካ ነቲ ሓሊፉ ዝነበረ ሓይል ጸላኢ ከም ዝምለስን ከም ዝድምሰስን ተገይሩ
0: ንዕለት 9/4/991 መደብ ውጥን መጥቃዕቲ ምስ ፈሸለ ወገን ነቲ መደብ ንዕለት 11/4/991 ክቕፅል ኣሰጋጊርዎ እንተኾነ ሕጂ እውን ጸላኢ ኣቐዲሙ ዕለት 10/4/991 ለይቲ ሰዓት 1 ባዶ ባዶ ብሸነኽ ገማግም ባሕሪ ዘሎ ጎላጉል ብ2 በርጌዳት ማለት 48 49 ናይ 22 ክፍሎ ጦር መጥቃዕቲ ፈኒዩ
3: እዚ 22 ክፍሎ ጦር ከም ዝመፀ ፈሊጥና ብሓንሳብ ጥቕልል ኣቢሉ በርባዕትኦም ብርጌዳት ጅ ንሱ እንታይ ገይርዎም ትገምገም ባሕሪ ኣለዎናና ኣብታ ዓገፋ ኣትዩ ታንኪ ሪኢኹም እንተለኹም ሰለስተ ታንኪ ተዋሒጠ ኣለዋ ወሪዱ በታ ዓገፋ ገይሩ ኣብ ማእኸሊ ኣትና ሱ እጂ ብባሕሪ ሒዝኒያ ኣለና ንድሕሪት ከፋት ነይሩ ብቅድሚት እውን ከፋት ነርና ገፍሐ ኣለዎ ብላዕልኻ ኣለና ማይ ከዓ ሒዝና ኣለና እዚ 22 ሕጂ ትኽኢሉ ናብያት እዩ
4: ብባሕሪ ገይሩ ድሕሪት መፂእና ማለት እዩ 2 ብርጌድ ዝኸውን ብቓላይ ገይሩ ክሳብ መዓንጡ ማይ እንዳረገፀ ብቐጥታ ኣብቲ መጥባሕቲ ኣህዱና ዝነበሮን መኽዘና መኻዚነና ስንቅና ዝነበሮን ኣትዩ ኣብ ውሽጢ እቲ ግንባር ከዓ መጥቃዕቲ ከፊቱ ኣብቲ ኣዘዝቲ ብርጌዳት ብፍላይ ዝነበርናዮ ከዓኒ ናባና ኢለን ድመፃ ናይ ሰለይ ኣህዱ ናይ ጸላኢ ናብታ ምሳና ተጎዝጊዛ ዝነበረት ናይ ሞርታር ኣጋር ከቢድ ብረት ናብኡ ጥቅዕን ኩሉ ኩነታት ተሓዋዊሱ በይሉል ብድሕሪት ተኽሲ ቃልቃል ኢሉ ተዓርከቦ ከባይን ገለበለን እንደገና መጥባሕቲ ኣህዱና እዩ ተኽሱ ዘሎ ኣብ ስንቅና እዩ ተኽሱ ዘሎ መሃዚና ናብ ቁጠባና ኣብ ምሳና ከኣብዚ ከዓ ንዓና ደጥቅዕ ከዓ መፅእዩ ሕጂ ናባና ዝሓሰቦ እየን ናብቲ ሓይሊ ኣትየን እቲ ፅቡቕ ዕድል ንዓና ንምድምሳስ ዝነበረ ናብቲ ሓይሊ ኣትየን እቲ ሓይሊ ከዓ ገጢማትለን ፀፊዓትን ጨፍሊቃትን ማለት እዩ ተመልሲ ከማነ የነበሩን እቲ ናይ ጸላኢ ሻለቃ ሕሪ መሬት ወጊሑ ስጋዕ መሬት ዝወግሕ ጫቁጫቁ ነይሩ መትሓዚ ተሳኢንዎት ኩነታት መሬት ምስ በርሀ ኩሉ ገፅ ስለ ዝሃበና ነቲ ብድሕሪት ዝነበረ ብመዓኮርና ተጠውዩ ዘሎ ናብ በይሉሉ ዝተቆፃፀረ ንዑ ዘዕግስ

0: ወይሰዲድና ኣብኡ ደምሲስናዮ ገለ ታንክታት ተማሪኸን እተን ተረፋ ታንክታቱ ክሳብ ሕጂ እውን ኣብኡ ኣለዋ። ኣብቲ ሰልሚ ተታሒዘን 4-5 ዝኾና ታንክታት ገለ ቁሩብ ቁንጣሮ ካብኡ ተመሊሱ ማለት እዩ።
1: እዘን ክሳብ ሕጂ ቅርሲ ወይ ኣሰር ናይቲ ድፋዕ ኮይነን ዘለዋ ታንክታት ናይ ቬሉን ናይ ፀላይ ንሰን ዝተሸክላሉ መዓልቲ እዩ ነይሩ። ኣብዚ እውን ብቆንዱ 1-2 ሻለቃ ኢና ንግምቶ ነቲ ቬሉል ዝበሃል ዓዲ ኣረጊትን ሓድሽን ዝበሃል ዓዲ ከም ስሙ ኣብኣትዩ
2: ቬሉል ምስ ሓዝና ንቬሉል ንምምላስ 22 መፅዩ 22 እውን ፀረ መጥቃዕቲ ወሲድናሉ ፀረ መጥቃዕቲ ወሰና ንዑ ደገፍ ተኩሲ ክባ ድመፃ ዘንተሸኺለን ዘለዋ 2 ታንኪ ታሳልሰይቲ ንዓ ክስሕብ ኢላ ድመፀት እያ ታንኪ ይኮነትን እዚአን ንዑ ደገፍ ክባኢላ ድመፃ ፀረ መጥቃዕቲ ስለ ዝወሰና እሰን ውን ኣብ ሰልማእትን ተሸኺለን ንዐን ገዲፈንአን ከይደን ተኸባኺብና ኣብ እግሪ ናይ ቬሉል ንሕዝ ማለት እዩ።
3: ናይ መድፍዕ ሓንቲ ሓይሊ ናይ ዓዘን ኣቦ ነራትና ንዓ ንምሕጋዝ ኢና ሓይሊ ሃብታብ ተኽልኣብ ብድሕሪት ንብገስ ኣብ ዋዲ ከዓ ኮፍ ንብል ሪዘርቫ ምክንያቱ እቲ ውግእ ኣዝዮ ጠራጣሪ ስለ ዝነበረ እቲ ቦታ እውን እንዳፀበበ ከይ ስለ ዝነበረ ንዓ ንምሕላው ኣብ ኮፍ ንብል እዛ ሓይሊ እዚኣ ግን ኣብ ቬሉል ውሽጢ ስለ ዝኣተወት ብባሕሪ ብመራኸብ ብቅድሚት ብዳብዳብ ብላዕሊ ካ ብንፍርቲ ብጣዕሚ ትውኽ ነይራ። ንሶም ካልኦይትን መዓልቲ እንዳተኮሱ ኣብኡ ታሪክ እዩ ተሰሪሑ። መዳፍዕ ምስ ካሊእ ረሻሽ ንበል ታንከኛ ንበል ምስ ኣጋር ሰራዊት ንበል ምስኡ ተዘማሚዱ 3 መድፍዕ ኣብኡ ነይሮብቲ ውሽጢ እታ ሓይሊ ሒዛቶ ነበረት። ሕጂ እንዳተኮሰት ኮላ ሓንቲ መዓልቲ ኣብ ተኽሲ ክሎ ኣብ ርሱን ተኽሲ ክሎ ነፈርቲ ይመፃሞ ይኽሸፉ ምስ ተኽሽፉ ዝግበር ነገር የለን። መድፊ ሓፍ ብልካ ክትዕል ትኽእል ኣይኮነ ክትኽወል ትኽእል ኣይኮነን ጥው ኢልኣ ቡምባ ሰዲዳ ምስ ገደፈት ኣብ ልዕሊ 122 ትዕልብ እሞ ገብረ ትንሳኤ ደምሴ ኢና ንብሎ ነርና። ኣዝዩ ብሉፅ መድፋዕ እጂ ምስ ብፀይቲ መንእሰይ ሓሊማ ምስ ብፀይቲ ሶፍያ ዝበሃላ ኣዝየን ብሉፃት ተቐበልቲ ሕድሪ ዘነበራ ተጋደልቲ ብጅግንነት ሓሊፈን ማለት እዩ። እቲ መድፍዕ ከዓ ካብ ሰራሕ ወፃኢ ኮይኑ ምክንያቱ ብቐጥታ ኣብ ልዕሊ እን ስለ ዝዕለበትሉ ኣዝዩ ከቢድ ተፈራረድ እዩ ነይሩ።
4: ለይቲ ውግእ ሓዲሩ መሬት ምስ በርሀ ወገን ፀረ መጥቃዕ ትፈኒዩ ንፀላይ ፀፊዕዎ ዕለት 11/4/991 እውን ፀላይ ተመሳሳሊ መጥቃዕቲ ናይ 22 ክፍሎ ጦር ብርጌዳት 50-51 ኣሰሊፉ መጥቃዕቲ ካይዱ ወገን ድማ ፀረ መጥቃዕቲ ካይዱ ንፀላይ 10 ኪሎ ሜትር ዝኸውን ኣርሒቕዎ። ወገን ነቲ ኣቐዲሙ ዝወጠኖ መጥቃዕቲ ምዝ ናይ ዕለት 11/4/991 ኣተኣሳሲሩ ክቕፅሎ ስለ ዝደለየ ንፀላይ ካብቲ ዕሙር ኣግራብ ማለት ዓጌፋታት ኣልቂቑ ንበረኽቲ ቦታታት ናይ ዓስካሪ ንምቁፅፃር ዝዕላምኡ 5 ናይ ህጁም መጥቃዕትታት ኣካይዱ እንትኾነ ኣይሰለጦን። ፀላ እውን በንጻሩ ዝተፈላለየ መጥቃዕትታት ኣካይዱ ኣይተዓወተን።
5: ኣብ ቬሉል ግን ፀላ ኣትኪሉ ንሕናኻ ደው ኢልና ቬሉል ፅቡቅ ቦታ ስትራቴጂካዊ ዝኾነ ቦታ ኣለዎ ንፀላይ መከላኸሊ ክኸውን ትኽእል ንሕና ካብኡ ትሕት ኢልና ኢና ነቲ ቦታ ንሕዞ ፀላይ ምሸት ምሸት ይድፍትን ከልቀና መበገሲና ደጀን ኣዝዩ ርሑቕ ኢና ገዲፍና ዘለና መግቢ ካብ ሕድጊ ጉሕዝና ዝተበገስና ግረሲኒ ውጪ ኢልና ንፅውዕ ነበርና ንወፍር ዝኾና እሰን ግዜ በዝሒ ወንሲ ነቐዝ መሊአኒ ደነቐዝ ነጊፍካ ኢኻ ትምገበ ሰብ ምድሕ ተወጊኡስ ናይ ምድሓን ዕድሉ ይፀብብ ብሰንኪቲ ዘለዎ ናይ ፀያ ፀሓይ ምቆት ማያዊ ኣካላት ናይ ምህፋፍሕ ተወገለ ኣልሜም ኣብኡ ዋጋ ከፊልና ኢና
6: ንሕና ኣብ እግሪና ፀላዕ በሪኺ ብፍላይ ዝነሃና በጠለኒ ካብኡና ውንቲ ሓይልና ናይቲ ሓይልና ጥራሕ ክገልፅ ንሸነኽ ባሕሪ ስለዝነበርናቲ ባሕሪ ኩሉ ጨው ቤት ለይትን መዓልትን ብዘይዕርፍትኻ ትዋጋእ ኣይቋርፅኒ ትውግእ ቤት ማይ የለን ኩሉ ቆርበት ክዳና ቆርበት ይኮይኑ ጨው ይመሲሉ እቲ ምረት ኣብዚ እዩ ትድኸበደ ምረት ዝነውሐ ግዜን ዝወሰደልና ኣቢሉ ኢሉ
4: ዕለት 12/4/991 ውግእ ብክልቲኡ ኣንጻራት የዕሪፉ ውዒሉ ወገን ኣተሓዝኡ ንምድልዳል ክሰርሕ ውዒሉ ፀላይ ብዕለት 13/4/991 ብየማናይ ክንፊ ናይቲ ግንባር መጠነኛ መጥቃዕቲ ፈቲኑ ኣይሰለጦን። ኣብዚ ናይ ክልተ መዓልቲ ውግእ ወገን ንዓወት ዘየብቅዖ ምኽንያት ጸላይ ኣብቲ ቦታ ናይ ቅድም ሰፊሕ ድፋዓት ክነብሮን ከሎ ታንክታቱን ረሻሻትን ድማ ኣብ ውሽጢ ዓጌፋ ኣብ ዝተሰርሐ ጐዳጉዲ የእትዩ ብናይ ወገን ጸረ ታንኪ ከምዘይርከባ ገይሩ ይዋጋእ ስለ ዝነበረ በንጻሩ መካናይዝድ ወገን ክዝርግሓሉን ክንቀሳቐሰሉን ዝኽእል ኣዝዩ ጸቢብን ረግረግ ጭቃ ዘለዎን ወሰን ባሕሪ ስለ ዝኾነ እቲ ቅርፂ መሬት ንቀዋሚ ተኸላኸለይ ዝምችእ እምበር ንዘጥቅዕ መካናይዝድ ምቹእ ስለ ዘይነበረ መጥቃዕቲ ወገን ክዕወት ኣይከኣለን።
7: ካብ ዓሰብእየን ድብገሳ ነይሩ ነፈርቲ ነፈርቲ ኣየርፖርት ከም ዘሎ ዓሰብ ዳርጋ ብዙሕ ሰብ ዝፈልጥ ነይሩ ኮይነ ስምዓል ኣረብ ወገና ይፈልጥ ነይረ ግን ቀልጢፈን ነፈርቲ እንዳተመላለሳ ኣብቲ ጎላጎል ካርማካ ክልዋ ኣብኡ ሰዶኦ ነበራ ዝመላለሶ ዝነበራ ብዝሕን ነቲ ነበረ ውግእ ፀቕጢ ዝገብራ ዝነበራ ዳርጋ ክዝክር ዝግብኦ ኮይኑ ይስምዓኒ። ካብኡ ሓሊፉ ሓንቲ ላ ዝዝከረኒ ኣብ ቤሉ ንኮለና ኣብ ባሕበሽ ዳርጋ ብድሕሪት መፅ ነይሩ ኣነ ካብቲ ናይ መእዘዝ ቦታ ነይረ ካብ ቁትር ተን ነፈርቲ ንታሓት ገፀን ምምፃየን ልክዕ ማዕረ ዳርጋ ካብዚ ናይ ዝፓላሶ ደረጃ ይቲ ፓሎ ድመፅ ነይሩ ንሪኦ ኣለና ካስኮ ገልታት ኣለዎ ኣብ ባሕበሽ ዮ ሹፍ ኢሉኒ እዚ ፓይሎት ረኪቡና ሽጋራ ሓይዘሎ ኢሉኒ እታ ሽጋራ ክመልዮባ ናይ ዝክረኒ ግን ክልተና ከምዚ ኢልና ንሰዶና ረሻሽ በዓል ኸይኑ ሃሪሙና ኣይሃርመና ንሓሊፉና ኸይኑ ማለት እየ።
4: ወገን ድሕሪ ናይ 3ለስተ መዓልቲ ዕረፍቲ ዕለት 15 ወር 4991 ወጋሕታ ሰዓት 5 ባዶባዶ ንጸላይ ካብ በረኽቲ ቦታታት ዓስካሪ ጸሪጉ ናብቲ ድሕሪኡ ዘሎ ጎላጉላ ውሪዱ ናይ ምክልኻል ዓቕሙ ከም ዝምህምን ንምግባር ዝዓለመ ሰፊሕ መጥቃዕቲ ፈኒሙ። ኣብዚ መጥቃዕቲ እዚ ክልተ በጠሎኒ ናይ ኮማንዶ ብርጌድ ባዶ 7 ተወሲኾኖ ስለ ዝነበራ ካብቲ ቅድሚኡ ቁሩብ ደልዲሊ እዩ ነይሩ።
8: ክልተ በጠሎኒ ደላ ሕጂውን ሓንቲ በጠሎኒ ራማ ስለ ዝገደፍነ ካልኣይቲ በጠሎንን ሳልሰይቲ በጠሎንን ሓንቲ ሓይሊታ ናይ ኣጋር ከቢድ ብረት ከምኡንቶም ሃንደሳን ስልያን እዮም ዘለዎ ማለት እዩ። ዕለ 7 ወር 4 ካብ ደቡብ ተበጊስና 5 መዓልቲ ወሲድና መገዲ ማለት
9: እዩ። ኣጅሮ ንሕና ኣዋዲ ሰዓተና ብቐዳሚት መዓልቲ ጋጣሚ ነፈርቲ ኸማን ሃሪማናና ሽዑ ኣዋዲ ታርባ ዘዕረፍና ታሓንቲ በጠሎኒ ታናትያ ኸማን ዝያዳ ኣፅዋርና ተጠያይትና ተተኮስና በሎ ናይ ርክብና ሬድዮ ስንቅና ኩሉ ጸላ ቃፂሎ ነይሩ።
10: ውግእ ናይ ደንከል ንሕና ከም ኣሃዱ ዳርጋ ብቐርና እያ ተቐቢልሃና ክብል ክእል እየ ደንከል ካብ ጢዖ ክንብገስ ከለና ኣብ ውሽጢ 10 ኪሎ ሜትር ዘይከውን ልዕሊ 9 ሰዓት ወሲድና ታሓንቲ ማኪና ተኣቱ ንዓ ነውፃእ እንደገና ታደእተናያ ደውፃእናያ ከዓ መሊሻ ተኣቱ ዳርጋ 9 ሰዓት ዝወሰደልና ግዜ ነይሩ። ኩላና ካብኡ ካርያ ካብ ጉድጓድ ዝወፃእና ውካርያ ኢና ንመስል ነርና ምክንያቱ ኣብ ኣድሕሪ ወጊሓ ከዓ ነፈርቲ መፅአን ከዓ ካር መእንን ታኦራላኡ ተውፅእ ነበረት ንባዕላ ረሲና ክትቃፀል ደልያ ዝኾነ ግን ምሉእ ለይቲ ክንከራኸር ሓዲርና ውፅኢና ናኣፋንበየን ውዕልና ማለት እዩ። ካብኡ ንዋደ ምሰኣተና ውን ንሕና ንጎሆ ወጋሕታ ኣቲና መመውዓሊና መስሓዝና ነተን በጠለና ንብረት ፅዒነን ነበራ ማካይ ነፋሪት መፅያ ቃፂላተ ይምዳድናዊ ተቓፂሉ ሕክምናናዊ ተቓፂሉ ስንቅናዊ ተቓፂሉ ገለ ናይ መራኸቢታት ትሕዝቶናዊ ናዊ ተቓፂሉ ኣብ ሓይሊ ክልተ ረድዮ ሒዝና ኢና ኣቲና
8: ዕለት 13 ከባቢ ከዓ በይሉል ናኣቱ ሕጂ ንሕና በይሉል ምስ በፃሕና ግን እቲ ኣብኡ ዝነበረ ኣህቶታትና ንማይ በይሉል ንድሕሪኡ ገይሩ ኣብ ከቢድ ምትላኽ ናይ ፀላይ ፀኒሕና ተናብኡ ዝነበረ ኣህቶታት ሕጂ ቅድሜና ተን ኣህታት ነቲ በሪክ ቦታ ናይ ኣስከሪን ክሕዛ ተደጋጋሚ ፈተነታት ኣካይደን ነይረን ግን ንኣስከሪ ክቆፀራ ስለ ዘይከኣላ ኣብቲ ዝነበሩ መከላኸሊ ቦታ ተመሊሸን እየን ክከላኸላ ፀኒሕናና። ፀላ እውን ቀፃሊ ምትላ ክገብር እኳ እንተነበረ ንዕን ደፊኡ ግን ካብቲ ቦታ ክልቀቐን ኣይከኣለን። ኣብ ከምዚ ዓይነት ኩነታት ከለዋ ኢና ሕጂ ንሕና ንበይሉል ንመፅእ ማለት እዩ። ሕጂ ዕለት 14 እቶም ሓለፍቲ ነቲ ንዕለት 15 ንሕና ከነጥቃዓሉ ዝተመደበና ሃብታ ንምርኣይ ኩላታት ኣካይድና ነርና ዕለት 15 ከዓ ኣስከርን መሓዝ ከም መደብ ተዋሂብና ተበጊስና ሃዱና።
4: ኣብዚ መጥቃዕቲ እዚ ዝነበረ ኣሰላልፋ ወገን ክልተ በጠሎኒ ኮማንዶ ባደ 7 ብየማናይ ጫፍ ናይቲ ግንባር ክስለፍ ከሎ እቲ ካልእ 3 በርጌዳት ድማ ካብኡ ንፀጋም ብማእከል ናይቲ ግንባር ምስ ናይ የማን ምዕባለታት ተኣሳሲሩ ፊት ንፊት መጥቃዕቲ ክካየድ ተወጢኑ።
8: ሕጂ እቲ ዓቕሚ ፀላይ ኣብኡ ኣሎ ዝተባሃለ ሓበሬታ ወሲድና ኣብኡ መጠን ካእተን ክልተ በጠሎ ናሃና ብፀጋምና በቲ ጎልጎል ዘጥቃዓ ገለገል ኣህታት እውን ነረንን ግን እቲ ቀንዲ ወሳኒ ኣንፈት መጥቃዕቲ ንዓስከሪ ስለ ዝነበረ ተንክልተ በጠሎ ናሃናና እውን ተመዲበን
4: ናይ ጸላይ ኣሰላልፋ ኣብዚ ውግእ ድማ 22 ክፍለ ጦር 4ዮም በርጌዳቱን ምስ ተደረብቲ ሻለቃታቱ ፍሉይ ኮማንዶ ስፓርታክያድ በርጌድ 281/3 ከምኡውን ገለ ክፋል መበል 113 ቢኤም ባትሪ ሶስተኛ ናይ 130 ሚሜ መድፍዕ ሻለቃ መበል 507 መድፍዕ ሻለቃ መበል 504 ታንከኛ በርጌድ ኣሰሊፉ ነይሩ። ኣብዚ ናይ ዕለት 15 ውግእ እቲ ብየማን ጫፍ ዝኣተወ በጠሎኒ ኮማንዶ ባደ 7 ምስቶም ብፀጋሙ ዝኣተዉ 3 በርጌራትን ሓደ በጠሎንን ኮማንዶን ከይተኣሳሰረ ንየማን ፍንትት ኢሉ ብሸነኽ ኣውቶቡስ ተባሂሉ እፅዋዕ ዝነበረ ታባ ንምብራቕ ዝውርውር ተረተር ሰጊሩ ኣብ ማእከል ምስ በፅሐ ከምቲ ኣብ መፅናዕቲ ተሓቢሩ ዝነበረ ሓደ ሻለቃሎ ዝተባሃለ ዘይኮነ ሓደ ብርጌድ ሙሉእ ፍሉይ ኮማንዶ ስፓርታክያ ስለ ዝፀንሖ ብየማና ፀጋሙ ተኽሲ ፃዕፅዕዎ ክቕፅል ኣይከኣለን። ወገን ሸትኡ ክወቅዕ ዝያዳ ውሕስነት ኣንበልቢሉ ዝነበረ ድማ ናይዚ በጠሎኒ ግስጋሰ እዩ ነይሩ። ድሕሪ ናይ ሓፂር ሰዓታት ውግእ ግን እቲ በጠሎኒ ከንሰሓብ ተገዲዱ።
8: ኣስከሪ ደይበን እቲ ውግእ ተኸፊቱ ኣብኡ ኣዝዩ ደማዊ ዝኾነ ውግእ እዩ ተካይዱ። ግን ከምቲ ኣቀዲመ ጥቀስኮ ኣፍልጦ ናይ ፀላእ ኩል ስለዘይነበረና እቲ ቅድም ዝተሓበረናን ኣብታባዕ ኣስከሪ ነተን በጠሎንታት ፀንሐን ግን ፍለልዩ ነይሩ። ኣዝዩ ብዙሕ ፀላ እዩ ፀኒሕዎን ተኣፃፃፊ ዝኾነ ደርጋ ናይ ኢድ ብኢድ ደማዊ ዝኾነ ውግእ ተካይዱ። ኣብ መወዳእታ ግን ምስቲ ብዙሕ ናይ ፀላ ዝዳረግ ስለ ዘይኮነ ተኣቕምናሃና ተመልሸን ኣብቲ ናይ መከላኸሊ ቦታና ኮይነን ኣብ ቦታን ከኣርዳኸም ዘለዎ እንተገይሩ ማለት እዩ። ድሕሪኡ ድፋኣትና ሒዝና ንዝመፅእ ናይ ፀላ መጥቃዕትታት እናተኸላኸልና ኢና እቲ ግዜ ከነሕልፎ ጀሚርና
9: ሕና ነቲ ቦታ እውን ሓደስ ኢና ንፈልጦ ኢናርኢና ንፈልጥና ዋላ ኩሻ ፋማን ሓንቲ መዓልቲ ርኢናዮ ኣታሓዛ ናይ ፀላ እዩ እጅቲ ዝበረኸ ቦታታት ዝገፍሐና ንዓና ተዋሂቡና ብዓቕሚ ንሕና ዝሓሽና ኢና ሰን ተዳኺመን እየን ዝኽሉ ውግእ ጠላ ከዓ ነቲ ቦታ ነቲ ዝያዳ ታርጌት ዝገበረሉ ትበረኽቲ ቦታታት እዩ። ካብታ ጫፍ እናበረኸ እናበረኸ ከይዲ መጨረሻ ዝበረኸ ቦታ እዩ ድቋፀር። ካብዚ ቦታ ንድሕሪት ገጽካ ምምላስ የለን። ዋላ ስጋ ሓሙሽተ ሰብ ተርፍ ኣህዱ ንድሕሪት ቁሩብ መሬት እናገደፍና ከም ጥዕመና እናተዋጋእና ኢና ክንከይድ እምበር ምምላስ ዝበሃል ተደራቢ ሓይሊ ከምዘየለ ኩሉ ሰብ ኩሉ ሓላፊ ፈልጥ እዩ። ተቐዳሚይቲ መዓልቲ ሕጂ እንታይ ነራ እታ ሸቶ ናይቲ መጥቃዕቲ ከም ዝተገልፀልና ዝበረኸ ቦታ ፀላ ተቋፂሮ ነበረ ሒዝካ ንዓሰብ ብደብዳብ ተርክበሉ ርሕቀት ክትበፂሓ ተቐዳ ናይ ዕለት 15 ዝብላ ዘሎ
11: በጠሎ ናይ በዓል ራያ ብሸነ ኸማ ናይ ግንባር ናይ ወዲ ባሊን ኣብ ማእከል ካብ ወዲ ባሊን ፀጋም ዘሎ ከኣኒ ቶም ኣብኡ ዝፀንሑ ሓይልታት ማለት እዩ ወዲ ጉብሳ ዝሓዛ ሓንቲ ሓይሊ ኣጋር ከቢድረት ናይ ሓገዝ ተወሲ ክትገብር ትምድብ ማለት እዩ። ኣብ መንጎ ናይ በዓል ራያ ቦጦለንን ኣብ መንጎ ናይ በዓል ወዲ ባልዲን ቦጦለንን ሕጂቲ ኮይናት ከምቲ ዝተኣመመ ኣይ ሰለጠን። ብፍላይ ናይ በዓል ራያ ቦጦለኒ እቱ ምሰብሉ ፀላኢ ልዕሊ ዓቕሞም ክሳብ ሓደ ክፍለ ጦር ዝኸውን እዩ ኣብኡ ዓሲሉ ፀኒዑ ክዕወቱ ኣይከኣሉን ቀልጢፉ ኣብ ከበባ የእትዋ ኣብ መውፃእ ፀገም ክኸውን ማለት እዩ። ብዝኾነ እንዳተኸላኸሉ እንዳተዋግኡ እንዳተኸላኸሉ እንዳተዋግኡ ይወፁ ኣጋምሸት ኮይኑ ሓያል ምርብራብ እዩ ነይሩ። ፀላይ ቅፃል ሞርታራት ድብድብ ነይሩ። ፍፃመን ኣፍንጫ ዓተርን ብዛዕባ ኩነታት ገለ ክዘራረቡ ኢሎም ናብ ሓንቲ ቦታ ምስ ቀረቡ ሓንቲ ሞርታር መፅያ ንክልቲኦም ኣብኣተሃርሞው ኣብሃስውኡ ማለት እዩ።
10: ፀቕጢ ናይ ማይ ፀገም ኣሎ ማይ ካብ ርባ ተምፃእ ስጋዕ ዶምፅ ዋጋ ሓንሳብ ነቲ ጀሪካን ፍርቂ ገይሮም መመፁ ኣብ ፍሉሕ ማይ ዝቕየር። ስለዚ ሲ ሓንቲ ካብቶም ማነጅሹ ምሳናት ነበሩ ሓንደ ብርሃን ዝበሃል ቆልዓ ነርና ብጫ ዓይና ንፅዎ ኣብዚ ቀዳማይ ወራር ናይ ወያነ ተሰው እዩ ሕድሪ ኢልኒ ማይ ክፀግብ ስለ ዘይክእል ኣብታ ዒላ ከይዲ ኢልኒ ክድለዮ ከይዱ ፀጊቡ ነብሱ ማይ ኣሊኽዎ ክዳኑ ገለ መሊእ ተሓፂቡ መፅኢ ጅዋላ ተተሰዋእኩ ፀገም የለን እዩኒ ኢለ ፀጊበ ታዒላ ርእያ ኢኒ።
4: እቲ ብፀጋም ናይዚ በጠሎኒ ብማእከል ፊት ንፊት ተሰሊፉ ዝነበረ 3 በርጌዳትን ሓደ በጠሎንን ድማ ሰዓት 5 ባዶባዶ መጥቃዕቱ ምስ ጀመረ ብኩሉ ወገን ንቀዳማይ መከላኸሊ መስመር ሰይሩ ፅቡቅ ግስጋሴ እኳ እንተረአየ ድሕሪ ሓፂር ግዜ ፀላኢ ብፀጋም ሓይሊ ደራሪቡ ንገለ ክፋሉ ንድሕሪት ክመልሶ ስለ ዝኸኣለ ኣስዒቡ ብየማንን ፀጋምን ነቲ ብማእከል ዝነበረ ከዋቑዖም ጀመረ ወገን መጥቃዕቱ ቋሪፁ ናብ ቦትኡ ክምለስ ኣገደድዎ። بزي دما ناي عيلات 15 ور 4991 متقعتي سلا زفشله وغن عقمو سلا استغادله وغا

0: ኣቱ ክሳብ ዝምለስዎ መከላኸሊ መስመሩ ኣብ ምድልዳልን መዛግቡ ኣብ ምስራሕን ኣትዩ ኣብዝሓፀረ ግዜ መዕቆብን መታኾስን ድፋዓት ብምስራሕ ንፅዑቕ ደብዳባት ጸላኢ ኣምኪንዎ።
1: ተኽለ ሰንበት ኪዳነ ዝበሃል ርስን ነይሩ መራሒ ጋንታና ሕጂ ድፋዕ ሓዲርና ናይ ንጎ ነይሩ እስከ ከመይ ሓዲርና ክንብሎ ኢና ኢሉ ረዲኡ ሒዙ ንቅድሚት የኸይድ ነቲ ድፋዕ ክርእ ኢሉ ሕጂ ሕዳርባይ ንብሎ ከራሪ እድሪስ ዝበሃል ዋርድያ ነይሩ ቀዳማይ ዋርድያ ሕጂ ርእስን እንዳኸደ ከሎ ንቅድሚት እዛ ረድዮ ሒዙ ድንን ድንን ኢሉ እንዳኸደ ውጋእ ኣይነበረ እዛ ጥኢት ትመፅእ በዛ ፀጋመይቱ ልቡ በዚ ኣትታእቱ በዛ ጃኬቱ ገይራ ኣብ ውሽጢ ስቕቱ እዛ ጥኢት ሕጂ ከራር ያ ዶቶር ዶቶር ዶቶር ዶቶር ይብል ኣነ ከዓ ነራ ሓኪም ጋ እንታ ካሽዑ እንዳጎየኹ ይኸይድ ርእስኒ ርእስኒ ርእስኒ ብለኒ ንታሕቲ ገፁ ፀዲፉ ወድቕ እታ ረድዮ ታሕቲ በፂሓ ኣነ ብኡ ብፅሕ ክብል ከለኹ ሕጂ ዘና ፃብዕቱ ቀጥቀጥቀጥቀጥቀጥቀጥ ብል ፍርፈር ብል ዝፀንሐኒ ኣይ ፀንሐን ሽዑ ከይደዚ ናይ ኢዱ ገለ ከምዚ ገይራ ሕዚ ገለ ምሰበልኮ ዓሪፉ ሕጂ ሓዉ ነይርዎ ኣብ ማኦ ምስ ናይ ማኦ በጠሎ ንክልተ ብርጌዳ 49 ናይ ክፍለ ሰራዊትና እንዳ96 ረስሚ ምስ ቀበርናዮ ልከ 15 ደቂቕ ከባቢ 20 ደቂቕ ንገብር ንታሕቲ ምስ ወረድና እቲ ሓዊ መፅ ሓዊ መፂ ተክለ ሰንበዳ የለን ይብለና ረስኒ ደኣኒ ናይ ሓለፍቲ ኣኼባ ኣሎ ሞ ኣኼባ ኢለ ከይዱ ንብሎ ማለት እዩ ሕጂ እምባ እብል ኩሽፍ ፅሊም ኢላ ገይሩ ነይሩ ብዚቱ ከምዚ ተሓንጊጥዋ ድሓን በለና ይመፂ ነይሩ ሓውካ በልዎ በዚ የማንኩም ኢና ደለና ብለ ፈሊጥና የለና ንሕና ኣብታ ሩባ ስለ ደላ የለየ ናብታ ናይ ረዓኖ ብድሕሪ ስቲፋኖስ ባጡ ዝበሃል ወዲ ገዛማ እንዳጠለን መታ ዓቢትና ነይሩ ምስኣ ምስታበጠሎኒ ሕጂ ትማሊ ደኣ ከመይ ነይሩ እዚ ኩነታት ንሕና በዚ ዘለና ስ በዛ ጫፍ ባሕሪ እንዳወረዳ ኢና ሰኪሕናና በዚ ዘለኹምሞ ግን ዕረፍቲ ይብሉ ንውግእ እዎ መፂን እንደን ከምዚ ኢለን ገለ ሞዳ ሓንዲ ከመይ ነይሩ ንበሃል ኣብ ትሩባ ማለት እዩ ማይ ከነምፅ ምስ ተራኸብና ዋዕ ሰብ እምበር ለኪመና ኣለና ይብለኒ እንታይ ትዛረብ ኣለካ ወደ እወ በዓል ብሌና ዝበሃሉ ነይሮም መድፋዕ ጅብሬን ንበዓል ንዑ ለኪመና ኣለና ትማለባቃ ገለ መለ ገለ ብለኒ ክልቲኦም ከም ተሰውኡ ብሓንሳ ኣብ ሓደ ቦታ ፈሊጥና ማለት እዩ።

0: ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
2: ሚሳል
0: ሚሳል
2: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
3: በታ ኽእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ የ ሓሳብ ኣቕሪበ ዘለኹ
4: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።

0: ትእሳ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
1: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ከምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
2: መደብ ሚሳል
3: ኣብ ቀረባ እዋን ኣብ ኤርቲቪ

ፕላኔትና ብግቡኡ ዝፈለጥናያ ይመስለና ንገጽ ምድሪ ካርታ ጌርናሉ ነቶም ንኣሽቱ ቅድመ ባእታታት ኣቶም ኢልና መቒልና ናብቲ ዓሚቕ ህዋውን ተመልኪትና እንተኾነ ግን ልክዕ ኣብ ትሕቲ እግርና ሓደ ዝተሓበ ሓቂ ኣሎ። መሬት ጌና ምስጢራት ሒዛላ ኣብ መላእ ዓለም ተበቲኖም ዝርከቡ ግዙፋት ኣእማን፣ ድንቂ ተፈጥሮኣዊ ጥበቓታት፣ ንሕግታት ፊዚክስ ዝብድሁ፣ ንታሪክ ዝብድሁ፣ ከምኡ ውን ንናይ ግዜ ኣረዳድኣና ዝቕይሩ እዮም። ዘመናዊ ስነ ፍልጠት ዘይከኣሉ እዩ ዝብሎም ተመራመርቲ ስነ ምድሪ ድማ ምስጢር ኢሎም ይሰሚዎም። ንሕና እዞም ተራተዓዘብቲ ናይዛ ፕላኔት ድማ ናይዛ ፕላኔት ዓበይቲ ዘይተመለሱ ሕንቅል ሕንቅሊተይ ኢልና ንሰሚዮም። እዞም ዝቐጽሉ እምበኣር ኣብ ዓለምና ካብ ዝርከቡ ብተፈጥሮ ካብ ዝተፈጥሩ ኣዝዮም ድንቂ ዝበሃሉ ኣኻውሕን ተፈጥሮኣዊ ጥበቓን እዮም እሞ ንከታተል። ኣብ ሕቡራት መንግስታት ኣሜሪካ ዝርከብ መስተንክራዊ ዓዲ ቀያሕቲ ኣእማን ማለት ፓርክ ኣርክስ ኣቀማምጣ እዚ ፓርክ እዚ ኣብ ደቡባዊ ምብራቕ ክፍለ ዩታ ካብታ ውሪቲ ናይ ምድረ በዳ ንጥፈታት ከተማ ሞኣብ ኣብ ዝተወሰነ ርሕቀት እዩ ዝርከብ። እዚ ቦታ ኣብ ዓለምና ካብ ዝኾነ ቦታ ንላዕሊ ብተፈጥሮ ዝቆሙ ናይ እምኒ ቀስትታት ማለት ኣርክስ ዝርከበሉ ቦታ እዩ። ልዕሊ 2,000 ዝኾኑ ብንፋስን ማይን ዝተቐርፁ ናይ ሑፃ እምኒ ቀስትታት ዓንዲ ኣእማንን ተንጠልጠልቲ ዓበይቲ ኣእማንን ዝሓቆፈ ናይ ተፈጥሮ ቤተ መዘክር እዩ እናተባህለ እዩ ድማ ዝግለጽ። ፍሉያት ተፈጥሮኣዊ ትርኢታት እዚ ስፍራ ምስ ንዕዘብ ዴሊኬት ኣርክ እቲ ብበይኑ ቆይሙ ዘሎ 15.4 ቁመት ዘለዎ ናይ ቀስቲ እምኒ እዩ። እዚ ንድፊ እዚ ንሙሉእ ክፍለ ግዝኣት ዩታ ከም ዓብዪ መለለዪ ምልክት ኮይኑ የገልግል ኣሎ። ላንድስኬፕ ኣርት ኣብ ሰሜን ኣሜሪካ እቲ ዝነውሐ ናይ ተፈጥሮ ቀስቲ ኮይኑ ንውሓቱ 194 ሜትሮ ይበፅሕ። ኣብ ገሊኡ ክፋላቱ ዝረአ ርጉዲ ውሕልነት ተፈጥሮ ብዘገርም መገዲ ዝቐረጾ 1.8 ሜትሮ ጥራዩ ዝበጽሕ ሚዛኑ ዝሓለወ ከውሒ እዚ 3577 ቶን ከም ዝምዘን ዝግመት ግዙፍ እምኒ ኣብ ልዕሊ ሓንቲ ቀጣን ዓንዲ እምኒ ተደጊፉ ንዘመናት ሚዛኑ ሓልዩ ምህላው ንተዓዘብቱ የገርም ኣሎ። ክፋል ናይ መሳኽቲ ወይ ዘ ዊንዶውስ ሴክሽን ከም በዓል ሰሜናዊ መስኮት ደቡባዊ መስኮትን ዳብል ኣርክ ወይ ድማ ድርብ ኣርክ ዝበሃሉ ዓበይቲ ተፈጥሮኣዊ መስኮታት እምኒ ብሓባር ዝርከብሉ ፍሉይ ቦታ እዩ። ፋየር ፈርነስ እዚ ቦታ እዚ ከም ላብሬንዝ ዝተሓላለኸ ጸበብቲ ስንጭሮታትን ልዑላት ናይ እምኒ ዓንድታትን ዝሓዘ ናይ ተፈጥሮ መገሻ እዩ። ፓርክ ኣርክስ ካብቲ ንኹሉ ሰብ ዝኸውን ናይ 15 ደቂቕ ርሑ መገዲ ጀሚርካ ክሳብ እቲ ብድሆታት ዝገጥሙ ተጓዓዝቲ ጥራይ ዝፍትንዎ ናይ ሰዓታት ጻዕረኛ ጉዕዞታት ምድረ በዳ ዝሓዘ እዩ። ብዘይካዚ ንኹሉ ተፈጥሮ ብምቾት ንምርኣይ ዘኽእል 1,700 ሜትሮ ዝንውሓቱ ዝተጸርገ ናይ መኪና መገዲ ኣለዎ። ካብ ብከላን ብዝሒ ብርሃንን ናጻ ዝኾነ ፓርክ ናይ ኣርክታት ኣብ ግዜ ጸልማት ጽባቐ ህዋ ክትዕዘብን ምስ ከዋኸብቲ ከተዋግዕን ይኽእል።

ኣኻዊ ሕማም ፖፑነር ናይ ሩስያ። እዞም ሸውዓተ ናይ ሓይሊ ሰብኡት ተባሂሎም ዝፅውዑ ሸውዓተ ግዙፋት ናይ እምኒ ዓንድታት ካብ ሓደ ጥፍጣፍ ጎልጎል ከረን ተበጊሶም ካብ 30-42 ሜትሮ ንሰማይ ዘንቃዕረሩ እዮም። እዞም ኣእማን ሓደ ካብቶም ሸውዓተ ተኣምራት ሩስያ ተባሂሎም ዝፍለጡ ክነሶም ብሰንኪ ዘለዎም

ኣዝዩ ርሑቕ ቦታ ግን ዘገይት ብበጻሕቲ ቀጻሊ ክብፅሑ ዘይከኣልዮም ዘለዉ። ጂኦሎጂካዊ ኣፈጣጠራ እዞም ጥንታውያን ኣኽራናት ውሕልነት ተፈጥሮ ከም እተድንቕ ዝገብር እዩ። እዞም ኣኽራናት ዝርከብሉ ዘለዉ ቦታ ቅድሚ 200 ሚልዮን ዓመታት ብናይ ኦራል ኣኽራናት ዝተሸፈነ እዩ ነይሩ። ንሚልዮናት ዓመታት ዝነፈሰ ብርቱዕ ንፋስ፣ ዝዘነበ በረድን ማይን ውርጭን ነቶም ልስሉሳት ክፋላት እቲ እምኒ በላሊዑ ኣጥፊእዎም እዩ። እዞም 7 ዓንድታት ግን ኣብ ኣዝዩ ተሪርን ዘይበላልዕን ዓንቀጽ እምኒ ማለት ኳርትዛይት ዝቖሙ ስለ ዝነበሩ ንኹሉ ተፈጥሮኣዊ ጸገማት መኪቶም ንበይኖም ቆይሞም ተረፉ። 6 ካብኣቶም ኣብ ሓደ መስመር ተሰሪዖም ክረኣዩ ከለዉ፡ እቲ 7 ግን ቁሩብ ፍንጥት ኢሉ ከም ግልብጥ ዝበለ ብልቃጥ ኮይኑ ይርአ። እዚ ማንፖፑነር ዝብል ስም ብቋንቋቶም ኣብቲ ቦታ ዝነበሩ ደቀባት ማለት ሰባት ማንሲ ናይ ንእሽቶ ጣዖት እምባ ማለት እዩ። ንዘመናት ድማ ከም ቅዱስ ቦታ ይርእይዎ ነይሮም። ብመሰረት እምነት ሰባት ማንሲ እዞም ኣእማን ቀደም ንህዝቢ ማንሲ ከጥፍኡ ዝመፁ ዝነበሩ 7 ግዙፋት ተዋጋእቲ ነይሮም ይብሉ። እቶም ግዙፋት ናብ ዝጎልጎል ምስ በፅሑ እቲ መራሒኦም ዝነበረ ጠንቋሊ ነቲ ቅዱስ እምባ ማንሲ ተዓዘበ። ብመንፈሳዊ ሓይሊ እቲ እምባ ተሰናቢዱ ድማ ሒዝዎ ዝነበረ ከበሮ ወደቐ። ብኡ ንብኡ ድማ 7ቲኦም ተሪሮም ናብ እምኒ ተቐየሩ። ኣብዚ ቦታ እዚ ንዘመናት ምስጢራውያን ጠንቆልቲ ጥራይ እዮም ናብዚ ቦታ ዝድይቡ ነይሮም። ሎሚ እውን እንተኾነ ናብዚ ቦታ ዝበፅሑ ሰባት ፍሉይ ሰላምን ቅሳነትን ከም ዝስምዖም ይዛረቡ።

ዳንሺያ ማለት ብቋንቋ ቻይና ቀያሕቲ ደበናታት ማለት ኮይኑ ብዘለዎ ተፈጥሮኣዊ ጥባቐን ኣገዳስነት ኣብ መዝገብ ውርሻ ዓለም ማለት ዩኔስኮ ዝተመዝገበ እዩ። ኣብዚ ቦታ ክትበፅሕን ከለኻ ተፈጥሮ ንመሬት ከም ዓብዪ ናይ ስእሊ ወረቐት ተጠቒማ ብዝተፈላለዩ ሕብርታት ዝቐባኣቶ ኮይኑ እዩ ዝስምዓካ። ቅድሚ 140 ሚልዮን ዓመታት እዞም ኣኽራናት ብሰንኪቲ ኣብ ውሽጦም ዘሎ ብዝሒ ማዕድናትን ሓፂንን ፍሉይ ዝኾነ ቀይሕን ብጫን ሕብሪ ክሕዙ ክኢሎም እዮም። ንዘመናት ዝነፈሰ ሓያል ንፋስን ዝፈሰሰ ማይን ነቶም ኣኽራናት እናገረፉ ከም ዓበይቲ ንድፈታት ፅምብላሊዕ ፀበብቲ በዓትታት ከምኡ ውን ፍሉያት ዓንዳ ኣእማን ገይሮም ቀሪፆሞም ይርከቡ። ኣብ ቻይና ክልተ ፍሉጣት ናይ ዳንሺያ ቦታታት ኣለዉ። እቲ ሓደ ኣብ ጓንግዶንግ ዝርከብ ኮይኑ ብቀያሕቲ ኣእማንን ዱርን ዝተሸፈነ እዩ። እቲ ካልኣይ ድማ ናይ ቀስተ ደመና ሕብሪ ዘለዎ ዣንጌ ዳንሺያ እዩ። ናይ ቀስተ ደመና ኣኽራናት እዚ እቲ ፍሉይ ሕብራዊ ስእሊ ዝመስል ተፈጥሮ ኮይኑ ቀይሕ፣ ብጫ፣ ቀጠልያን ፃዕዳን መስመራት ዝሓዘ ናይ ተፈጥሮ ተኣምር እዩ። እምባ ያንግዩን እዚ ሓደ ካብቶም ኣዝዮም ዝገርሙ ፀደፋትን ዓንዲ ኣእማንን ኮይኑ ንሰማይ ኣንቃዕሪሩ ዝርአ ግዙፍ ተፈጥሮ እዩ። ኣሻኽ እምባ ናይ ጓንግዶንግ እዚ ቦታ እዚ ብሰንኪቶም ፀበብቲ ስንጭሮታት ኣሻኹን ተሪርን ኣቀማምጡ ንደየብቲ እምባ ማለት ሃይከርስ ኣዝዩ ፈታኒ ግን ከኣ መሳጢ ቦታ እዩ። ዳንሺያ ንናይ ተፈጥሮ ስእሊ ዘልዕሉ ሰብ ሞያ እቲ ዝበለፀ ቦታ እዩ። ብፍላይ ንኮ ፀሓይ ክትበርቕን ምሸት ክትዓርብን ከላ ዘሎ ምርኢት መወዳድርቲ የብሉን። ብዘይካ እዚ ኣብ መንጎቶም ቀያሕቲ ኣኽራናት ዝሓልፍዎ ሓይዝ ብጃልባ እናተጓዓዝካ ነቲ ፅባቐ ምዕዛብ ይከኣል። ነቶም በፃሕቲ ናብ ጫፍቲ እምባ ንምውሳድ ዝተሰርሑ ኣዝዮም ፀደፍቲ ናይ ሰማይ መሳለል ማለት ስካይ ላደርስ ምርጋፅ ሓደ ካብቶም ነቲ ፅባቐ ከተደንቕ ዝሕግዙ ትሕተ ቅርፂ እዩ።

ምድረ በዳ ጆሹዋ ማለት ጆሹዋ ትሪ ናሽናል ፓርክ። እዚ ቦታ ካብ ዝኾነ ይኹን ካልእ ተፈጥሮዊ ስሕበት ዘለዎ ቦታ ፍሉይ ዝገብሮ ሰብ ዝሰርሖ ዘይኮነስ ብተፈጥሩ ፍጹም ቅርጺ ርእስ ክፍሊ ወዲ ሰብ ወይ ሽክና ዝመስል ቅርጺ እዩ። ስካል ሮክ ድማ ይበሃል። እዚ ግዙፍ ናይ ሓዊ እምኒ ማለት ግራናይት ንዘመናት ንበጻሕቱ ከሰንብድን ከገርምን ዝጸንሐ ኮይኑ ካብቲ ናይ ምድረ በዳ ሑፃ ንላዕሊ ተቓሪጹ ዝወፀ ናይ ሓደ ዓብዪ ጋኔን ርእሲ ይመስል። እዚ እምኒ እዚ ቅድሚ 85 ሚልዮን ዓመታት እቲ ኣብ ትሕቲ መሬት ዝነበረ ፍሉሕ ላቫ ቀስ ኢሉ ብምስሓል ናብ ኣዝዩ ተሪር ዓንቀጽ እምኒ ዝተቐየረ እዩ። ንሚልዮናት ዓመታት እቲ ንዕኡ ሸፊንዎ ዝነበረ ፎኪስ መሬትን ሑፃን ብሰንኪ ሓያል ውሕጅን ምንቅስቓስ መሬትን ተጸሪጉ ምስ እከደ እዚ ጽኑዕ እምኒ ንበይኑ ተሪፉ ተጋሕደ። እቶም ከም ዓይኒ ኮይኖም ተዃዒቶም ዘለዉ ክልተ ዓበይቲ ጉንጓናት ብሰንኪ ኬሚካላዊ ምብልላዕ ማለት ኬሚካል ወይዘሪንግ ዝቖሙ እዮም። እቲ ሳሕቲ ዝዘንብ ማይ ኣብ ልዕለቲ እምኒ ይእከብ ነበረ። መጠን እቲ ዝዘንብ ዝነበረ ኣሲድ ዘለዎ ማይ ድማ ነቶም ኣብ ውፍጢ እቲ እምኒ ዘለዉ ማዕድናት ቀስ ብቐስ እናሓለቖም ስለ ዝኸደ ንኣሽሓት ዓመታት እቶም ጉድጓዳት እናገፍሖም መጺኦም ከም ናይ ዓይኒ ስፍራ ድማ ሓዙ። እዚ እምኒ እዚ ናብ ጁምቦ ሮክስ ዝበሃል ናይ ድንኳን ምስራሕ ቦታ ቀረባ ኮይኑ ልክዕ ኣብ ጥቓቲ ቀንዲ ናይ መኪና መገዲ እዩ ዝርከብ። ኣብ ጥቕኡ ደው ኢልካ ብቐጥታ ክትዕዘቦ ይኽእል። ነቲ ከባቢ ዝያዳ ክትምርምሮ ምስ ትደሊ ድማ ሒደት ስጉምቲ ዝንውሓቱ ናይ እግሪ ዑደት መገዲ ኣለዎ። እዚ መገዲ እዚ ኣብ መንጎ ዓበይቲ ኣእማንን ፍሉያት በረኻውያን ኣእዋማትን ዝሓልፍ እዩ። ኣብዚ ጉዕዞ እዚ እቶም ብስም እቲ ፓርክ ዝጽውዑ ፍሉያት ኣእዋም ጆሹዋ ማለት ጆሹዋ ትሬስ በረኻውያን ቆጥቋጣትን ዝተፈላለዩ ኣእሾኽን ክትዕዘብ ትኽእል። ኣብ ዝተወሰነ እዋን ዘጋጥም ተርእዮ ማለት በረኻውያን ኤሊታት ወይ ዓበይቲ ማንትለታት ምዕዛብ ድማ ይከኣል።

ሃገራዊ ናይ ዱር ፓርክ ዣንግያንጂ ቻይና። እዚ ቦታ እዚ ኣብ ትሕቲ መዝገብ ውርሺ ዓለም ማለት ዩኔስኮ ዝተመዝገበ ኮይኑ እቲ ኣብቲ ውሩይ ናይ ሆሊውድ ፊልም ኣቫተር ዝረአ ተንጠልጠልቲ ኣኽራናት ካብዚ ቦታ እዚ ተቐዲሑ ዝተሰርሐ ምዃኑ ንዓለምና ዘገረመ ፍሉይ ናይ ተፈጥሮ ስእሊ እዩ። እዞም ኣብዚ ፓርክ ዝርከቡ ዓንዲ ኣእማን ካብቲ ኣብ ቻይና ልሙድ ዝኾነ ናይ ኖራ እምኒ ዘይኮኑስ ቅድሚ 380 ሚልዮን ዓመታት ኣብ ትሕቲ ጥንታዊ ውቅያኖስ ዝነበሩ ኣዝዮም ጽኑዓት ናይ ሑፀ ኣእማን እዮም። ብሰንኪ ብርቱዕ ውሽጣዊ ምንቅስቓስ መሬት እዚ ዞባ እዚ ካብ ገጽ ባሕሪ ንላዕሊ ተደፍአ እሞ ጸበብቲ ጸልፍታት ፈጠረ። ንሚልዮናት ዓመታት ዝፈሰሰ ልዑል ትሮፒካዊ ዝናብን ኣብ እዋን ክረምቲ ዝለገበ በረድን ነቶም ልስሉሳት ክፋላት እቲ እምኒ በላሊዖም ኣጥፍእዎም። እቲ ዝተረፈ ተሪር ክፋል ድማ 3,000 ዝኾኑ ቀጠንቲ ሰማይ ጠቀስ ዓንዲ ኣእማን ኮይኑ ቆመ። ገሊኦም ቁመቶም ክሳብ 300 ሜትሮ ንላዕሊ ይበፅሕ። ኣብዚ ቦታ ዝርከቡ ፍሉያት ተፈጥሮኣዊ ምርኢታት ምስሊ ንዕዘብ ዩዋን ጂያንጂ እቲ ኣዝዩ ፍሉጥ ክፍሊ እቲ ፓርክ ኮይኑ እቲ ንፊልም ኣቫተር መበገስቲ ዝኾነ እምባ ዝርከበሉ እዩ። ኣብዚ ቦታ ጸሊም ጉምብን ጸሊም ደበናን ነቲ ስንጭሮ ክሽፍኑ ከሎ ነቶም ኣኽራናት ኣብ ሰማይ ተንጠልጢሎም ዘለዉ ኮይኖም ከመ ዝረኣዩ ይገብር። መደየቢ ባይሎንግ ማለት ባይሎንግ ኤሌቬተር ናይ 100 ገበላት መደየቢ ተባሂሉ ዝጽዋዕ ኮይኑ ኣብ ገጽ ሓደ ጸዳፍ እምባ ዝተሰርሐ ግዙፍ ናይ መስኮት መደየቢ እዩ። 326 ሜትሮ ቁመት ዘለዎ ኮይኑ ኣብ ዓለምና እቲ ዝነውሐ ኣብ ግዳም ዝርከብ መደየቢ ብምዃን ኣብ መጽሓፍ ጊነስ ተመዝጊቡ ይርከብ። እምባ ቲያንዚ እዞም ኣኽራናት እዚኣቶም ካብቶም ካልኦት ዝያዳ ቀጠንትን ከም በሊሕ የእዳው ንሰማይ ተሰቕሉን እዮም። ብሰንኪቲ ኣብ ጫፎም ዘሎ ጫካ ፍሉይ ናይ ጽባቐ ስእሊ ይፈጥሩ። እምባ ቲያንመን ኣብዚ እምባ እዚ ናይ ሰማይ ኣፍ ደገ ሄቨንስ ጌት ዝበሃል ብሰንኪ ብማይ ብምሕጓግ ዝቖመ ግዙፍ ተፈጥሮኣዊ ጉድጓድ ኣሎ። በጻሕቲ ናብዚ ቦታ ንምድያብ 1999 ናይ እምኒ መሳልል ክድየቡ ይግደዱ። ናይ ዣንግ ጃንጂ ግዙፍ ናይ መስኮት ድልድል ኣብ ልዕሊ ሓደ ሓምላይ ስንጭሮ ዝተዘርግሐ ኮይኑ 430 ሜትሮ ንውሓት ዘለዎ ናይ ቬትሮ መስኮት ድልድል እዩ። በጻሕቲ ኣብ ልዕሊኡ ክስግሙ ከለዉ ዘርእይዎ ፍርሕን ዘውፅዎ ናይ ስምባደ ኣውያትን ክፋል ጽባቐ ዝቦታ እዩ።

0: ጥዑይ ኣተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
1: ሚሳል
0: ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕልመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ተዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ተዘርእ ማሽን ሒዝ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን

0: ስምዓኒ ህመድ እላ ኣሰር ትርእዩ ለየካ ኣሰር እላ ኣሰር ግና
1: ስ ኣሰር
0: እላ ሓንተ የካ
1: እላ ኣሰር ኣሰር ወላ ትመስል
0: ኣይዋ እባኣላ ዳዋግሞ ግሪ ዓለው ለዋቱም ኣለ እላ ኣሰር ና ሽምብሬብቱ
1: ሽምብሬ
0: ኣይዋ ስምዓኒ እንተ ዓለየካ ኣሎ እሊ ኩሉ ባህል ና ሽምብሬብ ውሊ ሕላይ ሓታ ሳቢዕ መንድ እንታ ሽምብሬብ ንኡሽ ዋዕቢ እምበር እባል ህድጋላ ምንጋእካ ዓለየካ ኣሎ
1: ወላይ ኣነ በስ ሳሚዐ ኣነ እንተ ሳሚዐ ጋእካ መንገብ በስ ኣስእለኒ
0: ሳና ኣስእላካ እደንክረ ለየጠ
2: ሽምብረብ ከደቶ ሽምብረብ ከደቶ

0: ዶባጣይም እትመቅጣና ልጥሄ ዳሐፈት ወለደላይም ተዓደ ዲቡ ምናብዑር ግልቲ ሰርግል መጣግም ህተጣብጣት ሄራረውሒና በንዳግም ኢትሓክዩ ምስጢርና እተቡ መላግም ኦ ሽምብሬብ ከደቶ ሽምብሬብ ከደቶ
1: ኣብሽርካ ኣብሽርካ የረኢመነኒ ወድመነኒ ምስጢዕርካ እኩብቱ ምን እኩ ይወሰኒ

0: እንትወለት ኣፉኩ ጽበጢ ሄራራው ካላታ እንተ ይትቀዲሮ ሓታ ምዕላኪን ብላድ ይብትሓልፍ እግል ንዕፋያ ወግ ንሓርባኣቱ ቅናፅ ናዘ ቅናፂ ቅናፅ ሽቁልናን እዩ ዘበውች
1: እላ ክልል ትትሓለ ኣዳም ለህድግባልሃላ ሽምብር ሄብ ሕና ላዝም እግል ንርካባ ሃላ ግልና ግተኣምር
2: ኣዳም ብክልቃታዊ ብርዝቃት ዓጀባ ሓቶ ደወል ሽብብ ትብል ዋሕሪ ምክራያ ትጥቀወ ደላ ረአያ ሄ ጉርሑት ተምናይ
1: ሕና ብሒለ ትሩዳም እብዓቅላባም እማል ፅጉባም ወብክልቀት ሕሩያም ሕና ሕና ሕላይ ምንገብማ ለሽምብሬ ብልትበል ሕላይ እግልና ወጅብ ግተኣምር እትል ንምድር ሄኒ ደላ ካላቃት ግርም ወለት እግልና ትወጅብ ላኪን ድሓን በስ እንቱም ሓቆወመ ረከብኩማ ሕናመ መጆብ ረከብናሃቱ
2: ኣይዋ ደላ ገበት በስ እግልኩም ወጅብ ውሕናመ ድሕርኩም እነ ምንገቢ እናስኣ ላኪን ቀደም ለሃ ወለሃ እግንርካባ ኣላና
1: እለ ሽምብሬ ብብ ግርማታት ጃገረ ወለት ዕልቡ ትኣምር ለብጥረታ ለሸሊላ ለዕሽራታ ዋላ መጋይሳ ደወልትርኤ ትትፈከር እበለ ገባ ብሓስ ላኪን ቃረድ ህዳይ ኣለባኒ ሕማማ ሕማም ናይ ሄራር ትልብሎ
2: መን ኢል ንሳ እንዲኮን ሄራር ሓቑት ሓዘላቱ እብጥያራት እበዋቢር ወብዓረባት ከም ትሄር ንወድያ በስ
1: እለ ሽምብሬብ ለወልኩም እፍትሃ ማይት ሃላ እግል ህዳያ ግን ንጻገም ሃላ ግና እንቱም ሓቆማ ህደኩማ ሕናመ መጆብ መላክናሃ ትግልቲ ኣምር
2: እለ ጎማትላ ቃብላ ኣነበስ ወለት እክል እላ ብግርመታ ወብርፅቃ ትትህደግ ዲብና ትወጅብ በስ
1: ምናታ ደጎጎ ደጎጎ እበለ ገባ ብሓስ ለሰብኣ ሰኒ ትሩዳም ወፅኑዓምቶም ለሂቡኩም እንታ ይመስለኒ ላኪን እብ ታክቲክ ናይና እግል ትተዓወቶ ትቀድሮ
2: ኣብን ቀድር ሓንተ ረብን በለየኩም መን ሃላ እፍንቲ ወይንተብ ኣብ ሳርካ ወብዓጋልካ ውማልካ መላዕ ረበካ
1: ኣብሽር ኣብሽር ሰኒ ትቤ ሽምብሬ ብእግልኩም ተብዕት በዓል ኣለባኒ ሕነ ሄንጃላ ኣብ ጋልጋላይና ብዙሕ ምስትሒላት እውን ወዴ

0: ቤት ርእዮም ልካ ምስለለን ኣዋል ድህልየት እግሎም ንቃትሎም ውተ ንንሳ
1: ሰኒ ጎማትካ በስተማም ኣሌት ሰኒ የተሌት በስእለው ደርብልስ ድካ ሰማዕኒ ለካ እዛ ነላኪ ንብ

0: ከቦታ
1: ከቦታ
2: ማሻለ ሽምብሬም
3: ከቦታ ከቦታ ምጥ ወንደለ
2: ከቦታ ሽምብሬም
1: ከቦታ ምጥ ወንደለኩም ከቦታ

እዚ ሰላምታና ተቐብሉ ፈኖና ብምክታል ትርከቡ ዘለኹም ዝኸብርኩም ተዓዘብትና ከመይ ትውዕሉ ፍርቂ መዓልትን ፈረቓና ኺሉን ሎሚ 6 ናሓሰ ዝተዳለዉ ሃገራውና ህግራውን ዜናታት ሒዘልኩም ቀሪብ ኣለኹም ንምክታልኩም ብኸብሪ ዝዕድም ስኻትኩም ፀንሕ ሚካኤል ሓድጎ ፈለማ ግን ብቀነጡታቱ እፍሎም ኣብ ዞባ ደቡባ ብምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገምጊሙ ማሕበረኮም ኤርትራውያን ነበርቲ ቀጠር 10ይ ጉባኤ ኣብ ኣዶሓ ኣቓኒዑ ኣብ ዞባ ዶባ ውቅሒ ባሕሪ ብምስፋሕ ኣገልግሎት ቅድሚ ትምህርቲ ዘተኮረ ዓውዱ ዘተ ተኻይዱ ኣብ ዜናታት ወፃኢ ቻይና ናብ ኣሜሪካ ክትልእኾን ፅንሕቲ ንሲቪላውን ወታደራውን መዓላታት ከገልግል ዝኽእል ፍርያት ከም እትድርቱ ኣፍሊጣ ብሪጣንያን ዩክሬን እትገብሮ ወታደራዊ ደገፍ ብዝለዓለ መልክዑ ከም እትቕፅሎ ገሊፃ ኤሮጳዊ ሕብረት ኣብ ዝሓልፈ 6 ኣዋር ሓሳት 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ዓዲጉ ዘርዘር ዜና ኣብ ዞባ ደቡብ ብምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ዝገምገመ ኣኼባ ብ5 ናሓሰ ኣብ መንደፈራ ተኻይሉ ኣብቲ ካብ 12 ንኡስ ዞባታት ዝተወከሉ ኣባላት ኮሚተ ምውጋድ ጎዳእቲ ልምድታትን ወከልቲ ጨናፈር ሚኒስትርታትን ዝተረኽብሉ መንፍቓዊ ገምጋም በብንኡስ ዞብኡ ዝተሰላሰለ ዕማማትን ዝነበረ ብድሆታትን ቀሪቡን ተዘትዩሉን ዋና ዳይረክተር ክፍሊ ማሕበራዊ ኣገልግሎት መምህር ቃልኣብ ተስፋ ስላሰ ብዘቕረቦ ፀብጻብ ዕላማ ኮሚተ ምውጋድ ጎዳእቲ ልምድታት ኣፍልጦን ንቕሓትን ዜጋታት ብምዕባይ ኣብ ልዕሊ ደቂ ኣንስትዮን ህፃናትን ዝፍፀሙ ጎዳእቲ ልምድታት ብሓፈሻ ክሽቦ ደቂ ኣንስትዮን መርዓ ትሕቲ ዕድመን ድማ ብፍላይ ንምውጋድ ከም ዝኾነ ብምጥቃስ ኣብ ዝሓለፈ 6 ዋር ሓሳት 148,000 ዜጋታት ዝተሳተፍዎ ጎስጓሳት ከም እተኻየደ ኣፍሊጡ እቲ ጎስጓሳት ሳዕቤናት ጎዳእቲ ልምድታት ብመንፅር ኣካላውን ኣእምራውን ጥዕናን ሕግን ዘጠቓለለ ከም ዝነበረ ብምጥቃስ ሕብረተሰብ ጥዑያትን ኣፍሬትን ዜጋታት ንክህልዎ ጎዳእቲ ልምድታት ኣብ ምውጋድ ተርኡ ክዕዝዛ ዝኻኺሩ ተሳተፍቲ በጎኖም እቲ ኣኼባ ሓድሕዳዊ ተመክሮ ክለዋወጡ ከም እውን ፅልዋ ዝፈጥሩ ኣካላት ሕብረተሰብ ብምልላይ ጎስጓሳቶም ክሕይሉ ከም ዝሕግዞም ብምሕባር ጎዳእቲ ልምድታት ዝፍፅሙ ወገናት ኣራ ምስጉምቲ ክውሰደሎም ተማሕፂኖም ኣብ መሓዳር ዞባ ደቡብ ኣቶ ሃብታብ ተስፋ ፅን ኣብ ዝሃቦ መዛዘሚ ቃል ልምድታት ኣብ ሓፂር ግዜ ክቕየሩ ትፅቢት ከምዘይግበር ብምዝኻር ካብ ዞባ ክሳብ ዓዲ ተዘርጊሖም ዝርከቡ ኣባላት ኮሚተ ምውጋድ ጎዳእቲ ልምድታት ናይ ባህሪ ለውጢ ንምምፃእን ንምስራፅን ከይተሓለሉ ክሰርሑ ተላብዩ ናብ ካል ዜና ምስንሰግር ማሕበረኮም ኤርትራውያን ነበርቲ ቀጠር ብሓባር ናብ ብሩህ ፅባሕ ብዝብል ቴማ ብ31 ሓምለ ኣብ ኣዶኻ 10 ጉባኤ ኣቃኒዑ ኣብቲ ብርክት ዝበሉ ኣባላት ማሕበረኮም ዝተረኽብሉ ጉባኤ ኣምባሳደር ኤርትራ ኣብ ሃገረ ቀጠር ኣቶ ዓሊ ኢብራሂም ኣብ ዘስምዖ ቃል ንተራን ኣበርክቶን ማሕበረኮም ኣብ ሃገራዊ መረባት ብምጓስ ኣብ መንጎ ኣባላት ዝረአ ናይ ምትሕጋዝ ስኒትን መንፈስ ንሓድነቶም ብዝበለፀ ዘደልልን ረብሓታቶም ዘገልግልን ስለ ዝኾነ ብዝሓየለ ክኽስኮስ ኣዘኻኺሩ ተሳተፍቲ ኣብ ስራሕ ዝፀንሐት ኣካየዲት ኣካል ማሕበረኮም ኣብ ዘቐረበቶ ፀብጻብ ስራሕ ድሕር ዘካይድዎ ዘተን ክትዕን ተራን ኣበርክቶን ማሕበረኮም ንምዕዛዝ ኣብ ዝዓለመ ናይ መጻኢ መረባት ተረዳድዮ ኣብ መወዳእታ ጉባኤኛታት ሓዳስ ኣካየዲት ኣካል መሪፆም ኣምባሳደር ዓሊ ኢብራሂም ኣብ ዘመሓላልፎ መዛዝብ መልእኽቲ ጉባኤኛታት ንዘረኣይዎ ንጡፍ ተሳትፎ ድሕር ምምስጋን ሓዳስ ዝተመርፀት ኣካየዲት ኣካል ሓድነትን ምትሕጋዝን ኣባላት ማሕበረኮም ንምድንፋዕ ከምኡ ውን እጃሞም ኣብ ሃገራዊ መረባት ንምብራኽ ኣበርቲዓ ክትሰርሕ ተላብዩ ጨንፈር ትምህርቲ ዞባ ደባ ውቅሒ ባሕሪ ኣብ ኣገዳስነት ምስፋሕ ኣገልግሎት ቅድሚ ትምህርቲ ዘተኮረ ዓውዱ ዘተ ብ4 ናሓሰ ኣብ ከተማ ዓሰባ ካይዱ ኣብቲ ኣመሓደርቲ ንኡስ ዞባታት መሻርክቲ ኣካላትን ዝተሳትፎ ዓውዱ ዘተ ሓላፊቲ ጨንፈር መምህር ፍሳይ ኪዳን ኣብ ዝሃቦ መግለፂ ምስፋሕ ኣገልግሎት ቅድሚ ትምህርቲ ብቕዓት ትምህርቲ ብምርጋፅ ኣብ ሃገራዊ መርመራታት ዝረአ ዝነበረ ድኻማት ንምፍዋስ ዓብዪ ግደ ከም ዘለዎ ብምጥቃስ

ሓድሕዳዊ ስጉምታት ንንግዳዊ ፍልያት ክልቲአን ሃገራት መሊሱ ዘገፍሕ ምዃኑ ይጥቀስ። ኣብ 224 ልዕሊ 660 ቢልዮን ዶላር ዝነበረ ንግዳዊ ምልዋጥ ኣሜሪካን ቻይናን ኣብ 225 ናበሳት 490 ቢልዮን ዶላር ከም ዝወረደ ጸብጻባት የረድኡ። እቲ ምንቁልቋል ሳዕብናት ናይቲ ኣብ መንጎአን ተፈጢሩ ዘሎ ንግዳውን ጂኦፖለቲካውን ረብሓታት ዝጠንቁ ዘይምቅዳው ምዃኑ ክኢላታት ይገልጹ። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ መልክዑ ከም ትቕጽሎ ኣፍሊጣ። እዚ ዝተገልጸ ሓድሽ ጸሓፊ ምክልኻል ብሪጣንያ ዌስ ስትሪንግ እቲ ማሊ 5 ናሓሰ ምስ ፕረዚደንት ቮሎዲሚር ዘለንስኪ ኣብ ከተማ ኪየቭ ኣብ ዘካየዶ ዝርብ እዩ። ብሪጣንያ ወትሩ ኣብ ጎኒ ዩክሬን ከም ዘላ ዝገለጸ ዌስ ስትሪቲንግ ክትገብረላን ጽንሕት ደገፍ ብዓይነትን መጠንን ክብ ከም እተብሎ ኣረድዩ። ከም ኣካልቲ መደብ ብሪጣንያ ደገፍ ስርዓት መከላኸሊ ሚሳይል ከም እትገብርን ንሰራዊት ዩክሬን ክትህቦ ጽንሕት ስልጠና ከም እተስፍሖን ኣነጺሩ። ብሪጣንያ ንዩክሬን ተወሳኺ ወተሃደራዊ ደገፍ ክትገብረላ ከም እትገብረላ ትገልጽ ዘላ ሩስያ ኣብ ልዕሊ ዩክሬን እተካይዶ መጥቃዕታት ኣስፊሓቶ ኣብ ዘላትሉ እዋን እዩ። ብሪጣንያ ካብ 222 ንድሓር ጥራይ ንዩክሬን ልዕሊ 25 ቢልዮን ዶላር ዝግመት ወተሃደራዊ ደገፍ ከም ዝለኣኽትላ ጸብጻባት የረድኡ። ኤሮጳ ሕብረት ኣብ ዝሓለፈ 6 ዋርሒ ጥራይ ኣሳት 10 ሚልዮን ቶን ብመልክዕ ፈሳሲ ዝዳሎ ባርያዊ ጋዝ ካብ ሩስያ ከም ዝዓደገ ጸብጻባት ሓቢሮም። እቲ ኣሃዝ ምስ ናይ ቅድሚኡ ዓመት ተመሳሳለ ዋርሒ ክነጻጸር እንከሎ ብ18 ሚእታዊት ከም ዝወስኸ እቶም ጸብጻባት ብተወሳኺ ኣረድዮም። ዝበዝሐ ካብቲ ዝተላእከ ጋዝ ፈረንሳ፣ ቤልጅሙን ስፓኛን ከም ዝዓደግኦ ክግለጽ እንከሎ ሩስያ ካብቲ መሸጣ ኣሳት 7 ቢልዮን ዶላራታዊ ከም ዝረኸበ ተፈሊጡሎ። ኤሮጳ ሕብረት ካብ ሩስያ ክሽምቶ ንጸንሐ ባህርያዊ ጋዝ ካብ ፈለማ 227 ጠቕሊሉ ከቃርጾ ከም ዝኾነ እኳ ይገልጽ እንተሎ ክትግበር ዘሎ ተኽእሎ ጸቢብ ምዃኑ ይእመት። ቅድሚ ምውላዕ ኩናት ዩክሬን ኣሳት 45 ሚእታዊት ናይ ጋዝ ጠለባቱ ካብ ሩስያ ዝነበረ ኤሮጳ ሕብረት ኣብዚ እዋን እዚ ናበስታት 14 ሚእታዊት ወሪዱ ከም ዘሎ ጸብጻባት ይገልጹ። ጃፓን ንዞባ ኤስያ ኣብ ሓደጋ ዝወጡ ወተሃደራዊ ንጥፈታት ካብ ምክያድ ክትሕየ ብሰሜን ኮርያ ጠንቂቓ። ሰሜን ኮርያ ነዚ መጠንቀቕታት ዝዝሃበት ጃፓን ስራሓት ኣሜሪካ ዝኾነ ቶም ሃውክ ዝተባህለ ክሩዝ ሚሳይል ከም ዝፈተነት ብምጥቃስ እያ። መንግስቲ ሰሜን ኮርያ ነቲ ምዕባለታት ይከታተሎ ከም ዘሎ ብምጥቃስ ሃገሩ ተመሳሳሊ ስጉምቲ ክትወስድ ከም እትኽእል ኣሚቱሎ። እዚ ከምዚ ኢሉ እንከሎ ኣሜሪካ ምስ ጃፓን፣ ደቡብ ኮርያን ፊሊፒንስን ትገብሮ ዘላ ሓባራዊ ወተሃደራዊ ንጥፈታት ከተቋርጾ ሰሜን ኮርያ ደጊማ ተማሕፂና። እቲ ሓበራዊ ንጥፈታት ንጸጥታ ዞባ ኤስያ ኣብ ሓደጋ ይእትዎ ከም ዘሎ ዝገለጸ ሰሜን ኮርያ ሃገራት ዞባ ግዳማዊ ምትእትታው ክቃወማ ጸዊዓ። ኣሜሪካ ቀንዲ ጠንቂ ቅሉላ ሓሱ ደሴት ኮርያ ምዃና ሰሜን ኮርያ ብተደጋጋሚ ክትወቅስ ጸኒሓ። ኣብ ጃፓንን ደቡብ ኮርያን ብጠቕላላ 80,000 ወተሃደራት ኣዋፊራ ዘላ ኣሜሪካ ኣብተን ሃገራት ዝተራቐቐ ስርዓት መከላኸሊ ሚሳይል ዝርከቦ ኣጽዋር ከተዋርድ ጸኒሓላ። ሰሜን ኮርያ ከተካይዶ ጽንሕት ተደጋጋሚ ፈተነታት ሚሳይል መልሰ ግብሪ ናይቲ ኣሜሪካን ደቡብ ኮርያን ዘካይዶ ዘለዋ ሓባራዊ ወተሃደራዊ ልምምድ ምዃንያ እትሕብር። ክስተት ኤልኒኖ ከስዕቦ ብዝኽእል ሕጽረት መሰረታውያን ጠለባት ህይወት ኣስታት 50 ሚልዮን ህዝቢ ኣብ ደረጃ ኩቱር ጥሜት ክጽምብር ከም ዝኽእል ዓለማዊ ውድብ ምግብን ሕርሻን ኣሚቶ። ኣብዚ ዓመት እዚ ኤልኒኖ ክኽሰት ልዕሉል ልዕሊ 80 ሚእታዊ ተኽእሎ ከም ዘሎ ዝጠቐሰት ውድብ ብሰንኩ ኣብ ዝመጽእ ዓመት ብደረጃ ዓለም ኣብ ኩቱር ጥሜት ወዲቖም ናይ ዘለዉ ሰባት ቁፅሪ ናብ ልዕሊ 274 ሚልዮን ክብ ክብል ከም ዝኽእል ግምታቱ ይብሎ። ዞባታት ማእከላይ ኣሜሪካ፣ ደቡብ ኣፍሪቃን ገለ ክፋል ኤሮፓን በቲ ተፈጥሮኣዊ ክስተት ሕልፊ ካልእ ከባቢታት ክጥቅዑ ከም ዝኽእሉ እዩ ዝግለጽ። ሰፊሕ ክፋል ኤሮጳ ተኸሲቱ ዘሎ ኩቱር ዋዒ ዘስዓቡ ሓደጋታት ባርዕ ሞሮር ምልክታት ክስተት ኤልኒኖ ክኸውን ከም ዝኽእል ክኢላታት ይጠቕሱ። ብዘይካዚ ኣብ ማያዊ ኣካላት ተኸሲቱ ዘሎ ድሕሪ 1950ታት እቲ ዝለዓለ ምዃኑ ዝተገልጸ መጠን ዋዒ ንተርእዮታት ኤልኒኖ ከም ዘመልክት ተፈሊጡሎ። ውድብ ሕብራት ሃገራት ኣብ መፋረ 226 ተርእዮታት ኤልኒኖ ክኽሰት ከም ዝኽእል ምጥንቃቑ ዝዝከር እዩ። እቲ ብገምጋም ኣብ ነፍሲ ወከፍ 2 ወይ እውን 7 ዓመታት ዘጋጥም ክስተት ንመጠን ዓለማዊ ዋዒ ብልዕሊ 1.5 ዲግሪ ሴንቲግሬድ ክብ ከብሎ ከም ዝኽእል እዮም ክኢላታት ግምታቶም ዝህቡ ዘለዉ።
ኤልኒኖ ኣብ 2

2023 ከምኡ ድማ 2024 ኣብ ሰፊሕ ክፋል ዓለምና ኣጋጢሞ ምንባሩ ጸብጻባት ሜትሮሎጂ የረድኡ። ደሴት ታይዋን ንዓሰርተ መዓልታት ከም ዝቕፅል ዝገልጸቶ ብቕታዊ ተኽሲ ዝተሰነየ ወተሃደራዊ ልምምድ ትማል 5 ናሓሰ ኣበጊሳ። ዕላማ ናይዚ ክሳብ 14 ናሓሰ ዝቕፅል ልምምድ ናይ ምውጋ ዓቕምን ውህደት ሰራዊት ክብ ንምባል ምዃኑ እታ ደሴት ገሊጻ ኣላ። እዚ ከምዚ ኢሉ እንከሎ እቲ ልምምድ ንህዝባዊ ሪፓብሊክ ቻይና መልእኽቲ ዘመሓላለፍ ክኸውን ስለ ዝኽእል መልሰ ግብሪ ክትህበሉ ተኽእሎ ከም ዘሎ ይእመት። ኣካል ልዑላዊ ግዝኣታ ንዝኾነ ደሴት ታይዋን ብሓይሊ ክትፅምበራ ከም እትኽእል ተጠንቅቕ ቻይና ኣብ ከባቢታ ደሴት ተደጋጋሚ ወተሃደራዊ ልምምድ ከተካይድ ከም ዝፀንሐ ዝፍለጥ እዩ። ቻይና ኣብታ ደሴት ንዝግበር ግዳማዊ ምትእትታዊ ብትሪ ከም እትቃወሞ ጸብጻባት የረድኡ። ኣሜሪካ ምስ ደሴት ታይዋን ወተሃደራውን ቁጠባውን ዝንድንኣ ንምምዕባል እተካይዶ ንጥፈታት ምስ ቻይና ከተፋንና ጸኒሑ ኣሎ። ዜናታት ምዛም ቀንዲ ነጥብታቱ ክደግመልኩም። ኣብ ዞባ ደቡብ ኣብ ምውጋድ ጎዳእቲ ልምድታትን ምርጋፅ መሰላት ቆልዑን ዝተሰላሰለ ንጥፈታት ተገሚቱ። ማሕበረኮም ኤርትራውያን ነበርቲ ቀጠር 10ይ ጉባኤ ኣብ ኣዶሓ ኣቃኒዑ። ኣብ ዞባ ዶባ ውቅሕ ባሕሪ ኣብ ምስፋሕ ኣገልግሎት ቅድሚ ትምህርቲ ዘተኮረ ዓውዱ ዘተ ተኻይዱ። ኣብ ዜናታት ወፃኢ ቻይና ናብ ኣሜሪካ ክትልእኾ ንፅንሐት ንሲቪላውን ወተሃደራውን መዓላታት ከገልግል ዝኽእል ፍርያት ከም እትድርቱ ኣፍሪጣ። ብሪጣንያ ንዩክሬን እትገብሮ ወተሃደራዊ ደገፍ ብዝለዓለ መልክዑ ከም እትቕፅሎ ገሊጻ። ኤውሮጳዊ ሕብረት ኣብ ዝሓለፈ 6 ወርሒ 10 ሚልዮን ቶን ባህርያዊ ጋዝ ካብ ሩስያ ዓዲጉ። ዝኸበርኩም ተዓዘብቲ ነዚ ቀትሪ ዝተዳለዉ ዜናዊ ምስናዶ ኣብዚ ይፍፀም። ስለምክታልኩም ኣዝየ መስግን። መሳርሕተይ ሙሴ ገብረ እግዚኣብሔር ንዕለታዊ ዜና ስፖርት ሒዙ ክመፀኩም ብወገን ይግም ሰላም።

ሰላም ከመይ ትውዕሉ ዝኸበርኩም ተኸታተልትና ንሎም ሓሙስ ተላለዉ ዕለታዊ ዜና ስፖርት ሒዘ መፅእ ኣለሁ ንምክታል ክምበሩ ዝዕድም ሙሴ ገብረ ዝጋብሄረ ሰናይ ምክታል። ክረምታዊ ውድድር ግራስሩት ዞን ማእከል ማረቦ ኣብ ስታድዮም ኣስመራ ኣብ ውድድር ኣትሌቲክስ ናይ ተፈላለዩ ርሕቀትን ዕድመን ፀወታት ኣሰላሲሎም። በዚ መሰረት ኣብ ናይ ፍጻሜ ውድድር ትሕቲ 17 ዓመት ናይ 800 ሜትሮ ፀወታ ኣድሃም ዓብደልሰላም ካብ 4 ኣስመራ፣ ሄኖስ ቢንያም ካብ በሪኽ፣ ከምኡ ናኤብ መርሃዊ ካብ ሰንበል ተዓዊቶም። ኣብ 100 ሜትሮ ሜሮን ተወልደ ካብ ሰንበል፣ ሙባረክ ኣሕመድ ካብ ጋላ ነፍሒ፣ ሚልኪያስ ጎይቶም ካብ ጉዳይፍ ክዕወቱን ከሎ ብደቂ ኣንስትዮ ኣብ ትማሳ ርሕቀት ንኣሚ ያቆብ ካብ በሪኽ፣ ብረኽቲ ዓንደ ብርሃን፣ ትእማር ወልደ ሚካኤልን ካብ ሰረጀኻ ካብ ቀዳማይ ክሳብ ሳልሳይ ኣትየን። ኣብ 100 ሜትሮ ውድድር ትሕቲ 15 ዓመት ዮሴፍ ቢንያም ካብ ገጅረት፣ ላሜክ ኣብርሃም ካብ ሰንበል፣ ያፌት ቢንያም ካብ ዕዳጋ ሓሙስ፣ ከምኡውን ሉልያ ተወልደ ካብ በሪኽ፣ ማርታ ጥዑምዝጌ ጋላ ነፍሒ፣ ኤልዳና ሳሙኤል ኣባሻውል ተዓዊቶም። ኣብ 100 ሜትሮ ውድድር ናይ ትሕቲ 13 ዓመት ኣቤል ተወልደ ካብ ጋላ ነፍሒ፣ ናኤል ኢሳ ካብ 4 ስምራ፣ ዮኣስ ክፍሎም ካብ ጋላ ነፍሒ፣ ኣብ ናይ ደቂ ኣንስትዮ ድማ ኣርሴማ ረዘነን ሚለ ሚካኤልን ካብ በሪኽ፣ ደኒና ዮሃንስ ካብ ዕዳጋ ሓሙስ ፀብለል ኢሎም። ኣብ 400 ሜትሮ ስራፊኤል ምሕረት ኣብን፣ ህያብ ጌይተሆን ካብ ኣኽርያ፣ ሰሎሞን ዳዊት ካብ ጎዳይፍ፣ ከምኡውን ኣብ ናይ ደቂ ኣንስትዮ ሆሳኣና ተስፋኣለም ካብ በሪኽ፣ ፍትሓዊት ግብረ ብርሃን ካብ ኣኽርያ፣ ሚለን ሚካኤል ካብ በሪኽ ተዓዊቶም። እዚ ከምዚ ኢሉ እንከሎ ብሰንኪ ዝናም ናይ ቀዳማይ ዙርያ ፀወታት ዘቋረፃ ጋንታት ኩዕሶ እግሪ ደቂ ተባዕትዮ ትሕቲ 15 ዓመት ኣብ ዘካየዶ ፀወታት ዕፅራት ንሰንበል 3-1 በሪኽ ንኣኽርያ 2-1 ርትዕነን። ኣብ ናይ ደቂ ኣንስትዮ ድማ ጎዳይፍ ን4 ስምራ ብገፊሕ 4 ባዶ ሰኒፋታ። እዚ ናይ ኩዕሶ እግሪ ውድራት ፅዋሕ ዓርቢ ኣብ ናይ ካልኣይ ዙርያ ውድራቱ ብናይ ትሕቲ 13 ዓመት ክቕፅል እንከሎ ውድራት ኣትለቲክስ ድማ ሎማ ሓሙስ

ተፋሪ ርሕቀት ኣብ ስታዲየም ኣስመራ ይካየድ ምህላው ተሓቢሩሎም። ሃገራዊ ውድድር ፍርቂ ማራቶን ሰንበት 9 ነሓሰ ኣብ ዞባ ደቡብ ከተማ መንደፈራ ክሳላሰል ምዃኑ ሃገራዊ ፌደሬሽን ኣትሌቲክስ ሓቢሮም። ኣብዚ ናይ 21 ኪሎ ሜትር ውድድር ናይ ክልቲኡ ፆታ ኣትሌታት ካብ ተፈላለዩ ዞባታት ክሳተፉ ትፅቢት ኣሎም። ብዘይካዚ ናይ 5,000 ሜትሮ ከምኡ ናይ 1 ማይል ማለት 1.6 ኪሎ ሜትር ናይ ክልቲኡ ፆታ ጉያ እውን ኣካል ዝሃገራዊ ውድድር እዩ። እዚ ውድድር ዝሓለፈ ዓመት ኣብ ጋሽባርካ ከተማ ባሮንቱ ምስሊ ሳሉ ይዝከር። ዝሓለፈ ወቕቲ ካብ ሊቨርፑል ተፋነወ ግብፃዊ መሓመድ ሳላሕ ናብ ቱርካዊት ክለብ ትራብዞን ስፖርት ተሰጋጊሮም። ሳላሕ ኣቐዲሙ ምስ ሊቨርፑል ክሳብ ሰነ 2027 ዝፅንሑ ውዕል ብናይ ሓባር ምርዳእ ኣፍሪሱ ካብታ ጋንታ ድሕሪ ምፍናው ውዕል ኣልቦቶ ፀዋታ ይኮይኑ ፅኒሖም። ወላ እኳ ብዙሓት ክለባት ከም ዝደልዮ ይግለጽ እንተነበረ ዝያዳ ቱርካዊት ክለብ ቤሽክታሽ ክተፈርሙ እያ ክበሃል ቀኒዩ። ይኹን እምበር ካልእ ቱርካዊት ክለብ ትራብዞን ስፖር ትማሊ ብናጻ ሓድሽ ኣባላ ከም ዝገበረቶ ወግዓዊ ገይራ ትማል ረቡዕ ማልያዛ ክለብ ገይሩ ናብ ቱርኪ ኣብ ዝኣተወሉኻ ብደገፍቲ ዓብዪ ናይ ምቕባል ስነ ስርዓት ተገይርሉ። ናይ 2 ዓመታት ፈሪሙ ዘሎ ወዲ 34 ዓመት ሳላሕ ዓመታዊ 17 ሚልዮን ዩሮ ክኽፈል ምዃኑ ይግለጽ። እዚ መሃያዚ ኣብ ሊግ ቱርኪ ዝለዓለ ተኸፋሊ የፀውዖም። ኣብ ሊቨርፑል ቁፅሪ 11 ኣብ ሃገራዊት ጋንታ ግብፅኻ ቁፅሪ 10 ዝለብስ ነበረ እዚ ብሉፅ ናይ ክንፊ ፅቃዓይ ኣብዚ ሓዳሽ ክለቡ ቁፅሪ 61 ክለብስ ምዃኑ ተገሊጹሎም። እዛ ቁፅሪ ፍልይ ዘብላ ወግዓዊት ታርጋ ተሽከርከት ናይታ ከተማ ብምዃናን ብደገፍቲ ድማ ከም ምልክት ታ ከተማ ትሕሰብ ምዃና እዩ። ደገፍቲ እዛ ክለብ ኣብ ነፍሲ ወከፍ ፀወታ ድማ ኣብ መበል 61 ደቂቕ ዓብዪ ናይ ፅምብል ኣገባብ ክገብሩ ይረኣዩ። ሓደ ካብ ስሙያት ናይ ቅድም ተጻወቲ ኩዕሶ እግሪ ሉዊስ ፊጎ ፕሬዚደንት ፊፋ ዘሎ ጃኒ ኢንፋንቲኖ ካብ ስልጣን ክለ ፀዊዖም። ኢንፋንቲኖ ድሕርቲ ብርክታት ዋንጫ ዓለም ናይ ክልቲ ፆታ ናብ ዕዳጋ ክወርድን ውልቃወይን ኣፈርቲ ክውንዎ ዝኽእል ሓሳብ ምቕራቡ ፌደሬሽናት ዓለም ብሓፈሻ ካብ ስድራ ቤት ዝዓውዲ ዓብዪ ተቃውሞ ከም ዝገጠሞን ይገጥሞ ምህላውን ዝከር። ወላ እኳ መደባቱ ከም ዘቋረፆ እንተገለጸ ስልጣኑ ክለቁ ዝፅውዑ ወገናት ግና እናበዝሑ መፁ ኣለዎም። ሓደ ካብኦም ከዓ ካብ ጥቅምቲ 2017 ጀሚሩ ኣማኻሪ ማሕበር ኩዕሶ እግሪ ኤሮጳ ማለት ዩኤፋ ኮይኑ ዝሰርሕ ዘሎ ሉዊስ ፊጎ እዩ። እዚ ፖርቱጋላዊ ካብ ዝረአኸዎም እቲ ዝተሓተ ዝያዳ ኣተሃልን ናይ ውልቁ ረብሓ ዘቐድም ባህሪ ክብል ንኣካይዳ ኢንፋንቲኖ ድሕሪ ምንቃፍ ኢንፋንቲኖ ነቲ ልዕል ከብሎ ቃል ዝኣተወሉ ቤት ጽሕፈት ፕሬዚደንት ፊፋ ኣዋሪድዎ እዩ። ሓስዩ ኣታሊሉ ብዋጋ ናይቲ ከገልግሎ ዝኣተወ ፀወታ ናይ ገዛ ርእሱ ሰፈር ከማያችእ ፈቲኖ ክብል ኣብ ባርሴሎናን ሪያል ማድሪድን ተዘካሪ ግዜ ዘሕለፈ ሉዊስ ፊጎ ኣምሪሩ ነቒፍዎም። ብዘይካዚ ፊጎ ብዛዕባ ጸገማት ፊፋ 10,000 ቃላት ምጻሓፍኩም እንተኾነ እቲ ፍታሕ 3 ቃላት ጥራይ ዘድልዮም ኢንፋንቲኖ ክወፅ ኣለዎም ኢንፋንቲኖ ማስትጎ ክብል ካብ ስልጣን ንኽእለ ፀዊዑም። እዚ እናኾነ ኢንፋንቲኖ ትማሊ ኣብ ሞሮኮ ኣብ ዝነበረ ኣኼባ ንምሻጥ ብርክታት ፊፋ ዘምፆ መደብ ጌጋ ምንባሩ ብምግላጽ ይቕሬታ ሓቲቶም። ገለ ላዕለዎት ሓለፍቲ እውን ጌጎ ይቕረኢሎም እዚ ስዊዘርላንዳዊ ከም ፕሬዚደንት ፊፋ ክቕጽል ደገፎም ገሊፆም ኣለዎም። እዚ ከምዚ ኢሉ እንከሎ ንሓሳባት ፊፋ ኩሉ ሰብ ነጺጎ ማለት ኣይኮነን። ዛጊት ኮንፌደሬሽን ኩዕሶ እግሪ ኣፍሪቃ ማለት ካፍ መርገጹ ይፍለጠን ዘሎም ገለ ካብቶም ጸለውቲ ሰባት ናይዚ ኮንፌደሬሽን እውን ንመደባት ፊፋ ከም ዘድንቕዎ ይግለጽ። ሓደ ፍሉጥ ኣይቨራዊ ጋዜጠኛ እውን ኢንፋንቲኖ ብዘቕረቦ ብሉፅ ሓሳብ ሽልማት ነውል ይግብኦ ክብል ገሊጹ ነይሩ እዩ። ኩዕሶ እግሪ ኣፍሪቃ ልዕሊ ካልኦት ኣህጉራት ኣብቲ ፊፋ ዝህቦ ገንዘብ ዝያዳ ከም ዝምርኮስ እዩ ዝግለጽ። ሪያል ማድሪድ ንሓደ ካብ ወሰን ተጻወታ ዝኾነ ቪንሰንስ ጁኒየር ምሳኽ ተጽንሖ ብምድላያ ዝተመሓየሸ ውዕል ቀሪባትሉላ። ኣብ ሰነ 2027 ዝብቅዕ ኣብ ናይ መወዳእታ 12 ኣዋርሒ ውዕሉ ዝርከብ እዚ ብራዚላዊ ካብ ዝሓለፉ ሳምንት ጀሚሩ ኣብ ዕላማ እንግሊዛዊት ክለብ ኣርሰናል ምእታዊ ይግለጽ። ልዑል ድሌት ምውናን ቪንሴንስ ዘለዋ እዛ እንግሊዛዊት ክለብ ኣብ ውልቃዊ ግዳያቱ ከም ተሰማዓተ እውን ይሕበም። ይኹን እምበር ሪያል ማድሪድ ተወሰኽቲ ናይ 18 ኣዋርሒ ውዕል ምቕራባን ውሳኔኡ ትጽበ ምህላዋን ምንጭታት ሓቢረን። ኣብዚ ጉዳይ በዕሉ ኣትዩ ምህላው ዝግለጽ ሓድሽ ኣሰልጣንያ ሆዘ መሪኖ ከምኡውን ላዕለዎት ኣባላታት ድማ ውዕሉ ክሕድስ ተተስፊዮም ጽበይዎ ኣለዎም። ምፍራም እንተሓንጊዱ ግና ኣርሰናል ድሌታይ ዕብያ ናይ ምፍራም መስርሕ ክተቃለጥፎ ምዃና ርድዩም። ኣርሰናል ጸጋማይ ክንፊ መስመር መጥቃዕታ ንምሕያል ትሰርሕ ብምህላውያ ንቪንሰንስ ከም ቀዳማይ ዕላማ ሒዛ ትሰርሕ ዘላ። እዚ ከምዚ ኢሉ እንከሎ ናይ ክንፊ ጥቃዓይ ሪያል ማድሪድ ፍራንኮ ማስታንቱኖ ብልቓሕ ናብ ኢጣልያዊት ክለብ ፊዮረንቲና ተሰጋጊሮም። ዝሓለፈ ክረምቲ ብ45 ሚልዮን ዩሮ ካብ ናይ ሃገሩ ክለብ ሪቨር ፕሌት ናብ ሪያል ማድሪድ ተጸንበረ ማስታንቱኖ ሓደ ካብቶም ተስፉዋት መንእስያት ተጻወቲ ምዃኑ ይእመነሎም።
እንተኾነ ዝሓለፈ ወቅቲ 225-226 ኣብዛ ስጳኛዊት ክለብ ፅሉው ከርእ ተፀጊሙን ኣብ 23 ናይ ሊግ ግጥማ ተሰሊፉ ሓንቲ ሸቶ ጥራይ ከመዝግብ ክኢሉን። እዚ እናኾነ ግና ጌና ኣብ ንውስ ዕድሚ ምስ ምህላው ምስ ግዜ ንሊጋት ኤሮጳ ርዒሙ ኣብ ናይ ሃገሩ ሊግ እንከሎ ዘርዮ ነበረ ብሉፅ ቁመና ክደግም ትፅቢት ይግበረሉ። በዚ ድማ ሪያል ማድሪድ ዝያዳ ናይ ምስላፍ ዕድል

0: ክረክብን ተመክሮ ክቐስምን ኢላ ብልቓ ሓፋንያቶላም። እዚ ውሳኔ ንዝመጽእ 14 ሓምለ 19 ዓመት ዝመለ ኣርጀንቲናዊ ኣብ ዘለዎ ንኡስ ዕድመ እውን ንዕቤቱ ሓጋዙ ምዃኑ ይእመን። ኣብ መወዳእታ ሓጸርቲ ዜናታት ዝሓለፈ ወቕቲ ካብ ብሬንትፎርድ ናብ ኣርሰናል ብ15 ሚልዮን ፓውንድ ተሰጋገረ ክርስትያን ኖርጋር ትማሊ ብወግዒ ብናይ 2 ዓመታት ውዕል ናብ ኤቨርተን ተጸንቢሩ። ናብዛ ኣብ ከተማ ሊቨርፑል ትርከብ ክለብ ክሰጋገር ምዃኑ ክሕበር ዝቐኒየ ኖርጋር ብትሕቲ ፍርቂ እቲ ኣርሰናል ሸሞቶ ዋጋዩ ብ7 ሚልዮን ፓውንድ ኤቨርተን ሓድሽ ኣባላጊራቶ ዘላ። ኣርሰናል ነዚ ወዲ 32 ዓመታት ካፋሊ ኣፈሪማ ክጥቀመሉ ከይከኣል ተፋኖ ብምህላዋ ሓደ ካብቶም ዝፈሸሉ መስርሕ ምስጋራ ኮይኑ ይጽብጸብ። ኣብ ታሪክ ኩዕሶ እግሪ ሓደ ካብቶም ናይ ኩሉ ግዜ ዝበሉ ተጻዋቲ ዝኾነ ኣርጀንቲናዊ ሊዮኔል ሜሲ ድሕርቲ ኣብ ዋንጫ ዓለም 2026 ኣብ ፍጻሜ ጸወታ ብስጳኛ ምስዓሮም ሎም ሓሙስ ወጋሕታ ኣሜሪካዊት ክለብ ጋንቱ ኢንተር ሚያሚ ንሳን ሉዊስ ተባሃለት ክለብ 4-2 ኣብ ዝረታዓትሉ ጸወታት ተሰሊፉ 2 ሸቶታትን ሓንቲ ናይ ሸቶ ቐርብ ብምህንዳስ ብሉፅ ናይ ምልሶት እዋን ኣሕሊፉ። ብሰንኪ ሓይሊ ዝህብ መድሃኒት ናይ 4 ዓመታት መቕጻዕቲ ተበይኑሉ ይግባኢሉ ግና ድሕሪ ብዙሕ ጻዕሪ ተዓወተ ማይክሎ ሙድሪክ ትማሊ ጋንቱ ቸልሲ ኣንጻር ጁቬንትስ ኣብ ዘካየደቶ ናይ ምሕዝነት ጸወታ ተቐይሩ ብምእታው ድሕሪ 20 ዋርሕ ናይ ፈለማ ጸወቱ ሰላሲሉ። ሙድሪክ ዝሓለፈ መዓልታት እዩ ናይ 4 ዓመት መቕጻዕቱ ብቑዕ ከም ዘይነበር ብምግላጽ ካብቲ መቕጻዕቲ ነጻ ተባሂሉ ክጻወት ተፈቒድሉ ዘሎም። ኣብቲ ኣብ ቻይና ከተማ ሆንኮንግ ተኻይደ ጸወታ ጁቬንቱስ 1-0 ተዓዊታ።
1: ባርከስ ዝኾርኩም ተዓዘብትና ንሎሚ ዝተላለወ ውዕለታዊ ዜና ስፖርት ኣብዚ ክንዛዝም ምስ ተረፉ መደባት ኤረቲቪ ግርፈኩም ሰሰና እዩ።

0: ጥዑያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል
1: ሚሳል
0: ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ሰርሕ ኣድሓነት መጎጎየ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ተሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

0: ዝኸበርኩምን ዝኸበርክንን ተኸታተልቲ መደብ ውድድር ታሪካዊ ፍልጠት ቡያ ከመይ ኣለኹም? ባርከስ ንሎም እውን ከም መቐፀልታ ናይቲ ኣብ ዝሓለፈ ክነቕርበልኩም ዝቐንና ውድድራት ናይ ቀዳማይ መድረኽ ሳልሳይ ዙርያ ሒዝናልኩም ኢና መፂና ዘለና። ንምሉእ ትሕዝትኡ ናብቲ መደብ ከብለኩም እየ። ሰናይ ምክትታል። ተወዳደርቲ፣ ናብ መድረኽ ክዕድም ስለ ዝኾንኩ ብሞራል ተቐበሉለይ። ዳንኤል ተስፋ ማርያም ካብ ቤት ትምህርቲ ሰሓርቲ፣ ዓወት ነጋሽ ካብ ቤት ትምህርቲ ባርካ፣ ከውሰር መሓመድ ጀሃር ካብ ቤት ትምህርቲ ድያ፣ ዮሳን ጎይቶም ካብ ቤት ትምህርቲ ተኽለ ዓገባ። ናይ ተወዳደርቲ እንኳዕ ብድሓን መጻኹም። ቀዳማይ ተወዳዳሪና ዳንኤል ተስፋ ማርያም፣ ስምካን ዝመጻኸሉ ቤት ትምህርትን ከተላልየና።
1: ስመይ ዳንኤል ተስፋ ማርያም ባህል ዝመጻኹሉ ቤት ትምህርቲ ቤት ትምህርቲ ሰሓርትን ዞባ ጋላነፊ።
0: ራይ ዳንኤል፣ ኣብዚ ውድድር ተዳሊካ ድኻ መጺኻ ዘለኻ?
1: ኦ ተዳሊ።
0: ብኸመይ ኢኻ ናብዚ ውድድር ክትመ

0: ክትመርጽ ወሲንካ?
1: ታሪክ ሀገሬን ክፈልጥ የመጽና
0: ትፈልጥን ክትወዳደርን ያመጽሃ ማለት ራይምባር ተዳሊ ሀሪሃሞ ናብ ቀዳሚ ትሕቶሃ ንሰግሪና እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ? ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ?
1: ዓንሰባ።
0: ምሉእ መልሲ ረኺብካ ኣለኻ ዳንኤል። ሕቶኻ እቲ ብሳልሰይቲ ራብዒትን ሓምሸይትን ክፍልታት ዝተመስረተ ስሙር ሓይሊ ኣበየናይ ኣኼባ እዩ ተወሲኑ እያ ትብል ነይራ። ተንምረፅ ሀ ኣዶብሓ፣ ለ ዓረዳብ፣ ሐ ዓንሰባ፣ መ ዓራርብ ነይረን። ስለዚ መልስና ሐ ዓንሰባ ኮይና ብ19 መስከረም 1968 ኣብ ኦሮታ ዝበሃል ናይ ዓንሰባ ከባቢ ተኻይዱ ማለት እዩ። ካልኣይ ተወዳዳሪና ዓወት ነጋሽ ካብ ድሃን መፅኻ
2: ንፅናኹም
0: ካብ ናይ ቤት ትምህርቲ ኢኻ መፅኻ ዓወት?
2: ካብ ቤት ትምህርቲ ባርካ።
0: ካብ ቤት ትምህርቲ ባርካ። ክንደይ ክፍሊ ኢኻ?
2: 11 ኣስታደ
0: 11 ሓራይ ሞ ከመይ ኣለዎ ናይ 11 ዝሃዋሁ ምድላዋት ንሳዋ
2: ንሓኒ
0: ፅቡ ናብዚ ውድድር ከተዳሊኻ ዲኻ? ሓራይ ናብ ቀዳሚ ትሕትኻ ንሰግር ኢና። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ? ሀ 1964፣ ለ 1987፣ ሐ 1970፣ መ 1978? ሙሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ህዝባዊ ሓይልታት ሓርነት ኤርትራ መዓስ ተመስሪታ ኔራ ተሕቶ? ሀ 1964፣ ለ 1987፣ ሐ 1970፣ መ 1978? ስለዚ መልስና ኸ ሐ 1970። ድሕሪ እቲ ዝነበረ ናይ ኩናት ሓድሕድ ሃዋህው እዩ ኣብ ዝተፈላለየ ቦታታት ብዝነበራ ዝተፈላለየ ጉጅለታት ሰሚረን ነዚ ስሙር ሓይሊ ንብሎ ዘለና ብምቓም ህዝባዊ ሓይልታት ሓርነት ኤርትራ ተመስሪታ ማለት እዩ። ከውሰር ማዕመድ ጃሃር ካበይ ናይ ቤት ትምህርቲ ኢኹ መፅኺ?
3: ካብ ቤት ትምህርቲ ድያ።
0: ክንደይ ክፍሊ ኢኺ?
3: 11
0: 11 ከመይ ኣሎ ምድላዋት ንሳዋ?
3: ሓኒ
0: ቀሪብኩም ኢኹም?
3: እዋ
0: ራይ ፅቡቅ። ናብ ቀዳሚ ትሕቶ ክንሰግር ኢና ተዳሊኽ ዲኺ?
3: እዋ
0: ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበይ ናይ ጉባኤ ተዳልዩ? ሀ ኣብ ቀዳማይ፣ ለ ኣብ ራብዓይ፣ ሐ ኣብ ካልኣይ፣ መ ኣብ ሳልሳይ?

0: ኣብ ሳልሳይ
1: ኣይረኸብኪያን ከውሰር ናይ ህዝባዊ ግንባር ሓርነት ኤርትራ ኣርማን ባንዴራን ኣበየ ናይ ጉባኤ ተዳልያ ነራ ተሕቶ ሀ ኣብ ቀዳማይ ለ ኣብ ራብዓይ ሀ ኣብ ካልኣይ መ ኣብ ሳልሳይ ክኾና ከለዋተን ምርጫ መልሲ ሀ ኣብ ቀዳማያ ኣብ ልዕሊ እዚ ኣብ ልዕሊ እቲ ቀንዲ ዕላማታት ሃገራዊ ዲሞክራስያዊ ፕሮግራማት ወግዓዊ ልሳን ውድብ ዝነበረት መፅሄት መሪሕ ክትሕተም ተወሲኑ ተወሳኺ ድማ ዓወት ንሓፋሽ ዝብል ጭርሖ ናይ ውድብ ጭርሖ ንክኸውን ተወሲኑ ማለት እዩ። እዚ ከዓ ብጥሪ 1977 ኣፋሕ ዝበሃል ናይ ሳሕል ቦታ እዩ ተኻይዱ። ራብዒቲ ተወዳዳሪትና ዮሳን ጎይቶም ከመይ መፅኺ?
2: ፅቡቅ እግዚኣብሔር ይመስገን።
1: ካበይ ናይ ቤት ትምህርቲ መፅኺ?
2: ኣነ ዝመፀ ኩሉ ቤት ትምህርቲ ካብ ንእዞባ በሪኽ ቤት ትምህርቲ ተከላ ዓገባ መባእታ ማእከላይ ካልኣይ ደረጃ
1: ሕራይ። ፅቡቅ ቤት ትምህርቲ ተክላ ዓገባ ንሰለስቲኡ ደረጃታት ዘጠቃለለ እዩ ማለት እዩ። ከመይ ሞ ምውሃድ ምስቶም ቀዳማይ ደረጃ ማለት መባእታ ማእከላይ ካልኣይ ደረጃ ከመይ ተዋሂድኩም ትምሃሩ?
2: ኣዝዩ ብጣዕሚ ፅቡቅ እዩ ትምዋሃድና ማስቲ ንሕና ከም ኣብኡ ከም ዓበይቲ መጠን እቶም ናእሽቱ እቶም መባእታ ካባና ዝመሃርዎ ብዙሕ ነገር ፅቡቅ ኣሎ። ስለዚ ድማ ኣዝዩ ወላ ንተሓጋገዝ ስለ ዝኮና ብዙሕ ጥቕሚ እዩ ዘለዎ።
1: ብዙሕ ረብሓታት ኣለ። ክንደይ ክፍሊ ኢኸ
2: ተማሪት? 11 ክፍሊ።
1: 11 ክፍሊ ፅቡቅ። ናብ ቀዳሜ ትሕቶ ክንሰግር ኢና ተዳልዩ ክዲኸ
2: ዋ
1: ካብ 1965 ክሳብ 1968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቃቂሉ ነይሩ? ሀ ኣብ 3 ለ ኣብ 5 ሐ ኣብ 6 መ ኣብ 4

0: ሀ ኣብ ሰለስተ
1: ኣይ ረኸብኪ ኣንዮሳን ጎይቶም ካብ 965 ክሳብ 968 ሰራዊት ተሓኤ ኣብ ክንደይ ክፍልታት ተመቓቒሉ ነይሩ እያ ነራ ሕቶኺ ኣብ ሓሙሽተ ክፍልታት እዩ ተመቓቒሉ ነይሩ እዞም ሓሙሽተ ክፍልታት ድማ ሓሙሽተን ነናይ ገዛ ርእሰን ፍሉጥ ከባቢታትን ስርሒትን ዝነበረን ወታደራዊ ክፍልታት እየን ነይረን ማለት እዩ። ስለዚ ኣይረኸብክያን ዳንኤል ተስፋ ማርያም ናባሃ ተመሊስና ኣለና። ውድድር ከመይ ተጀሚሩ ኣሎ?
2: ውድድር ፅቡቅ ተጀሚሩ።
1: ትፅቢታትካ ንዛ ውድድር ዝፀንሐ ክውንነትን ከመይ ይጋጠሙ ደ ከመይ ሃ ተፀቢሓ መፅሓ
2: ድሓን እዮም ሓያላት ክኾን መወዳድርተይ ተፀቢሐ እውን ሓያላት እዮም ደለዎ
1: ፅቡቅ ሕራይ ስኻውን ካብኣቶም ሓደ ሓያል ኢኻ ማለት እዩ። ናብ ካልአይቲ ሕቶኻ ክንሰግር ኢና። ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ።
2: ሃገር ንብላ ሓንቲ ውሱን ኾነ ዶባትን ናይ ገዛ እርሳ ህዝቢ ዘለዋን ልኡላውነት ዘለዋን ናይ መንግስቲ ዘለዋን ሃገር ንብላ ሃገራውነት ንብሎ ከዓ እቲ ነታ ሃገርካ እተበርክቶ ዝተሂድ ብትምህርቲ ክኸውን ይኽእል ወይ ድማ በቲ ደለካ ናትካ ሞያ እተበርክቶን
1: እ እቲ መግለፂ ፅቡቅ እንዳ ክትገልፆ ዘለካ ግን ዝምድና ኣብ መንጎ ሃገርን ሃገራውነትን ዘሎ ዝምድና ግለፂ ያታ ሕቶ
2: ሃገር እንዳር ክትህሉ ኮይና ሃገራውነት ክህሉ ኣለዎ። ሃገራውነት ክህልወካት ኮይኑካ እቲ ሃገር ክትህሉ ኣለዋ።
1: ክልተ ነጥቢ ረኺብካ ኣለኻ ዳንኤል። ሕቶኻ ዝምድና ሃገርን ሃገራውነትን ወይ ድማ ህዝብን ግለፅ እያ ነይራ። መልሲ ድማ ዝምድና ሃገርን ሃገራውነትን ክልተ ማኣዶታት ዘለዎ ኣብ ማዕባበላ ዝኽተል ኮይኑ እቲ ሓደ ሃገራውነት ናብ መስርሕ ምቋም ሃገር ይመርሕ፣ በቲ ካልኣይ ሸነኹ ድማ ሃገራት ድሕሪ ምምፅአን ዘማዕበሎ ኣተሓሳስባ እዩ። ስለዚ እቲ ዝምድና ብከምዚ ክንገልፆ ንኽእል ማለት እዩ። ዓወት ነጋሽ፣ ኣብ ቤት ትምህርቲ ባርካ ካብ ትምህርቲ ወፃኢ ካልእ ትሳተፎ ንጥፈታት ኣሎ ድዩ? ኣብ ምንታይ ሃሳተፍ?
3: ናይ ሃማማተ ከም ካድር መጠን ማለት እዩ ብቤት ትምህርትና ዝካየድ ክለባት ስለ ዘለዋ ኣብኡ ንሳተፍ ኢና። ካልእ እውን ከም መሪሕ ኮይና ነቶም ተምሃሮስ ንማእዝን ወይ ንመርሕ ኢና ማለት እዩ።
1: ሓራይ ካድረ ናይ ቤት ትምህርቲ ባርካ ኢኻ ማለት እዩ። ኣብ ኤኔት ክለብ ኢኻ ተሳተፍ?
3: ክለብ መሪሕ ብቐንዱ ክለብ ጥዕና ከዓ ኣሎ።
1: ሓራይ ፅቡቅ እሞ ናብ ካልኦት ሕቶ ክንሰግር ኢና ተዳሊኻ ዲኻ። መግዛእቲ ኢትዮጵያ ብልሳኑ ወይ ድማ ብጎረርኡ ከምዝተታሕዘ ዝተኣመነሉ ኣየነይቲ ከተማ ምስተታሕዘት እዩ?
3: ባፅዕ።
1: ምሉእ መልሲ ረኺብካ ኣለኻ ዓወት። መግዛእቲ ኢትዮጵያ ብልሳኑ ወይ ድማ ብጎረርኡ ከምዝተታሕዘ ዝተኣምነሉ ኣየነይቲ ከተማ ምስተታሕዘት እዩ? መልሲ ባፅዒ ነይሩ። ባፅዕ ማዕስያ ተታሒዛ
3: ስርሒት ፈንቅል 990
1: ምሉእ መልሲ ረኺብካ ኣለኻ ኣብ ስርሒት ፈንቅል ኣብ 990 ኣብ ዝተካየደ ስርሒት ባፅዕ ተታሒዛ ብድሕሪኡ ናፅነት ንክትመፅ እውን ብዙሕ ግዜ ኣይወሰደትን ማለት እዩ። ከውሰር ናባኸ ተመሊስና ኣለና። ናብ ካልይቲ ሕቶኸ ክንሰግር ኢና። ሃገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ?
4: ኣብቲ ስክራምብል ፎር ኣፍሪካ ወይ ከዓ ምምቕቓል ኣፍሪካ ወይ ምጉጉዛኢ ኣፍሪካ ዝገበሩ ኤሮፓውያን ኣብ ምፋርቅ 19 ክፍለ ዘመን
1: ራይ ግዜ ስለ ዘለክ ቁርባ ማዕራር ያ ብልያ ብትኽክለኛ ኣበየናይ ክፍለ ዘመን ማዕቢሉ እያ ትብል ትሕቶ? ግዜ ስለ ዘለኪ ፈትኒ።
4: ኤሮፓውያን ንኣፍሪካ መጓጓዛዚዋ ምስ ጀመሩ ኩሉ ሰብቲ ኢንተርናሽናሊቲ ወይ ከዓ ሃገራውነት ዝበሃል ካብ ሽዑኡ ክምዕብል ጀሚሩ ማለት እዩ።
1: ኣበየናይ ክፍለ ዘመን
4: ምስ ፋርቅ 18 ወይ 19 ክፍለ ዘመን።
1: ክልተ ነጥቢ ረኺብ ክላኺ ካውሰር። ሕቶኺ ሃገራውነት ከም ስነ ሓሳብ ኣበየናይ ክፍለ ዘመን ማዕቢሉ እያ ትብል ነይራ። መልሲ ድማ ኣብ 20 ክፍለ ዘመን እዩ ማዕቢሉ። እዚ ስነ ሓሳብ እዚ ዝሓየለ ፖለቲካዊ ኣተሓሳስባ ናይቲ ዝሓለፈ 300 ዓመታት ኮይኑ ምስ ሃገርካ ዝህሉ ስምዒታውን መንፈሳውን ምትእስሳር ከምኡ እውን ማሕበረ ቁጠባውን ባህላውን ዝምድናታት ዝገልጽ እዩ ነይሩ ማለት እዩ። ዮሳን ጎይቶም ናባኸ ተመሊስና ኣለና። ኣብ ትምህርቲ ከመይ ኢኸ ዮሳን?
0: ድሓኒ ቶፕ ስሪ
1: ፕራይዝ ዊነር ኢኸ። ኣርት ዲኸ ሳይንስ?
0: ኣርት።
1: ትፈትውያ ዓይነት ሳብጀክት እንታይ?
0: ሂስትሪ።
1: ሂስትሪ። ስለዚ ኣብ ዓውዲ ኸ ክትወዳደር ደለኹ ማለት እዩ። ፅቡቅ ናብ ካልእ ትሕቶ ኸ ክንሰግር ኢና።

0: ኣብ ማዕባብላ ሳልሳይ ዓለም ወይ ድማ ኣፍሪቃ ብኸመይ መንገዲ እዩ?
1: ታሪክ ኣብ ማዕባብላ ሳልሳይ ዓለም ወይ ኣፍሪቃ ብኸመይ መንገዲ እዩ ዝብል ሕቶ ምስ ምምፃእ መግዛእቲ ናይ ኤሮጳውያን ሃገራት እዩ።
0: ሃራይ ጥቡቅ ታሊካ ትወስኺ ትኽእል ኢኸ?
1: እተን ሽዑ ዝገዛእ ዝነበረ ሃገራት ኤሮጳውያን ምዃና ፈሊጥና ኣለና። ምሽ በቲ ሓያል መግዛእቲ ኣዝዩ ሓያል ዝኾነ መግዛእቲ እዩ ነይሩ ማለት እዩ። ብከምዚ ድማ ሳልሳይ ዓለም ኣፍሪቃ
0: ምሉእ መልሲ ረኺብ ክለኺ ዮሳን። ታሪኻ ማዕባብላ ሳልሳይ ዓለም ኣፍሪቃ ብኸመይ መንገዲ እዩ ነይሩ እያታ ሕቶ? መልሲ ድማ ምስ ምምፃእ ኤውሮጳዊ መግዛእትን ምኽላል ግዝኣታትን ብመግዛእታዊ ሓይልታት እናባዕበለ ዝመፀ እዩ ንብላ።

0: ዳንኤል ናባኻ ተመሊስና ኣለና። ኣብ ታሪክ ከመይ ኢኻ ዳንኤል?
1: ወድሓኒት ታሪክ ምፍላጥ ንክፈልጥ ፎት እየ ማለት እዩ።
0: ኣርቲ ዲኻ ሳይንስ?
1: ኣርት
0: ኣርቲ ኢኻ። ስለዚ ኣብቲ ዓውዱስ ኢኻ ዘለካ ማለት እዩ። ራይ ጥቡቅ። ናብ ሳልሰይ ትሕቶካ ክንሰግር ኢና። ኣብ ዓንሰባ ማዕሚዳ ሰሜናዊ ሳሕል ከባቢ ደንደን ወይ ድማ ናቕፋ ዝተኻየደ መበል ክንደይ ወራር ነይሩ? ሀ ሻድሻይ፣ ለ ሳልሳይ፣ ሐ ቀዳማይ፣ መ ራብዓይ።

0: ክኸውን ከሎ መልሲ ሐ ናይ ባትያ እዚ ክፋል እዚ ኣብ ትሕቲ ግዛኣት ቱርካውያን ኣትዩ ካብ ሕርጊጎን ባፅዕን ብወከልቲቶም ግዛኣት ዝነበሩ ናይ ባት ይመሓደር ነይሩ ማለት እዩ። ስለዚ ኣይረኸብክያን ዳንኤል ናባኻ ተመሊስና ኣለና። ናይ መወዳእታ ሕቶኻ ክትስዕብያ ናይ ቅድሚ 1,000,000 ዓመት ኣስከሬን ጥንታዊ ሰብ ኣበየናይ ክፋል ናይ ሃገርና ተረኺቡ?
1: ኣቡያ
0: ሓራይ ኣቡያ እታ ቦታ ኣብያ ነይራ ረኺብካ ያለካ እንዲሃ ግን መለያ
1: ሳውዘርን ቀይሕ ባሕሪ ደቡባዊ ቀይሕ ባሕሪ
0: ሙሉእ መልሲ ረኺብካ ኣለኻ ዳንኤል። ሕቶኻ ናይ ቅድሚ 1,000,000 ዓመት ኣስከሬን ጥንታዊ ሰብ ኣበየናይ ክፋል ናይ ሃገርና ተረኺብ እያ ነይራ? ስለዚ መልሲ ኣብ ቡያ ደንካልያ ኮይኑ ኣብ ሰሜናዊ ቀይሕ ባሕሪ ክፋል ናይ ሃገርና ርከብ። ቡያ ድማ ከምቲ ኩላትና ንፈልጦ መሰረት ፍልቀትን ታሪክን ክንብሎ ንኽእል ማለት እዩ። ሕራይ ዓወት ናባኻ ሰጊርና ኣለና። ናይ መወዳእታ ሕቶኻ እያ። ቅድሚ ናይ መወዳእታ ሕቶኻ ምሕታትና እዚ ብሃማማተ ደረጃ ተወዲብኩም ኣብ ቤት ትምህርትኹም ተካይድዎ ንጥፈታት ኣብ መንእሰያት ወይ ድማ ኣብ ተምሃሮ መዛንድኹም ከመይ ዓይነት ውፅኢት ትረኽብሉ?
2: እዚ ምቕያር ናይ ስትራቴጂ ናይ ሃማማተ ኣብ 2026 ኣብ ክላስ ክኸውን ስለ ዝተወሰነ ፅቡቕ ለውጥ ምፅ እዩ ማለት እዩ። ኣባና ጥራይ ዝግበር ነበረስ ኣብ ክላስ ስለ ክግበር ጀመረ ቁሩብ ዳኣ ዘሕሊልና እምበር ፅቡቕ ውፅኢት ዝርከቡ ክኸውን ይኽእል እዩ ይብል።
0: ሕራይ ፅቡቕ ምስ ትምህርትኹም ከ ከመይ ዕንቅፋት ኣለዎ ድዩ?
2: ይብሉን
0: እተወሃህዶ ይኹም ማለት እዩ ነናቱ ግዜ ትሰርዕሉ። ሕራይ ፅቡቕ ናብ ናይ መወዳእታ ሕቶኻ ክንሰግር ኢና። ታሪክ ንምንታይ ይጠቅም? ክልተ ጥቐስ።
2: ናይ ሕሉፍ ጌጋና ንኸይንደግም፣ ካልኣይ ከዓ ነቲ ንመጻኢናስ ንኽንግምቶ ማለት እዩ።
0: ሙሉእ መልሲ ረኺብካ ኣለኻ ዓወት ነጋሽ። ሕቶኻ ታሪክ ንምንታይ ይጠቅም? ክልተ ጥቐስ እያ ነይራ። ስለዚ ታሪክ መንነት ሕብረተሰባት ተዓቂቡ ከም ዝቕፅል ይገብር። ካልኣይ ታሪክ ህልው ኩነታት ንምርዳእ ይሕግዝ። ከም ሳልሳይ ድማ ታሪክ ብልጫታትን ድኽመታትን ንምልላይ ይሕግዝ። ሕራይ ከውሰር ናባ ክሰጊርና ኣለና። ናይ መወዳእታ ሕቶኺያ ክትከውን እዚያ ምርጫ ስለ ዘለኪ ኣስተውዒል ክመልሲ። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ? ሀ ሓፋሽ ይወደብ ይተዓጠቕ ይንቃሕ። ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ። ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። መ ሓፋሽ ይተዓጠቕ ይወደብ ይንቃሕ።
3: ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ።
0: ሙሉእ መልሲ ረኺብ ክለኺ ከውሰር። ካብዞም ዝስዕቡ ኣባሃህላ ኣየና እዩ ቅኑዕ እያ ትብል። ሐ ሓፋሽ ይወደብ ይተዓጠቕ ይንቃሕ። ለ ሓፋሽ ይተዓጠቕ ይንቃሕ ይወደብ። ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። መ ሓፋሽ ይተዓጠቕ ይወደብ ይንቃሕ። ስለዚ መልሲ ሐ ሓፋሽ ይንቃሕ ይወደብ ይተዓጠቕ። ብኸመይ ኣሳ ቅንዕቲ ትኸውን ኢል ክትሓስቢ?
3: መጀመርያ ሓፋሽ ክንብል ከሎና እቶም ህዝቢ ኤርትራ ማለት እዩ። መጀመርያ እቲ ንቕሓት ኣብ ርእስና ክመፅእ ኣለዎ። ቅድሚ ዝኾነ ርእሲ ተኣሚን እዩ ዝኾነ ነገር ክሰርሕ ዝኽእል። ካልኣይ እቲ ውዳበ ኣብ መንጎና ዘሎ ክተርር ኣለዎ። ብድሕሪኡ ከዓኒ እቲ ዕጥቂ ይመፅእ ማለት እዩ። ኣብ ሰውራ ክንሪኢ ከለና እቲ ዕጥቂ ብረትን ማሽናትን እዩ ነይሩ። ብድሕሪ ናፅነት ኤርትራ ከዓኒ እቲ ዕጥቂ ናይ ተምሃሮ ፍልጠትን ሓድነትን ክኸውን ክኢሉ ማለት እዩ። ስለዚ ከዓ እዚ ታጭርሖ ናይ ሓፋሽ ኮይና
0: ሕራይ ፅቡቅ መልሲ እዩ ከውሰር። ስለዚ መጀመርታ ንቕሓት፣ ሽዑ ውዳበ፣ ኣብ መወዳእታ ድማ ዕጥቂ እዩ ድመፅእ ማለት እዩ። ናይ መወዳእታ ተወዳዳሪትና ምስ ናይ መወዳእታ ሕቶኺ ቅድሚ ምውዳእኺ ግን ውድድር ከመይ ፀኒሑ?
4: ውድድር ብጣዕሚ ፅቡቅ ፀኒሑ። ሓያላት ተወዳደርቲ እዮም። ከምዚ ካብዚ ስታይ ትርዳእ ትምህርትስ ወይ ክምህረካ ዝኽእል ስመምህር ጥራሕ ኣይኮነን ዋላ ተምሃሮ ይ ክምረካ ዝኽእል። ስለዚ ሓያለ ተምሃሮ እዮም ዘለዉ ተወዳደርቲ ማለት እዩ።
0: ፅቡቅ። ስለዚ ትምህርቲ ከላይ ሒዝ ክትኸድ ኣለኹ ማለት እዩ። ፅቡቅ ዮሳን፣ ናብ ናይ መወዳእታ ሕቶ ክንሰግር ኢና። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ መ ሃገራውነት፣ ረ ኩሎም መልሲ እዮም።
4: ለማሕበራዊ ፍትሒ።
0: ሙሉእ መልሲ ረኺብ ክለኺ ዮሳን። ምዕሩይ ዝርግሐ ዕድላት ትምህርቲ፣ ኣገልግሎት ጥዕና፣ ዕድላት ስራሕ፣ መሰላትን ጉባኣትን ዝውክል ቃል ኣየና እዩ እያ ነይራ። ሀ ብፃይነት፣ ለ ማሕበራዊ ፍትሒ፣ ሐ ተወፋይነት፣ መ ሃገራውነት፣ ረ ኩሎም መልሲ እያ ነይራ።

መልሲ ድማ ለማሕበራዊ ፍትሒ ትኸውናላ ማለት እዩ። ክቡራንን ክቡራትን ተኸታተልትና ናይ ቀዳማይ መድረኽ ሳልሳይ ዙር ኣብዚ ወዲእና ኣለና። ኣብዚ መፅእ ናይ ካልኣይ መድረኽ ውድድር ሒዝናልኩም ኢና ክንምለስ። ክሳብ ሽዑ ሰሰና እዩ።

0: ፍሉያት ተሓሳስባ ካብ ጥዑይ ሕብረተሰብ ይነቅል።
1: ለውጥን ምዕባልን ንምምጻእ
0: ከይዕረፈ ይሓስብን ይሰርሕን። ሚሳል ሚሳል ሚሳል
1: ኣብ ኤርቲቪ
0: ኣብ ቴክኖሎጂ
1: ሕርሻ
0: ትምህርትን ካልእን ዘሎ ሕፅረታት ንምምላእ
1: ሓደስቲ ፈጠራታት ብምሃዝን ብምእንጋድን
0: ዕድመን ጾታን ብዘይፈሊ
1: ንዂሉ ፈጠራዊ ሓሳባት ከለሊ
0: ኣብ መዓልታዊ መነባብሮና መፍትሒ ከናዲ መጻኢ ተስፋ ዘስንቕ ሞራል ዝዕቢ ሚሳል ሃገራዊ ማሕበር መንእሰያትን ተምሃሮን ኤርትራ መቐጸልታ ናይቲ ወትሩ ዝገብሮ መደባት ምህዞን ሰንዓን ሕጂ ድማ ፍልይ ብዝበለ መገዲ ውድድር ፈጠራዊ ሓሳባት ሚሳል ክጅምር እዩ።
2: በታ ክእለተይ ብፀሓያዊ ፀሓት ዝሰርሕ ኣድሓነት መጎጎ ሓሳብ ኣቕሪበ ዘለኹ
3: ብሪጋ ትዘርእ ምስ ካሮ ወይ ከዓ ብንፅል ተፀሚዳ ትዘርእ ማሽን ሒዝያ መፅእ ዘለኹ ማለት እዩ።
4: ምትእሳብ ብጨው ዝሰርሕ ባትሪ ናብ ዕዳጋ ኣፍሪካ ኤርትራ ከዓ ከም መእተዊ ናይ ዝሓድሽ በሪ ማለት እዩ።
0: ኣብ ሕብረተሰብና ንዘለዉ ሕፅረታት መፍትሕን ዓፀፋ ምዕባለን ንኸምፅእ ዝኽእል ፈጠራዊ ሓሳብ ዘለዎም ብምእንጋድ ካብ ቁልዒ ሓሳባት ናብ ትግባረን ዋኒንን መድረኹ ዝሓለወ ብሓገዝን ምኽርን ሞያውያንን ተሰነየ። ኣብዚ ውድድር ካብ ተዓዘብቲ ተሳተፍቲ ክትኮኑ ብኽብሪ ንዕድም።
1: መደብ ሚሳል
5: ኣብ ቀረባ እዋን ኣብ ኤርቲቪ

ብቁፅሪ ኣዝየን እየን በርኪተን። ከም ብዝሐን ድማ ኣብ ዝሓለፈ ናይ ናፅነት ዓመታት ኣብ ዝተፈላለየ ኩርናዓት ሃገርና ንዝዓነወ ትሕቲ ቅርፂ ኣብ ምፅጋንን ቅድሚ ሕጅት ሓሲቦምን ኣብ ግምት ኣትዮምን ዘይፈልጡ ዓበይቲ መስመራት ኣብ ምህናፅ ይርከባ። ንኣብነት መስመር ባፅ ዓሰብ፣ ከረን ገለብ፣ ከረን ሓልሓል፣ ባፅዕ ሽዕብ፣ ከምኡ ውን እቲ ኣዝዩ ዓይንዩ ዝነበረ መስመራት ኣስመራ ባፅዕ፣ ኣስመራ ከረን፣ ከረን ተሰነይ። እዘን ነዚ መትንታት ሃገር ዝሃንፃ ዘለዋ ኩባንያታት ናይ ሚኒስትሪ ህንፃ ክፍሊ ፅርግያታት ሃይወይ፣ ኩባንያ ህንፃ ሰገን፣ ኩባንያ ህንፃ ገደም፣ ሮዳብ ኤንተርፕራይዝስ፣ ኣስቤኮ ዝኣመሰላ ኮይነን ኣብዚ እዋን እዚ ዘመናዊ ማሽነርን ልዑል ሰብኣዊ ዓቕምን ብምውናን ዝነኣድ ኣበርክቶ ዝገብራ ዘለዋ የን። ናይ ሎሚ ትንታነ ግና ግን ብዛዕባ ዘን ኩባንያታት ኣይኮነን። እቲ ዝተጠረየ ክእለትን ተመክሮን ካበይ ዝመፀ እዩ ዝብል ሕቶ ንምምላስ እዩ። እቲ መልሲ ድማ ብዘረባ ዘይኮነስ ብግብሪ ኣለዎ። ኣፍራዛ ፑንታ ባዴላ እቲ ቐንድን ልዑል ጥንቃቐ ዝግበረሉን ዝነበረ መሳርሒታት ኮይኑ ኣብ ፍናንን ድልየትን ጥራይ ዝዓብለሎ መድረኽ ኣብ ስንጭሮታት ሳሕል ድምፁ ኸቀልሕ ጀሚሩ። እቲ ግዜ እቲ ዳግመ ምውዳብ ህዝባዊ ሓይልታት ዝተኻየደሉ ኣብ 1975 እዩ። ሰራዊት ብደረጃ ሓይልታት ዝተወድበሉ፣ እቲ ክፍልታት ዝበሃል ድማ ካብ 4 ብዘይሓልፍ ኣህዱታት ዜና፣ ዕቃበ ብረት፣ ሕክምናን ዕድግን ስንቅን ጥራይ ዝነበረሉ ግዜ እዩ። ኣብቲ ዳግመ ምውዳብ ጨንፈር መጓዓዝያን ህንፃን ዝበሃል ቆይሙ ካብ ሽዑ ጀሚሩ ህንፃ ከም ህንፃ ኮይኑ ንጥፈታቱ ከሰላስል ጀሚሩ። ኢንጂነር ሃብተልኡል ገብረ መድህን ምስ ምውዳብ ጨንፈር

0: መጓዓዝያን ህንፃን ኣብ 1975 ከም ሓላፊ ኮይኑ ዝተመደበን ክሳብ ዛ ሰዓት እዚኣ ድማ ኣብ ዝተፈላለየ መደብ ስራሕን ብዝተፈላለየ ፅፍሕን ዘገልግል ዘሎ ኣባል ህንፃ ኮይኑ ብዛዕባ ዝሓለፈ ተመክሮ ስራሓት ህንፃ ብፍላይ ድማ ብዛዕባ ኣካል ፅርግያታት ኣብ ግዜ ቃልሲ ዝትረኽዩ
1: ትሕቶ ምናልባት ብዛዕባ እቲ ስራሓት ናይ ህንፃ እቲ ህንፃ ምስ ቆመዲ ጀሚሩ ዝብል ሕቶ ብርግፅ ሽዑ ይኮነን ጀሚሩ ቅድሚ ዳግመ ምውዳእ ምግባሩ ኣብቲ መጀመርያ ወርሒ ኣብ ውግ 5 ወርሒ 6 ክሳብ ወርሒ 8 እቲ ዳግመ ምውዳእ ዝግበር ብዙሕ ንጥፈታት ናይ ህንፃ ኣካየድ ነይሩ እዩ። ኣብቲ ዋንቲ ዝተፈላለዩ ክኢላታት እኳ መፅኦም ተነበሩ ብፍላይ ከዓ ነቲ ናይ ህንፃ ዝምልከት ኣነን መሓሪ ራሻይዳ ጂኦሜትራን ስለ ዝነበርና ቴንዳታት ምትካል ኹን ፅርግያታት ውን ናይ መጀመርያ በኽሪ ፅርግያታት ክንሰርዕ ንፍትን ስለ ዝነበርና እቶም ክኢላታት ንባሃርቶም 2,000 ኢና ነርና ነቲ ንዝውር ነቲ ስራሕ ማለት እዩ። ስለዚ ከም በኽሪ ፅርግያታት ኣብቲ እዋንቲ ሓደ 3 ትራክተርን ሓንቲ መርሰደስን ካብ ከባቢ ወቂሮ መፅአን ኣብ ቀጣን መፅሐን ስለ ዝነበርና በቲ ናይ ተዋጋ ሰራዊት ናሓና ንዕአን ንብሌቓት ንምእታው ካብ ተዓለምቲ 1,600 ዝኾኑ ተዓለምቲ መሳርሒ ውን ብዙሕ ዘይብሉ ዝርከቡ ኣብ ዜናን ኣብ ገለ ዝነበረ ታእሽ መሳርሒ ሒዝና ካብ ብሌቓት ብወድጋን ሻምቆ ትበሃል ሓንቲ ክሳድ ንቁጣ እንተረኸብ ንዕኡ ሰሪሕካ ነዘን ትራክተራ እዚኣተን ናይ ምእታው እዩ ነይሩ። ዳርጋ ብፅፍሩ ሰሪሕ ወትሰብ ክበሃል ይከኣል ኣብኡ ብዙሕ ነገር ነይሩ ዎኸውን እቲ ምዱብ ስራሕ ክጅመር እዩ ዝተባሃለሉ እንድሕ ኮይኑ ብኣዚአን ካብ ኣተዋ ካብ ሱዳኑን ብሎሪ እንድሕሪ ክመፅእ ኢሉ ብሌቓት ክኣቱ ስለ ዘይክእል ስራሕ ስራሕ ፅርግያ ናይ ጉሬቶ ክስራሕ እንታይ ሽሙስታ ይግበር
0: ኢንጂነር ኢዮብ ግርሜ ካብ 1977 ኢንጂነር ተኽለ ብርሃን ጌርሱስ ካብ 1976 ጀሚሮም ኣብ ህንፃ ዘገልገሉን ገና እውን ምዘን ምዕቡላት ኩባንያታት ህንፃ ኣብ ስራሓት ፅርግያ ተዋፊሮም ካብ ዘለዉ ኮይኖም ንሶሙን ብዛዕባ ሕሉፍ ተመክሮ ህንፃን ዘሕለፍዎ ሽግራትን ዝተቐስመ ተመክሮን ዝተሃንፁ ኣደነቕቲ ስራሓትን ክዕልሉና እዮም።
2: ኣብቲ ንሕና ዝኣተናሉ ግዜ ህንፃ ዳርጋ ኣብቲ ቀዳማይ ደረጁ ብታሕተ ደረጁ ነይሩ ክንብል ንኽእል ኢና። ምክንያቱ ተዓቕሙ ድሩት እዩ ነይሩ። እቲ ዝሰርሖ ዝነበረ እውን ኣብ ጎላጉል ምናልባት ምስቲ ናይቲ እዋንቲ ዓቕሙ ክትሪኦ ከለኻ እዚ ናይ ዓወት ዓገት ኣብ 76 ኣቢሉ እዩ ተሰሪሑ። እ ዓወት ዓገት በቲ ናይቲ እዋንቲ ዓቕሚ ክረአ ከሎ ቀሊል ስራሕ ኣይነበረን። ምክንያቱ ብታሕቲ ክትከይድ ናይ ሳጃን ግለን ነይሩ ካልእ ውን ናቱ ፀገማት ነይሩ። ግን ብውሕዳት መሳርዕ ብሓይሊ ናይ ሰራዊት ክሳብዚ ንሕና ናብ ህንፃ ዝተሓወስናሉ መለሲ ዓቕሙ ዘፍቅዶ ኣብ ታሕተ ደረጃ ይሰርሕ ነይሩ ማለት እዩ።
3: እቲ ሓድሽ ዝስራሕ ዝነበረ ኣብቲ መድረኽቲ ምስ ዝነበረ ሕፅረት መሳርሒታት ዋላ ምስ ዝነበረ ዓቕሚ ዝተፈላለየ ዓቕሚ ናይ ትሕዝቶ ናይ መሳርሒታት ኩን ዋላ ናይ ሰባት መብዛሕትኡ ግዜ ዝምረፅ ዝነበረ ዝባህርያዊ ፅርግያ እዩ ነሩ። ብሕልፊ ብቲ ደጀን ዝበሃል ኣብ ሳሕል ከምኡ ነሩ እቲ ፅርግያታት ዋላ ብድምሕር ምዝላቕ ውን ኣብ ከምኡ ኢና እንታይ ዝበሃል ከምኡ ብዙሕ ፅርግያታት ናስ ኮሚታት ነሩ ሩባ ሩባ ይኽተል ነቲ ሩባ መኻይን ከም ዘሕልፍ ትገብሮ ብዛዕባ ናይ ክትኣልዮ ዘለካ ኣግራብ ውን ኣብ ክንዲ ኣሊኻ ሰጥ ዝበለ ፅርግያ ወይ ትኽ ዝበለ ፅርግያ ታ ይበሃል ትገብር ምስ ዘለካ ናይ ምቑራፁ ድዩ ምእላዊ ድዩ ሕፅረት መሳርሒታት ተኣሊኻ ያ ክትሓልፍ ኢኻ ትመርፅ ዓበይቲ ደናጉላ ዘለዎ እንታይ ትበሃል ንድሕር ኮይኑ ተኣሊኻ ያ ትሓልፍ ብቐሊሉ ክተልዕሎ ንድሕር ዘይትኽእል ኮይንካ በቲ ዘለካ ዓቕሚ ክላዓል ትከኣል ዝነበረቲ ግዜ እቲ ብፍራዛን ብበለንኪኖን ብማሳን እዚታት ታይ ትበሃል ትግበር ጥቃዩ ነይሩ። ካብ እዚ ሩባሩባን ሳጃታት ዝነበረ እንታይ ትበሃል ንዕኡ ከም ዝመሓየሽ ምግባርን ኮይኑ እቲ መሳርሒታት

0: ገለገለ እዋን ዋላ ዕንጨይቲ ከንበለን ኪሎ ንጥቀመሉ እንታይ ድበሃል እውን ነይሩ እቲ ሕፅረታት ኣብ ዘለሉ ግዜ ዋላ እውን ፋሒልካ ክትሰርሓሉ ኣብ ዘይርከበሉ ግዜ ከምኡ እንታይ ድበሃል ነይሩ። ካልእ እቲ ንምኩዓት ንጥቀመሉ ዝነበርና ዝኾነ ካልእ ምዕቡል መሳርሒታት ስለ ዘይነበረ ኣፍራዝ ኣባዴላ እዩ።
1: ንስርሓት ህንፃ ኣብ ቃልሲ ኣብ ክልተ መድረኻት ፈሊና ኢና ክንሪዮ። እቲ ቐዳማይ መድረኽ ካብ መምስራቱ ማለት ካብ 1975 ክሳብ ምሕራር ከተማታት ኣብ 1977 እዩ። ኣብዚ እዋን እዚ ከምቲ ኣቐዲሙ ዝተጠቕሰ ኣብ እግሪ ተኽሉ ታተ ዝብለሉ ዝነበረ እዋን ኮይኑ ናይ ምግባር ዓቕሙ ኣዝዩ ድሩት ግን ከኣ ካብ ስራሕ ከይቦኸረ ዝተፈላለየ ህንፃዊ ስራሓት ዝተኻየደሉ መድረኽ እዩ። ገለ ካብቲ ናይቲ እዋንቲ ንጥፈታት ናብቲ ናይቲ እዋንቲ ደጀንት ዝነበረ ከም ፋሕን ብልቓትን ዝኸይድ መስመራት ምስራሕ ነይሩ። እቲ ፈላሚ ናይ ፈተነ መስመር ግን ካብ መህሚመት ተበጊሱ ብግረቶ ኣቢሉ ፋሕ ዝኣቱ ዝነበረ እዩ። ድሒሩ እውን ካብ ፋሕ ብብልቓት ሰበርቐጠ ደብዓት ኣቢሉ ዓገት ዝኣቱ መስመር እውን ተሃኒፁ።
2: እታ መገዲ ገመል ሒዝና መኸይድ ንዕ እውን ክንሰርሖ ዘድልየካ ተኣሽሙል እንታይ እሞ ክመፅእ ውሱን መሳርሒ ናይ ኣፍራዛ ባዴላ መፅኹ እውን ግን 400 ዝበሃሉ ተዓለምቲ ሸዓ ስለ ዝነበሩ ንዕኦም ሒዝና ከዓ ንዓ ስርሓ ፈቲና ማለት እዩ። ኣብኡ ብዙሕ ታሪክ ኣለዎ ማለት ማለት ኣብቲ ኩነታት ናይቲ ስራሕን ኩነታት ናይቶም ሰራሕተኛታት ኣብ ዝነበሩ ተዓለምትን መሳርሕታትና ክሪኦ እንተኮይና መሳርሒ ነርና ክንብል ኣይንክእልና ውሱናት ማሳ ነረናና ፈላንኪና ዕንፀይቲ ቆሪፅና ኢና ገረብ ቆሪፅና ኢና ክንጥቀም ንፍትን ነርና ጥሜት ነይርዎ ፅምኢ ነይርዎ ነዚ ኩሉ ሰብ ብገመል ካብ ፋሕ ማይ ክከዶ ዘሎ ማለት ንግሬቶ ሽዑ ወይ ኩባያ ሻሂ ወይ ከዓ ኩባያ ማይ ኣታ ምርጫ ፅምኤ እንድሒልካ ስታ ኩባያ ሻሂ ክትርበካያ ማይ ንሕሰት ይኽያ ማለት እዩ። ንዝነበሮ ታኣሽሙ መቂዒ በሊዕኻ ውን ናይ ታኣሽሙ ብዙሕ ቅንፀትን ሕማም ዝመፀ ነይሩ ማለት እዩ። ግን ተወዲኡ ትስራሕ ስለዚ ጉሬቶ ሓንቲ ንቑጣ ናይ ታኣሽሙ ኮይና ማለት እዩ። ከም ክስታይ ክንሪኦ ኣለና ካልኦትን ዝተሰርሑ ስራሓት ነይሮም ማለት ካብ ብለቓት ንሕክምና ሰበርቀጠ ገዝካ ንደብዓት ምስቲ ናይ ህዝቢ ሽዑ ታኣሽሙ ዝኾነ ዝነበረ ብዙሓት ስራሓት ክካየዱ ፈቲኖም ማለት እዩ። ኣብ መወዳእታ ውን ንፈልከት ገፅና ኸይድና ኣብቲ ምውዳብ ተባሂሉ ኣነ ውን ከም ሓላፊ ተረቂሑ ካ ተነበርኩ ስራሐይ ከይጀመርኩ ከዓ እዚ መገዲ ሓርነት ንብሎም መወዳእታ ካብ ማህመት ብቐጣን ፈልከት ኣቢልካ ብሓምሉል ንዒን ክሳብ ዝበፅሐ ከዓኒ ተዓለምቲ መንጎ እንዳወሰድካ ዝነበረና ፀገም ናይ ስንቂ ምቕራብ ናይ ሎጂስቲካል ፕሮብለም ዳርጋ ምርፅ ኣቢልና ሰባት ውሕዳት ሒዝና ክንከይድ ንፍትን ነርና ማለት እዩ። መሳርሒ ስለ ዘይነበረና ከዓ መብዛሕትኡ ግዜ ፅርጋታትና ክጥቀቦ ናይ ግዲ ነይሩ ማለት እዩ። ገረብ መቁረፂ ፋሳት እውን ስለዝሓፀናስ ንገረብ እውን ክንጥቀያ ናይ ግዲ ነይሩ ማለት እዩ።
0: ቅድሚኡ ቅድሚ ዝ ናይ ነቶክቲ ምጥቃምና ግን መብዛሕትኡ ሓብ ደንጎላ እንድሕር ኮይኑ ወይ ተኣሊኻያ ትሓልፍ ክእለ ናይ ግድን እንድሕር ዘለዎ ኮይኑ ከዓ ሓውር ሲንካ ማይ ጌርካ እንደገና ብማሳን ብቡምታን ጌርካ ኣናእስካ ፈናጭልካ ክተኣልዮ ትፍትን። ካልእ ምዚ እዚ ባህርያዊ ዓይነት እንታይ ድበሃል ወይ ሩባሩባ ትኽተል ወይ ሓደ ሓደ ጎቦታት እንታይ ድበሃል ወይ ንክሳይ ግበር ነይሩ ብፍል ብሕልፊ ምስ ምብርካት ናይ ተኻትብሎ እቲ ሩባታትን ዝሳጃታትን ኣሸጋር እናኾነ ክኸይድ ከሎ ወይ ከዓ ኣብ ሩባርባ ክትከይድ ፀኒሕካ ወይ ጎልጎል ጎቦብ ዘጋጥም ንዕኡ ቆሪፅካ ክትከይድ ኣብ ዝሕሰበሉ ጉልበት ጥራይ ዝሳተፎ እንታይ ድበሃል ወይ ነይሩ እዩ ኣብ ሳሕል ከምዚ ናይ በዓል ዓገት
3: ሕጂ ትሪኦ ከለካ ዓወት ዓገት ክትሪኦ ከለካ ሕጂ ምዚ ሕጂ ክንሪኦ ከለና ከምዚ ንእሽተይ ፅርግያት ምስል ትኸውን ግን ኣብቲ እዋንቲ ንዝነበሩ ኣኻውሕ ንምስባር ጎማ ተጠቒምካ ሓዊ ተጠቒምካ ኣርሲንካ ነቲ ከውሒ ማይ ክዒኻ እንዳጫጨፍካ ነተን ዘጋጥማ ዝነበረ ኣብቲ እዋንቲ ክርአ ከሎ ዳሕራይ እቲ መስመር ብፅዑቕ ኣግራብ ዘለዎ ንኸይከይድ ብስሑ ዝበለ ኣግራብ ከምዝኸይድ ኣብ ክንዲ በዚኣ ጌርካ ብሓፂር ትኸይድ ኣን ሓቢልካ ተጠዊኻ ትኸይድ ምክንያቱ ቆጥቋጥ ተኮይነ ነተን ቆጥቋጥ ተሓልፍ ዓበይቲ ዓላታት ተኮይኑ ሕጂ ናቱ ክብደት ስለ ዘለዎ ምስ ዝነበረ ዓቕሚ ንስ ውን እሊኢልካ ከም ተሓልፈሉ ኢኻ ትገብር ሕጂ ፅርግያ ንሕሪ ርኢናያ ከም ሽንቲ ብዕራይ ዚግዛግ እንዳገበረ ግን ናብቲ ዝደልዮ ከም ዘብፅሓካ

0: ነበር።
1: ህንፃዊ ስራሓት ብፍላይ ድማ ምህናት ፅርግያታት ጎሊሑ ዝተረኣየሉን ብቕዓትን ተወፋይነትን ኣባላት ዝተመስከረሉን ግን ኣብቲ ካልኣይ መድረኽ ማለት ድሕሪ ምዝላቕ ብ1978 እዩ። ኣብዚ ግዜ እዚ ደጀን ህዝባዊ ግንባር ኣብ ሓድሽን ዝተወሰነ ከባብን ከም ዝሰፍር ስለ ዝተገብረ እቲ ዝተመፀ ቦታ ድማ ቅድሚ ሽዑ ይትረፍ ፅርግያ ኸነብሮስ ኣግማል ክኸደኦ እውን ንጋዳ ዝነበረ ቦታታት እዩ። ግን ምስቲ ሽዑ ዝነበረ ምህንዳት ጸላኢ ድሕነት ትካላት ህዝባዊ ግንባር ክሕልው ውሕስነት ዝነበሮም እዚኦም ቦታታት ጥራያም ነይሮም። ቅድሚዚ እዋን እዚ ህዝባዊ ግንባር ዝጥቀመሉ ዝነበረ ካብ ደጀን ብጎላጉል ኣቢሉ ናብ ቃሮራ ካብኡ ቐጺሉ እውን ናብ ሱዳን ዝረኸብ መስመር ምስ ኩነታት ምዝላቕ ጸላኢ ብቐሊሉ ክበጽሖ ይኹን ብደብዳብ ክቈጻጸሮ ስለ ዝኽኣለ ሓደስትን ስቱራትን መስመራት ክምረፁ ናይ ግድን እዩ ነይሩ።
2: ጸላኢ ብማርሳ ተኽላይ ምቅልቓል ምስ ምፀ ንሕና መጀመርያ ዝተዋህብህና ዕዮ ገዛ ከም ደጀና በዓል ዓንበርበብ፣ በዓል ዓራክ፣ ኮታስ በዓል ሓሊቤት፣ እዚኦም በዓል ግርግር ኣብዚኦም እዮም ነይሮም። ሕጂ እታ ዝሓፀረ ዝነበረት መንገዲ ከዓ ዝወሓሰት መንገዲ ከዓ ናይ ቡድያ ነይራ። መጀመርያ ካብተን መጀመርያ ኣብ ምዝላቕ ዝረገፅናያን መስመራት ቡድሆ እዩ ነይሩ።
3: ስለዚ ናይ ቡድሆ ነፅና ቡድሆ ይጅመር ቡድሆ ነዊሕ ግዜ ከምዞ ዝተለና ኣብ ግምት ንእቱ ምክንያቱ ኣይኮነን ክስርሖ ገረብን ካልእ ኣሽሙ እንዳሓዝና ኢና እቲ ክንቂስ ኮልና ውን ሓልፎ ነርና ማለት እየ። ሕጂ ፓራለል ማዕሪ ማዕሪኡ ዝኸይድ እንታይ ንገብር መስመር ናይ ተኣሽሙ ክህልወና ኣለዎ። ስንቅዳን ግለናን ዝኣቱ ሓደ ፖርት ሱዳን እዩ ወይ ከዓ ከሰላ ክኾን ኣለዎ። ምስ ተጋለ ሓርነት እቲ ሓደ ግዜያዊ ስምምዕ ግበር ሽዑ ናይ ሕሽክብ ክንሰርሕ ኣነ ምስ ሓደ ጉጅለ ምስ ናይ መጓዓዝያ ገለ ዘለዎ ብሕሽክብ ኣቢልና ከዓ ከሰላ ንኣቱ ተመሊስና ትስራሕ እውን ክንጅምሮ ንፍትን
4: ናይ ብድሆ ፅርግያ ልክዕ ዝምዝላቕ ምስ ኮነ ዕለት ወርሒ 12 ዕለት 17 78 ማለት እዩ ተጀሚሩ። እዚ ሓደ ዝተወሰነ እንታይ ድበሃል ምስ ከደ ምስቲ ስትራቴጂካዊ ኣገዳስነቱ ፀላኢ ንቃሮራ ዝነበረ መስመርና ከዓፁ ይህንደድ ብምንባሩ እዚ ናይ ብድሆ ንግዜኡ ዋላ ኣገዳሲ እተኾነ ብቲ ተኻትብሎ ብቀብሩ ውእት ጌርካ ክክየድ ስለ ዝከኣል ንዓራ ክትመፅእ ዋላ ሽዑ ንብኡ ዝክየድ ነይሩ ንመኒካ ትብሎ ብዒላ ፃዕዳ ጌርካ ንቃሮራ ይክየድ ነይሩ። ግን ንዑ ክዓፁ ህርድግ ይብል ስለዝነበረ መዓት ምርብራብ ይካየድ ስለዝነበረ እዚኣ ተወንዚፋ ፀኒሓታ ናይ ጥርቁሩ እንድሕር ፈቲሕካ እዛ ከም ሓደጋ ተንፃላሉ ዝነበረት ናይ ምዕፃው ክትፍታሕ ስለ ትኽእል ተባሂላ እታ እዛ ናይ ብድሆ ፀኒሓ እቲያ ክምቲ ስራሕ ተገይሩ። ስለዚ ብቐዳምነት መኒካ ትብሉ እያ ተሰሪሓ እዛ ናይ ጥርቁሩቅ ንብላ ሕጂ መጀመርታ ቅድሚ ናይ ጥርቁሩቅ ኣብዚ ብድሆ ስለ ዝነበረ ዝተጀመረ ብዓንበርበብ እቲ ስራሕ እቲ ሓይሊ ብኡ ዝነበረ ተመቃቂሉ እዩ ታይ ዝበሃል ገይሩ ማዕረ ማዕረ ናይ ጥርቁሩቅ ሕሽክብ ተጀሚራ ሕሽክብ ተመቃቂሉ እቲ ሓደ ጉልበት ንጥርቁሩቅ ከይዱ ዝተረፈ ጉልበትካ ናብ ሕሽክብ ከይዱ ሕጂ ክልቲአን ምስ ተወዳ እንደገና ናብ ዓንበርበብ ናብዚ ናይ ብድሆ ንብሎ ዘለና ተኣኻኺቡ እቲ ጉልበት ብክልቲኡ ገፅ ብሰሜኑን ብደቡቡን ነቲ ስራሕ ኣብ 80 ኣብ መፈፀምቱ ብፅሒዎ

0: ጸርግያ ብድሆ ሽሙ ኸም ዝሕብሮ ንምስርሑ ይኹን ንምጓዓዙ ናይ ብሓቂ ብድሆ እዩ ነይሩ። እዚ መስመር እዚ ምስቲ ዝነበረ ጽዑቕ ወተሃደራዊ ወራራትን ምህንዳድን ጸላኢ ህዝባዊ ግንባር ከም ዘይሰዓርን ጸላኢ ዝዓጸወን ተዓጸወ ዝገበረን ተገበረት ሰውራ ከም ዘይምብርከኽን ዘነጸረ ጽርግያ ኮይኑ ብድሆ ዝብል ስም ድማ ተዋሂብዎ። ጽርግያ ብድሆ ካብ ዓንበርበብ ተበጊሱ ኣጻድፍ ብድሆ ሓሊፉ ብሓሊበት ኣራግ ሓወልዕ ዓየት ኣቢሉ ንመራፊት ዝወስድ እዩ። እዚ ጽርግያ እዚ ንደጀን ዘገልግል ጥራይ ዘይኮነ ቀንዲ ቁጠባዊ መስመር እውን እዩ ነይሩ።
1: ሕጂ ምናልባት ኣብቲኦም ቀንዲ ቀንዲ ክንምለስ ብድሆ ናብ

0: ሰማንያታት ክስራሕ ከሎ ሓደ ተዓቅሙ ዝበልካዮ መሳርሒ ውሑድ ነይሩ ንባዕሉ ብቲ ቅርፂ ናይ መሬት ንውድሆ ክትፍትሻ ምፍታን ክትሪዮ ምፍታን እስካ ዕጂ ምንስል ካ ብድሆስ ከመይ ከም ቅርፂ ዘይፈልጦ ሰብ ከመይ ይመስል ብድሆ ብኸመይ ተሰሪሑ እንታይ ሃልክ ሓሊፍዎ ፀድጋ ስጋዕ ክንደይ እዩ ብከምኡ ክኸውን ተሓሲቡ
1: ሕጂ እንታይ እዩ ኣብ ሓፂር ናይ ጋድማ ውርሕቐሲ ኣብ መንጎ ክሳድ ብድሆን ኣብ መንጎ እታ እግሪ ናይ ሓሊበት ክበፃሓታ ማይጨው ንብላ ዘሎ ብራኻ ፍልሊ ካብ 650 ክሳብ 700 ሜትሮ ፍልሊ ናይ ብራኻ ፍልሊ ነይርዎ ኤሌቬሽን ዲፈረንስ ነይርዎ ኣብቲ እዋንቲ ይስራሕ ኢልካ ይተሓስብን ኣነ ኣብዚ ሕጅስ ምስ ገንዘብ ምስ ግዜ ምስ ገለ ኩሉ ሓሲበ ኣብ ንብሩ እዋን ፅርጋ እዚ ይስራሕ ኢላ ከም መሃንድስ ኣይምመረፅክዎን ትሕቶ ግ እንታይ እዩ ዝመፅእ ኣብታ እዋንቲ እያ ንሳት ዘይስርሕናስ የለና ምስህላዊ ኢካ ተተሓሕዞ
2: ብከውሒ ምፃእ ብተረይን ምፃእ ኮታሲ ዳርጋ ካብቶም ኣዝዮም ዝተሓላለኹ ዝበሃሉ ኣቋውማ መሬት ዘለዎም ኣብ ኤርትራ ብድ እዩ ነይሩ
3: መብዛሕትኡ ሕጂ እቲ ሓደ ካብቲ ሓደ ክከፍ ይኽእል እምበሪ ብሕልፊ እዘን ብድሆን ሸንኮለትን ብድሆን ሸንኮለትን ብኡ ፅርግያ ከተውፅኢ ኢልካ ክትሓስብ ኣይትኽእልን ኢኻ ናይ ግድን ናይ ግድን ንሱ ጥራይ ስለ ዝኾነቲ ኣማራፂ ናይ ግድን ተኣትዩ ኣብ መፅናዕቲ ዝከያደሉ ዝነበረ እግርኻ ክትረግፀሉ ዘይትኽእል ታይ ድባ ሸታሕታሕ እዩ ነይሩ ኣዝዩ ፀዳፊ ነይሩ ሽኻል ክትሸክል ድዩ ዋላ ምልክታት ክትገብር ኣብዝንታይ ድበሃል ወይ ክተፅኒዕ ኢልካ ክትንቀሳቀስ ገሊኡ ፀዳፍ ኣዝዩ ፀዳፍ ስለዝኾነ መንገዲ ስለዘይብሉ ተጥኸዋል ኢልካ ከድካ ኣብቲ ሓደ ስግር ኮይንካ እንታይ ድበሃል ክትገብር ትፍትን ክትንቀሳቀሱሉ ኣዝዩ ኣፀጋሚ እዩ ነይሩ ኮታ ሸታሕታሕ ኣዝዩ ከመይ ሞክትብሎ ኢኻ ብርቱዕ ፀድፊ እዩ ነይሩ ሕጂ እቲ ዝናይ ብድሆ እቲ ደቡባዊ ሸነኹ ቀስ ኢሉ እንታይ ድበሃል ንኸይድ ጀንትል ክስታይ ዘለዎ እዩ እዚ ዕቃበ ዘለዎ እዩ በብቕሩብ እናደየበ እናደየበ ዝኸይድ መርገፂ ወይ እንታይ ድበሃል ኣይትስእነሉን ብተዛማቲ ስራሕ ከማን ምስቲ ኣይወዳደርን እዩ ምስቲ ሰሜናዊ ገፅ እቲ ሰሜናዊ ገፅ ፈፂሙ ኣዝዩ እንታይ ድበሃል እዩ ኣዝዩ ፀዳፍ እዩ ክሳብ ኩዕታ ክሳብ 18 20 ሜትሮ ቆሪፅካ መንደቕ ከዓኒ ክሳብ 11 ንታሕቲ ዝግበሮ ቦታታት ነይሩ
2: 32 ወይ 36 መመላለሲታት ወይ ስዊች ባካት ኣለዎ ፀዳፍነት ናቱ መዐቀኒ የብሉን መጀመርያ ምስከድና ግን እንታይ እዩ ነይሩ ነዚ ዝህንደ ዝነበረ ፀላኢ መዐገቲ ክግበሩ ኣለዎ ስለዚ እታ መጀመርያ ምስ ተረአየት እዛ ሓንቲ ኣብ ህንፃ ዝነበረ ፅበቕቲ ነገር ከም ዓባይ ባህሊ ትውረስ እዚ ኣይከኣልኒ ዝበሃል ነገር የለን እታ ኣይከኣልኒ ትበሃል ኣይነበረትን እዚኣ ክንዲዚኣ ክትወስ ዘለና ትኽእል እዚኣ እዚ መሳርሒታት እዚ የድልየና እዚ ዓቕሚ እዚ የድልየና እንተዘይኮይኑ ኖኖ እዚ ክኸውን ኣይክእል እጃ ኣነ ተመሊሶ ክዝክሮ ከለዉ ገለገለ ሰባት ክዛርብዎ ብቡድሆ ፅርግያ ክትሰርሑ ትሓስቡ ኣለኹም እሞ ተፀሊልኩም ክትኮኑ ኣለኩም እምበር ዝብሉ ነይሮም ሽዑ ግን ክንሰርሖ ኢና ግን ቁሩብ ግዜ ክወስድ ይኽእል ሽዑ ከምቲ ኣቐዲመ ዝበልኮ እቲ መዐቀኒ ኩሉ ግዜ ናይ ስራሕትና ግዜ እዩ ነይሩ ክንደይ ግዜ ይወስደልኩም ንትብል ሕቶ እዚኣብ ሰለስተ ወርሒ ዶ ትውድእዋ ኢሉ ሓደ ሰብ ሓቲትና ሽዑ እዚኣብ ሰለስተ ወርሒ ክንውዳእ ይንኽእል ኢና እዚኣ ካብ 9 ክሳብ ዓመት ክትወስደልና እያ እሞ ግዜ ክወስድ እዩ እሞ ኣብኣ ፈሊጥና ጥራይና ክንከይድ ንኽእል ስለዚ ንድሕሪ እዚ ግዜ እዚ ዘይዋፃና ኮይኑ ምክንያቱ ኩሉ ናህና ምስ ግዜ ስለ ዝኸይድ ካልእ ኣማራፂ ክንረክብ ኣለና ሕጂ ናይ ብድሆ መፅናዕቲ ጀሚርና እሞ ካልእ ኣማራፂ ይረከብ ተባሂሉ ግን መጀመርያ ካልእ መተካእታ ኣይነበሮን ብድሆ ክስራሕ ነይሩዋ ክስራሕ ስለ ዝነበረ ከዓ ነፍሲ ወከብ ሰብ ኣብታ ስራሕ ዝተዋፈረ ካብ ላዕሊ ትሒዝካ ካብ ላዕሊ ካብ ፖለቲካዊ ፅሕፈት ነታ ስራሕቲኣ ንክትፍፀም ክግበር ዝከኣል ዓቕሚ ዘፍቅዶ ማለት እየ ኣብታ እዋንቲ እያ ሽዑ ኮምፕረሰር ተገዚእ ሃልና ሓንቲ ኮምፕረሰር ምክንያቱ ብድሆ ክስራሕ ነይርዎ

0: ካብ ባፅዒ ዝመፃ ቁሩብ ቲኤንቲ ነይረን። ቲኤንቲ ውን ካብ ሱዳን ብገለ ክመፅእ ተጀሚሩ። ምክንያቱ ብድሆ ክስራሕ ነይርዎ።
1: ከምዚ ዝኣመሰለ ፅርግያ ንምስራሕ ህላወ ኩሉ እቲ ንሓደ ፅርግያ ንምህናፅ ዘድሊ መሰረታዊ ነገራት ነይሩ እንተ ዝነበር ንዓና እውን ብዙሕ ኣይመገረመናን ኣይምትዛረብናሉን እውን። ፅርግያ ብድኾን ካልኦት ድሒሮም ዝተሰርሑን ፅርግያታት ግን ብቐንዱ ብኣፍራዛን ባዴላን እዮም ተሃኒፆም ክትብልን ከለኻ ብዓይኑ ዘይረኣየ ክኣምነካ ኣሸጋሪ እዩ። እቲ ሓቂ ግን ንስ እዩ። ነዚ ጭቡጥ ኣብነት ዝኾነና ኣብ ነፍሲ ወከፍ መዓልቲ ዝፈሰሰ ጉልበት ዝነበረ መሳርሒ ዝሃለኸ ነዳድን ካልእን ኣብቲ ግዜ እቲ ብደቂቕ ይትሓዝ ብምንባሩ ሕጂ ከም ሰነድ ኮይኑ ነዚ ንዛረበሉ ዘለና ጭቡጥ መርትዖ ክኾነና ይኽእል። ኣብ መጀመርታ ወርሒ ናይቲ ስራሕ ዝነበረ ፀብጻብ ከም ኣብነት እንተወሲድና ንጠቅስ፣ ኣብ መዳድባ ናይ ኢድ መሳርሒታት፣ ኣብ ቀዳማይ ወርሒ ናይ ስራሕ መደብ ዝወዓለ ናይ ኢድ መሳርሒታት ኣፍራዛ 228፣ ባዴላ 242፣ ማሳ 29፣ ማሴታ 9፣ ማርቴሎ ኣይነበረን፣ ማለንኪኖ 39፣ ፑንታ 38፣ ዓረብያ 8፣ ቢንዳ 3፣ ፋስ 3፣ ምሳር 1፣ መብረድ ኣይነበረን፣ ፎርጃ ኣይነበረን፣ እንኩዲኖ ኣይነበረን፣ ምንቀርቀር ኣይነበረን። ከምዚ ዝረኣናዮ ናይ ሙሉእ ዓመት ንጥፈታትን መሳርሒታትን ብደቂቕ ፀብጻብ ቀሪቡኣሎ። እቲ ፀብጻብ ኣብ መሳርሒ ጥራይ ዘይኮነ ብዝሒ ዝተሳተፈ ጉልበት፣ ዝሃለኸ ነዳዲ፣ ዝተሰብረ መሳርሒታትን ዝተሳተፈ ዓይነት ማሽነሪን እውን የጠቓለል እዩ ነይሩ።
2: እቲ መሳርሒ ከምዚ ዝገለፅኩልካ እዩ። ንኣብነት ኣብ በዓል ብድሆ ሓንቲ ዶዘር ብካቦ እንታይ ትበሃል ብጣዕሚ ኣረጊት እንታይ ትበሃል ነራ ሓንቲ ፊያት ዲፎርት ብላ ዲ ገለውን ነራ እዚአን ከም ተኻትብሎ ይሳተፋ ነይረን። ኣብቲ ተኻትብሎ ግን ሓንቲ ሰሙን እንድሕር ሰሪሐን እዚአን ወርሒ ድ ዋላ 2 ወርሒ ከማ ዝፅገናሉ ግዜታት ነይሩ። ንክፅገና ዝተጠው ብላ ብሕፅረት መሳርሒታት ድዩ ዝተፈላለየ ምብልሓታት ጌርካ እንታይ ትበሃል ይግበር ነይሩ ተባላሂቶም ይፅግኖን የብሎን። ግን ከም ዓቕሙ ድኹማት ገለ ስለ ዝነበራ እቲ መብዛሕትኡ ዝሰርሑ ዝነበራ ንሳተን ኣብዚ ኣዝዩ ፎኪስ ሓመድ ወይ ከዓ እቲ ጉልበት ዝኳዓተለን ንምጉሓፍ ንኮሚታት ተዘይኮይኑ እዚ ትርር ዝበለ ስታያት ክገብራ ክእል ኣይነበራን። እዚ ኣብኡ ነይረን ኢልካ ንምጥቃስ ተዘይኮይኑ እቲ ዝበዝሕ ስራሓት ዋላ እቲ ቀንዲ ስራሕ ብጉልበት ብፍራዛ ባዴላ በለንኪኖ ብኮሚታት እዩ ተሰሪሑ።
1: ፅርግያ ብድሆ ካብ ኣስታት 1456 ሜትር ብረኸ ካብ ፅፍሒ ባሕሪ ናብ 720 ሜትር ፅፍሒ ባሕሪ ይወርድ። እዚ ፅርግያ እዚ ንውሓቱ ካብ ብድሆ ክሳብ ሓሊበት ከባቢ 19 ኪሎ ሜትር እዩ። ኣብ ውሽጢ 2 ኪሎ ሜትር ዘይነዊሕ ርሕቀት ድማ 32 መጠዋዊ ኣንጎሎታት ኣለዎ። ነዚ ፅርግያ እዚ ንምህናፅ 365 ፈረቓን መዓልትታት ወሲድዎ። ብ17 ታሕሳስ 1978 ተጀሚሩ ብ20 መስከረም 1979 ተፈፂሙ ድማ ኣገልግሎት ክህብ ጀሚሩ።

ከምቲ ኣቐዲሙ ዝተጠቕሰ ጎኒ ጎኒ ምህናት ጽርግያ ብድሆ ኣብ 1979 ካብ ዓራክ ተበጊሱ ብጥርቑሮቕ ፍልሒት ኣቢሉ ንዓየት ረጊጹ መራፊት ዝኣቱ ብኣይንን ብርከኽን ዝፍለጥ ኣገዳሲ ጽርግያ እውን ተሓኒጹ ነይሩ እዩ። ብዘይካዚ ብቐሊሉ ዘይግመት ኣብቲ ግዜ ዝተሃንፀ ጽርግያታት ትሕሽክምን ሂምቦልን እውን ኣሎ። ድሕሪ ጽርግያ ብድሆ ብትሪ ይኹን ብዝፈሰሰ ጉልበትን ሓንጎልን ብኻልኣይ ደረጃ ዝስራዕ እቲ ኣብ እዋን ሸድሻይ ወራር ዝተሃንፀ ካብ ሂምቦል ተበጊሱ ክሳድ ናሃባይ ኣዶብሓ ሓሊፉ ናብቲ ቐንዲ ደጀን ናይቲ ግዜቲ ዝነበረ ዓራርብ ዘብፅሕ ጽርግያ ሸንኮለት እዩ። እዚ ገቦ እዚ ብኩሉ መለክዒታት ካብ ብድሆ ብዙሕ ዝፍለ ኣይኮነን። እዚ መስ

0: መርዚ እውን ኣብቲ ጸላኢ ገና ምህንዳዱ ዘየቋረጸሉ ህሞት ዝተሃንጸየ ጽርግያ ብድሆ ኣብ ሓደጋ ከይወድቕን ከም ካልኣይ ኣማራጺ ዝያዳ ስቱርን ውሑስን ክኸውንን ተባሂሉ ዝተጀመረ እዩ።
1: ሸንኮለት ከቢድ ስራሕ እዩ ነይሩ። ሸንኮለት ምናልባት ብንውሓት ክትሪኣ ከለኻ ምስ በዓል ብድሆ ብዙሕ ንእስ ዝበለ ትመስል ትኸውን። ናታ ግን እንታይ እዩ ነይሩ፣ ዝርከቡቱ ቦታ ክውሕ እዩ ነይሩ። ግን ሸንኮለት ክስራሕ ነይሩዋ ናይ ግድን። ምክንያቱ እዛ ኮሪዶር ናይ ዓየት በዓል ሓሊቤት ናይ በዓል ዓረርብ ንገዛእ ሰውነቱ ኣብ ስግኣት ወይ ከዓ ደብዳብ ናይ ጸላእ እናመፀ ሕጂ ዝሓሸ ውሕስነት ዘለዎ መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብ ኣለዎ ዝብል ነይሩ። መጀመርያ ቤት ትምህርቲ ሰውራ ቦታ ክረክብካ እታ መወዳእታ ቤት ትምህርቲ ሰውራ ዝነበራ ዝናይ ዓረርብ ንሳ ተፀኒዓ እቲ ካልእ ሆስፒታል ከማን ዝሓሸ ቦታ ክረክብ ኣለዎ ተባሂሉ እንዳ ህዝቢ ዝሓሸ ቦታ ክረክብ ኣለዎ ተባሂሉ ነዚ ኩሉ ካልእ ናህና ናይ ቁጠባ ኣካላት ክእንግዝ ዝኽእልካ እዚ ናይ ዓረርብ ኮይኑ ናይ ዓረርብ ንምኽፋት ሕጂ ብመራፊት ብበዓል ዓይተዋይ ጌርካ ንክሳድ ሕሽክብ ክትመፅእ ኣለካ። ናይ ክሳድ ሕሽክብ ከፊትና ናይ መን ሕጂ ምኽፋት መፅያ ናይ ክሳድ ናህባይ መፅያ ሕጂ ሕሽክብ ተኸፊቱ ናህባይ ተኸፊቱ ሸንኮለት ተኸፊቱ እዚ ሕሽክብ ተኸፊቱ ዓረርብ ተኸፊቱ ሕጂ ኩሉ እቲ መስመር እቲ ግንባርና ብቀሊሉ ከም ዝብፅሕ ኮይኑ ማለት እዩ።
2: ሕጂ ብክብደት ናይ ስራሕ ክረአ እንድሕር ኮይኑ ዋላ ብኣገዳስነት እውን እዚ ናይ ሸንኮለት ኣዝዩ ኣገዳሲ እዩ ነይሩ። እዚ ናይ ሸንኮለት ተማዕዳዊ ምስ ብድሆን እዚ ናይ ጥሩቕሩቕ ንብሎ ዘለናን እዚ ናይ ሂምቦልን ናይ ሸንኮለትን ንብሎ ዘለና ክልቲኡ መስመራት ንሱዳን ዝኣት እዩ። እዚ እዚ ናይ ሕሽክብ እባ እዚ ናይ ሸንኮለት ምስ ብክብደቱ ካብ ብድሆ ብካልኣይ ክስራዕ ዝኽእል እዩ ብካልኣይ ክስራዕ ዝኽእል እዩ። ኣዝዩ ፀዳፍ እንታይ ድበሃል እዩ ነይሩ ክብድ በለ ስራሓት ወይ ተካይድሉ ዋላ ኣብቲ ዝተሰርሓሉ እዋን ወይ እንድሕር ኮይኑ እዚ ኣብ እዋን ሻድሻ ወራር ስለ ዝተሰርሐ ብመብዛሕትኡ ግዜ ብለይቲ ይስራሕ ነይሩ።
1: ሸንኮለት ሲ ሸንኮለት ለይቲ ኢና ንሰርሕ ነርና። ምክንያቱ ዳርጋ ጅምር ከነብላ ከለናስ ፀላእ ፈሊጡ ዝንብዮ ስለ ዝነበረ ሰዓ 6ዱሽተ ንፍደስ ንጎ ሰዓ 6ዱሽተ ናይ ምሸት ከዓ ስራሕ ንጅምር። ሕጂ ኣብ ሓደ ከባቢ ብፍላይ ዝነበረ 30 ሜትሮ ከጋኖንኩ ከምተር ዝበለት ጎቦ ነይራ። ነዚኣ እቲ ሰብ ንድሕ ክኣምነሉ ኣለዎ እቲ መደብ ሰብ ነቲ መደብ ይኣምነሉ ነይሩ። እቲ ስራሕ ክግበር ኣለዎ ክማላእ ኣለዎ ኢሉ ናቱ ተወፋይነት የረጋግፅ ኮሚቴድ ኤቨሪቦዲ ዋዝ ኮሚቴድ። ሕጂ እንድሕ ርኢኻ በዚ ገመት ተኣሲሩ ሰብ ብፍራዛ ገይሩ ነዚ ይኩዑት ነይሩ እዳዳዳዳዓተ ነዚ ብምሉኡ ንታእሽሙ ፅርግያ ከም ዝኸውን ተገይሩ። ምክንያቱ ካልእ ምርጫ ይነበሩ በቲኣ ትኸድካ ካብኣ ዝገደልት በቲኣ ትኸድካ በቲኣ ዝኸደት። ሕጂ ናይ በዓል ሸንኮለት ከቢድ እዩ ነይሩ።
0: ፅርግያ ሸንኮለት ካብ ናይ ብድሆ ብተዛማዲ ዝሓሸ መሳርሒ ይኹን ናይ መፅናዕቲ ግዜ ከም ዝነበሮ ሰነዳት ናይቲ ግዜ ትሕብሩ። ኣብ ግዜ ምስራሕ ፅርግያ ሸንኮለት ኣብ እዋን ምስራሕ ፅርግያ ብድሆ ዘይነበሩ መዐቀኒ መሳርሒታት ማለት ናይ ሰርቨይ መግበሪ ድሮ ተኣታትዮም ነይሮምን ክኢላታት ድማ ንመፅናዕቲ ዝሓሸ ግዜ ነይርዎምን ክበሃል ይከኣል። እዚ ግን ነቲ ኣብ ልዕሊኦም መዓልታዊ ዘንፀላሉ ዝነበረ ደብዳብ ነፈርትን እቲ ፅርግያ ንክውዳእ ዝነበረ ወተሃደራዊ ፅቕጥን ንጎኒ ገዲፍካ እዩ። ቅድሚዚ ፅርግያ ዝምስርሑ ድሮ ክፍልታት ህዝባዊ ግንባር ከም ሕክምናን ቤት ትምህርቲ ሰውራን ኣብ ዓራርብ ሰፊሮም ብምንባሩን ኣብቲ መስመር መጓዓዝያ ዘይነበሩ ቦታታት ውግኣት ብባሬላ ብጉልበት ሰብዮም ዝሓልፉ ነይሮም።

ነቲና ወሲድናያ ንበር ኣብ ነፍሲ ወከፍ ስንጭሮ፣ ኣብ ነፍሲ ወከፍ ዕርዲ፣ ኣብ ነፍሲ ወከፍ ሰራዊትን ህዝብን ዝነበሮ ቦታታት ንኣገልግሎት ዝተሃንፁ ፅርግያታት ቁፅር ይነበሮምን። እቲ ስራሕ ምስ ወተሃደራዊ ኩነታት ዝተኣሳሰረ ብምንባሩ ኣብ ነፍሲ ወከፍ ወተሃደራዊ ምጥቃዕቲ ዝካየደሉ ከባቢታት

0: ቀይሕ ዝኣቱ መስመር ኣብ 1980 ዝተሃንፀየ 300 ኪሎ ሜትር ዝንውሓቱ ካብ ሓስታ ብምህናጅ ሃንበክታ ገይሩ ንመራፊት ዝኣቱ ሳልሳይ መስመር ካብቶም ቀንዲ ቐንዲ መገብቲ ጽርግያታት ህዝባዊ ግንባር እዩ ነይሩ። ንውሓት ናይ ኩሎም ዞም ዝተሃንፁ ጽርግያታት ንግዜኡ ብደቂቕ ዝተተሓዘ ሰነድ እኳ እንተዘይረኸብና ብገምጋም ናይቶም ኣብቲ ስራሕ ተዋፊሮም ዝነበሩ ክእላታት ግን ከምዚ ይመስል።
1: ንውሓት ናይ ፅርግያታት ናይ ኩሎም ኣይበካን ብዙሕ ኣብ ዝተፈላለዩ እዋናት ብዙሕ ሰሚናራት ብዙሕ መፅናዕትታት ንገብረሉ ስለ ፅናሕና ኣነ ካብኣቶም ከዓ ሕጂ ብፍላይ ካብ 93 ናብ ምክልኻል ንምፅሑስ እቲ ሰሚናራት ብዛዕባኡስ ገዲፈ እየ ማለት እየ ሕጂ ድሮ 8 ዓመተይ ወይ ገረገረለኹ ምክልኻል ማለት እየ። ግን ኣነ ዝከረኒ እንዲሕ ኮይኑ ኩሉ እንዲሕ ኮይና ልዕሊ 10,000 ኪሎ ሜትርስ ብዙሕ ሰሪሕና ኣላ ማለት እየ። ነፍሰከፍ ፕሮጀክት ነፍሰከፍ መስመር ክንደይ ነይሩ እኳ ዘይብልናስ ንገዛ ርሱ ካብ ናቕፋ እንድሕሪ ዓይተርባዕትና ወይ ድማ መራፊትና ኣትልና ኮይና ሓደ ናይ 400 ኪሎ ሜትር ሰሪሕና ኣለና ማለት እዩ ብካልእ ኣዛርባ።
0: ክንዲዚ ዝኣኽሉ ፅርግያታት እሞ ከዓ ብዝተደረተ መሳርሒ ንዘይሕሰቡ ጎቦታትን ስንጭሮታትን ክስንጥቕን ብቑዕ መስመራት ክትሃንፅን ምቓል ዕላማን ድልትን ምህላው እንተዘይኮይኑ ካልእ ዝውሃቦ መልሲ የለን።
2: እቲ ኩነታት እዩ ኮቲ ዝደፍአ ከምኡ ንክትገብር ሓደ ኩሉ እቲ ኣብኡ ዝነበረ ከምታ ዝገለፅ ኩልካ ሰብ እዩ እቲ ተሃትብሎ ክገብሮ ኣለኒ እንድሕሪ ኢልካ ዘይግበር ነገራት የለን። ኦፍኮርስ እንድሕሪ ኣብርህ ኮይኑ ዝደፍአካ ነገራት ስለዘየለ ካልእ ኣመራፂታት ካ ትደሊ እቲ ዝነበረ ኩነታት ግን ናይ ግድን ይኸም ክትገብር ከምኡ እዩ ነርቲ ኣራዳዳእ ናይ ዝኾነ ኣብኡ ይንኣስ ይዕበ ዋላ ሽማግሌታት ደቂ 70 ዝነበሩን ዋላ ደቂ 18 ዓመት ዝነበሩ ፊተወራርን ሓደ ዩ ነርቲ ተኻትብሎ ክንገብር ኣለና እቲ ተኻትብሎ በዚ ከምዚ ዓይነት ኩነታት ኣሎ። ስለዚ መዋፅኦ ክንፈጥር ኣለና ስለ ዝኾነ ኣብ ርህ ኩነታት ከምኡ ክግበር ኢልካ ክትሓስብ ኣይከኣልን እዩ ብዝኾነ መለክዕ ክኸውን ኣይክእልን እዩ።
0: ኣብ እዋን ምህናፅ ናይዞም ንዛረበሎም ዘለና ፅርግያታት ይኹን ኣብ ካልኦት ስራሓት ሎሙን ኣሎ ኢልካ ዘይትግምቶ ኣወዳድባ ስራሓትን ኣተሓሕዛ ፀብጻባትን ነይሩ እዩ። ኣብዚ ንሪዮ ዘለና ሰነድ ኣብ ነፍሲ ወከፍ ናይ ስራሕ ዕለት ዘጋጠመ ብደቂቕ ተገምጊሙን ትሰኒዱን ኣሎ። እዚ ሰነድ እዚ ብኮምፒውተር ዘይኮነ ኣብ እዋኑ ብኢድ ዝተጻሕፈ እዩ። እዚ እቲ ስራሓት ብወጃሃላ ዘይኮነ ክሳብ ክንደይ ብጥንቀቐን ብዓብዪ ፍናንን ይስራሕ ምንባሩ ዘረዳኣና እዩ።
1: ብዘይካዚ ንዓና ኣብቲ ስራሕ ዝያዳ ዝኾነና ሕጂ እውን እትሓዘ ይብሎ ኣነ ኣብቲ ዋንቲ ንሕዞ ዝነበርና ፀብፃባትና ኣዝዩ ፅፉፍ ነይሩ ናይ ገንዘብ መልክዕ ኣይንህቦን ነርና ንኸውን ብገንዘብ ኣይንዛረብን ስለ ፅናሕና ብገንዘብ ኣይንዛረብሉ ነርና ንኸውን እንታይ ዓቅም ሰብ ወፊሩ እንታይ ዓይነት መሳርሒታት ነይሩና ክንደይ ጠፊኡ ክንደይ ኣሎ ክንደይ ተሰይሩ ክንደይ ከነበርክት ንኽእል ሓደ ሰብ ምስ ሓደ ክኢላ ወይ ተኣሽሙ ወይ ክንደይ ክኩዕ ትኽእል ኣብ መዓልቲ ምስ ገለ ጉር መሳርሕትና ከመይ ገርና ከ ንውዝዖ ወይ ድማ ፋሕ ንብሎ ንክንደይ ሰብ እዩ ዝውሃቦ እቲ ኣድማዕ ዝኾነ ስራሕ ቨሪ ኤፌክቲቭ ክኸውን ከመይ ይኸውን ፅቡቅ ኣተሓሕዛ እዩ ነሩና ሽዑ።
0: ኮሚሽን ህንፃ ክፍሊ ፅርግያታት ኣብ ግዜ ቃልሲ ኣብ ዘበርከቶም ስራሓት ነፍሲ ወከፍ መስመር ንናቱ ታሪክ ዘለዎ እዩ። ኩሉ ተደማሚሩ ድማ ነቲ ፅንኩር ሂወት ገድሊ ኣፋኺሱ ጥራይ ዘይኮነ ንህላዊ ሰወራ እውን ኣረጋጊፅ እዩ። መስመር እንተዘይህሉ ማይ ኣይመሃለወን፣ መስመር እንተዘይህሉ ውግእ ኣይምድሓንን፣ መስመር እንተዘይህሉ ኣፅዋር ኣይምተተኮሰን፣ መስመር እንተዘይህሉ ጉዕዞ ሰወራ ኣዝዩ ኣፀጋሚ ምኾነ ሂወት እውን ኣይመቐፀለን። ካብዞም ኣብዚ ፀንክር እዋን ዝተሃንፁ ተኣምራታት ገድሊ እንምሃሮ ድማ ኣዝዩ ብዙሕ እዩ።

0: ፌስቲቫል ኤርትራ 2026 ካብ 18 ክሳብ 26 ሓምለ ንትሽዓተ መዓልታት ብዕውት ኣገባብ ተዛዚሙ እዩ። ኣብዚ ናይ ሎም ዓመት ፌስቲቫል ዝተረኣየ ኩሉ መዳያዊ ንጥፈታት ንገስጋስ ሕርሻዊ ቴክኖሎጂ ባህልን ካልእን ዘጣመረ ብዓሰርተታት ኣሸሓት ዝቕፀሩ ተዓዘብቲ ዝተሳተፍዎ እዩ። ብወገና ውን ነቲ ኣመዞን ሰንዓን ዝቐረበ ትሕዝቶታት ተኸታቲልና ኣብ ዝሓለፈ ሰሙን ቀዳማይ ክፋሉ ኣቕሪብና ነርና። ንሎሚ ድማ ኣብ ስራሓት ኢንዱስትርያዊ ማሽነረታትን ካልእን ዘተኮረ ካልኣይን መወዳእታን ክፋል ነቕርቦ ኣለና። ሰናይ ምክትታል። ኣብዚ ሓለፉ ዓመታት ኣብ ምፍራይ ዓበይቲ ማሽነርታት ክሰርሕ ዝፀንሐን ዘሎን ዮናስ ሓደራ ካብቶም ዳርጋ ኣብ ፌስቲቫል ኤርትራ ከይተፈለዩ ንነዊሕ ዓመታት ፍርያን ምህዞን ሰንዓን ዘቕረቡ እዩ። ካብዚ ሓለፈ ዓመት ጀሚሩ ድማ ኣብ ቁጠባ ፀዓት ኣተኪሩ ብዘገልገለ ዘይት ሞተር ዝሰርሕ ፍርያት ኣቕሪቡ እዩ። ንሎሚ ዓመት እውን ንዓበይቲ ውራያትን እኩባት ህዝቢ ኣብ ዘለውዎን ከገልግል ዝኽእል ምህዞ እዩ ሒዙ መፅዩ። ኩለን ዘቕረበን ድማ ኣብዚ ኣብ ህዝቢ ንዝርዮ ኣሰራርሓ ዘቃልልን ፍታሕ ዝኸውንን እዩ። ካብቲ ብዙሕ ብሉፅን ስራሓቱ ድማ ንሎሚ እዘን ዝስዕባ ብከምዚ ዝስዕብ ኣቕሪብዎን ኣሎ።
1: እንኳዕ ድሓ መፃኹም ኣብ 2026 ሒዝዮ መፅአ ዘለኹ መደብ ነቲ ብዩዝድ ሞተር ኦይል ወይ ኦልዮ ብርሻቶን ብሎ ኣብ መሬት እንተተዋዒዩ ሳዕሪ ዘየብቅል ሓንቲ ሊትሮ ኦልዮ ብርሻቶ ኣብ ማይ ድሕር ኣትያ ወይ ኣዋሓይዝ ክሳብ 1,000,000 ሊትሮ ከተባላሹ ትኽእል። ነዚ ናብ ጥቕሚ ወዲ ሰብ ከም ዝውዕል ጌርና ካብ ገፅ መሬት ነጥፎ ኣለና። እዚ ከዓ ብከመይ ዓይነት ሲስተም ተዳኢልና ምሳሌ እዚ ሕጂ ብኦልዮ ብርሻቶ ዝሰርሕ መቕሎ እዩ። መቕሎ ክንብል ከለና እዚ መቕሎ እዚ ዓተር ክንቀልወሉ ንኽእል ተወሳኺ ናይ ስዋ መጠቃ ክንስንክተሉ ንኽእል። ብ3 ሊትሮ ኦልዮ ከዓኒ 70 ኪሎ ዓተር ክንቀልወሉ ንኽእል። ናይ 50 ኪሎ ቢሕቕ ናይ መጠቃ ከዓኒ ብ6 ሊትሮ ክንስንክቶ ንኽእል ማለት እዩ። እዚ ብከመይ ኣገባብ ከምዚ ናይ መጎጎ ዓይነት ቅድሚ ሕጂ ዝገበርና ብከምኡ ሲስተም እዩ። ካልእ እዚ ናይዚ ሲስተም ኣብዚኣ መጎጎ ወስደካ እዚኣ ከዓ ልክዕ ከምኣያ ካብታ መቕሎ ዋላ ሓንቲ ፍልል የብላ። እታ ፍልልያ እዚኣ ጭቃ መጎጎ ስለዝኾነት እቲኣ መቕሎ ስለዝኾነት እያ። ስለዚ እቲ ኦልዮ ብሩሻቶ ኣብዚ ኢና ንመልኦ። ኣብዚ መሊእና በዛ ድሮፕ እዚኣ ኣብ ውሽጢ ይኸይድ ሞ በዚኣ ኣዳፕተር እዚኣ ፋን ኣላታ። እዛ ፋን መንበድበዲት እያ። ተንበድብዶምን እቲ ልክዕ ሓዊ ምስ መፀ ኣብ 10 ደቂቕ ትረስን ኣብ 10 ደቂቕ ንኒዮ ከዓኒ ክትስራሓ ክትጅምር ትኽእል ማለት እዩ። ብተወሳኺ ካልእ መዕብል ዝበለ ጌርናያ ዘለና ከዓ ኣብዚ እቶን ማለት እዩ። እዚ እቶን እዚ ናይ ፀብሒ መብሰሊ እቶን እዩ። እዚ ናይ ፀብሒ መብሰሊ እቶን ንብሎ ዘለና ንእኩባት ሰባት ንመርዓ ኣብ ብዝሒ ህዝቢ ዘለዎ ኣብ ርሑቕ ቦታታት ዘሎ ከም ማእቶት ዝኸዱ ወይ ገለ ብዕንጨይቲ እዮም ምስሖም ድዩ ዝኾነ ነገር ዝሰርሑ። እዚ ግን ልክዕ ብከምኡ ብኦልዮ ብርሻቶ ኣብዚ መሊእኻ በቲ መቃፀሊ ባእታ ጌርካ ፀብዕኻ ከተፍልሕ ትኽእል ማለት እዩ። እቲ ፀብሒ ዝኽፈልሕ እንድሕር ኮይኑ ናይ ግድን ኤሌክትሪክ ዘይብለይ ኣይትብልን ኢኻ ብናይ መኪና ባትሪ ጌርካ ትወልፎ ከተስርሖ ትኽእል። ስለዚ ንክልተ ብዕራይ ናይ ውራይ እንተደኣ ከነብስለሉ ደልና ንምሳሌ ብሓደ ጀሪካን ወይ ብ20 ሊትሮ ኦልዮ ብሩሻቶ ሓደ ባዕራይ ከነብስል ንኽእል ማለት እዩ። ስለዚ እዚ ኣብዚ ናይ 2026 ኣማዕቢልና ኣምፅአ ዘለኹ ማለት እዩ። እዋ እቲ ስራሕ ኩሉ ግዜ ሓንቲ ነገር ምስተሰርሐ ኣድቨርታይዝ የድል ሰብ ክፈልጦ ክኽእል ኣሎ ብማስ ሜድያ ድዩ ብካልእ ካልእ ነገራት ብቴሌቭዥን ብሬድዮ ክቃልሕ እንተደኣ ኽኢሉ እቲ ዘይፈልጥ ሰብ ንቕሓቱ ይዓቢ እሞ እንታይ እዩ ትስራሕ ኢሉ ክመፅእ ይኽእል። ስለዚ ካብቲ ናይ ቅድሚ ሕጂ ዝነበረ ናይ ደብዘበን ይሓይሽ ማለት እዩ። ምክንያቱ ዓሚ ዘዳለኽዎ ብብዙሕ መጎጎታት ሰሪሐ ይሸይጥ። ምክንያቱ ብኸምእየ ዝመሓዳደራነ ብብዙሕ መጎጎታት ሰሪሐ ይሸይጥ፣ መቕሎታት ሰሪሐ ይሸይጥ። ከምኡውን እዚኢታት እዚ ሕጂ እንታይ እቲ ናይ ሃልኪ ናይ ኦድዮ ጉርሻቶ ካብ ጋራጃት ካብ ካልእ ካልእ ቦታታት ንዕክቦ ናብ ጥቕሚ ነውዕሎ ማለት እዩ። ድሮስ እውን ኣብ ዕዳጋ ክሸጥዎ ጀሚሮም ኣለዉ ማለት እዩ። ስለዚ እንታይ እዩ ብሕሱር ነገር ነቲ ህዝቢ ዓብ ነገር ፀጋ ተንፃልለካ ማለት እዩ፣ ወይ ይጥቀም ኣሎ ተጠቃሚ ይኸውን ኣሎ ማለት እዩ። እቲ ካብቲ ዲስ ኣድቫንቴጅ ኣድቫንቴጅ እዩ ይዓብዶ ኣይዓበይን ንምንፅፃር እቲ ስራሕ ባዕሉ እዩ ዝነገር። ምክንያቱ ሰብ ክጋገ ይኽእል እዩ ወይ ክሕስብ ይኽእል እዩ፣ ስራሕ ግን ኣይሕስም። ፕራክቲካል እንታይ መስል እቲ ስራሕ ናቱ ውፅኢት እንታይ እዩ፣ እቲ ካብኡ ዝወፅእኸ ትኪ ኣለዎ ድዩ የብሉን ድዩ። ዝኾነ ዝነድድ ነገር ትኪ ዘይብሉ የለን። ዕንጨይቲ ንባዕሉ ቢተይን ዝበሃል ጋዝ ዘውፅእ ካብ ቀደም ወዲሰብ ምስተፈጠረ ክሳብ ሕጂ ብዕንጨይቲ እዩ መግቡ ዘብሰብ። ዓባያትና ስኡፍ እንዳበላ ዒግ እንዳበላ ዓይነት ትክ እንዳኣተወን እንሰርሓ ነይረ። እዚ ግን እኩብ እዩ። ምክንያቱ ሰለስተ ዓይነት ሃልሃልቲ ኣለና፣ ቀይሕ፣ ብጫ፣ እንደገና ሰማያዊ። ሰማያዊ እንተደኣ ኮይኑ ሙሉእ ናን ካርቦራይዝድ ፉል ኣውቶማይዝድ ማለት እዩ። ቀይሕን ብጫን እንተደኣ ኮይኑ ከዓ ትክ ስለ ዘለዎ ኩሉ ግዜ ካርቦራይዝ። ስለዚ ስራሕ እንታይ እዩ ኣብቲ ኮምቢኔሽን ናይቲ ኣሰራርሓ እዩ። ሰማያዊ ሓዊ እንተደኣ ኣለካ ኩሉ ግዜ ካብቲ ካልእ ውሑስ እዩ። እቲ ካብዚ ድወፅካ ትኪ የብሉን ሃፋ እዩ ዘለዎ። እቲ ሃፋ ድማ ካብዚ ሰሪሕናዮ ዘለና በዚ መውፅእ ትኪ እቲ ሃፋ በዚ ንላዕሊ ስለ ዝኸይድ በቲ ኣትሞስፌሪክ ኤር ይብተን እሞ ካብቲ ጉድኣቱ እቲ ጥቕሙ እዩ ዝበዛ። ስለዚ ከምዚ ናይ ዓተር ዝበልናዮ ማለት እዩ። እጂ እንታይ እዩ እቲ ኦልዮ ብርሻቶ ብኸመይ ንእክቦ? ኦልዮ ብርሻቶ ኣብ ዝኾነ ታንከራት እዩ ኣብ ፊሶታት እዩ እንተ ተዓቂሙ ኣይሃፍግን እዩ ኣብ ፅርጊ የብሉን ተዓቂቡ ክፀንሕ ይኽእል እዩ። እቲ ጉድኣት ናቲ ግን እንታይ እዩ ኣብ ውሓይዝ ክፈስስ የብሉን ኣብ መሬት ክፈስስ የብሉን እዚ ጥራሕ እዩ። እዚ እንተደኣ ኮይኑ ብከላ ናይ መሬት ኣሎ ኢንቫይሮንሜንታል ማለት እዩ። እንተደኣ ተዓቂቡ ግን ናብ ኢነርጂ እንተደኣ ቀርና ንኸስበሉ ኢና ደለና እምበር ሳይንገቦ የለናን ማለት እዩ። ካልእ ብተወሳኺ እውን እዚ እኽሊ ዘኽይድ ማሽን ኣምፂ ኣለኹ። እዚ ማሽን እዚ ቅድሚ 2 ዓመት እዩ ተሰሪሑ። ካብቲ ቅድሚ 2 ዓመት ተሰሪሐ ብ2016 ሰራሕኸዋ ማሽን ከምዚኣ ንመጀመርታ ግዜ ኣብ ኤርትራ ማለት እዩ እሳ እያ ተሰሪሓ። እሳ ከዓ ብፒቲኦ ሻፍት ፓወር ትራንስሚሽን ኣውትፑት እያ ትሰርሕ ነራ። እዚኣ እንተደኣ ኣላትካስ ትራክተር ክትህልወካ ኣለዋ ማለት እዩ። ሕጂ ግን

0: ካብኣ ብዝሓሸት እዚኣ ናይ ነብሳ ሞተረ ዝዓጠቐት እያ ሞተረ ብድሕሪት ኣለዋ ብሓደ ሊትሮ ናፍታ ከዓ ሓደ ሰዓት ክትሰርሕ ትኽእል ኣብ ሓደ ሰዓት ከዓ 19 ተቐሚጦ ወይ ድማ ብእኽሊ እቲ እኽሊ ህጡር እንተኮይኑ 1 ኩንታል እተ ደኣ ስሑ ድበለ ኮይኑ ከዓ 7 ካብ 7 ስካብ 10 ኩንታል ዝኣክል ከተኺደልና ትኽእል ብሓደ ሊትሮ ኢና ንብለ ፕላስ ተወሳኺ እቲ ዓጢቓቶ ዘለና ሞተር ብማይ ዝዝሕል ሞተር ነቲ ብማይ ዝዝሕል ብሰርኩሌሽን ግን ካልእ ተወሳኺ ካብቲ ናይ ዓዱ ወፃኢ ራድያተር ተገጢሙ ስለዚ 8 ሰዓት ብዘይ ምቁራፅ ክትሰርሕ ትኽእል ማለት እዩ ስለዚ እቲ ሞተር እውን ኣብዚ ድሕሪት ኣለዎ ትዕዎ ትኽእሉ ኢኹም እዚ ሞተር እዚ ናይ ስራሓት ቻይና እዩ ንጀነሬተር ንማይ መስሓቢ ካልእካልእ ነገራት ንጥቀመሉ እዩ ግን እዚ ሞዶፊክ ተሰሪሕዎ ኣሎ ምክንያቱ እዚ ክዝሕል እተደኣ ኮይኑ ወተር ኩሊን ፓምፕ ኣሎ ምስኡ ዝኸይድ ነቲ ውዒ ስሒቡ ናብ ፊሶ ይመልሶ ሞ እቲ ዝሕል ከዓ ንገና ናብዚ ደኣቱ ነ እዚ ሓረስታይ እዚ ግን ፊሶ ተሸኪሙ ብኣድጊ ብጅርባ ክኸይድ ኣይክእል እዩ ስለዚ እንታይ ንግበር ነዚ ሞተር እዚ ናቱ ራድያተር ጌርና እዚ ራድያተር እዚ ክግበሮ ከሎ ከዓ እዚ ክራንክሻፍት ፋሓ ኣቢልካ ካብቲ ንቡር ናይ ሓዱሽ ገለ ነገር ተመሊእዎ ኣሎ ነቲ ፋን ከዝረልና ማለት እዩ ስለዚ በዛ ኣብዚኣ ዘላ 8 ሰዓት ናንስታፕ ክትሰርሕ ተወሳኺ እዚ ተጠቂምናሉ ዘለና ማተርያል ብምሉእ ብጀካ እዚ ሞተር ኣብ ውሽጢ ሃገር ዝርከብ ማተርያል እዚ ማተርያል እዚ ዝላሜራ ናይ ኮንቴነር ተቆሪፁ ተዓሪ ዝኣተወ እዩ እዚ ጎማ ከምኡ ናይ ካልኦት ዝወደቃ ማካይን ዝነበረ እዩ እዚ ከምኡ ናይ ካልኦት ዝዓነዋ ጀነሬተራት ካውንተር ወይት እዩ እቲ ካልእ ካልእ ከዓ ኣብዚ ሃገርና ፈሊሑ መኺኹ ዝፅረብ ኮሎጃታት እዩ ስለዚ 90% ኣብ ውሽጢ ሃገርና ዝርከብ ማተርያል ኢና ንሰርሖ ዘለና ስለዚ ዱራቢሊቲ ኣለዎ እታ ቅድሚ 2016 ተሰርሐት ማሽን ስቲልና ኣብ ስራሕ ውዒላ ክሳዕ ሎም ተባላሻ ይትፈልጥ ብትኽክል ትሰርሓ ኣላ እዚኣ ከዓ 2 ዓመት ሰሪሓ መፅያ ከምዝትሪዋ ምስ ደሮና ንኤክስፖ ኤግዚቢሽን ምስ ህዝቢ ንክነላለያ ኣብ ስራሕ
1: ደላ
0: እዚኣ ተሸይጣ ሰብ ይእዘካ ትሰርሓሉ ይሽየጥ ምስ ናይ ካልእ ዓይነት ከሚሳት ዘለዎ ካብቲ ናይ ደገ ናይ ወፃኢ ሸርፍ ከፊልካ ካብ ምምፃእ ኣብ ውሽጢ ሃገርና ከዓ ነፍሪዮ ኣለና ማለት እዩ ስለዚ ብዝተላቐቐን ብሕሱር ዋጋ ጉልበትን ነፍርዮ ኣለና ማለት እዩ
2: ኣብዚ ናይ ሎሚ ዓመት መዞን ሰንዓን ፍሉይ ኣቓልቦ ካብ ዝረኸባ ሓንቲ ንዘለዎ ስንክልና በዲሁ ስንክልና ናይ ኣእምሮ ዳኣ እምበር ኣካላዊ ስንክልና ከምዘየለ ብግብሪ ዘረኣየ ኣባል ማሕበር ፅሙማን ኤርትራ ዝኾነ መንእሰይ ተስፋ ኣለም በየነ እዩ ኣብዝ ሓለፈ ዓመት እውን ፍርያቱ ኣቕሪቡ እዩ ንሎሚ ዓመት ድማ ነታ ዝሰንዓ ኣመሓይሹ ናብ ህዝቢ ኣቕሪብዋ ንስራሓቱ ድሮ ዕዳጋ ክረኽበሎም ስለ ዝጀመረ ድማ ብጠለብ ብዝተደለየ ዓቐንን ብዝሕን ክሰርሕ ዘለዎ ምድላዋቱ ኣፃፈፊው ይርከብ ንዝመፅ ዘሎ ዓመታት ብሉፅ ስራሓት ንኽቕርብ ድማ ምትሕብባር ሞያውያን ብፍላይ ህዝቢ ድማ ብሓፈሻ ከይፍለዮ እናተላበየ እዩ ስራሓቱ ብከምዚ ዝስዕብ ኣቕሪብልና
3: ካብቲ ቅድሚ ሕጂ ተራኺብና ነርና እቲ ፍሉይ ዘብላ ከዓኒ ክናይ 2 ፀብሒ ንሰርሓላ ከምኡ ድማ ማይ በዚ ምሰሃብናዮ መዋዓይቲ ማይ ትበና ከም ረብዓይ ነገር ከዓኒ ንዕፉ መጥበሲ ከዓኒ ንጥቀመላ ውሑድ ፀዓት ከዓ ትወስድካ እንታቅድሚ ሕጂ ዝሰርሕናሎ ዕንጨይቲ ወይ ኩቦ ነገር ንወስድ ሓንቲ ነገር ክትገብር ተደልያ እዚያ ነይ ማይ ንገድፋ ማለት እዩ ማይ ከይገበርናላ ሃፋ ጥረይ ከምተውፅእ ትኸውን ማለት እዩ ናይ ዕፉንጋ ከይጠበስናላ ንገድፋ ኣብዚያ ፀብሒ ንሰርሓላ

0: እንድሕ ተጠቂምና ሉሲ ይጎድል ይሃልክ ካብ ኣርባዕቲቶ ኮይኑ ፀዓ ትወስዳ እወ ትወስዳ ምክንያቱ እቲ ኩሉ ዝሃበቶ ረስንስቱ ምቆስ ምስሃበታት ትዕቁቦ ንዳ ምስ ዓቀበቶ ብዘይ ብዋሕዲ ዕንጨይትስ ንውሕ ዝበላ ንሰርሓላ ንኽእል ኢና እወ ምስ ሰራሕዋ ወለውጢ ገይረላ ምስ ሰራሕ ኩላ ብዙሕ ዕዳጋ ረኪበላ ኣለኹ ሸይጡዋ እውን ነይሩ እወ ተሸይጣ ነይራ መብዛሕቱ በዚ ገጠራት ዘለዉ ካብ እቶን ብሓንቲ እቶን ኣርባዕተ ነገር ካብ ዝሰርሐ ውሰለስተ ነገር ንሰርሕ ኣጠቃላይ ንካ ክኮነለን ወስዳ ላ ኣርባዕተ ሽሕን ሓሙሽተ ሚት ካብዚኣ ምዕብል ትበለት ብክልተ ነገር ትሰርሕ ኮይና ብሶላርን ብኤሌትሪክን ትሰርሕን ምዕብል ድበል ትሰርሕ ሓሳብ ኣለኒ ይብላ ኣሎ ንዚኣስ ብሶላርን ብኤሌትሪክን ትሰርሕ ቅድሚ ሕጂ ናይ መጎጎ ናይ ጋዝ ብኤሌትሪክ ሶላር ኣርባዕተ ተጠቃሊ ሰሪሐ ነረ ሕጂ ካ ከማ ደስን ከ ከማ ገይረ ከም ማዕብላ ካባ እውን ዝበለ ፅጣ ፀቢቃ ክሰርሐ
1: ናይ ሎም ዓመት ፍርያት ምህዞን ሰንዓን ነቲ ኣብ ዝተፈላለዩ ቤት ዕዮታት ዘሎ ዕቑር ዓቕሚ ኤርትራውያን መንእሰያት ዘርኢ ኣብ ዓበይቲ ማሽነርታትን ዓበይቲ ፍታሓትን ዘተኮረ እዩ ነይሩ እዚ እቲ ውዱእ እንተኮይኑ እቲ ኣብ መስርሕ ዘሎ ደኣ ከመይ ማለት እዩ ዘብል ድማ እዩ ገና ዝበለፀን ብዝያዳ ቴክኖሎጂ ዝተሰነዩን ዕዮታት ኣብ መስርሕ ከም ዘለዉ ዘርኢ ድማ እዩ ካብ ዝቐፂልና እምበኣር ንኩሎም ኣቕረብቲ መምስ ዘቕረብዎ ስራሓት በብሓደ ኣቕሪብና ኣለና
2: ዲጋጋ ትበሃል እዚኣ ንኸይ ዳ ክሊ ዲጋጋ ትበሃል ዲጋጋ ሓረሰ ሃገርና ካብ ናይ ብዕራይ ገርዳ ሓርስ እዚኣ ንኩሉ ነገር ተኸይዶ ሉ እኽሊ ማለት እዩ እዚ ተኸይዶ እኽሎም ከላይ ስርናይ ስገም ማሸላ ማለት እዩ ሕጂ እዚ ሳትወሱ ሓይሊ ውሕድ ዋት እዩ ናይ 2 ነጥቢ 2 ኪሎዋት እዩ ኣብ ዝኾነ ቦታ ከድካ ሲኒፌ ስለ ዝኾነ ብከምኡ ክጥቀሙ ክእል እዮም እቲ ጥበቕም ኤሌትሪክ እያ ትወስድ ኣብ ሕሳይ ተኸይኑ ከሎ ናይ ሶላር ሲስተም ግን ክጥቀም ሃል እዩ ናይ ፓነር እዮ ማለት እዩ እዚ ዲናሞ ስለ ዝኾነ ናይ 2 ነጥቢ 2 ኪሎዋ ስለ ዝኾነ ሰለስተ ፓነር ጌርካ ትጥቀመሉ ተኽእል ቀንዲ እዚኣ ውፅኢተ ፎካስ ስለ ዝኾነት ብኢድ ኸይና ከም ዓረብያ ኸይናስ ከምዚ ኢላ ትንቀሳቀስ እያ ማለት እዩ ከምዚ ኢላስ ካብ ቦታ ናብ ቦታስ ከም ቢሌትካ ክሳይ እዚ ሳ ተኸይዶም ከሎ ሓደ 2 ቐሚጦስ ትውድያ ዘ ኣብ ሰዓት 2 ቐሚጦ ትገብር ኣብ ሓንቲ ሰዓት ማለት እዩ 2 ቐሚጦ ክትውድ ከላ ናይ 5 ኩንታል ማለት እዩ ኣብ ሰዓት እዚ ዚ ክሳይ በዚ ሃተእትዎ እዚ ቅሚጦ በዚ ሃተእትዎ በዚ መሰረተ ኸ ሳዕራ ሕጂ በዚ መፅእ እዚ ሓሰር በዚ መፅእ ሓሰር በዚ ወፅእ ሓሰር በዚ ምስ ወፅእ ኣብዚ ሕጂ ፋን ኣሎ ፋን ኣሎ ነዚ ገፈል ገለመታት በዚ የወፅእ እኽሊ ፅሩዩ ከላይ በዚ ወፅእ ማለት እዩ እዚ መስበ ኣብዚ ግራቢት ኣሎ በዚ ስሒሉ በዚ የወፅእ እዚ እኽሊ ሓሰር በዚ እዚ ገፈል መንፈል በዚ ወፅኦ እዚ እክሊ ከሎ ፅሩይ በዚ ወፅ ሰለስተ ፈላለያ ዝበካ ማለት እዩ ኣብቲ ሕጂ ማቴራ ወዲያ ተለየደለ ስጋዕ ናይ 4,000 ወዲያ ኣለ ማቴራ ዕድላት ናይ ማቴራ ተተረኪቡ ግን
3: ብዝሕ ማስ ፕሮዲስ ክገብር ንዳይ ጀሚርካ ኣብ ፍርቂ ዋጋ ውን ክጎዲ
2: ይኸሉ ናይ ማቴራል ፀገም ተዘ ኮይኑ እዚኣ ናይ እምኒ መቅረፂ ዝትያ ዘ ከምዚ እምኒ ዓረ ኣሎ ፀሊም እምኒ ኣሎ ቀይሕ እምኒ ከሎ እዚ ነዚ እምኒ ዓረ ቆሪፃ ልካ ናይ ግቢኮት ገይራ ቅርፂ ምስ ገበርካ እስላማ ቀይርካ ከምዚ ዲዛይን ኮሎ ተውፃ ዝተቐመት ካነለ ሕጂ ምስ ወረፀ እምኒ ለሚፅ ስለዝኾን እቲ እምኒ ኮለ ሲሚንቶ ስለደሒ ዝበልካ መሕርፈፍናት እንኮል ኣሎ ዲስኮ ካልእ ዲስኮ ኣሎ
3: እንታይ ኮይና ዓብ ኣላ ንድሕር እምኒ ወረፂት ኮይና እዚ ንምንታይ ይጠቀምስ
2: እዚ ሕጂ ባስካ እዩ ማይ መዕቀሪ እዚ ባስካ ካብዚ ፖምፓ ኣላ ኣብ ሪሳይክል ይትገብር ካብኡ ሲሒባ ነቲ ዲስኮ ሃይረስን ንመተርቀፂ ማለት እዩ ሜንፃ ኣሎ ናይ ቤተክርስትያናት ናይ መዝጊ ዝስራሕ ኣሎ እዚ ናይ ቀደም ኣንቲኮ ገዛውቲ ዝስራሕ ኣሎ ከምዚ ከርቢ ዓይነት ቦርሳታት በዚያ ኩሉ ነገር ክትገብሮ ትክእል ሰውን ካብኣ ትንሽ ኮይና ከመያ ማለት
3: እዩናይ
2: እምኒ ኣብቲ መርሞ እውን እዚ ካቻ ብሳን ማቴሪና ዝጥቀመሉ ስብርባር ማርሞ ኣሎ በዚ ካብዚ ተቆራፀ ተሰባቢሩ ንክሰይ ክሳይ ንገር በብስእሊ ጌርካ ቅርፂ ጌርካ ተቆርፀሉሽ
4: ሽመይ ሰይረ ዘነባር ዝተምሃር ብልዓዊ ዝኾነ ሚሽን ሾፕ ዲፓርትመንት ማለት እዩ ሚሽን ሾፕ ግራጁዌት ኣቢለ እዚ ዝሰርዖ ዘለዋ ዲፓርትመንት ከሎ ካብኮም ማለት እዩ ኤሌክትሮ መካኒካል ብማዕመት ሒዘ ኣቅሪበ ዘለኹ ሲኤስ ቢስኩት መኬረ ጥቕማ ከዓኒ ንስኻ ቢሑቕን እቲ መቐበሊ ናትካ ደይቲ ትህባሞኒ ንሳ ናስርዐ ትሂብካ ደለካ ብኮምፒተር ዲዛይን ኣብ ብግብሪ ተርእካ ማለት እዩ
3: ንስኻ
4: ዲዛይን ትህባ ብላፕቶፕ ትደሊካ ደለካ ዲዛይን ሞኒ ንሳ ኮላ ብመልክዕ ሽኮቲ ገራ ኣብ ግብሪ ትህበካ ማለት እዩ ኣብ ፕሌት ገራ ብመልክዕ ሽኮቲ ገራ ትህበካ ማለት
3: እዩ
4: ኣብ ፈርነስ ምእታዊ ጥራይ ኮን ስራሓ ደለካያ ዲዛይን ዲኻ ትባል ፅሕፈት ዲኻ ትፅሕፈልካ ስእሊ ድያ ስእለልካ እቲ ዝወፅ ባታ ቢስኪት ምዃኑ እዩ እምበሪ ከም ቱዲ ፕሪንተር ጥቕሙማት ባላስ ዲዛይንና ድሮዊንግ ናገረት
3: ንምንታይ ብሽኮት መሪፅካ
4: ኣብዚ ዓድና ሓደ ቀረባት ኣብ ከምዚ ኣብ በዓል ገለ ዝኸውን ከሎ ግዜ መብዛሕትኦ ናንስቲ ገለስ እዛ ብሽኮት ተኸይደ ንሰርሓ ምኮላይ ሪጋ ገይረን ቢደ እናተቐበላ የ ንቆልፃ እዚኣ ዝመረፅ ኩላ ግና ኦሬዲ ምምፀ እንደይተርፈኒ ንዲናብ ትዳፈርኖ ግን ሂበንኦም ጥራይ ከዳ ሞኒ ሓደቲ ግዜ ብዓብ እዩ ንሓንቲ 99 ሴንቲሜተር ፕሌሲ ዊዚን 5 ሚኒትስ ትመልአልካ እያ ሰን በዕለን ትሰርሓ ዝጎደሎ ፍርፅዓት ገለ ኣይመልዓን ኤን ቢደን ገለ ንቆርፆ እዚኣ ግን ኩሉ እቲ ዲዛይን ሓደ እዩ ትምስርዑ ስርዑ ወላ ትቆራርፅ ኣቕመቱ ዝተፈላለየ ኮነ ሓደ ዓይነት ስለ ትገብሮ ፎር ፕሮዳክሽን ወላ ንገዛ ወላ ሙሉእሲ ኣሳልጦወልወካ ማለት እዩ ተወሳኪ ኮላይ ማቻር እያ ትሰርሕ ንችብ ዘለዎ ግዜ ቻርጅ ትገብራ ሞ ንችብ ዘይብሉ ግዜ በዓላ ቻርጅ ባትሪ ኣለዋ ሞተር ዲሲ ሞተር ኩሎም ዲሲ ሞተር እዮም ማክሲማም ክሳብ 250 ዋት ትበፅሓ ኩሎም ትናቶም ፓወርሲ ለስ ፓወርፉል እዮም ግን ዝወስዎ ፓወር ለስ
3: እዩሕጂ
4: ኣብ ስራሕ ኣላ ኣብ ዓባይ ዲዛይን ኣላ ኣብ ሚሽተይ ዲዛይን ቤንች ታይፕ ኦሬዲታ ክስራሕ ኮላታ ዲዛይንት እዚኦም ትካል ደለማ ነበሩ ብከምዚ ዕቤት እንዮም ደለማ ነይሮም ሕጂ ግና ቤንች ታይፕ ክንደብላ መደባሎ ሚሽተይ ሳይዝ ሓደ ዓይነት ሰርሖ ኮይኑ ግን ቤንች ታይፕ ንስኻ ንዓነታ ኮምፒተር ያ ትነግራት ዓይነት ብሖ ኩሉ ሳያ ትእዛ ወላ ፕሌት እውን ክፈላለ ክእል እዩ ዓብ ክትባ ትኽእል ንእሽተ ትባ ትኽእል ነቲ ፕሌት ባዕላ ኣይትፈልጦን እያ ንስኻ ግን ዳይሜንሽን ትህባ ናይቲ ፕሌት ሳይዝ ናይታ ፕሌትን ዓይነት ብሕብካን ን ኣበይ ሎኬሽን ኣቕሚትካ ኣብ ማእከል ዲኻ ብፓርት ቕሚትካ ላ ትነግራ ሞኒ ንሳ ትፈልጦ ሕጂ ነርሳ እንታይ ማለት እዩ እንታ መውፅኢት ፓርት ናታ ሲ ኣበይ ሎኬሽን ኣላ ትፈልጣ እያ ናታ ዜሮ ፓርትን ኣበይ ሎኬሽን ኣንቀሳቂስካ ኣለኻ ትፈልጣ እያ ነርሳ ሕጂ ንዓ ምሳ ትእዛ ማለት እዩ ዓይነት ብሕብካ ትነግራ ሎኬሽን ናይ ፕሌት ካላ ገርካ ኣላ ምክንያቱ ካብ እታ ፕሌት ወፃ ከይትስእል ሎኬሽን ትነግራ ዝተረፈ ኩሉ በዕለ እያ ማኔጅ ትገብሮ ኤል ስፒድ ኮላይ ትነግራ ማለት እዩ ክልተፈ ማዕርክ እንደለሊካ ኣለካ ሳብ ኤት ሃዋርስ ዘይዕረፍቲ ክሰርሕ ትኽእላ ሳብ 8 ሰዓት ዘይዕረፍቲ ክሰርሕ ትኽእል
5: እዚኣ ስራሕ ብዛዕባ ሓደ ሓዊ ኣብ ዘጋጥመላ ሓደ ትካልሲ እንታይ ዝበሃል ኣውቶማቲክ ነቲ ሓወ ተጥፍኦ ትፍትን ማለት እዩ ካልኣይ ነገር ከላይ እንታይ ዝበሃል ንዓኸ ኣላርም ትገብረካ ማለት እዩ ምንታይ

0: ኣየርና ዘለና ሰሪሕና ዘለና ብሓደ ፒኤስ ዝበሃል ማለት እዩ። ኣብ ውጭ ፒኤስ ካ ላደር ሎጂክ ዝበሃል ፕሮግራም ኣለና ማለት እዩ። እዚ ፒኤስ ማለት ካ ፕሮግራም ብ ሎጂክ ኮንትሮል ማለት እዩ። ንሓደ ሎጂክ ፕሮግራም ንገብሮ ሞ ኮንትሮል በቲ ፕሮግራም ጌርና ኮንትሮል ክንገብሮ ንክእል ማለት እዩ። ተጥፍያ ዋላ ትሕብረ ተጥፍያ ኻ እዚ ስራሕ ብምንታይ ሓዊ ከም ዘሎ ትሕብረና ኣለርም ኣለና ባዘር ኣለና ማለት እዩ። ሪንግ ትገብር ማለት እዩ። ካልኣይ መሕበር ተጠቕምና ዘለና ከዓ እዚ ኢንዲኬተር ላምፕ ማለት እዩ። እንታይ ዝበሃል ብርሃን ይውላዓልና ማለት እዩ። ናይ ሓደጋ ብርሃን ሓዊ ጋጢሙ ከም ዘሎ ቦ ጌራ ትሕብረና በዚ ኢንዲኬተር ላምፕ ጌራ ማለት እዩ። እንታይ ዝበሃል ብምንታይ ተጥፍኦ ከዓ ማለት እዩ። ኣብዚ ስፕሪንክለር ተጠቕምና ኣለና ማለት እዩ። ስፕሪንክለር ብምንታይ ዝሕግዘና ብምንታይ ይሰርሕ በዚኣ ፓምፒ ሞተር ኣላትና ማለት እዩ። በዛ ፓምፒ ሞተር ተሓጊዛ ማይጭንባዓልና ማለት እዩ። ካልኣይ ነገር ካ እንታይ ኣለና ኤግዘስ ፋንካ ኣለና ማለት እዩ። ኤግዘስ ፋንካ ዘሎ ጋዝን ስሞክ እንደገ የውፀና ማለት እዩ። ዲስ ሞተር ካ ኣለና ኣብ ዘሎ ትካል ፀንሐ ሰብ ማለት እዩ። ሂወት ንምድሓን ማለት እዩ። ኖርማል ይወፀና በዛ ማዕፀም ዝተኸፈለት ማለት እዩ። ሂወት ንምድሓን ማለት እዩ። እዚኣ ስራሕ እዚኣ ምንታይ ተገልግል ኣብ ሓደ ትካላት እያ ዝበዝሐ ግዜ ተገልግል። ኣብ ገዛ ክንጥቀመላ ምስቲ ዋሓድ ገዛ ዘሎ እዚ ኮንትሮሉን ብዓብ ስለዘድለየካ ኣብ ገዛ ክንጥቀመላ ብዙሕ ኣርዲኖ ተጠቂምና ኢና ኣብ ገዛ ክንጥቀመላ ንኽእል። ፒኤልሲ ንጥቀም ድሕልና ግን ኣብ ትካላት ዓበይት ትካላት ማለት እዩ። ኣብ እንታይ ዝበሃል ኣብ ስቶር ገለ ማለት እዩ ይጠቕመና እያ ማለት እዩ። ብፍላይ ከዓ ላሕኩ ናይ ጓዝ ዘለዎ ቦታታት ማለት እዩ። ሞራ ውተድ ማዓና ትኽእል እያ ማለት እዩ። እዚ ኣብ ዝኾነ ክትከል ትኽእል እንደ እንታይ ዝበሃል ጥራይ ሓደ ኮንትሮል ክህልዋ ካልኦት ፒኤልሲ ንያ ዘለና ማለት እዩ። ነቲ ፒኤልሲ ፕሮግራም መግበሪ ማለት እዩ ወይ ከዓ ማይክሮ ኮንትሮለር ክንጥቀም ንኽእል ኢና ማለት እዩ። ነዚኣ ኮንትሮል ገዛ ሓቲ ህልያ ማለት እዩ። እዚ ሰንሰር ግን ኣብ ዝኾነ ገዛ ማለት እዩ ኣብ ዝኾነ ፖዚሽን ኣቐሚጥካስ ኣብ ዝኾነ ክሰርዕ ክእል እዩ ማለት እዩ። ወላ ዓብ ትካል ክኾን ይኽእል ዋላ ንሽ ትካል ማለት እዩ። ዝያዳ ግን ኣብ ዓብ ትካል ንጥቀመላ ማለት እዩ። ሰንሰር ምትካል ጥራይ እቲ ሰንሰር ኣብ ፖዚሽን ምናቱ ቦታ ምቕማጥ ጥራይ ኣሎ። ተስፋ ዳ ኣማርና ተስፋ ይቡ ኸ ማለት ዝበዝሐ ብፍላይ እዚኦም ኢንዳስትሪ ገለ ዝሰርሑ ይደልይዋዮም ማለት እዩ ክትከል ማለት እዩ። ከምዚ ዋጋ ገለ ኣበይ ፖዚሽን ከመይ እዩ ገለ ኢሎም ሓትኻ ማለት እዩ። ሶ ካልኣይ ነገር ክላይ ኣብ ገዛ ሰብካ ርእቶታት ንብረት ኣብ ገዛ ከመይ ኣብ ገዛ ክትከውን ትኽእል ዶ? ሕጂ ኣብ ገዛ ክትኮን ኣይትኽእልና ሞስ ፕሮባብል ምቾ ምክንያቱ ጋዝ ሰንሰር ንብል ንድሕር ኣለና ሲ ዝኾነ ጋዝ ኣብ ገዛ ካስ ኣብ ዝኾነ ገዛ ጋዝ ንወልዕ ኢና ግድል። ስለዚ ዝኾነ ሰንሰር ሰንስ ክትገብር እያ ማይ ክትከዖ እያ ገለ። ስለዚ ኣብ ገዛ ይብለካ ማለት ሰብ ካልእ ግን ኣብ ትካላት ግን ብዝያዳ ሰብ ይቕበላ ማለት እዩ።
1: ከም መፃኢ መደባት ሕጂ ንሓስቦ ታብ ጉሩፕና ዕድል ተረኪብና ማለት እዩ። ግዜ ተልና ታብ ጉሩፕና ክነቐፅላ እዩ መደብና ማለት እዩ። ማለት ካብ ብካልእ ስራሕ ድና ዋላ ነዚ እንዳማዕበልና ንክፅል መደብ ኣለና ማለት እዩና። ከም ተወሳኺ ከዓ እዚ ከዓ ንድሕር ድጠልቦ ብፍላይ ትካላት ንድሕር ተረኪቡስ መዋሊ ጌርካስ ክትከል ዝኽእል እዩ ማለት እዩ። ሕጂ ኣብ ድመፅ ከዓኒ ፊቸር ሕጂ ናይ እዚኣ እንታይ ኣለና ማለት እዩ ሲግናል ክነጠላ ማለት እዩ ዝኾነ ናብቲ ናትና ሓላፊ ናይ ትካል ድዩ ወላ ናብቲ ድምልኮቶ ኣካላት ማለት ሆስፒታልስ ወላ ቲ ነቢንቦር እዩ ማለት እዩ ሓበሬታ ከም ትሰደልና ኮሚኒኬሽን ከምኡ ንሓስበላ ኣለና ማለት እዩ። ቁሩብ ከምኡ ሓሲብና ነርና ቁሩብ ምስ ኢንተርነት ገለ ምስ በልና ሕጂ ቁሩብ ኣዋዲቕና ማለት እዩ ሕጂ ተኽኢልና በዚ ኢንተርሕጂ ብከምኡ ከዓ ንሓስበላ ማለት እዩ ኣብ ቀፃሊ ቁሩብ ግዜ ሓፂራትና ናብዚ ጎይና እምበር ባዕላ እዚ ናይ ፋየር ፕሮቴክሽን ሻሎ ዝጋዝስ ባዕላ ከዓኒ ሰሎን ድባል ኣዲሽን ጌርካ ከ ክሰኻ ትኽእል ነገር ማለት እዩ መፃስ ከም ናሓስበላ ማለት እዩ ስራሕና
2: ኣወት ምነልኩ ምክንያቱ ዝጀምሮ ክኢልኩም ትውድዎ ዘይትኽእሉ ምክንያት የለን።
3: ሽመይ ቴድሮስ ኣሚነ ብርሃነ ባሃል ዝሕዚ ድመፃኹ ከዓ ጋቦን ኮይኑ ሬተ ብትግርኛ ማለት እዩ ጋቦን ብጥልያን ናንትዋ እዚ ሬተ እዚ ኣብ ሃገርና ቀደም እዩ ነይሩ ስታይካ መፃና ካብ ደገ ካ ድመፃና ነሩ ንዓራ ንጥቀመሉ። እዚ ጋቦን እዚ መብዛሕትኡ ግዜ ንዲጋ ንዓራት እንዳደሩት ኢና ንጥቀመሉ። ሕጂ ብናና ብታሕትና ገርና ባህና ንሰርሖ ዘለና እዩ ሓዲሽ ጀሚርና ኣለና ባህና ንሰርሖ ኣለና። እዚ ኣናና መብዛሕትኡ ግዜ ሓፁርን እንዳደሩትን ኢና ንጥቀመሉ። ንዲጋ ከዓ ዲጋ ከዓ ሓመድ ከይብሕጎ ኣብ ዲጋ ንጥቀመሉ። ሕጂ የ ነዚ ክስታይ ኢለ ሰርሐ እያ ኣይ ወዳእ ኸዋን ከማን ብታሃታታ ይናትን እያ መዓልታ ኣኺላ ምስ በሉናስ ኣቆልና ኢና ስ ተቐፀላ ዕብ ኣቢልካ እዚኣ በብዓይነቱ ሳይት እንዳገበርካ ሰሪሕካ ንመሸጣ ወይ ከዓ እዚ ዘለና ፀገም ንዓነ ብቀላል ኢልና ኢና ስ ሕጂ ኣብ ሃገርና ቀደም መንደቕ ኣይኮንካ እንትነድቕ ነርካ ፍርቂ ካብ ፍርቂ ነብስኻ መንደቕ ምስ ነደካ ሬተ ካ ዝጥቀመሉ ነርካ ትማዕርግ ነይርዎ ነቲ ዓዲ። ሕጂ ኣብ መንደቕ ኣቲና ዋላ ጥልያ ናይ ኣፍቅደልካ ሩ ሬተ ኢካ ትገብር።

0: ገዛኻ
1: ሕጂ ኣንሕና እዚ መስሪሒና ኣብ ዘሎ ዕዳጋ ካብ ደገ ስለ ዝመ ዘሎ ይኸብር ኣሎ ኣባና እንድሕር ተሰሪሑ ግን እቲ ደይተሰርሐ ስልክ እንድሕር መፅ ኣባና ተሰሪሑ ይሓስር እቲ ስሩሕ እንድሕር ክመፃእኮ ኮይኑ ግን ግቡር ይኽሉ ማዓልቲ ሕጂ ወ ሕጂ ኣብዚ ኢና ንሕና እንጥቀመሉ ሕጂ ስልክ እዚ ኖርማል ኣምጢኻ ክሰርሖ ዑሚ ስሩሕ ከተምፅኦ ግን ዋላ ነቲ ተጠቃማይ ግቡር እዩ ካብ ሸቃጣይ መፅስ ተጠቃማይ ክመፅእ ካብ ተጠቃማይ ከዓ እንደጋና ሕጂ ኣብ ሰለስተ ሳይድ ድኸይድ ኣባና ንድሕር መፅኢ ግን ኣብ ሓንቲ ስልኪ ሒዝካ ፀኒኻ ተጠቃማይ ትራይኻትዎ እዚኣ ሕጂ ኣነ ኣብ ገዛይ ኮይነ እንደ ዝሰርሓ ዘለኹ ኣነ ኣብ ዓበ ቦታ ኮይነስ ይዕብየ በቢ ዓይነቱ ሳይድ ገይረ ንመሸጣ ከቕርብ እቲ ዘሎ ፀገም ናይ ክስታይናስ ቁርብ ተቃለለልና ኢልና ኢና ክስታይና ቱ ዘለና ኣብ ድመፅን ዓመታ ብካሊእ ትሕዝቶ ኢና ንራኸብ ብካሊእ ትሕዝቶ ካሊእ ዝሓዝናይ ኣሎ ንዲ ስለ ደይተወደ ኢና ክስተያት ኢና ከም ኣላት እና መሊሳ ናይ ሬተ ስልቂ እንዳጠምጠመ ትኸይድ ስታይ ንገብር ኣለ
2: ካራይ ሽመይ ተኪ ኣብርሃም ይበሃል ዘለኹዎ ወይከዓ ዝሰርሓሉ ዘለኹ ከዓ ኣባል ማእከል ስልጠና ፍሉይ ሓይልታት እየ ሕጂ እዚኣ ሰሪሐ እየን ዘለኹ ከዓ እዚኣ ሜታል ዲቴክተር እያ እዚኣ ከዓ ኤሌክትሮኒክ ሜተር ማለት እዩ ሜተር ኤሌክትሮኒክ ሜተር ማለት እዩ ንዲስታንስ ኢና ንዕቅን ኣላ ሕጂ ንኣብነት ካብዚ ናብዚ ዘሎ ዲስታንስ እንተዳ ደሊና 48 ሰንቲሜተር ትብለና ኣላ ማለት እዩ ክትቀርብ ከለካ ምሳኻ ትቐርብ ኣላ 8 ሰንቲሜተር ትብላ ኣላ እዚኣ ንኢንጂነርስ ኮይና ንደቕቲ ክኾኑ ይኽእሉ ዝተፈላለየ ክሳይ ዝሰርሑ ካልኣይ ነገር ከዓ ነዚኣ ክንዕቅና ይንኽእል ኢና ሕጂ ካብዚ ንላዕሊስ ሜትሮ ጌርና ክንዕቅና ተፀጊመና ብቕልል ዝበለ መንገዲ ግን ነዚኣ ጌርና በዚያ ክንዕቅና ማለት እዩ ኢኮ ያ ትሰድድ በቲ ኢኮ ከዓ 3 ሜትሮ ንገለን ትብላ ኣላ ሓቂዶም ሕጂ እዚኣ ንዝተፈላለየ ማዕላታት ክነውዕላ ንኽእል ኢና ካልኣይ ነገር እንዳ ቢላርዶ ትካል ዘለዎ ኣብ ቢላርዶ መብዛሕቲ ግዜ ባእሲ ይፍጠር እዩ ብሰንኪቲ ምዕቃን ብበትሪ ገለ እዮም ዝዕቅንዎ ሕጂ ናይ ሌዘር መዕከንታት ኣሎ ገዜኻ ተምፅእ ትኽእል ኢኻ ንነዊሕ ርሕቀት ወይከዓ ሓፂር ርሕቀት ዝዕቅን ኣሎ ንሕና ግን ከመይ ጌርና ብውሽጢና ብውሽጣዊ ዓቕምና ከመይ ጌርና ነቲ ፀገማትና ንፈትሖ ብዝብልቲ ዘበገሰኒ ማለት እዩ እዚኣ ሕጂ ዝተፈላለየ ቦታታት ክንጥቀመላ ንኽእል ኢና እጂ ኦሬድ እዚኣ ድልውት እያ ደላ ነቲ ዘድልየካ ርሕቀት እዚኣ ማክሲማም ክሳብ 8 ሜትሮ ትዕቅን እዚኣ እዚኣ ማለት እዩ 8 ሜትሮ ምስ እትደልዩ ክትውስኸሉ ምስ ደለካ ሰንሰራት ረሓካ ትውስኸላ ሰንሰራት ተጠቂምካ ሽዑ ሕጂ ሌዘር ግሪን ሌዘር ኣሎ ኮሊዳ ዝበሃል ኣሎ ክሳብ 15 ኪሎ ሜትር ዝዕቅን ማለት እዩ ካልኦት እውን ኣለዋ ዝተፈላለየ መዕቀኒታት ማለት እዩ ዝገጥም ማለት እዩ ሰንሰራት ጥራሕ ወሲሕካ ሕጂ ንርሕቀታት ትሽፍን ማለት እዩ ነቲ ዘድልየካ መዓላ ተውዕላ እዚያ ማለት እዩ እዚኣ ኸዓ ኤሌክትሮኒክ ሜተር ኮይና መብዛሕቲ ግዜ ኣብ ኣየርፖርት ከምኡውን ኣብ ሲኔማታት ክኾኑ ይኽእል ኣብ ሾፒንግ ዝተፈላለየ ሃርሞፉል ዝኾኑ ነገራት መብዛሕቲ ግዜ ብሓፂን እዮም ዝስርሑ ፈንጂ እንተይልና ብሓፂን ይስራሕ ካራ እንተይልና ብሓፂን ይስራሕ ምክንያቱ ፒር ስለዝኾነ ትሪ ስለ ዘለዎ ንክሓስ ኢሎም ወይ ከዓ ነቲ ክሳ ኢሎም ብሓፂን እዮም ዝሰርሕዎ ማለት እዩ ነዚ ከዓ ኣብ ዝተፈላለየ ኣብ ኤርፖርት ኣብዚ ሲኔማታት ብኢዶም ንፍትሽና እዮም መብዛሕቲ ግዜ ኣብዚ ምናትና ማለት እዩ መተዓቕምና ገዚኢካ ክቶም ፅኦ ትኽእል ኢኻ ንምንታይ ከ ንሕና ደይ ንሰርሖ በዓልና ደይ ንሰርሖ ኢለ ተበጊሴኻ ነዚኣ ሰርሐ እያ ማለት እዩ እዚኣ ሕጂ ንሜታልያ ዲቴክት ትገብር ብዛዕባ ኣሰራርሓኣ ዝምልከት ኣብዚ ክልተ የልኢድ ኣለና ብጫን ቀይሕን ኣብዚኣ ከዓ ባዘራላትና ድምፂ ማለት እዩ ሕጂ በቲ ብሊንክ ኢካ ትፈልዩ ሕጂ ንኣብነት እዚ ሜታሊክ ፓርት ኣለዎ ነዚ ዲቴክት ክገብር ከለኹ ብሊንክ ትገብር እያ ድምፂ ከዓ ትገብር ኣላ እንተ ደኣ ፒር ሓፂን እንተደኣ ኮይኑ እዚ ተወሊዑ ይሱቕ ድብል እዚአን ተወሊዐን ሱቕ ብላ እዚኣ ድምፂ ከዓ ትብርትዕ ማለት እዩ ሕጂ ነቲ ሰብ ክትፍትሾ ከለካ ንኣብነት ሕጂ ሞባይል ከተብለ ግን በልበል ትብላ ኣላ እንደገና ክስታይሳ ኣይገበረት ፅሩይ ሓፂን ምስ ብረት ብቀዳማ ሕጂ ምስ ብረት ጌርና ርኢናዮ ነርና ዝተወልዑ ጠጠው እዩ ዝብል ከምዚ ኢሉ ተወልዑ ጠጠው ዝብል ሕጂ ዝተፈላለየ ቦታታት ከዓ ከምዚ ጌርና ክንጥቀመላ ከዓ ተስፋ ይገብር ማለት እዩ ፒር ሓፂን ስለ ዘይኮነ ሕጂ ውልዕ ጥፍእ ትብል ኣላ እንተደ ፒር ሓፂን እንተኮ ኮይኑ ግን ተወልዐ ሱቅ ትብል ማለት እዩ
3: ከምዚ ክንዕዘቦ ፅንሕና እምበኣር ትሕዝቶታት ምህዞን ሰንዓን ናብ ኢንዱስትሪ ደረጃ ከም ዝደየበ ዘረጋግፁ ስራሓት ኢና ክንዕዘብ ፀኒሕና ንኹሎም ስራሓቶም ዘቕረቡ ኣብ ዝመፅእ ዓመት ብዝበለፀ ስራሕ ከም ዝመፁ

ኣሳልዮሞ ጉዕዞ ክዛዝሞ እዩ ደግፎሞ ርእሱ ክኽእል እዩ ዝብል ኣምራት ረቂቕ ሓይልን ሃብታም ባህሊ ምዕባለን ዝፈጠርን ዘሎ ክብርታት እዩ ምድግጋፍ ንርእሰ ምኽኣል ዘብፅሕ መንገዲ ብምዃኑ ኣብ መዳይ ትምህርቲ እውን ዝለዓለ ደረጃ እዩ ዝሕዝ ነቲ ሓሳብ ክውን ንምግባር ብዙሕ ፃዕሪ ይካየድ ደገፍ ዘድልዮምን ዝተፀገሙን ተምሃሮ ትምህርታዊ ሓገዝ ክወሃቦም ይስራሕ ብፍላይ ነቶም ብዝተፈላለዩ ኩነታት እቲ ዝድለ ናይ ፍልጠት ደረጃ ክበፅሑ ዘይከኣሉ ተምሃሮ ብፍሉይ ኣልያ ይግበረሎም ስሩዕ ክረምታዊ ስልጠና ይወሃቡ ዕውታት ኮይኖም ንኽወፁ ብመደብ ይፀዓረሎም

0: ብምሕበር ምትሕጋዝ ቀዳማይ ዙርያ ሃገራዊ ኣገልግሎትን ጨንፈር ሚኒስትሪ ትምህርቲ ዘቦ ማእከልን ተወዲቡ ንተማሃሮ መባእታ ዝውሃብ ትምህርታዊ ደገፍ ሓደ ካብ ዝዓበዩ መደባት እዩ። ኣብ 2022 ካብ ዝበጋገሳት ሒዙ ን4ተ ዓመታት ክካየድ ጸኒሑ ዝዕግብ ውፅኢት ክረኣየሉ ስለ ዝኽእለ ኸኣ ብቕርጹና ወዳድቡኡን እናሰፍሐን እናዓበየን መጺኡ።
1: ማሕበር ምትሕጋዝ ቀዳማይ ዙርያ ዝበሃል ካብዚ ምስረት 4 ዓመት እዩ ዘሎ። ኣብ ውሽጢ እዚ 4 ዓመታት ከዓ ብኮሚቴታት ተወዲቡ ዝሰርሐ ቀኒ ወይ ከዓ ኣሎ ማለት እዩ። ሕጂ ሓደ ካብኣተን ኮሚቴ ትምህርቲ እያ ማለት እዩ። ኮሚቴ ባንክ ደም ኣሎ፣ ኮሚቴ ማእቶት ኣሎ፣ ኮሚቴ ስነ ጥበብ ኣሎ፣ ዝተፈላለየ ኮሚቴ ማእቶት ኣሎ። ስለዚ ዝተፈላለየ ኮሚቴታት ክሰርሐ ፀኒሑ ማለት እዩ። ሕጂ እቲ ሓሳብ ናይ ክረምታዊ ትምህርቲ ኣብ ዝኽሪ 20 ሰነ መዓል ሰማታት ኣብ 2022 እዩ መፅኡ። ብክቡር ሓለቃ ጠቕላል ስታፍ ሓይልታት ምክልኻል ኤርትራ ጀነራል ፊልጶስ ወልደ ዮሃንስ እዩ ከም ለቦ ኣቕሪቡ እንታይ ድብለና ኣብዚ ማይ ድምነት ኣብ ተገብረ ናይ 20 ሰነ ኣብቲ ረዚ ዝኽሪ እዚ ዘለናይ ዓለም ናይ ሓሶት ዓለም እዩ። ብማሕበራዊ መራኸቢታት ዝፍኖ ዝንቡእ ሓበሬታ ነዞም ንኣሽቱ ደቅና ብኣሉታ ከይፀልዎም ብመንገድኹም ገለ ነገር ግበሩ፣ ብኮሚኒቲታት ተወዲብኩም ነዞም ቆልዑ ኣስተምህሩ ሃብዎም፣ ካብቲ ብማሕበራዊ መራኸቢታት ዝፍኖ ዝንቡእ ሓበሬታ ተኣልዮም ኣብ ባህሎም መንነቶም ኣተኪሮም ክሰርሑ ወይ ከዓ ኣተኪሮም ኣብ ባህሎም መንነቶም ከተክሩ ግበርዎም እዩ ዝብል መምርሒ ይውና። ሕጂ እቲ ማሕበር ምትሕጋዝ ቀዳማይ ዙርያ ሽዑ ተመስሪቱ እዚ ለባ እዚ ከዓ ምስቲ ናይ ማሕበር ዘውፅኦ ቅዋም ወይ ከዓ ዕላማ ትኸይ ስለ ዝኾነ ከይወዓለ ከይሓደረ እዩ ኣብ ምትግባሩ ኣትዩ ማለት እዩ። ስለዚ ንበገስ ተባሂልና ማለት እዩ ኮሚቴ ቀይምና፣ ኣብታ ኮሚቴ ድማ ኣብ ቤት ትምህርቲ ደጎሊ ብ405 ተምሃሮ እዩ ጀሚሩ። ስለዚ ውፅኢቱ ስለ ዝተረአየ ከዓኒ ኣብ 2022 ከምዛ ቀዲመ ዝበልኩ ከዓ ብ405 ተምሃሮና ጀሚርና። ኣብ 2023 ከዓኒ ውዳቤታትና ሓሽና ኣማሓሽና 1169 ኣብ 3 ቤት ትምህርቲ ከም ዝመሃሩ ጌርና ማለት እዩ። ቤት ትምህርቲ መረብ ኣብ ጎዳይፍ ማለት እዩ ሰንበል ኣብዛ ደጎል ዝብለካ ዘለኹ ኣብዛ ማጮ ዝብለካ ዘለኹ ኣብ 4 ከዓ 1169 ኣብ ካልይ ዓመት ቀፂሉ ማለት እዩ። ስለዚ ከምዚ ክንገብር ከለና መሻርክቲ ከዓ ኣጥሪና ማለት እዩ። ምክንያቱ በይንኻ እውን ስለዘይ ከኣል ከም ማሕበር ጀማር እውን ስለዝኾነት ማሕበር መሻርክቲ ይሉና ስለዝነበሩ በዓል ቶታል ኤርትራ ሸር ካምፓኒ ብዓብዩ ጨንፈር ሚኒስትሪ ትምህርቲ ዞባ